ካሊእ ምድለዋት ኣቐዲምና ምድልዋት ጀሚርና እዮ። ምክንያቱ ህዝብና ካብ ዝተፈላለየ ናይ ኩሉ ክንጥርፍ ስለ ዝግባአልና ካብ ኩለን ኣርባዕትያ ንኡሳን ዞባታት ዝተወከሉ ሰባት ኢና ሒዝና ንዝተፈላለየ ባህሊ ቅድሚኡ ኣበዓልና ፅነት ንሕና ዳርጋ ብ ደቡባዊ ቃሒ ባሕሪ ፌስቲቫል እዩ ዝኸውን። በዓልና ፅነት ካብ 22 ኣትሒዝካ ክሳብ 26 ዓሰብ ናፅ ዝወፅፅን ስለነብዕሎ ኣብኡ ቁሸት መነባብሮ ባህሊ ካሊእ ኩሉ እቲ ዘድለየ ኣፋውያታ ወግዒ ዝኣመሰለ ኩሉ ኣብኡ ርኢና እንታይ ሓድሽ ነገር ምህዞ ክቐርብ ይኽእል እቲ ህዝቢ ካብቲ ዘለዎ ፀገታቱ እንታይ ሒዙ ክቐርብ ይኽእል ኣብ ዘበባኦ ምስኸነኸ እንታይ ኣለዎ ዝያዳ ካቕርቦ ዝኽእል ተባሂሉ ኣብ በዓልና ፅነት ካብ ዕለት 23 ክሳብ 26 ኩሎም ነናቶም ሒዞም መፂኦም ኣብኡ ዝመፁ ከምኡ ካሊ ዘይነበረ ስለ ዘቕረቡ ኣብዚ ክነምፅኦ ከዓ ተቢልና ተፀኒዑ ካብ ኩሎ ከባቢታት ከዓ እንታይ ሒዞም ክመፁ ከም ዝኽእሉ ከዓኒ ፍሉይነት ዘለዎ ነይሩ። ኣብዚ ከዓኒ ከምኡ ንቕርብና ንኣብነት ሕጂ ናይ 200 ዓመት ሴፍ ኣቕሪቦም ቀደም ዘበን ዝነበረ ልዓቱ ካብ ብሩር ዝተሰርሐ ናይ ቀደም ኣለዎ ናይ መኣዝ ምዃኑ ግዜ ዝብርህ ከምኡ ዓይነታት ናይ ፍሉይ ዓሳ ዳርጋ ክብሪ ዘለዎ ማለት ኣነ ንገዛርሴ ርአ ይፈልጥን እዩ። እንታይ ሕጂ እዚ እቲ ህዝቢ ክሳብ ክንደምንታይ ነቲ ባህላዊ ውርሽታቱ ከመሓላልፎ ይደሊ ክሳብ ክንደምንታይ ናይ ምዕቃብ ባህሪ ኣለዎ እዚ ባህሊ እዚ ከዓ ንኸይጠፊእ እዚ ትንሳኤ ፌስቲቫል ንኹሉ ትንሳኤ እዩ።

0: ብጣዕሚ ፅቡቅ ነይሩ። ዳርጋ ዓመት ምሉ ኣብ ስራሕ ኢና ዘንሕና። እቲ ፈስቲቫል ምስ ተባህለ ኢኻ ኣብ ሓፂር ግዜስ ብዙሕ ስራሕ ክንሰርሕ ክኢልና ማለት እዩ። እቲ ካሊኮ ናይ ሳሆን ትግርኛን ዓመት መፀን ዝሰርሖ ስለ ዝኾነስ ዝለመድናዮ ስራሕ እዩ። ብዙሕ ግዜ እውን ኣብ ሓፂር ግዜስ ብዙሕ ስራሕ ክንሰርሕ ንኽእል ኢና ማለት እዩ። ሓድሽ ነገር ለምዘበን ዝሰራሕናዮ እንዳዳ ትግረ ወስኽና ኢና መፅና። ነዊሕ ዓመታት ብሳሆን ትግርኛን ኢና ክንጓዓዝ ፀኒዕና። ለምዘበን ካ ትግረ ወስኽና ኣለና። ስራሕ ካ ዝያዳ ተሰሪሑ ዘሎ ስራሕ እንታይ ዓይነት ስራሕ ብምዃኑስ ዝያዳ ናብ ህዝቢ ክንገድፎ ኢና። ንሕና ግን በታ ዓቕሚናስ ፅቡቕ ስራሕ ሰርሕና ኣለና ኢልና ነድምድም ማለት እዩ።
1: ሓይሳን ወሓይሳት ምተቕብለከ በርናምጃትና ንተላለላ ምና ሓረት ኤክስፖ እንተገበና ዲቡ እንተገብአ ኮቱ ከም መግትርለኩም እየ ኩለን ቆውምያትን ናየን ዓዳት ተቃሊድ ቀድማተን ላህለያ ወገልጋሻን ባባተን እንደፈትሓያ ርሕቦ ቀደም በሎተን ንብለለያ ምፆ ወርአዊ ማህረጃን ኤርትርያ ክለ ኣልፍ ዕስረ ወሰሲኦም ሰንበትሽ 18 ጁላይ ቱላ ኣንበታ ግንትታብዑና ዘ መሳኢት ጫዕባይ ተምንንዳእቴና እዱልያ መለለየና ሕላየት ግብል ወክድለ ትርኤና ምንገቢ ኩለን መእሰሳት ተዕሊም ዲመድሓራተን ለኣስመነያ ወበርዶ ህየ መድረሰት ዋርሳይ ከኣሎ ሳዋ ህየ 38 ደውረት ክድመት ወጠን እንደሰርሐት 39 ደውረት ክድመት ወጠን ግል ትትከበድ ዱሉት ልት እላ ዘለ ትትቀደም ሕላየት ብጠለበት ክንርአያቱ ወሎም ጠለበት ሎም ዲብል ሕላየት ለለሻረኮ የ ኩሎም እስክሳዋ ንስክሳዋቶም ለልደረው ንብገስ ኣለና ላትብል ሕላየት ክልንርአያቱ ድግማን ሓይሳን ወሓይሳት መተቕብለትና ዋእግል ኩሎም ህየ ለመጠው እንሻ ላ ከማ ሓቦም ቀዳሚዮም ሎም ኣዘጋይሶ ማለት ገለገለ ጋይሳምሎ 3ተስዓይት ደውረት ክድመት ወጠን ወለብዕዳማ ሂየ ብኣዘየቶም ግልዓሩ እንሻ ላ ከማ ሓቦም ህየ ነጃሕ ንተምነግሎም ንሕላት ድውልያ መለና ግልንርአያቱ ምስል በርናምጃ ረቀናትኩም ዘይመግል ትታብዕና ስእቻዕባይታ

ትግሬ ትግርኛ ማጣ ምለና ለተፈናተ ጥበት ተጥባትና ማጣ ምለና ወፍንቶይ ትግሬ ማጣነ መንገብ ግለሰነት ወፍንቶይ ድዳይ ተመኒት ንበሄልና ማጣ ምለና ድዳይ ተመኒት ያኒ ጅና ኦር ግብተ ዓይለት እሊ ጅና ለየን ንሁሽ ነንተንዳሃገው ብሉ ሻፋቅ እስረት ግልውደ ወጀኒቱ ግልረው ሻፍ ገኒ ጀ

0: መሓመድ ኣሕመድ ዝበሃል ዞባ ማእከል ማለት እዩ። እዚ ሎም ዓመት ተዳሊናሉ ዘለና ናይ ፌስቲቫል 226 ኣብ ኣርባዕተ መደባት ዝተኸፋፈለ እዩ። ሓደ ያታዊ ባህሊ ዝበሃል ብሚልዮ ዘለና ትሕና ዘሎ ናይ ብክልቲ ብሄራት ትግረን ትግርኛን ዘተለወ መደባት ኣሎ። ተኻልኣይ ከዓ እቲ ብዓብዪ ክፋል ኤግዚቢሽን ናይ ጎባና ዝበሎ ተባረ ኤግዚቢሽናዊ ስርዓት ኣሎ። ካልሳይ ከዓ እቲ ዶኮና ኣባይትን ያታዊ ነባበሮ ዝበሃል ኣብዛ ድሕርና ዘሎ ኣሎ ማለት እዩ።
1: ካብ መግሎ እምበዲ ብኣዋል ማሃረጃን ክሳክል ኣለፍ 20 ወስስ ዮም ኣስበሕትለ ከሰታው ካብ መግሉ ትዕልኩም ኩሎም ቆምያት ነለትፈናተ ፅበጠንተን ቀድመልለያ እድግማና ሰናይ ዲብ ማሃረጃን ክስረክል ኣልፍ 20 ብሰላመ ፅሕነት ብምብል ኣዝየ መንንዳተን ክልሕላይ ተሰረትሕቲ ንቐድምቲ ኣወሊ ዲብ ሰዑድያ ልሕላይት ለ ማሃረጃን ተህታማ መናስበት ማሃረጃን ተለትሓለ ሕላይት ፈናኒ ፋጥማ ኢብራሂም ገትባ ትግለ ዘተለትመየ ሕላይት ክዳዊት ብንቐድም እግልኩምቱ ሕላይት ፈናን መሓመድ ድርፍ ወድርፍ ኣዝየማ ብድግማ ግናቕብልቱ እንተ ደገም ክበርዱ እግልኩሉ ገዲና ኣሰናይ ዲብ ኣሌላት ማሃረጃን ኤርትሪያ ክልኣል 20 ብሰላም ኣብ ፅሕነ ዲበንበል ዲባሓለንቱ ንትዓደየ

ኣራይ መጀመርታ ርዑስ በዓለ ፌስቲቫል 226 እንኳዕ ኣብዚ ብቃዓና ይብል ካብኡ ቀፂለ ምድላዋትና ብዝያዳ ካብቲ ናይ ዓም ዝነበረስ ኣፀቢቕና ካለብ ዘበን ፅቡቕ ኣቀራርባ ቅሪብና ኣለና ብዝያዳ ምክትታል ናይ ህዝቢ ስለ ዝኾነ መፂኹም ከዓ ክትርእዎ ይብል ፅቡቕ ልምምድ ኢና ጌርና ፅቡቕ ፕራክቲስ ኢና ዝያዳ ዎ ሓደሽቲ ደርፍታትን ብኣፍረይቲ ዝቀረበ ፅቡቕ ድሙቕ ኣቀራርባ ስለ ዝቀረበ ነቲ ሓድሽ ፍርያት ከዓ መፅኹም ክትርዩና ይላበ ማለት እዩ።

0: እውን ካብ ቀደሙ ጨላእን ደቂ ኣንስትዮ ይፈርሐን እዩ። ምክንያቱ ምዑታት እየን ጨካናት እየን ኣይማርኻኻኒ ንቐትለኻየን ገለ ዝብላ ኣብ ግንባራት ዘረባ እውን ስለ ዘሎ ናይ ደቂ ኣንስትዮ ኣሃዱ ቆይሙሎም ዝተባሃለ ተባዚሑ ሓደ ሓይሊ ጥራሕ ዘይኮነ በጠሎንታት ናይ ደቂ ኣንስትዮ ዕጡቃት ኣለዋ ተባሂሉ ኣብ ጨላኢ መዓት ራዕዲ እዩ ፈጢሩ።
1: ኩሎም ክሪኦ ከለካ ዝተዓፃፀፍ ታሪክ እምበር ንድሕሪ ዝምለስ ወይ ዝሕፍር ታሪክ ትረክበሉ ኩነታት የለና ኣብ ህዝብና
0: ኩላትና ኣዴታት ኣጣል ዝሕልዋ መሲለን ዝገሻ መሲለን ዝቐብራ መሲለን የን ናይ ፀላእ ሕበሬታ ዘምፃ ነይረን። ዝተካየደ ቃልሲሲ ክሳብ ሕጂ እውን ንሳተን ምስ ውድበን መፂአን ቃልሰን ይቕፅላ ኣለዋ ስምራ ኣለዋ ዝኸድኦ በቲ ዘለዎ ደረጃ መራሕቲ ጉጅለታት ኮይነን ሓለፍቲ ንኡሳን ጨናፍር ኮይነን ባይቶ ኮይነን ይሳተፋ ከም ዘለዋ ክገልፅ ይደሊ ማለት እዩ።
2: ኣብተን ወዲብ ክንዘፍረ ክንአን ደቂ ኣንስትዮ ገለ ኣብነት ዝኾና ምስ ገለ ፍሉይ የበርክቶአን
3: ሕራይ እዚኣ ሕጂ እቲ በቢ ወገን እኳ በትን ይግለፅ ኣሎ ትገሊኡ እቲ

ሓፈሻዊ ግን እንታይ እዩ? ኣብዚ ናይ ብሓቂ ኣፀጋሚ እዩ። ምክንያቱ እተን ደቂ ኣንስትዮ ኣብቲ ሓደ ከባቢ ኣብቲ ሓደ ከባቢ ሓደ ታራ ይኮነን ዘለዎ፣ ግን ንስኻ ዘይትፈልጠን ዝያዳተን ካልኦት ንስኻ ተጠቕሰን ዝበርከታ እውን ክህልዋ ክእላ እየን። ሕጂ ኣብዚ እቲ ምዝላልን እቲ ገለን ክህሉ ስለ ዝኽእል እቲ ሓደ ክልተ ንሕና ክንጠቕሶ ንኽእል፣ እቲ ገለ ኩላሕና ዝተዘራረብናሉን ዝዘከርናዮን ኣነ ክጠቅስ

ኣብ እቲ ንሳ ትስዋኣሉ ኣብ ድብያ ገይሮም ወደ ገባ መፅኦም እዮም ኣብ ተኣፍገ ዓዲ በለስ ፀኒሖም ገብርኤላ ተሰዊኣ ገብሪ ህወት ተማሪኹ ሓንቲ ዝነበረት ካልእ እውን ከምኡ ነይሩ እዩ። እዚ ሕጂ እተን ኣዴታት ኣብ ቅድሚ ዓይነን ስለ ዝረኣያ እታ ጓል ኣንስተይቲ ንርእሲኣ ኣኽብሮትን ፍቕርን ኣብ ልዕሊኣ ስለ ዝነበረን ዓመት ዓመት ኣብታ መዓልታ ዝክርና ግበራ ቀፃሊ ክስታይ ዝገብርኣ እዚ ሕጂ ንባዕሉ ነቲ ናይ ደቂ ኣንስትዮ መስዋእትስ ክብሪ እዩ ኢለ ስለ ዝገመትኩ እየ ሕጂ ንሳተን ተን ክስታያት። ካልእ ኣነ ኣዴታት ናይ ዓላ ብፍላይ ደይለምለም ኣነ ክጠቅስ ኣደይለምለም ሲ ዋላ እኳ ብዝተፈላለዩ መንገዲ ትግለፅ እንትኾነት ንሳ እቲ ገዝኦም ፍሉይ እዩ ነይሩ። እንታይ ማለት ይ ኣነ ተጋዳላይ ቀትሪ መፅእ ምሸት መፅእ ካብ ሳሓርቲ ፅልማ ሰጊሩ መፅእ ብበዓል ፀሮናታት መፅእ እዚ ኩሉ እታ ገዝኦም ጫፍ ምንባራ ንዓድረሶ መንገዲ ስለ ዝነበረ እቲ ማእከላይ ቤት ፅሕፈትና ከዓ ዓድረሶን ዓሊ ገደን ስለ ዝነበረ ናብኣ ዝኸይድ ሰብ ዝሓልፍ በታ ገዝኦም ሓሊፉ በቲ ዝመፀ ኣብ ዓሪፉ ኸይድ ብበዓል ዓድረሶ ዓሊ ገደ ዝመፅእ ከዓ ኣብታ ገዛ እዩ ዝዕርፍ። ብፍሉይ ሕጂ ኣብዚ እንታይ ይገብሩ ነይሮም ንሶም ኣድጊ ተፈልዩ ማይ ፊስቶታት ይመልእ ዕንጨይቲ ካብ ደገ ይመፅእ እቲ ዝስንከት ኣብቲ መጀመርያ ነረንኣ ሓገዝቲ ተጋሩ ኣብ እንዳቦይ ህብትዝጊ እዩ ነይሩ ኣብ ገዛ ንሳ ዘላቶ ማለት እዩ። ድሓር ምስ በዝሐ እቶም ዓላ ተዘራሪቦም ካብቶም ሓደ ኳደረ ኣብቲ ገዛ ኮፍ ይብል እሞ እቲ ኳደረ ካብቲ ከባቢ ዘሎ ገዛውቲ በብሬጋ ዝበፅሖ ኣኪቡ ነቲ ዝመፅእ ተዓንጊሉ ክኸይድ ከም ዘለዎ ይገብሩ ነይሮም እዮም። ኣብዚ ሕጂ ንሳ ኣብዚታት ናታ ኣላይነት ናታ ተወፋይነት እንተዘይሉ ኣብ ገዛኣ ኣይገበር ክትብል እውን ትኽእል እያ። እቲ ናታ ትገብሮ ዝነበረት እውን ደጎ ተብሉ እውን ምኽኣለ እሱ ጥራይ ዘይኮነን ያደይ ዝበሎም ሕጂ ሓደ እቲ ምስጢራዊት እያ ምስጢራዊት ምዃና ዝኾነ ይኹን ነገር ኣብቲ ገዛኣ ዝተዓቀበ ወይ ዓይና ዘረኣየቶ ንሳ ንሰብ ኣይትዛርብን እያ። ንኣብነት ሓደ ተጋዳላይ ኩናት ነይሩ ኩላህና ዝተሳተፍናዮ ኩናት እዩ ሕጂ ዘይፈለጥናዮ ሓይሊ ብበዓል ኣፈልባ ገይሩ ስለ ዝመፀ ኣይከኣልናዮን ሕጅታይ ኮይኑ ከዝልቕ ኣለዎ ተባሂሉ በብዘነበርናይ ከነዝልቕ ከለና ኣባል ዞባዊ ሰራዊት ይፁ ክመፅእ ከሎ ክዝልቑ ከለዉ ኣብ መንገዲ ስለ ዝተወግአ ኣብ ከብዱ ስለ ዝነበረ ኣብታ ገዛ ተፀጊዑ ሓዲሩ ንከምስ ኮነ ናብታ ገዛ ይመፅእ ሽዑ ከዓ ፀላእ ስለ ዝመፀ ብምሉእ እቲ ህዝቢ እዩ ዝወፅእ ዋላ ደይለምንም ንላዕባላ እውን ኣብቲ ገዛ ኣይነበረትን ኣብቲ ጀርዲና በረኻያ ትኸይድ እዚ ወዲ ኣትዩ ነታ ኣብታ ገዛ ዝነበረት ካኣትዩ የብላ ከመይ ጌርካ ምክትኣቱ ክርኽ ብኳን ድዮም ድሓን ኢሉ መፂኡ ኣደቂሱ ኣውፂኦም ኣብታ ደገ እንደገና ኣዳጊሞሞ ማለት እዩ። ሕጂ ተመሊሳ ምስ መፀት ንሳ ንሕና ብርሑቅ ኢና ነርና ንሳብ ቀረባ ስለ ዝነበረት ተመሊሳ መፂኣ ነቶም ዝሓልፉ ዝነበሩ ሓግዙኒ ኢላ ገለ ዝኣበያ ሰብኣይ ነይሩ ንኣብነት ፍሉጥ ስለ ዝነበረ ክትገልፆ ይደልየትን ኣብ መወዳእታ ድሕሪ ናፅነት ከይትበኣሱ ኢለ እምበር እከለክ እዩ ነይሩ ኢላ ነጌራትና ነቲ ዝነበረ ተጋዳላይ ከዓ ኮቡርታ ናይ በዓል ቤታ ኣልዒላ እያ ብኣ ገይሩ ተጠቕሊሉ ሒሳ ምስኣ ዘላቶ ቀቢሮ ሞብኣ ኮቡርታይ እንዳለ ሰብኣያ መዓልቲ መዓልቲ ይጨቕጭቓ ኣይፈለጥኩን ወሲዶም ምኾነቶም ኣብ ዘዳሓደሩ እንዳበለት ትኩሉ ንዓመታት ክሳብታ ናይ ስዋኣት ምእካብ ዝኸውን ፅኒሐቶ። ካልእ ሳንጣ ነይሩ ሳንጣ ሕጂ ገንዘብ ዝመልአ እዩ ናይ ክፍሊ ገንዘብ እዩ ሳንጣ ገለ ክገብር ኢሉ ምስኣተወ እቲ ሳንጣ ዝሓዛፍታ መንደቕ ገይርዎን ንሱ መፂኦም መፂኦም ዝተባሃለ ስቂሉ ይቅፅል እታ ሳንጣ ብኣ ተረሲዓ። ሕጂ ሰራሕተኛታት ነይሮም ኣብኡ እንዳበይ ካብቲ እንዳበይ ሂብትዝጊ ርኦም ኣደይ ለምለም እዚኣ ንህተለ የብልዎን እዋይ ናይ ኣቦኹምን ድዩ ትብሎም ዋይ ናይ ወረቀትሲ ይመስልን እዩ እዚ ገንዘብ እዩ ዝመስል ኢሎምን ዋይ ካበይኩም ፀቕኹ ንድኡ ገንዘብ እዚ ሲ ናታትኩም ፀብፃብ ዝገብረሉ እዩ ኢላ ኣእትያታ ንገዛ ነቲ ብኣ ዝነበረ ቤተሰባ ኤርትራዊ እዩ ንዕኡ እንታይ ትብሎ እዚኣ ሲ ከም ገለ ጌርካ ውፃእ እያ ትብሎ ከብዲ ውፃእት ሒዝዎ ፍርሒ ርኢ ምሰበለቶ ዋይ ግደፍዎ በል ንስኻ ዝተረክቦም እኳ በዓልካ ኢላ ብምሸት በዕላት ሓንጊጣ ንንዮ እግሪ ኣፈልባ ስፈራጣል ከይዳ ካብ ስፈራጣል ትፈልጦም ቤተሰባ ኣዝማድ ኣሕሞት ሞታ እዮም ካብኦም ፀዊዓ ንሶም ሒዞማ ተተሓሒዞም ፀርግያ ስጌራ ኣብታ ዝብፅሕ ኣብፂሓታ። እጂ ናይ የደይ ለምለም ኣነ ብዙሕ ነገር እዩ ዘሎ እሱ ብኡ ክስታ ክንገብራ ንኽእል ኢና ማለት እዩ። ካልእ
ኣደይድሃብ መሓመድ ዝበሃላ በዓልቲ ኣብ በዓልቲ ፆረና

እዚአን ኣብ ገዝአን ንብረት ናይ ተጋደልቲ ዝዕቀብ ኣንደር ዝነበረን ዝያዳ ኣለዉ ክውስኩት ኮይኖም ይውስኽሉ። ግን ንሰን ሓንቲ ካብተን ምስጢር ናይ ውድብ ዝዕቅባ ንብረት ናይ ዕቅብ ዝውድብ ዝዕቅባ ኣደ ነይረን ማለት እዩ። ሓንቲ እውን ትንስአ በለው ትበሃል። ኣብ ሰሓርቲ ኣብ ወሰን ፅርግያ ሻሃ ተፍሊሓ። እዚኣ ሕጂ ነቶም ወታደራት ዝመፁ ዝነበሩ ወዲባ ክስልሙ ከም ዘለዎም ተሰማሚዖም ናይ ሲቪል ክዳውንቲ ካብቲ ዓዲ ኣምፂኣ ንዕኡ ክርክደኑ ከም ዘለዎም ጌራ ከዲና እቲ ብረቶም ባዕላት ሓንጊጣ ናብ ትዝምልከቶ ክፍሊ ህዝቢ ከም ዝርከብ ጌራቶ። ኣደይ ፋጥና ከንቲባ በሽር ዝበሃላ ፀሮና እየን እዚአን እውን ልክዕ ከምኡ እቲ ናይ ብርእቲ ምስጢር ናይቲ ውድብሲ ምስቲ ኩሉ ቦታታት ብፀላኢ ምኽባቡ ብጀካታት ትሰርሓላ እንተዘይኮይኑ ንሳ እውን ናይ ኣባላት ዝርዝር ሽም ብሽም ዝንበብ ጌርካ ይትገብሩን ኢኻ ብኮድ እዩ ዝግበር። ሕጂ እታ ሒዝንያ ንንቀሳቀስ ንሕና እታ ብኮድ ዝተገብረት ዝሓዘት ወረቀትናን ተሰምጠናን እንተዘይኮይኑ እቲ ካልእ ኩሉ ንብረት ኣብቲ ህዝቢ እዩ ዝዕቀብ። ህዝቢ እዩ ነዚ ኩሉ እዚ ዓቂቡ ሳንጣና ኩሉ ፀብፃብናን ገሌናን ዶኩመንትና ብረትን ገለን ኩሉ ዝዕቀብ ኣብቲ ህዝቢ እዩ። ሕጂ እሱ ስለዝኾነ ገለ ዘና ንስቲ ንጠቕሰን ዘለና ካብኡ ብዙሕ ዘወፈያ እየን ንብለን ዘለና ማለት እዩ። እዝግሃርያን ቦይቶ ሕጂ ንባዕለ ኣብዝላ ኣብቲ ገዝኦም ዓብይ ኣንደርተ ገይሩ ናይቲ መስርዕ ብምሉኡ ኣብኡ ዝቕመጥ ነይሩ። ናይ ካልኦት እውን በቦ ወገንካ እቲ ክነቕምጥ ከለና ንብረት ንኣብነት ክፍሊ ህዝቢ እምንቲ ኣኢሎም ኣባይ እንድሕር ሓሲቦማ ኣባይ የምፅዎ ካልእ ኣባል ከዓ ናይ ካልኦት ክፍልታት ከዓ ልክዕ ከም ኡታናትካ ይፈልጣን እዩ። ግን እምንቲ ኣኢሎም ስለዝሓስቡ ካልኦት እውን ንባዕሉ ከዓ ዘእትዉ እውን ነይሮም እዮም። ኣብ መወዳእታ ሕጂ ፀላኢ ጠርጢሩ ብካበቲ ንጥፈት ናቶም ናይ ሰብኣይን ሰበይቶም ክልቲኦም ንጥፋት ስለዝነበሩ ትገዝኦም ሓዊ ከም ዝቃፀል ኮይኑ እቲ ንብረት ግን ዋላ ሓንቲ ከይኮነ ተረኪቡ ማለት እዩ። ብኣካል በዕላ ብዝላ ሓዳስ ትበሃል ጓል ዳብር ኣላ ንሳ ከዓ ልክዕ ዓብይ ኣንደር ናይ ዞባ ኣለዎ ባዕሎም ክውስኽሉ ይኽእሉ። ንሳ ሕጂ ኣብቲ ገዛኣ እዩቲ ዓብይ ኣንደር ተገይሩ ከም ንቡር ዝኾነ ገዛ እዩ ዝፍለጥ። ግን ዓብይ ኣንደር ተሰሪሑ ብስርዓት መንደቕ ተነዲቁ ገለ ዘበለ ንብረቶም ዝዕቀበሉ ቦታ እውን ነይሩ እዩ ማለት እዩ። ኣነ ኣደይ ሃዋርያት ዓላ ዓንቲ ወይ ዝገልፃ ዝነበርኩ ኣብዚ ናይ እቶም ቀዳም ናብዚ ናይ 1970 ህዝባዊ ሓይልታት ዝመፅሉ ተበርክቶ ዝነበረት እየ ድገልፅ ነይረ። ንሳ ሕጂ ሓደ ኣባል ውሃዮ ጥራይ ዘይኮነት መራሒት ጉጅለ እንታይ ንገብር ነርና እተን ዋሃዮታት መጀመርያ ወይ ነጋሽ እውን ትጠቕሶ ነራ ካብ ዋሃዮ ናብ ጨንፈር ናብ ዝለዓለ ደረጃ እውን ትብፅሖ ኢኻ። ሃዋርያት ሕጂ ሓደ ካብ ሓረስቶት ሓንቲ ካብ ደቂ ኣንስትዮ ጌርካ ሓንቲ ጉጅለ ናይ ሓረስቶትን ናይ ደቂ ኣንስትዮን ኣብቲ ዝለዓለ ደረጃ ናይቲ ወረዳ ድቆመት ነይራ እያ። ሓዋርያት ሓንቲ ካብኦም እያ። ኣብ ናይ ገስጓስ ከሚተው ነይራ እያ። ኣብ ናይ ዕጥቂ ሽማግለ ኮይና እውን እታ ተሪራ ካብቶም ክስለፉለው ዝግብኦም ክስለፉለዎም ኢላ ተሪራ ተቐርብ ዝነበረት ኣደ እያ። ካልእ ኣብ ናይ ንብረት ምዕቃብ እንድሕር መፂና ናይቶም ቀዳሞት ዓብ ሳንጣ ዶኩመንት ድሓዘ ክሰግሩ ከለዉ ስለዝፀገሞም ኣቐምጥ እየ ኢሎማ ኣቐሚጣ መሬት ፍሔራ ንእዲ ሰሪሓ ኣብ ልዕሊኡ ቆፎታት ገይራ ኣብቲ ቆፎ እኽሊ መሊኡ 10 ግዜ ዋላ ፀላእ ይምፃ እቲ ገዛ ይፈትሽ ተን ቆፎ እዩ ዝርኢ ተን ቆፎ ከዓ እኽሊ ዝሓዛ ስለዝነበራ ኣብኡ ሕጂ ከምኡታት ናይ ንብረት ምዕቃብ ነይርዋ እዩ። ካብቶም ቀዳሞት ዝተረፉ ተጋደልቲ ኣብነት ሓደ ግዜ ሓደ ዝተወግአ ነይሩ ኣብዚ ናይ ቦለስቶ ተወጊኡ መፂኡ ዋላ ሓንቲ ክገብሩ ወይክእሉን እዮም ሽዑ ከዓ ፀላእ በትን በትን ስለዝመፆም ኣፍታ ገዛ ገዲፉ ሞ ከይዶም ኣፍታ ውሽጢ ንሳ ማይንጮውን ጌራ እናሓፀበት መድሃኒት ካብ ደቂ ኣምሓረ ከይዱ በዓል ቤታ እናምፀአ ተሓኪሙ ናብ ብፀቱ ክሕወስ ከም ዘለዎ ተገይሩ ተላኣይኾም ዝመፁ ዝነበሩ ኣብ ብፍላይ ኣብቲ መጀመርያ ኣብ ገዛኣ 10 መዓልቲ 3 ሰሙን ኮፍ ዝብሉ ኣብ ውሽጢ ጌራ ሰብ ከም ዘይርኦም እቲ ገዛኦም ሲ ነቲ ኣፍ ደገ ሕጓ መብዛሕትኡ ግዜስ ብድሕሪት ኢኻ ትገብሮ ናቶም ግን ብርቱዕ ገረብ ዝነበሮ ስለዝነበረ ብጎኒ እዮም ከፊቶሞ ብጎኒ ከፊቶም ኣብኡ እቶም ክመፁ ከለዉ ብኣኣ ይኣቱ ክወፁ ከለዉ ከዓ ብኣኣ ይወፁ እወ ኣብዚ ሕጂ ዓብ ክስተያት ይነርዋ። ካልእ ፍሳይ ሮማ ትበሃል

0: ሮማ ፍስሐየ ትበሃል ጓል ኣዛር ትጠቕሶ ነይራ ኮንጎታት ኣምፅ ተባሂሉ ተኣዚዝና 7,000 ኮንጎ የድሊ ስለ ዝነበረ ንኩላሃና ተናብቲ ከባቢ ከተማታት ዘለና ክፍሊ ህዝቢ መደብ ተዋሂብና ንሕና ሕጂ ሓንቲ ካብተን ብዙሓት ዘምፅኣ ሮማ ትበሃል እሳ ሕጂ ነጋዲት እያ ካብ ጋዴን ንብረት ሒዛ ንስምራ ትኸይድ ካብ ስምራ ከዓ ንብረት ተምፅያ ነይራ ሕጂ ከተምፅእ ከም ዘለዋ ተሓቲታ ከይዳ ነቲ ናይ ኣውቲስታ ናይታ ጦር ማኪና ንዕኡ ገንዘብ ሂባ ኣብታ ናይ ጦር ማኪና ተፃዒኖ 2,000 መፅ እዩ ንሱ መፅኡ ነቦኣ ገመል ሒዙ ኣብ ደቅናዞ ክፀንሕ ከም ዘለዎ ነጌራ እተናኻይሽ ኣብ ደቅናዞ ኣውሪዶመን ተፃዒነን ብገመል ገይረን ንዓላ ወሪድን እዚ ናይ በለስቶ ትጠቕሶ ነይራእያ ናይ በዓለ ደፈጥና ሕጂ እንዳበሾ ሓሚድ ሲ ከም ዓበይቲ ኮይኖም ዋላ ከም ሰብኣይ ሲ ኣብቲ ናይ ብሄር ሙስሊም ኣብቲ ካልእ ክንሪኦ ከለናስ ክስታይ ኣለዎም እተን ደቂ ኣንስትዮ ሲ ናፃ ኮይነን ክወፃ ኣይኮኑን ዘፍቅዱለን ክንደይ ተቃዲስካ ዋላ እቶ ናብኡ ዘለዋ እውን ንሪኤን ነርና ኢና እተን ኣንስቲ ደቂ ኣበሾ ሓምድን እተን ካልኦት ፍንትት ዝበላ ዝነበራ ደቂ ኣንስትዮን ንኸተውፅአን ዓብ ሽግር ነይሩና እዩ ንሳተን ግን ባዕሉ ኣቦ ሸክ ሓሚድ ኣጀኹን ውፃ ዝብሉኹን ስምዓ ይበሃላ ስለ ዝነበራ እታ ሰበይቲ ዓባይ ከላ ብዕድመ ንሳ ቅዲማት ተናፍቲ ኣኼባ ትወፅእ እቲ ርእቶታት ክዝረብ ከም ዘለዎ ትዛረብ እሳ ትጅምረለን ኣጀኹን እንዳበለት ድሕሪኡ ከዓ ንሳተን ይቕፅላ ነይረን ሕጂ እቲ ካልእ እቲ ናይ ንብረት ምዕቃብን ትትገብሮ ዝነበረትን ፋጥና እውን ክትገልፆ ፀኒሓ እንድያ ሕልፍ ተብል ኮይ ሓይሽ መስለኒ ክስታይ ከይከውን ከይበዝሕ ኣምለሰት ትበሃል ዓዲ መስገን እዚኣ እውን ክልተ ናይ ቤት ትምህርቲ ሰውራ ፀላእ መፂዎም ኣብቲ ዓዲ ከለዉ ኣብቲ ዓዲ ከለዉ ስለ ዝመፀ ከምዚ ኢሎም መፂኦም ኣለዉ ምስ ተባሃለ ኣብእትያ እዚ ቡቕቡቕ ናይ ሓሰርን ቃንጫ ናይ ዕፉንን ሸፊና ንዓኣቶም እቲኣቶም መፂኦም ንዓኣቶም መግቢ ዝወሃብ ድዩ ገለ ደ ሂባ ነቶም ዝመፁ ወተሃደራት መሊሳ ንሳቶም ክልቲኦም ከም ዝዕቀቡ ተገይሩ ድሕሪኡ ተወፂኦም ከይዶም ምስኣ ትተኣሳሰር ኣዴታት ናይ ኩርባርያ ኣዴታት ናይ ኩርባርያ ሕጂ ካብቶም ቤት ትምህርቲ ሰውራ ኣብቲ ዓዲ ከለዉ ፀላእ ስለ ዝመፆም ንዓኣተን ክዳኖም ቀየረን ናይ ክዳን ናይቶም ኣብቲ ዓዲ ዝነበሩ ከዲነን ርእሶም ተላፅዮም ምስቲ ህዝቢ ኣብቲ ኣኼባ ክሳተፉ ከም ዘለዎም ተገይሩ እዚ ሕጂ ዓብ ታራ ናይተን ደቂ ኣንስትዮ እዩ ነይሩ ከምኡ ገይረን ሂወተን ከም ዝድሕን ገይረንኦም ትዕበሽበሽ ትበሃል ኣብ ሓዲዳ ሓንቲ ኢዳ ቆራፅ እያ ቀደም ብንእሽታ ከላ ቡምባ ክፃወቱ ከለዉ ተተኩሳታ ከዛ ኢዳ ቆራፅ እያ እዚኣ ሕጂ ኣብቲ ዓዲ ኣባል መምሕዳርያ ናይ ደቂ ኣንስትዮ ኣብቲ ናይ ወረዳ ነይረን ናይ ፍርዲ ሽማግለ ነይሮም ብወረዳ ደረጃ ኣብቲ ናይ ፍርዲ ሽማግለ ነይራ ፀላእ ክመፅእ ከሎ ከም ምምሕዳር ኣብቲ ዓዲ ንሳያ ተተርፍ ሕጂ እቶም ምምሕዳራት ክወፁ ከለዉ ንሳብኣ ስለ ትፀንሕ ኩሉ ዝሕተት ሕቶታት ትምልስን እቲ ክቕርብ ዘለዎ ነቲ ህዝቢ ነተን ኣዴታት ቅርባ ዝበሃልን ንሳ እያ ትገብር ነይራ ሕጂ ክሳብ ዝዳሕራይ ዝነበረሉ ግዜ ትዕበሲ ኣብቲ ወረዳ ኣብታ ከባቢ ጥራይ ዘይኮነት ኣብቲ ወረዳ ተቐባልነት ዘለዋ ኣብቲ ናይ ፍርዲ ሽማግለ እውን ፅቡቅ ዝኾነ ኣብነት ትገብር ዝነበረት ኣደ እያ መንእሰ እያ ነራ ሓንጂ ኮና ብድበፂሓላ ማለት እዩ ካልእ በረቂት ዓባይ ምናልባት ድሃብ በርሀ እዚኣ ሕጂ ከም ውድብቲ ጥራይ ዘይኮነት ኣብቲ ናይ ዘዛሙ ኩናት ምናልባት ከነምፀኦ ደኣ ይኸውን እምበሪ ኣብቲ ኩናት ዝነበረሉ ግዜ ንሳ እቶም ውግኣት ከም ሕክምና ትገዛኣ እውን ይጥቀመሉ ስለ ዝነበርና ኣብሑ ሕጂ ንሳ ናብቶም ውግኣት ምእላይ ምግቢ ከብድልዮም ከሎ ኣብቲ ማይ ክፀምኡ ከለዉ ክትገብሮ ዝግብኣ ጥበብ ኣብቲ መቃብር ክቅበር ከሎ ንመፍለጢ ተባሂላ ትገብሮ ዝነበረት እዚ ሕጂ ንሳ እውን ዓብ ታራ ነይርዋ እዩ ካልእ ኣብ ፀሮና ፃድቃን ትበሃል ዝነበረት እሳ ሕጂ ኣብ ሰሚናራት ኣብ ተላኢኽካ ነዞም ህዝባዊ ምልሻ ዝነበሩ ናይ ፀላኢ ንዓኣቶም ብረቶም ክብርዱ ክውደቡ ከም ዘለዎም ብዙሕት ታራ ትፃወት ዝነበረት እያ ንኣብነት ኣብ ሓደ ሰሚናር ዝነበረሉ ግዜ ተሲኣ እዛ ሎሚ ዘይዓጠቐ ብደዊ ከም ዝመጠ እታ ብድሆ ሎሚ ዘይዓጠቐ ብደዊ ከም ዝሞተ ትብል ዋላ እኳ ብካልኦት ወፂኣ ኔራ እንትኾነት ሕጅፍቲ ሰሚናር ንሳ ከምኡ ምባላው ንባዕሉ ኣብቶም መንእሰያትን ኣብ ገለን ፅቡቅ ፅልዋታ ስለ ዝነበሮ ዓብ ተራ ነይርዎ እዩ። ሓንቲ ክውስኻ ዝደሊ ተን ደቂ ኣንስትዮ ዝጣበብኦ ዝነበራ ጥበባት ሕጂ ኣብ ኩሉ ዓድታት ክኸውን ይኽእል እንድዩ። ንኣብነት ኣኼባ ውዒለን ክመፃ ከለዋ ፀላኢ ኣብቲ መንገዲ ስለ ዝፀንሕወን እሞ ተጣቢበን ክሓልፋ ከም ዘለዎን ይግበር። ንኣብነት ሓንቲ ሕጂ ኣብዛ ናይ ስፍራጣል ናይ 8 መጋቢት ኣኼባ ነይሩ። ብዙሓት ደቂ ኣንስትዮ ሰሚናሪ ነይሩ ኣኪብና መግለፂ ገይርና። ቅድሚ ሕጂ ሰዓት 5 ዝኸዱ ዝነበሩ ኣጋጣሚ ኮይኑ ኮለኛ ስለ ዝደንጎይኦም ኣምስዮም ሕጂ ንሰን ክኸዳ ኣለዎን ዓዱ ሙሉእን ሕጂ እሞ ቆልዕትና ካብ በረኻ መፂኦም ጓሶት ዝቕበሎም ዘይብሎም ሰብኡት ከምኡ ስለ ዝኾነ ክንከይዲና ስለ ዝበላ እምበኣር ንሕና ክንመርሓክን ኢና ኣደይ ትብለፅ ትበሃል እያ። ኣነ ክመርሓክን እየ እንዳተመሃለሉ ክኸይድ እየ ንዓይ ትቐበላኒ ቶም ጦር ምስሓተቱ ንከዓ እቲ ዝምለስ ባዕለ እየ ድምለስ ኢላ እናተማህለላ ከይደን ቁም እንዳበልዎን ኣብቲ ጥቕኦን ኣብቲ ጥቕኦን በፂሐን ኣብኡ ደው ኢላ እንታይ ትብላለኽን ኢሎምን ንሕና ፀሎት ንገብር ኣለና ፀሎት ክንገብር ኢልና ኢና ከይድና። ሕጂ ከዓኒ ንኣምላኽና ንልምን ኣለና ንስኻትኩም ብሰላም ንዓድኹም ክትምለሱ ደቅና ከዓ ብሰላም ንዓዱና ክመለሱ ክመፁና ፀሎት ኢና ንገብር ዘለና ንዓኻትኩም ምስ በልኦም እሺ ይለፋ ይለፋ ተባሂሉ ኩሎም ክሓልፋ ከም ዘለዎን ተገይሩ።
1: ኣብዚ ሕጂ ክትምልኦ ክምላኣላ ዝደሊ ማለት እዩ ኣዴታት ናሲ ይበልፅ እምበር ዝጎድል ነገር የብሉን ኣብ ኩለን ንኡሳን ዘባታት በቢ ዝነበርናዮ ማለት እዩ በቢቲ ንፈልጦ ይፍለይ ስለ ዘሎ ጥራይ እንተደይ ኮይኑ ዝበልፅ እምበር ዝጎድል የብሉን። ንኣብነት ሕጂ ኣነ ክጠቅስ እንድሕሪ ኮይነ ኣዴታት ኮርባርያ ኣደይ ሰበነ ትበሃል ሲ ኣምሓራ መፂኦም ኣብቲ ዓዲ ሓደ ዕጡቕ ኣባል ሓቢኣቶም ገዛ ማለት እዩ መፂኦም ካይሎማ ሕጂ እቲ ምሓራይ ትኽኢሉ ኣፍ ደገ ስለ ዝኣተወ ኣቦኸርኣያ ዘርባዕባዕ ክብል እዩ ዘርባዕባዕ ስለ ዝብል ቀዳም ነተ እንድሕር ዳ ገለ ዝገብር ኮይኑ እዚ ምሓራይ ነቦኸርኣያን ነቲ ምሓራይን ቅተሎም ሽዑን ኣይቅተለኒ ካብኡ ስኻ ንብስኻ ተጠፍእ ስጋዕ ከምዚ ንገብር ግን ኢላ ቅጫ ግም ዳቢላ ምሳበቶ ብከብዱ ተሸይጡ ከዓ ምሓራይ በታ ዝኣተዋ በቲ ኣባል ዘለዉ ዕጡቕ ብኣሓሊፉ ኸይዱ ማለት እዩ። እዚ ሕጂ እተን ኣዴታትና ዝገብርኦ ማለት እዩ። ካልእ ዋላ እዛ ስእዜን ካብ መወዳእታ ክሳብ መጀመርታ ናፅነት ክሳብ 7-8 ኣስተሊናተን ዘወፈይ ኣዴታት እየን እዚኣትን ንህዝባዊ ግንባር ተባሂሉ ማለት እዩ። ካልእ እውን ከምኡ ንሳሕል ከይደን ሕፅርሕፅር ከብሎ ንሳሕል ከይደን ንህዝባዊ ግንባር ኢለን እየን ከይደን እምበር ወዲ 9 ዓመት ሓንቲ ጓል 7 ዓመት ገዲፋ ከይዳ ኣብኡ ተሰዊያ ንመን ኢላ ነዞም ደቃ ገዲፋ ተሰዊያ እዚ ንተን ደቂ ኣንስትዮ ዝገብርኦ ማለት እዩ። ካልእ ቤት ትምህርቲ ሰውሪ ኣብ ኮርባርያ መፂኦም ኣኽቢቦሞም ንሕና ይነበርናን በረኻ ኸድና ማለት እዩ። ነቲ ወዲ ስለ ዘርከብዎ እታ ጓል ክዳን ቀይሮም ኣውፂኦም ናባን ኣቢሎማ ማለት እዩ። ንሕና ንኣቱ ስለ ዝነበርና ሕጂ ነፀላ ፈልፈል እየን ደብላልካ ፈልፈል ኣቢላ ናብ ሓሙኣትየን ኣለዋ ተባሂሉ ንዓኣ ክዳን ገይሮም ምስ ሓደ ሓረስታይ ኣፋኒማ ነቲ ቆልዓ ከዓ እቲ ኣባል ሓፋሽ ድባትና እንታይ ገይራቶ ነቲ ቤት ምር ሰውራ ንቦኣ ቀሺ ስለ ዝኾነ ቤተክርስያን ክፈተለይ ቤተክርስያን ከፊትካ እእትዎ ኢላቶ ቤተክርስያን ተኸፊቱ እዚ ሰብዚ እቲ ቆልዓ ኣብ ቤተክርስያን ኣትዩ ኣብ ውሽጢ ቤተክርስያን ርእሱ ላፂኦም ቤተክርስያን ኣትዮም ኣምሓረ ዋላ ሓደ የለን እዚ ቤተክርስያንና እዩ ክቐዲስ ስለ ዝፀናሕ ከ ዝዓፅዎ ዘለዎ ኢልዎ ማለት እዩ። ካልእ መሓረና ዝተባሃለ ኣባል ተጋዳላይ ናይ እንዳህንፃ እዩ ንዕርፍቲ ኢሉ መፂኡ ኣብ ንዕርፍቲ ምስ መፀ መዓልቲ ምስ ወድእ ክኸይድ እንዳበለ ከሎ ኣምሓራ መፅአ ነቲ ዓዲ ከርዲና ንዓ ሕጂ ንደቂ ኣምሓረ ገፀኒኩሉ ኮብኪበን ስለ ዝወሰደኦ እቲ ከዓ ምስ ዕጥቁ በዓል ሽጉጥ እዩ ምስ ነፀሉ ኮብኪበን ወሲደንኦ ማለት እዩ። ድሓርታ ኢሎም እቶም ብድሕሪ ድመፁ ሓለፍቲ ውሰድዎ ምለስዎም ኣኼባ ኣሎ ኢሎም ኣኼባ ወሲደሞ ተና ንስቲ ሕጂ ጥራይ ስቕበል እምበር ዝመፅእ የለን ገለ እተኮይና ከዓ ግባርካ ትገብር ኢላቶ ከይዱ ኣኼባ ገይሮም ኣብ ዳዕሮ እቲ ኣኼባ ኩሉ ሰብ ርእይዎ ይነስ ሰብዚ ኣስቅጥ ኣቢሎም ኣብ ውሽጡኹም ኣለው ወንበድ የለውኹም እዳተባሃለ ብኩሉ ተዋዒሉ ማለት እዩ። እቲ ህዝቢ ወይ ከዓ ብዝያዳ ከማ እንተና ኣዴታት ኣጆሃ ዳ እምበር እንዳበላ እዚ ወዲ እቲ ኣኼባ ተወዲዩ እሱ ብኣ ገይሩ ናብታ ንሕና ዝነበርንላ ናብ በለሱ መፂኡ እተን ኣምሓራ ከዓ ብረቱን ካልእን ከይረኣያ ኣብ ማእከል ኣኼባ ውዒሉ ኣብዚ ግን ተናዴታት እንታይ ኢለን ኣጆሃ ስቕ ጥራይበን

0: ከም ማንም ወዲ ዓዲ መሲልካ ኣስቅጥራ ኢሉኖ እዚ ሕጂ ዝቕሩብ ግዜ መሓሪ ተሰዊኡ ማለት እዩ ናፅነት ምስኣትዎ ማለት እዩ። ስለዚ ኣብ ከምዚ ኩሉ ግዜ ዝግበር ግን ንሕና እዚ ንጠቕሶ ወይ ኣነ ዝፈልጦ ስለዝኾነ ጥርአ ዝዛርብ ዘለኹ ኣብ በቦትኡ ግን ዝበልፅን ዝሓልፍን እምበር ካሊእ የለን። ንኣብነት ኣብርህት በዓል ጓል ሃይለ ትፈልጦ ንሕና ሓደሽቲ ኢና ሽዑ ኣኼዋ ገይረን ናብኣ ገይር ናብ ኣፈልባሲ ንዓና ዝከታተል ሰብ ስለ ድመፀ ደድሕረና መፅእ ነይሩ እእማን ሰበይቲ ካብታ ኣኼባ ምስወድቕና ምስ ወዳእና ብጎቦጎቦ ገይራ እምኒ ትድርቢ ድምፂ ንሰምዕ እንታይ እዩ ዝንብል እንደ ኮሕ ካእብል እምኒ እንደገና ማለት ገለ ብላ ሉ ኢልና ጓል ሃይለ እንተረኣኻ ሰበይቲ ሰብ ጌርኩም ስለ ዘለኹም ተጠንቂቅኩም ከይዱ ትብለና ማለት እዩ። እዚኣ ዲኽብረት ትበሃል ዳሕራይ ድሕሪ ክንደይ ክስታይ ገይራ ማለት ሰብ ጌርና ስለ ዝበለትና ዋላ ንቐፃል እውን ብድሕሪኡ ክትሪኦ ኣለካ ሰብ ዝገበርናዮ ሕጂ ደኣ ክስታይ ኮይኑ እምበር ድሕሪ ክንደይ ናህና ውፉይ ወይ ከዓ ናህና ኣባል ተባሂሉ ይጥቀስ ነይሩ ናይ ክልተ ገፂ ይፃወት ስለ ዝነበረ እዘን ኣዴታ እዚኣተን ከዓ ከምኡ ገይረን ንዓና ውፅናና ንሕና ወፂና ድሕሪ ነዊሕ ግዜ እሱ ሓለዋ ሰውርኣት እዩ ማለት እዩ። ስለዚ እቲ ኣብዚ ዝካየድ ናይ ኣዴታትናሲ እንዳበለፀ እንዳሰብሐ ግዜ ስለ ዝነብሖ ዳ እዩ ረሲዕናዮ እምበር እዛ ብዚ ዘላ ኩላ ሰብ ክንደይ ሽግር ድሕለፈት ማለት እዩ። ዋላ ሕሉፍ ሓሊፍዎም ንዓናሲ ኣብዕመር ዝበሃል ክመፁ ድኹም ኢልና እወ ክንመፅ ኢና ኢልናዮ ነቶም ንዓና ክሕብር ክብል ይወፍር ኣምሓራ መፂን ከዓ ንኩሉ ከርዲነንኦ ማለት እዩ። ሕጂ ንክልተ ቆልዑት እስኻ ኣነ ሓንካሴ ኪድ ንስኻ ተጋድልቲ ንገሮም እስኻ ከዓ መታን ከይቆትሉካ በሳዕር ክሓብ ኣካኢልዎ ነተሓዊ ማለት እዩ ሳ እዩ ምሳቶም ነቲ ሰብኣይ እቲ ቆልዓ እቲ ሓደ ከይዱ እቲ ሓደ ብሳዕር ተሓቢኡ እቲ ሰብኣይ ከዓ ላምባ ከስኪሰን 85 ቀቲሎን እሽዑ መዓልቲ ማለት እዩ። ጅቦና ስለዝኾነ መእተዊ ገዛና ስለዝኾነ ኣብኡ ኸድና ክንበፅሕ ኣለና ኢልና ማለት ካ ጃ ካብሓንጎለይ ዘይከይድ ምስቲ ዝነበረና ናህሪ እሱ እቲ ሰብኣይ ንዓይፈቱ እታ ሰበይቲ ከዓ ነቲ ሰብኣይ ትፈቱ ነቲ ንበየነ ትፈቱ ማለት እዩ። ክስቶ እንተመፂኡ ጤል ክሓርደሉ እየ ኣበባ እንተመፂያ ጤል ክሓርደሉ እያ ይበሃሃሉ ማለት እዩ። ሕጂ ብከምዚ ንዓና ሕማቕ ስሚዒ ስለተሰማዕና ኸነ ክንበፅሕልና ምስከድና ኣልቂሳ ሰበይቲ መሰል ቀሰት ኣነስ ፀወታኹም ርአ እየ ትዕላልኩም ርአ እየ ንሱ ናፊቀ እየ ኢላ ባክያ ኣነ ሕጂ ሽዑ ማለት ኣይከኣልኩን ነቢዐ ማለት ዋ ክትነብዒ ለማዓስ ኮይኑ ኣነኹም ኢለ እቲ ፀወታ ስለዝተረእየኒ እምበር ንስኻትኩም ዳኣ ፅባሕ ንግሆ ጀጋኑ ንድኹመ ፅባሕ ንግሆ ኣቦ ዕመር ግዳይ ዓብዪ ኣጅኹም ናፅነት ሕጂ ክትመፅ እያ ኢላት ሕጂ ከምዚ ገይረን ዘተባብዓ ኣዴታት ነይረናና ለስ ይቐኒለይ
1: ስመይ ፀጋ እንጠንስ ዝበሃል ኩሉ ተባሂሉ እዩ እቲ ቀንዲ ቀንዲ ሓፈሻዊ ምናልባት ግን ኣብቲ መስመር ፀላእዩ ኮይነ ንሰርሓ ዝነበራ ኩሉ ተወፋይነት ላዕሊ እዩ። ብፍላይ ኣብቲ ሓውሲ ደጀን ተጋደልቲ ብተወራረስን ኣእትዎ ነበርና ውፍያት ኮይነን ዝሰርሓ ነበራ። ብፍላይ ኣብ ኣነ ክዝክራ ደሊር ኣለኹ ኣብ ዓዲ ባዕከል ኳልባብየነ ትበሃል ነራ ሓርበኛ ደ ካብ ኣዲስ ኣበባ እያ መፅያ ገዛኣ ገዛ ተጋደልቲ እዩ ነይሩ። ኣብ ዝኾነ ግዜ ዓዲ ባዕከል ዝመፀ ተጋዳላይ ገዛ ይዳኣቱ ውፊት ነራ ኳልባብየነ ፍልጥ እያ ብዘይውላድ ከዓኒ ወዲኣቶ ኣብ ዝቕሩብ ግዜ ብሞት ተፈልያ ማለት እዩ። ካልእ ኣብ ፅንዓ ደግለ ኣብ ሚዔላ ኣደይ ቅዱሳን ትበሃል ሓርበኛ ኣደ ነይራ ኣደ ተጋደልቲ ኩሉ ግዜ ተጋደልቲ ክመፁ ከለዉ ከብቲ እያ ተሓርደሎም እቲ ከብቲ ሓሪዳ እቲ ስጋ ትበልዕዎ እቲ ቆርበት ከዓ ዕጥቂ ኮነኩም እያ ትብል ነራ ኣደይ ቅዱሳን። ውፊት እያ ደቃ ተጋዲሎም እዮም እቶም ዓዲ ንባዕሎም ብዙሕ ናይ ክድዓት ክስታይ ነይሩ ኣብቲ ከባቢ ወደ ገባ ኮይኖም ዝኣተዉ በዓል ወዲ ስዩም ገለመለን ታሪኻ ስለ ዝፈልጡ ተጋደልቲ ኣትዮም ገዛኺ ምሳኺ ርክብ ኣለዎም። ብፍላይ ከዓኒ እቲ ዝነበረ ፀቕጢ ኣብ ደቂ ኣንስትዮ ምስ ተጋደልቲ ስለዝተረሃብካስ ዝኾነ ካልእ ዘይስነ ምግበራዊ ታሽሙ ትገብርካ ዝብል ኣተሓሳስባ ማይ ኣብዩና ዓድና እስኹም ዝተጋደልቲ ስለ ትኸዲ ገለ እንዳተባህለ ብዙሕ ፀቕጥታት እዩ ኣብ ልዕሊኣ ዝወርድ ነይሩ። ኣብ መወዳእታ ከዓኒ ነዚ ኩሉ መኪታ ሓሊፋ ናይ ጸላኢ ጸቕጥታት

ዘስሓውን ንስሓልከይ ደኣ ኣብ ንህዝቢ ተዓቒባ ድሕሪ ናፅነት ከኣኒ ከም ኩሉ ሰባ ኣብ መወዳእታ ብሞት ተሰዊኣ ማለት እዩ። ስለዚ ብጣዕሚ ሓርበኛ ደ ብፍላይ ከኣኒ ፅንዓ ደግለ ከቢድ ናይ ምፀላእ ዝተዓሰቡ ገለገለ ታሽሙ ዝነበሮ ኩነታት ኢዳ ከይሃበት ክሳዕ መወዳእታ ትቃለስ ዝነበረታ ደ ንዓይ ክዝክር ደልየ ማለት እዩ። ወላፍታ ናይ በዓል ገብርኤላ ዝጠቐሰታ ኸማን ኣብኡ ምስ በዓል ገብርኤላ ዝፀንሓ ሓፋሽ ድባት ዝተኣስራ ዝተማርኻ ነይረንን በዓል ጓል ተኸሊ ትስአ ተማሪኸን ድሕሪ ብዙሕ ማእሰርትን ካልእ ሳኣይን ከም ዝወፃ እውን ክጠቕሰን ደሊ ማለት እዩ።

0: ስመይ ክስአ ተብሎ ብርሃን ይበሃል። ስለዚ ኩሉ ተገሊፂ ኡ ኩሉ ናይ ዝሓለፈ ናይ ድሕሪ ተመሊስና ከማንር ኩሉ ኣዘኻኺሩና ማለት እዩ። ሕጂ እንታይ እያ ክብል ደሊ ኣነ ሕጂ ከምዚ ትብሎ ዘላ እኳ ኣልባ ካብ ኣዲስ ኣበባ እያ መፅያ። ካብ ኣዲስ ኣበባ ክትመፅእ ኮላ ኣሕዋት ምሰዲያ እያ ትቕመጥ ነይራ። ሕጂ ሓንቲ ዓይና እያ ከምዚ ትብሎ ዘላ ኣንቂሓ ወዲባ ክንደይ መንእሰያት ንሜዳ ከይደን ኣፍርየን ገሊአን ተሰዊአን ገሊአን መፅአን ማለት እዩ። ሕጂ ሓንቲ ዓይና ስለ ዝነበረት ኣነ ንድፋዕ ክንከይድ ከለና እታ ሓንቲ ዓይነይ ፀቕጣ እሞ ይወድቕ ከመይ ገይራ ትኸይዳ ኣላ ኢለ ሕጂ ጭቃ ይኹን ጎቦ ኹን ወዲቐ ይትፈልጥን እያ። ሕጂ ሕቲ ሓንቲ ዓይነይ ምፀቐጥካ ወዲቐ ስሒቐ ሳንጣ ሒዘ ስለ ዝነበርኩ ናይ ሕክምና ተሰሂሩ ዝኸውኑ ኢሉ ከ ይሓስብ እንተኾን ክትስሕቂ ኢላ ትንዋላ ሓንቲ ይስሓቁን ኢላ ሕጂ ንፅባሓይቱ ከምዚ እንደ ገይረ ኢለያ ወይ እንቋዕ ኮንክ ገለ ትብለኒ ሕጂ ብከምዚ ማለት እዩ። ካብኡ ሓሊፉ ሕጂ ካብ ዕለታት ሓደ መዓልቲ ኣጋር ሓኪም ጀለብያ ተኸዲኖም ወይ ተኸዲነን ርእሰን ንድሕሪት እዚ መንዲል ገይረን ጀለብያ ተኸዲነን ናብ መስመር ፀላእየን ዝኣትዋ ኣብቲ ቦታ ማለት እየ። ሕጂ ሕጂ ካብ ዕለታት ሓደ መዓልቲ ምልሻ ሒዛ ተኣቶ ሓንቲ ብፀይትና ንዓደብዕሩ እሞ ሕጂ ብተዓደብዕሩ ሓደ ኢድካ ብረት ሓደ ኢድካ ንብረት ስለዝኾነ እቶም ህዝባዊ ምልሻ ንፅባሓይቱ ቀውዒ ስለ ዝነበረ ንብረቶም ክገብሩ ከማልእ ስለ ዝደለዩ ክኸዱ ይከኣሉን ኣነ ግን ሰብ ግን ክተሓድር ኣይከኣለትን። ሕጂ ሳርቶ ነይራ ተዓዲ ሓንቲ ሰይቲ ብፀይትና ሳርቶ ትሰፍ ስለ ዝነበረት እስኪ ካብኣሲ ኣምፅሎ ይትብላ ሕጂ ታ ብፀይቲ ጀለብያ ማለት እዩ። ካልእ እታ ጀለብያ ሒዛታ ዝነበረትካ ይትፍለጥ ካልእ ጀለብያ ክትቅይር ደልያ ታ ብፀይቲ ክትምለስ ደልያ ንፀላ ብደግራ ሕጂ እንታይ ሒዛ እቲ ጀለብያ ክስታ ጌራቶ እቲ ሳንጣን እቲ ኮለይን ብምሉኡ ኣበይ ጌራቶ ኣብቲ ሳንጣ ብምሉኡ መሊኣቶ እታ ቡምባ ቻይና ግን ኣብ ኢዳ ሒዛታ ምናልባት ካ ህልው ኢላ ተፅርጋ ንምስጋር እያ። ሕጂ ቀደ በጊዕ ስለ ዝነበራ ተንጢለ በጊዕ ንዕአን ክስታይ ዓስ እናበለት ከምዚ ገይራ ከዓ ጨብጭብ ተብሎ ከዓ እዚ ቆፅሊ ገይራ ከዓ ነቲ ጫማ ሕጂ ናበይ ተኣቱ ንደግራ ውፍያት ሓፍራሽ ውድባ ስለ ዝነበራ ሰዓ 6-7 ስለ ዝኾነ ናበይ ተብል ታጓል ካብ ፀይቲ ናብ ተብሎ ይብላን ሕጂ ናብአን ስለ ዝኣተወት ሰንቢደን ብአን መፂኺ ብከምዚ እንታይ ደኣ ሞኡ ዘይተሓድር ሓድር ኣይከኣልኩን ምክንያቱ ሰብሰብ ስራሕ ዝኹ ይ ጣዕመን ንገሊለ ሕጂ ከምዚ ናይ እንታይ ክትብል እምኒ ምሻል ዘጓረቶ ዓባይ መኪና ብታሕቲ ፍሒረን ሕጂ ናብኡ የእትዎ ሕጂ እቲ ንብረታ ማለት ናታ ብምሉኡ ዋላ ስረኣኹን ዋላ ዕጥቃኹን ብምሉኡ ሕጂ ደዓኣ ጀለብያ ገይረን ምስአን ዘይኮነ ንሳተን ካብ ሓፋሽ ውድዋ ስለ ዝኾና ናብ ሓንቲ ዓባይ ሰበይቲ ማለት እዩ ሕጂ እዛ ጋሻሲ ምሳ ክንትሕደር ኢለን ጀለብያ ከዲነን ምስ ኣሕዲረና ርአ ካብ ፀይቲ ካይተሓድር ክትሓድር ኣይከኣለትን። እቲ ህዝቢ ከዓኒ ኣኮልካ ክሳ ክትገብር ስለ ዝደደት ከዓኒ ሓኪመ ኣወፅያ እቲ ህዝቢ ክንደይ ሕሙም ኣሎ ክንደይ ክስታይ ስለ ዝኾኑ ስራሓ ኣሳላሲለ ኣወፅያ ሕጂ ሕጂ ንፅባሓይቱ ንዕአን ኩሉ እቲ ቦታት ፅርግያ ሕዞ ስለ ዝነበረ ገምገም ፅርግያ ኣፅኒዐን ንኩሉ ክሳ ገይረን ምስ ቀተረ ጀለቢኣ ክሳ ገይረን ሰብ ገይረን ሰዲደን ኣነ ቦታ ወዲ ሓንኩን ይቐኒየለይ።
1: መጀመርያ ብርነሽ ምክየል ይበሃል። ከምዚ ክግለፅ ፀንሐ ናይ ጀማሄር ውዕሎ ወይ ናይ ሓፋሽ ውዳት ውዕሎ ገሊፅካ እውን ዝውዳእ ይኮን ከም ተቐዲምኩን ክትብሎ ፀናሕክን ገለ ካብ ባሕሪ ብጭልፋ ኢና ክንዛርብ ማለት እዩ። ኣነ ቁሩብ ክጠቅስ ደልየ ዘለኹ ኣብ

ንእዞም ዓይኒ ኣብ መንብሮ ዝበሃል ዓዲ ብሓንቲ እውን ሓበናት እዚአን ኣንስቲ ተጋደልቲ እየን መንእሰያት እየን ተወዲበን ይንቀሳቀሳ ነይረን ብደረጃ ወፍያት ክሰርሓ ፀኒሐን ማለት እዩ። ኣብ መጨረሻ ከምዚ ኢልና ደቅና እንዳደርበና ኩለል ክንብል ምስ ፀላእውን ፅቡቅ ስለ ዘይኮነ ክንጋደል ኢና ኢለን ሓቲተን ክኽልኣ ፀኒሐን ኣብ መጨረሻ ክጋደላ ንንዳ ህዝቢ ደቀን ሒዘን ተበጊሰን ማለት እዩ። ደቀን ሒዘን ክብገሳ ከለዋ መጀመርያ ኣብቲ ዝግበር ኣኼባ ኩልንትናይ ንሃገረይ ኢልና ንህዝቢ ጭሩሑን ኣስሚዕና ኢና ንኸይድ ኢለን ኣብቲ ኣኼባ ኩልንትናይ ንሃገረይ ልዕሊ 50 ግራም ወርቂ ጥሪት እኽሊ ብቆፍአን ዝነበረ ንውድብ ኣወፍየን ክኸዳ ወሲነን ኖ ንስድራኸን ክደፋሎም ኣብ ስድራኸን ይፅናሕ ተን ጥሪት ክፀንሓ ክንኽእለ የን ኖኖ ንሕና እኮ ኣብ ሓዳሽ ኤርትራ ኢና ክንመለስ እንተ ደኣ ህልና ብሂወት ኣብ ሓዳሽ ኤርትራ ክንመለስ ስለዝኮና ነደይ እንተሂበያ ሓሞይ ክቅየምያ ሓሞይ እንተሂበዮ ኣደይ ክትቅየምያ ስለዚ ንውድብና ኣወፊና ኢና ንኸይድ ብምባል ልዕሊ 50 ግራም ወርቂ ተረኪብና የን ልዕሊ 10 ጥሪት ተረኪብና የን ንሜዳ ከይደን ማለት እዩ። እዛ ዛይድ ተሰዊያ ኣራንሽ መንግስት ግን ሰንኪላ ኣትያ ኣብ ደቂ ኣምሓርላ ማለት እዩ። ስለዚ ገለ ካብቲ ዝነበረ ብደረጃ ውፍያት ንምጥቃሴ እዘን ሰባት እዚአን ኩልንትናይ ንሃገረይ ብምባል ትሕዝቶ ከይሰስዓ ተፀጊዒ ይፅናሓኒ ኣብ ክስቶ ይፅናሓኒ ኢለን ከይገደፋ ንድሕሪት ከይሓሰባ ኣብ ሓዳስ ኤርትራ ክስለምኦ ወይ ድማ ኣብ ሓዳስ ኤርትራ ዝለዓለ ሃብቲ ወይ ካልእ ሂወት ክምስርታ ምዃነን ተመኒየን ከይደን እንተዳ ብሂወት ተሪፍና ኢለን ማለት እዩ። ነዚ ተን ዝተሰውኣ ተሰዊአን እተን ዝተመልሳ ግን ኣብ ደቂ ኣምሓር ኣለዋ ኣራንሽን ለተብርሃነን ይቀኒየለይ

Yeah, you got it.

ሰላም ኣብ ርሕቑ ናብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ብዙሕ ሰላም ክብለኩም ይፈቱ ከመይ ቀኒኹም። ሎሚ መዓልቲ እንሪኦ ኣሰራርሓ ምግቢ ከዓ ሰላጣ ዱባ ምስ ፔፐሮኒ እዩ። እዚ ንምስራሕ ኣስቤዛ ኩሉ ዘድሊ ኣብ ቅድሜና ተቐሪቡሎ ከምቲ ኩሉ መዓልቲ ንገብሮ ኣእዳወይ ንምዝኽኻር ይሕፀብ ኣለኹ። ኩሉ እዋን ኣእዳውና ክንሕፀብ ኣብ ምግቢ ክንቀርብ ከለና ኣብዚ ፀናሕና ንፅናሕ ኣእዳውና ክንሕፀብ ይግባኣልና እዩ። ኩሉ ግዜ ፅሬት ኣደ ጥዕና ስለ ዝኾነት ኣዝና ኢና ክንግደሰላ ዝግባኣልና። ስለዚ ዝሒሉ ክፀንሕ ስለ ዘለዎ በሲሉ ኣሎ ኣፀቢቑ ክሳብ ዝተሓማተ ላይኮና ነብስሎ ከምዚኣ ጌርና ኣብሲልና ኣለና ማለት እዩ። ዱባ ዘይተቐርፈ ካብ ንብል ዓመታት ኢና ቆፂርና ዘለና። ዳርጋ ኩሉ ሰብ እውን ምቕራፍ ገዲፍዎ እዩ ዝመስለኒ።

ዝሒሉ ክፀንሕ ስለ ዘለዎ በሲሉ ኣሎ ኣፀቢቑ ክሳብ ዝታ ሓማተ ላይ ኮና ነብስሎ ከምዚኣ ጌርና ኣብሲልና ኣለና ማለት እዩ። ዱባ ዘይተቐርፈኻብ ንብል ዓመታት ኢና ቆፂርና ዘለና። ዳርጋ ኩሉ ሰብ እውን ምቕራፍ ገዲፍዎ እዩ ዝመስለኒ። ድማ ከዓ ክገድፎ እዩ ከዓ ትፅቡቕ። ምክንያቱ ዱባስ ክትቀርፎ ከለካ የፀረካ ብዙሕ ከዓ ተጉድል ኢኻ። እዚ ግን መሊስካ ተኸፍትሞ ብዙሕ ኣይትፅዕርን እንደገና ከዓ ኣይትጉሕፍን ከዓ። ስለዚ ብዙሕ ግዜ ኣብቲ እንጉሕፎ ዝያዳ ትሕዝቶ ጠቓሚ ትሕዝቶ ስለ ዘሎ ዘይተቐርፈ ዱባ በሲሉ ኣሎ ማለት እዩ። ክልቲኡ ብሓንሳ ፔፐሮኒ ከዓ ምስኡ ተሓፂቡ ፍሪኡ ወፂኡ ማእኸላይ ገርና ተመቲሩ ተቐሪቡ ኣሎ ማለት እዩ። ስለዚ ቁርባን ፈኽፊኽና ቐሪብና የለና ከምኡ መግበሪና ድማ ምእንታን ዝሕል ክብለልና ምስ ሰላጣ ስለ ንሕውሶ ዘለና ማለት እዩ። ስለዚ ሰላጣ ከዓ ንእሽተይ ሰላጣ ምስ ኣትሕወስያ እዚኣ ከዓኒ ተሓፂባ ፀርያ ከምዚኣ ኢላ ተመቲራ ተቐሪባላ ማለት እዩ። ኮሚደረ ከዓ ተሓፂቡ ማእኸላይ ብደቂቕ ተመቲሩ ተቐሪቡሎ ካልእ ንቀመም ዝኾነና ቀመም ከነዳሉ ኢና ንቀመም ዝኾነና ኣስቤዛታት ኣብዝሎ ሕጂ ብሓንሳእ ኮይና እቲ ቀመም ከነዳልዎ ኢና ማለት እዩ። ቀመም ከነዳሉ ከለና ኩሉ ግዜ ኣብ ድኾነ ፅሑፍ ኣብ ድኾነ መፅሓፍ ሓደ ኩባያ ቀመም ሰላጣ ንብል ኢና። ሕጂ ቀመም ሰላጣ ብሓንሳብ ኮይና ከነዳልዎ ኢና። ክልተ ማንካ ጣውላ ሽጉርቲ ቀይሕ ብደቂቕ ዝተመትረ ይገብር ኣለኹ።

በርሰሜሎ በርሰሜሎ ከ ክልተ ማንካ ጣውላ ይገብራለሁ። ሰነንት አሪባ እንደሎ ማለት ነው። አደ ማንካ ጣውላ ሽጉርት ጻዳ አደ ማንካ ጣውላ ጓዕ በርበረ አትከም አቢልና ብኻራ ዝቀጥቀጥናዮ ኮሚደረ ሰለስተ ማንካ ጣውላ ጌረለኹ ረብዕ ኩባያ ኣቸቶ ክገብረ ረብዕ ኩባያ ከዓ ዘይተ ኣውልዕ ድባና ብማይ ጥራሕ እዩ በሲሉ ደሎ ድባናን ፔፐሮናን ማለት እዩ። ሓራይ ጨውን በርበረ ጸሊምን ሓደ ማንካ ሻሂ በርበረ ጸሊም በርበረ ጸሊም ብርህ ዝበለ ይኮይኑ ደሎ ከምቲ ኩሉ መዓልቲ ንብሎ እቲ ጸሊሙ መጀመርታ ነፊና ዳሓር መንፈይ ለዊጥና እቲ ጸሊሙ መስ ጎደለ ንገብሮ ክቁርብ ብርህ ይብል ማለት እዩ። ሕጂ ጨው በርበረ ጸሊም ከዓ ምስኡ ሕጂ ነዚአን ኩሉ ፅቡቅ ጌርና ንሰማምዐን ኢና ማለት እዩ። ሕጂ ቀመም ሰላጣ እየ ሰሪሐ ደለኹ። ኩሉ ግዜ ኣብ ገለ ፅሑፍ ንረኽቦ ሓደ ኩባያ ቀመም ሰላጣ ገለ ክብል ከሎ ኣብ ዝኾነ ፅሑፍ ኢና ንረኽቦ፣ ኣብ ዝኾነ መፅሓፍቲ ናይ ምግቢ ማለት እየ። ስለዚ ከምዚ ማለት እዩ፣ ከምቲ ዝደለናዮ ኣብዚ ዝኾነ ናትና ነገር ሃፍቲምና እውን ክንውስኸሉ ንኽእል፣ ዝኾነ ጌርና ክነቃምም ንኽእል። ግን ከምዚ ዝተሓዋወሰ ባዕልኻ ዝሓዋወስካዮ ማለት እዩ። ስለዚ ከምዚኣ ገይረ እዚኣ ኣዳለየ ኣለኹ። ሕጂ እተን ዘብሰልናየን ፔፐሮንን ድባን ይገብር ኣለኹ ማለት እዩ። ብማይ ኣፀቢቑ ከይበሰለ ዝሒሉ ክፀንሕ ስለ ዘለዎ ኢና እቲ ብደቂቕ ዝመተርናዮ ሰላጣ ብደቂቕ ዝመተርናዮ ኮሚደረ ኮሚደረ ሃፍታም ትሕዝቶ ከም ደሎ ኩሉ ግዜ ኢና ንገልፆ። ስለዚ ክንጥቀ እቲ ኣዝዩ ፅቡቅ ዝኾነ ኮለስትሮል ዝውንን እዩ ማለት እዩ። ጥዑይ ኮለስትሮል ዝውንን እዩ ዘይተኦሊቭ ማለት ኣዝዩ ንጥዕና ኣገዳሲ እዩ። ስለዚ ዘይተኦሊቭ እየ ተጠቂመ ደለኹ።

ጌርና ነዋሃዶ ኩሉ ኣብዚ ደሎ ትሕዝቶ ኣዝዩ ጠቃሚ ትሕዝቶ እዩ። ኩሉ ናይ ጥዕና እዩ በቃ ማለት እዩ። ስለዚ ክንጥቀመሉ እዚ ምግቢ እዚ ብጣዕሚ ፅቡቅ እዩ። ምስ ካልእ ምግቢ ከም ሰላጣ ኮይኑ ክገልግለና ይኽእል። እንተደኣ ደሊና እውን ከም ድራር ክንጥቀመሉ ንኽእል። ምስ ቅጫ ስገም፣ ምስ ቅጫ ጣፍ፣ ምስ ቅጫ ዳጉሻ፣ ምስ ናይ ጥዕና ነገር ኩሉ ክንጥቀመሉ ንኽእል ኢና ማለት እዩ። ብጣዕሚ ኩሉ ጠቃሚ ትሕዝቶ ዘለዎ እዩ። ኩሉ ደጋጊምና ኢና ንገልፆ፣ ግን ዋላ መመሊስና እንተገለፅናዮ እውን ሕማቅ ኣይኮነን ማለት እዩ። ስለዚ ኩሉ ግዜ ከምዚ ዝኣመሰለ ምግቢ ከነዳሉ ብጣዕሚ ፅቡቅ እዩ። ኩሉ ሓሳይ ዝኾነ ኣስቤዛ ኣይኮነን ዘለዎ። ኩላትና ብዓቅሚ ኩላትና ክዳለው ዝኽእል ኣስቤዛ እዩ። ጥራይ ኣሰራርሕኡ ፅሬቱን ኣሰራርሑኡን ዝሓለወ እንተደኣ ኮይኑ ኣዝዩ ንጥዕና ኣገዳሲ ዝኾነ ትሕዝቶ እዩ ዘለዎ ማለት እዩ። ኣራይ ከምዚኣ ጌርና ሓዋዊስና ፅቡቅ ጌርና ኣሰማሚዕና ኣብ ፅቡቅ መቐረቢ ከምቲ ኩሉ መዓልቲ እንብሎ ምግቢ እንከላይ ኣቀራርብኡ እዩ ጣዕሚ ዝውስኸሉ ሸውሃት ድማ ዝኸፍት። ስለዚ ኣብ ፅቡቅ መቐረቢ ድበልናዮ ከምዚኣ ጌርና ገልቢጥና

ከምዚኣ ገርና ኣመላኽዕና ንምግብና ቅርባ ማለት እዩ። ኣብኡ ደሎ ትሕዝቶ ክንገልፅ ከለና ከምቲ እንዳሰራሕና እውን ንገለፅናዮ ኣብቲ ዱባ ዱባ ፅቡቅ ትሕዝቶ እዩ ዘለዎ። ኩላታ ዱባ ከዓኒ ኣብ ቁም ነገር እያ ትውዕል ማለት እዩ። ድሕር ዳ ርኢና ተቕራፉ ብዙሕ ትሕዝቶ እዩ ዘለዎ። እሳታ ዱባ ቤታ ካሮቲን ካብ ዝብል ብቪታሚን ኤ ይውንን እዩ ማለት እዩ። ቪታሚን ኤ ከዓ ንዓይኒ ንዝተፈላለየ ነገር ኣዝዩ ጠቃሚ እዩ። ከምቶም ኩሎም ኣሕምልቲ ከዓ ብኩሉ ቪታሚናት ሃፍታሚ ዱባ ማለት እዩ። ኣብቲ ቅራፍ እንድሕር ርኢና ግን ቅራፍ ክሳብ ንመንሽሮ ክከላኸል ዝኽእል ቀመማዊ ትሕዝቶ ኣለዎ። ስለዚ እቲ ቅራፉ ኣዝዩ ሃፍታሚ እዩ። ድማ ዱባ ካብ ኣብኡ ከላ ቀሪፍካ ክትዳልዋ ወላ ብጣዕሚ ምስ ቅራፋ ክትምገበ ያ ጥዕምቲ ትዘገርም ከዓ ኣዝዩ ከዓ ምስ ቅራፉ ክትሰርሖን ክትምገቦን ከዓ ኣዝዩ ጥዑም ማለት እዩ። ስለዚ ዱባ ብዘይ መቕራፍና ኢኮኖሚ ንውስኽ ኣለና ማለት እዩ። እትንጉሕፎ ንሰርሖ ኣለና፣ ንጥቀመሉ ኣለና፣ ንምገቦ ኣለና። እንደገና ከዓ ሰኢልካ ዘይጠቅም ምግቢ ዘይኮነ ከዓ ኣዝዩ ፅቡቅ ትሕዝቶ ቀመማዊ

መድሃኒት ዘለዎ እዩ ማለት እዩ እቲ ቅረፍ ከዓ ኣብቲ ፍሪኡ እውን እንተኸድና ፍሪኡ ሓፂብና ኣንቂፅና ከዓ ፍሪኡ ከዓኒ ጠቃሚ ኮለስትሮል እዩ ዝውንን ማለት እዩ። ስለዚ ዱባ ኩላ እንታይ እያ ቁም ነገር እያ ማለት እዩ። ከም ቁም ነገር ኣይንወስዳን ኢና ዱባ ክንሓስባ ከለናስ ከም ሕስር ዝበለ ከም ሕምቕ ዝበለ ጌርና ኢና ነዳልዎ ንሪኦ ወይ ድማ ንፈልጦ። ግን ዱባ እዚ ኩሉ ቁም ነገር ዝሓዘት እያ ማለት እዩ። እቲ ፍርየ እውን ክንጥቀመሉ ብጣዕሚ ፅቡቅ እዩ። እዚ ኩሉ ክንገብር ተሂኬት ከነወግድ ብጣዕሚ ፅቡቅ እዩ። ምክንያቱ ተሃኪካ ስኢልካ ጉሑፍ ከተብሎ ትኽእል ኢኻ። ግን ብስነ ስርዓት ኣፀቢቕካ ሓፂብካ ኣንቂፅካ ዋላ ንእሽተይ ፅልው ኣቢልካ ኣብ መጎጎ ምስ ቁርስ እውን ዋላ ሓዊስካ ክትምገቦ ከለካ ነቲ ቅራፉ ነቲ ፍሪኡ ከዓ ኣብቲ ፍሪኡ ከዓ ፅቡቅ ትሕዝቶ እቲ ብሉፅ ዝኾነ ኮለስትሮል ዘገድሰና ኮለስትሮል ኣሎ ማለት እዩ። ስለዚ ዱባ ከይቀረፍና ኩሉ መዓልቲ እንተኾነ ዓመታት ኢና ቆፂርና ዘለና ከምኡ ከም ንብል። ግን ምናልባሽ ዘይበፅሓና እንተሃልዩ ከዓ ዱባ ምቕራፍ ከነወግዶ ብጣዕሚ እየ ዝላቦ ማለት እዩ። ኣብቲ ካልእ ትሕዝትኡ እንድሕር ከዓ ከይድና እቲ ኩሉ ቀመማት ኣብ ሽጉርቲ ፃዕዳ ዘሎ ትሕዝቶ ሽጉርቲ ፃዕዳ ብጣዕሚ ኩሉ ሕብረተሰብና እውን ከም መድሃኒት ይፈልጦ እዩ ይጥቀመሉ እዩ። ግን ብጣዕሚ ፅቡቅ ትሕዝቶ እዩ ዘሎ። ዝተዓፅወ መትንታት ዝተዓፅወ ሻምቁታት ይኸፍት ንኩሉ ረክስታት ድማ መድሃኒት እዩ። ስለዚ ክንጥቀመሉ ብጣዕሚ ፅቡቅ እዩ ሽጉርቲ።

ከም የበራትዖም ማለት እዩ፣ የሐይሎም ማለት እዩ። እዚ ከዓ እዚ ሓድሽ መፅናዕቲ ማለት እዩ። ስለዚ ፔፐሮኒ ከዓ ብኩሉ ቪታሚናት ከዓ ሃፍታም እዩ ማለት እዩ። ስለዚ ኣዝና ክንጥቀመሉ ብጣዕሚ ፅቡቅ እዩ። እቲ ሰላጣ ከም ኩሎም ኣሕምልቲ ብቪታሚናትን ማዕድናትን ኣዝዩ ሃፍታም እዩ። ኩሎም ቀጠልያ ኣሕምልቲ ብቪታሚናት ሃፍታማት እዮም። እዚ ኩሉ ደሚርካ ክንርአ ከሎ እቲ ዝተጠቐምናሉ ዘይቲ ኦሊቭ ከዓ ብጣዕሚ ጥዑይ ኮለስትሮል ዝውንን እዩ ማለት እዩ። ስለዚ እዚ ኩሉ ደሚርካ ክንርአ ከሎ እዚ ብጣዕሚ ናይ ጥዕና ምግቢ እዩ ማለት እዩ። እቲ ከዓ ብማዩ በሲሉ ብዋላ ሓደ ዝተቃላለዎ ነገር ኣብዚ የለን፣ ኩሉ ብፍረሹ እዩ ኣብዚ ተቐሪቡ ዘሎ። ስለዚ ኣዝና ክንጥቀመሉ ብጣዕሚ ፅቡቅ እዩ። እቲ ኣቸቶ ነቲ ዝኾነ ባክተርያ ክቋፃፀሪዩ ኢና ንጥቀመሉ ማለት እዩ። ኣቸቶ ብጣዕሚ ፅቡቅ እዩ ክንጥቀመሉ። ኣብ ዝኾነ ሰላጣታት ከዓ ኣገዳሲ እዩ። ካብ ፅማቅ ለሚን ብጣዕሚ ዝበርትዐ ትሕዝቶ ዘለዎ ንባክተርያ ንዝተፈላለዩ ነገር ኣቸቶ እዩ። ስለዚ እቲ ኣቸቶ እውን ናቱ ዝኾነ ትሕዝቶ ኣለዎ። ስለዚ ናይ ሎሚ መዓልቲ ሰላጣ ዱባ ምስ ፔፐሮኒ ኣዝያ ሃፍታም ትሕዝቶ ዘለዋ መግቢያ። ስለዚ ንቀደም በሉ ክንብለኩም ከምዚኣ ጌርና እዚ ምስ ድኾነ ዓይነት መግቢ ኩሉ ግዜ ሰላጣ ከም ካልኣይ መግቢ ኢና ንጥቀመሉ። ግን ከም ካልኣይ መግቢ ዋላ ደይኮነ እንተ ደኣ በዚኣ ተደሪርና ክንውድእ ኮይና ከዓ ብጣዕሚ እክልቲኣ ማለት እዩ ጥዕና ጥራሕ ተደሪርና ሓዲርና ኣለና ማለት እዩ። ዋላ ሓንቲ ጎዳኢ ዘይብሉ ነገር ማለት እዩ። ንክትሰርሖ ንክትድኾነ ነገር ንኸተዳልዎካ ኣዝዩ ከቢድ ደይኮነ እንተ ደኣ ደሊና ከዓኒ ናይ ጥዕና ዋላ ቅጫ ጣፍ ዝተሓዋወሰ ማለት ፉል ስምስም ገለ ተሓዋዊስዎ ተሰንኪቱሎ እዚኣ ከዓ ቅጫ ስገም ማለት እያ። ከምዚኣ ጌርና እዚኣ ንድራር ወይ ዋላ ንምሳሕ እውን እንተ ደኣ ከነፍዎ ክወስደሊና ክንጥቀመላ ንኽእል ኢና ማለት እዩ። ንቐደም በሉ ከምዚኣ ጌርና ተደሪርና ክንድቅስ ንኽእል ኢና። ኩሉ ናይ ጥዕና ነገር ተመጊብና ኣለና ክበሃል ዝከኣል ማለት እዩ። ናይ ሎሚ መዓልቲ ኣሰራርሓ ሰላጣ ዱባ ምስ ፔፐሮኒ ኣብዚ ኣወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ። ኣብ ዘለናዮ ሰላም ቅነ

ኣብያት ዲበ ግንራሪ ባሕር ብጀሎ ቦትዓሳ ወዲበ መዋቅል ወሽብህ ኣውለት ላቱ ድዋራት ብርዕዮ ናይላ ነብሮ ውላት ቆውምየት ዓፍር ኣውለውየት መናበረት ዝሸርሕ ፅበት ቅዱም ሃላ እምበል እሊ ዋይዳ ለልትበሃል ናይ ዓዳት መቃብር ማብሎ ለልትበሃል ኣግቡ ይበሃል ሖት ቅደይ ሮፎ ለልትበሃል ነባሪ ወዓዳት ዳዩ ወሕፀናት ለብእቱ ፅበት ርዙቕ ፍንቲት ለኣቕሊምቱ ለሸርዕ ዲበ ስስዒት ወኣላት ሙሲቃ ተየኒ ሓዳይስ ለብቱ 18 ጅንስ ስስዒት ኣስሉ እንደኢልኣበደ ኣበለት በስጥ ገበይ ቅዱም ሃላ ኣሰይድ ሓዋ መሓመድ ንኣትሌት ናይ ባሕር ኣርዛቅ እቕሊም ኣብ ጃት ሓተ መትመዳድ ወመትነፋዕ መእስታት ከደማት እጅትማዓየት የነ ብጃት ብዕደት ለለት ኣምር ፅበት ዲብካዓት ዕፈ ቀደም ስኒን ብዙሕ ላዓለ ኣግቡይ መትነፋዕ ውሕብዘት ዕፀየ ዝሸርሕ ባህል ኣብ ሸክል ድራማ ልትረአ ክምሰልሃላ ኣብርሃት ኣደንጎባ እቲ ኣክበ ፅበት ዓዳት ወለት ጀምዓ ዲብኣት ኣማር ገላ ሸቁል ኣለው ሸባብ ሓመደት ኤርትሪን ስካን ብሪጣንያ ሰባትና ደማነትና በትብል ፅቕራት መህርጃኖም ዮም 18 19 ጁላይ ዲበእ መዲነት ቸልምስፎርድ ብእነያረት ወዶም ዲበ መስኡል ሽኡን ተንፊዝ ስፋረት ኤርትሪያ ዲበ ብሪጣንያ ወኣይርላንድ ሰይድ ሳልሕ ዓብደላለት ከሰተ መህርጃን ዲብ ለትፈና ተመዳይን ለነብሮ መዋጥኒን ብደረጀት ጃልየት እንደትንዘመው ብሸክል ስዕቆምያትና ለትነደቃ ዳእሳት እንዳኣዳለው ሃውየት ዓዳት ወታሪክ ኤርትሪያ ዝሸርሕ ፅበት ቀደመው እምበል እሊ ፈርዕ ማሕበሮ ጠናዋልድ ኣንሳት ኤርትሪያ ግለ መሳዋት ኣንሳት ወመሻረከትን ዲብ ሽቕለ ክድ ዕፈ ቅንሸውት ኣጀኒት ኣማነት ሸባባት ወኣብ ናይ ኤርትሪን መእሳት ትጃረት ለትፈናታት ፅበት ሰበት ቀደማ ለምህረጃን ዝያት ገማለት ትወሰከ እዩ ረይስ ለጅነት ወጠን ብሪጣንያ ሰይድ ኣሕመድ ማሕሙድ ብፅበጡ ወኣግቡይ ተቕዲሙ መህረጃን ፍንቱ ይሰበት ገባ ኣገልክሉ ተናዚም መሓብር ወጃልያት ሓመዳ መስኡል ሽኡን ጃልት ወሸዓብ ኣሰይድ ተወልደ ዮሃንስ ብጃቱ መህረጃናትና ጅንስየት ለትሸርሕቱ ለትትረአቱ ኤርትሪያ ከም ደውለት ወሸዓብ ግልውላት ካርጅ ለለት ኣምር ወኣጀኒት ወሸባባት ዓዳቶም ወሸዕቦም ለልኣምር ኣቦ ሰዋልፍ ኤርትሪያ ወወራታት መዓያ ለልትዓየድ እቱ ወዲ ብውሕደት ወውፋቅ ሸዓብ ዶር ለቡ ናይ ገለድ ወዝክረት መናሰበት ክምሰልቱ ሸርሐ መስኡል ሽኡን ተንፊዚ ሰፋረት ኤርትሪያ ሰይድ ሳልሕ ዓብደላ ሓድር ቴለል ወጠን ወመንጠቀት በለኸሰስ ግል ምሻርከት ዲበላ ቀደመይ ሰሚናር ኤርትሪያ ኩሉ ናይ ካርጅ ዓዳወት ዲብ ጋብ ዲብላ መንጠቀት ሰላም ወመስኮበ ትግል ትትኣከድ ዲብ ዓማር ወብና መንጠቀትና ኣብ ቀሊል ልኢል ትኣምር ሄራር ኣው ኣብ ቀሊል ልኢል ትርአ ሄራር ግል ትሰጅል ቃድረት ክምሰለለየት ኣብርሃም ኣደንጎባ ምለት ፈናታ ጃምዓት ኣብ ኣወላይ ወካልኣይ ዲግሪ ወዶክተሬት ለዳሕረው ሸባብ ጀዋእዝ ተሃየባ እቲ ሙዴሬት እምን ሓይሊ ዲብ ሰነት ድራሰት 2025 2026 ዲባ ደቃብ ከተማት ረውዳት ለለት ሓመት ሸቁል ክምሰል ትሰርገላ ሙሽርፊን ረውዳት ሸርሐው እቶም ዲብ ሓብሬሆም ሕኩመት ኣህምየት ረውዳት እንደፋህመት ምስል ሙጅተማዕ ዲብ ትትዓወን ኣባለወዴቱ ወራታት ዲብ ሰነት 2025 ዲብ ኩሉ ዳራት ደዋይሕ መእስሳት ረውዳት ክምሰል ትበና ኣብርሃው ቀደም ላ ረውዳት ሑድ ሰበት ዓላ መሻርከትማ ምስሉ ድህርት ክምሰል ዓለት እንዳሓበሮ ዲበለት መፅ ሰነት ዲብ ክል ድገ እግል ግበእ ብርናምጅ ክምሰል ኣለ ኣለየን መሻርከት እግልቲ ዚ ዶር ክምሰልቡ ሓበሮ መስኡል ታዕሊም ዲበ ሙዴሬት እምኒ ሓይሊ መምህር ተስፋይ ተክስተ ዲበሃበየ ሓብረ ዲብ ሰነት ድራሰት 2025 2026 እቲ 83 ድገ ረውዳት ክምሰል ትከሰተ ኣለየኒ ምንላሓልፈ ሰኖታት ከም ላሓይስ እንዳሸርሐ ዲብ ዓቦት ፍገሪት ታዕሊም ተእሲር ሰኒ ክምሰል ወዲ ኣፍሃማ እደንጎባ ናይ ደሎ ሙዴሬት እምኒ ሓይሊ ሙዲረት እምኒ ሓይሊ ኣሰይዳ ትርሓስ ፍቓዱ ትሊ ሰአየት ሃይብልሃላ በርናምጅ ኣፍሒሖት ከተማት ረውዳት ለቀደመዩ ሸዓብ ለቀደመዩ ዶር ሓመደት ኣብጃት ብዕደት ማሕበሮትን ኣዋልድ ኣንሳት ኤርትሪያ ዲብ ሙዴሬት እምኒ ሓይሊ ናይ ሰርሰነት ጌማም ሽቁል ለወደእቱ ዲባ ደቃብ መትነዛም ለሰርገለይ ሽቁል ፍገሪት ክምሰል ትረከበት ምኑ ተሓበራ ዲበ ክደብዑር ዲበ ለገባ እጅትማ ምስኡለት ፈርዕ ማሕበር እቕሊም ግብለት ኣሰይዳ ሰናይት ኣፈወርቂ መትነዛም ግልዕበ ወልደቀበ ድሩስ ምህናት ግል ልተረድ ወለ ትነዘመ ጅሃት ብንየት ወቀሎት ፍሃም ስያሰት ምህም ክምሰልቱ ሸርሓት ባንካት ደም ኤርትሪያ ካፊ ወደማን ለቡ ወፍገሪቱ እቲ እስብዳልያት እንደ ኣከዳ ኣብ ሰበብ ማሕገዝ ደም ለሳድፍ ሞት ወምስክና እግለ ልትከራ ዲብ ኣውላይ ሰርሰነት ለልትሓመት ሸቁል ክምሰል ትሰርገላ ሸርሓ
مسؤول وطني.

0: ትምባል ስለዝመረጸ
1: ኢትዮጵያ የባህር በር ስታገኝ ኤርትራ ኤርትራ የሆነችበት ምክንያት ይፈርሳል።
0: ኢትዮጵያ አፍደገ ባህር ምስረኸበት ኤርትራ ኤርትራ ዝኾነትሉ ምክንያት ከብቀ እዩ።
2: እዛ በጣም ትልቅ ሃገር
0: ኤርትራ ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንኽቕፅልን ክሓፀብን ፅልዋ ኤርትራ ነይርዎ። ሰነዳዊት ፊልም ኣብ ኤርቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ቀይ ባህር ማለት
0: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
4: የባህራችን ጉዳይ ተዘግቶብን ንኖራለን እንዴ?
0: ጉዳይ ባሕርና ተዓፅና ክንነብር ግና ተዓፅዎ ዝነብር መንእሰይ የለን። ሓቂ ለና ዓለምለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
5: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል።
6: አሰብ የኢትዮጵያ ነች ያነው አሰብ የኢትዮጵያ ስለሆነች ነው።
0: አሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
7: ስለዚ ከዚ ቀደም የሰራትነው ስህተት እናብሉ
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ።
8: ኣጉል ህልሚ ነው እየ ኣጉል ህልሚ ነው
0: ትምባል ስለ ዝመረፀ መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜ ተቆፂሩ ኣሎ።
9: ውጊያውን ኣስመራ፣ ምፅዋ፣ ከረን፣ ዓሰብ ንወስድነት
10: በፍፁም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፈታት አለበት።
11: በአንድም በሌላ መንገድም ተሸንፈናል።
0: ተሳዒርና፣
12: ተጨፈጨፍ፣
0: ተዳሂኽና
13: ዓሰመቲና ተነባሮ ዝነበረን ዕላማ የኾነ ማእኸላት እዩ ደዊስና
14: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
0: ኣይሽ እንኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ይተበፅሐን
15: 67 ተዋጋ የት ነው ያለ ነው
0: 6 ዓመታት ተዋጊና ሕጂ በ የለና ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ ረቡዕ 9:25 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃን ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል።
1: ሻምፒዮን ኩዕሶ ሰክዕት ዞባ ማእከል ዓመተ 225/226 ብናይ ካልኣይን ሳልሳይን ዲቪዥን ዝተካየደ ናይ ደቂ ኣንስትዮን ደቂ ተባዕትዮን ትማል ሰንበት ብወቅዒ መጋረጅ ዓፂሁ ዓመት መፀእ ዝካየድ ሻምፒዮን ኩዕሶ ሰክዕት ዞባ ማእከል ትማል ሰንበት ኣብ ሰዓታት ንጎ ብርክት ዝበሉ ኣፍቀርቲ ኩዕሶ ሰክዕት ኣብ ዝተረኽብሉ ኣብ ሜዳ ቦቸፊላ ብናይ ደቂ ኣንስትዮን ደቂ ተባዕትዮን ግጥማት መጋረጅ ዓፂሁ ኣብቲ ፈለማ ኣብ ሜዳ ዝተረኽባ ጋንታት ናይ ደቂ ኣንስትዮ ካልኣይ ዲቪዥን ንስሪ ኣንፃር ዩኒቨርስ ገጢመን ኣብቲ ምትህላኽ ዝዓብለሎ ፀውታ ዝተረኣየሉ ብዕወት ዩኒቨርስ 39 ብ31 ብዝኾነ ውፅኢት ተፈላለየን። በዚ መሰረት ሰሰን ሻምፒዮን ናይዚ ዓመተ ውድድር ክትከውን እንከላ ካልአይቲ ተኽሊ ኤንኤምቢ ሳልሰይቲ ድማ ዩኒቨርስቲ ዓወት ኮይነን ዛዚመን። ቀፂሉ ሜዳ ቦቸፊላ ዘእንገዶ ፀወታ እንተነይሩ ናይ ሳልሳይ ዲቪዥን ምድብ ኤ ደቂ ተባዕትዮ ኤኤስኤም ኣንጻር ሳዋ እየን ገጢመን። ኣብቲ ጋንታ ሳዋ ኣብ ልዕሊ መጋጥምታ ዓብሊላትሉ ዝውዓለት 83/66 ብዝኾነ ውፅኢት ተዓዊታ ብምውፃእ ጎብለል ናይዚ ውድድር ክትከውን እንከላ ካልአይቲ ኤኤስኤም ሳልሰይቲ ድማ ደንደን ዕውታት ኮይነን ዛዚመን። ኣብ ምድቢ ዝኾና ዕውታት ጋንታታት ምስ እንምልከት ቀዳመይቲ ሳዋ ካልአይቲ ስኒት ሳልሰይቲ ደንደን። ኣብ ቅርቲ ኩዕሶ ሰክዐት ሃንቀው ኢሎም ዝተፀበይዎ ሳልሳይ ፀወታ መዛዘም ናይ ደቂ ተባዕትዮ ኮይኑ እታ ዝሓለፈ ዓመት ጎብለል ናይ ዝውድር ዝኾነት 4 ስመራ ኣንጻር ተካእቲ ኤንኤምቢ ግጥማተን ኣካይደን። ኣብቲ መሳጥን ልዑል ምትህላኽ ዝተረኣየሉ ግጥም ተካእቲ ኤንኤምቢ ብደገፍታ ተሰነ ነቲ ግጥም ወላ እኳ ቀዲማ መሪሓ ነቲ ውድር ትቕልሶ እንተነበረት ኣብዚ መድረኽ ተመክሮ ዝፀንሐ ዓወት ኣገዲስዋ ዝኣትወት 4 ስመራ ግዜ ኣብ ምውዱ ብዘመዝገበተን ሽቶታት 70/68 ብዝኾነ ውፅኢት ብምዕዋት ናይ ዝሓለፈ ዓመት ክብረ ዓቂባ ብምውፃእ ጎብሎ ናይ ዝውድር ብምዃን ዓባይ ዋንጫ ተሸላሚት ኮይና ካልአይቲ ተስፋ ኤንኤምቢ ሳልሰይቲ ተካእቲ ኤንኤምቢ ብምዃን ዝተዳለወሎም ሽልማት ካብ ኣካየቲ ናይቲ ውድድርን ዕድማት ኣጋይሽን ወሲዶም። ክብራት ተዓዘብትና ኣብ መወዳእታ ምስ ዕውት ኣሰልጣኒ ዝገበርናዮ ዕላል ኣሎ ናብኡ ከብለኩም።
2: እዚ ውድድር ካብ ዝሓለፈ ዓመት ኣዝዩ መሊሱ ካብቲ ዝነበረ ዝበርትዐን ዝሓየለን ይኮይኑ ዘሎ ዝሓለፈ ዓመት ነተን ዝነበራ 4 ዋንጫታት ወሲደ የን ነይረ ሎሚ ዓመት ከዓ ን3 ዋንጫታት ወይ ከዓ ኣብ 3 ዲቪዥን ዘሎ ውድድራት ዳርጋ ኩሉ ክበሃል ይኽእል እዩ። ብዘካ ኣብ ሓንቲ ናይ ደቂ ኣንስትዮ ጥራይ ነቲ ዝተረፈ ውድድራት ግን ሙሉእ ሙሉእ ተዓዋዊተሉ ወፅእ ኣለኹ። ዝዓበየ ካብኡ ከዓ ከይተሰዕራ ንንዋንጫ ዝበፅሓ ከዓ 2 ጋንታ ናተየ ናብቲ ውድድር ተጋጢመን ነይረ። ስለዚ ፅቡቅ ዘሐጉስ ነገር እዩ ነይሩ። ሕጂ እንታይ ቀንዲ ተፃዊታና ዝኾነ ጀብሪል እሱ ምውፅኡ ቅርብ ነቶም ጋንታ ቅርብ ሓደ ጎፅጎፅ ኣቢልዎም ነይሩ። ዳሕራይ ግን መሊሶም ናብ ፀወታ ተመሊሶም ነቲ ፀወታ ካ መጨረሻ ተዓዊትናሉ ኣለና። ዘሐጉስ ነገር ግን እንታይ እዩ ነዚ ኩሉ ውድድራት ኣብ ታሪክ ኩዕሾ ሰኪዒት ኤርትራ ተራእዩ ዘይፈልጥ 148 117 115 124 እንዳኣተው እዮም ነቲ ናይ ዋንጫ ወሲዶሞ ብፍላይ ሳዋ ትራክ ማለት እዩ። ሕጂ እቲ ዝነበረ ፀወታ ኣብ ናይ ዋንጫ ምዃኑ ቅርብ ሚዛን ጎዲልዎ ነይሩ ክኸውን ይኽእል እዩ ወይ ኣብ ስኮር ግን ትዛዓበየቲ ምዕዋት ናይ ሱኻ እዝዩ ዘሕጉስ ነገር እዩ። ንምሉኦም ኣፍቀርቲ ኩዕሾ ሰኪዒት በዛ ኣጋጣሚ እዚ ዓቕሞም ክሕግዙ ክድግፉን እየ ዝላቦ ስፖርት ከዓ ካብ ዘለናየን ላዕሊ ንክነበርትዖን ክንሕይሎን ከዓ ንሕና ከዓ ክንሰርሕ ኢና ማለት እዩ።

0: ኣብ ቻይና ኣብ ምክያድ ዝቐነየ ዙር ማግኒፊሸንት ኩንሃይ ቀዳም ብሻምናይ መድረኹ ተዛዚሙ ሄኖክ ሙሉ ብርሃን ቀጠልያ ናይ ነጥቢ ማልያ ተዓዊቱ።
1: ኤርትራዊ ፕሮፌሽናል ተቀዳዳማይ ክለብ ካዛኪስታናዊቲ ክለብ ኣስታና ሄኖክ ሙሉ ብርሃን ዝሓለፈ ቀዳም ኣብ ዝተዛዘመ ዙር ማግኒፊሸንት ኦፍ ቂንግ ሃይ 226 ዓዋቲ ቀጠልያ ማልያ ኮይኑ ሄኖክ ሙሉ ብርሃን ኣብ ናይ መወዳእታ ምድርኽ ተቀዳድምቲ ካብ ሽያ ዘንተበጊዛ ብቂንግ ሃይለክ ሴኒክ ኤርያ ዝተዛዘምት 146 ኪሎ ሜትር ርሕቀት ዝነበራ ሻምኒትን ዛዛሚትን መድረኽ ሻርሻይ ደረጃ ብምሓዝ እዩ ውድድሩ ዛዚሙ። ኣብ ናይ ነጥቢ ውድድር ብ63 ነጥቢ ዕወት ብምዃኑ ድማ ተሸላሚ ቀጠልያ ማልያ ናይዚ ውድድር ኮይኑ ሄኖክ ሙሉ ብርሃን ኣብ ሳልሳይ ምድርኽ ናይዚ ውድድር ናይ መድረኽ ዓወት መዝጊብ ምንባሩ ዝከር ኮይኑ ኣብ ናይ ግዜ እውን ካብ ዕወት ናይዚ ውድድር ዝኾነ ኢኳደራዊ ጆናታን ክሌቨር ካሴዶ 15 ካይታ ብምርሓድ ሳልሳይ ደረጃ ሒዙ ንውድድሩ ፈጺሙ ብ24 ሰዓታትን 23 ደቓይቕን 26 ካይታትን ብዝኾነ ግዜ ድማ ብዩሳይ ዝተሓዘሉ 140 ነጥቢ ብምካብ ብሉፅ ውፅኢት ከመዝግብ እንከሎ ኣብ ናይ ኣንበሳ ዓቐበት እውን እዚ ኤርትራዊ ብ16 ነጥቢ ሳልሳይ ደረጃ ብምሓዝ ኣብ ሰለስቲኡ ማልያታት ናብ ፖድዮም ብምድያ ባርስቲ ሰሪሑ ኣብዚ ውድድር ክሳተፍ ዝቕንየ ምስ እስጳኛት ክለብ ቦርጎስ ብምኻድ ዝፃወት ዘሎ ሻምፒዮን ኣፍሪቃ 2025 ኦሎምፒካዊ መራዊ ቅዱስ ኣብቲ መድረኽ ካብ ዕውት ግዜ ከይከሰረ መበሳሰን 7 ተርታ ብምሓዝ ንውድድሩ ፈጺሙ። ብሓፈሻ ግን እዚ ተቀዳድማይ ካብ ናይ ግዜ ካብ ዕውት ናይ ዝውድድር ብ26 ደቓይቕን 54 ካይታትን ብዝኾነ ግዜ ድሒሩ መበሳሳ ደረጃ ብምሓዝ ኣዝዩም ኣሎ። ኣብ ናይ ዓቐበት ወዲ ክለቡ ንሄኖክ ዝኾነ እስጳኛዊ ክሪስቲያን ሮድሪገስ ብ18 ነጥቢ ክዕወት እንከሎ ብጋንታኻ ኢጣልያዊት ክለብ ባርዲያኒ ሲኤስኤፍ ብ73 ሰዓታትን 23 ደቓይቕን 9 ካይታትን ክትዕወት ናይ ሄኖክ ኣስታና ድማ ካብዛ ክለብ ብ13 ደቕን 51 ካይታትን ድሒራ ካልኣይ ደረጃ ብምሓዝ ንውድድራ ክዛዝም ናይ መርሃዊ ቦርጎስ ብ27 ደቓይቕን 39 ካይታትን ብምድሓር ሻውዓይ ደረጃ ሒዛ ንውድድራ ፈጺማ። ዙር ማግኒፊሰንት ኦፍ ቂንግ ሃይ ኣብ ኣህጉር ኤስያ ካብ ዝካየዱ ውድዳት ብሽክለታ ብዕቤቱ ኣብ ቅድሚት ዝስራዕ እዩ።
0: ቱር ደ ፍራንስ ትማለ ሰንበት መበል 15 መድረኹ ቀጺሉ ረሜኮ ኤቮኖፐል ንታደይ ፖጓቻን ኢሳቅ ደልቴሮን ረቲዑ ናይ መድረኽ ዓወት ከመዝግብ እንከሎ ዮናስ ቪንጌጋርድ ብሰንኪ ዘጋጠሙ ሓደጋ ምውዳቕ ካብዚ ውድድር ተኣልዩ።
2: ሎሚ ሶኒ ናብ ካልኣይ ናይ ዕረፍቱ መዓልቱ ዝቕንዕ ቱር ደ ፍራንስ ማለት ሰንበት 19 ሓምለ መበል 15 መድረኹ ቀጺሉ ተኸይዱ። ኣብዛ መድረኽ ድማ ተቀዳደምቲ 183.9 ኪሎ ሜትር ዝርሕቀታ ውድድሮም ኣካይዶም። ኣብ 17.3 ኪሎ ሜትር ኣብ ዝነበረት ናይ መንጎ ቅፅበታዊ ውድድር ያስፐር ፊሊፕሰን ቀዲሙ ሕንጻት ብምርጋጽ 25 ነጥቢ ወሲዱ። ብኣሜሪካዊ ኩን ሲሞንስ ናይ ሊድ ኣውት ሓገዝ ዝረኸበ ወናኒ ቀጠልያ ማልያ ማደስ ፔደርሰን 20፣ ማክስ ካንተር 16፣ ቢንያም ግርማይ ድማ ራብዓይ ተርታ ብምሓዝ 14 ነጥቢ ወሲዱ። ፀወታ ንኽዛዘም 22 ኪሎ ሜትር ምስተረፎ ንዝሓለፉ 14 መድረኻትን ክሳብ መወዳእታ ናይዚ ውድድር ኣብ ዝህሉ መዓልታት ዝጥቕልል ዓብ ዜና ኣጋጢሙ። ደረጃ ዓለም ኣብዚ ግዜ ንታደይ ፖጓቻ ክወዳደሮ ዝኽእል እንኮ ተቀዳማይ ዝኾነ ዴንማርካዊ ዮናስ ቪንጌጋርድ ኣብ ምዕጻፍ ኣንጎሎ ብከቢድ ወዲቑ። ሓካይም ዝቕጽል እንተደ ኮይኑ ኣድላይ ሕክምናዊ ሓገዝ እኳ እንተገበረሉ ኣብ የማናይ ኢዶ ዝሰዓበ ከቢድ ሓደጋ ግን ውድድሩ ኣቋሪፁ ኣብ ኣምቡላንስ ተጻዒኑ ኣድላይ ተወሳኺ ሕክምና ንምርካብ ናብ ሆስፒታል ኣቕኒዑ። ኣብ መወዳእታ ንዝሃደማ ጉጅለታት ለቒሞም ኣብ መወዳእታ ዝተረኸቡ ታደይ ፖጓቻ ሬሜኮ ኤቨኖፐልን ኢሳቅ ደልቴሮን ኮይኖም ኣብዛ መድረኽ ድማ ብሉፅ ብቕዓት ዘንጸባረቐ ሬሜኮ ኤቨኖፐል ካብ ፖጓቻን ደልቴሮን ንዝመጾ ዝነበረ ጸቕጢ በዲሁ ንውድድሩ ብ4 ሰዓትን 23 ደቂቕን 9 ካልኢትን ብምዝዛም ዕውት መበል 15 መድረኽ ቱር ደ ፍራንስ ኮይኑ ፖጓቻ ብተመሳሳሊ ግዜ ካልኣይ ኢሳቅ ደልቴሮ ብ6 ካልኢት ድሒሩ ሳልሳይ ተርታ ሒዙ። ኣባል ኤንኤስኤን ኤርትራዊ ቢንያም ግርማይ ካብ ዕውት መድረኽ ብ37 ደቂቕን 51 ካልኢትን ድሒሩ መበል 159 ተርታ ሒዙ ሕንጻ ዘርጊጹ። በዚ መሰረት ሎቬንያዊ ሻምፒዮን ዓለም ታደይ ፖጓቻ ብ55 ሰዓትን 41 ደቂቕን 31 ካልኢትን ንቱር ደ ፍራንስ መሪሑ ናብ ሳልሳይን ናይ መወዳእታን ሰሙን ኣቕኒዑሎ። ዕውት መድረኽ ሬሜኮ ኤቨኖፐል ድማ ንቦታቲ ብመሃረምቲ ካብ ዝውድድር ወፃኢ ዝኾነ ዮናስ ቪንጌጋር ተኪኡ ካብ ፖጓቻ ብ5 ደቂቕ ድሒሩ ናብ ካልኣይ ተርታ ደይቡ። ብነጥቢ ዴንማርካዊ ማደስ ፔደርሰን ብ417 ነጥቢ ቀዳማይ ኮይኑ ይምራሕ ኣሎ። ያስፐር ፊሊፕሰን ብ386 ነጥቢ ክትሎ ቢንያም ግርማይ ብ361 ነጥቢ ሳልሳይ ተርታ ሒዙሎ። ታደይ ፖጓቻ ብ52 ነጥቢ መሪሕነት ኣንበሳ ዓቐብ ኣስፊሑ። ብጋንታ ሊድል ትሬክ ቀዳመይቲ ኮይና ትምራሕ ኣላ።

0: ቱር ደ ፍራንስ ሎሚ ኣብ ዕረፍቲ ውዒሉ ጽባሕ ብናይ ውልቂ ናይ ግዜ ውድድር ክቕጽል እዩ።
1: Está forzando la máquina Isaac del Toro, quiere intentar llevar al límite a Remco Evenepoel, pero tiene buena cara el belga, lo va a aprovechar, sprint a 200 metros de meta, Remco sale a cerrar la diferencia, el maillot amarillo Tadej Pogačar, puede ser una nueva victoria para el esloveno, puede ser la primera etapa de montaña para Remco, sigue sprintando Remco sin sentarse, no va a poder Pogačar, ojo, victoria para Remco Evenepoel en plató de sol a sol. Isaac del Toro es tercero. Y trabajo descomunal de Seisas con Lipovic a su rueda, 58 segundos. Le ha costado, es el peor parado del día, ¿eh? Ha sufrido mucho el ciclista español, se va a dejar 2 minutos Juan Ayuso en la línea de meta.
2: Grande.
1: Una victoria de una importancia inimaginable. Remco Evenepoel suma su tercera etapa en el Tour, pero la primera, que no es una contrarreloj. Roto de emoción, esto significa muchísimo para el belga.
3: Oh,
1: es increíble. Remco Evenepoel no solo ha conseguido la primera victoria de Red Bull Bora en la edición 26, sino la primera del equipo en el Tour en 3 años. El UAE completa el podio. Seisas y Lipovic, los mejores del resto, a casi un minuto.
0: Be Federation Kuso Merbeb Zawadob Tuwadibu, Nshudishta Maaltat, Kaker, Zganye, Gitzmat Kuso Merbeb Tazazimum. በፌደሬሽን ኩዕሶ መርበብ ዞባ ደቡብ ተወዲቡ ን6ዱሽተ መዓልትታት ክካየድ ዝቐኒየ ግጥማት ኩዕሶ መርበብ ተዛዚሙ እቲ ኣብ ከተማ መንደፈራ ክካየድ ዝቐኒየ ካልኣይ ዲቪዥን ግጥማት ኩዕሶ መርበብ ደቂ ተባዕትዮ ካብ 5 ንኡሳን ዞባታት ዞባ ደቡብ ማለት ካብ እምን ሓይሊ ሰንዓፈ ደቂ ምሓረ ዓዲ ቀይሕ ማይ መነ ዝመፁ ኣስታት 160 ተፃወትን ኣሌትን ከም ተሳተፉ ተፈሊጡ ኣብቲ ዳይረክተር ጀነራል ክፍሊ ባህሊ ስፖርትን ዞባ ደቡብ ኣቶ ኣብርሃም ዮሃንስ ኣብ መሓደርቲ ንኡሳን ዞባታት ሓለፍቲ ጨናፍረን ዞባ ደቡብ ዝተረኽብሉ መዛዘሚ ዕለት ቃል ዘስምዐ ኣቦ ንበር ኩዕሶ መርበብ መምህር ዮሴፍ ዘርኣይ እቲ ክካየድ ዝቐኒየ ውድድር ብሓፈሻ ጋንታታት ሓበራዊ ተመክሮን ሓድነትን ጥምረትን ዝዕብያሉ ከም ዝነበረን ብሓበን ክግለፅ ዝግብኦ ጋንታታት ድማ ዝለዓለ ናይ ተወዳዳርነት መንፈስ ከም ዘርኣያን ሓቢሮም ኣብ ፍጻመ ዝተረኸባ ጋንታታት ደቂ ምሓረን እምኒ ሓይልን ክኾናን ከለዋ ጋንታ እምኒ ሓይሊ ድማ 3-2 ብዝኾነ ውፅኢት ረቲዓ ቀዳሚት ኮይና ኣብቲ ዕለት ኣበርክቶኖ ዝገበሩ ትካላት ናይ ምስጋና ሰርቲፊኬት ክወሃብ እንከሎ ልዑል ብቕዓት ንዘርኣይ ተፃወቱ ድማ ናይ መዳልያ ሽልማት ተዓዲሉ ብድምር ውፅኢት ድማ ቀዳመይቲ እምኒ ሓይሊ ወርቂ መዳልያን ዓባይ ዋንጫን 8,000 ናቕፋን ካልአይቲ ደቂ ምሓረ ብሩር መዳልያን 6,000 ናቕፋን ሳልሰይቲ ዓዲ ቀይሕ ንሓስ መዳልያን 4,000 ናቕፋን ካብ ናይቲ ዕለት ናይ ክብሪ ዕዱማ ተቐቢለን ኣብ ከተማ ዓዲ ቀይሕ ን5 ሰናበቲ ክካየድ ዝፀንሐ ውርድራት ቅድም ብሽክለታ ብ19 ሓምለ ተዛዚሙ ኣብ ከተማ ዓዲ ቀይሕ ን5 ሰናበቲ ክካየድ ዝፀንሐ ውርድራት ቅድም ብሽክለታ ብ19 ሓምለ ተዛዚሙ እዚ ን5 ሰናበቲ ክካየድ ዝፀንሐ ኣብ መንጎ 4 ምምሕዳር ከባቢታት ሃዳሙ ሕሽመለ ሓይነባን ዑናቡርን ኡዘባ ሰንዓፈን ሳተፍኡ ዝነበራ ውርድራት ኣብ ዞባ ንዝካየድ ውርድር መዳለዊ ኮይኑ ዝተካየደ ብ19 ሓምለ ብዙሓት ኣፍቀርቲ ስፖርት ዝተኻፈልዎ ኣጋጣሚ ተዛዚሙ ኣብቲ ናይ 5 ሰናበቲ ብውህሉል ነጥቢ ዕውታት ዝኾኑ ካብ ኢድ ኣመሓዳሪ ንኡዞባ ኣቶ ሃብታይ ተስፋዝ ግን ካልኦት ሓለፍትን ሽልማቶም ወሲዶም ኣብ ደቂ ኣንስትዮ ቀዳመይቲ ዘቢብ ተስፋ ጋብር ካብ ሕሽመለ ካልአይቲ ኤልዳና ክብሮም ካብ ሓይነባ ሳልሰይቲ ማዓድን ሙልጌታ ካብ ንኡዞባ ዝሰንዓፈ ካብ ንኣሽቱ ቀዳማይ ዮስያስ ዓገሶም ካልኣይ ነቢ ኣማን ሳልሳይ ተስፋ ኣለም ደበሳይ ራብዓይ ሚልዮን ሙሉ ኣብ ማእከሮት ቀዳማይ ናኦድ ኣታክልቲ ካብ ዑናቡር ካልኣይ መርሃዊ ኣባዲ ካብ ሓይነባ ሳልሳይ ፊሊሞን ፍሬዘር ካብ ዑናቡር ኣብ ዓበይቲ ቀዳማይ ዲቪዥን ቀዳማይ ናኦድ ሃብተ ገብርኤል ካብ ሓይነባ ካልኣይ ዮሴፍ ለገሰ ካብ ሃዳሙ ሳልሳይ ሰነድ ዘርኣይ ካብ ዑናቡር ብጋንታ ኣብ ማእከሎትን ኣብ ዓበይትን ምምሕዳር ከባቢ ዑናቡር ቀዳመይቲ ኮይና ተዓዊታ 3 ዲቪዥናት ዝጥርንፍ ግጥማት ኩዕሶ እግሪ ንኡዞባ ጊንዳ ኣብ ዝሓለፉ 2 ሳምንታት ቀፂሩ ተኻይዱ
4: 3 ዲቪዥናት ዝጥርንፍ ግጥማት ኩዕሶ እግሪ ንኡዞባ ጊንዳ ኣብ ዝሓለፈ ሳምንታት እውን ቀፂሉ ነይሩ በዚ መሰረት ክለብ ሰገን ዶንጎሎ ንኢራብ 5 ባዶክ ትረትዓን ከላ ክለብ ዓዋተ ንቀይሕ ባሕሪ ብጎደሎ ተፃወቲ 7 ብባዶ ቀፂዓታ ኣብ ዝቐፀለ ፀወታ ምስ ንዕዘብ ድማ ክለብ ባቡራይ ንክለብ ልምዓት 2 ባዶ ክትቀፅሓን ከላ ኣብ ክለባት ቢ ድማ ሕፂት ንቀይሕ ባሕሪ 2 ባዶ ደንደን ምስ ኣላህለ 1-1 ከምኡ ድማ ኣልዓውዳ ምስ ዓዋተ 1-1 ተፈላለየን ብዘይካዚ 2 ጋንታታት ደቂ ኣንስትዮ ማለት ክለብ ሰማእታት ግንባር ጊንዳዕ ኣብ ልዕሊ መጋጥምታ ክለብ ናፅነት 2-1 ተዓዊታ በዚ መሰረት ክለብ ባቡራይ ንፀንሓ 9 ነጥቢ ዓቂባ ንክለብ ልምዓት ብምርትዓ ነጥባ ናብ 12 ኣበሪኻቶ ትርከብ። ኣቐዲማ ብክለብ ሰገን ዶንጎሎ ኣብ ቅድሚ ደገፍታ ገፊሕ ስዕረ ዝተቐበለት ዓዋተ ምስ ቀሒ ባሕር ብገደሎ 8 ተፃወቲ ኣብ ዘካየድቶ ፆታ ብገፊሕ 7 ባዶ ረቲዓ ብምውፃእ ግን ዝፀንሐ ሃጓፋት ኣማሒሻቱ እያ። ክለባት ልምዓትን ኢራብን ኣብ ዝተሰርዐ ናይ ዙርያ ፆታታት ብምዛመን ክወፃእ ንከለዎ ዝተረፋ ክለባት ባቡራይ ምስ ቀሒ ባሕሪ፣ መደርባ ምስ ዓዋተ፣ ኣልኣህሊ ምስ ሰገን ዶንጎሎ ናይ መወዳእታ መወሳኒ ግጥማት ከካየዳ ምዃንን ካብቲ ፌደሬሽን ዝተረኸበ ሓበሬታ ኣብሪሁሎ። ናይ ካልኣይ ዲቪዥን ብዝምልከት ድማ ቀሒ ባሕሪ ምስ ኣልኣህሊ፣ ባቡራይ ድማ ምስ ኣብ ዝመፅእ ምሕላፋ ምስ ዘረጋገፀት ክለብ ክትገጥም ምዃና እውን ተፈሊጡሎም።
0: ንዝሓለፉ 39 መዓልትታት ብእንጋድነት ሰለስተ ሃገራት ኣብ ምክያድ ፀንሐ ዋንጫ ዓለም ትማሊ ምሸት ብዓወት እስጳኛ ፍጻመ ረኺቦም ሮድሪ ብሉፅ ተፃዋታይ ናይ ዝውድድር ብምዃን ተሸሊሙ።
2: ኣብዚ ትማል ዝተካየደ ናይ ፍጻመ ግጥም ኣርጀንቲና ናይ ዝሓለፈ ውድድር ክብረ ንምዕቃብ እስጳኛ ድማ ናይ 2010 ንካልኣይ ግዜያ ንዋንጫ ዓለም ንምዕታር ዘካየደ ግጥም ብምዃን ይፈሊሙ። ቅድሚ ምጅማር ፀወታ ኣርጀንቲና ልዕሊ እስጳኛ ዝያዳ ንዓወት ተኽእሎ ተዋሂብዋ ብመለስያ ተፃወቲ ዝተኸበት እስጳኛ ካብ ቀዳሚ ተኸሊ ናይቲ ግጥም ኣትሒዛ ንፀወታ ክትቋፅሮ የተሸገረትን ነቲ ዝነበረ ዕብላለ ምስ እንዕዘብ እስጳኛ ክትፀወት ኣርጀንቲና ድማ ደው ከተብሎም ዝመፀት ዝመስል ትርኢት እዩ ሒዙ ቀሪቡ። ቀዳመይቲ ፈተነ ናይ ዝግጥም ኣብ መበል 25 ደቂ ብመንገዲ ወደ 19 ዓመት ላሚን ያማል ዝተካየደት ነይራ። እዚ ናይ ፍጻመ ግጥም ብሚዛን ሓንቲ ጋንታ ተባሒቱ ንዕረፍቲ ብዘይሸቶ ባዶ ባዶ ምሪሑ። ኣብ ዕረፍቲ ከም ሻኪራ፣ ጀስቲን ቤይበር፣ ማዶናን ዝኣመሰሉ ዓበይቲ ስነጥበበኛታት ዝረኣይዎ ምርኢት ድማ እንተፃወቲ ንኣስታት 27 ደቃይቅ ዕሪፎም ናብ ፀወታ ክምለሱ ገይርዎም። ድሕሪ ዕረፍቲ እስጳኛ ካብዚ ዓብላቶ ዘምሴት ፀወታ ዓወት ሒዛ ንምውፃም ዝካየደቶ ቀፅልቲ ፈተነታት ብሓላው ርዳት ኣርጀንቲና ኤሚልያኖ ማርቲነዝ ክትዕገታ ምስያ። ብፍላይ ኣብ መወዳእታ ደቃይቅ ናይ ምድብ ሰዓት ናይ ያማል ነፃ ቅላዕን ናይ ኒኮ ዊልያምስ ብርእሱ ጨሊፉ ዘካየደ ፈተነ ዘድሓነሉ መንገዲ ሃገሩ ኣብ ፀወታ ክትቅፅል ልዑል ኣስተዋፅኦ ዝገበረ ነይሩ። ኣብ ተወሳኺ ደቂ ኢንዞ ፈርናንደዝ ኣብ ልዕሊ ኩባርሲ ብሰርሖ በደል ብክልተ ብጫ ብቀይሕ ካርድ ካብ ሜዳ ተሰናቢቱ። ኣርጀንቲና ድማ ብጎደሎ ተፃወቲ ነታ ንኡሽተይ ሃገር ኣምሲላታ ዘምስየት እስጳኛ ኣብ ተወሳኺ 30 ደቃይቅ ክትፋለማ ተቐሲባ። ኣብ ታሪክ ናይ ፍጻመ ግጥም ዋንጫ ዓለም 6 ቀይሕ ካርድ ተረቂዮም። ካብዚኦም እቶም 3 ተፃወቲ ኣርጀንቲና ዝወሰድዎን ካርድታት እየን። ቅድሚ ኢንዞ ፈርናንደዝ ኣብ ዋንጫ ዓለም 1990 ፔድሮ ሞንዞን ጉስታቨ ደዞትን ቀይሕ ካርድ ተራእይዎም ዝነበረ ተፃወቲ ኣርጀንቲና እዮም። ቀዳሞት 15 ደቂቕ እውን ሸቶ ይተራእዩን። ክሳብ ዝህሞት ኣርጀንቲና የትረፍ ዕላማ ክትወቅዕ ትጥቀስ ፈተነ እውን ኣይገበረትን። ተፃወቲ ንዝተረፈ 15 ደቂቕ ንምምላእ ናብ ሜዳ ኣብ ዝተመልስሉ ኣብ መበል 16 ደቂቕ ፌራን ቶረስ ካብ ኒኮ ዊልያምስ ንዝተላኸት ኩዕሶ ናብ ሸቶ ብምቕያር ንዓመታት ዝከረላ መዕወቲት ሸቶ ናይ ዝግጥም ክትከውን ትኽእል ሸቶ መዝጊቦም። ኣርጀንቲና ኣብ ዝግጥም ንፈለማ ግዜ ዘካየደታ ፈተነ ብመንገዲ ዲ ሊዮኔል ሜሲ ኣብ መበል 117 ደቂ ዘካየደት እያ። እታ ኸሊት ፈተነ ድማ ወዲ ዲያጎ ሲሞነ ኣብ ምዉት ሰዓት ላዕሊ ዝወፀት ፈተነ ዘካየደ እያ። ኣርጀንቲና ነዚ ግጥም ናብቲ ከርባሓ ዝኽእል ፍጹም ቅላዕ ናይ ምውሳድ ፃዕራ ፈሽልዋ ብስጳኛ ሓደ ባሮ ተረቲዓ ክብራ ንስጳኛ ረኪባ። ናይ ፍጻመ ግጥም ዋንጫ ዓለም ካብ ምድብ 9 ደቂ ሓሊፉ ናብ ተወሰኺ ደቂ ክኣቱ ኣብ ዝሓለፉ 6 ውድድራቱ ንሓምሻይ ግዜ እዩ።
3: And it's a credit to the way they've defended with that type of intensity and commitment that you've got, you're feeling right now if you're Spain. How do we find a way? And if we don't find a way, I guarantee you going to penalties, they will feel like it's Argentina's momentum.
5: Poro chance to cross, hooks it in. Williams badly knocks it down.
3: As this ball comes through from deep, it just gets hung up. Nico Williams does so well just to get ahead on it. He's wrestling at the back post with Molina, but he knows he can't score, just puts it into a dangerous area. Late run, Ferran Torres watches it the whole way, sets his body, and fires one past Emi Martinez.

0: ساعة 9 تأخيلو زينة وفنوانان في اللوم اللوناس خبركم تعزبتنا كما يتمسيوم نلوم صوني إسرا حاملة استرالوا هاقراون زيناتات حيزنا لكم كريمنا لونام نمكتتها لكم بخبر زعدم استيفانوس قرماي بأندي أرست زينة في اللم زبادو باوك أيح بحري أبا فستيفال إير تراك لتشحن إسران شدشتن مثل بحراون مدراون تساقاتا الزلالي تحستو أغريب اللوم ኤርትራውያን ነበርት ዓባይ ብሪጣንያ ዓመታዊ ፌስቲቫሎም ብዓቢ ድምቀት ኣካይዶም ሃገራዊ ባንክ ደም ኤርትራ እኹልን ውሕስን ቀረብ ደም ንምርግጋፅ ዝምስገን ንጥፈታት ከም ዘሰላሰለ ገሊፆም ጃፓን ብመንገዲ ዩክሬን ኣንጻር ሃገሩ ትወስዶ ዘላ ስጉምቲ ብህፁፅ ከተቋርጾ መንግስቲ ሩስያ ፀዊዖም መሻርክቲ ሃገራት ምዕራብ ኣፍሪቃ ሽበራ ንምቅላስ ዘካይዶ ፃዕሪ ክሕይል ኒጀር ፀዊዓ ኢራቅን ሶርያን ኣብ ምምዕባል ፅላት ንዳድን ባህርያ ወጋዝን ክተሓጋገዛ ዝኽእለን ናይ ምርዳእ መዘከር ተፈራሪመን ዘርዘር ዜና ዞባ ደቡባዊ ቀይሕ ባሕሪ ኣብ ፌስቲቫል ኤርትራ 226 ምስ ባሕራውን ምድራውን ፀጋታት ዘላሊ ትሕዝቶ ሒዙ ቀሪብኹም ዘሎ ካብ ወደብቲ ትካላት ዝተረኸበ ሓበሬታ ኣፍሊጦም ወኪል ኤሪና ዒሴ መሓመድ መልክዕ ፀብጻብ ዘዳለዎ ትሕዝቶ ኣሎ ሚካኤል ሓርጉ ካረባዮም
1: ዞባ ደቡባዊ ቀይሕ ባሕሪ 18 ሓምለ ኣብ ዝተኸፍተ ሃገራዊ ፌስቲቫል ኤርትራ 226 ምስ ባሕራውን ምድራውን ፀጋታት ዘላለ ትሕዝቶ ቀሪቡ ከም ዘሎ ዋና ዳይረክተር ክፍሊ ባህልን ስፖርትን ወይዘሮ ሃዋ መሓመድ ገሊፃ ብመሰረተ ሓበሬታ ኣብ ቁሸት መነባብሮን ድኮና ባይትን ኣብ ገማግም ባሕሪ ብምክፋፍ ዓሳ ከምኡ ውን ኣብ በረኽትን ሓውሲ ከበሳዊ ባህሪ ዘለዎምን ከባቢታት ብሞጋሰ ናይ ዝናበሩ ተወለድቲ ብሄረ ዓፋር ዕለታዊ ሂወት ዘንፀባረቕ ትሕዝቶ ቀሪቡ ኣሎ ብዘካዚ ዋይዳል ዝበሃል ያታዊ መቓብር ማብሎ ዝበሃል ኣፈታት ሓግርጭት ሪፎ ዝበሃል ባህላዊ ወግዒ ከምኡ ውን ስነ ስርዓት መርዓን ሕፅኖትን ዝርከቡ ሃብታም ትሕዝቶ ነቲ ዞባ ፍሉይነት ዝህብ እዩ ኣብ ትልሂትን ምልከት መሳርሒታት ሙዚቃን ድማ ሓደስቲ ዝርከብዎም 18 ዓይነታት ትልሂት መበቀላውነቶም ከጥፉ ብመሳጥን ሰሓብን ኣገባብ ይቐርብሉ ወይዘሮ ሃዋ መሓመድ ወሲኻ ባሕራውን ምድራውን ፀጋታት ዞባ በቲ ሓደ ዝርግዕን ተጠቃምነትን ትካላት ማሕበራዊ ኣገልግሎት ድማ በቲ ካልእ ዘላለ ትሕዝቶታት ኣብ ኣዳራሽ ምርኢት ቅድሚ ነዊሕ ዓመታት ንዝነበረ ኣጠቓቕማን ኣተዓቓቕባን ኣግራብ ዝትርኽ ኣፋዊ ያታኻ ብድራማዊ መልክዕ ይቐርብ ከም ዘሎ ኣብሪሃ ኣብ መወዳእታ ባህላዊ ትሕዝቶታት ኣብ ምእካብ ከምኡ ውን ነቲ ዝተኣከበ ኣብ ምልላይ ንዝነጥፉ ዘሎ መንስያት ሞጊሳ
0: ናብ ካብ ዓባይ ብሪጣንያ ዝመፀና ዜናዊ ፀብጻብ ምስ ንሰግር ድማ ኤርትራውያን ነበርቲ ዓባይ ብሪጣንያ ኣብ ዝሓለፈ ቀዳመ ሰንበት ዓመታዊ ፌስቲቫሎም ብድምቀት ኣካይዶም ካብቲ ቦታ ዝበፅሓና ትሕዝቶ ብመልክዕ ፀብጻብ ተወሃሂድሎ ጴጥሮስ መንግስት ክቕረቦ እዩ
2: ኤርትራውያን ነበርቲ ዓባይ ብሪጣንያ ፅንዓትና ዋሕስና ብዝብል ቴማ ዓመታዊ ፌስቲቫሎም ብ1819 ሓምለ ኣብ ከተማ ቸልምስፎርድ ብድምቀት ኣካ

0: ኢዶም ኣብቲ ብፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ዓባይ ብሪጣንያን ኣየርላንድን ኣቶ ሳልሕ ዓብደላ ዝተኸፍተ ዓመታዊ ሃገራዊ ምትእኽኻብ ኣብ ዝተፈላለያ ከተማታት ዝቕመጡ ዜጋታት ብደረጃ ማሕበረኮማቶም ተወዲቦምን ብምስሊ 9 ብሄራትና ዝተደኮነ ዳሳት ደኪኖምን ንኤርትራዊ መንነት ባህልን ታሪክን ዘንጸባርቕ ምዕሩቕ ምሕትሕዝቶታት ኣቕሪቦም ብዘካዚ ጨንፈር ሃማደ ንማዕርነት ኤርትራዊት ጓል ኣንስተይቲ ብተኸፋልነታ ኣብ ስራሕ ዝገልጽ ምርኢት ቁሸታት ህፃናት ሕድርን መንእሰያትን ከምኡውን ብኤርትራውያን ዝውነን ንግዳዊ ትካላት ዝተፈላለየ ትሕዝቶታት ብምቕራብ ንፌስቲቫል ድምቀት ወሲኾምሉ ኣቦ እምበር ሃገራዊ ሽማግላ ዓባይ ብሪጣንያ ኣቶ ኣሕመድ ማሕሙድ ብትሕዝቶን ኣቀራርቡኡን ፍሉይ ፌስቲቫል ምቕራቡ ንኩሎም ውዳቤታት ማሕበራትን ማሕበረኮማትን ምስጋን ኣቕሪቡ ሓላፊ ህዝባውን ኮማውን ጉዳያት ኣቶ ተወልደ ዮሃንስ ብወገኑ ፌስቲቫላትና ኤርትራዊ ሃገራዊ መንነት ዝግለጸሉን ዝደምቀሉን ኤርትራ ከም ሃገርን ህዝብን ወፃእተኛታት እትላለየሉ ቆልዑን መንእሰያትን ምስ ባህሎምን ህዝቦምን ዝላለይሉ ኤርትራዊ ክብርታትን ኮማዊ ንጥፈታትን ዝፅምበለሉ ከምኡውን ሓድነትን ስኒትን ህዝብና ዝድልለሉ ናይ መብፅዓን ዝኽርን ኣጋጣሚ ከም ዝኾነ ገሊጹ ፈጻሚ ጉዳያት ኤምባሲ ኤርትራ ኣቶ ሳልሕ ዓብደላ ንኩሉ ኩነታት ሃገርናን ዞባናን ኣመልኪቱ ንተሳተፍቲ ኣብ ዘካየዶ ሰሚናር ኤርትራ ንኩሉ ናይ ግዳም ተፃውኦታት እናመከተት ኣብቲ ተሃዋስ ዞባ ሰላምን ርጋእታን ከተውሕስ ከምኡውን ኣብ ልምዓትን ህንፀትን ሃገር ብቐሊሉ ዘይጥመት ገስጋስ ከተመዝግብ ክኢላ ከም ዘላ ብሰፊሕ ሕብሪሁ ኣብ መወዳእታ ካብ ዝተፈላለያ ዩኒቨርስታት ብቐዳማይን ካልኣይን ዲግሪ ከምኡውን ብማዕርግ ዶክትሬት ንዝተመረቑ መንእስያት ሽልማት ተዓዲሉ
1: ኣብ ንኡስ ዞባ እምኒ ሓይዲ ኣብ ዓመተ ትምህርቲ 2025-2026 ኣብ ምሕያል ኣገልግሎት ቅድመ ትምህርቲ ውፅኢታዊ ስራሕ ከም እተዓመ ሱፐርቫይዘራት መዋእለ ህፃናት ገሊፆም ንሳቶም ኣብ ሓበሬቶኦም መንግስቲ ኣገዳስነት ቅድመ ትምህርቲ ብምግንዛብ ምስ ሕብረተሰብ ተሓባቢሩ ብዘካይዶ ዘሎ ንጥፈታት ኣብ 2025 ኣብ ኩለን ምምሕደራት ከባቢ ትካላት ቅድመ ትምህርቲ ከም ዝተሃንፀ ኣብሪሆም ሕድሚ ሕጂ መዋእለ ህፃናት ውሕዳት ስለ ዝነበራ ተሳታፍነት እውን ብኡ መንፅር ትሑት ምንባር ብምጥቃስ ኣብ ዝመፅእ ዓመት ኣብ ነፍሲ ወከፍ ዓዲ ክተኣታቶ መደብ ከም ዘሎ እዚ ድማ ኣብ ተሳታፍነት ዓብ ኣስተዋፅኦ ከም ዝህልዎ ሓቢሮም ሓላፊ ትምህርቲ ኣብ ንኡስ ዞባ እምኒ ሓይሊ መምህር ተስፋይ ተኸስተ ኣብ ዝሃቦ ሓበሬታ ኣብ ዓመተ ትምህርቲ 2025-2026 ኣብ 83 ዓድታት ትካላት ቅድመ ትምህርቲ ከም እተኸፍታ እዚ ድማ ካብ ዝሓለፈ ዓመታት ዓብ ፀብለልታ ከም ዘለዎ ብምግላፅ ኣብ ምብራኽ ውፅኢት ትምህርቲ እወንታዊ ፅልዋ ከም ዝፈጠረ ኣገንዚቦም ኣብ መወዳእታ ግዜያዊት ኣመሓዳሪት ንኡስ ዞባ እምኒ ሓይሊ ወይዘሮ ትርሓስ ፈቓዱ ኣብዚ ድሮ ተስፋ ሂቡ ዘሎ ኣገልግሎት ቅድመ ትምህርቲ ናይ ምስፋሕ መደብ ህዝቢ ንዝገብሮ ኣበርክቶ ምስጋና ኣቕሪባ ብኻልእ ወገን ውዳበ ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ ኣብ ንኡስ ዞባ እምኒ ሓይሊ መንፈቃዊ ገምጋም ስራሕ ኣብ ዘካየደሉ ኣብ ምሕያል መሳርዑ ዘካይዶ ፃዕሪ ዝምስግን ውፅኢት ከም እተረኽቦ ሓቢሮም ኣብ ክደብ ዑር ኣብ ዝተኸየደ ኣኼባ ሓላፊት ጨንፈር ሃማድአ ዞባ ደቡብ ወይዘሮ ሰናይት ኣፈወርቂ ውዳበታት ንምስፋሕን ንምድልዳልን ሙያዊ ስልጠናታት ምሕያል ወደብቲ ኣካላት ምምልማልን ፖለቲካዊ ንቕሓት ምብራኽን ኣገዳሲ ከም ዝኾነ ገሊጻ ሃገራዊ ባንክ ደም ኤርትራ ብሰንኪ ዝትካእ ደም ዘይትትካእ ህይወት ንኸይትሓልፍ እኹልን ውሕስን ቀረብ ደም ንምርግጋፅ ኣብ ቀዳማይ መንፈቕ 2026 ዝምስገን ንጥፈታት ከም ዘሰላሰለ ገሊጹ ወኪል ኤሪና ናዝሬት በይን ተወሳኺ ጸብጻብ ኣለዋ ዳናይት ገብረ ህይወት ከተቕርቡ እያ
2: ሃገራዊ ኣገልግሎት ባንክ ደም ኤርትራ እኹሉን ውሕስን ቀረብ ደምን ውፅኢት ደምን ንሆስፒታላት ብምርግጋፅ ብሰንኪ ሕፅረት ደም ዘጋጥም ሞትን ስንክልና ንምግታእ ኣብ ቀዳማይ ፍርቂ ዓመት ዝምስገን ንጥፈታት ከም ዘሰላሰለ ገሊጹ ሓላፊ ሃገራዊ ኣገልግሎት ባንክ ደም ኤርትራ ዶክተር ዮሃንስ ተኸስተኒ ኤሪና ኣብ ዝሃቦ ሓበሬታ ኣብ ልግሲ ደም እቶም ቀንድን ኣገደስትን ነገራት ድልዱል መደባት ልግሲ ደም ብቑዕን ቀጻልን ትካላዊ ኣሰራርሓን ሰፊሕ ማሕበራዊ ተሳትፎን ምዃኖም ብምጥቃስ ኣብ ዝሓለፈ 6 ኣዋርሕ 943 ከረፂት ደም ከም እተለገሰን ካብቲ ዝተሓንፀፀ ውጥን ስራሕ 115 ሚእታዊት ከም እተዓመ ኣብሪሁ እቲ ቀረብ ምስ ናይ ዝሓለፈ ዓመት ተመሳሳሊ ግዜ ክነፃፀር እንከሎ ብ47.5 ሚእታዊት ወሰኽ ከም ዘረኣየ ብምሕባር 36 ሚእታዊት ንሃገራዊ መወከስ ሆስፒታል ኦሮታ 12.6 ሚእታዊት ንሃገራዊ መወከስ ሆስፒታል ሰንበል 9.6 ሚእታዊት ንሃገራዊ መወከስ ሆስፒታል ሓሊበት 3.6 ሚእታዊት ንዞባዊ መወከስ ሆስፒታል ባፅዕ 6.4 ሚእታዊት ንዞባዊ መወከስ ሆስፒታል መንደፈራ 4.6 ሚእታዊት ድማ ንዞባዊ መወከስ ሆስፒታል ከረን ከም እተመቃርሐን 83.8 ሚእታዊት ካብ ጠለባትን

0: ከም ዘማልአን ኣብሪሆም
1: ቁፅሪ ዝልገስ ከም ዝኽሉ ሻዕ ንብሎ ካብ ዓመት ናብ ዓመት እንዳወስኸይ ዝኸይደ ኣሎ ኣብዚ ሕጂ እዋን ኣብዝሓለፈ 6 ወርሒ ልዕሊ 9,000 ደም ኣኪብና ካብቲ ፕላን ወይ ከዓ መደብ ደውፃናዮ 115 ሚእታዊት ዓብዩ ንብል ንኽእል ኢና ሕጂ ምስቲ ዝበልክዮ 225 ከነፃፃፅሮ እንተደኣ ኮይኑ ብ47.5 ሚእታዊት ወሲኽ ኣሎ እዚ ከዓ ኣፀቢቑ ናህረ ኣርእሎ ማለት እዩ
0: ዶክተር ዮሃንስ ኣስዒቡ ውሕስነት ዝልገስ ደም ንምርግጋፅ መርመራታት ተመሓላለፍቲ ሕማማት ከም ዝካየደሉ ብምግላፅ መጠን ርክበት መልከፍቲ ኤችኣይቪ ባዶ ነጥቢ ባዶ 1 ሚእታዊት ወይ ቦቢ ባዶ ነጥቢ 23 ሚእታዊት ወይ ቦሲ ባዶ ነጥቢ 1 ሚእታዊት ፍንጣጣ ድማ ባዶ ነጥቢ ባዶ 1 ሚእታዊት ከም ዝነበረ ኣነፂሩ
1: ኣብ ኤርትራ ወይ ኣብዚ ሃገራዊ ባንኪ ደሜታ ዝኾነት ደም ድመፀት ኩሉ ናይ ግድን ካብ ተመሓላለፍቲ ሕማማት ነፃ ምዃኑ ኣረጋጊፅና ኢናንቦም ኣብዚ ዝገበርናዮ ምርመራ ሕጂ ብዚ 6 ወርሒ ካብ ኤችኣይቪ ዝገበርናሎም ነጥቢ 01 ሚእታዊት ተረኺብዎም ማለት እዩ ኣብ ወይቦ ነጥቢ 2 ሚእታዊት ተረኺቡ ወይቦ ሲ ንብሎ ከዓ ነጥቢ 1 ወይ ከዓ ፍንጣጣ ወይ ሲፍልስ ዝበሃል ከዓ ነጥቢ 01 ሚእታዊት እዩ እዚ ክበሃል ከሎ ትሑት እዩ ዘሎ ማለት እዩ ካብቲ ንሪኦ ዓመታዊ ትሬንድ ብዙሕ ፍሉይ ድበለ ኤችኣይቪ ድዩ ወይ ገለ ወሲኹ ኢልና ክንዛረብ ኣይንኽእልና
0: ኣብ መወዳእታ ዶክተር ዮሃንስ ንኩሎም ወለንታውያን ለገስቲ ደም ድሕሪ ምምስጋን ወለንታዊ ልግሲ ደም ከም ባህሊ ክሰርፅ ትካላትን ማሕበራትን ኣብ እዋን ክራማት ዘካየደኦ ንጥፈታት ልግሲ ደም ድማ ክዓዝዝ ተላብዩ
1: እቶም ለጊሶም ዘይፈልጡ ደም ክልግሱ በዚ ጋጣሚ ዝፅውዕ እቶም ለጊስና ንፈልጥ ከዓ ኩሉ ሻዕ ከምዚ ንዛረቦ ስሩዓት ለገስቲ ክንከውን ከም ዘለና ብሕልፊ ሕጂ ክረምቲ ኣቲና ስለ ዘለና ኩለን ኣብያተ ትምህርቲ እውን ተዓፅየን ስለ ዘለዋ ካብቲ ቀንዲ ለገስትና ውን ተምሃሮ ናይ ሃይ ስኩል ስለ ዝነበሩ ሕፅረት መታን ከየጋጥመና ኩሉ ሰብ ክልግስ በዚ ኣጋጣሚ ይፅውዕ
2: ኣብ ንእዞባ ሓጋዝ ኣታዊታት ግብሪ መሬትን ጥሪትን ንምዕባይ ከምኡ ውን ትካላት ማሕበራዊ ኣገልግሎት ንምስፋሕን ንምምዕባልን ዝዓለመ ዓውደ ዘተ ብ16 ሓምለ ተኻይዶም ኣብቲ ብምምሕዳር ንእዞባ ሓጋዝ ተወደበ ዓውደ ዘተ ብቕዓት ኣገልግሎታት ትምህርትን ጥዕናን ንምርግጋፅ ዝርአ ፀገማት ንምፍታሕ ኣታዊታት ግብሪ መሬትን ጥሪትን ንምሕያል እቶታውነት ሕርሻ ንምዕባይ ፅጉማት ስድራ ስዋኣትን ኣለይቲ ዝኽላማትን ንምሕጋዝ መጥርናፍ ዓድታት ንምሕያል ከምኡውን መደብ መውን ንምስፋሕ ክካየድ ኣብ ዘለዎ ፃዕሪ ብሰፊሑ ተዘትየሎም ኣመሓዳርቲ ንእዞባ ኣቶ ኢድሪስ መሓመድ ሓመድ ብቕዓታ ትካላት ማሕበራዊ ኣገልግሎት ተረጋጊፁ ህዝቢ ስሉጥን ፅፉፉን ኣገልግሎታት ንኽረክብ ሰራሕተኛታት ትካላት መንግስቲ ዕቱባትን ውፍያትን ክኾኑ ኣዘኻኺሮም ኣብ 226 ኣብ ምስሳን ሃብቲ እንስሳ ምክዕባት እቶታውነት ሕርሻን ምዕቃብ ሓመድን ማይን ኣተባባዕ ስራሕ ከም እተሰላሰለ እውን ብኣህዛት ዝተሰነየ መብርሂ ኣቕሪቦም ምህናፅ ሓድሽ መቃብር ሰማእታት ምፅጋን ህንፃ ከማዊ ሆስፒታል ሓጋዝን መፀበይ ነፍሶ ፅራትን ምዝርጋሕ መስመራት ማይ ከምኡውን ምስፋሕ መደብ ንኡስ ርቡሕ ቃፆ ሕርሻ ካብቶም ኣብ መስርሕ ዘለዉ መደባት ምዃኖም ድማ ተገሊፆም ተሳተፍቲ ዝርግሐን ተጠቃምነትን ትካላት ማሕበራዊ ኣገልግሎት ኣብ ኣታዊታት ሳንዱቕ ልምዓት ስለ ዝምርኮስ ልምዓታዊ መደባት ንምርግጋፅ ኣድማዕ ንጥፈታት ክሰላሰል ብምዝኽኻር እርጋን ትካላት ትምህርትን ጥዕናን ፍታሕ ክናድየሎም ሽግር ፅሩይ ስተማይ ዓዲ ኣረይ ሸበቕን ዓዲ ዑመርን ቆላሕታ ክወሃቦም ከምኡ ውን ኣብ ማሕረስ ትራክተራት ኣብ እዋኑ ክመፃ ዝብልን ካልእን ለቦዋታት ኣቕሪቦም ዝስዕብ ዜና ሃገራት ወፃኢ እዩ

ዜና ወፃኢ ጃፓን ብመንገዲ ዩክሬን ኣንጻር ሃገሩ ተወስዶ ዘላ ስጉምቲ ብህፁፅ ከተቋርፆ መንግስቲ ሩስያ ፀዊዖም። ዝግለፅ ዘሎ ጃፓን ኣብ መመፍረት ድሮናትን ምስግጋር ወተሃደራዊ ቴክኖሎጂን ምስ ዩክሬን እተካይዶ ምትሕብባር ከም እተስፍሖ ድሕሪ ምሕባራ እዮም። ንስተግባር ብትሪ ዝኾነነ መንግስቲ ሩስያ ጃፓን ኣብ ልዕሊ ሃገሩ ኣብ ዝካየድ ደብዳብ ትሳተፍ ከም ዘላ ከም ዝቆፅሮ ብምጥቃስ ከቢድ ዋጋ ከኽፍላ ምዃኑ ሓቢሩ ኣሎም። ጃፓን ንዩክሬን ናይ ልዕሊ 20 ቢልዮን ዶላር ደገፍ ክትገብር ተመባፂዓ ከም ዘላ እዩ ዝግለጽ። እቲ ሃገር ምስ ዩክሬን ትገብሮ ዘላ ወተሃደራዊ ምትሕብባር ነቲ ብሰንኪ ኣከራኸርቲ ደሴታት ኩሪል ምስ ሩስያ ዝፀንሓ ዘይምቅዳው ኣጋዲድዎ ከም ዘሎ ጸብጻባት የረድኦም። ክልቴን ሃገራት ብሰንኪ እቲ ዲፕሎማስያዊ ዘይምቅዳው ዛጊት ስምምዕ

ሰላም ክኽትማ ከም ዘይከኣላ እዩ ዝጥቀስ። መሻርክቲ ሃገራት ምዕራብ ኣፍሪቃ ሽበራ ንምቅላስ ዘካይዶ ፃዕሪ ክሕይል ኒጀር ፀዊዓ። ዝተገልፀ ሽበራውያን ዕጡቓት ብ19 ሓምለ ኣብ ኒጀር ብዘካይድዎ መጥቃዕቲ ብውሕዱ 20 ወተሃድራት ከም እተቐትሉ ድሕሪ ምቅልሕ እዩ። በቲ ኣብ ምዕራባዊ ኒጀር ዝተፈፀመ መጥቃዕቲ ልዕሊ 30 ከም ዝቆሰሉ ኣዘዝቲ ሰራዊት ኒጀር ሓቢሮም። ሰራዊት ኒጀር ድሕሪቲ መጥቃዕቲ ብዘካይዶ ሰፊሕ ስርሒት 15 ካብኦም ሽበራውያን ከም እተቐትሉ ብምጥቃስ እቲ ስርሒት ይቕፅል ከም ዘሎ ኣፍሊጦም። ኒጀር፣ ማሊን፣ ቡርኪና ፋሶን ሽበራ ንምቅላስ ፀጥታዊ ልፍንቲ መስሪተን ከም ዘለዋ ዝፍለጥ ኮይኑ ልዕሊ 5,000 ኣባላት ዘለዎ ሓበራዊ ሓይሊ ኣብ ዶባተን ኣዋፊረን ከም ዘለዋ እዩ ዝግለጽ። ኣብ ዞባ ምዕራብ ኣፍሪቃ ብቐንዱ ድማ ኣብ ዞባ ሳሕል ተኸሲቱ ብዘሎ ሽበራዊ ተርእዮታት ብውህደት ኣባላት ሃገራት ክምከት ከም ዝኽእል እዩ ዝሕበር። ኢራቅን ሶርያን ኣብ ምዕባል ፅላት ነዳድን ባህርያዊ ጋዝን ክተሓጋገዛ ዝኽእለን ናይ ምርዳእ መዘከር ተፈራሪመን። ከም ኣካል እቲ ስምምዕ ኣገልግሎት ኣቋሪፁ ዘሎ ንክልቲአን ሃገራት ዘራኽብ መስመር ነዳዲ ዳግን ንምሕዳስ ከበግሳ ምዃነን ገሊፀን። ኢራቅ ነቲ ኣብ 1952 ዝተሃንፀ መስመር ብሰንኪ ዲፕሎማስያዊ ዘይምቅዳው ኣብ 1982 ከም ዝዓፀወቶም ኣሜሪካ ኣብ 2003 ኣብቲ ሃገር ብዘካየረቶ ወተሃደራዊ ወፍሪ ድማ ከም ዝዓነወ ፀብፃባት የረድኦም። እቲ ንከተማታት ኪርኩስን ባንያስን ዘራኸብ 800 ኪሎ ሜትር ዝንውሓቱ እስትራቴጂካዊ መስመር ዳግም ተፀጊኑ ኣገልግሎት ምስ ጅምር ንክልቲአን ሃገራት ዓብዪ ቁጠባዊ ረብሓ ከም ዝህልዎ ይእመት። ፍርያት ነዳድን ባህርያዊ ጋዝን ኢራቅን ሶርያን ኣብ ዞባ ማእከላዊ ምብራቅ ተኸሲቱ ብዘሎ ግዳማዊ ምትእትታው ዝጠንቁ ፀጥታዊ ቅልውላው ብከቢድ ከም እተሃስየ ፀብፃባት የረድኦም። ሰደድ ነዳዲ ልዕሊ 900 ካብ ቁጠባ ኢራቅ ከም ዝሽፍን ዝገልፁቶም ፀብፃባት ብሰንኪቲ ፀጥታዊ ፀገማት ኣብ ዝሓለፈ ዓመታት ብልዕሊ ፍርቂ ከም ዝጎደለ ይጠቕሶም። ምልውዋጥ መጥቃዕትታት ኣሜሪካን ኢራንን ብሰፊሑ ኣብ ዘለወሉ ኣሜሪካ ናብ ሎሚ 20 ሓምለ ኣብ ዘውግሐ ለይቲ ንዝተፈላለያ ትካላት ኢራን ዒላማ ዝገበረ ከቢድ ደብዳብ ኣካይዳ። ትካላት ኒክሌሳዊ ፀዓት መራኸቢታት ማእከላት እዚ ስርዓትን መከላኸሊ ሚሳይላት ምፍራእ ፅዋርን ድሮናትን ካብቶም ቀንዲ ዕላማታት መንባሮም ተጋዊሖም። በቲ መጥቃዕቲ ኣብ መስሪ ሕንፀት ዝነበረ ንሰላማዊ መዓላ ከም ዘገልግል ዝተጠቕሰ ትካል ኒክሌሳዊ ፀዓት ኢራን ከም ዝዓነወ ተሓቢሮም። ነቲ መጥቃዕትታት ብትሪ ዝኾነነት ኢራን ኣብ ዮርዳኖስን ኢራቅን ኣብ ልዕሊ ዝርከብ ወተሃደራዊ መደበራት ኣሜሪካ ብዘካየደቶ መጥቃዕቲ 4 ወተሃደራት ኣሜሪካ ከም እተቐትሉ ተቓሊሖም። ብዘይካዚ ኣብ ኩዌት ብዘካየደቶ ተመሳሳሊ መጥቃዕትታት ትካላት መመንጨዊ ፀዓትን መፃረዪ ማይን ዕላማ ከም ዝኾኑ ተገሊጹሎም። ኢራን ኣብ ኩዌት ኣብ ልዕሊ ዝርከብ ትካል መፃረዪ ማይ መጥቃዕቲ ከተካይድ ኣብ ውሽጢ ሳልስቲ ንኻልኣይ ግዜ ምዃኑ ፀብፃባት የረድኦም። ኣሜሪካን ህንድን ኣጠቓላሊ ንግዳዊ ስምምዓት ንምኽታም ዘኽእለን ዝርርብ ጀሚረን። እቲ ዘተ ኣቐዲሙን ዝተበፅሐ ክልተኣዊ ንግዳዊ ምርድዳእ ናይ መወዳእታ መልክዑ ንምትሓዝ ከም ዝኾነ እዩ ዝግለጽ ዘሎም። ክልቲአን ሃገራት ኣብ ዝሓለፈ ዓመት ንግዳዊ ምልዋጥ ብዓይነትን መጠንን ንምስፋሕ ወፍሪ ንምዕባይን መጠን ቀረፅ ንኸጉዳለን ኣብ ዝኽእል ምርድዳእ ከም ዝበፅሓ ፀብፃባት የረድኦም። ብመሰረት ምርድዳ ህንዲ ንመጠን ቀረፅ እታዊ ፍርያት ኢንዱስትሪን ሕርሻን ኣሜሪካ ከተጉድሎ ወይ እውን ኣጠቓሊላ ክስሩ ዚኣም። ኣሜሪካ ብወገና ኣብ ልዕሊ ዝተወሰነ ፍርያት ህንዲ ኣዝዲቓቶ ኣብ ፀንሐት መጠን ቀረፅ ተመሳሳሊ ስጉምቲ ከም እትወስድ ተገሊጹሎም። እቲ ስምምዓት ተግባራዊ ምስዝኸውን ኣብ ምምዕባል ንግዳዊ ዝምድንአን እወንታዊ ተራ ከም ዝህልዎ ይእመት ኣሎም። ኣብ 2026 መደድ ንግዳዊ ምልውዋጥ ኣሜሪካን ህንድን ኣስታት 150 ቢልዮን ዶላር ምንባሩ ፀብፃባት የረድኦም። ንወተሃደራዊ ህላወ ኣሜሪካ ኣብ ጃፓን ዝቃወም ሰላማዊ ሰልፊ ትማሊ 19 ሓምለ ኣብ ደሴት ኦኪናዋ ተኻይዶም። እቲ ወተሃደራዊ ወፍሪ ጠንቂ ፀጥታውን ማሕበረ ቁጠባውን ፀገማት ይኸውን ከም ዘሎ ዝገለፁ ሰልፈኛታት ሰራዊት ኣሜሪካ ብህፁፅ ክወፅእ ፀዊዖም። ነበርቲ ደሴት ኦኪናዋ ነቲ ቅዳማዊ ሰራዊት ብተግባራት ዓመፅ ክወቕስዎ ምፅንሖም ፀብፃባት የረድኦም። ኣሜሪካ ኣብ ጃፓን ልዕሊ 50,000 ወተሃደራት ኣስፊራ ከም ዘላ ዝጠቕሱ ፀብፃባት ጃፓናውያን ነቲ ወፍሪ ዝቃወም ተደጋጋሚ ተቃውሞ ሰልፊ ከካይዱ ምፅንሖም የረድኦም። ኣብ ዝሓለፈ ወርሒ ሰነ ንሓበራዊ ወተሃደራዊ ልምምድ ኣሜሪካን ጃፓንን ዝቃወም ሰፊሕ ሰላማዊ ሰልፊ ተኻይዱ ምንባሩ ይዝከር እዮም።

ንምዛም ቀንዲ ነጥብታት ክደግመልኩም። ዞባ ደቡባዊ ቀይሕ ባሕሪ ኣብ ፈስቲቫል ኤርትራ 2026 ምስ ባሕራውን መድናውን ጸጋታት ዘላሊ ትሕዝቶ ኣቕሪቡሎም። ኤርትራውያን ንበቲ ዓባይ ብሪጣንያ ዓመታዊ ፈስቲቫሎም ብዓሚ ድምቀት ኣካይዶም። ሃገራዊ ባንክ ደም ኤርትራ እኹልን ውሕስን ቀረብ ደም ንምርግጋጽ ዝምስከን ንጥፈታት ከም ዘሰላሰለ ገሊጾም። ጃፓን ብመንገዲ ዩክሬን ኣንጻር ሃገሩ ትወስዶ ዘላ ስጉምቲ ብህጹጽ ከተቋርጾ መንግስቲ ሩስያ ጸዊዖም። መሻርክቲ ሃገራት ምዕራብ ኣፍሪቃ ሽበራ ንምቅላስ ዘካይዶ ጻዕሪ ክሕይል ኒጀር ጸዊዓም። ኢራቅን ሶርያን ኣብ ምምዕባል ጽላት ነዳድን ባህርያዊ ጋዝን ክተሓጋገዛ ዝኽእለን ናይ ምርዳእ መዘከር ተፈራሪመን። ዜና ተዛዚምሎ ሰናይ ምሸት።

0: ትምባል ስለዝመረጸ
1: ኢትዮጵያ የባህር በር ስታገኝ ኤርትራ ኤርትራ የሆነችበት ምክንያት ይፈርሳል።
0: ኢትዮጵያ አፍደገ ባህር ምስረኸበት ኤርትራ ኤርትራ ዝኾነትሉ ምክንያት ከብቀ እዩ።
2: እዚ በጣም ትልቅ ሃገሮች
0: ኤርትራ ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንኽቕፅልን ክሓፀብን ፅልዋ ኤርትራ ነይርዎ። ሰነዳዊት ፊልም ኣብ ኤርቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ቀይ ባህር ማለት
0: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
4: የባህራችን ጉዳይ ተዘግቶብን እንኖራለን እንዴ?
0: ጉዳይ ባሕርና ተዓፅና ክንነብር ግና ተዓፅዎ ዝነብር መንእሰይ የለን። ሓቂ ለና ዓለምለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
5: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ ኣካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል።
6: ዓሰብ የኢትዮጵያ ነች ያነው ዓሰብ የኢትዮጵያ ስለሆነች ነው።
0: ዓሰብ ናይ ኢትዮጵያ እያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
7: ስለዚ ከዚ ቀደም የሰራትነው ስህተት እናብሉ
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ።
8: ኣጉል ህልሚ ነው እየ ኣጉል ህልሚ ነው
0: ትምባል ስለ ዝመረፀ መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜ ተቆፂሩ ኣሎ።
9: ውጊያውን ኣስመራ፣ ምፅዋ፣ ከረን፣ ዓሰብ ንወስድነት
10: በፍፁም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፈታት አለበት።
11: በአንድም በሌላ መንገድም ተሸንፈናል።
0: ተሳዒርና፣
12: ተጨፈጨፍ፣
0: ተዳሂኽና
13: ዓሰመቲና ተነባሮ ዝነበረን ዕላማ የኾነ ማእኸላት እዩ ደዊስና
14: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
0: ኣይሽ እንኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ይተበፅሐን
15: 67 ተዋጋ የት ነው ያለ ነው
0: 60 ዓመታት ተዋጊና ሕጂ በ የለና ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ ረቡዕ 9:25 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቕጥታት ምርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ

ዲሳም ኤርትራ ሐዳስን ኤርትራ ፕሮፋይልን አቶኪራት ዳሎ መደብ ዳሳስ ህትመት ሒዝናልኩም ቀሪብና ኣለና። ጋዜጣ ሐዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ እግዚኣብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ሰሉስ 14 ሓምለ ኣብ ዝተዘርግሐት ጋዜጣ ሓዳስ ኤርትራ ምውሓድ ናብ ልቢ ዝበፅሕ ዓቐን ኦክስጅን ጠንቅታቱን ሓልክታቱን ከምኡ ድማ ንረኽሲ እዝኒ ዝምልከት ትሕዝቶ ዓምዲ ጥዕና ይፀንሐና። ምውሓድ ናብ ልቢ ዝበፅሕ ዓቐን ኦክስጅን ኣንጂና ተባሂሉ እዩ ዝፅዋዕ። ወፃእን ኣታውን ዝኾነ ቀንዛን ዘይምችውነትን ኣብ ኣፍ ልቢ ዝፈጥር ምልክታት እዩ ዘለዎ። ሓደ ካብ ጠንቂ ወቕዒ ልቢ ኮይኑ እውን ይጥቀስ እዩ። እዚ ጥዕናዊ ፀገም እዚ ቅልጡፍ ዝኾነ ሕክምናዊ ሓገዝ ዝሓትት እዩ። ኣርባዕተ ዓይነት ኣንጂና እዮም ዘለዉ። ኣንጂና ብኦክስጅን ዝሃብተ መደም ናብ ልቢ ክበፅሕ ብዘይምኽኣሉ ዝፍጠር ጥዕናዊ ፀገም ክሳብ ዝኾነ ምስ ጥዕና ልብን ሸምብቆታት ደምን ተኣሳሲሮም ዝኽሰቱ ጥዕናዊ ፀገማት ጠንቂ ናይ ዝሕማም ክኾኑ ይኽእሉ እዮም። ምድፋእ ዕድመ ደቂ ተባዕትዮ ልዕሊ 45 ዓመት፣ ደቂ ኣንስትዮ ድማ ልዕሊ 55 ዓመት ምስ ኣቁፅራ ብኣንጂና ናይ ምጥቃዕ ተኽእሎ እናሰፍሐ እዩ ዝኸይድ። ሕዱር ሕማም ልቢ ዘለዎም ልዑል ፀቕጢ ደም፣ ሕማም ሽኮር፣ ልዑል ኮለስትሮል፣ ግዙእ ኣልኮላዊ መስተን ኣወለፍቲ ቀወማትን ክሳዓትን ልዕሊ ንቡር ክብደትን ዝኾኑ ሰባት ንኣንጂና ዝያዳ ተኣፈፍቲ እዮም። ግዳያት ሕማም ኣኒምያ። ብሕማም ኣነምያ ዝተጠቕዑ ሰባት ኦክስጅን ክስከሙ ዝኽእሉ እኹላት ቀያሕቲ ውህታት ደም ስለ ዘይብሎም ብኣንጂና ዝያዳ ተጠቃዕቲ እዮም ይርከቦ። ኣብ ዓምዲ ባህልን ስነ ጥበብን ከም ዘይንፈልጥ ንፈልጥ ዶ ዝብል ሕቶ ተላዒሉ ይርከብ። ብዛዕባ ቋንቋ ብዙሕ ኣይግደስኒ ዝብለካ ግጥሚ ዝፅሕፍ ሰብ ክትረክብ ኣይግባኣን እዩ። መሊእና ኢና ግን ዘለና ሕልፊ ሰብና ኣብ ቋንቋ ዘይንግደስ እንተዳ ኮይና ከመይ ኣቢልና ኢና ፀሓፍቲ ገጠምቲ ደረስቲ ኢና ኢልና ንነፍስና ማዕርግ ክንህባ እንደፈር። ዓለም ውሃቢት ብርኩት ውህብቶ እንተዳ ሂባትና ሳሕቲ ዝርከብ ፀጋ ውፅእ ኢልና ክንርአ ኣይንፅገም ንኸውን። ዓለም ግን ናይ ፃዕርን ስራሕን እያ። ክእለት ድማ ከይደቀስካ ብምሕዳር ዝጥረ ውህብቶ ኩላትና እዩ። እቲያ ብመንጎ ሰባት ዝረአ ዓብ ፍልሊ እምበኣር ተውህቦኻ ኣለሊኻ ዓብ ወፍሪ ምግባር እዩ። ተመራማሪ ቋንቋየ ትብል እንተደኣ ኮንካ ክንደይ ዝኣክል ምርምር መፅናዕቲ ፈተነ ኣካየድካ ንብቕዓትካ ወሳኒ እዩ። እቶም ኣብ ጥርዚ ዝበፅሑ ብቑዓት እቶም ተውህቦኦም ኣለልዮም ዝሓቶ ዋጋ ዝኸፍሉሉ እዮም። ድሌት ጥራይ ወላሓንቲ ይኮነን። ገለ ሰባት ድሌት ይሃሉ እምበር ኩሉ ነገር ይከኣል እዩ ዝብል መረዳእት ኣለዎም። ከምኡ እንተዝኸውን ብድሌት ጥራይ ዝሰምር እንተዝኸውን ኩላትና ነቲ ክንኮኖ እንደሊ ግን ዘይኮንናዮ መጨበጥናዮ። ኣነ ንኣብነት በቲ ኣብ ኩዕሶ እግሪ ዘለኒ ድሌት ከም ብርቂ ፖርቱጋላዊ ተፃዋታይ ክርስቲያኖ ሮናልዶ ክኸውን ምደለኹ። ኣብ ገሊኡ እዋንሲ ኣነ የንሱ እብል እየ። ምክንያቱ ልክዕ ከምታ ካብ ኩዕሶ እግሪ ክኾና ዝደሊ ኮይኑ ስለ ዝደለኹ ጥራይ ግን ክኸውን ይኽእል ዶ? እቲ ዕድላት መሰለጥያታት ግዜ ተመሳሳሊ እውን ይኹን ስለ ዝደለኹ ጥራይ ክኸውን እኽእል ዶ? ኩላቶም ደቂ ኣርጀንቲና ከም ማራዶናን ሜሲን ክኾኑ ይጸልዉ ዶ? እንታይ ኮይኖም ደኣ ዘይኮኑ ስለ ዘይደለዩ ግን ኣርጀንቲናውያን ንማራዶናን ሜሲን ብምፍጣር ኮይኖም እዮም። እቲ ንስኻ ዘይብልካ ኣብ ካልኦት ምስ እትረኽቦ ብኡ ተዓግብ ተጠቂሱ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ንሓስብ ዶ እንታይ ንሓስብ ዝብል ሕቶ ተላዒሉ። ሓሳባት ተረዲእካን ከይተረዳእካን ብኣእምሮ ዝካየድ ንጥፈት እዩ። ፍኹስ ዝበለ ዕለታዊ እነካይዶ ሓሳባት ኣሎ። ዕሙቕ ዝበለ ሙሉእ ውነናን ኣቐልቦናን ዝሓትት ሓሳባት ከ ኣሎ። ስቕኢልና ክንሓስብ ቀሊል ነገር እዩ። ካብ ሓደ ሓሳብ ናብ ካልእ ጨለዴታት እናፈጠርና ካብ መበገስ ሓሳብና ክሳብ ንጠፍእ ሃው ንበል። ይጠቅም ድዩ ኣይጠቅምን ንዝብል ሕቶ ንጎድን ገዲፍና ማለት እዩ። ዝሓሰብናዮ ነገር ከመይ ጌርና ናብ ተጨባጢ ነገር ንቕይሮ ግን ብተወሳኺ ኣዕሚቕና ምሕሳብ የድልየና። በዚ ኮይኑ በቲ ከይሓሰብና ክንነብር ከም ዘይንኽእል ርጉፅ ነገር እዩ። ፀዓትናን ኣድህቦናን ሂብና ዝሓሰብናዮ ንቑም ነገር ምስ ዝውዕል ከዓ ዕውት ሂወት ንኽህልወና ዓብዪ

ኣበርክቶ ይገብር። ዘይሓስብ ኣይንገድ። ስቕ ኢሎም ዶ ወለድና መሲሎሞ ክኾን ኢሎም ይርከቦ። ቀይሕ ባሕርና ምስሊ ፅባቐናን ምስልናን ኣብ ትሕቲ ዝብል ገማግም ባሕሪ ኤርትራ ብፅሬት ኮነ ብዕቑር ፀጋታቱ ኣዝዩ ፍሉይ ምዃኑ ኩሉ ዝምስክር ሓቂ እዩ። እዚ ካብ ጫፍ ራስ ቄሳር ክሳብ ኪንዮ ራስ ዱሜራ ዝዝርጋሕ ገማግም ዝተፈላለየ ጠባያት ዘለዎን ብዝተፈላለዩ ኣስማት ዝፅዋዕን እዩ። ካብ ወደባዊት ከተማ ምፅዋዕ ንሰሜንን ደቡብን ዝዝርጋሕ ንጉዕዞ ባሕሪ መራኽብ ዘገልግል ማያት ማለት ኖርዝ ማሳዋ ቻነል ኤን ሳውዝ ማሳዋ ቻነል ማለት ሰሜናዊ መትረብ ምፅዋዕ ከምኡ ድማ ደቡባዊ መትረብ ምፅዋዕ ተባሂሉ እዩ ዝፅዋዕ። ነቲ ሰሜናዊ መትረብ ምስሊ ንምልከት ድማ ካብ ራስ ቄሳር ክሳብ ማርሳ ተኽላይ ተዘርጊሑ ይርከብ። እዚ ክፋል ማያት ቀይሕ ባሕሪ ነዚ ቦታ ጋሻ ዝኾነን ዕብይ ዝበለት መርከብን ዝመርሕ ባሕረኛ በዚ ማያት ንክጓዓዝ ልዑል ጥንቃቐ ዝሓትት እዩ። ምክንያቱ ዕምቆት ማይ ናይ ዝኽፋል ባሕሪ ዘይስሩዕን ዝፈላለን ስለ ዝኾነ እዩ። ኣብ መንጎ ራስ ቄሳርን ማርሳ ተኽላይን ዘለዎ ማያት ንተዓዘብ ን33 ማይልስ ዝርጋሕ ዓቐን ዘለዎ ገማግም እዩ። ካብ ገማግሙ ንማእከል ባሕሪ ዘሎ ዕምቆታት ትሕቲ 20 ሜትሮ ኮይኑ ን12 ማይል ዝኣክል ንማእከል ባሕሪ ግን ክሳብ 200 ሜትሮ ዝፈላለ ዕምቆት ኣለዎ። ስለዝኾነ ድማ ዕምቆቱ ዘይስሩዕ ኮይኑ ንረኽቦ። ስለዚ ካብ ባፅዕ ንሰሜን መርከብ መሪሑ ዝጓዓዝ ባሕረኛ ናብ ከርከስ ባሕሪ ከይኣቱ ፍሉይ ጥንቃቐ ክገብር ኣለዎ። እዚ ማያዊ ኣካል እዚ እኹል መፅናዕቲ ስለ ዘይተገበረሉ ኣብ ካርታ ባሕሪ ዘይተመልከተ ቀረባ ማይ ከጋጥም ይኽእል እዩ። ኣብ 1996 ብዝቐረበ ፀብጻብ ካብ ምፅዋዕ ንሰሜን ዘሎ ቦታ ውሑድ ዘይተመልከተ ማያት ከም ዘሎ ንባሕረኛታት መጠንቀቕታ ተዋሂብ እዩ ይርከቦ። ኣብ ዓምዲ መዛ ተኻልእ ሸነኽ ውድቀት ብዛዕባ ፍርሒ ሌላ ምስ ጋስ ሃሊ ጥቕስታት መዛነይ ሕቶ እተመሳቕለ ቃላት ይጸንሑና። ጋስ ሃሊ መን ኮን ይኸውን? ደጋፊ ኩዕሶ እግሪ እንግሊዝ ዝኾነ ጋስ ሃሊ ንዋንጫ ዓለም ብፍልይ ዝበለ ኣገባብ እዩ ዝከታተሎ። ንሱ ካብ ነፍሲ ወከፍ ኣብ ዋንጫ ዓለም እትሳተፍ ሃገር ሓንቲ ቢራ ይዕድግ። እታ ጋንታ ካብቲ ውድድር ምስ እትግለፍ ወይ ከዓ ምስ ትእለ ደሓንኩኒ ብምባል ናይ መፋነዊ ቢራ ናይቲ ሃገር ይሰቲ። ኣብ ዋንጫ ዓለም 2022 ካብ ኩለንተን እተሳተፈ ሃገራት 32 ዓይነታት ቢራ ኣኪቡ። ጋስ ናይ ገለ ሃገራት ቢራታት ብቐሊሉ ክትረኽቦም ትኽእል ኢኻ። ብኣንጻሩ ግን ናይ ገለ ሃገራት እትልክዕ

እናበለዩ ቢራ ናይቲ ሃገር ዝጭልጦ መብዛሕትኦም ደገፍቲ ኩዕሶ እግሪ ንዋንጫ ዓለም ባንዴራ ማልያ ኩዕሶ እግርን ሒዞም እዮም ዝከታተልዎ ጋስ ሃሊ ግና ቢራታት ዝመልአ ፍርጅ ሒዝዩ ዝዕዘቦ ኣብ ዓምዲ ርእቶ ብኽያትን ፍኸራን ብልፅግና እህታ ብስዕረት ዝተሃሰየ ስነ ልቦና ርግኣት ሓይሊ እዩ ዝብሉ እዋናውያን ርእቶታት ይፀንሑና ጋዜጣ ኤርትራያል ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ ዋና ኣሰናዳይ መሓመድ ኑር ያሕያ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃደር ዜና ወፃኢ ዓረቢ መሓመድ ጌታ ሌኣውት ኑራ ዑስማን መሓመድ ፋጥማ ሕመድ እድሪስ ሪፖርታጅ ስነ ስርዓት መምረቕታ ኮሌጅ ስነ ፍልጠት ማይ ነፍሒ ሰፊሩ ይርከብ ኣብ ዓምዲ መልሓቐለ ኣዳቦ ኣልፍኑን ምስ ስነ ጥበባዊ ሳልሕ ዑመር ሳልሕ ዝተኻየደ ቃለ መጠየቕ ይጸንሐና ኣብ ባህላዊ ፍቕራውን ሃገራውን ትሕዝቶ ዘለዎም ስነ ጥበባዊ ፍርያት ብሄረሰሆ ፀቒጡ ከም ዝሰርሕ ሓቢሩኣሎ ምስ ምዕባለታት ሰብ ሰርሖ ብልሂ ኣገዳስነት ዕጥቂ ፍልጠትን ሞውያን መንእስያት ኣብ ዓምዲ ቀዳያትን ሞውያ ተዳሲሱ ይርከብ ሪፖርታጅ ስነ ስርዓት ምምራቕ መበል 38 ዙር ተዓለምቲ ሃገራዊ ኣገልግሎት ቀሪቡኣሎ ኣብ ዓምዲ ማሕበራዊ ዕቤት ምዕባለ ኮምፒዩተር ሳይንስን ተጠቃምነት ዓይነ ስውራንን ዝድስስ ትሕዝቶ ይጸንሐና ኣብ ዓምዲ ዕሉም ወቴክኖሎጂ ብሰብ ሰርሖ ብልሂ ዝተሰንዐ ስእሊ ንምፍላጥ ዝሕግዙ 7 ምልክታት ዝተፈላለዩ ሓደሽቲ ምህዞታትን ርኽበታትን ሰፊሮም ኣለዉ ስእላዊ መግለፂ ስነ ስርዓት ምምራቕ መበል 38 ዙርያ ተዓለምቲ ሃገራዊ ኣገልግሎት ኣብ ዓምዲ ዛዕባ ሎሚ ፍሽለት ትረኻ ስልታዊ ውዲት ሓቅታት ልኡላውነት ኤርትራ ዘርእስቱ እዋናዊ ትሕዝቶ ይጸንሐና ኣብ ቀርኒ ኣፍሪቃ ዘላቕ ሰላምን ምርግጋእን ክሰፍን እንተኮይኑ ታሪክ ካብ ምጥምዛዝን ምስ ጎረባብቲ ሃገራት ናይ ግጭት ባይታ ካብ ምፍጣርን ምቁጣብ ኣገዳሲ እዩ ፖለቲካዊ ሽግራት ብናይ ፕሮፓጋንዳ ኩናትን ልኡላውነት ጎረባብቲ ሃገራት ብምትንካፍን ክፍታሕ ከም ዘይክእል ታሪክ ናይ ዞባ ብብዙሕ መገድታት ዝምስክሩ ሓቂ እዩ እዚ ብመራሕቲ ብልፅግና ዝዝርጋሕ ዘሎ ሕሱር ግን ከኣ ሓደገኛን መነቐፅን ትረኻ ንታሪኻውን ሕጋውን መንነት ኤርትራን ህዝባን ዝኸዕድ ንውራም ፕሮፓጋንዳ ጥራይ ምዃኑ ትርዲእካ ንቕሓት ህዝቢ ምዕባይ የድሊ ዘላቒ ምርግጋእ ዝመጽእ ንልኡላውነት ሃገራትን ዓለምለኻዊ ውዕላትን ብምኽባርን ኣብ መንጎ ህዝብታት ሓቀኛን ሰላማውን ምትሕባር ብምፍጣርን ጥራይ እዩ ስለዚ መራሕቲ ጉጅለ ብልፅግና ካብዚ ዓይነት ሓደገኛን ዘይሓላፍነታውን ትረኻታት ወፂኦም ንልኡላውነት ጎረባብቶም ብምኽባር ንሰላምን ርግኣትን ምዕባለን ክሰርሑ ይግባእ ታሪክ ምጥምዛዝ ንግዜያዊ ፖለቲካዊ ረብሓ ከገልግል ይኽእል ይኸውን ኣብ ነዊሕ እዋን ግን ናብ ዘኸፍአ ውድቀት ጥራዩ ዘምርሕ ልኡላውነት ኤርትራ ንኢትዮጵያ ስጋኣት ዘይኮነስ ንሰላም ቀርኒ ኣፍሪቃ ዓብዪ ዓንዲ ሕቆ ምዃኑ ተረዲእካ ምስራሕ ጥራዩ ናብ ሓበራዊ ዕቤት ዝመርሕ እዚ ሕሱር ፕሮፓጋንዳ እዚ ኣብ ቅድሚ ሓቀኛ ታሪክን ሕግን ፈጺሙ ክቐውም ከም ዘይክእል ግን ኩሉ ክግንዘቦ ዝግባእ ሓቂ እዩ ተጠቒሱ ኣብ ዓምዲ ማሕበራዊ ዕቤት ተራ ምርምርን መጽናዕትን ኣብ ማሕበራዊ ለውጢ ተዳሲሱ ምርምር ኣብ ማሕበራዊ ለውጢ እወታዊ ኣበርክቶ ክህልዎ እንተኮይኑ ትመርፁ ዓይነት ስነ ኣገባብ ምርምር ኣዝዩ ወሳኒ እዩ ብዘይካዚ ወድዓዊ ምርምራት ምክያድ ንምርምር ኣብ ዘይኮነ መዓላ ካብ ምውዓልን ሚዛናዊ ጥቕሚ ክህብ ኣብ ምግባር ዝሕግዝ መፅናዕታዊ ምርምር ከም ኣገባብ ወድዓዊ ብዓይኒ ስነ መንጎ ድማ ዘይሸራዊ እንተኾነ ብፍጹም ማሕበራዊ ገለልተኛ ማለት ሶሻል ኒውትራል ክትብሎ ዝኸብድ እዩ ኣብ ምክያድ መፅናዕቲ ዝተፀንዐ ርኽበታት እንታይ ይመስል ነቲ ምርምር ዝመወሉ ኣካል ምፍላጥ ርኽበታት ዝተቀረፀሉ መንገድታት ምንዳይ ዝብሉ ሕቶታት የገድስ እዮም ምክንያቱ ኣብ ሚዛናውነት ናይ ምርምር ዓብዪ ኣበርክቶ ስለ ዝገብሩ ጀርመናዊ ምሁር ስነ ሕብረተሰብ ካርል ማርክስ ብዛዕባ ኣገዳስነት ምርምርን ፍልጠትን ክዛረብ እንከሎ ፍልጠትን ምርምርን ብትሕዝቶ ንዋት ዝምድናታት ውፅኢቱ ናይ ምቕራፅ ተኽእሎ ኣለዎ ክብል ይገልፆ ኣብ ዝተፈላለዩ መድረኻት ታሪክ ከም ዝተረእየ ብርክት ዝበሉ ሓይልታት ንምርምር ከም መሳርሒ ማሕበራዊ ምህንድስና ተጠቒሞምሉ እዮም በዚ ድማ ንዝደለይዎም ፖሊሲታት ኣድማዕቲ ንምምሳል ምስ ፖለቲካዊ ቁጠባዊ ማሕበራዊ ታሪካዊ ፍጻመታት ዝተተሓሓዙ ክውንነታት ብምድምሳስ ሕብረተሰብ ኣብ ምግጋይ ኣውዒሎሞም በቲ ንሶም ዝዘርግሕዎ ሓበሬታ

እተጸልዩ ኣብ መስርሕ ዝምዕብል ማሕበራዊ ለውጢ ድማ ኣሉታዊ ሳዕቤን ህልዎ። ስለዚ ኩሉ ብስም ምርምር ዝቐረበ ውፅኢት ወይ ረኽበታት ተጠቃምነቱን ወድዓውነቱን ምርግጋጽ የድሊ ይርከቦ። ኣብ ዓምዲ ቃለ መሕተት ብኣካዳምያዊ ፖለቲካውን ወታደራውን ትምህርቲ ክስልጥኑ ዝፀንሑ መበል 38 ዙርያ ሃገራዊ ኣገልግሎት ስልጠናኦም ብዓወት ብምዛም ኣብ ዝተመረቕሉ ኣጋጣሚ ምስ ገለ ካብኦም ዝተኸየደ ርክብ ሰፊሩ ኣሎ። ኣብ ዓምዲ ልቦናን ፍልስፍናን መበል 7 ክፋል ፅፈት ስራሕ ጥርዚ ፍርያምነት ክትጭብጥ እንተደኣ ኸደሊኻ ንምሕደራ ግዜኻን ፀዓትካን ግድን ከተወርፅጦ ይግባእ። ኣብ መንጎን ስራሕካ ዝምልከት ግዜን ንውልቃዊ ህይወትካ ዝምልከት ግዜን ንጹር ዶብ ክህልወካ ኣለዎ። እዚ ዶብ እዚ እንተደኣ ተፈንጢሑ ኣብ ስራሕካን ውልቃዊ ህይወትካን ብዙሕ ምዝርራግ ክስዕበልካ ይኽእል እዩ። ገለ ሰባት ነቲ ኣብ ሓዳሮም ዘለዎም ፀገም ናብ ስርሖም ተሰኪሞሞ ይመፁ እሞ ምስ መሳርሕቶምን ናይ ቀረባ ሓላፊኦምን ህውከት ክኣግዱ ትሪኦም። ብመንፅሩ ካልኦት ስራሕተኛታት ነቲ ኣብ ስርሖም ዘለዎም ፀገም ናብ ገዝኦም ተሰኪሞም ብምኻድ ምስ በዓልቲ ቤቶምን ደቆምን ንዝነበሮም ሰላምን ሓጎስን ዝዘርጉ ኣለዉ። እቲ ካብ ኩሉ ዝበእሰ እቶም ሰራሕተኛታት ብሰሪ ምትሕውዋስ ስርሖምን ሓዳሮምን ኣብ ፀገም ከም ዝወደቑ ዘይርድኦም ምዃኖም እዩ። ክንዲ ዝኾነ ነቲ ፀገሞም ንምፍታሕ ዝኾነ ዓይነት እወታዊ ፃዕሪ ኣይገብሩን እዮም ተጠቒሱ። ኣብ ዓምዲ ዳየሪ ናብ ሙሉእ ዝቐረበት ሰብ ኣይተሓባብኣኒ ፈታን ዕጫ ዝብሉ ዛዕባታት ዳየሪ ይፀንሕና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግሪ እያ። ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ኣብ ዓምዲ ደልኣባብ መበል 5 ዛዛሚትን ክፋል ዛንታ ዓላለይ ሓምባሬ ቀሪባ ኣላ። ኣብ ዓምዲ ዓማር መስሕብ ቱሪዝም ዝኾኑ ብርቂ ፀጋታትን ጥንታዊ ቅርስታትን ንእዞባ ዓዱኻላ ተዳሲሶም ይርከቡ። ኣብ ዓምዲ ባና ታዕሊም ዝተፈላለዩ ፍልጠት ሓዘል ሓበሬታታት ይፀንሑና። ኣብ ዓምዲ ዕንጃረ ትሕዝቶ ሌላ ምስ ኣደ ምዕባለ ኮምፒውተር ቻይና ተባሂላ ትፍለጥ ክኢላ ቴክኖሎጂ ዶክተር ቨ ፔሱ ቀሪቡ ኣሎ። ስእላዊ መግለፂ መመረቕታ መበል 38 ተምሃሮ ሃገራዊ ኣገልግሎት ቀሪቡ ኣሎ። ኣብ ዓምዲ ነፈት ኣምር ብዛዕባ ሓፈሻዊ ጥዕናና ኣብ ኣጥፋርና ዝርአ ምልክታት ኣብ ቻይና ጸለምቲ ደማሙ ምስ ጽቡቕ ፋል ይተኣሳሰራ ትፈልጡ ዶ? 10 ፍልልያት ረኸብ ጎብዬ ምስ ሰብ ዘረኽቦም ጠባያት ሰፊሮም ይጸንሑና። ኣብ ዓምዲ ተርበያት እቲ ጸራብ እምኒ ልቦና ሓዘል ትሕዝቶ ቀሪባ ኣላ። ኣብ ዓምዲ ፈንዋዕዳት ሪፖርታጅ መመረቕታ ስልጠና ሃገራዊ ኣገልግሎት መበል 38 ዙርያ ተምሃሮ ቀሪቡ ኣሎ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምን እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዘኛ። ዋና ሰነዳኢ ኣማኑኤል መስፈን፣ ምክትል ኣሰነዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ሪፖርታጅ መመረቕታ ስልጠና ሃገራዊ ኣገልግሎት መበል 38 ዙርያ ተምሃሮ ቀሪቡ ኣሎ። ኣብ ዓምዲ ስፖትላይት ፌስቲቫል ኤርትራ መግለጺ ሓድነት ሓበንን ሃገራዊ ጽንዓትን ምዃኑ ተገሊጹ። ስነ ስርዓት መበል 19 ዕብረ መመረቕታ ኮሌጅ ስነ ፍልጠት ማይነፍሒ ቀሪቡ ኣሎ። ስእላዊ መግለጺ መመረቕታ መበል 38 ዙርያ ሃገራዊ ኣገልግሎት። ኣብ ዓምዲ ኪዌንዲኤ ኣብ ወደባዊት ከተማ ምጽዋዕ ዝርከብ ሆስፒታል ዝነጥፍ ዘሎ ጉጅለ ሓኻይም ኣብ ቤተ መዘክር ምጽዋዕ ሓዘገርም ብቻይና ዝተወቕረ ዋን ካንቻን ብዝብል ሰላምን ሓድነትን ዝትርጎም መልእኽቲ ዝሓዘለ ጥንታዊ ዕትሮ ብዝምልከት ሓደ ካብኦም ዶክተር ሊያንግ ንዕኡን ጉጅለኡን ዝፈጠረሎም ጦብላሕታን ገሊጹ ኣሎ። ኣብ ዓምዲ ቁጠባን ዋኒንን ውህለላ ከም ቁጠባዊ ኣምር ተዳሲሱ። ኣብ ዓምዲ ርእይቶ ምንቋት ህዝቢ ከም መናውሒ ዕምሪ ስልጣን ምሕዳስ ዝምድና ህዝብታት ስለምንታይ የጨንቕ ዝብሉ ሰፊሮም ኣለዉ። ኣብዚ ቕንያት እዚ ቀዳማይ ሚኒስተር ናይቲ ጉጅለ ኣብ ደብረ ማርቆስ ክፍለ ሃገር ጎጃም ኣብ ዝበጽሓሉ ህዝቢ ጎጃም ብግዜ ሃፀይ ዮሃንስ እንታይ ከም ዝወረዶ ይፈልጥ እዩ ብምባል ንህዝቢ ኣምሓራ ኣንጻር ህዝቢ ትግራይ ንምልዕዓል ምርዛም ትፋእ ክደጎሕ ተሰሚዑ። ኣቐድማ ኣቢሉ እውን ጎንደር ኣብ ዝበጽሓሉ ንእንግሊዛውያን መሪሑ ንሃፀይ ቴድሮስ መን ከም ዘቕተሎ ዝፍለጥ እዩ ብዝብል ትረኻ ቴድሮስ ብጉዲት ሃፀይ ዮሃንስ ከም እትቐትለ ብምእማት ኣብ መንጎ ህዝቢ ጎንደርን ህዝቢ ትግራይን ጽልኢ ንምስዋር ሃቂ

ኢሉ ነይሩ። ጎንደር ክንሃነፅ ኣብ ዝተበገስናሉ ቀንዲ ዝተቃወሙና ጎጃም እዮም ነይሮም ኢሉ ንህዝቢ ኣምሓራ ንሓድሕዱ ከተፋንን ዝሃቀነሉ እውን ናይ ቀረባ ግዜ ዝኽርዩ ጉጅለ ብልፅግና ናብ ከምዚ ዝዓይነቱ ድሑር ዘመተ ቅብፀት ዘምርሐ ትሕቲ ሃገራዊ ፀቢብ ፖለቲካኡ ሸፋፊኑ ንህዝቢ ኢትዮጵያ ሃገራዊ ዕላማታትን ነዊሕ ራእይን ከም ዘለዎ መሲሉ ንምዕሻውን ምትላልንን ዘካይዶ ዝተፈላለየ ፕሮፓጋንዳዊ ዘመተ ህዝቢ ኢትዮጵያ ምስ ግብራዊ ስራሕ ናይቲ ጉጅለ ብምንፅፃር እዝኒ ምስ ከልኣዩ ይርከቦ። ኣብ ዓምዲ ሸባብ ንውስ ዓምዲ ሓሳባት መንእስያት ኣብ ወልፍን ሳዕቤናቱን ዘሎና መረዳእታ ኣብ ትሕቲ ዝብል ኣወለፍቲ ባእታታትን ልምድታትን ልዑል ኣካላውን ኣእምሮኣውን ባህታ ዝፈጥሩልናዮም ነዚ ባህታ ብተደጋጋሚ ንምርካብ ብምባል ድማ ነቶም ኣወለፍቲ ባእታታት ደጋጊምካ ትወስዶም ብድሕሪ ምድግጋም ዘይቋርፅ ወልፊ ይኸውን። እዚ ክስተት ኣእምሮና ብዘለዎ ናይ ባእታታት ባህርን ድላይ ዘካይዶ መስርሕን እዩ ዝፍጠር። ኣብ ቅድሚት ኣእምሮና ዝርከቡ ልብ ንሓደ ሰብ ርዌትን መስርሕን ዝፈጥሩሉ ክፋላት እዮም። እዞም ክፋላት ድማ ኣብ ወልፊ ግብረ መልሲ ንምሃብ ቅልጡፋት እዮም። ብተወሳኺ ገለ ክፋላት ናይ ኣእምሮና እውን ንወልፊ ናይ ገዛ ርእሶም ተራ ይፃወት እዮም። ሽፋን ናይ ቅድሚት ቀጸላ ሲንግሌትን ኒክሌስ ኣኩምበንስን ዝበሃሉ ናይ ባህታ ስምዒታት ኣካላትና ንኣወለፍቲ ባእታታት ምስ ዝቀላዕ እዞም ክፋላት ብዝያዳ ወይ ልዑል ግብረ መልሲ ክህብ ይገብሩ ተጠቒሱ። ሪፖርታጅ ስነ ስርዓት ምምራቕ ተምሃሮ ቤት ትምህርቲ ስነ ኪነት ኣስመራ ሰፊሩ ኣሎ። ሪፖርታጅ ፌስቲቫል ኤርትራውያን ኣብ ጀርመን ቀሪቡ ኣሎ። ኣብ ዓምዲ ሚን ሁና ውህናግ ኣብ ደቡባዊ ግብፂ 3,000 ዓመታት ዕድመ ዘለዎ ጥንታዊ መቃብር ከም ዝተረኽበ ተሓቢሩ ኣብ ብሪጣንያ ተኸሲቱ ዘሎ መጠን ሙቐት ንዋጋ ጀላቶ ከም ዘንሃረ ተገሊጹ። ወዲ 19 ዓመት ቻይናዊ ንናይ ንእስነት ዓርኩ 2.1 ሚልዮን ዶላር ንኽወርስ ሕጋዊ ሰነዳት ከም ዝፈረመሉ ተሓቢሩ። ብሪጣናዊ ፔተር ግላስብሩክ ዝዓበየ ፃዕዳ ሽጉርቲ ብምፍራይ ሓደ ሓረስታይ ኣብ መዝገብ ክብረ ወሰን ጊነስ ከም ዝሰፈረ ተገሊጹ። ኣብ ዓምዲ ኣልኡስራ ዝተፈላለዩ ስድራ ቤት ጠቀስ ትሕዝቶታት ሰፊሮም ይጸንሑና። ኣብ ዓምዲ ኣልብያ ተራ ተጠቃምነት ብሽክለታ ኣብ ኣከባቢ ተዳሲሱ ይርከብ። ኣብ ዓምዲ ጥዕና ፍልሊ ረኽሲ ቫይረስን ባክተርያን ዝድስስ ትሕዝቶ ቀሪቡ ኣሎ። ኣብ ዓምዲ ትንታነ ዜና ህልው ኩነታት ግጭት ኢራንን ኣሜሪካን ተዳሲሱ ይርከብ። ኣሜሪካን ኢራንን ንስምምዕ ሰላም ተቓሪበን ኣለዋ፣ ኣብ መወዳእታ በፂሐን ኣለዋ፣ ተረዳዲአን እየን ወዘተ ዝብሉ ዜናታት ብመንገዲ ዓበይቲ ማዕከናት ዜና ዓለም ተጋዊሖም እዮም። ዓለም ድማ ተዳኺሙ ዝፀንሐ ቆጠባኣ ክመሓየሽ ክጅምር ምዃኑ ስለ ዝኣመነት በቲ ዜናታት ተሓጒሳ ጸኒሓ። እንተኾነ እቲ 14 ነጥብታት ሒዙ ዝተበገሰ ስምምዕ ሰላም ነዊሕ ከይቀጸለ ክቝፀዩ ተራእዩ። ከም ሳዕቤኑ ድማ እቲ ግጭት ዳግማይ ክቕጸል ተዓዚብና። እቲ ሰነድ ናይ ምርድዳእ ንመጻብቦ ሆርሙዝ ክፉት ዝገብርን ኣብ ዓለማዊ ዕዳጋ ጸዓት ንዘለዉ ጸቕጢ ድማ ዘፋኽሱ እዩ ነይሩ። የግዳስ ክልቲአን ሃገራት በብናይ ገዛ ርእሰን ምኽንያት ነቲ ልዑል ተስፋ ዝተገብረሉ ስምምዕ ሰላም ናብ ባይታ ከውርድኦ ይከኣላን። ኣብ ከምዚ ኩነታት እዮም እምበኣር ሓያሎ ተንተንቲ ፖለቲካ ንድሌት ኣሜሪካ ዝምልከት ሓያለ መግለፂታት ከውፅኡ ዝስምዑ ዘለዉ። ከምዚ ዝዝከር ኣሜሪካ ንግዜያዊ ምቁራፅ ተኽሲ ንዝቕፅል መጥቃዕቲ ከም መሰጋገሪ መድረኽ ክትጥቀመሉ ትኽእል እያ ዝብሉ ግምታት እዮም ብሓያሎ ክኢላታት ዝውሃቡ ነይሮም። ኣሜሪካ እቲ ኩናት ኣብ ርእስቲ ከም ዝሓሰበቶ ክኸደላ ዘይምኽኣሉ ሰፍ ዘይብል ቁጠባዊ ክሳራታት እውን ኣስዒቡላ እዩ። ድሌት ፕሬዚደንት ዶናልድ ትራምፕ ኣብቲ ፈለማ ፍሉጥ እዩ ነይሩ። ኢራን ኣብቲ ኩናት መራሕታ ምስ ተቐትሉ ትሕቲ ቅርፅታታ ዓንዮም ቁጠባኣ ብከቢድ ምስ ተሃስየ ሕጂ ከይፈተወት ኢዳ ክትህብ እያ እዩ ዝብል ነይሩ። ይኹን እምበር ኢራን ዘይከምቲ ዝተፀበዮ ወታደራዊ ዓቕማ ኣደልዲላ ኢዳ ከይሃበት ንኣሜሪካ ፊት ንፊት ክትገጥማያ ተራእያ። ሜልኣን ቅዲ ኩናታን ድማ ሓደ ካብቲ ንኣሜሪካ ዘሕረራን ባህጋ ዝኸለፈለን እዩ ነይሩ ተጠቂሱ። ኣብ ዓምዲ ርእይቶ ዛዕባ ባሕሪ ጉልባብ ንኤትኒካዊ ፖለቲካ ኣብ ትሕቲ ዝብል ኣርእስቲ ጉጅለ ብልፅግና ብኩሉ መዳይ ውድቕቲ ሃገር ዝመርሕ ዘሎ ኣብ ፀቢብ ዓንኬል ኣዲስ ኣበባ ተኸርሚው ህዝብታት ሓድሕድ እናጋጨወ ዕምሪ ስልጣኑ ክናውሕ ዝሰሓግ ዘሎ ድኹምን ድሕሩን መንግስቲ ምዃኑ ኩሉ ዝዕዘቦ ዘሎ እዩ። ገለ ካብ መርኣያታት ውድቀት ሃገረ ኢትዮጵያ ኣብ ትሕቲ ጉጅለ ብልፅግና ንምጥቃስ ኣብ ብዙሕ ከባቢታታ ናይቲ ሃገር ዘሎ ኤትኒካውን ሃይማኖታውን ግጭታት ሓድሕዳዊ ግጭታት ዘኸተሎ ገዚፍ
ውሽጣዊ ምፍንቃልን ምምዝ

ዝባልን ህዝቢ ካብ ቁፅፅር መንግስቲ ወፃኢ ብዝተፈላለዩ ሓይልታት ዝመሓደር ዘሎ ሰፊሕ ከባቢታት ኣበየ ከባቢኡ ዘለዉ ኣእላፍ ዕጡቃት ሓይልታት ውሽጣዊ ፀጥታን ዶባት ሃገርን ከኽብር ዘይክእል ድኹም ሰራዊትን ናይ ፀጥታ ኣካላትን ናፃ ምንቅስቃስ ሰባትን ተሽከርከርትን ዘይኽእል ፀጥታዊ ፀገማት ክትራንን ጩብያን ናይ ሰባት 10,000 ኣብያተ ትምህርቲ ዘዕፀወ 10,000,000 ቆልዑ ካብ ትምህርቲ ዘብኮረ ውግእ ሓድሕድ 70,000,000 ህዝቢ ኣብ ድኽነት ዘውደቐ ኣስታት 25,000,000 ተፀበይቲ ረድኤት ዝገበረ 20,000,000 ህፃናት ንዓፀቦ ዘቀልዐ ቁጠባዊ ውድቀት ምስ ብልሽውን ጉዕዙይን ምሕደራ ተጠቂሱ። ኣብ ዓምዲ ማህደር ጀጋኑ ካልኣይ ክፋል ትሕዝቶ ታሪክ ወተሃደር ደርግን ልኡኽ ሻዕብያን ሰፊር ኣላ። ኣብቲ ግዜቲ ብዙሕ ሰብ ተኣሲሩ ነይሩ። ኣብቲ ዝነበርናዮ ይዕዘቦ ከም ዝነበርኩ ብዙሕ ንባሕሪ ዝንቀሳቐሱ ሓረስቶትን ሰበኽሳግምን ይዕዘብ ነይረ። ኣብቲ ግዜቲ ግራዝማች ዕጀልን ማለት ካብ ሓለፍቲ ርእሰ መምሕዳር ቆላታት ኤርትራ ተፈራ ወንዴን እሱራት ክርእዩ ንኸለላ መጺኦምና ወሰኒ ኢሎም ንኹሉ እሱር ብውልቂ እናረኸቡ ንስኻ እንታይ ጌርካ ንስኺ እንታይ ጌርኪ እናበሉ ኣባይ በፂሖም። ግራዝማች ዕጀል ከዓ ንዓኻ ኣበይ ዝፈልጠካ ኢሉ ሓቲቱኒ። ምክንያቱ ንከሊፋ እድሪስ መሓመድ ዑስማን ምምሕዳር ቤት ፅሕፈት ዓጂብና ብዙሕ ግዜ ንገዝኡ ማለት ንኣቑርደት ንኸዶ ነርና ኢና። ንሱ እውን ንኣስመራ ክሓልፍ ንከሎ መኪና ላንድሮቨሩ ደዋ ኣቢሉ ናብቲ ምምሕዳር ኣላጊሱ ምሳብ መሓዳሪ ክዕልል ከሎ ይረኽበና ነይሩ እዩ። ስለዚ ፅቡቅ ገይሩ ከም ዝፈልጠኒ ስለ ዘረጋገፅኩ ኣነ ወዲ ከሊፋ እድርስ እየ ኢለ እዮም። ከሊፋ ኣብቲ እዋን እቲ ህዝባዊ ግንባር ስጉምቲ ስለ ዝወሰደትሉ ብሂወት ኣይነበረን። እንታይ ኣምፅኡካ ናብዚ ተገዲሱ ሓቲቱኒ። ኣሲሮምኒ ወረቃቅቲ ደርቢኹም እዮም ዝብሉ ግን ኣይ ብኢደያይ ብእግረይ ወርሓንቲ ገበርኩን ፍፁም ምሳይ ምትእሳር ዘይብሎም ሰባት እውን ተኣሲሮም ኣለው። ምስ በልክዎ ነቲ ኣዛዚ እዚ እንታይ እዩ ኣበሰኡ ኣብኡ ብሻዕብያ ዝተቐትለ ኣብዮታዊ እዩ ኢልዎ ይርከቦ። ሻድሻይን ዛዛሚትን ሓቀኛ ዛንታ ካብ ደብሪ ናብ ገድሊ ቀሪባኣላ። ሓምለ 1978 ሓይሊ 32 ኣብ ካልእ ተልእኾ ንምስታፍ ብጸላም ዓቐብ ደርፎ ወዲእና ሙሉእ ለይቲ ክይድ ሓዲርና ከም ተደራቢ ኣብ ርሱን ውግእ ዓዲ ዕቆብ ተጸንበርና። ኣብ ሰጣሕ ጎላጉል ብደብዳብ ነፈርቲ ኣብ ዝተኳዕተ ጎዳጉዲ ድፋዕ ሒዝና ኣብኡ ለይትን መዓልትን ልዕሊ ወርሒ ተዋጊእና። ኩነታት ተቀያይሩ ምስ ምፍራስ ድፋዕ ዓዲ ያቆብ ድፋዓት ሰሜን እውን ተጸልወ። ደርግ ብሓገዝ ሶቪየት ሕብረት ክሳብ ዓንቀሩ ኣፅዋር ዓጢቑ ነበረ። ህዝባዊ ሓይልታት ኣብ ዝጣዕመካ ግዜን ቦታን እናመረፅካ ንጸላኢ ብምድኸም ብምምህማንን ብምድምሳስን እዩ ናፅነት ኤርትራ ጋህዲ ክኸውን ዝኽእል ኢሉ ብምውሳን እስትራቴጂያዊ ምዝላቕ መሪፁ። ንጸላኢኻ እናዳኸምካ ኣዝልቕ ዝብል ትእዛዝ ኣመሓላለፈ። ብወገና እናዝልቕናን እናተተኾስናን ምስ ጸላኢ ኣብ ምቕርካ ላዕላይ ሽማንጉስ ዑናላላይ ሰረጀቓ ኣፍደዩ ውግእ ገጢምና። ኣማስያኡ ንጎላጉል ፀሓፍላም ዝቆፃፀር ታባ ኣፍደዩ ሒዝና ሓዲርና። ንግሆ ካብ ታባታት ኣፍደዩ እናተዋጋእና ምዝላቕ ቀፂልና። ወተሃደራት ደርግ እናፈከሩ ታንክታት ኣምሪሖም ውሓዙ። ነፈርቲ እውን ጀሚረን ሽዑ ብደብዳብ ነፈርቲ ክልተ ኢደይ ብከቢድ ተሃሪመ። ሓደገኛ ኩነት ስለተፈጥረ ነብስኻ ኣውፅእ ኮይኑ ኣእዳወይ ተሃሪመን ብምስባረን ምንቅስቃስ ከልኣኒ ተሽከርከርቲ ኣለዋ። ጸላኢ ድሮ ኣብ ዝነበርክዎ ከባቢ በፂሑ በቃ ተጠቢበ ኣብ መንጎ ክልተ እምኒ ተኸዊለ ተፀቂጠ ኣሕሊፈ እዮ ተጠቂሱ። ኣብ ዓምዲ ንቑሕ ደመና መተባብዕን መኣረምተን ክልዋብ ግዜኡ ኣገዳሲ ትሕዝቶ ይፀንሐና። መተባብዒ ይኹን መግናሕቲ ኣብ ባህሪ ሰብ ኣድማዒ ፅልዋ ክህልዎ ምእንቲ ተግባርን ግብረ መልስን ብግዜ ክተኣሳሰር የድሊ። ኣብ ገለ ግዜ ሽዑ ንሽዑ ግብረ መልሲ ክንህብ ምስ ዘይንኽእል ብካልእ ኣገባብ ምትእስሳር ክንፈጥር ንኽእል ዶ? ኣብ ቅድሚ ጋሻ ንዝበደለ ቆልዓ ሽዑ ንሽዑ ክንገንሕ ምስ ዘይንኽእል ብኸመይ ድሒሩ ክድገም ከም ዘይብሉ ንረድእ። ነዚ ሕግዝ ሓደ ኣገባብ ዝውሃብ ዘሎ መቕፃዕቲ ይኹን ምትብባዕ ውፅኢት ናይ ንጥፈት ምዃኑ ብምርዳእ ምትእስሳር ምፍጣር እዩ ይርከቦም። ኣብ ዓምዲ ሰምራ ጅህድ መፍረ ተምሪ ኣብ ሃገርና ምስ ኣቶ ሙሴ ፍቃዱ ክኢላ እቲ ዓውደና ወሃዲ ልምዓት ተምሪ ኣብ ሚኒስትሪ ሕርሻን ዝተኻየደ ቃለ መጠይቕ ሰፊሩሎ። ኣብ ዓምዲ ወቕፋ ፍንያ ሪፖርታጅ ፅምብል መምህራታ ተምሃሮ ቤት ትምህርቲ ሙዚቃ ኣስመራ ኣብ ዓለም ስነ ጥበብ ዝተኸስቱ ሓደሽቲ ፍጻመታትን

ቀሪቦም ኣለዉ። ኣብ ዓምዲ ሸባብያት መንእሰይ ኤርትራ ዓንዲ ሕቆቕ ትግባረ መደባት ልምዓት ምዃኑ ተገሊጹ። ኣብ ዓምዲ ኩርናዕ ተምሃሮ መሃስትን ስነ ፍልጠተኛታት እቲ ሓደገኛ ጨረርታ ዝንቡዕ ኣተሓሳስባ ዳእላ ተምሃሮ ከምኡ ድማ ጥቕሲ ዝሰሙን ቀሪቦም ኣለዉ። ኣብ ዓምዲ ፍረ ጻዕሪ ኣብርሃም ተስፋጽዮን ኣብነታዊ ኣርባሒ ናይ ጸባ ከብቲ ተላልዩ ይርከብ። ሪፖርታጅ ስነ ስርዓት መመረቕታ ተምሃሮ ኮሌጅ ሕርሻ ሓመልማሎ ቀሪቡሎ። ኣብ ዓምዲ ተርሙማ ምንዳይ ሓቂ ካልኣይ ክፋል መሃስቲ ቆልዑ ሉዊ ብሬይል፣ ፊሎ ፋርንስ ዋርስ፣ ኣን ማኮሲንስኪ ይጸንሐና። ኣብ ዓምዲ ደቂ ኣንስትዮ ንገዝሚ ዝድስስ ትሕዝቶ ንረክብ። ደቂ ኣንስትዮ ተማሂረን ሞያ ዓጢቐን ይውሓድ ይብዛሕ ናይ ገዛ ርእሰን ኣታዊ ክህልወን ከሎ ነቲ ንደቂ ኣንስትዮ ከም ጾር ናይ ምርኣያ ተሓሳስባ ይስዕረዩ። ኣብ እዋን መርዓ እውን መርዓ ቅዱስ ምትእስሳር ናይ ክልተ ተመጻመድቲ ደኣ እምበር ንግዳዊ ውዕል ስድራ ቤታት ከም ዘይኮነ ዝምህር ሰፊሕ ጎስጓስ የድሊ። ኣብ ናይ ገዝሚ ጠለባት ጥራይ ዘይኮነ ኣብ ጥምብላት መርዓ እውን ነቲ ኣብ ስድራ ቤታት ዝፍጠር ፋይናንሳዊ ተጽዕኖ ንምንካይ ቅልል ዝበለ ስነ ስርዓት ምክያድ ክልመድ ዘለዎ እዩ። ሕጊ እውን ብዘይንቕሓት ሕብረተሰብ ተተግበርቲ ክኾኑ ኣይክእሉን እዮም። ዝድንገጉ ሕግታት ኣብ ባይታ ክውን ዝኾነሉ ሕብረተሰብ በዕሉ ብመረዳእታን ንናይ ገዛእ ርእሱ ጥቕሚ ሓሲቡን ከተግብሮን ከሎ እዩ። ስለዚ ኣብ ዝተፈላለየ ክፋል ናይ ሕብረተሰብና ንዘሎ ተመሳሳሊ ልምድታት ንምፍዋስ ኩሉ ዜጋ ክነቕሓሉ ዘለዎ ጉዳይ ኮይኑ ይስማዓኒ ይርከቦ። ኣብ ዓምዲ ሚንሁናዊ ህናክ ሕጊ ፈረንሳ ሓደ ብሪጣናዊ ቅድሚ 27 ዓመት ንዝፈለሞ ጉዕዞ እግሪ ዝተፈላለዩ ቦታታት ብፈረንሳ ኣቢሉ ናብ ብሪጣንያ ንኸይሰግር ብምእጋዱ ከም ዝተዓናቐፈ ተገሊጡ። ኣብ 18 ክፍለ ዘመን ነገስታት ኤውሮጳ ብተኻሉ ናይ ምድር ባይ ስፖርት ኣዝዮም ይምሰጡ ምንባሮም ተገሊጹ። ከተማ ኣቡዳቢ ብብዝሒ ናብ ማይ ዝመርሑ መንሸራተቲ ኣብ መዝገብ ክብረ ወሰን ጊነስ ሰፊራ። ወዲ 5 ዓመት ህንዳዊ ህፃን 46 ዓይነታት ዳይናሶር ኣብ ሓደ ደቂቕ ከለልዮም ብምብቅዑ ኣብ መዝገብ ክብረ ወሰን ጊነስ ሰፊሩ። ተመራመርቲ ኣብ 8ይ ክፍለ ዘመን ዝነበረ ናይ ብሩር ገንዘብ ዴርሃም ከም ዝረኸቡ ኣፍሊጦም። ኣብ ዓምዲ ዝርዓ ወቕት ሳድ ኣብ ኤርትራ ብስተዋ

መዋቕር ስለውፅ ውፅውያት ሚኪ ይፀንሑና ሪፖርታጅ መመረቕታ ሓዳሽ መፅሓፍ ውሽጣዊ ሕማማት ብነርስ ካሳሁን ረዳ ቀሪቡሎ ኣብ ዓምዲ ተቐሪር ዝተፈላለዩ ጥዕና ጠቀስ ሓበሬታታትን ርኽበታትን ይፀንሑና ኣብ ዓምዲ ስፖትላይት ሰልፊ ብልፅግና ኢትዮጵያ ኣብ ጭኑቕ ኩነተ ኣእምሮ ኮይኑ ነቲ ሃገር ኣብ ተኸላታት ጥፍኣት ይሸማ ከም ዘሎ ተገሊጹ ወፍሪ ክረምታዊ ማእቶት ተምሃሮ ሓለዋ ኣከባብን ሃገራዊ ሓድነትን ዘጣምር ወፍሪ ምዃኑ ኣብ ዓምዲ ስፖትላይት ተዳሲሱ ፌስቲቫል ኤርትራ ፅምብል ሓድነት ውርሻን ሓበንን ሪፖርታጅ መበል 19 ፅምብል መመረቕታ ኮሌጅ ሕርሻ ሓመልማሎ ቀሪቡሎ ኣብ ዓምዲ ኪንዲኤ ጉዕዞ ግቡ ምፍጻም ካብ ካሊጋሪ ናብ ሳዋ ትሕዝቶ ሌላ ምስ ኣባል ሃገራዊ ኣገልግሎት መበል 38 ዙርያ መንእስተይ ሄኖክ ፀገዛብ ቀሪቡሎ ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብ ዝተፈፂሙሎ ሰላምና

ናጽነት ኤርትራ ጎን ጎኒ ልምዓታዊ ገስጋስን መደባትን ሃገራዊ ባህልን ስነ ጥባዊ መግለፂታትን ዳግማይ ንምሕዳስ ዓብዪ ምንቅስቓስ እዩ ተራእዩ። ኣብቲ እዋን እቲ ወግዓውያን ትካላት እኳ እንተነበሩ መብዛሕትኦም ስነ ጥበብ ዝደልዩ መንእስያት ግን ዘመናዊ ኣገባባት ዝመሃሩሉ ባይታ ይፅበዩ ነበሩ። ቤት ትምህርቲ ስነ ጥበብ ሳትረብ ነዚጋ ግዜ ንምምላእ ነቲ ካብ ጥንቲ ዝነበረ ሃብታም ናይ ኤርትራ ስነ ጥበባዊ ውርሻ ምስ ዘመናዊ ኣገባብ ብምውህሃድ ንናይ መባእታ ፈጠራ ክእለታት ንምስልጣን ዝተመስረተ

0: ትካልን እዩ። ሳትረብ ንመንእስያት ነጥበኛታት ኣብ ሃገራውን ኣህጉራውን ደረጃታት ስራሕቶም ንኸርእዩ ዝኽእልሉ ድልዱል መሰረት ኮይንዎም እዩ። ዝተፈላለየ ቅድታት ዘለዎም ስራሓት ቀብኣ፣ ቅርፃ፣ ድራማ፣ ክውነታዊ ነድፊ ወይ ስኬችንግ፣ ዝተፈላለየ መሳርሒታት ሙዚቃን ካልእን ጥበብ ተኮር ዝኾኑ ሞያታት ገለ ካብቶም ሰብ ተውህቦ ካብ ሳትረብ ትካል ስነ ጥበብ ክቐስሞ ዝኽእሉ ሞያታት እዮም። ኣብ ሳትረብ ዝፅንበሩ ተምሃሮ ካብ ኩሉ ክሊ ዕድመ ዝርከቡ መንእሰያት እዮም። ገለ ናይ ጥበብ ዝምባለ ዘለዎም ጎኒ ጎኒ ኣካዳሚያዊ ትምህርቶም ዘሳንዩ ክኾኑ ከለዉ፣ ገለ ኣብ ሞያ ጥበብ ተመክሮ ዝፀንሖም እሞ ብትምህርቲ ንምድራዕ ዝፅንበሩ እዮም። ገለ ድማ ድሌትን ተቀዳስነትን ኣብ ጥበብ ዘንቀሎ ሓፈሻዊ ፍልጠት ዝቐስሙ። ሳትረብ ነዞም ኩሎም ኣብ ሓደ መኣዲ ጠሚራ ከከም ደረጃኦም ተቐቢላ ክሳብ 4 ዓመት ዝርጋሕ ጥበባዊ ፍልጠት ኣዕፂቓ ተፋኑ
1: ማራ ፍልል ያ ኣለዎ መጀመርታ ወላ ኮ ተውህቦታ ኣለዎ። ግን ትምህርቲ እንታይ ዓይነት ኣብኡ ክንደይ ዓይነት ኣርቲ ከም ዘሎ ትፈልጦ? ብዙሕ ኣለዉ። ብዙሕ ኢኻ ትምሃር፣ ብዙሕ ኢኻ ከዓ ትልወጥ። እንተ ተበጊስካ ነስ ደልዮ የልካስ ኩሉ ነገር ኣይፅግመካን እዩ። ንስኻ ተበገስ ጥራይ ንክልቲ ወላ ሓንቲ ይከወኒ ክንደይ ኣለዉ ንኣሽ ተምሃሮ ወላ ንሕና ከማ ኣብ ጎንጎኒ ትምህርትና ኢና እዚ ኣርቲ ተማሂርናዮ። እዚኣ ብመልጎም ኮይና ካቴድራል እያ ከዓ እታ ስራሕ። ጥበብ ማለት ሲ እቲ ዝረእኻዮ ነገር ብዝኾነ ነገር ምቕራብ እዩ እጂ ካብ ብብራሽ ጌርካ ካልእ ፍልይ ዝበለ ከዓነ ብመልጎም ገይረ ፈቲነ በቃ ካብ ሓሳብ ዳ 6 ወርሒ ንክስራሓ ግን 2 ወርሒ ተሪፋ 2 ሰሙን ወሲድሃለይ።
2: ክንጅምር ከለና ብርሳስ ኢና ጀሚርና። ርሳስ ክንደይ ዓይነት ርሳስ? ፔንስል ከለር፣ ኣክለሪክ፣ ዋተር ዳዕርያ ሽዑ ነናትካ ሙዳ ትሒዝ ማለት እዩ። ነናትካ ቅዲ ኣሰቃላ ትሒዝ ማለት እዩ። እዛ ሰርሐያ ዘለኹ ፖርትሬት እያ። እቲ ኣሰራርሓ ከዓ ብፈትሊ እዩ። እዚ ብፈትሊ ክሰርሕ ዝገደደኒ ማለት ቅድሚ እዚኣ ነበረት ኤግዚቢሽነይ ፈትሊ ሰርሐ ነይረ። ኣብኣም ሰራሕ እኳ ብዙሕ ተቐባልነት ረኺባ ኣሃ። ካልእ ፔንቲንግ ገለመለ ካልእ ሕብርታት ገለ ብዙሓት ሰባት ክሰርሕዎ ክእል እዮም ወይ እውን ፍልይ ዝበለ ክኾነለ ፍልይ ዝበለ ሓሳብ ኢለ ነዚኣ ስእሊ ሓሲብያ። እቲ ኮምፕሌሽን ናይቲ ከለር ኣብቲ ውሽጢ ዘሎ ከዓኒ ዳርክ ብምላእተ ጌርካያ ብዙሕ ክስታይ የብላን ሰሓብነት የብላን። ሕጂ ሰሓብነት ክህልዎ ዝኽእል ከዓ ንዓይንኻ ንድሕር ብዙሕ ሕብርታት ህልይዎ እዩ። ስለዚ ብዙሕ ሕብርታት ተገይርላስ ክትፅብቐለይ ትኽእል እያ ብዝብል ሕብርታት ገይረ ገፅ ሰሪሐ እያ ማለት እዩ። ወ ማዘረይ ትሰፊያ ከምዚ ጎልፎ ገለ ማኣለማ ገደስ ትሰፊያ። ሕጂ ቁራፅ ገለ ምስራ እስከ ክፍትን ገሌለ እታ ቅድሚ ሕጂ ዝነበረት ናይ ኤግዚቢሽን ናይ ፅራብ ርሳስ ዝነበረት ከማ ብዙሕ ፔንስል ከለር ይሰርሕ ይፀርብ ይፀርብ ጎሓፍ በዚያ ገለ ነገር ክሓስበላ ኣለኒ ኢለ ሓስበላ ማለት ንሳ።
3: ሕጂ ነቲ ተብኩካ ትምህርቲ ወሲኽካሉ ሕጂ ናብ ቪዥዋል ኣርት ገለ ምሽ ተማሪና ኣለና። ሕጂ ካብ ካልእ ዝኾነ ኣጋጣሚታት ገለ ከምዝታት ክብህል ከሎ ብዛዕባ ኣርት ናይ ኣፍልጦ ኣለካ ገለ ክትበሃል ከሎ ሕጂ ካብቲ ትምህርቲ ዘበካ እዩ። ሕጂ ድሕር ተውህቦ ጣይ ትስእልኒካ ግና ካብቲ ሕጂ መፅሓፍ ኣቢብካ ገለመለ ብዙሕ ናይ መፅሓፍ ናይ ኣርት መፅሓፍ ትንደሎ ሕጂ ካብ ብዙሕ ነገር ክምረካ ሕጂ ቴክስቸር ከመይካ ተብሎ ሕብርታት ከመይካ ተቃሞ ገለ ሕጂ ሱ ብተመክሮ እዩ። ኣብ ከለካ ብተውህቦ ግና ከምዚ ሕብሪ እንታይ ኣቃሚምካ እንታይ ተምፅእ ገለ ትፈጥና ሕጂ ሱ ብተመክሮ ተቐስሞ። እዚኣ ስእለ ኮ እዚ ቅድሚ ሕጂ ኣዳልናና እዚ እንታይ ድባሃላ ትበሃል ትራንስፎርም ኣርት ትበሃል ምስ ኣብስትራክት ይደርጋ ሕጂ ኣብዚ እዚ ሰብኣይ ማቴሎ ሒዙ ሎ ምሻ ኣብዚ ከዓ ክሳይ ሒዙ ሎ እዚ ኣትክልቲ ገለ ሒዙ ሎ ሕጂ ብፃዕሪ ስረሃዋካብ ሕጂ እዚ ብፃዕሪ እዩ ክሳይ ገይርዎ ሎ ብኩዒቱ ወይ ብፃዕሪ እዩ እንታይ ትበሃል ኣምፅ ኢዶ ኣሎ እዚ እዎ ኣልሚ ኢዶ ኣሎ ሕጂ ብፃዕሪ ረህዋ ዝርከብ ከይፃዕርካስ ናብ ዝዓል ደረጃ ትበፅሐ ይትኽልና ማለት ኖፔን ነጊ ንሻላ ከማማለት
4: ሓጋዚ እዩ እምበር ምክንያቱስ መደብ ንኸተውፅእ ሕግዛካ መደብ ኣውፂኢኻስ ንክልቲኡ ንኩሉ ንድሕር መደብ ጌይርካሉስ መጠን ግዜስ ኣይጠፋእካን ኩለስ ሕደ ዩ ንኣ
5: ዝሓስካ መፅካ ዘለካ ስእሊ ዓይነት ቅብኣያ እንታይኣት መደብ እንታይ ሓሳብካ?
4: እዚ ሕጂ ናይ ዕንቆት ባሕሪ ነ ሓደ ሕጂ ንስምዒት ባሕሪ ዘሎ ስምዒታት ሕጂ ፍዮርታት እቲ ፍዮሪ ፅባቐ ናይ ዓሳታት ሲ ኣብ ውሽጢ ዕንቆት ባሕሪ ኣቲኻስ ዝረአ ነገር ቲ ፅባቐ ናቱ ናይ ዓሳታትን ናይ ፍዮሪ ባሕሪ ይነግረካ።
6: እወ በቲ ዝወሰድኮ ኮርስ ብጣዕሚ እንደ ተቐይረ ሓቂ ዘረባ ክጅምር ከለኹ ከምዚ ድሌት ነይርኒ እዩ ክስእል ደሊ ነይረ እቲ ሕግታት ሜትር ስቴፕስ ገለግና ኣይፈልጦን እዩ ነይረ። ሽዑ ምስ ኣተኹ ግን ኮርስ ምሂሮምና ቴዮሪ ወስዱልና ነይሮም ፕራክቲካል ኩሉ የርኢና ነይሮም ኣላልዮምና ምስ ኩሉ ደንፈልጦ ነገራት ኣክለሪክ ሲልክ ፊኒሽ እዚ ኦይል ዝበሃል ብዓብዪ ዚ ካንቫስ ከማ ይፈልጦ ኢና ነርና ወረቲና ንስእል ነርና። ሕጂ ሞር ኮርስ ብምሳሌ እቲ ናተይ ኣረኣያ ዝነበርና ኣብ ስእሊ ልክ ከምኡውን ዕምቀት ወሲሆ ኣፍልጦም ማለት እዩ። ናይ ሎም ዓንቲ እዚኣ ጎልድፊሽ እንድያ ማለት ወርቃዊ ዓሳ እዚኣ ሓደ ካብዚ ኩሉ ስእሊ ዓሳ መምረፂ የ ምክንያት ኣብ ኤርትራ ኣብዚ ሃገርናስ ንኮርዓሉ ሃብትናስ ዓሳራ እየ ምሽ ዓሳ ብኦም መሪፅ እያ ማለት ገለ ካብቶም እንስሳታት ዓሳ መሪፅ እዮም። እቲ ጎልድ መግበር እዮ ምክንያትካ ኤርትራውያን ማዕረ ክንደይ ኩርዓት ሕቡናት ሕጉሳት እገይን ወርቂ ማለት ክቡራት ምኳንና ክገልፅ ኢ ጎልደን ኬርያታ ክለር
7: ዓብ ለውፂ እምበር ዓብ ለውፂ ወላቲ ኣቀዲምካ ድሰኣልካ ስእሊ ሕጂ ክትሪኦ ከለካስ ንባዕልካስ ጎድለካ ትብቃዕቱ ሕጂ ኣለዉ ማለት እቲ ለውጢ ሲ ኣሎ ስእሊካ ቀይሕ ባሕር እንዲያ ርእስታ ምስ ዘሎ ናይ ኩነታት ትገልፅ ኢለ ሓሲብያ ብ ዘለዎ እዋናዊ ኩነታት ኣብዚ ከምንሪኦ ዘለና ሕጂ ኣብ ኣርባዕ ትክፋል እኒ ከፊል እያ እዚ እቲ ፀጋታት ናይ ተሃገር ክኾን ከሎ እዚኦም ክልተ ብየማን ፀጋም ዘሎ ከዓ ሰማእታትና ንምግላፂ ሓሲብ እያ እዚ ከዓ ብሓፈሻታ ናይ ሃገር ጉዕዞ ወይ ጆርኒ ናይ ሓንቲ ሃገር እዩ እዚ ከዓ መኸተ ከም ዘለና ንምግላፂ ሓሲብ እያ ማለት ዝመፀ ተፃብኦስ ኣብ ምግካት ከም ዘለና ንምግላፂ ሓሲብ እያ
8: ንበዓልና ናይዚኣ ቤት ትምህርቲ እዚኣ ተማሃራይ ነይረ ንበዕለ ኣብዚኣ ተማሃ ሰለስተ ዓመት ተማሂረ እዚ ብቅርፃን ብቕብኣን ከዓ ተማሂረ ኣብዚኣ ቤት ትምህርቲ እዚኣ ማለት እዩ
5: ተምሃራ ነርካ ሕጂ ተምሃሮ ተፍሪ ምህላውካ እንታይ ስምዓካ
8: ብጣዕሚ ፅቡቅ እዩ ዝስምዓኒ ንበዕለ ተምሃራይ ነርካስ መምህር ክትከውን ከለ ካብኡ ድዓቢ ሓበን የለን ማለት እዩ ንበዓልና ንሓናሲ ዕድለኛታት ኢና ብዙሓት ከዓ ምሂሮምና ኣብ ሃገርና ዘሎም መምሃራን ቀለልቲ ይኮኑን ማለት ብተመክሮ ኹን ብትምህርቲ ኹን ብዝተፈላለየሲ ብቐፃል ንባዕልና ና ተምሃሮ ኢና ንባዕልና ና ተምሃሮ ኢና ክሳብ ሕጂ እውን ተምሃሮ ኢና ዘለና ቅድሜና ዘለዎ ንዓና ደጋጊመ እዮም ዝምህሩና ንሕና ካታ ዘላና ፍልጠት ከዓኒ ነዞም ናኣሽቱ ከዓኒ ነመሓላልፈሎም ቲዝግብኦም ከዓ ንህቦም ማለት እዩ
5: እንታይ ዓይነት ትምህርቲ እዮም ዝቀስሙ ጀሚሮም ክሳብ ዝውድኡ ንታይ
8: እዮም ኦ ሕጂ በቢ ደረጃኦም ኢና ንህቦም እቲ ትምህርቲ ክወስዝ ከሎ ትምህርቲ በቢ ደረጃኦም እዮም ካብ ለበል ዋን እዩ ዝጅመሩ ለበል ሓደ ጀሚሩ ካብ ቀዳማይ ደረጃ ካብ ታሕቲ ጀሚሩ ክሳብ 15 ለበል ኸይ እዚ ለበል እዚ 15 ለበል ክንብል ከለና ሰለስተ ዓመት ይኸዱ ኣለዎ ማለት እዩ እቲ ትምህርቲ ማለት እዩ ሕጂ ኣብዚ እንታይ ኣሎ ኣናቶሚ ዝበሃል ኣሎ ስቲል ላይፍ ዝበሃል ኣሎ ላንድስኬፕ ከዓ ዝበሃል ኣሎ ማለት እዩ ኣብዚ ኣብ መንጎ መንጎ መንጎ ከዓኒ ናይ ቅርፃዊ ሕፅር ሕፅር ዝበለ ኮርስ ከዓ ንህቦም ኢና ኣብ መንጎ መንጎ መባእታዊ ምሻሎ ክፈልጥዎ ኣለዎ ሰብ ተሓቲቱ ክፈልጥ ማለት ክምልስ ከም ዘለዎ ንእሽተይ ንእሽተይ ከምኦም ከምኡ ሓበሬታዊ ንህቦም ኢና ማለት እዩ
5: ካብ ተመክሮኹም ንስኹም እንታይ ዓይነት ተመክሮ ትሕዝሎም ንዕኦም ኣብ ከባቢኦም ዘሎ ክዕዘቡ ኣብ ካልእ ዓለም ደረጃ ናይ ጥበብ ናብ ሃገርና ኣምፂኦም ክሰርሕሉ ትምህርትኹም ተመክሮ ካባኹም እንታይ እያቀስ
8: እወ ሕጂ ትኽክል ኣለኹ መጀመርታ ንሕና እቲ ናይ ውሽጢ ሃገርና ዘሎ እቲ ኣብ ውሽጢ ሃገርና ዘሎ ባህሊ ባህልኻ ብደፈሊጥካ ትርጉመ ብልካ መጀመርታ ባህልኻ ከትፈልጥ ኣለካ ንሕና ብዙሕ ፀጋታት ኣለና ትሽዓተ ብሄራት ኣለና ናይ ትሽዓተ ብሄራት ዘሎ ኣብ ፀጋታት ኣይውዳእን እዩ ነዚ ባህልኻ እዚ ግን ከመይ ጌርካ ምስ ዓለም ተላልዮ ኣብ ዓለም ተንፀባርቆ ከዓ ኩሉ ሰዓይና ንጉስጉስ ማለት እዩ እዚኣ ተተሓየለት ና ቀንዲ ነጥብናና ከመይ ጌርካ ባህልኻ ምንነትካ ንሲ ኣብ ዓለም ኣብታ መገዲ ባቡር ናይ ዓለም ሓዲት ትሕውሶ ጥራይና ንዛረቦ ማለት እዩ ናይ ካልእ ባህሊ ብዝምፅኢኻ ምምፃእ ትርጉሞ ብሉ ንና ንዓና ክገልፀና ኣይክእልን እዩ ህዝቢ ኤርትራ ዝውክል ባህሊ ኣይኮነን ንና ንብል ንሕና ኩሉ ኣለና ማለት እዩ ሃገራዊ ኣለና ባህላዊ ኣለና ናይዚ ኩሉ ባህልና ከመይ ጌርና ነንፀባብርቆ ከመይ ጌርና ንዕብዮ ሕጂ ኣብ ተፈላለየ በዓላትካ ኣለና ኣብዚ በዓላት እዚ ከዓ ከመይ ጌርና ነንዛኣርቲ እዚ ሲ ኣብኡ ከዓ ከም ዝሕወስ መዓልቱ ኣለዎ ከዓ ንሓደ ዓብ ስራሕ ክመፅ ምዃኑ ከዓ መዓልቱ ኣለዎ ደይብልዩ ከዓ ኣይኮነን እዚኦም ቆልዑ እዚኦም ከዓኒ ተስፋ ዘለዎም ራእዩ ዘለዎም ፅባሕ ንጎዛ ሃገር እዚኣሲ ካብ ፀውዕዋ ዝኽእሉ ከም ምዃኖም ከዓ ንሕና ይንጠራጠር እዩ
9: ቀዳማይ ድሌት ሃልይዎ ክመፅእ ኣለዎ ስለ ምርኣይ ገለ ዘይኮነ ወይ እቲ መባእታ ነገር ክስተጊርካ ዘይኮንካ ሲ ሕዚ ኣቢልካ ትገድፎ ዘይኮነ ሲ ድሌት ኣብ ውሽጢ ከዓ ክኣቱ ኣለዎ ኣብ ውሽጢ ድሌት ሃልይካ ኢኻ ነቲ ሙዚቃ ሽዑ ክትፃወቶ ትኽእል ማለት
5: እዩካብ
9: ትሽዓተ ወርሒ ዓመት ክልተ ዓመት ኮነ እዮም
5: ተምሃሮኹም መጀመርያ ክመፁ ከለዉ ዝነበሮም ብቕዓል ዝነበሮም ኣፍልጦም ሕጂ ትግምግሞም ከለካ እንታይ ገምጋም ትወስድ
9: መጀመርያ ክመፁ ከለዉን ሕጂን ኣፍኮርስ ቀያየር እዩ ምክንያቱ ትምህርቲ እውን ተማሂሮሞ ስለ ዘለዉ ማለት እዩ።

0: ግን ወላ በተሓስቦም እዮም ዝቕይሩ ኣተሓስቦ ነቲ ሙዚቃ ምስ ተማሃርዎ ኣተሓሳስቦም ውን ይቕየር እዩ ማለት ይምዕብሉ እዮም ብጣዕሚ እዮም ዝምዕብሉ ድዓር ናይ ስራሕ መንፈስ ይህልዎም ሰብ ናይ ምኽባር ተኽእሎ ብመጠን ማለት እዩ ይህልዎም ብዙሕ ነገር እዮም ሓንጎሎም ብጣዕሚ ይሰፍ መጀመርያ ድመሃርዎ ኣብ ሚዚክ ልክዕ ከምቲ ካልእ ኣካዳሚ ንመሃሮ ናይ ኣልፋቤት ሚዚክ ኣልፋቤት ዝበሃል ኣሎ ንዑ ይመሃሩ ድሕሪኡ ስኬልስ ኮርድስ እናበሉ ኣብ ቴክኒክስ ኣለዎ እዚኦም ኩሎም ነገራት እናመልኡ በቢ ደረጅኡ ይኸዱ ማለት እዩ ሙዚቃ ኩሉ ግዜ ዓለም ለኻዊ ቋንቋ እዩ ኣብ ኩሉ ዓለም ንድሕር ኣብ ሙዚቃ እቲ ከም ክሳይ ተማሂርካዮ ኣብ ኩሎ ናይ ዝኾነ ዓይነት ስታይል ናይ ሙዚቃ ንክትፃወት ፀገም የብልካን ማለት እዩ ስለዚ ናትና ከዓ ልክዕ ከም ኩለን ዓለማት ከዓ ከም ኩለን ሃገራት ከዓ ናትና ናይ ገዛ ርስና ባህሊ ናይ ሙዚቃ ኣለና ምስቲ ናይ ካልእ ሓዊስና ንፃወቶ ሰው ከምኡ ማለት እዩ ልክዕ ኣብነት ብሉዝ ዝበሃል ስኬል ኣሎ ኣብ ብሉዝ ስኬል ሕጂ ኩልክዕ ከምቲ ፔንታቶኒክ ኮይኑ ግን ሓንቲ ስሚቶን ጥራሕ ብምውሳኺ ጥራሕ እቲ ዜማ ካልእ መቐረት ይህብ ካልእ ቃና ይህብ ኣብ ሙሉእ ዓለም ከዓ ዝውቱር እዩ ማለት እዩ ብሉዝ ዝበሃል ሕጂ ዝውቱር እዩ ብዓለም እዩ ስለዚ ዋይኖት ጓይላ ሕጂ ዝውቱር ዘይኮነሉ ምክንያት የለ ምክንያቱ ኣብ ሓደ እታ ናይ ንእሽ ይፍልል እያ ስለዚ ብከምዚ እናዘመናየ ኢና ንኸይድ ማለት እዩ
1: ኣነ ቤዝ ጊታር ተማሂረ ዘሎ እዋይ ተውህቦኩ ኣይነበረንን እንድዩ በዚ ጋጣሚ ከማ ከመዝግኖ ደሊ ማትሮፕ ኣዛዚ ክፍለ ሰራዊት ሱሳን ሰስተን ንሱ እዩ ኣብዚ ክንምሃር ሂብና ማለት እዩ ዕድል ፈጢርልና ማለት እዩ ተማሂርና ኣብ ላዓል ደረጃ ክንበዝሕ ከዓ ተስፋ ገብር ኖታ እንዲና ንምሃር ኣነ ቤዝ ጊታር ተማሂረ ኣሎ ቦክስ ጊታር ትምህርቲ ኣሎ ናይ ኦርጋን ከዓ ትምህርቲ ኣሎ ናይ ሙዚቃ ማለት እዩ ሳክስፎን ከዓ ኣሎ መጀመርታ ወል ሓንቲ ኣይነበረና ንንዲ ወል ሓንቲ ኣንፈት ገለ ሕጂ ግን ኣብ ፅቡቅ ደረጃ ኣለና
2: ኣብ ፀናሕኸቦ ሕጂ ኖታ ተማሂርና ደርፍታት ተማሂርና በብመዓልቲ እዩ ኣብ ሰሙን ሰለስተ ግዜ ናይ ቴዎሪ ክላስ ኣለዎ ናይ ደርፍታት ንመሃረሉ መዓልቲ ኣሎ ኣብ ኖታ ንመሃረሉ ከ ኣሎ ተን ሰለስተ መዓልቲ ብሰሙንሲ ብግቡእ ንጥቀመለን ማለት እዩ ተውህቦ ክህልወካ ፅቡቅ እንድዩ ኣብ ክሳይ ከዓ ወላ ኣብ ርእሲ ተውህቦካ ትምህርቲ ክትውስ ክእሉ ብጣዕሚ ፅቡቅ ምክንያቱ ነቲ ድፀናሓካ ኢኻ ተማዕብሎ ዘለካ ሕጂ ብትምህርቲ ድመፀ ሰብን ሓደ ናይ ልምዲ ሰብን ከማን ብጣዕሚ ይድፈላለ ናይ ልምዲ ሰብ ንኣብነት ኖታ ዘይፈልጥ ይኸውን ኣብ ኖታ ይፅገም እቲ ኖታ ድፈልጥ ግን ብዝኾነ በቃ ወላሱ ዶይፈልጦስ ኖታ ሂቦሞ ካሃርሞ ክእል እዩ ሕጂ ኣብዚ ፍልል ያለዉ ናይ ትምህርትን ናይ ሓደ ብልምዲ ድመፀ ሰብ እዎ ከተፋልጦ ብጣዕሚ ይሕግዘካይ ኖታ እንዳሕር ትፈልጥ ትኾንካስ ዝኾነ ሙዚቃ ይሽገርኒ ኢኻ ማለት እዩ ኩሉ ትስኬል ኣብኡ ኣሎ ቲዲያቶኒክ ሜጀር ዝበሃል ኣሎ ናቶም ናይዞም ዌስተርን ካንትርስ ዝበሃሉ ናህና ፔንታቶኒክ ሜጀር ኣሎ ኩሉ ኣሎ ኖታ ትፈልጥ ትኾንካ ኩሉ ተማልኦ ማለት እዩ
3: ትምህርቲ ተማሃርኮኮ ሳክስፎን እንድያ ኣዝዩ ፅቡቅ ነይሩ እቲ ትምህርቲ ምክንያቱ ወላቲ ትመሃሮ ካብ ብልምዲ ትኽእሎ ተማሂርካ ትፈልጦ ካ ዝበለፀ ወላቶ መምሃራን ከዓ ኣዝዩ ቴዎሪን ፕራክቲካልን ገይሮም እዮም ፅቡቅ ትምህሩና ኣዝዩ ፅቡቅ ግዜ የሕልፈ ማለት እዩ
1: ካብቲ ብልምዲ ዝፃወት መሳርሒ ሙዚቃን ተማሂርካ ክትፃወቶ ከምኣ ዘለዎ ፍልሊ
3: ኣለዎ ምክንያቱ ካብ ምሽናት ከም መንገዲ ክትምሃር ትሕዞ ትኽእል ኢኻ ዝበለፀ ግን ተማሂርካ ትፈልጦ እዩ ዝሓሸ ማለት እዩ ምክንያቱ ኣብ ብዙሕ ኢካ ትፈልጥ ኣብቲ ውሽጢ ምስኣትካ ሳኻደ ትፈልጦ ካብቶም ተምሃሮ ካብቶም መምሃራን ኣዝዩ ዕሙቕ ዝበለ ትምህርቲ ኢካ ትምሃር እሱ ዝበለፀ ብል ኣነ ተማሂርካ ትላመዶቲ ሙዚቃ ዝበለፀ ብል ኣዝዩ ሓያል ፃዕሪ እዩ ነይሩ ምክንያቱ ሓደ ኣፍልጦ ይብልካ ክትመፅእ ከለኻን ምስቲ ማዕርኡ ናብ ክትመፅእ ከለኻን በበይኑ እዩ ምክንያቱ ሓቂ ዘረባ እቶም ተምሃሮ ኣብ ድፀንሑካ ቅድሚካ ድፀንሑ ይሕግዙካ እዮም እዚኣ ከምዚኣ ግበር እያ እዚኣ ከምዝግበር መምሃራን ከዓ ማርያም ፃዕርፍ ስስብልካ ኣዝዩ በቃ ምክንያቱ እንዲዕ ከምዚ ከይ ተምሃርካ ክትወፅእ ኣይደልዩ ኻን እዮም ፈሊጥካ እታ ዝመፅኻያስ ፈሊጥካ ክትወፅ እዮም ዝደልዩ ትቡእ ግዜ ሓሊፉ ብውልቅኻ እቲ ዝበለፀ ኣብ ሙዚቃ ዓለም ኣዝኻ ምፍላጥ ውሽጢ ኣትኻ ትፈል በዕልኻ እትናትካ ኢንተርነት ኣትኻ ወላ ሰባት ዓበይቲ ተምሃ መምሃራን ከድካ ክትረክብ ከለኻ ንዕኻ ንበይንኻ ኣዝዩ ፅቡቕ እዩ

0: ትምባል ስለዝመረጸ
1: ኢትዮጵያ የባህር በር ስታገኝ ኤርትራ ኤርትራ የሆነችበት ምክንያት ይፈርሳል።
0: ኢትዮጵያ አፍደገ ባህር ምስረኸበት ኤርትራ ኤርትራ ዝኾነትሉ ምክንያት ከብቀ ኢሉ
2: ዘብጣም ትልቃገች
0: ኤርትራ ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንኽቕፅልን ክሓፅርን ፅልዋ ኤርትራ ነይርዎ። ሰነዳዊት ፊልም ኣብ ኤርቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ቀይ ባህር ማለት
0: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
4: የባህራችን ጉዳይ ተዘብቶብን እንኖራለን እንዴ?
0: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቂ ለና ዓለምለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
5: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ ኣካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል።
6: ዓሰብ የኢትዮጵያ ነች ያነው ዓሰብ የኢትዮጵያ ስለሆነች ነው።
0: ዓሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
7: ስለዚ ከዚ ቀደም የሰራትና ስህተት ናብሩ
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ።
8: ኣጉል ህልሚ ነው እየ ኣጉል ህልሚ ነው
0: ትምባል ስለዝመረፀ መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜያት ተቆፂሩ ኣሎ።
9: ውጊያውን ኣስመራ፣ ምፅዋ፣ ከረን፣ ዓሰብን ወስድነት
10: በፍፁም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፈታት አለበት።
11: በአንድም በሌላ መንገድም ተሸንፈናል።
0: ተሳዒርና፣
12: ተጨፈጨፍ፣
0: ተዳሂኽና
13: ዓሰመቲና ተነባሮ ዝነበረን ዕላማ የኾነ ማእኸላት እዩ ደዊስና
14: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
0: ኣይሽ እንኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ይተበፅሐን
15: 67 ተዋገን የት ነው ያለ ነው
0: 60 ዓመታት ተዋጊና ሕጂ በ የለና ትምባል ስለዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ ረቡዕ 9:25 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ።
16: ንከተማ ከረን ታሪኻዊት ካብ ዘስሚዋ ፍጻሜታትን ቦታታትን እቲ ቐንድን ብቐዳምነት ዝጥቀስን ከባቢ ጥንቁልሓስ እዩ። ስንጭሮ ጥንቁልሓስ ታሪኽ ከረንን ኤርትራን ጥራሕ ዘይኮነ ታሪኽ ዓለም ዝሓሰለ ኣገዳስን ወትሩ ተዘካርን ፍጻመ ካልኣይ ኩናት ዓለም ዝሰነደ ቦታ እዩ። ብዘይካቲ ሓዚልዎ ዘሎ ታሪኽ ከዓ ሃይማኖታውን ባህላውን ክብርታት ዝሓቆፈ ባህርያዊ ፀጋታት ዝተመልአ ሓደ ካብ ተጠመቲ ታሪኻውያን ስፍራታት ሃገርና እዩ። ካልኣይ ኩናት ዓለም ኣብ ምብራቕ ኣፍሪቃ ኣብ ኤርትራ ትበሃል ታሪኻዊት ሃገር ካብኡናዊ ኸዓ ኣብ ከተማ ከረን ኣብ ዝርከብ ጥንቁላሓስ እዩ ተዛዚሙ። ከባቢታት ጥንቁላሓስ ኣብዚ እዋን እዚ ሕሩም ሕዛእቲ ተገይሩሉ ግርምኡ ተመሊሱ ንኽትርዮ ባህ ዘብል ስፍራ ኮይኑ ይርከብ። እቲ ትማሊ ኩናት ሓያላን ዘምከነ ዝተፈላለዩ መግዛእታዊ ሓድግታት ዝሓቆፈ ባህላውን ሃይማኖታውን ክብርታት ዘለዎ ጥንቁላሓስ ኣብዚ ደረጃ እዚ ንምብፅሑ ዝተኸፍለ ዋጋ ቀሊል ከም ዘይኮነ እዩ ዝሕበር። እዚ ኸባቢ ኸዓ ኣብዚ እዋን እዚ ሰፈር ታሪኻዊ ባህርያውን ሃይማኖታውን ፀጋታት ኮይኑ ኣሎ።
17: ኣገዳስነት ናይ ቀረባ ግዜ ናይ ጥንቁልሓስ ተዳኢልናስ ምዝዛም ካልኣይ ኩናት ዓለም ዝተፈፀመሉ ቦታ እዩ። ብዙሕ ፍጻሜታት ናይ ከም ግንባር ኮይና እዛ ዘለናያ ምስ ጥንቁልሓስ እያ ዝተኣሳሰር ምስ ጎቦ ሰንኪል ምስ ጎቦ ዝባን ተኣሳሲራ እትካየድ ታሽሙያ ሕጂ እቲ ቱሪዝማዊ ኣገዳስነትስ ብኩሉ ነገር ረአካ ሓደ ተፈጥሮኣዊ ኣቃውማ ብጣዕሚ እያ ምችእቲ ሓደ ቀረባ ኢ ከዓ ካብታ ከተማ ካብ ከረንሲ ኣዝያ ሓፃር እያ።
18: ኣብ 2018-19 ግን ከም ሓፈሻዊ ኣምር ናይ ሕዛእትን ምትግባር ነቲ ክሕዛእ ዝግብኦ ቦታ ምስ ኩሉ ታሪካዊ ኣገዳስነቱን ምስ ከተማ ከረን ዘለዎ

0: ቅርበት ናብ ግምት ብምእታው ብካርታ ደረጃ ማለተይ ናይ ጃኤስ ሓበሬታት ወሲድሉ ኣብ 218 19 ዘሎ ክራማት ብሕዛእ ጀሚሩ ብሕብሩ ምሕዛእቲ ማለት እዩ። ሕጂ እቲ ክሕዛእ ከሎ መጀመርያ እቲ ዓላማ ናይቲ ሕዛእትን ምንፃር ኣገዳስነት ስለ ዝነበሮ ኩለንተን ምሕዳር ከባቢታት ነቲ ጥንቁልሓስ ዝቐርባ ብፍላይ ምሕዳር ካብ 3-5-4 ኩለን ኣብቲ ናይ ምሕዛእ መደባት ክሳተፋን ነቲ ዝግበር ናይ ምሕዛእ መደባት ደጊፈን ክሰርሓን ግቡእ ሓበሬታ ናብ ህዝብን ናብ ምሕዳራትን በፂሑ ብኡ መሰረት ከዓ ካብቲ ብጃያ ዝተዓቀደ 835 ሄክታር ስብሓት ዘለዎ መሬት ናይ ጥንቁልሓስ ናይ 135 ሄክታር ንመገዲ ዝኸውን ወይ እውን ምስ ቅርበት ናይቲ ከተማን ምስ ሓደ ማሕበራዊ ኣገልግሎት ክህብ ዝኽእል ትካላት ኣብቲ ከባቢ ምህላው ውን ናይ 135 ሄክታር ጎዲሉ 700 ሄክታር ሕዛእቲ ክሕዛእ ከም ዘለዎ ኣብ 218 19 ተወሲኑ ማለት እዩ።
1: እዚ ዘለናዮ ከባቢ ኣብ ልዕሊ እቲ ሃይማኖታዊ ኣገዳስነቱ ብባህላዊ ሸነኽ እውን ክንሪኦን ከለና ኣዝዩ ዕዙዝ ኣገዳስነት ዘለዎ ከባቢ እዩ። ብናይ ቅርሲ ትሕዝትኡ ክንሪኦን ከለና ኣዝዩ ልዑል ኣገዳስነት ዘለዎ ከባቢ እዩ። ንኣብነት ብባህላዊ ወገን ክንሪኦ ወይ ብሃይማኖታዊ ትሕዝትኡ ኣገዳስነቱ ክንሪኦን ከለና ካብ ቤተክርስትያን ቅዱስ ጊዮርጊስ ኣብ ላዕሊ ጀሚርካ እዚ ንባዕሉ እዚ ዘለናዮ ቦታ ብማጨሎት ጋብር ጫድቕ ዝፍለጥ ሃይማኖታዊ ቅዱስ ቦታ ታሪኻዊ ኣገዳስነት እውን ዘለዎ ካልኣይ ኩናት ዓለም ኣብ መንጎ ክልተ ሓያላት ሃገራት ኣብ ቀርኒ ኣፍሪቃ ኣብ ኤርትራ ዝተኻየደሉ ቀንዲ ቦታ ብምዃኑ ብኩሉ መዳይ ኣዝዩ ዕዙዝ ኣገዳስነት ዘለዎ ቦታ እዩ። ካብቲ ናይ ቅርሲ ትሕዝትኡ ሓደ እዚ ናይ መንገዲ ባቡር መስመር እዩ። እዚ ዘለናዮ ቦታ በዚ እዩ ዝሓልፍ ነይሩ መንገዲ ባቡር። ዘይተኣደነ ገለርያታት ነዚ ጎቦ ናይ ሰንኪል በሲዑ ዳሓልፍ ኣለዎ። ከምቲ ዝበልናዮ ማእከል ሓድነት ናይ ህዝቢ ኤርትራ ከዓ እዩ። ሃይማኖታዊ ስኒት እውን ንርእየሉ ቦታ እዩ እዚ ቦታ እዚ።
2: ኣብ ደቡባዊ ምዕራብ ከተማ ከረን ኣብ ከባቢ መጋርሕን ጥንቁልሓስን ዝተኸለለ ሕሩም ሕዛእቲ ኣብ ውሽጢ ሓፂር ዓመታት ብዝተገብረ ውህዱን ዕቱብን ስራሕ ምዕቃብ ኣከባቢ ርኡይን ግብራውን ምዕባለ ተመዝጊቡሎ። እዚ ብውህደት ዝተፈላለየ ዝምልከተን ኣሃዱታት መንግስቲ መሻርክትን ህዝብን ዝተሰርሐ ንጥፈታት ምዕቃብ ማይን ሓመድን ምዕቃብ ታሪካዊ ኣሰራትን ቅርስታትን ምዕቃብ ቦታታት እምነት ኣብዚ እዋን እዚ እቲ ከባቢ ንኩሉ ረኣዩኡ ዝምስጥ ዘቤታዊ ቱሪዝም ዘተባብዕ ግሩምን ሓምላይን ሕብሪ ዝተላበሰ ጫካ ገይርዎ ኣሎ።
3: ሕሩም ሕዛእቲ ዝበሃል ምስተገብረ ታፋስን ተንጥሪትን ድሕር ዳ ደው ኢለን ኮ ናይ ግድን እዩ ኣብቲ ናይ ቀደም ባህር እዩ ክመፅእ። እዚ ፀጋዚ ምስ ኮነ ከዓ እንታይ ክመፀና ከም ንክእል ካብኡ እንታይ ክንዕወት ከም ንክእል ፍሉጥ እዩ። ሳይነሳዊ ሓቂ ስለ ዝኾነ ናቱ ገረብ እንተገይርካ ምስ ዝናብ ምትእስሳር ከም ዘለዎ ፍሉጥ ነገር እዩ እንጂ ኩሉ ነገር እዩ። ትሕተ ባይታ እውን ላዕለ ባይታ እውን ማይ ትዕቅብ ብዓብኡ ከዓ እቲ ዝናባት ካብ ኣግራብ ብብዝሒ ገረብ ዘለዎ እቲ ፎረስቴሽን ወይ ታሽሙ ንብሎ ካብኡ ስለ ዝኾነ ዝመፅእ እውን ረአየናይ ማለት
4: ናቱ ታሪክ ፍሉይ ፅባቐ ናይ ጎቦታቱ እንስሳ ዘገዳማት ኣብኡ ዘለዉ ቆፂድካ ዘይውዳእ በቢ ዓይነቶም ኣለዉ። ቅድም ዝነበሩ እርኪብናሎም ናይሽ ከለና ጠፊኦም ነይሮም ሕጂ እውን ተመሊሶም እዮም። ሳላ እዚ ሓዛዕቲ ምሕላው ሳላ ሕርሻ ምቕላሶም ሕጂ ኣብቲ ናይ ንቡር ቀደም ንክምለስ ብዙሕ ተስፋ ኣለና። እቲ ቦታቲ ብጣዕሚ ብኣሽማቱን ብክብርን ብፀጋታቱን ፍሉይ ቦታ እዩ። ስለምንታይ ኮከም ባርያ፣ ጥንቁላሓስ፣ ሰንኪል ይበሃል። እዚኣተን ሕጂ እዛ ሰንኪል ስርጉ ኳኹ ትበሃል ነይራ ብብለን ቀደም። እታ ስርጉ ኳኹ ናይ ቀደም እቶም ባሕጎታትና ክብሉ ከለዉ መሕብዒ ዓበይቲ ደንጎላታት ነይሮም። ሕጂ እኳ ብዙሓት ምስ ተሰብረ ጠጠው ኢሉ ኣብኡ በዓትታት ዓበይቲ ነይርዎ ኣብኡ ተሓቢኦም እቲ ናቶም እሳይ ዝነበረ ክሳብ ሕጂ ምልክት ናት ኣሎ።
5: እዚ ቦታ እዚ ሳላ መንግስቲ ቆላሕታ ዝገበረሉ ንሕና እውን ምስ መንግስቲ ሓቢርና ከም ኢድን ጓንትን ኮይና ዝሰራሕናሉ እዚ ቦታ እዚ ናይ ብሓቂ ክዕቀብ ሓመዱ ክዕቀብ ሳዕሩ ገረቡ እምኑ ክዕቀብ ብዙሓት ዝተዋፅኦ ተገይሩ ኣሎ ማለት እዩ። እዚ መንግስቲ እንተዘይደልዮ ነይሩ ክኸውኖ ናይ ምኽኣለን እጃሙ ገይሩ መንግስቲ ምስ መንግስቲ ከዓ ንሕና እውን ተሓባቢርና በቲ መንግስቲ ዝደለዮን ዝዘፍቀዶን ብፍሉይ ከዓ ምስ ናይ ሚኒስትሪ ሕርሻ ማለት እዩ ኣብቲ ምዕቃብ ማይን ሓመድን ኣብዚ ቦታ እዚ ዝተሰርሐ ዛላታት ከትርታት ኣዝዩ ብዙሕ እዩ። እሱ ስለ ዝኾነ ምዕቃብ ማይን ሓመድን ርኡይ ኣብዚ ኢና ንርኢ። እዚ ስለ ዝኾነ እዚ ቦታ እዚ ካብ ዘለናዮ ንታሕቲ ክሳብ ዚ ጎላጉል በጉ ዘሎ ማዩ ውሑስ ኮይንዎ እቲ ትሕቲ ባይታዊ ማይ ናይ ብሓቂ ክህብትም ከሎ ንሪኢ ኣለና። እዚ ስነ መበቆላውያን ኣግራብ እተን ጥንታውያን ኣግራብ ከዓ ባዕለን ይመፅእ ኣለዋ ንሕና ተኺልናያ ዘይኮና ባዕለን ይመፅእ ኣለዋ ማለት እዩ። እንታይ ስለ ዝኾነ ስለ ተኸልከለ ካብ ጤለ በግዕ ካብ ምቁራፅ ብመጠኑ ስለ ተኸልከለ እዚ ቦታ እዚ ከዓ ሕጂ ግርሙ ለቢሱ እንሆ ናይ ብሓቂ ማራኺ ኮይኑሎ ብዝሐሸ ከዓ ዝመፅ ዘሎ ብዝያዳ ክመሓየሽን ክፅብቕን ከዓ ናይ ኩላትና ፃዕርን ሓላፍነትን ዝሓትት እዩ።
0: እቲ ናይ ምሕዛእ መደባት ምስ ኩሉ ፀገማቱ ከይፀኒሑ ኣብ 224/25 ከዓ እዞም ዝብሎም ዘለኹ ናይ እዚ ህዝባ ሰራዊትን ናይ በዓል ስልጣን ኣግራብ እንሳ ዘገዳሞም ዘሎ ናይ ቁፅሪ ኣባላትን ኣብቲ ከባቢ ምምዳቦም ዝያዳ ዕቱብነት ብዕቱብ ተረእዩ እቲ ሕዛእቲ እውን ክስስን ጀሚሩ ምስ ምስሳን ናይዚ ሕዛእቲ እዚ ምስ ኣገዳስነቱ ከዓ ብፍላይ ምስ ኣገዳስነት ናይቲ ቦታ ምስ ቅርበት ናይቲ ከተማ ምስ ታሪካዊ ድሕረ ባይታናቱ ምስ ሃይማኖታዊ ድሕረ ባይታናቱ እቲ ሕዛእቲ ክገፍሕ ስለ ዘለዎ ብፍላይ ከዓ ኣብ 224 መወዳእታ 225 መጀመርያ ከዓ እቲ ሕዛእቲ ክንዲ 700 ሄክታር ጥራይ ዝኸውን ብወገን ታሕቲ ንበጉ ገፁ ዝርኢ ንኮኹም ባርያ ኣብ ግምት ዘእተወን ንጎቦ ሰንኪል እውን ኣብ ግምት ዘእተወን ኮይኑ ናይ 1200 ሄክታር ክኸውን 500 ሄክታር ተወሲኩሉ ማለት እዩ። ስለዚ ብስፍሓት ደረጃ ክንሪኦ ከለና ሕጂ ኣብዚ እዋን እዚ ሕዛእቲ ጥንቁል ሓስ ማለት ናይ 1200 ሄክታር ስፍሓት ዘለዎ ዛእቲ ማለት እዩ።
2: ጎቦታት ይትዓብር ላልምባ ዝባን ልክዕ ከም ጥንቁል ሓስ ሓምላይ ትርኢት ንምልባሱ ብመደባት ክረምታዊ ልምዓት ከም ዝለምዕ ብምግባርን ምክትታል ብምሕያልን ናይ ምሕዛእ ንጥፈታት ይሰላሰል ኣሎ። በብእዋኑ ብዝግበር ዘሎ ህዝባዊ ማእተታዊ ንጥፈታትን ወፍሪ ህዝባዊ ሰራዊትን ህዝብን ከዓ ንኡድ ዝኾነ ልምዓታዊ ገስጋስ ብምምዝጋቡ ባህርያዊ ብዙሕነት ይኹን ኣከባቢ ኣብ ምዕቃብ ርኡይ ሕላገት ይገድፍ ኣሎ። ኣብዚ መዳይ ከዓ ብቐንዱ ንቕሓት ሕብረተሰብ ወሳኒ እዩ።
3: እቲ ንቕሓት በፂሕ እዩ ተግባር ጥራሕ እዩ ምናልባት ቁሩብ ተሪፍና ዘሎ እቲ ንቕሓት ተግባር ቁሩብ ምስ ተወሰኮ ከዓ እዚ ሕጂ ንሪኦ ዘለና በፂሕና ኣለና። እዚ ሕጂ ንሪኦ ዘለና ቅድሚ 4-5 ዓመት እንታይ መስል ነይሩ እንተንብል ነርና ናብ ገረብ ዘይነበሩ ዓይነት በፂሑ ኣሎ ወይ ድማ በፂሑ ነይሩ። ኣብዚ ሕጂ ግዜ ግን ወላ ንሕና ውን ክንቀሳቀሰ ዘይንኽእል ኩሉ እቲ ተፈጥሮኣዊ ፀጋታት ብፍላይ ከዓ እቲ ኢኮቱሪዝም ንብሎ ሂወታዊ ብዙሕነት እንዳተመልሰ ይኸይድ ኣሎ። እንስሳ ዘገዳምሲ ተረእዮም ዘይፈልጡ በዓል ነብርን ኣዛብእን ኣብዚ ከባቢ ክትርኢ ከም ኖርማል ነገር እንዳኾነ መፅእ ኣሎ። ሕጂ እቲ ኣግራብ ከዓ ንሪዮ ኣለና እ እቲ እንስሳ ዘገዳምን እቲ ኣግራብን ብሓፈሻ ከዓ እቲ ፍግረ መሬት ንምክልኻል ዝተፃዕረ ፃዕሪ ክፍሊ ሕርሻ ከዓኒ ሕርሻን መሬትን ማለት እዩ ምትሕጋዝ ናይ ክልቲኦም ዝተገብረ ናይ ምግራብን ምዝላይ እዚ ናይ ብሓቂ ዓብ ውፅኢታዊ ውፅኢት ርኢና ኣሉ።
0: ዛእቲ ምሕዛእ ዝበሃል ንገዛ ርእሱ መጀመርያ ሕዛእቲ ከዛእ እንተኮይኑስ ናይ ህዝቢ ናይ ምሕዳራት ናይ መንግስትን ኣበርክቶ ወይ ተሳታፍነት ክህልዎ ኣለዎ። ንድሕሪ እዚኦም መንግስትን ህዝብን ንድሕሪ ዘይተዋሂድሉ ወይ መንግስትን ምሕዳራትን ድሕሪ ብግቡእ ምሕዳራትን ህዝብን ድሕሪ ዘይሰሪሑሉ ኣብ ሕዛእቲ ንምሕደርኡ ዝምልከት ሓደ ሆጋፍ ኣሎ ማለት እዩ። ሓደ ሆጋፍ ኣሎ ነዚ ኣብ ግምት ብምእታብ ከዓ እዩ በዓል ስልጣን ኣግራብ እንስሳ ዘገዳምን ሓደ ብመጀመርያ ቅድሚ ዚ ሕዛእቲ ዝምሕዝኡ ምስተን ዘለዋ ኣብቲ ከባቢ ቅርበት ዘለዎን ሰለስተ ምሕዳር ከባቢታት ኣርባዕተ ኢንፋክት ሕጂ ራብዓይተን ተወሲኻላ ምሕዳር ከባቢ 8 ማለት እዩ ናይ በጉ ንበጉ ንከባቢ 4 ንከባቢ 5 ንከባቢ 3 ምስቶም ምሕዳራት ግቡእ ኣኼባ ተገይሩ እቶም ምሕዳራት ንገዛ ርእሶም ንህዝቦም ኣፍሊጦም እዩ ተጀሚሩ ክጅመር ከሎ ድሒሩ ነቲ ዝነበረ ሃጓፋት ንምምላእ ምስ ኣገዳስነቱ ከዓ ብፍላይ ምስ ኣገዳስነቱ ምስ ቅርበት ናይቲ ከተማ ምዃኑ መንግስቲ ግቡእ ኣፍልጦ ገይሩሉ ስለ ዝፀንሐ እውን መምሕዳር ዞባ መምሕዳር ከተማ ኸረን በዓል ስልጣን ኣግራብ እንስሳ ዘገዳምን መምሕዳር ከባቢታት ንገዛ ርእሰን ሕጂ ብዛዕባ እዚ ሕዛእቲ ጥንቁል ሓስ ክዝረብ ከሎ ነቲ ገረብ ንምዕቃቡ ከም ቀንዲ ዓላማ እዩ። ነቲ ታሪካዊ ድሕረ ባይታ ናይቲ ከባቢ ርኢኻን

0: ነቲ ዘሎ ክሊማዊ ለውጢ ምስ መነባብሮ ናይቲ ህዝቢ ብፍላይ ከዓ ምስ ቅርበት ናይቲ ከተማ ኣብ ግምት ኣቲኻን ግን ኩለን ብውህደት ሰርሓሉ ስለ ዘለዋ ሕጂ ኣብዚ ሕጂ መፅሕዎ ዘሎ ደረጃ መፅሒሎ ማለት እዩ።
1: ፅርግያ ጥንቁላሓስ ምስ ፈለምካ ጥራይ እልቢ ዘይብሉ ፀጋታት ኢኻ ትረክብ። ካብ ፋብሪካ መድሃኒት ኣዘልን መቓብር እንግሊዝን ጀሚሩ ብየማነ ፀጋም ፅርግያ ጥንቁላሓስ ዝርከብ ኩጀታትን ስንጭሮታትን ምስ ተሓቒፍዎ ዘሎ ኣህግራዊ ታሪካዊ ድሕረ ባይታ ብዓይኒ ቱሪዝም ክረአ ከሎ መሳጢ ቅርፂ መሬት እዩ ዝውንን። ኣብ ማእከል ስንጭሮ ጥንቁላሓስ ዝርከብ ብዒና ንፋስ ዝፅዋዕ ቦታ፣ ኣሰራት መንገዲ ባቡር፣ ዓበይቲ ገላርያታት፣ ድፍዓት ዝኣመሰሉ መግዛእታዊ ኣሰራት ምስቲ ሕጂ ለቢስዎ ዘሎ ግርማ ተዛሚዱ ንዘቤታዊ ቱሪዝም ዓብ ፅልዋይ ዘለዎ
2: ምድሪ ባቡር ድብልዋ ካብ 1922 ኣብ መዓላ ካብቲ ውዕለሉ ጀሚራ መዚ ንሕና ንሓልፎ ዘለና ዘለናዮ መሬት ል ዘረጊፅናያ ዘለና ማለት እዩ። ዘረጊፅያ ዘለኹ ናይ ምድሪ ባቡር ኣሰርያ ካብ ከረን ብሓሊመንተል መፅያ ማለት እዩ። ብሓሸራ ገይራ ምስኣትወት ንኸረን ልክ ዓብ ፍርቂ ቆሪፃ ብኣዘል ገይራ ናብዚ ዘለናዮ ጋብሪ ጫዘቕ ዝበሃል ሓሊፋ ነዚ ሰንኪል ዝበሃል ጎቦ ተቐኒታ ንበጉ ዝበሃል ዓዲሎ ብትሕተና ቡጌራ እውን ክሳብ ብሻ ትበፅሕ መስመር እዩ ማለት እዩ። ዓብ ኣገልግሎት ዝህብ ነበረ ኣብቲ ሰዓቱ ኣብቲ እዋኑ ማለት እዩ። ግዜ ጥልያን ተንታ ዝነውሐት ዝተፈፀመትላ ውግእ እያ ከማንታ ናይ ጥንቁላሓስ ድበርትዐትን ብዙሕ ህልቂት ዝሰዕበላን ዝነውሐ ግዜ ዝወሰድ ኣስታት ክልተ ወርሒ እያ 57 መዓልቲ ዝብል እቶም ሰውዕሎ ማለት እዩ ኣብኡ ዝነበሩ ክንዲኡ ዝወሰደ ግዜ እዩ ዝበርትዐን እታ መዛዘሚት ከዓ ጠንቂ ናይ ምንዝዛም ካልኣይ ኩልያት ዓለም ስድሕሪኡ ኣብ ዓለም ዳርጋ ኣይፀንሐን በቃ ፃዕዳ ባንዴራ እንዳሓዝካ ዓዲ ዓዲ ተኣቱ ውግእሲ ድሕሪኡ ኣይቀፀለን እዮ ባሃል ዝከኣል ኣዝዩ ኣገዳሲ ታሽሙ ኣለዎ ታሪክ ኣለዎ ድሕሪ 200 ዓመት 300 ዓመት እንታይ እንታይ ይግበረሉ ከም ነበረስ ሰብ ውዕሎ ዝያዳ ወይ ድማ ብሓጎታቶም ዝወሰድዎ ዕላል ክዕልሉካ ከለዉ ኣዝዩ ብዙሕ ፍፃሜታት ዝፍፀመሉ ዝነበረ ቦታ እዩ። ከም ታሪክ ከዓኒ ኣገዳስነት ዘለዎን ትሪስማዊ ፀጋታት ምዃኑ ኒሃ ንብሎ ማለት
3: እቲ ምሕዛእ እቲ ሕዛእቲ ምዃኑ እዚ ከባቢ እዚ ካብቲ ዓብዪ ተበግሶ እዩ። እንድሕር ተሓዚኡ እቶም ቅርስታት ክዕቆብ እዮም፣ እንድሕር ተሓዚኡ እቶም ኣግራብ ክዕቆብ እዮም፣ ከም ብሓድሽን ክስስኑ እዮም፣ እንድሕር ተሓዚኡ እንስሳታት ኣብ ንቡር መንበሪኦም ክምለሱ እዮም፣ እንድሕር ተሓዚኡ ከዓ ዝያዳ ሰሓብነት ክፈጥር እዩ። በቲ ታሪኩ ጥራይ ሰሓቢ ዝነበረ በዚ ሕጂ ዘለዎ መልክዕ ከዓ ዝያዳ ሰሓቢ ክኸውን እዩ። ስለዚ እቲ ቀዳማይ ክግበር ዝግብኦ ተገይሩ ኣሎ ኢለ ዝሓስባ ነቲ ምሕዛእ እዩ ማለት እዩ። ምሕዛእ ሲ ካብ ምትካል ንላዕሊ ኣገዳስነት ኣለዎ።
4: ታሪክ ኣለዎ፣ ባህሊ ኣለዎ፣ ሃይማኖት ኣለዎ፣ ናይ ሃገር ፅላል ውሕስነት ኣለዎ። ናይ ኣይደንቲቲ ናይ ኣንነትን ናይ መን ከም ምዃንና ኣብዚ ቦታ እዚ ምስ መፃና ናይ ብሓቂ እቲ ዕምቆቱን እቲ ታሪኹን እቲ ርዝነቱን ኣብዚና ነብል
0: ጥንቁላሓስ ክሪኦ ከለኹ ጥንቁላሓስ ክሪኦ ከለኹ ምስቲ ኣቀማምጣ ናይቲ ቦታ ምስቲ ክሊማዊ ባህር ናይቲ ከባቢ ምስቲ ብዙሕ ህዝቢ ናይዚ ከባቢ እዚ በዚ ሕጂ ንኸዶ ዘለና በዚ ሒዝናያ ዘለና ኣካይዳ ናይ ምሕዛእ እንተ ደኣ ን4 5 6 7 ዓመት ብከምዚ ቀፂልናዮ ከረን ከም ከረንሲ ከረን ከም ከረንሲ ግርማ ናይ ቀጠልያ ናይ ምዃን ግርማ ክህልዋ እዩ ወይ እውን ህዝቢ ናይ ከረንሲ ሓደ ፅቡቕ ነገር ክርእሉ ዝኽእል ከባቢ ክፈጥር እዩ ክህልዎ እዩ ኢለ የ ዝሓስብ።
1: ምዕቃብ ኣከባቢ ምዕቃብ ህወታዊ ብዙሕነት እዩ። ከባቢታት ጥንቁላሓስ ክዕቀብን ክሕዝኣን ምስ ጀመረ መቦቆላውያን ኣግራብ ናብ ንቡር ህወቶም ክምለሱ ስፍሮኦም ተመንጢሎም ዝፀንሑ እንስሳታት ዘገዳም ከም ነብሪ ዝብኢ እፎይታ ረኺቦም ናብ መረበቶም ከብሉ እቶም ዝብላዕ ተሓሪሞዎም ፅርግያ ጥንቁላሓስ ንዝሓለፈት ኣውቶቡስ ክቋምቱ ዝፀንሑ ኣህባይ ከይተረፉ ምስ ሙሉእ ተስፍኦም ናብ ጫካታት ጥንቁላሓስ ክቋምቱ ከለዉ ማንም ክግንዘቦ ዝኽእል ፍጻመ ኮይኑ ኣሎ።
2: ከምዛ ናይዛ ከባቢ ጋብሪ ጫድቕን ጥንቁላሓስ ብሓፈሻን ኮይና ዘለና ናብ ሕሩም ሕዛእትን ተኸምኡ ዝኣመሰለ ፕሮጀክትታት ተኣታትዩ ዝነበረ መካያድን ተኻይዱ እቶም ፀጋታት ንብሎም ዘለና ናይ ቱሪዝም ፀጋታት ናይ ብሓቂ ተሓልዮም ኣሎ ማለት እዩ እንጂ ኣብቲ ንቕሓት ንእሽተይ ተግባር ኣብ ኩለን ዞባታት ንክኾነለ ኢለየ እምበር ኣይግበርን ኣሎ ማለት ኣይኮነን። ኣብ ኩሉ ዞባታት ከምኡ ክኸውን ክትሪኦን ከለካ ግን ዓብ ውፅኢት ክህልዎ ከም ዝኽእል ዝረኣየካ እዩ። ፅቡቅ ታሽሚዩ ከዓ ዘሎ ፅቡቅ ከይድና ኣለና ዮም በልኩ
4: ብሓፈሻ ታሪኹ ትንታኒኡ እቲ ዘለ ለውጢ ኣብዚ ዝተገብረ ናይ ብሓቂ 405 ሰባት እዮም ዝወፍሩ ዝነበሩ እዚ ብኸንቱ ብቀሊሉ ተሰርሐ ኣይኮነን ግን ናይ ብሓቂ ናይ ኢድ መንግስቲ ኣለዎ ናይ መርሕነት ናይ መንግስቲ ኣለዎ ፍቓድ ከዓ ናይ መንግስቲ ስለ ዘለዎ እዩ። ስለዚ ሕጂ እውን ለበዋይን ናተይ ምሕፅንታን እዚ ቦታ እዚ ንከምዚ ንክቅፅል እሞ ናይ ብሓቂ ቱሪዝማዊ መስሕብ ክህልዎ
0: ንሕና ንዝሕታ ዝናሓዞና ከም ተቐዲሞ ዝበልኩ ኣብ ማእከል ህዝቢ ኮይና ኢና ንሓዝኦ ዘለና። እቲ ረብሓስ ቀጥታ እዩ ምስ ህዝቢ ዝተሓዝ ክሪኦ ከለኹም ብክሊማ ኹን ብባህሪ ናይ ምቕያር ቀጥታ ርክብ ዘለዎ ኮይኑ ዝስማዓኒ። ምክንያቱ ኣብ ካልእ ከምዛ ዓንተ ወይ ዝበልኮ ኣቐዲሞ ዝበልኮ ኣብ በረኻ ከይትካ ትሓዝ ነቲ ናይ ተሓዛዛ ሲስተምካ እውን ከም ካልእ ጌርካ ክትምፅኦ ትክእል ኢኻ። ምክንያቱ ምስ መነባብሮ ናይ ሓርሳ እዚ ግን ታሪክ ንምዕቃብን ኣከባቢ ንምዕባል ኢልካ ዝሕዛእ ዘሎ ሕዛእቲ እሞ ከዓ ኣብ ማእከል ህዝቢ ስለ ዝኾነ እቲ ዝመፅእ ሲ ካብ ኩለን ሕዛእትታት ከም ኣብነት ኮይኑ ክጥቀስ ዝኽእል ሕዛእቲ ናይ ጥንቁልሓስ ክህልወና ኢለየ ዝግምት ማለት እዩ።
3: እዚ ተበግሶ እዚ ብካልኦት ኣካላት ክሰዓብ እዚ ተበግሶ እዚ ብካልኦት ኣካላት ከዓ ዝሓየለ ደገፍ ክግበረሉ። ምክንያቱ ካብዚ ዝዓቢ ስራሕ የለን። እዚ ከባቢ እዚ ከዓ ብሃይማኖታዊ መልክዕ ጥራይ ዘይኮነ ብኩሉ ቱሪዝማዊ መልክዑ ብባህላዊ ውርሻታት መልክዑ ብተፈጥሮኣዊ ፅባቂኡ ንባዕሉ ኣብዚ ዘሎ ኣኻውሕ ዝብ ዘሎ ኣግራብ እንደገና እንስሳታት እንዳር ተወሲኮምቦ ሲ እንታይ እዩ ክመስል። ሕጂ እዚ ብኩሉ መልክዕ ርእና ናይ ኩሉና ረብሓ ምዃኑ ብዞባ ደረጃ ብሃገር ደረጃ ምዃኑ ተረዲእና ንምዕቃቡ ንምሕያሉ በብዓቕሙ ደገፍ ክገብረሉ ከም ዝግባእ ሓደ እዚ ናይ ምዕቃቡ ስራሕ እዩ ማለት እዩ። ካልእ ግን ከምዚ ዓንተቦይ እውን ክትቀፀኒሑ ኣብዚ ክበፅሕ ኢሉ ዝመፀ ሰብሲ ማይ ክሰቲ እንተዘይክኢሉ ኮፍ ኢሉ ብርኩዕ ፅፍ ኣቢሉ ዋላ ነታ ባዕሉ ሒዝዋ ዝመፀ ባኒ ክበልዓላ ዝኽእል ቦታ እንተዘይ ኣጣጢሕና በፃሕቲ ክሰሓቡ ኣይክእሉን እዮም። ስለዚ እዚ እውን ክሕሰበሉ ይኽእል ኣለዎ። ዝዓበየ ቦታ እንድሕሪ ተዳልዩልና ኣሎ ዝነእሰ ንምንታይ ይተርፍ? ዝዓበየ ጌርና ከለና ነቲ ዝነእሰ ንምንታይ ንገትፎ?
1: ጥንቁልሓስ ልዑል ኣገዳስነት ዘለዎ ከባቢ ብምዃኑ ዕቱብ ኣቓልቦ ዘድልዮ ቦታ እዩ። ንቕሓት ሕብረተሰብ ኣበሪኽካ ብውህደት ሓቢርካ ንምሕላው ክስራሕ እውን ዘምዋት ነጥቢ ይኮነን። ብዙሕ ኣገዳስን ታሪካውን ቅርስታትን ብሸለልትነትን ፍግረ መሬትን ክዓንኳ ተፀንሐ ንምእራሙ ግን ዝናኣድ ስጉምቲ ተወሲዱሎ፣ እሱ ድማ ምሕዛ እዩ። ሕሩም ሕዛእቲ ጥንቁልሓስ ባህርያዊ ተፈጥሮ ናብ ንቡር ንምምላስ ባህልን ሃይማኖትን ንምዕቃብ ቅርስታትን መግዛእታዊ ሓድግታትን ኣሰሮም ከይሃስስ ዝድግፍ ድርብ ረብሓታት ዘለዎ ዕውት ውጥን እዩ። ብቐንዱ ከዓ እዚ ተረኺቡ ዘሎ ውፅኢት ደገፍ ናይ ህዝቢ ዘማእከሎ ስለ ዝኾነ ንነበርቲ እቲ ከባቢ ዝለዓለ ክብርን ሓበንን ክስምዖም ይግባእ። ሕሩም ሕዛእቲ ጥንቁልሓስ ብከምዚ ተቐፂሉ ቱሪዝማዊ ስሕበት ዘለዎ ልሙዕን መሳጥን ትርኢት ከም ዝውንን ዘጠራጥር ኣይኮነን።

እዚ ሰላምታና ተቐበሉ ፈነውን ኣብ ምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተኸታተልትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎም 21 ሓምለ ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኤፍረም ግደ ንምክትታልኩም ብክብሪ እናዓደምኩ ኸዓ ብቐንዲ ኣርእስተ ዜና ፍልም ባህላዊ ቁሸት ዞባታት ኣብ ዕቃቢ ባህልን ክብርታትን ዓብ ግደ ከም ዘለዉ ወሃዲ ሽማግለ በዓላት ዞባ ማእከል ገሊጹ ሃገራዊ ባንኪ ደም የኤርትራ እኹልን ውሕስን ቀረብ ደም ንምርግጋፅ ዝምስገን ንጥፈታት ከም ዘሰላስለ ገሊጹ ኣኑ ዞባ እምኒ ሓይሊ ኣገልግሎት ቅድመ ትምህርቲ ንምሕያል ውፅኢታዊ ስራሕ ተዓሚሙ

0: ናይጀርያን ሞሮኮን ዘራኽበን መስመር ባህርያዊ ጋዝ ንምውዳዳ ብስምምዕ ከም ዝበጽሓ ገሊጸን። ፕረዚደንት ትራምፕ ኣብ ልዕሊ ዝተወሰነ ፍርያት እታው ካናዳ ናይ 50 ሚእታዊ ትወሰድ ቀረጽ ወሲኑ። መራሒ ሰልፊ ዕዮ ኣንዲ ቤርንሃም ቀዳማይ ሚኒስተር ብሪጣንያ ኮይኑ ከገልግል ስልጣን ተረኪቦም። ባህላዊ ቁሸት ዞባታት ኣበርክቱ ኣብ ዕቀበ ባህልን ክብርታትን ብቐሊል ከም ዘይጥመት ኣዋህድቲ ገሊፆም። ወከልቲ ኤሪና ዞባ ማእከል ዮናታን የዕብዮን ናዝሬት በይንን ዘዳለውዎ ፀብጻብ ያሲን ሳልሕ ከቕርበልና እዩ።
1: ኣብ ሃገራዊ ፌስቲቫል ኤርትራ 2016 ንምርኢት ቀሪቡ ዘሎ ቁሸት ዞባ ኣብ ዕቀበን ምስግጋርን ባህልን ክብርታትን ዓብተራ ከም ዘለዎ ኣቦ መንበር ኣዋሃዲ ሽማግለ በዓላት ዞባ ማእከል ኣቶ ኣስመሮም ፀጋ ብርሃን ሓቢሩ። ቀሪቡ ዘሎ ትሕዝቶ ባህላዊ ኣፋውያታ ያታዊ ባህልን ድኮና ኣባይትን ብሄራት ትግረን ትግርኛን ከምኡውን ዝተፈላለየ ትልሂታት ከም ዘጠቓልል ጠቕሰ ኣቶ ኣስመሮም ዝበዝሑ ካብቶም ኣብዚ መዳይ ዝነጥፉ ዘለዉ መንእስያት ብምዃኖም ብልጫ ከም ዘለዎ ገሊጹ። ኣዋሃቲ ናይቲ መደባት ብወገኖም እቲ ትሕዝቶ ንነጋድያን ብዝጥዕም ቀሪቦ ከም ዘሎ ብምሕባር ፌስቲቫል ኣብ ሓደ ቅርዓት ምስ ሃገርካን ህዝብኻን ከምኡውን ምስ ባህልኻን ታሪክካን እትላለየሉ ዓብ ዕድል ፈጢሩ ከም ዘሎ ኣብሪሆም። ሎማ ዓመት ቀሪቡ ካብ ዘሎ ተሕዝቶታት ኣብ ድኮና ኣባይቲ ብሄረ ትግርኛ ካብ 100 ክሳብ 200 ዓመት ዕድመ ዘለዎ ናውቲ መንብሮ ኣብ ኣፋውያታን ባህልን ነዊሕ መፅናዕቲ ዝተኸየደሉ ወግዒ መርዓ ሓዘንን መልቀስን እቲ ነጋድያን ብተመስጦ ዝዕዘብዎን ዝከታተልዎን ዘለዉ ምዃኑ ብተወሳኺ ኣረዲኦም። ብዘይካዚ ውሕስነት መግብን ማይን ንምርጋፅ ንዝተሰላሰለ ልምዓታውን ትሕተ ቅርፃውን መደባት ከምኡውን ታሪካዊ ህንፃታት ከተማ ኣስመራን ካልእን ብስእሊ ንዋትን ቀሪቡሎም። ነጋድያን ብግድኦም ሎሚ ዓመት ኣብ ቁሸ ዞባ ማእከል ቀሪቡ ዘሎ ትሕዝቶታት ካብቲ ናይ ቅድሚ ሕጂ ዝተፈለየ ከም ዘለዎ እዚ ድማ ንዝተኻየደ ፃዕሪ ዘርኢ ምዃኑ ብምጥቃስ ወለዲ ንደቆም ኣብ ክንዲ ናብ መዘናግዒ ቦታታት ጥራይ ዝወስዱ ምስ ባህሎምን ታሪኮምን ኣብ ዘላሊ ቁሸታት እውን ከዛውርዎም ተማሕፂኖም።
0: ካብ ዜናታት ፌስቲቫል ከይወፃና ባህሊ ንባብ ዘተባብዕ ኣጋጣሚታት ብቐፃሊ ክውደብ መዘኻኸር ቀሪቦም። ወኪል ኤሪና ዳንኤል ወልዱ ንደረስትን ነጋድያንን ፌስቲቫላ ዘራሪቡ ዘዳለዎ ፀብጻብ ሚካኤል ሓድጉ ከቕርቦ እዩ።
2: ደረስትን ነጋድያን ሃገራዊ ፌስቲቫል ኤርትራ 2026 ተላብዮም ኣብ ኣዳራሽ ምርኢትን መሸጣን መፅሓፍቲ ትሕዝቶም ኣቕሪቦም ዘለዉ ደረስቲን ኤሪና ኣብ ዝሃቦ ሓበሬታ ንኩሉ ክል ዕድመ ኣብ ግም ዘእተወ ሓባሪ መሃርን ኣዘናግዕን መፅሓፍቲ ቀሪቡ ከም ዘሎ እዚ ድማ ንደረስቲ ምስ ህዝቢ ንህዝቢ ድማ ምስ ዝፈረየ መፅሓፍቲ ናይ ምልላይ ባይታ ዝፈጥር ምዃኑ ኣገዳስነቱ ልዑል ከም ዝኾነ ገሊፆም። እቶም ውሃብቲ ርእቶ ወሲኾም መፅሓፍቲ ኣብ ምድራኽ ምዕባለ ምስጋርን ምውርራስን ታሪክ ምስራፅ መንነትን ምድብታር ዛንታታትን ዓብዪ እጃም ስለ ዘለዎ ፀሓፍቲ ውልቃዊ ተበግሶ ብምውሳድ ንታሪክን ክብርታትን ሕብረተሰብና ብዝግባእ ክድህስሱን ክብርብሩን ኣዘኻኺሮም። ኣገዳስን መሳጥን ትሕዝቶ ዘለዎ መፅሓፍቲ ቀሪቡ ምህላው ዝገለፁ ነጋድያን ብወገኖም ባህሊ ንባብ ክዕንብብን ንቕሓት ሕብረተሰብ ክብርኽን ኣጋጣሚታት ከይተፀበኻ መድረኻት ምርኢትን መሸጣን መፅሓፍቲ ክተባባዕ ፀዊዖም። ኣብ ፌስቲቫል ኤርትራ 2026 34 ደቂ ኣንስትዮ ዝርከቦም 144 ሓደስትን ገዳይምን ደረስትን ፀሓፍትን ኣብ ጥዕና፣ ትምህርቲ፣ ታሪክ፣ ባህሊ፣ ስነ ፅሑፍ ዘተኮረ ብዝተፈላለዩ ቋንቋታት ዝተሰናደ መፅሓፍቲ ሒዞም ቀሪቦም ኣለዉ።
0: ሃገራዊ ባንክ ደም ኤርትራ ብሰንኪ ዝትካእ ደም ዘይትትካእ ሂወት ንኸይተሓልፍ እኹልን ውሕስን ቀረብ ደም ንምርጋጽ ኣብ ቀዳማይ መንፈቕ ዓመት 2026 ዝምስገን ንጥፈታት ከም ዘሰላሰለ ገሊጾም። ወኪል ኤሪና ናዝሬት በይን ተወሳኺ ጸብጻብ ኣለዋ ዳናይት ገብሪ ህይወት ከተቕርቦ እያ።
3: ሃገራዊ ኣገልግሎት ባንክ ደም ኤርትራ እኹልን ውሕስን ቀረብ ደምን ውፅኢት ደምን ንሆስፒታላት ብምርግጋፅ ብሰንኪ ሕፅረት ደም ዘጋጥም ሞትን ስንክልና ንምግታእ ኣብ ቀዳማይ ፍርቂ ዓመት ዝምስገን ንጥፈታት ከም ዘሰላሰለ ገሊፁ። ሓላፊ ሃገራዊ ኣገልግሎት ባንክ ደም ኤርትራ ዶክተር ዮሃንስ ተኸስተኒ ኤሪና ኣብ ዝሃቦ ሓበሬታ ኣብ ልግሲ ደም እቶም ቀንድን ኣገደስትን ነገራት ድልዱል መደባት ልግሲ ደም ብቑዕን ቀጻልን ትካላዊ ኣሰራርሓን ሰፊሕ ማሕበራዊ ተሳትፎን ምዃኖም ብምጥቃስ

ከኣላ እዩ ዝጥቀስ። መሻርክቲ ሃገራት ምዕራብ ኣፍሪቃ ሽበራ ንምቅላስ ዘካይዶ ፃዕሪ ክሕይል ኒጀር ፀዊዓ። ዝተገልፀ ሽበራውያን ዕጡቃት ኣብ ኒጀር ብዘካየድዎ መጥቃዕቲ ብውሕዱ 20 ወተሃደራት ከም ተቐትሉ ድሕሪ ምቁልሕ እዮም። በቲ ኣብ ምዕራባዊ ኒጀር ዝተፈፀመ መጥቃዕቲ ልዕሊ 30 ከም ዝቐሰሉ ኣዘዝቲ ሰራዊት ኒጀር ሓቢሮም ኣለዎም። ሰራዊት ኒጀር ድሕርቲ መጥቃዕቲ ብዘካየዶ ሰፊሕ ስርሒት 15

ኣባላት ሃገራት ክምከት ከም ዝኽእል እዩ ዝሕበር። ኢራቅን ሶርያን ኣብ ምምዕባል ፅላት ነዳድን ባህርያዊ ጋዝን ክተሓጋገዛ ዘኽእለን ናይ ምርድዳእ መዘክር ተፈራሪመን። ከም ኣካል እቲ ስምምዕኻ ኣገልግሎቱ ቋሪፁ ዘሎ ንክልቲኣተን ሃገራት ዘራኽብ መስመር ነዳዲ ዳግም ንምሕዳሱ ክብገሳ ምዃነን ገሊፀን። ኢራቅ ነቲ ኣብ 1952 ዓ.ም ዝተሃንፀ መስመር ብሰንኪ ዲፕሎማስያዊ ዘይምቅዳው ኣብ ዓመ 1982 ከም ዝዓፀወቶ ኣሜሪካ ኣብ ዓመ 2003 ኣብቲ ሃገር ብዘካየደቶ ወተሃደራዊ ወፍርኻ ከም ዝዓነወ ፀብጻባት የረዶም። እቲ ንከተማታት ኪርኩክን ባንያስን ዘራኽብ 800 ኪሎ ሜትር ዝንውሓቱ እስትራቴጂካዊ መስመር ዳግም ተፀጊኑ ኣገልግሎት ምጅምር ንክልቲኣተን ሃገራት ዓብዪ ቁጠባዊ ረብሓ ከም ዝህልወ ይዝእመት። ፍርያት ነዳድን ጋዝን ኢራቅን ሶርያን ኣብ ዞባ ማእከላይ ምብራቕ ተኸሲቱ ብዘሎ ግዳማዊ ምትእትታው ዝጠንቁ ፀጥታዊ ቅልውላዊ ብከቢድ ከም ተሃስየ ፀብጻባት ይረድዎም። ሰደድ ነዳዲ ልዕሊ 900,000 ካብ ቁጠባ ዒራቅ ከም ዝሽፍን ዝገልፁ ቶም ፀብጻባት ብሰንኪቲ ፀጥታዊ ፀገማት ኣብ ዝሓለፈ ዓመታት ብልዕሊ ፍርቂ ከም ዝነክየ ይጠቕሱ። ክቡራትን ክቡራንን ዜናታት ንምዛሙ ኣርስተ ዜና ክድግመልኩም እየ። ባህላዊ ቁሸት ዞባታት ኣብ ዕቃበ ባህልን ክብርታትን ዓብ ግደ ከም ዘለዎ ኣዋሃድቲ ሽማግለ በዓላት ዞባ ማእከል ገሊፆም። ሃገራዊ ባንኪ ደም ኤርትራ እኹልን ውሕስን ቀረብ ደም ንምርጋፅ ዝምስገና ግን ንጥፈታት ከም ዘሰላሰለ ገሊፁ። ኣብ ንዞባ እምኒ ሓይሊ ኣገልግሎት ቅድመ ትምህርቲ ንምሕያል ውፅኢታዊ ስራሕ ተዓሚሞም። ናይጀርያን ሞሮኮን ዘራኽበን መስመር ባህርያዊ ጋዝ ንምውዳዝ ኣብ ስምምዕ ከም ዝበፅሓ ገሊፀን። ፕረዚደንት ትራምፕ ኣብ ልዕሊ ዝተወሰነ ፍርያት እታው ካናዳ ናይ 50 ሚታዊት ወሰን ቀረፅ ወሲኑ። መራሒ ሰልፊ ዕዮ ኣንዲ በርንሃም ቀዳማይ ሚኒስተር ብሪጣንያ ኮይኑ ከገልግል ስልጣን ተረኪቡ። ክቡራትን ክቡራንን ነሰዓት ዝተዳለወ ዜናታትና ኣብዚ ተዛዚሙሎም ዝተረፉ መደባትና ንሓድጎኩም ብወገነይ ርማ

0: ሮብ 55 ሰዓታትን 40 ሸዓትን ደቂቕን 20 ሸዓትን ካይታትን ንውድድር ብሉፅ መንእሰይ ናይዚ ውድድር ብምራሕ ሎሚ ነታ ብቕድምቲ ማለት ሰንበት ካብ ፈረንሳዊ ፖል ሴክሳስ ዝመንጠላ ጻዕዳ ማልያ ወይዱ ክጻወት እዩ። ኢሳም ሴክሳስ ዘለዎ ናይ ግዜ ፍልሊ 25 ካይታት ብምዃኑ ግን ሎሚ ማልዩ ንኽዕቅብ ስራሕ ከድልዮ እዩ። ጀርመናዊቱ ክለብ ሊድልትሬክ ብጋንታ ብ167 ሰዓታትን 15 ደቃይቕን 69 ካይታትን መርሒ ብምዃን ትቕል ዘላ ክትከውን፣ ኢማራታዊቱ ክለብ ዩኤኢ ኤሚሬትስ፣ ጀርመናዊቱ ክለብ ሬድቡል ቦረ ሃንግስግሮን ካልኣይን ሳልሳይን ደረጃታት ብምሓዝ ዝኽተላ ዘለዋ እያ።
1: Y el maillot blanco sigue cambiando. Ahora es Isaac del Toro el que ha vuelto al podio y a ser el mejor joven del Tour.
0: ፌደሬሽን ኣትሌቲክ ዞባ ጋሽፓርካ ዓቕሚ ተወዳደርቲ ክብ ንምባል ኣብ መንጎ ሽዱሽተ ዞባታት ውድድራት ሰሪዑ። እዚ ብሉፃት ኣትሌታት ንምፍራይ ዓቕሚ ተወዳዳርነት ክብ ንምባልን ናይ ትሕቲ 20 ዓመት ካብ ንኡስ ዞባታት ባሮንቱ ተሰነይ ጎልጅ ላዕላይ ጋሽ ኣቑደትን ሻምበቆን ዝተዋፅኡ 53 ሚታይ ደቂ ኣንስትዮ ዝርከቦም ብጠቕላላ 146 ተወዳደርቲ ኣትሌታት ውድድር ሰሪዑ። ኣብቲ ውፅኢት ኣብ ዳርባ ዓረር ደቂ ተባዕትዮ ቀዳማይ ቢንያም የማነ ካብ ተሰነይ፣ ካልኣይ ሃሩን ዮሴፍ ካብ ባሮንቱ፣ ሳልሳይ ሙስጠፋ ሮምዳን ካብ ተሰነይ። ኣብ ደቂ ኣንስትዮ ቀዳሚት ኣርሴማ ማህደረ ካብ ላዕላይ ጋሽ፣ ካልእቲ ሊድያ ተስፋ ማርያም ካብ ባሮንቱ፣ ሳልሰይቲ ምርሃዊት ዮሃንስ ካብ ጎልጅ። ኣብ ዝላ መሬት ደቂ ተባዕትዮ ቀዳማይ ኣክረም ዘካርያስ ካብ ላዕላይ ጋሽ፣ ካልኣይ ሙስጠፋ ብኺት ካብ ባሮንቱ፣ ሳልሳይ ሑሴን ሓመድ ካብ ተሰነይ። ኣብ ደቂ ኣንስትዮ ቀዳሚቲ ነጃህ ጀማል ካብ ጎልጅ፣ ካልእቲ ኣዋጢፍ ኣድም ካብ ተሰነይ፣ ሳልሴይቲ ነጅላ ኣድም ካብ ተሰነይ። ኣብ ዝላ ደቂ ተባዕትዮ ቀዳማይ ናኤብ ክፍሎም ካብ ተሰነይ፣ ካልኣይ ዑመር ዓሊ ካብ ተሰነይ፣ ሳልሳይ ሙስጠፋ በኺት ካብ ባሮንቱ። ኣብ ናይ ደቂ ኣንስትዮ ድማ ቀዳሚቲ ካልቶም ኢድሪስ ካብ ባሮንቱ፣ ካልእቲ ጁማንቲ ኣንዱ ካብ ሻምብቆ፣ ሳልሴይቲ ባና ተኽሉ ካብ ላዕላይ ጋሽ ብምዃን ዕዉታት ኮይነን። ኣብ ጉያ 100 ሜትሮ ደቂ ተባዕትዮ ቀዳማይ ናይብ ክፍሎም ካብ ተሰነይ፣ ካልኣይ ያቆብ ዓዋት ካብ ባሮንቱ፣ ሳልሳይ ሙስጠፋ ሮምዳን ካብ ተሰነይ። ኣብ ናይ ደቂ ኣንስትዮ ቀዳሚቲ ኣያት ሃብቲ ካብ ባሮንቱ፣ ካልእቲ መዲና ኢድሪስ ካብ ባሮንቱ፣ ሳልሴይቲ ናዝሬት ዓሊ ካብ ሻምብቆ። ኣብ 200 ሜትሮ ናይ ደቂ ተባዕትዮ ቀዳማይ ሻንፉቱይ ካብ ተሰነይ፣ ካልኣይ ያቆብ ዓዋት ካብ ባሮንቱ፣ ሳልሳይ ዓብዱሰላም ጣህር ካብ ባሮንቱ። ኣብ ደቂ ኣንስትዮ ቀዳሚቲ ንያት ሃብቲ ካብ ባሮንቱ፣ ካልእቲ ናዝሬት ዓሊ ካብ ሻምብቆ፣ ሳልሴይቲ ያስሚን ያቆብ ካብ ተሰነይ። ኣብ 400 ሜትሮ ደቂ ተባዕትዮ ቀዳማይ ዑመር ዓሊ ካብ ተሰነይ፣ ካልኣይ እስራኤል ፓስኳል ካብ ሻምብቆ፣ ሳልሳይ ኣክረም ዘካርያ ካብ ላዕላይ ጋሽ። ኣብ ናይ ደቂ ኣንስትዮ ቀዳሚቲ ኤደን ገብሪ ህይወት ካብ ባሮንቱ፣ ካልእቲ ፌርዶስ ማውሮ ካብ ባሮንቱ፣ ሳልሴይቲ የሩሳሌም መሓመድ ካብ ሻምብቆ። ኣብ 800 ሜትሮ ደቂ ተባዕትዮ ቀዳማይ ዑመር ዓሊ ካብ ተሰነይ፣ ካልኣይ ሉካል ኣዛር ካብ ባሮንቱ፣ ሳልሳይ እስራኤል ፓስኳል ካብ ሻምብቆ። ኣብ ናይ ደቂ ኣንስትዮ ቀዳሚቲ ኤደን ገብሪ ህይወት ካብ ባሮንቱ፣ ካልእቲ ኣርሴማ ተኽሊት ካብ ባሮንቱ፣ ሳልሴይቲ ናዝሬት ፈይሰል ካብ ላዕላይ ጋሽ። ኣብ 1500 ሜትሮ ደቂ ተባዕትዮ ቀዳማይ መሓሪ ኣየር ካብ ሻምብቆ፣ ካልኣይ በረኸት ኣማኑኤል ካብ ባሮንቱ፣ ሳልሳይ መሓሪ ገብሪት ካብ ተሰነይ። ኣብ ደቂ ኣንስትዮ ቀዳሚቲ ሄለን ሲሞን፣ ካልእቲ ቻማ፣ ሳልሴይቱን ኣርሴማ ተኽሊት ሰለስተን ካብ ንኡዞባ ባሮንቱ ብምዃን ዕወታት ኮይነን። ኣብ 3000 ሜትሮ ደቂ ተባዕትዮ መሓሪ ኣየር ካብ ሻምብቆ፣ ካልኣይ በረኸት ኣማኑኤል ካብ ባሮንቱ፣ ሳልሳይ ኣንዋር ዑስማን ካብ ተሰነይ። ኣብ ናይ ደቂ ኣንስትዮ ቀዳሚቲ ሄለን ሲሞን፣ ካልእቲ ማርሴላ ቻማ፣ ሳልሴይቲ ፍትሒ ዓሊ ሰለስተን ካብ ንዞማ ባሮንቱ ብምዃን ዕወታት ኮይነን። ኣብ ዜናታት ወፃኢ ምስ ንሰግር እንግሊዛዊቱ ክለብ ማንቸስተር ዩናይትድ ንፈረንሳዊ ማኑኮነን ኣብ ሕቑፋ ንምፅምባር ምስ ወኪላቱ ከም ዝተዘራረበት ይንገር ኣሎ። ብመሰረት መርበብ ሓበሬታ ቢቢሲ ዩናይትድ ንመስመር ምክፋላ ንምድላል ነዚ ወዲ 25 ዓመት ኣከፋፋሊ ቀዳማ ዕላማ ገርያ ኣብ ዝቕን ናብ ዕዳጋ ኣትያ ዘላ። ማኑ ምስ ኢጣልያቱ ክለብ ሮማ ዝፃወት ኮይኑ ኣብዚ እዋን ካብ ኢጣልያ ብምውፃእ ኣብ ውድዳ ፕሪምየር ሊግ ክፃወት ደልዩ ብምህላው ንክለቡ ስለ ዘፍለጠ ምውፃእ ናይዚ ተፃዋታይ ካብታ ክለብ ርጉፅ ዝኾነ ይመስል። ዩናይትድ ማኑ ኮነን ዝርብ ዘካየዱ ግን ኣብ ስምዕ ብዛዕባ ዝበፅሐ ምዕባለ ዝወፅእ ሓበሬታ የለን። ዩናይትድ ንኡራጋዊ ኣከፋፋሊኣ ማኑኤል ኡጋርተ ኣብ ዋንጫ ዓለም ብፀሮ መጉዳእቲ ንውሕ ዝበለ ግዜያት ክትከስሮ ከም እትኽእል ድሕር ምርጋፅ እያ ዒንታ ናብዚ ኣብ ዝሓለፈ ዓመተ ስፖርታዊ ውድዳት ሴሪኣ ኣብ 35 ውድዳት ንክለቡ ሮማ ብምስላፍ ዕዙዝ ኣበርክቶ ዝገበረ ተፃወታይ ተቋሚ ዘላ። ብዘይካዚ ኣብ ውድዳት ዋንጫ ዓለም 2026 ድማ ንሃገሩ ፈረንሳ ብምውካል 5 ግዜ ብምስላፍ ዝደምቐ ተፃወታይ ክለባት ኣርሰናልን ኣትለቲኮ ማድሪድን እውን ንምውናኑ ተገዳስነት ኣሕዲረን እየን። እንተኾነ ዩናይትድ ነዚ ተፃዋታይ ንምውናን ከቢድ ብድሆ ኣብ ቅድሚያ ከም ዘሎ ይእመን። እዛ ክለብ ንብራዚላዊ ኣንድሬ ሳንቶስ ብ48 ሚልዮን ፓውንድ ካብ ቸልሲ፣ ንቤልጅማዊ ዩሪ ቴሌማንስ ድማ ብ35 ሚልዮን ፓውንድ ካብ ኣስቶን ቪላ ብምዕዳግ ንመስመር ምክልኻላ ተደላድል ከም ዘላን ንመስርሕ ናይዚ ፈረንሳዊ ምስሰልጣ ድማ ኣብቲ ንምጅማር ሳምንታት ተሪፎ ዘሎ ሓድሽ ዓመተ ስፖርት 2026-27 ተወዳዳሪት ንምዃን ክሕግዛ ከም ዝኽእል ካብ ኦልትራፎርድ ዝፍኖ ዘሎ

0: እንግሊዛዊቱ ክለብ ቸልሲን ፈረንሳዊ ተኸላኻላይ እንግሊዛዊቱ ክለብ ክሪስታል ፓላስ ማክነስ ላክሮስ ንምፍራም ትሰርሕ ከም ዘላ ይንገር ኣሎ። ቸልሲ ነዚ ወዲ 25 ዓመት ተኸላኻሊ ቦሙናንያ ንመሳርዕ ምክልኻል ኣደጊማ ብምሕዳስ ተወዳዳሪ ንክትከውን ደልያ ዘላ። ንምስርሕ ናይዚ ተጻዋታይ ንምቅልጣፍ ድማ ሓለፍቲ ክልቲኡን ክለባት ዝሓለፈ ሰንበት ኣብ ከተማ ኒውዮርክ ከምዚ ተራኸቡ ተገሊጹ። ፓላስ ካብ መሸጣ ናይዚ ፈረንሳዊ 60 ሚልዮን ፓውንድ ክትረክብ ተተስፊ ኣላ። ላክሪዮስ ኣብ ጀርመናዊቲ ክለብ ወልቭስ ብ18 ሚልዮን ፓውንድ ብምስጋር ምስ ክለቡ ፓላስ ብሉፅ ናይ ፀወታ ዘመን ክሕልፍ እንከሎ ኣብ ዋንጫ ዓለም 2026 እውን ካብቶም ወሰንቲ ተፃወቲ ናይቲ ሃገር ብምዃን ክደምቁ ካብ ዝኽኣሉ እዩ። እንግሊዛዊ ተኸላኻሊ ቸልሲ ትሬቮ ቻሎባ ናብ ኢጣልያ ክለብ ኮሞ ንምስጋር ኣብ ዝርርብ እናሃለዩ ቸልሲ ነዚ ፈረንሳዊ ናብ ሜዳ ስታንፎርድ ብሪጅ ንምስጋሩ ትፅዕር ዘላ።
1: Crystal Palace loving their night at River Park tonight. What a scoreline for them here. He's disappeared because he's up against Lacroix, who's one of the best defenders in the Premier League.
0: ዝኸበርኩም ተዓዘብቲ ንሎሚ ዝተዳሉ ዕለታዊ ዜና ስፖርት ኣብዚ ፍፀም ስለምክታልኩም ኣዝየ መስግን ምስ ተረፉ መርባቶ ኤርቲቭ ሓድገኩም ብወገነይ ግን ሰላም።

ቀዳም 18 ሓምለ 2026 ኣብ ሰዓታት ናይ ንግሆ ቀፅር ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ ጋውን ብዝለበሱ ተመረቕትን ከሰኒዩ ብዝምውፅእ ኣጋይሽን ዕልቕሊቑ ይረአ ነበረ። ንውሽጢ ሓሊፍካ ናብቲ ስነ ስርዓት መመረቕታት ዝካየደሉ ኣዳራሽ ምስ እተመርሕ ድማ ሴድያታት ብዝግባእ ተሰሪዑ ተሸላሊሙን ልዕሊ ንቡር ማዕሪጉን ይረአ ነበረ። እቲ ዓለት ንተምሃሮን ሰራሕተኛታትን ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ ፍሉይነት ዘለዎ ዓለት እያ። ምክንያቱ እቶም ብክብርታት ሕብረተሰቦም ተማእዚኖም ዝተጓዕዙ ወለዶምን ሕብረተሰቦምን ድማ ትምህርትኻ ይግለጸልካ ኣብ ዝለዓለ የብፅሕኪ ኢሎም እናመረቕዎም ዘዕበይዎም እሞ ምረቓ ሕብረተሰቦም መሪሕ ኮይኑ ኣሳሊዎምስ ሓደ ምዕራፍ ናይ ኣካዳምያዊ ህወቶም ዝኣዚሞም ጋውኖም ለቢሶም ዝምረቑላ ዕለት ስለ ዝኾነት

ኣሳሰይቲ እቲ ኮሌጅ ብፍሕሽዊ ኣቀባብላ ንዕዱማት ኣጋይሽን ወለድን በቦቶኦም ምሳ ትሓዝዎም ሰዓት መመረቕቲ ኣኺሉ ተመረቕቲ ተሰሪዖም ናብቲ ዝተዳለወሎም ቦታ ክኣትውን ከለዉ ወለድን ዕዱማት ኣጋይሽን ካብ መቐመጢኦም ተንሲኦም ብጨብጨባን ዕልልታን ኣሰኒዮም ብኽብሪ ኣእተውዎም።

0: ኣብዚ ስነ ስርዓት መምረቕታ ኮሌጅ ምህንድስናን ቴክኖሎጂን ማይ ንፍሒ ኣብ ዓውድታት ሲቪላዊ ምህንድስና ምህንድስና ስነ ቐመም ስነ ፍልጠትን ምህንድስናን ኮምፒተር ኤሌክትሪካውን ኤሌክትሮኒካውን ምህንድስና ምህንድስና ዓደና ምህንድስና ስነ ባሕሪ ሜካኒካዊ ምህንድስናን ሕርሻዊ ምህንድስናን ብናይ ዲግሪ ፕሮግራም ክምረቕን ከሎም ብዓውድታት ቴክኖሎጂ ዕደና ቴክኖሎጂ መተግበሪታት ኮምፒተር ቴክኖሎጂ ናውቲ ኮምፒተርን መርበባትን ከምኡውን ቴክኖሎጂ ኤሌክትሮኒክስ ድማ ብናይ ዲፕሎማ ፕሮግራም እዩ ተማሃርኡ ከመርቕ በቂዒ ዘሎም
1: ናይ ዝኩሉ ፃዕርኻ ፍርኡ ክትርኢ ከለኻ ካብዚ ዝዓቢ የለን ወላ ንወለዲ ከዓ ካብኡ ዝዓቢ የለን ቀንዲ ንዕኦም ዝኩሉ ንዓኻ ተወፍዮም ዓብዮምካ ተገዲሶም ተኸታቲሎም እዚ ፃማ ክርኢ ከለዉ ስምዒት መግለፂ የብሉ ንዓኻ ጥራይ ዘይኮነስ ወላ ንወለድኻ ክትክሕስ ከለኻ ልዕሊ ክትገልፆ ትኽእል የለን
2: ኣነ ሓጎሰይ ወሰን ይብሉን ብሓቂ ሓጎሰይ ወሰን የብሉኒ ዕድመን ጥዕናን ይሃቦም መንግስትናን ህዝብናን ከኣኒ ድኽሕስ ክበረጡ
3: ናይ ለማዓ እንተ ሓጎሰይ ወሰን የብሉን ኣብዚ ዘብፅሓና ልዑል ኣምላኽ መጀመርያ ምስጋና ኣብፅሓዮ ብዝተረፈ ከዓ ፍረፃምኦም ዘርኣዮም ነመስግን ንኣምላኽ ክብሪ ንስዋዕትና ነዚ ክንርኢ ዝገበሩ ብጣዕሚ ደስ ኢሉና ሓጎሳይ ክገልፆ ይከኣልኩን
4: ሎማዓንቲ ነዚ ናይ ኩሉ ዓመታት ፃዕርና ነዊሕ ዓመታት 12 ዓመት ደሞር 5 ዓመት ኣብ ኮሌጅ ፃዓርናሉ ፍረፃማና ንርእየሉ ወለድና ናይ ዝኩሉ ዓመታት ድኸስኮስዎ ዝኣለይዎን ፍረፃምኦም ዝረኣዩሉ መዓልቲ እሞ እንቋ ኣብቃዓና ክብል ደሊ ማለት እዩ
5: እዚ መዓልቲ እዚ ፍልይ ዝበለ መዓልቲ እዩ ንዓይ በዛ ጓል እዩ ማለት እዩ በዛ ኣጋጣሚ ከዓኒ ራብዒቲ ዘመርቕ ዘለኹ ብጣዕሚ ደስ ዝብል እዩ ኩለን ብዲግሪየን ተመሪቐን ደቀይ ብጣዕሚ ደስ ኢሉ ንውዒል ኣለኹ ማለት እዩ ንዓ ከዓ ንሃገራ ንህዝባን ከተገልግል ከዓ ዓብ ምንት ይብኒየላ
6: ማራ ፍሉይ ስምዒት እዩ ማለት እዩ ናይ ትምህርቲ እዋናት ወዲእኻ ሓሙሽተ ዓመት ወዲእኻ ናብዚ ንክትምረቕ ኢልካ ጋውን ጌርካ ምዃም ዝኩሉ ፋሚሊ ክትምለስ ከለኻ ማራ ኣዝዩ ፍሉይ ሓጎስን ስምዒትን እዩ ዘለዎ ማለት እዩ

0: ኣብ ኮሌጅ ተምሃሮ ቀዳሚ ዓመት ትምህርቶም ምስ ተኸታተሉኦም ዓውደ ትምህርቲ ዝመርፆም እዞም ናይ ትማል ተምሃሮ ናይ ሎሚ ድማ ተመረቕቲ ከኣ ኣብቲ ዝመረፅዎ ዓውደ ትምህርቲ ብተወፋይነት ትምህርቶም ክከታተሉ ድሕሪ ምፅናሕ እንሆ ሎሚ ጋማ ዓወት ለቢሶም ይርከቦም ኮይኑ ግን ነዚ ዓወት ንምብፃሕ ዝተሓልፈ ጉዕዞ ቀሊል ኣይነበረን ዘጋጥምዎም ብድሆታት ሰጊሮም ክዕወቱ ድማ ሓያል ዓቕልን ፃዕርን ኣዋሲቦም ከም ዝተጓዓዝዎ እዮም ዝዛረቦም
1: እታ ዕላማ እያ ታቐንዲ ንኹሉ ነገር ክትብድህ ሓደ ነገር ትሪዮ ክህሉ ኣለዎ እሱ ከዓ እዚ ዕላማ ንብሎ እዩ ንዓ ክትገብር ኩሉ ተብሎሎ ኣብ መፅናዕቲ ዝሓተካ ግዜ ኣሎ ኣብ ካልእ ትውፍየሎ ኣብ ማሕበራዊ ሂወትካ ወፊኻ ንመፅናዕቲ ጥራይ ትውፍየሉ ግዜስ ኣሎ እዚ ከዓ ንሓንሳእ ግዜ ብምፅማም ንመፃኢ ዓወት ዘምፃልካ ክኸውን ኣለዎ ካብ ንሓንሳእ ንእሸይ ርኢኻ ኩሉ ነገር ተብል እዚያ ሕጂ ናተይ እታ ዕላማ እያ ኣብዚ ዘብፅሓትኒ ሸቶ ካልእ ከዓ በዚ እቲ ዕላማይ ንኸተግብሮ ኣደይ ድፊኢት ናይ ኣደይ ከዓ ብጣዕሚ ዓብዪ ምክንያቱ ወላ ሕጂ ሰብ ዓብዪ ኢሉ ኣብዚ ሕጂ እዋንሲ ንሳ መገድና ከይ ክስሕት ኣነ ከዓ ብፍላይ መገደይ ከይስሕት ዝኾነ ነገር ክትፃወር ከም ዘለኒን እዚ ዕላማይ ከይገበርኩ ናብ ካልእ ከይስሕት መገዲ ብምትሓዛ እቲ ዕላማን ናታ ድፊኢትኒ ናይ ኣደይ ማለት
2: እዩ ፃዕሪ እዩ ንኩሉ ነገር ዘብፅሓካ ከም ኩሉ ሰብ እየ ፅንዕ ነይረ ኣብ ዝተፈላለየ ቤት ትምህርቲ እናተምሃርኩ ከዓ ምስ ብሉፃት ተምሃሮ ስለዝተምሃርኩ ከዓ ልዕሊ ኩሉ ንዓይ ናብ ዘረጃ ዘብፅሓኒ ወይ ከዓ ብብሉፅ ነጥቢ ክውድእ ዝገበረኒ ምስ ብሉፃት ተምሃሮ ይምሃር ስለዝነበርኩ የ በዚ ጋጣሚ ከዓ ነቶም ናብ ዘረጃ ዝክበፅሕ ዝሓገዙኒ ወይ ከዓ ሞራል ዝኾኑ ወይ ሞቲቭ ዝኾኑ ተምሃሮ ከዓ የመስግኖም ማለት እዩ
3: እቲ መስራሕ እኳ ነዊሒ ማለት ፃዕሪ ኣሎ ንጎን ምሸትን ከይኣረፍካ ክፅዕር ኣለካ ማለት እዩ ኩሉ ጎንታት ገዲፍካ ማለት እዩ ዝኾነ ፀገማት ክህልወካ ክእል ግን ንሱ ንጎኒ ገዲፍካ ስኻ ድማ ሃላይ ክፅዕር ክተፅንዕ ኣለካ ለይትን ምሸትን ማለት እዩ ካልኣይ ድማ ሃላይ ምስቶም ምሳኻ ዘለዉ እንዳተሓባበርካ ዲስካስ እንዳገበርካ ኩሉ ክትወፅ ኣለካ ማለት እዩ ከም ናይቲ ኣቦታትና ዝብልዎ ሓደ ብዕራይ በይኑ ኣይሓርስኒ ዝበሃል ክልተ ፀሚድካ ተሓርስ ሕጂ ድማ ሃላይ በይንኻ ኮይንካ ድማ ሃላይ ክትወፀይ ትኽእልና ማለት እዩ ኩሉ ሲ ደገፍ ነርኒ ማለት እዩ ደገፍ ናይ ኣዕሩኽ ነርኒ ብፍላይ ከዓ ናይ ስድራ ቤተይ ማለት እዩ መምሃራነይ ብፍላይ ከዓ ናይ ህዝብን መንግስትን ድማ ካላይ ደገፍ ስለዝነበረኒ ኣብ ከምዚ ደረጃ በፂሕ ኣለኹ ማለት እዩ

0: እዚን ሓጐስ ስምዒት ድማ ውፅኢት ናይቲ ስጡም ስሉሳዊ ርክብ ተምሃራይ ወለድን መምህራንን ምዃኑ ትግንዘቦም። ምኽንያቱ እዚ ሎሚ ተረኺቡ እንሪኦ ዘለና ዓወት ሳላዚ ስጡም ስሉሳዊ ርክብን ህዝብን መንግስትን ኤርትራ ብዘውሓሶ ናፃናይ ትምህርቲ ዕድልን ዝተሓፍሰ ውፅኢት ስለ ዝኾነ
1: ከምቲ ንሕና ብነፃ ዝተምሃርና ወይ ድማ ናይ ህዝብን ናይ መንግስትን ከም ዝተምሃርና ንሕና ብሓፈሻስ ኩሉ ዝተገይሩ ዘሎ ብናይ መንግስትን ህዝብን እዩ ማለት እዩ። ስለዚ ንሕና ከዓ ናይ ህዝብን መንግስትን ኢና እቲ ንገብሮ ነገር ከዓ ንህዝብን መንግስትን ከገልግል እዩ። ስለዚ ብሓፈሻ ነቲ ህዝብን ነቲ መንግስትን ብኸመይ ከም ትጠቕሞ ብፍላይ ከዓ ኣብ ዝናትና ሕብረተሰብ ወይ ከዓ ኣብ ዝናትና ኣህጉርና ኣፍሪቃ ብዙሕ ፀገማት ኣለዉ ዋላ ምስቲ ቀዳማይ ዓለም ከዓ እንታይ ይበሃል ስለ ዘሎ ስለዚ ተዋድርቲ ንክንገብሮም እዩ። ንሕና ብዓቕምና ተማሂርና ኣለና ካብዝተማሂርና ማለት ግን ተወዲዩ ማለት ኣይኮነን ካብዚ ብዝቐፀለ ወይ ከዓ ዝበዝሐ ነገር ተሪፍና ኣሎ ንዕኡ መሊእና ከዓ ንሃገርናን ንህዝብናን ነቲ ዘሎ ፀገማት ንኣሹ ፀገማት ፈቲሕካ ናብ ዝለዕለ ደረጃ ነብፃሕ እዩ ማለት እዩ።
2: ፍልጠት ሃብቲ እዩ። ምክንያቱ ክትከኣ ዘይክእል ዝክውሰደካ እውን ዘይክእል እዩ። ኣብ ዝደለካዮ እዋን ባዕልኻ ከተበርክተሉ ትኽእል እዩ። ስለዚ እዚ ዘለናዮ መድረኽ ኣብዚኣ ወዲ ኣለኹ ኢልካ ትብለሉ ተቋርፀሉ ዘይኮነ ንዝለዓለ ሓንጎልካ ከተስፍሕን ትተምሃርካሉ ፍልጠትካ ኣብ ግብሪ ከተውዕሎ ስዩ ዝዓበየ ሕጂ ኣነ ብመጠን ከምኡ እየ ዝሪኦ። እዚ ስኸም መወዳእታይ ዘይኮነስ ግን እዚ ዘለኒ መጀመር እዩ እምበር ኣይወዳእኽዎን።
3: ነዚ ተምሃርናይ ፍልጠት ንምዕባለ ሃገርና ንለውጢ ሕብረተሰብና ሃገርና ንማዕብለሉ እንልውጠሉ ግዜ እዩሞኒ ኩላትና ተመረቕቲ ኣብዛ መዓልቲ እዚኣ እዚ ዝቐፅል መድረኽ ብሓላፍነት ከም ንሰርሕ ቃል እናተወላ መዓልቲ እያ።
4: ጠብዓ ፊ መርሓላ ኣثኑውያ يعني الاعتماد يكون اكثر في المدرسين وفي الكتب وكذا، اما في الكليه الاعتماد على النفس يكون اكثر، يعني اكثر شيء هو اللي تسويه انت مش اللي يديك له الاستاذ، ف يعني داير له تفتيش وبحث ومذاكره اكثر في الكليه يعني. فالمرحله يعني في الكليه يعني هو اكثر يعني داير له يعني اكثر جهد ومثابره يعني ومواصله. طبعا 5 سنوات كانت يعني مشوار من الجهد والمثابره يعني والتحمل، فخاصة السنة الأولى لأنه من الثانوية للسنة الأولى الجو يتغير والدراسة تتغير والمواضيع كلها تتغير يعني. فالسنة الأولى كانت أكثر بالنسبة لي في الكلية، ومني يعني تتعود لحياة الكلية والدراسات كلها، فمن السنة الثانية إلى السنة الخامسة يعني أسهل.
5: إذا تمهروا زي أمسي بواقع يمزي مهروا دولو أوكي بنات أخفليت إحنا يكفلنا لكن يكفلنا لهم ومهروا له مالتي መንግስትን ህዝብን ብነፃ ዝምሃሮም ክኩሕስዎ ክኽእሉ ኣለዎ። ካሕሳ እዩ ዘድልየና ንሕና ካሕሳ ብምንታይ ብግብሪ ብግብሪ ነዛ ሃገር እዚኣ ነዚ ህዝቢ እዚ እንድሕር ሓሲ ክሒሶሞ ዓወት እዩ ካብኡ ዝዓቢ ዓወት ከዓ የለን ማለት እዩ።
6: መብዛሕ መዓልቲ እዚ እኳ መራ ከቢድ ሓላፍነት እዩ ዘሰክመና። እሱ ድማ ካላይ ነቲ ንስድራና ንከባቢና ንህዝብና ን መንግስትና ድማ ካላይ ፀዒሩ ኣብዚ ደረጃ ዘብፀሓና ንዕኡ ክንኩሕሶ በቲ ተመረቕናዮ ዓውዲ ክንኩሕሶ ሓላፍነት የሰክመና ማለት እዩ።

0: ካብ ጠቕላላ ድምር ቁፅሪ ተመረቕቲ 25,000ዊት ደቂ ኣንስትዮ እኔረን። እዚ ድማ ኣብ ምህንድሳዊ ፅላት እውን ቁፅሪ ደቂ ኣንስትዮ ሃገርና ክብ እናበለ ይመፅእ ከም ዘሎ ዘረጋግፅ ኣብነት እዮም። ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ ኣብ መዳይ ምምዕባል መምህራኑ ዝገብሮ ዘሎ ገስጋስ እውን ዝነኣድ እዮም። ካብ ግዜ ናብ ግዜ መምህራኑ ናብ ብደረጃ ማስተርስን ዶክትሬትን እናዕበየ ድማ ካብ ናይ ወፃኢ ሃገር መምህራን ፅግዕተኛነት ንምንጋፍ ይፅዕር ኣሎም። ሓያሎም መምህራን ድማ ናይ ማስተርስን ዶክትሬትን ትምህርቶም ንክከታተሉ ናብ ወፃኢ ሃገር ልኢኹ ይርከብ ኣሎም። እዚ ድማ ኣብ ቀረባ መጻኢ እዚ ኮሌጅ ሙሉእ ብምሉእ ብናይ ውሽጢ ሃገር ብቑዓት መምህራን ብቑዓት መሃንድሳት ከፍሪ ከኽእሎም ምዃኑ ዘጠራጥር ኣይኮነን።
1: ነቲ ዝደለኹሞ ክትበፅሕዎ ከም ትኽእል ክትኣምን ኣለካ። ቀዳማይ ነገር ሓንጎልካ ዝእመንካዮ ኢኻ ትገብሮ፣ ድሕሪኡ መፅናዕቲ ከዓ ትሕውሰሉ። ኣሚንካ ጥራይ ዘይኮነ ተብል ኩሉ ነገራት መመደቡ ተትሕዞ ንድሕር ዳ ውጥን ኣውፂኢኻ ናይ መፅናዕትኻ ናይ ፀወታኻ ናይ ምስ ሰብ ማሕበራዊ ሂወትካ ትገብረሉ ዘይትበፅሖ የለን። ሕጂ ንዕኦም ከዓ ኣብታ ዘላትኩም ሕጂ ናይ ትምህርቲ እዋን ተማሂርኩም ኣብ ዝለዓለ ክትበፅሑ ዕላማኹም ከተተግብሩ ድሕሪኡ ኣለኩም ግዜ። ስለዚ ኣብዚኣ ኣብ መፅናዕቶምን ብብዝሒ ከዓ ኣብዚ ሕጂ ኣብ መፅሓፋ ምንባብን ሓንጎሎም ከስፍሑ እየ ኣነ ዘብሎም። ብንእሽተይ ከለኹስ ብዘንብቦ ዝነበርኩ መፅሕፍቲ እዩ ሓንጎለይ ክሰፍሕ ክኢሉን ዕላማታተይ ከነፅርን ከግፍሕን ክኢለን። ስለዚ እዛ ቐንዲ ዝብላ ቋንቋ ከማዕብሉን መፅሓፍ ከንብቡን ኩሉ ነገራትካ ኣብ ገግዝ ኢኹ ክገብርዎ እዚ ክላቦ ዝደሊ
2: ከምኡውን ነዚ ኩሉ ኣብዚ ደረጃ ዝበፂሕና ከምዚ ዘለናዮ ንክንነብር ዝገበሩና ሰማእታትና ብደገኣ ኣብ ሓለዋ ዝሕልዋ ብውሽጣ ድማኒ እና ህንፃ ፍርያት ደቂ ሳዋ ኣለና ሞኒ ቅሰኑ ክብሎም ደሊ
3: ንደቂ ኣንስትዮ ተምሃሮ ብሕጂ ድማ ብፍላይ ካብ ናይ ኢንጂነሪንግ ድላይ ዘለዎን ማለት እዩ ካኣትኦ ክፈርሖ ከምዘይብሉ ወይ ድማ ናይ ኣወዳሲ ተባሂሉ እንድዩ ብጣዕሚ ብዋልድ ዘይምረፅ ነይሩ። ሕጂ ግን ብዝያዳ ንሕና ኣለና ኤግዛምፕል ንዓና እንዳረኣያ ከዓኒ ክሳብ መወዳእታ ክቕፅሎኦን ካኣትኦን ክመርፅኦን ኣለዎን ማለት እዩ።
4: ንኩሎም ተመረቕቲ ኸ በዚ ዕለት እዚ ህዝቡኹምን መንግስትኹምን ዘሰከመኩም ሓላፍነት ብተወፋይነት ክተገልግሉ ምሕፀን
5: ነቶም ብመንኣሹ መንእሰያትን ነዞም ሕጂ ዝምህሮም ዘለኹ ተምሃሮ ቴክኒካል ድምህሮም ዘለኹን ንኩላቶም ዓወት ክሳይ ንክገብረሎም ጥረየ ኣርኣያ ንክኾኖም ንዓይ ርኦም ሲ ከማይ ንክኾኑ ጥረየ ዝላቦ ማለት እዩ።

0: ኮሌጅ ምህንድስናን ቴክኖሎጂን ማይነፍሒ ምዞም ናይ ሎም ዓመት ተመረቕቲ ደሚርካ ክሳብ ሎሚ ኣብ ቁጠባዊ ልምዓት ኤርትራ ዓበ ኣበርክቶ ዝገብሩ ብድምር 7968 ብምህንድስናን ቴክኖሎጂን ፍልጠት ዝዓጠቑ ዜጋታት ከፍሪ ዝበቕዐ ኮሌጅ እዮም። ኣብ መወዳእታ ድማ ክቡር ሚኒስተር ህንፃ ኣቶ ኣብርሃ ኣስፋሃ ቃልምሳ ስምዐ እቲ ስነ ስርዓት መመረቕታ ብሃገራዊ መዝሙር ተፈጺሞም
1: ድለት ህዝብን መንግስትን ኣብዚ ዓለምና ካብ ደቐ ናብ ደቐ ብቴክኖሎጂን ምህንድስናን ውፅኢቱ ዝኾነ ኣርቲፊሻላዊ ምልሒ ብዘደንቕ ፍጥነት ተሕንበበሉ ዘለኹሞ መሰረቱ እዚ ተሓንኪኩምሞ ዘለኹም ዕጥቂ ስለ ዝኾነ ንምዕሪነትን ተወዳደርነትን እዚ ሃገር ምስ ካልኦት ሃገራትን ኣሕዛብን ዝድረእ ሓደ ስጉምቲ እዩ እሞ ዝያዳ ፃዕርን ኣተክሮን ሂብኩም ናብ ዝለዓለ ደረጃ ንምብፃሕ ከም ልማድኩም ንኽትምርሽ እዩ። ነዚ ንምትግባር ድማ እጅገኹም ሰብሲብኩም ከም እትብገሱ ወላ ቅንጣብ ጥርጥር የልዎን። እዚ ትምረቕሉ ዘለኹም እዋን ኣብቲ እዛ ሃገር ንኹሉ መሰናኽላት ሰጊራ ናብ ርሁብ ህሞት ተመማዕድወሉ ሙሉእ ዓቕሚ ሃገር ድማ ናብ ዳግመ ህንፀትን ምዕባልን ዝቐንዓሉ ዘሎ እዋን ትምረቑ ስለ ዘለኹም ዕድለኛታት እዮም። ነዚ ዕድል እዚ ከም ኩሉ ዝሓለፈ ታሪክ ዜጋ እዛ ሃገር ድማ ብፃዕርን ተባላህነትን ትፅቢታት ህዝብኹምን መንግስትኹም ክውን ከምኡ ትገብሩ ኣይንጠራጠር። ዮሃና ንዓኹምን ነቶም ኩሉ መዳዊ ኣበርክቶ ዝገበሩ ወገናት ከም ኣብዚ ላዕሊ ዝተዘሎ ብስራሕን ብዝለዓለ ትምህርታዊ ኣገልግሎትን ከም እትድግስዎም ድማ በዓል ዓብዪ እሙንቲ እየ ደቂ እዚ ክቡር ህዝቢ ስለ ዝኾንኩም። እንደገና እንኳ ሓጎሰኩም ጥሉል ክራማት ይግበረልና ይቐኒለይ ዓወት ንዓፋሽ

0: ትምባል ስለ ዝመረጸ
1: ኢትዮጵያ የባህር በር ስታገኝ ኤርትራ ኤርትራ የሆነችበት ምክንያት ይፈርሳል።
0: ኢትዮጵያ አፍ ደገ ባህር ምስ ረኸበት ኤርትራ ኤርትራ ዝኾነትሉ ምክንያት ከብቅዕ እዩ።
2: እዛ በጣም ትልቃገች
0: ኤርትራ ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንኽቕፅልን ክሓፅርን ፅልዋ ኤርትራ ነይርዎ። ሰነዳዊት ፊልም ኣብ ኤርቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነልቦናን ካብ ቃላቶም ክንከታተል ኢና።
3: ቀይ ባህር ማለት
0: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
4: የባህራችን ጉዳይ ተዘግቶብን ንኖራለን እንዴ?
0: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቂ ለና ዓለም ለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
5: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል።
6: አሰብ የኢትዮጵያ ነች ያነው አሰብ የኢትዮጵያ ስለሆነች ነው።
0: አሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
7: ስለዚ ከዚ ቀደም የሰራርነው ስህተት ናብሩ
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ።
8: ኣጉል ህልሚ ነው እየ ኣጉል ህልሚ ነው
0: ትምባል ስለ ዝመረፀ መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜያት ተቆፂሩ ኣሎ።
9: ውጊያውን ኣስመራ፣ ምፅዋ፣ ከረን፣ ዓሰብ ንወስድነት
10: በፍፁም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፈታት አለበት።
11: በአንድም በሌላ መንገድም ተሸንፈናል።
0: ተሳዒርና፣
12: ተጨፈጨፍ፣
0: ተዳሂኽና
13: ዓሰመቲና ተነባሮ ዝነበረን ዕላማ የኾነ ማእኸላት እዩ ለዊስና
14: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
0: ኣይሽ እንኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ይተበፅሐን
15: 67 ተዋገር የትን ያለን
0: 6 ዓመታት ተዋጊእና ሕጅበ የለና ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ ረቡዕ 9:25 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደባት ዩቲቭ ብሓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ፍላይ መደብ ለሰ ስፖርት ሎሚ ቀዳም እውን ዝተፈላለዩ ስፖርታዊ ትሕዝቶታት ዘለዎም ንኡስ መደባት ሒዛ ናባኹም ብሰዓት ኣቐሪባ ኣላ ንምክታልኩም ብክብሪ ንዕድም ፍለማ ግን መደብና ብደርፊ ክንፍልም

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደብ ለስተ ስፖርት። ኣብ ናይ ሎሚ ሰሙን መደብና ነቲ ኣብ ከተማ ኣስመራ ንፈለማ እዋን ዝካየድ ዘሎ ውድድር ባይታ ቴንስ ኣስመራ ኦፕን ዝድስስ ትሕሶ ሒዝና ኢና ቐሪብና ዘለና። እዚ ውድድር ብፌደሬሽን ባይታ ቴንስ ዞባ ማእከል ተወዲቡ ዝካየድ ዘሎ ኮይኑ ካብቲ ካልእ ብሃገራዊ ፌደሬሽን ባይታ ቴንስ ኤርትራ ኮነ ዞባ ወድዳ ዝስራዕ ፆታ ዝፈልዮ እንተሎ እዚ ውድድር ካብ ክሊ ዕድሚ 15 ክሳብ 6 ዓመት ንዘለዉ ተፃውቲ ከራኽብ ዝኽእልን ዕወታት ናይ ዝውድድር ከ ነጥቢ ዝተሓዘሎም ብምዃኑ መሳጢ እዩ። እዚ ውድድር ብዕለት 3 ሓምለ ብክልቲ ፆታ ዝፈለሙ ኮይኑ ፅቡቕ ዝኾነ ተሳታፍነትን ተወዳዳርነትን እናተራየሉ ዝካየድ ዘሎ እዩ። ካብቲ ቀንዲ ብልጫ ናይዚ ፆታ ኸ ኣብ መንጎ ተፃውቲ ክልተ ክለባት ማለት ክለብ ማሕበር ቴኒስ ኣስመራ ማለት ቤት ገርግሺ ከምኡ ድማ ክለብ ደንበ ሰንበልን ዝተወከሉ ብድምር 48 ስፖርታውያን ዝወዳደሩ ዘለዉ ክኾኑ ካብዚ እተን 16 ደቂ ኣንስትዮን። ዕላማ ናይ ዝውድድር በዚ ሓድሽቲ ኣታትዩ ዘሎ ፆታ ኣቢልካ ብሉፃት ተፃወቲ ብክልቲ ፆታ ንምልላይ ምዃኑ እዩ ምክትል ፕረዚደንት ፌደሬሽን ባይታ ቴንስ ዞባ ማእከል መምህር ግዴዮን ሃይለ ዝገልጽ።
1: ውድድር ኣዝመራ ኦፐን ከም ዝፍለጥ ንመጀመርታ ግዜ ተካይድላ ብፌደሬሽን ባይታ ቴንስ ዞባ ማእከል እያ። እዛ ውድድር ኣብ ናይ ደቂ ኣንስትዮን ናይ ደቂ ተባዕትዮን ናይ ንፅል ውድድር ትካየድ ኮይና እቲ ፍሉይነታ ድማ ኩሉ ውድድራት ኣብ ሓንቲ ካታጎሪ ዝካየድ ምዃኑ እዩ። ስለዚ ካብ ደቂ 15 ዓመት ዘለዉ ህፃናት ስጋብ ደቂ 60 ዝኾኑ ገዳይም ተፃወትና ኣብ ሓንቲ ካታጎሪ ኣትዮም ውድድራቶም ደካይድዎ ውድድር እዩ። እቲ ዕላማ ናይ ዝውድድር መሰረቱ ድማ እንታይ እዩ? ከም ዝፍለጥ ባይታ ቴኒስ ኣብ ዝተፈላለየ ካታጎሪ ዝካየድ ውድድራት እዩ ነይሩ። ሕጂ ግን እቲ ብሉፅ ተፃዋታይ ናይ ዞባ ማእከል ወይ ከዓ ብልፅ ተፃዋቲ ናይ ዞባ ማእከል ንምልላይ ተገብረ ዕላማ እዩ ነይሩ። ስለዚ ኩሎም ኣብ ሓደ ካታጎሪ ኣትዮም ካብኦም ናቶም ውድድራት ብምክያድ ድማ እቶም ብሉፃት ቀዳማይ ካልኣይ ሳልሳይ ዕውታት ድማ ሽልማት ክወስዮም። እዛ ውድድር እዚኣ ተረከብናዮም ተፃወቲ ካብ ክለባት ድማ 46 ኣወዳት ተባዕትዮ ተወዳደርቲ ክህልዉ ከለዉ ደቂ ኣንስትዮ ድማ 23 ተወዳደርቲ ነረን። ሕጂ ብዝሒ ናይ ተወዳደርቲ ካብ ተፀበናዮን ላዕሊ ስለ ዝነበረ ቅድም ናይ መጻሪ ወይ መዋፅ ፅዋታታት ብፕሌይ ኦፍ ዝፍለጥ ውድድራት ብምክያድ ኣብ ክልተ መዓልቲ ውድድራቶም ሰሪዖም እቶም ዝለዓለ ራንክ ወይ ነጥቢ ራንክ ዝነበሮም ብቐጥታ ናብ ውድድር ኣዝመራ ኦፕን ክኣትዉ ከለዉ እቶም ዝተሓተ ራንክ ድማ ናይ መጻሪ ውድድራት ብምክያድ ቀፂሎም ስዒቦሞ። ስለዚ 32 ተወዳደርቲ ናይ ደቂ ተባዕትዮን 16 ድማ ተወዳደርቲ ናይ ደቂ ኣንስትዮን ናይ ምድብ ዙር ወይ ዚ ራውንድ ሮብን ንብሎ ኣካይዶም ኣብ ደቂ ተባዕትዮ ኣብ 8 ምድባት ተፈላለዮም ነይሮም። ደቂ ኣንስትዮ ድማ ኣብ 4 ምድባት ተፈልየን ቀዳማይን ካልኣይ ናይ ነፍሲ ወከፍ ምድብ ድሕሪ ናይ ራውንድ ሮብን ወይ ዚ ምድብ ዙር ብክያድ ብቐጥታ ናብ ኣውዲእ ካብ ብምሕላፍ ካብ ናይ ዙር 16 ውድድራት ስጋብ ናይ ፍፃሚ ውድድራት ብምፅሓ ድማ ውድድራቶም የካይድሉ ማለት እዩ።
0: እዚ ውድድር ካብቲ ካልእ ዓይነታት ፆታት ዝፈልዮ ተሎ መዓልታዊ ዝካየድ ብምዃኑ እዩ። ኣብዚ ናይ መዓልታዊ ፆታታት ዝተዓወቱ ተፃወቱ ድማ ብቐጥታ ናብ ዝቕፅል ግጥማት እናሰገሩ ኣንጻር ዝተፈላለዩ ክሊ ዕድመ ይጋጠሙ። እዚ ነቲ ዝካየድ ፆታታት ተወሳኺ መቕረ ዝህብን እናሸዕ ድማ ኣብ ብቕዓት ንኽትህሉ ዝድርኽን ብምዃኑ ካብቲ ብልጩ እዩ።
1: ስለዚ ኣዝመራ ኦፕን ክትዳሎ ከላ ካብቲ ፍሉይነት ትገብራ ነቶም ብሉፅታት ኢና ድሓሱም ተፃወቲ ንምውፃእ እዩ ነይሩ ትዕላማ። ስለዚ ምናልባትም ተፃወቲ ከይውሕድና ውድድራት ተፃወቲ ተወዳደርቲ ከይውሕድና ድብል ስክፍታ ነርና፣ ግን ካብ ተፀበናዮ ንላዕሊ ተወዳደርቲ ኣዝዮም በዚሖም መፅኦም ና ወላቲ ውድድራት ኣብ መንጎዞም ተፃወቲ ዘለውን ኣዝዩ ውዕውዕ ብመንፈስ ዝካየድ ዘሎ ኮይኑ ተወዳደርነት ዝረኣየ ዘሎ ውድድር እዩ። ካብቲ ካልእ ፍልይ ደብለ እዛ ውድድር ድማ ኣብ ከምዚ ነጥ ክንዛርብ ከና ማለት እዩ ኣብ 10 መዓልቲ ምስተን 2 ናይ መፃረይ መዓልትታት ኣብ ውሽጢ 2 ሰሙን ትካየድ ውድድር እያ። ካልእ ከነካይዶ ፅንሓ ውድድራት ናይ ዞባ ማእከል ኣብ ናይ ቀዳመ ሰንበት መዓልትታት ይርካየ ነይሩ። እዚ ግን ብቐጥታ ምክያዱ ናቱ ፅባቐን ናቱ ካ

0: ጎናዊ ሳዕቤት እውን ኣለዎ። እቲ ፅባቐኡ እንታይ እዩ? ዳርጋ እቲ ውድድር ኣብ ካብ መዓልትና መዓልትና ሰገረ ስለ ዝኸይድ እቲ መንፈስ እቲ ናይ ተወዳዳርነት ዳርጋ ኣብ እዩ ድሰላሰል። ስለዚ ሓንቲ ፀወታ ካይካ ንመዓልቲ ፅባሒቱ ተፃወታ ይመፅእ ወዳደር። ስለዚ እቲ ስምዒትን እቲ ብቕዓትን ከም ዘለዎ ይቅፅል። ቁሩብ ግን መዓልታዊ ውድድራት ምክያድታይ ከዓ ንፌደሬሽን ደረጃ ክንዛርብ ከለና ማለት እዩ እቲ ቀረብ ኣብ ምቕራብ ኦፍኮርስ ናይ ሜዳ ናይ ገለ ክንክን ሜዳ እውን ፀገማት ስለ ዝመፅእ እዚ ውንናቱ ብድሆታት ኣካይድዎ እዩ። ግን ከም ቀዳሚት ውድድር ብምኳና ንዓመታት እናቐፅለ ትኸይድ ውድድር ብምኳና ትብልጫ ናርኣናዮ ንኸይድ ኣለና ማለት እዩ። ስለዚ ኣዝማራ ኦፕን ካብ ኩሉ ውድድራት ዘካይድናዮ እውን ፍልይ ንክትብል ዝበዝሐ ሽልማት ንዕውታት ትወሃበላ ኮይኑ ወላ ተገንዘባዊ ሽልማት እውን ብሉፅ ናይ ዞባ ማእከል ዝብላ ተሓሳስባ ብምርኳስ ዝተበገሰ ዝሓሸ ሽልማት ተገይርላ ዘሎ እዛ ውድድር እዚኣ እያ። ልክዕ ዩ ኣብዛ ዓመት እዚኣ ተሓድባይ ሓገዝ ንዞባዊ ፌደሬሽን ኮይና ዘላ ምትእታው ናይ ራንክ እዩ ኣብ ውድድር ናፅነት ናይ ንፅልን ናይ ድርብን ኣብ ተካይደ ንናቶም ተፃዋትን ንናቶም ራንክ ሒዞም መፅኦም ብኡ መሰረት ድማ መእተው ነጥቢ ነዛ ናይ ኣዝማራ ኦፕን ኮይና ኣላ። ኣብዚኣ እውን ዝበዝሐ ነጥቢ ካብ ኩሎም ውድድራት ናይዚ ዓመት እዚኣ ዝዋሃባ ነጥቢ ናይ ራንክ እዚኣ እያ። ቀዳማይ ናይ ዝወፀ ናብ ናይ ደቂ ተባዕትዮ ብዙሕ ስለ ዝነበሮም 50 ነጥቢ ክወስድ ከሎ ናይ ደቂ ኣንስትዮ ድማ ዋሕደ ተፃወት ስለ ዝነበረ ብምፅር ናይ ደቂ ተባዕትዮ 40 ነጥቢ ክትወስድ እያ። ስለዚ ኣብ ድበፅሖ ደረጃ ነጥቢ ናይ ፖዚሽን ነጥቢ ክወሃቦም ከሎ ንነፍሲ ወከፍ ፀወታ ዝሰዓርዎ ድማ ከከም ዝሰዓርዎ ነጥቢ ጌም ብምርካስ ማለት እዩ ነጥቢ እውን ክወሃቦም እዩ። ስለዚ እቲ ነጥቢ ድወሃብ ብዓወታትን ብድበፅሕዎ ደረጃ ኣብቲ ውድድር እናተዋህበ ድኸይድ ስለዝተደሚሩ እዚ ድማ ነጥቢ እናተዋህቦምን ኣብ ዝቕፅል ውድድራት እናተደመረ ኸይድ ድማ ኣብ መወዳእታ ዝዓመት እዚኣ ድማ ኣብ ነፍሲ ወከፍ ካታጎሪ ዝበዝሐ ነጥቢ ደምፀ ጎብለል ኣብታ ካታጎሪ ናይ 226 ክበሃል እዩ ማለት እዩ።
1: መምህር ሜላት ሃብተ ኣብ ዓውዲ ባይታ ቴንስ ን10 ዓመታት ዝነጠፈት እያ። ኣብ ናይ ሎም ዓመት ኣስመራ ኦፕን ድማ ትወዳደር ዘላ ኣትለት እያ። እቲ ዝካየድ ዘሎ ውድድር ኣብ መንጎ ዝተፈላለዩ ክሊ ዕድመ ብምዃኑ ተመክሮ ንምቕሳም ሓጋዚ ኮይኑ ከም ዝረኸበቶ ገሊጻ፣ ጥቕሚ ቴንስ ምፅዋት ኣብ ርእሰ ምትእምማን ስፖርታዊ ዓብዪ ተራ ከም ዘለዎ እውን ኣረዲኣ።
2: መጀመርያ ቴንስ ብጣዕሚ ጥቕሚ ኣለዎ ኣብ ኩሉ ማለት እዩ ኣብ ኣካላዊ ጥቕሚ ኣለዎ ምስ ሕብረተሰብ ዘለዎ ዝምድና ከዓ ብጣዕሚ ዓብዪ እዩ ማለት እዩ። ምስ ኩሉ ሰብ ዘለካ ቅርበት ከይተሰከፍካ ንክትከይድ ኣብ ከምኡ ይሕግዘካ ማለት እዩ። ኣብ ናይ ትምህርቲ ወላ ሓደ ፀገም ዘለዎ ሳይኮነን ምክንያቱ ኣብታ ትርፊ ግዜካ ትፃወቶ ፀወታ እዩ። ምክንያቱስ ካብ ሶኒ ክሳብ ዓርቢ ትምህርትካ ተካይድ ኣብተን ቀዳሚ ሰንበት ዘለዋ ናይ ዕረፍቲ ግዜ ከዓኒ እንዳኸድካ ትፃወት ማለት እዩ። ሕጂስ ካብ መዘናግዒ ዳ እምበር ኣብ ትምህርትካ ዘምፅኦ ወላ ሓደ ፀገምሲ የለን።
1: ወይዘሮ በየነሽ ካሕሳይ ጓል 58 ዓመት ተፃዋቲት ባይታ ቴንስ ክለብ ቤት ግርግሽ እያ። እዛ ኣደ ኣብዚ ውድድር ምስተን ካብ ኣብ ዕድመ ዝንእሳ ደቃ ትፃወት ዘላ ኮይና ብሓፈሻ ግን ኣብ ናይ ቴንስ ዓለም ን20 ዓመታት ብምፅዋት ጥዕና ክትሕሉ ዝኽኣለት ኣብነታዊት ስፖርተኛ እያ። ናይ ሎም ዓመት ውድድር ኣስመራ ኦፕን ብምትእትታዉ ተመኩራ ከተካፍል ንሳ እውን ክትቀስምን ሓጋዚ ኮይኑ ከም ዝረኸበቶ እያ እትምስክር። እዚ ዓይነት ስፖርት ዕድመን ፆታን ዘይፈል ብምዃኑ ድማ ኣዴታት ካብ ግዜን ብምምቃል ጥዕነ ንክሕልዋ ማዕዳኣ ኣመሓላልፋ ኣላ።
3: ኣነ ልክዕ ከምተን ንኣሽቱ ትሕቲ ዕድመ ዘለዋ ከምኣተን ይጎይ ዘለን ኣብ ጥዕናይ ድማ ኣዝዩ ፅቡቕ ዝኾነ ክሳ እዩ ዘለኒ ሓሚመ ኢለ እውን ሆስፒታል ዝኽብልሉ ኣብነት የብለይ ኣካለይ ድልድል እዩ ይጎይ ዘለን ያ ብጣዕሚ ፅቡቕ እዩ። ምክንያቱ ምስተን ትሕተይ ዘለዋ ዕድመ ምስኣተን እየ ዝወዳደር ዘለኹ ክስዕራን ድን ክስዕረን ሕጂ ዝረአ ቴንስ በቃ ከምቲ መግቢ እየ ዝብሎ ኣነ መግቢ እዚ ዝተፈላለዩ ዓይነት መግቢ ትመርፅ ኢኻ ምሽ ኣብ ስፖርት ድማ ንዓኻ ዝኸውን መሪፅካ ኣብቲ ንዓኻ ዝኸውን ኣቲኻ ጥዕናኻ ልክዕ ከምቲ መግቢ ትወዞ ከምኡ ክምዃኑ እየ ዛመን ኩለን ድማ መፅአን ክሳተፋ ግዜ እውን ወላ ሓደ ግዜ ዝወስድ እውን ኣይኮነን ከምቲ ሰዓታት ናበያኻ ትኸደሉ ናብ መብፃሕ ድዩ ናብቲ ትወስደሉ ንሳ ድማ ከምኣ ፈሊኻ ንድሕራ ጌርካላ ካብ ሰዓት ክልተ ሰዓት ኣይተወስድን ሓደ ሰዓት ክልተ ሰዓት ተፃዊትካ ንገዛኻት ተሓፂብካ ሓንኮልካ ነፃ ኮይኑ ነፂህካ ኣብ ልበኻ ወላ ሓደ ሕረኽራኽ ዘይበሉ ክትፃወት ክትዕልል ነፃ ኮይንካ ስለ ዝኾነ ሲ ኣነ ናብ ስፖርት ንዕና እየ ዝብለን።

0: መንእሰይ ሮዳ ኢንድሪያስ ኣብ ክለብ ባይታ ቴንስ ደንበ ሰንበል ንነዊሕ ዓመታት ዝሰልጠነትን ዝተፃወተትን ኮይና ኣብ ዝተፈላለዩ ዞባውን ሃገራውን ውድድራት ብምፅዋት ብዙሕ ዓወታት ክትጎናፀፍኪ ኢልያ ብዘካ ዝዛ ተፃዋቲት ንሃገርና ኤርትራ ብምውካል እውን ኣብ ዞባዊ ውድድራት ባይታ ቴንስ ምብራቕን ማእከላይን ኣፍሪቃ ብምፅዋት ብሉፅ ደረጃ ክትሕዝ ዝኽኣለ ትስፉቲ ስፖርታዊት እያ ውድድር ኣስመራ ኦፕን ብምስርዑ ንዓ ካብኣ ምስ ዝዓብያ ተፃወት ንክትፋለጥን ተመክሮ ንክትቀስምን ዕድል ዝፈጠረላ ኮይኑ ረኺባቶ ካብኣ ንዝንእሳ እውን ብተመሳሳሊ ብቐረባ ንክተካፍልን ከም ዝሓገዛ ኣረድያ ኤርትራ ኣብ ውድድር ባይታ ቴንስ ምስ ጎርባ ብቲ ሃገራት ዘለዋ ተመክሮን ደረጃን ብምንፃር ፅቡቕ ስለ ዝኾነ ሃገራዊ ፌደሬሽን ባይታ ቴንስ ኤርትራ ኣብ መጻኢ ኣብ ኣህጉራዊ ውድድራት ዝሳተፍሉ ኩነታት ከጣጥሕ ተላብያ
1: ኣስመራ ኦፕን ፍልይ ዝበለ ካብ ትኻል ዓይነት ፀወታታት እዩ ምክንያቱ ፍልይ ደብሎ ድማ እቶም ኣብ ንኣሹ ደሉ ዕድመሲ ምስቶም ዓበይቲ ንራኸብ ምዃና እዩ ይሕይልና ዓይነት ፀወታ እዩ ከዓ ሓያላት ካባይ ድዓብያ ኣብዚ ምሕያል ደለይካ ካብ ዓበይቲ ገይልካ ከዓ ሲ ከምዚ ንነፍስኻ ደይምትሕሓት ከዓ የድል እዩ ዚ ቴኒስ ከም ትኻል ዓይነት ስፖርታት ንጥዕናኻ ወላ ኣካላዊ ፊትነስ ድማ ፊት ገብረካ እዩ ካልኣይ ድማ ምስ ትምህርቲ ወል ሓንቲ ንትምህርቲ ሲ ዘተሓሕት ወይ ንድሕሪ ዝጎትት ነገር ኣይኮነን ከማን መሊሱ እዩ ክስተይ ዝገብር ከምዚ የነቃቅሐካ እዩ ነቶም መዘናይ ድማ ከምቲ ካልእ ዓይነት ጌርካ ክትወስዶ ስፖርት ሲ ካልኣይ ድሕሪ ትምህርቲ ድመፅእ ኮይኑስ ከምቲ ካልኦት ዓይነት ስፖርት ጌርና ክንወስዶስ የነቃ ከምቲ ትሬን ድወሃበና ውድር ድወሃበና ሲ እቲ ናይ ዕድላት እውን ከምኡ ክወሃበና ማለት ከምዚ ናይ ደገ ዕድላት ዝወሃበና ሲ እቲ ተስፋ እውን ንሕና እውንስ ኣይምነቆርፅን

0: መንእሰይ ኖህ በረኸት ኣብዚ ዓውዲ ስፖርት ንሓሙሽተ ዓመታት ዝነጠፈ ተጻወታ እዩ። ናይ ሎሚ ዓመት ኣስመራ ኦፕን ድማ ነቲ ኣብ ዝሓለፈ ዓመታት ዝቐሰሞ ፍልጠትን ዝደለቦ ተመክሮን ብምዝማድ ዝወዳድር ዘሎ ኮይኑ እዚ ውድድር ካብ ዝሓለፈ ዝተሳትፎም ውድዳት ዝያዳ ተመክሮ ንክረክብ ከም ዝሓገዞ ዩ ብቃላት ገሊጹ ኖ
1: ለውጥ ኮ ትርእየለኢኻ ካብ ግዜ ናብ ግዜ ትዕቤት ትምዕባለ ትርእየለኢኻ ከምዚ ኣብ ዘለኻ ሳይኮንካን በቲ ድሌትካ በቲ ዝፃዓርካሉ መጠንሲ ዕቤት ትርእየለኢኻ እቲ ምስ ዓበይቲ ምፅዋት ምስ መንእስያት ምፅዋት ንዓኻ ውን ሓጋዚ እዩ ምስ ኩሎም ክትጋጠም ከለኻ ዝተመክሮ ትወስድ ዘድልየካ ሓደሓደ ነገራት እውን ዝጠቕመካ ዝተወስድ ኢኻ ሕጂ ሓጋዚ እዩ ዝብሎ እዚ ኣስመራ ኦፕን ብኩሉ ዕድመ ብምዃኑ ከምዚ ምስቲ መጋጥምትኻስ ውድድር ፈጥረልካ ሎም ተሲዕርኒ ፅባሕ ከዓ ንክስዕር እዩ ትብል ሽዑ ከምዚ ኣፀቢቕካ ንክፅዕርሲ ይሕግዘካ እዩ ውድድራት ምብዝሑ ከምዚ ብሎ ኣነ

0: ዳን ሳሙኤል ሎም ዓመት እዩ ናብ ክለብ ደንበስ ሰንበል ብምፅምባር ኣብ ፀወታ ባይታ ቴኒስ ክነጥፍ ጀሚሩ። እዚ ኮተቴ ኣብ ቦኽሪ ስታፍኡ ግን ኣብዚ ውድድር ካብቶም ዘገርም ብቕዓት ዘንፀባርቑ ዘለዉ ስፖርታውያን ብምዃን ኣርእስቲ ሰሪሑ ኣሎ። ንሓፈሻዊ ትዕዝብቱ ብዛዕባ ዝውድድር ዝሃበና ርእቶ ድማ ናባኹም ንቕርቦ።
1: ኣብዚ ኣስመራ ኦፐን ዕድመ ዘይፈል ፀወታ ብምዃኑ ተመክሮ ካብቶም ካባኻ ዝዓብን ካባኻ ዝንእሱን ተመክሮ ትቐስም ትኽእል ኢኻ። ፀወታ በዳሂ
0: ከዓእንታይ በዳሂ ዝገብሮ
1: ብዙሓት ዘይፈል ክእለት ዘይፈሊ ብዙሓት ዓበይቲ ተፃወት እውን ዘለዎ ስለዝኾነ ቴኒስ ኣብ ትምህርትካ ዋላ ሓንቲ ፅሉዋ የብሉን ግዜ ሰሪዕካ ተፃይት ድማ ዋላ ሓንቲ ኣብ ትምህርትካስ ክብዳሃካ ይኽእልኒ።

0: ሩቢክስ ኪዩብ 6 ገጻት ዘለዋ ኮይና ነፍሲ ወከፍ ገጽ ድማ ናታ ሕብሪ ኣለዋ። ሓንቲ ገጽ 9 ምቕልቃል ሕብርታት ትውንን፣ ስለዝኾነ ድማ ነዛ መጻወቲት ክትሰርሕ ኣዝኻ ምስተውዓልን ትኩርን ክትከውን ኣለካ። እዛ ዝበዝሑ በላሕቲ ሰባት ጥራይ ዝፃወትዋ መዘናግዒት ንኽትሰርሓ ኣዝያ ኣገዳሲት እያ። ኣብ ገለገለ ሃገራት ንሩቢክስ ኪዩብ ከም መዐቀ ንብልሒ ኣእምሮ ይጥቀሙላ እዮም። ሩቢክስ ኪዩብ ብቀራፃይን ፕሮፌሰር ስነ ህንፃን ሃንጋራዊ ኢንሮ ሩቢክስ ብ1974 ዓ.ም ተማሂዛ። ካብ 1980 ዓ.ም ጀሚራ ድማ ኣብ ዓለም ተፈላጥነት ክትረክብን ውድድር ክካየደላን ጀሚሩ። ሩቢክስ ኪዩብ ብዝተፈላለየ ኣገባብ ክትፃወት ትኽእል። ንኣብነት ሰሚልካ ብሓደ ኢድካን ከምኡውን ብእግርኻ ክትፃወት ትኽእል ኢኻ። ብውድድር ሩቢክስ ኪዩብ ብዓለም ደረጃ እቲ ዝቐልጠፈ ኣብ መዝገብ ክብረ ወሰን ሱሙ ሰፊሩ ዝርከብ ቻይናዊ ዱ ዩሽንግ ዝተባሃለ ኮይኑ ብ3.47 ካልኦት ክዛዝማ ኽኢሉ ናብ ሃገርና ምስ ንመፅእ ሩቢክስ ኪዩብ ብርክት ዝበሉ ህፃናትን መንእስያትን ይፃወትዋ እኳ እንትኾኑ ብመልክዑ ውድድር ግን ክሳዕ ሎሚ ኣይተኣታውትውትን ፀኒሓ። እንተኾነ ኣገዳስነት ናይዛ መፃወቲት ብምርኣይ ጋዜጣ ሓዳስ ኤርትራ ዓምዲ ተርሙማ ውድድር ከካይድ ተበጊሱ።
1: እወ እዛ ሩቢክስ እኳ ሓቂ ዘረባ ኣነ ብዙሕ ግዜ ፈቲና እንዲ ልዕሊ 10 ዓመት ፈቲና እየ። ስለዚ ኣብያትን ገሊፈ እየ። ናይ ኣጋጣሚ ኮይኑ ሶፍትዌር ዝመሃዘ ኣብዳን ዮናስ በቲ ዝሰርሖ ሶፍትዌራት ኢንተርቪው ክገብረሉ ምስ ሓሰብኩ ብድሕሪኡ ብዛዕባ ሩቢክስ ካ ተላዒሉ እኖ ኣነኮ ውዳእ የለኒ ኣብ ክንደይ ዝበልኮ ኣብ 4 ሰከንድ ማለት እዩ ንሓቂ ትውዳእ ትኽእል ኢኻ ምስ በልኮ ውዳእ ኢሉ ኣርእኒ ሽዑ ናይ ኣጋጣሚ ኸውን 45 ሰከንድ ይወዲእዋ። ብድሕሪኡ ከም ሓሳብ መፅኡ እቲ ሓሳብ ክመፅእ ከሎ እዞም ሰባት እዚኦም ነዚኣ ዝገጥሙ ከመይ ዝበሉ እዮም ኢለ ንኣሽ መፅናዕታት ትገብር ምስ ፈተንኩ ከ ኣዝዮም ንፉዓትን በላሕትን እዮም። ብሓቢኡ ግን እቲ ነዚኣ ሩቢክስ ዝመሃዘሰብ እውን ሩቢክስ ንባዕሉ ኣዝዩ በሊሕን ቀራፃ

ከምኡ ከዓ ኣርቴክ ናይ ስነ ህንፃ እዩ ነሩ ማለት እዩ። ስለዚ ካብኡ ጀሚርካ ክትርኢ ከለካ ብልሕ ዝበሉ ሰባት እያ። ስለዚ ሓሳብ ካብኡ ተጀሚሩ ሞ ብምክንያት 24 ጉንበት መበል 33 ዓመትና ዘይንገብር ተባሂሉ ምስ ኣቶ ስፋ ተረዳዲና ከዓ ድሮ ክንገብራ ፈቲና እዚ ዝረኣኹመሎም መዓልቲ ከዓ ዕውት ስራሕ ነይሩ ማለት እዩ።

0: ብዕለት ሓደ ሰነ 224 ድማ ኣብ ኣዳራሽ ዳዕሮ ሃማማተ 6 ተወዳደርቲ ተምሃሮ ኣብ ዝተረኽብሉ ወግዒ ተኸፊቱ። እቲ ዝተኻየደ ውድድር ልዑል ብልሕን ናይ ዘይተሰዓርነት መንፈስን ዝተረኣየሉ እዩ ነይሩ። ተወዳደርቲ ነዛ ፆታ ንኽዓምዋ 3 ደቂቕ ተዋሂብዎም። በዚ መሰረት ካብቶም 6 ተወዳደርቲ እቶም 4 ኣብ ግዜኦም ክዓምዋ ከለዉ፣ እቶም ዝተረፉ 2 ግን ካብ ዝተመደበሎም ግዜ ንላዕሊ ብምሕላፎም ኣብ ደረጃ ክኣትዉ ኣይከኣሉን። ኣብ መወዳእታ ቀዳማይ ዕውት ኮይኑ ውድድሩ ዝዛዘመ ተምሃራይ ሂኖክ ተስፋ ሂወት ካብ ቤት ትምህርቲ ሰማእታት ብ45 ካልኦት ክዛዘማ ከሎ፣ ካልኣይ ተምሃራይ ኣቢዳን ዮናስ ካብ ቤት ትምህርቲ ደንበሰንበል ብ58 ካልኦት፣ ሳልሳይ ድማ ተምሃራይ ናሆም ሃብተ ካብ ቤት ትምህርቲ ሰማእታት ብ1:06 ካልኦትን ብምዛም ንሽልማት በቂዖም።
1: መጀመርታ ካብቲ ሓሰብኩ ክሳብ ዕለት 21 ተባሂሉ ከሎ ዕለት 21 እየ ተመዝጊበነ። ሱኸማን ኣለዉ ዕርክቲ ኣለዉ መምህር ይገለ ኣሎ እ ኣይኣቱን እየ ገሊለ ጠጠው ኢለ ነይረ ማለት እዩ። ኣቱን ለካ ግድን ክትዕወት ምኳንካስ ፍሉጥ እዩ ማራይ ከንፍዑ ዘለካ ገይሎምኒ ዛክር ዝበሃል ዓርከይ መምህር ሳሚኤል ናይ ማትስና እሶም ማራ ተባቢዖምኒ ማለት እዩ። በዚ ጋጣሚ ዝንዖም ከመስግኖም ደሊ ዝምፅዮ ዘለኹ ስፒድ ኣብ ውሽጢ ሓፂር ግዜ ካብ ጅምራ ኪብስ 2 ወርሒ እየ ገይረ እ ብክልተ ወርሒ ዘምፃኽዎ 45 ግዜ ምሳይ ተገይራ ስክንደይ ክምፅኦ ይኽእል ኢሉ እዩ ዘተሓሳስበኒ። በር ዝምፅዮ ዘለኹ ናተይ ኣይኮነን ናተይስ ብሕጂ ክልዕል እዩ ዝብል ሓሳብ ኣለኒ ማለት እዩ።
2: ብዙሓት ሰባት ኣብ ዝረኽቡ ኩሉ ገርመካ እዚኣ ሩቢክስ ዳርጋ ድጉሓፍዋ ብዙሑ ባ እዚኣ ምሕረቕ እዮም ዝብልዋ እጂ ኣነስ ከማስ ምሕረቕ ዶ ክንብላ ኢሉ ሓሲበ ረሽማ ምክንያቱ ኩሉ ሰብ ሓሪቕ እዩ ዝድርብ እያ። ስለዚ እዚኦም ቆልዑ እዚኦም ክትሪኦም ከለካ ወይከዓ እዚኦም ተምሃሮ ግን ሪናዮም ኣለና ንሕና ዝሃብናዮም ክንደይ እዩ 3 ደቂቕ ኢናዮም ኒኦም ዝቐልጠፈ ኸዓ ብ45 ሰከንድ ካ ወዲእዎ። እዚ ክትሪኦ ከለካ ንባዕሉ ዓብ ነገር ኮይኑ ስማዓ ንክሪኦ ከለኹ እቲ መጀመርታ ቻምፒዮን ዝኾነ ንባዕሉ ብ22 ሰከንድ ይወዲእዎ። እጂ ንሕና እሲ ከምኡ ተዳሊና ልቶ ንኸውን ነርና እንታይ ምኾነት የልካነ እቲ ውፅኢት ርግፀኛ እየ ክዓቢ ይኽእል። እዚኦም ጥራሕ ድኦም ከተወዳደርትና ኣይኮኑን እዚኦም ነቲ ዕድመ ዝረኸብዎ እዩ። ንሕና ኮ ብጋዜጣ ዘርጊሕና ነርና ውድድር ከም ዘሎ ግን ክንደይ ሰብ ኣንቢቡ ተገዲሱ ርእዋ ክኸውን ኢልካ ትሓስብ ኢኻ። ከምኡውን ኣብ ትምህርቲ እውን ዘርጊሕና ነርና። ስለዚ ብሃገር ደረጃ እንተዝተሓዝ ነይሩ ሞኒ ዓብዪ ነገር ምኾኑ ነይሩ ብዙሓት ኣዝዮም ብሉፃት ቆልዑ ከዓ ምረኸብናሉ ኢሉ ሓስብ ማለት እዩ።

0: ገለ ካብ ጥቕምታት ሩቢክስ ኪዩብ ንምጥቃስ ካብ ሕማም ረሲዕን መዝንጋዕ ሕብሬታን የድሕን ግድላት ናይ ምፍታሕ ዓቕምን ርእሰ ተኣማንነትን ይዕቢ።
1: ሩቢክስ ብዙሕ ነገራት ምትሓሓዝ ኣለዎ ምስን ኣእምሮ፣ ምክንያቱ ብዝያዳ ምስ እምሮን ኣወሃሂድና ንሰርሖ ስራሕ ስለ ዝኾነ እዚ ሩቢክስ ከዓኒ ኤክሰርሳይስ ኢን ኦፍ ማይንድ ወይ ከዓኒ ናይ ከምዚ ኣካላዊ ምንቅስቃስ ንገብሮ ምንቅስቃሳት ወይ ከዓ ስራሕ ምልምማር ናይ ስነ ኣእምሮ ተባሂሉ እዩ ዝግለጽ ማለት እዩ። ኣብዚ ሩቢክስ ክትለማመዶ ከለካ ወይ ከዓ ክትሰርሖ ከለካ ናይ ምርሳዕ ክእለትካ የጉድለልካ ወይ ከዓ ናይ ምዝንባዕ ዓይነት ሓበሬታታት ክጎድል ይኽእል ማለት እዩ። ኣዝኻ ፎከስድ ወይ ከዓኒ ከምዚ ናይ ምስትውዓል ክእለትካ ከዓኒ ኣዝዩ ክዕበ ወይ ከዓ ከማዕብሎ ይኽእል። ምክንያቱ ኣብ ሩቢክስ ብከለርስ ወይ ከዓ ብሕብርታት ዝቆመት ዓይነት ኪቢክ ጌም እያ። እዛ ጌም እዚኣ ከዓ እቲ ሕብርታት ኩሉ ክወሃድ ከም ዘለዎ እያ ትነግር። ሓንቲ ሕብሪ እንተደኣ ሰጊርካ ንድሕሪት ገጽካ ከም እትምለስ እያ ትገብረካ ማለት እዩ። ስለዚ ፉል ዝኾነ ወይ ከዓ ሙሉእ ዝኾነ ኣድህቦ ጌርካ ኣብኡ ከም ትስርሐ ክትከውን ዘለዋ ወይ ከዓ ኮይና ክትስርሕ ዘለዋ ጌም እያ። እዚ ነገር ስተዘጊርካ ግን እቲ ናይ ኣቴንሽን ወይ ከዓ እቲ ፎከስ ናትካ ምስትውዓል እንብሎ የለን ማለት እዩ። ሕጂ ኣዝኻ ኣስተውዓለ ንክትከውን ኣብ ሙሉእ ሂወትካ ማለት እዩ። ኣብዛ ጌም ጥራሕ ዘይኮነ ኣብ ዝመፅካ ነገራት ናይ ሂወት ሓጋዚ እዩ ማለት እዩ። ካልእ ድማ ካብ ፀቕጢ ናይ ኣእምሮ ከጉድለልና ይኽእል። ኩሉ ግዜ ብስራሕ ቢዝ ዝኾነ ነገር ምዝና ይደሊ ማለት እዩ። እንታይ ዓይነት ነገራት የዛኒዩካ ካልእ ክኸውን ይኽእል። ግን እዞም ሩቢክስ ርእስኻ ስለ ዝሕዝዎ ካብቲ ድፀንሐካ ኣዝዩ ኣጨናቂ ሓሳባት ኣውፅኡ ኣብኡ ናትካ ኣተኩርካ ክትገብር ከም እትኽእል ስለ ዝገብር ካብ ፀቕጢ ናይ ስነ ኣእምሮ ከውፀአና ይኽእል እዩ። ካልኣይ ከዓ ከም መዘናግዒ ክንጥቀመሉ ንኽእል ኢና።

0: ብኡቢልና ድማ ናይ ምብልሓት ክእለትና ማለት እዩ። ኩሉ ግዜ ኣብ ዓለም ኣዝኻ ተባላሓት እተኮይንካ ጥራሕኻ ደለዉ ሽግራት ኣብ ጎንኻ ወይ ከዓ ኣብ ከባቢኻ ክትሓልፎም እትኽእል እዚ ድማ ኣዝዩ ግድል ስለ ዝኾነ ንዕኡ ክትፈትሕ ክትብል ካልእ ኣብ ሂወትካ ዘጋጥሙካ ግድላት እውን ክትፈትሕ ትኽእል ኢኻ ማለት እዩ። እዚ ብሕፅር ዝበለ ናይ ሩቢክ ኪዩብ ክትጥቕሚ ወይ ድማ ምትእሳር ዘለዎ ምስነ ኣእምሮ ኢና ንዛረብ ዘለና ማለት እዩ።
1: ሻ ትገብረካ ብፍላይ ከምዛ ትጭነካ ዝመፅኻ ነዚ ኣሰሉፍ ክትገብረ ከላ ስትረስካ ቅርቡ ጎልልካ እዩ ራስ ኢንተርቴንካ ትገብረክ እያ ኣብ ዝኾነ ሰዓት ንምጫካ ፍላይ ኣብ መፅናዕቲ ፅኒሕካ ነሰልፉ ትገብር ሓንጎልካስ ናብ ካልእ ምሽኸይን ኣብ ከሎ ድማ ሓንጎልካ ፍሬሽመን ትጠቕመክ እያ ላስ ናትካ ክሬቲቪቲ ከዓ ትውስኸ ናሰልፍ ክትገብር ከለካ ኣብ ሰስተ ብሰስተ ዘይኮነስ ላ ኣርባዕተ ኣርባዕተ ኣለዋ ገለ ናይ ሰልፍ ክትገብር ከለካ ወላ እንታይ ዝበሃል ክሬቲቪቲ ናትካ እንዳወስኸ እንዳዓብየ ኸይድ ማለት እዩ።

0: ወላዲ ንውሉዱ ይጸልዎ እዩ። ዝበዝሑ ህፃናት ኣብ ሞባይሎም ዝፅዕንዎ ዓይነት መፃወቲ ጌማት ብዙሕ ጥቕሚ ዘይብሎምን ገዚእኻ ብኾንቱ ዘባኹኑን እዮም። ስለዚ ወለዲ ነዚ ብግቡእ ተገንዚቦም ኣብ መትረቆም ክገብሩ ሰብ ሞያ ይምዕዱ።
1: ኩሉ ፀወታታት ይሓስየ ከማልታ ኣይኮነን ኣብዚ ክንግንገዘቦ ዘለና ማለት እዩ። ገሊ ፀወታታት ዝጠቕመካሉ ሕጂ ዝፀወታ እዩ ድመስል ግን ፀወታ ኣይኮነን። ገሊ ፀወታታት ሕጂ ንኣብነት ምስ ሰባት ደባእሰካ ዝጋራጭወካ ዓበሊ ክዘእትወካ እዩ። ናይዛ ሩቢክ ክትሪያ ከለካ ግን ከማ ኣይኮነት ምስን ገዛእ ነብስኻ እዩ ምስ ብቕዓትካ እዩ ምስ ፍልጠትካ እዩ ምስ ናትካ ዕቤት ኢኻ ትወዳደር ዘለኻ። ስለዚ እዚ እንታይ ደስ ዝብለካ ነገር ከምዚ ብዙሕ ትኹርየሉ ይኮነ ተኸራኻኻ ነፍስኻ እዩ። ገለ ፀወታት ሕጂ ንኣብነት ልውዶ ኣሎ ብዛዓድና ብኩሉ ቆልዑ ፃወቶ ዓበይቲ ፃወቶ ገለ ሕጂ ትሪኦ ከለካ ግን እንታይ ናብ ህሊ ክደወስደካ እዩ ናብ ገንዘብ ኣቱ ናብ ቁማር ገፁ ዝኸይድ እዩ። እዚ ግን ከምኡ ይኮነ ናይ ኣእምሮካ ብልሒ ስለ ዝኾነ ብዝተኻኣለ መጠን ሓደ እንታይ ዓይነት ፀወታት ክፃወት ኣለዎም ደቅና ክንፈልጥ እዩ ዘለና። ሞባይል ናይ ውላድካስ ናትካ እዩ። ስለዚ ወላዲ ነታ ሒዝዋ ዘለዎ ጌም ብምርኣይ ዘየድልዮ እንተ ኮይኑ ድሓን ዝወደ ኢሉ ናብዚኣ ዋላ ብመልክዕ ኣፕሊኬሽን እዚኣ ፀወታ እዚኣ ኣላ ክትረኽብዋ ክእሉ እዮም። ስለዚ ብዝተኻኣለ መጠን እንታይ ደቅና እንታይ ዓይነት ፀወታ ፀወት ኣለዉ ክንፈልጦም ኣለና። ከምዚ ዓይነት ፀወታ ጠቃሚ ሞከዓኒ ምስ ብልሖም ከዓ ዝዕቢ እንተ ኮይኑ ግን ክደፍሉልዎም ማለት እዩ። ስለዚ ወላዲ ሞባይል ናይ ደቆም እንታይ መሊእ ኣሎ ክፍትሽዎን ዘየድሊ እንተ ኮይኑ ከዓ ከልግስሎምን ዝጠቅም ተረኪቦም ከዓ ከምፅሎምን ከዓ ኣለዎ። ብፍላይ እዚኣ ሩቢክስካ ሕጂ እንተ ሓልያ ከማን ድምፂ ኣለዋ ንባዕላ ኩሉ ኣካላትካ እዩ ትሰርሕ ሕጂ ከምቲ ዓንቲ ወይ ክንገልፆ ፀናሕና ሲ ሰሚ ኢሎም ዝሰርሕዋ ኣለዉ ኢልና ብእግሮም ዝሰርሕዋ ኣለዉ ኢልና ብሓንቲ ኢሎም ከዓ ዝሰርሕዋ ኣለዉ መኒ ዝሰርሕ እንተልናስ ናይ መወዳታ እንታይ ማለት እዩ ኣእምሮ እዩ ዝሰርሕ። ስለዚ ኣእምሮኦም እዮም ደስርሕዎ ዘለዎ እምበር ኣካላቶም ኣይኮነ ማለት እዩ። ምናልባት እዝና ክሓዝተ ዝኾኑ ነሩስ ብእዝና እውን ክስራሕ ትኽእል ነረ ኢለ ድሓስብ ማለት ምክንያቱ ኣእምሮ እዩ ናይ ኩሉ ውፅኢት ክሪኦ ከለኹ ኣእምሮ ስለ ዝኾነ ኣእምሮና ከዓኒ ከምቲ ብዙሕ ግዜ እነዛረበሉ እንታይ እዩ ንኣካላትና ምግቢ እንተዳ ድልዎ ኣእምሮና ከዓ ምምጋብ የድለ እዩ መንባብ የድለ እዩ ከምዚ ዓይነት ፀወታ እውን የድልዮ ስለ ዝኾነ ወለዲ ነዚ ኣብ ግምቲ እትዋ ኣቢልና ደቅና ከምዚ ዓይነት ፀወታት ብምፅዋት ምስኦም ከዓ ኣካል ከዓ ልዕሊ ኩሉ ከዓ ኣካል ከዓ ክኾን ንኽእል እዩ። ኣብ ገዛካ ሓንቲ ሩቢክስ ተደ ኣህልያትካሲ ናይ ኩሉ ከዓ ግዜ እንዳሓስካ እንተፈቲንካ ኣለውን ፅቡቅ እዩ ማለት እዩ። ስለዚ ከምቲ ዓንቲ ወይ ምህርቲ ስነልቦና ክትብሎ ፅንሐት እውን ካብ ብዙሕ ፀቕታት እውን ክተርግሰካ ትኽእል እያ። ስለዚ ዝኾነ ድማ ወለዲ ነዚ ኣብ ግምቲ እትዮም ከዓ እንተተፃወትሉ ፅቡቅ ኢለ ሓስብ ማለት እዩ።
2: ወላዲ ተውህቦ ወይ ከዓ ታለንት ናይ ውላዱ መጀመርያ ክፈልጥ ክኽእል ኣለዎ ማለት እዩ። እዚ ከዓ ካብ ብንእስነቶም ምክንያቱ ሓደ ቆልዓ ብዙሕ ነገራት ይሰናኽፍ እዩ ከምዚ ሞባይላት ኣብ ገዛ ፋሕብለልና ይሰብረልና ይብሉ እዚ ገለ ነገራት ኣለዎ ማለት እዩ ምስ ኤሌክትሮኒክስ ምትሓሓዝ ማለት። ስለዚ ወለዲ እውን ብኣተኩሮ ድሌታት ደቆምን ተውህቦ ደቆምን ከለልዩ ክኽእሉ ኣለዎም ማለት እዩ። ምክንያቱ ኣብዚ ዘመን እዚ ውላድ እዩ ንወላዲ እዩ ዝቕድሞ ዘሎ ማለት እዩ። እዚ ከዓ ብመጠንቲ ቴክኖሎጂ ዝምዕብሎ ዘሎ ማለት እዩ። ማዕረ ማዕረ እዮም ክትስግም ክትክእል ኣለካ ማለት እዩ። ብዝተኻለ መጠን እንታይ ይሕዝ ኣለዉ እንታይ ይጥቀሙ ኣለዉ ኣብቲ ሞባይል ክንታይ ተፃዒኑ ኣሎ ክፍለጥ ክኽእል ኣለዎ ማለት እዩ። ከምዚኦም ዓይነት ጌምስ ከምዚ ብሬን ኣውት ዝበሃሉ ጌምስ ኣለዉ ልክዕ ከም ናይ ሩቢክ ፓዘል ዋላ ኣይኹኑ ግን ቅድም ኢልና ተመሪቓ ነበረት መፅሓፍ ነራ ኤውሮካ ትብል ኣብኡ ደሎ ፓዘልስ ዓይነት ሕጂ ኣለውና ማለት እዩ። ከምኡ ዓይነት እንተ ተፃዒናኣላ ፀገም የብሉ ማለት እዩ። ዘይጠቕሙ ዓይነት ጌምስ ንዕኦም ካብቲ ዘለዎም ሂወት ሽፍቲ ገይሩ ወይ ከዓ ናብ ካልእ ከማእዝን ዝኽእል ጌምስ እውን ክመፅእ ይኽእል ምስቲ ዘሎ ቴክኖሎጂ ማለት እዩ። ስለዚ ነዚ ነገራት ሪኦም ታይሚን ግዜ ብምሕላ ማለት እዩ ምስ ደቆም ማዓስ ጥቀሙና ኣለዉ ተን ሞባይልስ እቲ ጌም ማዓስ እዩ ዝፅወት እንዳፈለጡ ምስኦም ብምትሕባር ማለት እዩ። ሞባይል ክልኪልካ ደይኮነ ምስቲ ዘሎ ቴክኖሎጂ ምስኦም ብምጓዓዝ ወላድ ሓቢሮም ምስኦም ተሰሪሖም ጥራሕ ናብዚ ንብሎ ዘለና ናይ ማስተርስ

ናይ ሪከርድ ዝሰበሩ እውን ክነግርና ፀኒሕ ማለት ብዙሓት ሪከርድ ዝሰበሩ ኣለውና ናብኡ ደረጃ ክበፅሑ ዝኽእሉ ማለት እዩ። እጂ ኩሉ ነገር ብመጠን እቲ ዘለካ ወይ ከዓ ዓቕምካ ምስኡ ከመይ ጌርካ ኮፕ ኣፕ ጌርካ ወይ ከዓ ምስቲ ደሎ ውላድ ከመይ ጌርካ ማዕረ ማዕሪ ሰጊምካ ናብቲ ዝድለ ክተብፅሑ ትኽእል እዩ። ስለዚ ወለዲ ብዝያዳ ታለንት ወይ ከዓ ተውህቦ ደቆም ኣለልዮም ናብኡ ገፆም ከፀግዖም ወይ ከዓ ከዘንብልዎም ክኽእል ኣለዎም።

0: ኣብ መወዳእታ ሩቢክስ ኪዩብ ኣብ ብቕዓቲ ኣእምሮ ወዲ ሰብ ኣበርክቶን ጥቕምን ዘለዎ ዓይነት ውድድር ብምዃኑ ልክዕ ከምቶም ካልኦት ዓውድታት ኣፍልጦ ረኺቡ ንመጻኢ ብዝለዓለ ክስራሐሉን ቆልሕታ ክግበረሉን ምላቦም
1: ሩቢክስ ብዓለም ደረጃ ኣብ ኢንተሌክቹዋል ስፖርትስ ናይ ስነ ኣእምሮ ስፖርት ተባሂሉ ኣብ ምግላፅ ይበፅሒ ዘሎ ማለት እዩ። ምክንያቱ ከምዚ 2003 ዝጀመረ እዚ ኪቢክ ወርልድ ኪቢክ ኣሶሲሽን ዝበሃል ተመስሪቲ እዩ። ከምኡ ዓይነት ታለንት ዘለዎም ናይ ከምዚ ዓይነት ግድላት ክብል ዝበለ ክፈትሑ ዝኽእሉ ሰባት ኣብኡ ይጥርነፍ እዮም ማለት እዩ። ከም ስፖርት እዩ ካብ ዝተፈላለዩ ዓድታት መፂኦም ውን ይወዳደሩ ማለት እዩ። እዚ ዓይነት ሕጂ ኣብ ብዙሕ ነገራት ኣሉ ሕጂ ዋላ ኣብ ተርሙማ ትብል ኣብ ጋዜጣ ሓዳስ ኤርትራ ኣላና ማለት እዩ። ኣብኡ ንክወዳደሩ ክተሳትፎም ክትክእል ኣለካ ብኡ ቢሉ ከዓኒ ኣብ ቤት ትምህርትታት ምስተን ዘለዋና ስፖርት ማለት እዩ ድበዝሕ ስፖርት ናይ ኣካላዊ ምንቅስቃስ ዓይነት ስፖርት ከም ሳይክል ጉያን ካልእን እዩ ዘለና ኣብ ዓድና ማለት እዩ። እዚ እቲ ልሙድ እዚ ኢንተሌክቹዋል ስፖርትስ ዝበሃሉ ድማ ክጅምር ምክንያቱ ኣዝዩ ሎምስ ናይ ኣእምሮ ዓይነት ዓለም እዩ ተበፂሑ ዘሎ ማለት እዩ ካብቲ ኣካላዊ። ስለዚ እዚ ዓይነት ክህሉ እንተኮይኑካ እቶም ኣብኡ ድግደሱ ሰባት ወይ ከዓ እቶም ኣብቲ ሙያት ዘለዉ ሰባት ተኣኪቦም ድዮም ወይ ከዓ ምስቶም ከምኡ ዓይነት ድሌት ዘለዎም ብምትሕባር ክኽፈት ማለት እዩ። ኣብ ገሊአን ስፖርት ምስአን ፅጊዕ ኢላ ክትከይድ ተመራፂ ኸውን ማለት እዩ።
2: ብቤት ትምህርቲ ደረጃ ተዝኾኑ ነሩ ፅቡቅ ሓደ ተማሃራይ ወላ ክልተ ብጉሩብ ኮይኖም ወላ ዝኾኑ ንትምህርቲ ወኪሎም ንሽቅሩ ናይታ ትምህርቲ ሩቢክዩ ከዓ ውድድር ኣብ መንጎ ቤት ትምህርትታት ካየድ ፅቡቅ ፕላስ ናይ ትሪያንግል ኣለው ናይ 4-4-5-5 ኣለው እዚአን ድማ መፃኢ ናይ እናተወሳኻ ተዝኸዳ ፅቡቅ
3: በዚ ተጀሚርዎ ዘሎ ተቐፂሉ ኮ ማራ ፅቡቅ ክኸይድ እዩ። ምክንያቱ ሕጂ ኣነ 4-5 ወደያ ማለት ኣነ ዝለዓል ኩለኹ ማለት ኣይኮነን ማለት ልዕለይ ክገብርዎ ዝኽእሉስ ኣለዉ ጥራሕ ከምዚ ባይታን ግዜን ክህሉ ኣለዎ ማለት እዩ። ንዕኦም ከዓ ዕድል ክውሃቦም ኣለዎ እንደገና ከምዚ መብዛሕትኡ እዚ ሪቢክ ካብዚ ዘሎ ከምዚ ትር ዝበለ እዩ እዚ ፎከስቲ ሪቢክስ ክርከባሉ ዝኽእላ መገዲ ተዝፍጠር ገለኸ
4: ከምዛ ዘላታ ጀሚርና ኢና ደለና ንሕና ሕጂ ካብዚ ንላዓል ኢና ንደል ዘለና ካብዚ ንላዓል ተደ ኮይኑ ሕጂ ናይ ብዙሓት ኣካላት የድሊ ማለት እዩ። ሓደ ካብ ውልቀ ሰባት ንኣብነት ዘን ድረኣኻየን ሰርቲፊኬት ኮና ገለ ሲ ካልእ ክኸውን ክእል ነይሩ እዩ ራታት ዝሰራሕናዮ ንኣብነት ኮባ ንበዕላ እጂ ካብዚ ጀሚርካ እንታይ እዩ ክኸውንሉ ሓደ እቲ ዝሽለምዎ ሽልማት ዕብይ ዝበለ እንተዝኸውን ካልኣይ ኣብዝሓሸ ቦታ እተዝኸውን ካልእ ከዓ ብዓብኡ ከዓኒ እንተዝጋዋሕ ነይሩ ካብዚ ንላዕሊ ምኳን ነይሩ እጂ ንሕና ማለት ኣነ ከም ኣዳለዊ ዓምሊ ተርማ ዓመት ዓመት ክንሕዛ ኢና ብመናይ 94 ግን ብስ ጀሚርና ኣለና ስለዚ ክንቅፅላ ኢና ቀፃልናታ እንተ ደኣ ዝዓቢ ኮይኑ ግን ኩሉ ኣካላት መንግስትን ከምኡ ውልቀ ሰባት ካብ ዓብዩ ነቲ ዝወፅእ ሽልማት እንተ ክብርክቱ ክኢሎም ዝያዳ ዓባይ ምኾነት ነራ ወ መንፅር ከዓኒ ሓደ ካብ ፀወታትና ከዓ ምኾነት ነራ ኢላ ይሓስብ ማለት እዩ። ስለዚ ናይ ኩሉና ተሳትፎ ስለትደሊ ኩሉ ሰብ ዓቕሙ ከበርክትካ እላቦ ማለት እዩ። ብዓብዩ ግን ፌደሬሽናት ናይ ስፖርት ግን ከም ስፖርት ተጠሚቶም ውን እንተእተውዋ እውን ሓደ ፅቡቕ ነገር ነይሩ ወይ ከዓ በዓላ እውን ነብሳ ዝኽኣለት ከዓ ሓንቲ ውድድር ክስራዕ እንተተኽኢሉ እውን ዝያዳ ፅቡቕ ነገር ማለት እዩ። ስለተጀሚሩ ኣሎ ተጀመረ ከዓ ንክዛዝሙ ከዓ ኣዝዩ ቀሊል እዩ ማለት እዩ። ስለዚ ብከምዚ መንገዲ ከዓ ኩሎም ዝምልከቶም ኣካላት ከዓኒ ነዚ ዓይነት ፀወታ ብዝሓሸ መልክዑ ንክኸይድ ኢደኢድካ ክንብልካ እላቦ ማለት እዩ።
5: ዝዓበኹም ዝነዓስኩም ብዓረበኛ ዘኮም መምሃሩ

Thank you.

Foden. Good save. Oh, no, for Haaland.

his toes. Shaw

መደብ ለሰ ስፖርት ናብ ምዝዛም ገፂኡ ዝኸይ ዘሎ ዝኸርኩም ተዓዘብቲ ስዒባ ተዳልያ ዘላ መደብ ድማ ሌላ ስፖርት እያ። ኣብ ናይ ሎሚ መደብ ሌላ ስፖርት ንገዲም ተፃዋታይ ኩዕሶ እግሪ ዝኾነ ብራዚላዊ ሆዜ ማር ዘላለ ትሕዝቶ ክህሉ ኣሚር ዓሊ ብከምዝስዕብ ኣዳልይዎ ኣሎ። ሰናይ ምክታል።

ስራሕ ፈቲሑ ኮፍ ኣብ ዝበለሉ መንበሪ ቤቱ ዝነበረት ቴሌፎን ደወላ ስምዐት። ዝደወለ ሰብ ኣሰልጣኒ ሃገራዊት ጋንታ ብራዚል ቴሌ ሳንታናዩ መልእኽቱ ክሕልፍ ደልዩ። ናብቲ ሜክሲኮ ተእንግዶ ዋንጫ ዓለም 1986 ክትከይ ተመሪፅካ ኣለኻ ተቐረብ ተባህለ። ኣብቲ ዓመት ዕሊ 5 ወርሒ ኩዕሶ እግሪ ኣይተፃወትኩን፣ ክለብ ኮነ ስራሕ የብለይን። ኣነ ከመይ ኣቢለ ንብራዚል ወኪለ ናብ ዋንጫ ዓለም ይኸይድ? ዝኾነ ሰብ ንዓይ ደዊ ኢሉ ከባጭወለይ ፍቓደኛ ኣይኮንኩን ብምባል ነቲ ደዋሊ ኣብ እዝኑ ዓፀዎም። እቲ ስራሕ ኣልቦ ጅግና ጆሴ ማር

ናይ 1986 ዋንጫ ዓለም ሜክሲኮ ንኽጅምር ኣብ ዝተቐረበሉ እዋን እዩ ኣብ መጻሪ ዝሓለፋ ሃገራውያን ጋንታታት ምድላዋትን የጻፋ ኣለዋ ሓደ ዘይፍለጥ

ናይ 1986 ዋንጫ ዓለም ሜክሲኮ ንኽጅምር ኣብ ዝተቐረበሉ እዋን እዩ። ኣብ መጻሪ ዝሓለፈ ሃገራውያን ጋንታታት ምድላዋትን የጻፍ ኣለዋ። ሓደ ዘይፍለጥ ንሃገራዊት ጋንታ ብራዚል፣ ሓንቲ ግጥም እውን ትኹን ዘይተሰለፈ ስራሕን ጋንታን ዘይብላዋታ ተጻፍ ኣላ። ብሉፅ ናይ የማናይ መስመር ተኸላኸላይ ሊዮናርዶ ካብ መሳርዒ እቲ ሃገራዊት ጋንታ ወፃእ ተገብረ። ቴለ ሳንታና ናይ ሜክሲኮ ሒዝዋ ንዝኸይድ ሃገራዊት ጋንታ ንኽፍልጥ ገደብ ግዜ ኣብ ዝኣኽለሉ 4 ካብ ኣባላት ሴሎሳኦ ነከየ። ኣብዚ ግዜ ነቶም ካብቲ ሃገራዊት ጋንታ ዝተኣልዩ ተፃወቲ ዝትኩ ካልኦት ተፃወቲ ክድለዩ ጀመሩ። ስራሕ ፈቲሑ ክለብ ኣልቦ ዝነበረ ጆሴ ማር ኣብ ህይወት ከጋጥም ዘይተፀበዩ ዕድል ክበፅሓኒዩ ዝብል ሓሳብ ኣይነበሮን። 5 ወርሒ ኩዕሶ ይተፃወተን ንሓንቲ መዓልቲ እውን ትኹን ብጫ ማልያ ሃገራዊት ጋንታ ብራዚል ኣይለበሰን። ምስታ ፃወተላ ዝነበረ ቦቶፋጎ ውዕሉ ከናውሕ ኣይከኣለን። ደጊም ኩዕሶ ይትረፈኒ ብምባል ኣብ ቤቱ ኮፍ ኢሉ ንነፍሶ ጾር በዓልቲ ቤቱ ክከናኸን ወሰነ።

ሓደ መዓልቲ ኣብቲ ስራሕ ፈቲሑ ኮፍ ኢለሉ ዝነበረ ገዛ ዝነበረት ስልኪ ፀውዒታ ድመፀት ካብ ኣሰልጣኒ ሃገራዊት ጋንታ ብራዚል ቴለሳንታና ዝተላእኸሉ መልእኽቲ እዩ ተባህለ። እቲ ወሳኒ ነገር ድማ ተሓብሮም ናብ ዋንጫ ዓለም ሜክሲኮ ክትከይድ ኢኻ ተቐረብ ድማ ተባህለ። ጆሴ ማር ብቕፅበት ጌና ላዓት ቴሌፎኑ ካብ እዝኑ ከይወረደ እንከሎ ብስሓቅ ትዋሕበለ። ኣነ ከመይ ኣቢለ ናብ ዋንጫ ዓለም ይኸይድ ጋንታ ይኹን ስራሕ ይብለይን ልዕሊ 5 ወርሒ ኩዕሶ ተፃወትኩን ንዓይ ደዊልካ ከተራስነኒ ዝከኣል ኣይኮነን ክብል ድማ መልሱ ሃበ። ብሕርቃን ድማ ነታ ቴሌፎን ዓፀዋ። ሰዓታት ብዝኸደ ቁፅሪ ካልእ ቴሌፎን ተደወለ። ጆሴ ማር ምስ ሃገራዊት ጋንታ ብራዚል ናብቲ ኣብ ሜክሲኮ ዝካየድ ዋንጫ ዓለም ክትከይድ ኢኻ ኣብዚ ዝወሃበካ ግዜን ቦታ እንተረኺብካ ንኣሰልጣኒ ቴለሳንታናን ፌደሬሽን ኩዕሶ እግሪ ብራዚልን ህላውነትካ ኣረጋግፅ ተባህለ። ጆሴ ማር ንዝሰምዖ ዝነበረ ሓቂ ምእማን ከበዶም ስራሕ ኣልቦ ኮኸብ ሓደ መዓልቲ ብጫ ማልያ ሴለሳኦ ለቢሱ ዘይፈለጥ ጆሴ ማር ብቴለሳንታና ንዝተባረሩ ከዋኽብቲ ክትክኡ ካብ ዝተሓርዩ ዕድለኛታት ተፃወቲ ኮይኑ ናብ ሜክሲኮ ኣቕንዐ።

ጆሴ ማር ንሰምዖ ዝነበረ ሓቂ ምእማን ከበዶም ስራሕ ኣልቦኮኾብ ሓደ መዓልቲ ብጫ ማልያ ሰለሰኦ ለቢሱ ዘይፈልጥ ጆሴ ማር ብቴለ ሳንታና ንዝተሰናበቱ ከዋኸብቲ ክትክኡ ካብ ዝተሓርዩ ዕድለኛታት ተፃወቲ ኮይኑ ናብ ሜክሲኮ ኣቕንዐ ምቕኑዑ ጥራይ ዘይኮነ ኣብ ዋንጫ ዓለም ሜክሲኮ ዝረኣዩ ብቕዓት ኣብ ታሪክ ዋንጫ ዓለም ሓንሳብ ተራእዮም ዘይርሳዕ ተፅዕኖ ፈጢሮም ዝሓለፉ ከዋኸብቲ ሓደ ክኸውን ኣብቅዖም ኣብ የማናይ መስመር ምክልኻል ይፃወት ብቲ ቦታ ቀዳማይ ተመራፂ ዝነበረ ኤሌሶን ቦሮም ብራዚል ኣንጻር ኣልጀርያ ኣብ ዘካየረቶ ቀዳማይ ናይ ምድብ ፀወታ ማሃረምቲ ኣጋጠሞም እዚ ኣጋጣሚ ድማ ሓንቲ ካብቲ ንታሪክ ጆሴ ማር ክደምቕ ካብ ዝገበረቶ ፍጻሜያ ብራዚል ኣብቲ ናይ ኣልጀርያ ግጥም ቅያር ተፃወቲ ወዲኣ ብምንባራ ጆሴ ማር ታሪክ ክስንድ ቀጻል ግጥም ክፅበ ነበሮም ኮነ ድማ ብራዚል ኣንጻር ሰሜር ኣየርላንድ ተሰሪዕሎ ኣብ ዝነበረ ካልኣይ ናይ ምድብ ፀወታ ድማ ቴለ ሳንታና ንጆሴ ማር ቀዳማይ ተሰላፊ ገይሩ ናብ ሜዳ ዝኣኸቦም

ጆሴ ማር ሰውነቱ ኣዝዩ ገዚፍ ብምንባሩ ካብ ልዳት ናብ ልዳት ብፍጥነት ዘመላልሶ ይነበረን። እቲ ኣብ መንጎ ብራዚልን ሰሜን ኣየርላንድን ዝካየድ ዝነበረ ፀወታ ክሳብ መበል 41 ደቂ ብዘይሸቶ ይቕፅላሎ። ኣብ ቢቢሲ ከም ኮመንታተር ኮይኑ ዝዓይ ዝነበረ ጆን ሞትሶን ንፀወታ ስንትን ዝነበረ ወሃቢ ርእቶ እዩ። ጆሴ ማር ንጁኒየር፣ ጁኒየር ንኤልዞ፣ ኤልዞ ንኦሊማ ኣብ ምባል ድማ ንውህደት ተፃወቲ ብራዚል ገለጾ።

ብራዚል ንፀወታ ሙሉእ ብምሉእ ዓብለለቶም። ጆን ሞንተስ ይቕፅል፣ ካሪካ ኩዕሶ ሒዙሎም፣ ካሳግራንደ ተቐቢልዎሎም፣ ክሮስ ዝገብራ ይመስል ኣይገበሮን፣ ንጆሴማር ኣቐቢልዎሎም። በዚ ሰዓት ንፈለማ ግዜ ብማሊ ሃገራዊት ጋንታ ብራዚል ዝፃወት ዝነበረ ንመጀመርያ ግዜ ካብ ቤቱ ተወሲዱ ኣብ መድረኽ ዋንጫ ዓለም ዝተረኸበ ጆሴማር ካብ 30 ያርድ ርሒቑ ክሳብ ሎሚ ኣብ ታሪክ ዋንጫ ዓለም ካብ ዝተረኣያ ብሉፃት ሸቶታት ሓንቲ ብርእሰ ተኣማንነት ኣመዝገበ።

ኣትለታት ዓወት ድሕሪ ምምዝጋቦም ካብ ዝዘርዎ 400 ሜትሮም ቁርብ ትሕት ብዝብል ጉያጉየየ ክልተ ይእዳዉ ንላዕሊ ኣወዛዊዙ ኣብ ሂወቱ ተኸሲቱ ንዘሎ ፍጻመ ምእማን ዝሰኣነ ክመስል ገጹ ኩሉ ነገር እዩ ዝዛረብ። ጆሴ ማር ድሕሪ 4 መዓልትታት ብራዚል ንፖላንድ 4 ባዶ ኣብ ሳዕረት ሉግጥም 2-0 ተወስኸ። ናይ ዋንጫ ዓለም ኣዛራቢ ተጻወታይ ድማ ኾነ። ማሕበር ኩዕሶ ዓለም ፊፋ ናይ 1986 ዋንጫ ዓለም ብሉፃት 11 ካብ ኩለን ሃገራት ኣብ ዝረቑሓሉ ካብ ብራዚል 2 ተፃወቲ ጥራይ ተኻተቱ። ቀዳማይ ሊብሮ ሊዮ ሴዛር ክኸውን እንከሎ እቲ ካልኣይ ድማ ጆሴ ማር ነበረ።

ወግዓዊ ብዘይኮነ መልክዑ ድማ ብሉፅ ተፀዋታይ ናይቲ ውድድር ተባሂሉ ተፀውዐ። ብራዚል ካብ ዝረኣየቶም ናይ የማን ተኸላኸልቲ ሓደ ዝኾነ ጆሴ ማር ድሕሪ ጉዕዞ ሜክሲኮ ነቲ ሒዝዎ ዝነበረ ክብሪ ክስከሞ ብዘይምኽኣሉ ናብ ውድቀት ኣምርሐ። ወልፊ ዕፀ ፋርስ ኮካይንን ሆይሆይታን ናብ ፀጋም መሪሑ ካብ ናይ ህይወት መስመር ኣውፅኦም። መዕረፊኡ ኣብ ቤት ማእሰርቲ ኾነ። ምስ ፖሊስ ኣንጭዋን ድሙን ምፅዋት ኣካል ዕለታዊ ተግባራት ኾነ። ቀፂሉ ብሓገዝ ናይ ጆርጂኒዮ ናብ ንቡር ህይወቱ ክምለስ ፃዕርታት ተገብረሉ። ንዳንደ ዩናይትድ ተፃወተ። ሰር ኣሌክስ ፈርጉሰን እውን ናይ ምፍራም ፈተነ ካይደሉ። ቀፂሉ ማር ናብ ሰቪያ ኣምሪሑ ዝተወሰነ ግዜ ተፃዊቱ። ኣብ መጨረሻ ድማ ናብ ቦቶፋጎ ተመልሰ።

ሓደ እዋን ጆሴ ማር ኣብ ዝገበሩ ቃለ ምሕትት ማራዶናን ኤድሞንዶን ብምጥቃም ዕፀ ፋርስ ግብረኛታት ኮይኖም ድሕሪ ምርካቦም ካልኣይ ዕድል ተዋሂብዎም እዩ። ንዓይ ግን ዝኾነ ሰብ ዘወር ኢሉ ኣይረአየንን። የዕሩኽተይ ናይ ሓሶት እዮም ነይሮም። ሜድያ እውን ንዓይ ጨካን ነይሩ። ኣሌታውነት ብዝለዓለ መልክዕ እዩ ገጢሙኒ። ሕጂ ጣዕሳ ይስምዓኒ ዘሎ ክብል ተዛረበ። ከም ኢጣልያዊ ሳልቫቶር ስኩላቺ ጆሴ ማር ኣብ ሓደ ውርድር ዋንጫ ዓለም ዘይጠፍእ ታሪክ ሰዲዶም ዝሓለፉ ተፃወቲ ሓደ እዩ። ኣብ ኩዕሶ እግሪ ንዝረኸቦ ሃንደበታዊ ዕድል ተጠቒሙ ኣፍልጦ ዝረኸበ ብኩዕሶ እግሪ ዝመፀአ ኣፍልጦ ድማ ካብ ናይ ህይወቱ መስመር ዝወፀ ኮኸብ ዘ ኣንኢምፕሎይድ ሄሮ ስራሕ ኣልቦ ጅግና ጆሴ ማር።

ዝኸበርኩም ተዓዘብቲ ንሎም ሰሙ ዝተዳልዎ መደብ ለሰ ስፖርት ኣብዚ ይፍፀም። ስለ ምክታልኩም ኣዝና ነመስግን። እዛ መደብ እዚኣ ብኩሉ ነገራ ናደመቐትና ወስኸት ክትከይድ ናትኩም ተሳትፎ የድልያ እዩ። እቲ ምንታይ ኩሉ ሳዕ ናባኹ ንብሎ ሓደ እዩ። እዛ መደብ እዚኣ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣብላ ስቱድዮ ብሓባር ምምዃን ዝሰናብተኩም ዝመዘርሰሙኒ ክኾኑ ምርኻብና ክሳብ ሽዑ ግን ሰላም።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ስሙን ኣብ መዘርግሒ ንቕጣታት መርበብ ሓበሬታ ሸባይ ዳትኩም ናይ ሰዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሃየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ሰሉስ 14 ሓምለ ኣብ ዝተዘርግሐት ጋዜጣ ሓዳስ ኤርትራ ምውሓድ ናብ ልቢ ዝበፅሕ ዓቐን ኦክስጅን ጠንቅታቱን ሓልክታቱን ከምኡ ድማ ንረኽሲ እዝኒ ዝምልከት ትሕዝቶ ዓምዲ ጥዕና ይፀንሐና። ምውሓድ ናብ ልቢ ዝበፅሕ ዓቐን ኦክስጅን ኣንጂና ተባሂሉ ይዝፅዋዕ። ወፃእን ኣታውን ዝኾነ ቀንዛን ዘይምችውነትን ኣብ ኣፍ ልቢ ዝፈጥር ምልክታት እዩ ዘለዎ። ሓደ ካብ ጠንቂ ወቕዒ ልቢ ኮይኑ እውን ይጥቀስ እዩ። እዚ ጥዕናዊ ፀገም እዚ ቅልጡፍ ዝኾነ ሕክምናዊ ሓገዝ ዝሓተት እዩ። ኣርባዕተ ዓይነት ኣንጂና እዮም ዘለዉ። ኣንጂና ብኦክስጅን ዝሃብተ መደም ናብ ልቢ ክበፅሕ ብዘይምኽኣሉ ዝፍጠር ጥዕናዊ ፀገም ክሳብ ዝኾነ ምስ ጥዕና ልብን ሸምብቆታት ደምን ተኣሳሲሮም ዝኽሰቱ ጥዕናዊ ፀገማት ጠንቂ ናይ ዝሕማም ክኾኑ ይኽእሉ እዮም። ምድፋእ ዕድመ ደቂ ተባዕትዮ ልዕሊ 45

ዓመት ደቂ ኣንስትዮ ድማ ልዕሊ 55 ዓመት ምስ ኣቁፀረ ብኣንጂና ናይ ምጥቃዕ ተኽእሎ እናሰፍሐ እዩ ዝኸየድ። ሕዱር ሕማም ልቢ ዘለዎም ልዑል ፀቕጢ ደም፣ ሕማም ሽኮር፣ ልዑል ኮለስትሮል፣ ግዙእ ኣልኮላዊ መስተን ኣወለፍቲ ቀወማትን ክሳዓትን ልዕሊ ንቡር ክብደትን ዝኾኑ ሰባት ንኣንጂና ዝያዳ ተኣፈፍቲ እዮም። ግዳያት ሕማም ኣነምያ፣ ብሕማም ኣነምያ ዝተጠቕዑ ሰባት ኦክስጅን ክስከሙ ዝኽእሉ እኹላት ቀያሕቲ ውህብታት ደም ስለ ዘይብሎም ብኣንጂና ዝያዳ ተጠቃዕቲ እዮም ይርከቦ። ኣብ ዓምዲ ባህልን ስነ ጥበብን ከም ዘይንፈልጥ ንፈልጥ ዶ ዝብል ሕቶ ተላዒሉ ይርከብ። ብዛዕባ ቋንቋ ብዙሕ ኣይግደስኒ ዝብለካ ግጥሚ ዝፅሕፍ ሰብ ክትረክብ ኣይግባኣን እዩ። መሊእና ኢና ግን ዘለና ሕልፊ ሰብና ኣብ ቋንቋ ዘይንግደስ እንተዳ ኮይና ከመይ ኣቢልና ኢና ፀሓፍቲ፣ ገጠምቲ፣ ደረስቲ ኢና ኢልና ንነፍስና ማዕርግ ክንህባ እንደፈር። ዓለም ውሃቢት ብርኩት ውህብቶ እንተዳ ሂባትና ሳሕቲ ዝርከብ ፀጋ ውፅእ ኢልና ክንርአ ኣይንፅገም ንኸውን። ዓለም ግን ናይ ፃዕርን ስራሕን እያ። ክእለት ድማ ከይደቀስካ ብምሕዳር ዝጥረ ውህብቶ ኩላትና እዩ። እቲያ ብመንጎ ሰባት ዝርአ ዓብ ፍልሊ እምበኣር ትህቦኻ ኣለሊኻ ዓብ ወፍሪ ምግባር እዩ። ተመራማሪ ቋንቋየ ትብል እንተደኣ ኮንካ ክንደይ ዝኣክል ምርምር፣ መፅናዕቲ፣ ፈተነ ኣካየድካ ንብቕዓትካ ወሳኒ እዩ። እቶም ኣብ ጥርዚ ዝበፅሑ ብቑዓት እቶም ተውህቦኦም ኣለልዮም ዝሓቶ ዋጋ ዝኸፍሉሉ እዮም። ድሌት ጥራይ ወላሓንቲ ይኮነን። ገለ ሰባት ድሌት ይሃሉ እምበር ኩሉ ነገር ይከኣል እዩ ዝብል መረዳእት ኣለዎም። ከምኡ እንተዝኸውን ብድሌት ጥራይ ዝሰምር እንተዝኸውን ኩላትና ነቲ ክንኮኖ እንደሊ ግን ዘይኮንናዮ መጨበጥናዮ። ኣነ ንኣብነት በቲ ኣብ ኩዕሶ እግሪ ዘለኒ ድሌት ከም ብርቂ ፖርቱጋላዊ ተፃዋታይ ክርስቲያኖ ሮናልዶ ክኸውን ምደለኹ። ኣብ ገሊኡ እዋንሲ ኣነ የንሱ እብል እየ። ምክንያቱ ልክዕ ከምታ ካብ ኩዕሶ እግሪ ክኾና ዝደሊ ኮይኑ ስለ ዝደልኹ ጥራይ ግን ክኸውን ይኽእል ዶ? እቲ ዕድላት መሰለጥያታት ግዜ ተመሳሳሊ እውን ይኹን ስለ ዝደለኹ ጥራይ ክኸውን እኽእል ዶ? ኩላቶም ደቂ ኣርጀንቲና ከም ማራዶናን ሜሲን ክኾኑ ይጸልዉ ዶ? እንታይ ኮይኖም ደኣ ዘይኮኑ ስለ ዘይደለዩ? ግን ኣርጀንቲናውያን ንማራዶናን ሜሲን ብምፍጣር ኮይኖም እዮም። እቲ ንስኻ ዘይብልካ ኣብ ካልኦት ምስ እትረኽቦ ብኡ ተዓግብ ተጠቂሱ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ንሓስብ ዶ እንታይ ንሓስብ ዝብል ሕቶ ተላዒሉ። ሓሳባት ተረዲእካን ከይተረዳእካን ብኣእምሮ ዝካየድ ንጥፈት እዩ። ፍኹስ ዝበለ ዕለታዊ እነካይዶ ሓሳባት ኣሎ። ዕሙቕ ዝበለ ሙሉእ ውንናን ኣቓልቦናን ዝሓትት ሓሳባት ከ ኣሎ። ስቕኢልና ክንሓስብ ቀሊል ነገር እዩ። ካብ ሓደ ሓሳብ ናብ ካልእ ጨለዴታት እናፈጠርና ካብ መበገስ ሓሳብና ክሳብ ንጠፍእ ሃው ንበል። ይጠቅም ድዩ ኣይጠቅምን ንዝብል ሕቶ ንጎድኒ ገዲፍና ማለት እዩ። ዝሓሰብናዮ ነገር ከመይ ጌርና ናብ ተጨባጢ ነገር ንቕይሮ ግን ብተወሳኺ ኣዕሚቕና ምሕሳብ የድልየና። በዚ ኮይኑ በቲ ከይሓሰብና ክንነብር ከም ዘይንኽእል ርጉፅ ነገር እዩ። ፀዓትናን ኣድህቦናን ሂብና ዝሓሰብናዮ ንቑም ነገር ምስ ዝውዕል ከዓ ዕውት ሂወት ንክህልወና ዓብዪ ኣበርክቶ ይገብር። ዘይሓስብ ኣይንገድ ስቕኢሎም ዶ ወለድና መሲሎሞ ክኾኑ ኢሎም ይርከቦ። ቀይሕ ባሕርና ምስሊ ፅባቐናን ምስልናን ኣብ ትሕቲ ዝብል ግማግም ባሕሪ ኤርትራ ብፅሬት ኮነ ብዕቑር ፀጋታቱ ኣዝዩ ፍሉይ ምዃኑ ኩሉ ዝምስክሮ ሓቂ እዩ። እዚ ካብ ጫፍ ራስ ቄሳር ክሳብ ኪንዮ ራስ ዱሜራ ዝዝርጋሕ ግማግም ዝተፈላለየ ጠባያት ዘለዎን ብዝተፈላለዩ ኣስማት ዝፅዋዕን እዩ። ካብ ወደባዊት ከተማ ምፅዋዕ ንሰሜንን ደቡብን ዝዝርጋሕ ንጉዕዞ ባሕሪ መራኸብ ዘገልግል ማያት ማለት ኖርዝ ማሳዋ ቻነል ኤን ሳውዝ ማሳዋ ቻነል ማለት ሰሜናዊ መትረብ ምጽዋዕ ከምኡ ድማ ደቡባዊ መትረብ ምጽዋዕ ተባሂሉ እዩ ዝጽዋዕ። ነቲ ሰሜናዊ መትረብ ምስሊ ንምልከት ድማ ካብ ራስ ቄሳር ክሳብ ማርሳ ተኽላይ ተዘርጊሑ ይርከብ። እዚ ክፋል ማያት ቀይሕ ባሕሪ ነዚ ቦታ ጋሻ ዝኾነን ዕብይ ዝበለት መርከብን ዝመርሕ ባሕረኛ በዚ ማያት ንክጓዓዝ ልዑል ጥንቃቐ ዝሓትት እዩ። ምክንያቱ ዕምቆት ማይ ናይ ዝኽፋል ባሕሪ ዘይስሩዕን ዝፈላለን ስለ ዝኾነ እዩ። ኣብ መንጎ ራስ ቄሳርን ማርሳ ተኽላይን ዘለዎ ማያት ንተዓዘብ። ን33 ማይልስ ዝርጋሕ ዓቐን ዘለዎ ገማግም እዩ። ካብ ገማግሙ ንማእከል ባሕሪ ዘሎ ዕምቆታት ትሕቲ 20 ሜትሮ ኮይኑ ን12 ማይል ዝኣክል ንማእከል ባሕሪ ግን ክሳብ 200 ሜትሮ ዝፈላለ ዕምቆት ኣለዎ። ስለ ዝኾነ ድማ ዕምቆቱ ዘይስሩዕ ኮይኑ ንረኽቦ። ስለዚ ካብ ባፅዕ ንሰሜን መርከብ መሪሑ ዝጓዓዝ ባሕረኛ ናብ ከርከስ ባሕሪ ከይኣቱ ፍሉይ ጥንቃቐ ክገብር ኣለዎ። እዚ ማይዊ ኣካል እዚ እኹል መፅናዕቲ ስለ ዘይተገበረሉ ኣብ ካርታ ባሕሪ ዘይተመ

ተመልከተ ቀረባ ማይ ከጋጥም ይኸልዩ ኣብ 1996 ብዝቐረበ ፀብጻብ ካብ ምፅዋዕ ንሰሜን ዘሎ ቦታ ውሑድ ዘይተመልከተ ማያት ከም ዘሎ ንባሕረኛታት መጠንቀቕታ ተዋሂብ እዩ ይርከቦ ኣብ ዓምዲ መዛ ትኻልእ ሸነኽ ውድቀት ብዛዕባ ፍርሒ ሌላ ምስ ጋስ ሃሌ ጥቕስታት መዛነይ ሕቶ እተመሳቐለ ቓላት ይጸንሑና ጋስ ሃሊ መን ኮን ይኸውን ደጋፊ ኩዕሶ እግሪ እንግሊዝ ዝኾነ ጋስ ሃሊ ንዋንጫ ዓለም ብፍልይ ዝበለ ኣገባብ ዝከታተሎ ንሱ ካብ ነፍሲ ወከፍ ኣብ ዋንጫ ዓለም እትሳተፍ ሃገር ሓንቲ ቢራ ይዕድግ እታ ጋንታ ካብቲ ውድድር ምስ እትግለፍ ወይ ከዓ ምስ ትእለ ደሓንኩኒ ብምባል ናይ መፋነዊ ቢራ ናይቲ ሃገር ይሰቲ ኣብ ዋንጫ ዓለም 222 ካብ ኩለንተን እተሳተፈ ሃገራት 32 ዓይነታት ቢራ ኣኪቡ ጋስ ናይ ገለ ሃገራት ቢራታት ብቐሊሉ ክትረኽቦም ትኽእል ኢኻ ብኣንጻሩ ግን ናይ ገለ ሃገራት እትልክዕ ቢራ ንኽትረኽቦ ትጽገም ኢኻ ብምባል እዩ ዝገልጽ ኣብ 226 ዝካየድ ዘሎ ዋንጫ ዓለም 48 ሃገራት 48 ዓይነታት ቢራ ብምእካብ እዩ ናይ ነፍሲ ወከፍ ካብቲ ውድድር ዝተገለፈት ሃገር ቢራ እናሰተየ ዝከታተሎ ዘሎ ሓንቲ ጋንታ ክትእለን ከላ ከዓ ንጥዕና ይግበረልኪ እናበለዩ ቢራ ናይቲ ሃገር ዝጭልጦ መብዛሕትኦም ደገፍቲ ኩዕሶ እግሪ ንዋንጫ ዓለም ባንዴራ ማልያ ኩዕሶ እግርን ሒዞም እዮም ዝከታተልዎ ጋስ ሃሊ ግና ቢራታት ዝመልአ ፍርጅ ሒዝዩ ዝዕዘቦ ኣብ ዓምዲ ርእቶ ብኽያትን ፍኸራን ብልፅግና ህህታ ብስዕረት ዝተሃሰየ ስነ ልቦና ርግኣት ሓይሊ እዩ ዝብሉ እዋናውያን ርእቶታት ይጸንሑና ጋዜጣ ኤርትራያል ሓዲሳ ብዘይካ ሰኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ ዋና ኣሰናዳይ መሓመድ ኑር ያሕያ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃደር ዜና ወፃኢ ዓረቢ መሓመድ ጌታ ሌኣውት ኑራ ዑስማን መሓመድ ፋጥማ ሕመድ እድሪስ ሪፖርታጅ ስነ ስርዓት መምረቕታ ኮሌጅ ስነ ፍልጠት ማይ ነፍሒ ሰፊሩ ይርከብ ኣብ ዓምዲ መልሓቐ ኣዳብ ኣልፍኑን ምስ ስነ ጥበባዊ ሳልሕ ዑመር ሳልሕ ዝተኻየደ ቃለ መጠየቕ ይጸንሐና ኣብ ባህላዊ ፍቕራውን ሃገራውን ትሕዝቶ ዘለዎም ስነ ጥበባዊ ፍርያት ብሄረ ሳሆ ፀቒጡ ከም ዝሰርሕ ሓቢሩኣሎ ምስ ምዕባለታት ሰብ ሰርሖ ብልሂ ኣገዳስነት ዕጥቂ ፍልጠትን ሞውያን መንእስያት ኣብ ዓምዲ ቀድያትን ሞውያ ተዳሲሱ ይርከብ ሪፖርታጅ ስነ ስርዓት ምምራቕ መበል 38 ዙር ተዓለምቲ ሃገራዊ ኣገልግሎት ቀሪቡኣሎ ኣብ ዓምዲ ማሕበራዊ ዕቤት ምዕባለ ኮምፒዩተር ሳይንስን ተጠቃምነት ዓይነ ስውራንን ዝድስስ ትሕዝቶ ይጸንሐና ኣብ ዓምዲ ዕልሚ ወቴክኖሎጂያ ብሰብ ሰርሖ ብልሂ ዝተሰንዐ ስእሊ ንምፍላጥ ዝሕግዙ 7 ምልክታት ዝተፈላለዩ ሓደሽቲ ምህዞታትን ርኽበታትን ሰፊሮም ኣለዉ ስእላዊ መግለፂ ስነ ስርዓት ምምራቕ መበል 38 ዙርያ ተዓለምቲ ሃገራዊ ኣገልግሎት ኣብ ዓምዲ ዛዕባ ሎሚ ፍሽለት ትረኻ ስልታዊ ውዲት ሓቅታት ልኡላውነት ኤርትራ ዘርእስቱ እዋናዊ ትሕዝቶ ይጸንሐና ኣብ ቀርኒ ኣፍሪቃ ዘላቕ ሰላምን ምርግጋእን ክሰፍን እንተኮይኑ ታሪክ ካብ ምጥምዛዝን ምስ ጎረባብቲ ሃገራት ናይ ግጭት ባይታ ካብ ምፍጣርን ምቁጣብ ኣገዳሲ እዩ ፖለቲካዊ ሽግራት ብናይ ፕሮፓጋንዳ ኩናትን ልኡላውነት ጎረባብቲ ሃገራት ብምትንካፍን ክፍታሕ ከም ዘይክእል ታሪክ ናይ ዞባ ብብዙሕ መገድታት ዝምስክሩ ሓቂ እዩ እዚ ብመራሕቲ ብልፅግና ዝዝርጋሕ ዘሎ ሕሱር ግን ከዓ ሓደገኛን መነቐፅን ትረኻ ንታሪኻውን ሕጋውን መንነት ኤርትራን ህዝባን ዝኽዕድ ንውራም ፕሮፓጋንዳ ጥራይ ምዃኑ ትርዲእካ ንቕሓት ህዝቢ ምዕባይ የድሊ ዘላቒ ምርግጋእ ዝመጽእ ንልኡላውነት ሃገራትን ዓለምለኻዊ ውዕላትን ብምኽባርን ኣብ መንጎ ህዝብታት ሓቀኛን ሰላማውን ምትሕዋር ብምፍጣርን ጥራይ እዩ ስለዚ መራሕቲ ጉጅለ ብልፅግና ካብዚ ዓይነት ሓደገኛን ዘይሓላፍነታውን ትረኻታት ወፂኦም ንልኡላውነት ጎረባብቶም ብምኽባር ንሰላምን ርግኣትን ምዕባለን ክሰርሑ ይግባእ ታሪክ ምጥምዛዝ ንግዜያዊ ፖለቲካዊ ረብሓ ከገልግል ይኽእል ይኸውን ኣብ ነዊሕ እዋን ግን ናብ ዘኸፍአ ውድቀት ጥራይ ዘምርሕ ልኡላውነት ኤርትራ ንኢትዮጵያ ስግኣት ዘይኮነስ ንሰላም ቀርኒ ኣፍሪቃ ዓብዪ ዓንዲ ሕቆ ምዃኑ ተረዲእካ ምስራሕ ጥራዩ ናብ ሓበራዊ ዕቤት ዝመርሕ እዚ ሕሱር ፕሮፓጋንዳ እዚ ኣብ ቅድሚ ሓቀኛ ታሪክን ሕግን ፈጺሙ ክቐውም ከም ዘይክእል ግን ኩሉ ክግንዘቦ ዝግባእ ሓቂ እዩ ተጠቒሱ ኣብ ዓምዲ ማሕበራዊ ዕቤት ተራ ምርምርን መፅናዕትን ኣብ ማሕበራዊ ለውጢ ተዳሲሱ

ምርምር ኣብ ማሕበራዊ ለውጢ እወታዊ ኣበርክቶ ክህልዎ እንተኮይኑ ትምህርቲ ዓይነት ስነ ኣገባብ ምርምር ኣዝዩ ወሳኒ እዩ። ብዘይካዚ ወድዓዊ ምርምራት ምክያድ ንምርምር ኣብ ዘይኮነ መዓላ ካብ ምውዓልን ሚዛናዊ ጥቕሚ ክህብ ኣብ ምግባር ዝሕግዝ መፅናዕታዊ ምርምር ከም ኣገባብ ወድዓዊ ብዓይኒ ስነ መንጎ ድማ ዘይሸራዊ እንትኾነ ብፍጹም ማሕበራዊ ገለልተኛ ማለት ሶሻል ኒውትራል ክትብሎ ዝኸብድ እዩ። ኣብ ምክያድ መፅናዕቲ ዝተፀንዐ ረኽበታት እንታይ መስል ነቲ ምርምር ዝመወሉ ኣካል ምፍላጥ፣ ረኽበታት ዝተቀረፀሉ መንገድታት ምንዳይ ዝብሉ ሕቶታት የገድስ እዮም። ምክንያቱ ኣብ ሚዛናውነት ናይ ምርምር ዓብዪ ኣበርክቶ ስለ ዝገብሩ። ጀርመናዊ ምሁር ስነ ሕብረተሰብ ካርል ማርክስ ብዛዕባ ኣገዳስነት ምርምርን ፍልጠትን ክዛረብ እንከሎ ፍልጠትን ምርምርን ብትሕዝቶ ንዋት ዝምድናታት ውፅኢቱ ናይ ምቕራፅ ተኽእሎ ኣለዎ ክብል ይገልፆ። ኣብ ዝተፈላለየ መድረኻት ታሪክ ከም ዝተረኣየ ብርክት ዝበሉ ሓይልታት ንምርምር ከም መሳርሒ ማሕበራዊ ምህንድስና ተጠቒሞምሉ እዮም። በዚ ድማ ንዝደለይዎም ፖሊሲታት ኣድማዕቲ ንምምሳል ምስ ፖለቲካዊ፣ ቁጠባዊ፣ ማሕበራዊ፣ ታሪካዊ ፍጻመታት ዝተተሓሓዙ ክውንነታት ብምድምሳስ ሕብረተሰብ ኣብ ምግጋይ ኣውዒሎሞም። በቲ ንሶም ዝዘርግሕዎ ሓበሬታ ተጸልዩ ኣብ መስርሕ ዝምዕብል ማሕበራዊ ለውጢ ድማ ኣሉታዊ ሳዕቤን ህልዎ። ስለዚ ኩሉ ብስም ምርምር ዝቐረበ ውፅኢት ወይ ረኽበታት ተጠቃምነቱን ወድዓውነቱን ምርግጋፅ የድሊ ይርከቦ። ኣብ ዓምዲ ቃለ መሕተት ብኣካዳምያዊ ፖለቲካውን ወታደራውን ትምህርቲ ክስልጥኑ ዝፀንሑ መበል 38 ዙርያ ሃገራዊ ኣገልግሎት ስልጠናኦም ብዓወት ብምዛም ኣብ ዝተመረቕሉ ኣጋጣሚ ምስ ገለ ካብኦም ዝተኸየደ ርክብ ሰፊሩ ኣሎ። ኣብ ዓምዲ ልቦናን ፍልስፍናን መበል 7 ክፋል ፅፈት ስራሕ ጥርዚ ፍርያምነት ክትጭብጥ እንተደኣ ክደሊኻ ንምሕደራ ግዜኻን ፀዓትካን ግድን ክተወርፅጦ ይግባእ። ኣብ መንጎን ስራሕካ ዝምልከት ግዜን ንውልቃዊ ህይወትካ ዝምልከት ግዜን ንጹር ዶብ ክህልወካ ኣለዎ። እዚ ዶብ እዚ እንተደኣ ተፈንጢሑ ኣብ ስራሕካን ውልቃዊ ህይወትካን ብዙሕ ምዝርራግ ክስዕበልካ ይኽእል እዩ። ገለ ሰባት ነቲ ኣብ ሓዳሮም ዘለዎም ፀገም ናብ ስርሖም ተሰኪሞሞ ይመፁ ሞ ምስ መሳርሕቶምን ናይ ቀረባ ሓላፊኦምን ህውከት ክኣግዱ ትሪኦም። ብመንፅሩ ካልኦት ስራሕተኛታት ነቲ ኣብ ስርሖም ዘለዎም ፀገም ናብ ገዝኦም ተሰኪሞም ብምኻድ ምስ በዓልቲ ቤቶምን ደቆምን ንዝነበሮም ሰላምን ሓጎስን ዝዘርጉ ኣለዉ። እቲ ካብ ኩሉ ዝበእሰ እቶም ሰራሕተኛታት ብሰሪ ምትሕውዋስ ስርሖምን ሓዳሮምን ኣብ ፀገም ከም ዝወደቑ ዘይርድኦም ምዃኖም እዩ። ክንዲ ዝኾነ ነቲ ፀገሞም ንምፍታሕ ዝኾነ ዓይነት እወታዊ ፃዕሪ ኣይገብሩን እዮም ተጠቒሱ። ኣብ ዓምዲ ዳየሪ ናብ ሙሉእ ዝቐረበት ሰብ ኣይተሓባብኣኒ ፈታኒ ዕጫ ዝብሉ ዛዕባታት ዳየሪ ይፀንሕና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግሬ እያ። ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ኣብ ዓምዲ ደልኣባብ መበል 50 ዛዛሚትን ክፋል ዛንታ ዓላለይ ሓምባሬ ቀሪባላ። ኣብ ዓምዲ ዓማር መስሕብ ቱሪዝም ዝኾኑ ብርቂ ፀጋታትን ጥንታዊ ቅርስታትን ንእዞቦ ዓድኋላ ተዳሲሶም ይርከቡ። ኣብ ዓምዲ ባና ታዕሊም ዝተፈላለዩ ፍልጠት ሓዘል ሓበሬታታት ይፀንሑና። ኣብ ዓምዲ ዕንጃረ ትሕዝቶ ሌላ ምስ ኣደም ዕባለ ኮምፒውተር ቻይና ተባሂላ ትፍለጥ ክኢላ ቴክኖሎጂ ዶክተር ቬፔሱ ቀሪቡ ኣሎ። ስእላዊ መግለፂ መመረቕታ መበል 38 ተምሃሮ ሃገራዊ ኣገልግሎት ቀሪቡ ኣሎ። ኣብ ዓምዲ ነፈት ኣምር ብዛዕባ ሓፈሻዊ ጥዕናና ኣብ ኣጥፋርናን ዝርአ ምልክታት ኣብ ቻይና ጸለምቲ ደማሙ ምስ ጽቡቕ ፋል ይተኣሳሰራ ትፈልጡ ዶ? 10 ፍልልያት ረኸብ ጎብየ ምስ ሰብ ዘረኽቦም ጠባያት ሰፊሮም ይጸንሑና። ኣብ ዓምዲ ተርበያት እቲ ጸራ ብእምኒ ልቦና ሓዘል ትሕዝቶ ቀሪባላ። ኣብ ዓምዲ ፈንዋዕዳት ሪፖርታጅ መመረቕታ ስልጠና ሃገራዊ ኣገልግሎት መበል 38 ዙርያ ተምሃሮ ቀሪቡ ኣሎ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምን እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ። ዋና ኣሰናዳኢ ኣማኑኤል መስፈን፣ ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ሪፖርታጅ መመረቕታ ስልጠና ሃገራዊ ኣገልግሎት መበል 38 ዙርያ ተምሃሮ ቀሪቡ ኣሎ። ኣብ ዓምዲ ስፖትላይት ፌስቲቫል ኤርትራ መግለፂ ሓድነት ሓበንን ሃገራዊ ፅንዓትን ምዃኑ ተገሊጹ። ስነ ስርዓት መበል 19 ዕብረ መመረቕታ ኮሌጅ ስነ

ሓደገኛ ኩነት ስለተፈጠረ ነብስኻ ኣውፅእ ኮይኑ ኣእዳወይ ተሃሪመን ብምስባረን ምንቅስቓስ ከልኣኒ ተሽከርከርቲ ኣለዋ። ጸላኢ ድሮ ኣብ ዝነበርክዎ ከባቢ በፂሑ በቃ ተጠቢበ ኣብ መንጎ ክልተ እምኒ ተኸዊለ ተፀቒጠ ኣሕሊፈዮ ተጠቒሱ። ኣብ ዓምዲ ንቑሕ ደመና መተባብዕን መኣረምተን ኩሉ ኣብ ግዜኡ ኣገዳሲ ትሕዝቶ ይፀንሐና። መተባብዒ ይኹን መግናሕቲ ኣብ ባህሪ ሰብ ኣድማዒ ፅልዋ ክህልዎ ምእንቲ ተግባርን ግብረ መልስን ብግዜ ክተኣሳሰር የድሊ። ኣብ ገለ ግዜ ሽዑ ንሽዑ ግብረ መልሲ ክንህብ ምስዘይንኽእል ብኻልእ ኣገባብ ምትእስታር ክንፈጥር ንኽእል ዶ? ኣብ ቅድሚ ጋሻ ንዝበደለ ቆልዓ ሽዑ ንሽዑ ክንገንሕ ምስዘይንኽእል ብኸመይ ድሒሩ ክድገም ከም ዘይብሉ ንረድእ። ነዚ ሕግዝ ሓደ ኣገባብ ዝውሃብ ዘሎ መቕፃዕቲ ይኹን ምትብባዕ ውፅኢት ናይናይ ንጥፈት ምዃኑ ብምርዳእ ምትእስሳር ምፍጣር እዩ ይርከቦም። ኣብ ዓምዲ ሰምራ ጅህድ መፍረ ተምሪ ኣብ ሃገርና ምስ ኣቶ ሙሴ ፍቓዱ ክኢላ እቲ ዓውደና ወሃዲ ልምዓት ተምሪ ኣብ ሚኒስትሪ ሕርሻን ዝተኻየደ ቃለ መጠይቕ ሰፊሩሎ። ኣብ ዓምዲ ወቕፋ ፍንያ ሪፖርታጅ ፅምብል መምህርታ ተምሃሮ ቤት ትምህርቲ ሙዚቃ ኣስመራ ኣብ ዓለም ስነ ጥበብ ዝተኸስቱ ሓደሽቲ ፍጻመታትን ቀሪቦም ኣለዉ። ኣብ ዓምዲ ሸባብያት መንእሰይ ኤርትራ ዓንዲ ሕቆ ትግባረ መደባት ልምዓት ምዃኑ ተገሊጹ። ኣብ ዓምዲ ኩርናዕ ተምሃሮ መሃስትን ስነ ፍልጠተኛታት እቲ ሓደገኛ ጨረርታ ዝንቡዕ ኣተሓሳስባ ዳእላ ተምሃሮ ከምኡ ድማ ጥቕሲ ይሰሙን ቀሪቦም ኣለዉ። ኣብ ዓምዲ ፍረ ጻዕሪ ኣብርሃም ተስፋጽዮን ኣብነታዊ ኣርባሒ ናይ ጸባ ኸብቲ ተላልዩ ይርከብ። ሪፖርታጅ ስነ ስርዓት መምርቕታ ተምሃሮ ኮሌጅ ሕርሻ ሓመልማሎ ቀሪቡሎ። ኣብ ዓምዲ ተርሞማ ምንዳይ ሓቂ ካልኣይ ክፋል መሃስቲ ቆልዑ ሉዊ ብሬይል ፊሎ ፋርንስዋርስ ኣን ማኮሲንስኪ ይጸንሐና። ኣብ ዓምዲ ደቂ ኣንስትዮ ንገዝሚ ዝድስስ ትሕዝቶ ንረክብ። ደቂ ኣንስትዮ ተማሂረን ሞያ ዓጢቐን ይውሓድ ይብዛሕ ናይ ገዛ ርእሰን ኣታዊ ክህልወን ከሎ ነቲ ንደቂ ኣንስትዮ ከም ጾር ናይ ምርኣያት ተሓሳስባ ይስዕረዩ። ኣብ እዋን መርዓ እውን መርዓ ቅዱስ ምትእስሳር ናይ ክልተ ተመጻመድቲ ድኣ እምበር ንግዳዊ ውዕል ስድራቤታት ከም ዘይኮነ ዝምህር ሰፊሕ ጎስጓስ የድሊ። ኣብ ናይ ገዝሚ ጠለባት ጥራይ ዘይኮነ ኣብ ጥምብላት መርዓ እውን ነቲ ኣብ ስድራቤታት ዝፍጠር ፋይናንሳዊ ተጽዕኖ ንምንካይ ቅልል ዝበለ ስነ ስርዓት ምክያድ ክልመድ ዘለዎ እዩ። ሕጊ እውን ብዘይንቕሓት ሕብረተሰብ ተተግበርቲ ክኾኑ ኣይክሉን እዮም። ዝድንገጉ ሕግታት ኣብ ባይታ ክውን ዝኾነሉ ሕብረተሰብ በዕሉ ብመረዳእታን ንናይ ገዛእ ርእሱ ጥቕሚ ሓሲቡን ከተግብሮን ከሎ እዩ። ስለዚ ኣብ ዝተፈላለየ ክፋል ናይ ሕብረተሰብና ንዘሎ ተመሳሳሊ ልምድታት ንምፍዋስ ኩሉ ዜጋ ክነቕሓሉ ዘለዎ ጉዳይ ኮይኑ ይስማዓኒ ይርከቦ። ኣብ ዓምዲ ሚንሁና ውህናክ ሕጊ ፈረንሳ ሓደ ብሪጣናዊ ቅድሚ 27 ዓመት ንዝፈለሞ ጉዕዞ እግሪ ዝተፈላለዩ ቦታታት ብፈረንሳ ኣቢሉ ናብ ብሪጣንያ ንኸይሰግር ብምእጋዱ ከም ዝተዓናቐፈ ተገሊጹ። ኣብ 18 ክፍለ ዘመን ነገስታት ኤውሮጳ ብተኻሉ ናይ ምድር ባይ ስፖርት ኣዝዮም ይምሰጡ ምንባሮም ተገሊጹ። ከተማ ኣቡዳቢ ብብዝሒ ናብ ማይ ዝመርሑ መንሸራተቲ ኣብ መዝገብ ክብረ ወሰን ጊነስ ሰፊራ። ወዲ 5 ዓመት ህንዳዊ ህፃን 46 ዓይነታት ዳይናሶር ኣብ ሓደ ደቂቕ ከለልዮም ብምብቅዑ ኣብ መዝገብ ክብረ ወሰን ጊነስ ሰፊሩ። ተመራመርቲ ኣብ 8ይ ክፍለ ዘመን ዝነበረ ናይ ብሩር ገንዘብ ዴርሃም ከም ዝረኸቡ ኣፍሊጦም። ኣብ ዓምዲ ዝርዓዊ እቅትሳድ ኣብ ኤርትራ ብዝተዋሃደ ፃዕሪ ኣብ ምክልኻል ኣንበጣ ዝተጨበጡ ዓውታት ተዳሲሶም ይርከቡ። ኣብ ዓምዲ ዋሓታል ጥፍል 5 ክፋል ጥውጥዋይ ሓደ ሰት ብሸኽሊ ኣስቀር ስላዊ ፅውፀውያት ሚኪ ይጸንሑና። ሪፖርታጅ መመረቕታ ሓዳሽ መጽሓፍ ውሽጣዊ ሕማማት ብነርስ ካሳሁን ረዳ ቀሪቡሎ። ኣብ ዓምዲ ተቓሪር ዝተፈላለዩ ጥዕና ጠቀስ ሓበሬታታትን ርኽበታትን ይጸንሑና። ኣብ ዓምዲ ስፖትላይት ሰልፊ ብልጽግና ኢትዮጵያ ኣብ ጭኑቕ ኩነተ ኣእምሮ ኮይኑ ነቲ ሃገር ኣብ ተኼላታት ጥፍኣት ይሸማ ከም ዘሎ ተገሊጹ። ወፍሪ ክረምታዊ ማእቶት ተምሃሮ ሓለዋ ኣከባብን ሃገራዊ ሓድነትን ዘጣምር ወፍሪ ምዃኑ ኣብ ዓምዲ ስፖትላይት ተዳሲሱ። ፌስቲቫል ኤርትራ ጽምብል ሓድነት ውርሻን ሓበንን ሪፖርታጅ መበል 19 ጽምብል መመረቕታ ኮሌጅ ሕርሻ ሓመልማሎ ቀሪቡሎ። ኣብ ዓምዲ ኪንዲኤ ጉዕዞ ግቡ ምፍጻም ካብ ካሊጋሪ ናብ ሳዋ ትሕዝቶ ሌላ ምስ ኣባል ሃገራዊ ኣገልግሎት መበል 38 ዙርያ መንእስተይ ሄኖክ ጸገዛብ ቀሪቡሎም።

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃን ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል።
1: ሻምፒዮን ኩዕሶ ሰክዔት ዞባ ማእከል ዓመተ 2025 2026 ብናይ ካልኣይን ሳልሳይን ዲቪዥን ዝተኻየደ ናይ ደቂ ኣንስትዮን ደቂ ተባዕትዮን ትማል ሰንበት ብወቅዒ መጋረጆ ዓፂሁ ዓመት መፀእ ዝካየድ ሻምፒዮን ኩዕሶ ሰክዔት ዞባ ማእከል ትማል ሰንበት ኣብ ሰዓታት ንጎ ብርክት ዝበሉ ኣፍቀርቲ ኩዕሶ ሰክዔት ኣብ ዝተረኽብሉ ኣብ ሜዳ ቦቸፊላ ብናይ ደቂ ኣንስትዮን ደቂ ተባዕትዮን ግጥማት መጋረጆ ዓፂሁ ኣብቲ ፈለማ ኣብ ሜዳ ዝተረኽባ ጋንታት ናይ ደቂ ኣንስትዮ ካልኣይ ዲቪዥን ንስሪ ኣንፃር ዩኒቨርስ ገጢመን ኣብቲ ምትህላኽ ዝዓብለሎ ፀውታ ዝተረኣየሉ ብዓወት ዩኒቨርስ 39 ብ31 ብዝኾነ ውፅኢት ተፈላለየን። በዚ መሰረት ሰሰን ሻምፒዮን ናይዚ ዓመተ ውድድር ክትከውን እንከላ ካልአይቲ ተኽሊ ኤንኤምቢ ሳልሰይቲ ድማ ዩኒቨርስቲ ዓወቲ ኮይነን ዛዚመን። ቀፂሉ ሜዳ ቦቸፊላ ዘእንገዶ ፀወታ እንተነይሩ ናይ ሳልሳይ ዲቪዥን ምድብ ኤ ደቂ ተባዕትዮ ኤኤስኤም ኣንጻር ሳዋ እየን ገጢመን። ኣብቲ ጋንታ ሳዋ ኣብ ልዕሊ መጋጥምታ ዓብሊላትሉ ዝውዓለት 83 ብ66 ብዝኾነ ውፅኢት ተዓዊታ ብምውፃእ ጎብለን ናይ ዝውድር ክትከውን እንከላ ካልአይቲ ኤኤስኤም ሳልሰይቲ ድማ ደንደን ዕውታት ኮይነን ዛዚመን። ኣብ ምድቢ ዝኾና ዕውታት ጋንታታት ምስ እንምልከት ቀዳመይቲ ሳዋ ካልአይቲ ስኒት ሳልሰይቲ ደንደን። ኣብ ቅርቲ ኩዕሶ ሰክዔት ሃንቀው ኢሎም ዝተፀበይዎ ሳልሳይ ፀወታ መዛዘም ናይ ደቂ ተባዕትዮ ኮይኑ እታ ዝሓለፈ ዓመት ጎብለል ናይ ዝውድር ዝኾነት 4 ስመራ ኣንጻር ተካእቲ ኤንኤምቢ ግጥማተን ኣካይደን። ኣብቲ መሳጥን ልዑል ምትህላኽ ዝተረኣየሉ ግጥም ተካእቲ ኤንኤምቢ ብደገፍታት ሰነ ነቲ ግጥም ወላ እኳ ቀዲማ መሪሓ ነቲ ውድር ትቕልሶ እንተነበረት ኣብዚ መድረኽ ተመክሮ ዝፀንሐ ዓወት ኣገዲስዋ ዝኣትወት 4 ስመራ ግዜ ኣብ ምውዱብ ብዘመዝገበተን ሽቶታት 70/68 ብዝኾነ ውፅኢት ብምዕዋት ናይ ዝሓለፈ ዓመት ክብራ ዓቂባ ብምውፃእ ጎብሎ ናይ ዝውድር ብምዃን ዓባይ ዋንጫ ተሸላሚት ኮይና ካልአይቲ ተስፋ ኤንኤምቢ ሳልሰይቲ ተካእቲ ኤንኤምቢ ብምዃን ዝተዳለወሎም ሽልማት ካብ ኣካየቲ ናይቲ ውድድርን ዕድማት ኣጋይሽን ወሲዶም። ክብራት ተዓዘብትና ኣብ መወዳእታ ምስ ዕውት ኣሰልጣኒ ዝገበርና ዕላልኣሎ ናብኡ ከብለኩም።
2: እዚ ውድድር ካብ ዝሓለፈ ዓመት ኣዝዩ መሊሱ ካብቲ ዝነበረ ዝበርትዐን ዝሓየለን እዩ ኮይኑ ዘሎ። ዝሓለፈ ዓመት ነተን ዝነበራ 4 ዋንጫታት የወሲደ የ ነይረ። ሎሚ ዓመት ከዓ ን3 ዋንጫታት ወይ ከዓ ኣብ 3 ዲቪዥን ዘሎ ውድድራት ዳርጋ ኩሉ ክበሃል ይኽእል ብዘካ ኣብ ሓንቲ ናይ ደቂ ኣንስትዮ ጥራይ ነቲ ዝተረፈ ውድድራት ግን ሙሉእ ሙሉእ ተዓዋዊተሉ ወፅእ ኣለኹ። ዝዓበየ ካብኡ ከዓ ከይተሰዕራ ንንዋንጫ ዝበፅሓ ከዓ 2 ጋንታ ናተየ ናብቲ ውድድር ተጋጢመን ነይረ። ስለዚ ፅቡቅ ዘሐጉስ ነገር እዩ ነይሩ። ሕጂ እንታይ ቀንዲ ተፃዊታና ዝኾነ ጀብሪል እሱ ምውፅኡ ቅርብ ነቶም ጋንታ ቅርብ ሓደ ጎፅጎፅ ኣቢልዎም ነይሩ። ዳሕራይ ግን መሊሶም ናብ ፀወታ ተመሊሶም ነቲ ፀወታ ካ መጨረሻ ተዓዊትናሉ ኣለና። ዘሐጉስ ነገር ግን እንታይ እዩ ነዚ ኩሉ ውድድራት ኣብ ታሪክ ኩዕሾ ሰክዔት ኤርትራ ተራእዩ ዘይፈልጥ 148 117 115 124 እንዳኣተው እዮም ነቲ ናይ ዋንጫ ወሲዶሞ ብፍላይ ሳዋ ትራክ ማለት እዩ። ሕጂ እቲ ዝነበረ ፀወታ ኣብ ናይ ዋንጫ ምዃኑ ቅርብ ሚዛን ጎዲልዎ ነይሩ ክኸውን ይኽእል እዩ ወይ ኣብ ስኮር ግን ትዛዓበየቲ ምዕዋት ናይ ሱኻ ኣዝዩ ዘሕጉስ ነገር እዩ። ንብምሎኦም ኣፍቀርቲ ኩዕሾ ሰክዔት በዛ ኣጋጣሚ እዚ ዓቕሞም ክሕግዙ ክድግፉን እየ ዝላቦ። ስፖርት ከዓ ካብ ዘለናየን ላዕሊ ንክነበርትዖን ክንሕይሎን ከዓ ንሕና ከዓ ክንሰርሕ ኢና ማለት እዩ።
0: ኣብ ቻይና ኣብ ምክያድ ዝቐነየ ዙር ማግኒፊሸንት ኩንሃይ ቀዳም ብሻምናይ መድረኹ ተዛዚሙ ሄኖክ ሙሉ ብርሃን ቀጠልያ ናይ ነጥቢ ማልያ ተዓዊቱ።
3: ኤርትራዊ ፕሮፌሽናል ተቀዳዳማይ ክለብ ካዛኪስታናዊቲ ክለብ ኣስታና ሄኖክ ሙሉ ብርሃን ዝሓለፈ ቀዳም ኣብ ዝተዛዘመ ዙር ማግኒፊሸንት ኦፍ ቂንግ ሃይ 2026 ተዓዋቲ ቀጠልያ ማልያ ኮይኑ ሄኖክ ሙሉ ብርሃን ኣብ ናይ መወዳእታ ምድርኽ ተቐዳድምቲ ካብ ሽያ ዘንተበጊዛ ብቂንግ ሃይሌክ ሴኒክ ኤርያ ዝተዛዘመ 146 ኪሎ ሜትር ርሕቀት ዝነበራ

0: ሻምኒትን ዛዛሚትን መድረኽ ሻርሻ ደረጃ ብምሓዝ እዩ ውድድሩ ዛዚሙ ኣብ ናይ ነጥቢ ውድድር ብ63 ነጥቢ ዕወት ብምዃኑ ድማ ተሸላሚ ቀጠላ ማልያ ናይዚ ውድድር ኮይኑ ሄኖክ ምሉ ብርሃን ኣብ ሳልሳይ ምድርኽ ናይዚ ውድድር ናይ መድረኽ ዓወታ መዝግቢ ምንባሩ ዝከር ኮይኑ ኣብ ናይ ግዜ እውን ካብ ዕወት ናይዚ ውድድር ዝኾነ ኢኳደራዊ ጆናታን ክሌቨር ካሴዶ 15 ካይታ ብምርሓድ ሳልሳይ ደረጃ ሒዙ ንውድድሩ ፈጺሙ ብ24 ሰዓታትን 23 ደቃይቕን 26 ካይታትን ብዝኾነ ግዜ ድማ ብዩሳይ ዝተሓዘሉ 140 ነጥቢ ብምካብ ብሉፅ ውፅኢት ከመዝግብ እንከሎ ኣብ ናይ ኣንበሳ ዓቐበት እውን ዚኤርትራዊ ብ16 ነጥቢ ሳልሳይ ደረጃ ብምሓዝ ኣብ ሰለስትኡ ማልያታት ናብ ፖድዮም ብምድያ ባርስ ሰሪሑ ኣብዚ ውድድር ክሳተፍ ዝቕንየ ምስ እስጳኛት ክለብ ቦርጎስ ብምኻድ ዝፀቕ ዘሎ ሻምፒዮን ኣፍሪቃ 2025 ኦሎምፒካዊ መራዊ ቅዱስ ኣብቲ መድረኽ ካብ ዕውት ግዜ ከይከሰረ መበሳሰን 7 ተርታ ብምሓዝ ንውድድሩ ፈጺሙ ብሓፈሻ ግን እዚ ተቐዳድማይ ካብ ናይ ግዜ ካብ ዕውት ናይዚ ውድድር ብ26 ደቃይቕን 54 ካይታትን ብዝኾነ ግዜ ድሒሩ መበልሳሳ ደረጃ ብምሓዝ ኣዝዩም ኣሎ ኣብ ናይ ዓቐበት ወዲ ክለቡ ንሄኖክ ዝኾነ እስጳኛዊ ክርስቲያን ሮድሪገስ ብ18 ነጥቢ ክዕወት እንከሎ ብጋንታ ኸ ኢጣልያዊት ክለብ ባርዲያኒ ሲኤስኤፍ ብ73 ሰዓታትን 23 ደቃይቕን 9 ካይታትን ክትዕወት ናይ ሄኖክ ኣስታና ድማ ካብዛ ክለብ ብ13 ደቕን 51 ካይታትን ድሒራ ካልኣይ ደረጃ ብምሓዝ ንውድድራ ክዛዝም ናይ መርሃዊ ቦርጎስ ብ27 ደቃይቕን 39 ካይታትን ብምድሓር 7 ደረጃ ሒዛ ንውድድራ ፈጺማ ዞር ማግኒፊሰንት ኦፍ ቂንግሃይ ኣብ ኣጉሪ ኤስያ ካብ ዝካየዱ ውድዳት ብሽክለታ ብዕቤቱ ኣብ ቅድሚት ዝስራዕ እዩ
1: ቱር ደ ፍራንስ ትማለ ሰንበት መበል 15 መድረኹ ቀጺሎም ረሜኮ ኤቨኖፐል ንታደይ ፖጓቻን ኢሳቅ ደልቴሮን ረቲዑ ናይ መድረኽ ዓወት ከመዝግብ እንከሎ ዮናስ ቪንጌጋድ ብሰንኪ ዘጋጠሙ ሓደጋ ምውዳቕ ካብዚ ውድድር ተኣልዩ
2: ሎሚ ሶኒ ናብ ካልኣይ ናይ ዕረፍቱ መዓልቱ ዝቕንዕ ቱር ደ ፍራንስ ማለ ሰንበት 19 ሓምለ መበል 15 መድረኹ ቀጺሉ ተኸይዱ ኣብዛ መድረኽ ድማ ተቐዳደምቲ 183.9 ኪሎ ሜትር ዝርሕቐታ ውድድሮም ኣካይዶም ኣብ 17.3 ኪሎ ሜትር ኣብ ዝነበረት ናይ መንጎ ቅፅበታዊ ውድድር ያስፐር ፊሊፕሰን ቀዲሙ ሕንጻት ብምርጋጽ 25 ነጥቢ ወሲዱ ብኣሜሪካዊ ኩን ሲሞንስ ናይ ሊድ ኣውት ሓገዝ ዝረኸበ ወናኒ ቀጠልያ ማልያ ማደስ ፔደርሰን 20 ማክስ ካንተር 16 ቢንያም ግርማይ ድማ 4ይ ተርታ ብምሓዝ 14 ነጥቢ ወሲዱ ፀወታ ንኽዛዘም 22 ኪሎ ሜትር ምስተረፎ ንዝሓለፉ 14 መድረኻትን ክሳብ መወዳእታ ናይዚ ውድድር ኣብ ዝህሉ መዓልትታት ዝጥቕልል ዓብ ዜና ኣጋጢሙ ብደረጃ ዓለም ኣብዚ ግዜ ንታደይ ፖጓቻ ክወዳደሮ ዝኽእል እንኮ ተቐዳማይ ዝኾነ ዴንማርካዊ ዮናስ ቪንጌጋድ ኣብ ምዕጻፍ ኣንጎሎ ብኸቢድ ወዲቑ ሓካይም ዝቕጽል እንተደኣ ኮይኑ ኣድላይ ሕክምናዊ ሓገዝ እኳ እንተገበረሉ ኣብ የማናይ ኢዱ ዝሰዓበ ከቢድ ሓደጋ ግን ውድድሩ ኣቋሪጹ ኣብ ኣምቡላንስ ተጻዒኑ ኣድላይ ተወሳኺ ሕክምና ንምርካብ ናብ ሆስፒታል ኣቕኒዑ ኣብ መወዳእታ ንዝሃደማ ጉጅለታት ለቒሞም ኣብ መወዳእታ ዝተረኸቡ ታደይ ፖጓቻ ሬሜኮ ኤቨኖፐልን ኢሳቅ ደልቴሮን ኮይኖም ኣብዛ መድረኽ ድማ ብሉፅ ብቕዓት ዘንፀባረቐ ሬሜኮ ኤቨኖፐል ካብ ፖጓቻን ደልቴሮን ንዝመፆ ዝነበረ ፀቕጢ በዲሁ ንውድድሩ ብ4 ሰዓትን 23 ደቂቕን 9 ካልኢትን ብምዝዛም ዕውት መበል 15 መድረኽ ቱር ደ ፍራንስ ኮይኑ ፖጓቻ ብተመሳሳሊ ግዜ ካልኣይ ኢሳቅ ደልትሮ ብ6 ካልኢት ድሒሩ ሳልሳይ ተርታ ሒዙ ኣባል ኤንኤስኤን ኤርትራዊ ቢንያም ግርማይ ካብ ዕውት መድረኽ ብ37 ደቂቕን 51 ካልኢትን ድሒሩ መበል 159 ተርታ ሒዙ ሕንጻጽ ርጊጹ በዚ መሰረት ሎቬንያዊ ሻምፒዮን ዓለም ታደይ ፖጓቻ ብ55 ሰዓትን 41 ደቂቕን 31 ካልኢትን ንቱር ደ ፍራንስ መሪሑ ናብ ሳልሳይን ናይ መወዳእታን ሰሙን ኣቕኒዑሎ ዕውት መድረኽ ሬሜኮ ኤቨኖፐል ድማ ንቦታ ብማሃረምቲ ካብ ዝውድድር ወፃእ ዝኾነ ዮናስ ቪንጌጋር ተኪኡ ካብ ፖጓቻ ብ5 ደቃይቕ ድሒሩ ናብ ካልኣይ ተርታ ደይቡ ብነጥቢ ዴንማርካዊ ማደስ ፔደርሰን ብ417 ነጥቢ ቀዳማይ ኮይኑ ይምራሕሎ ያስፐር ፊሊፕሰን ብ386 ነጥቢ ክትሎ ቢንያም ግርማይ ብ361 ነጥቢ ሳልሳይ ተርታ ሒዙሎ ታደይ ፖጓቻ ብ52 ነጥቢ መሪሕነት ኣንበሳ ዓቐብ ኣስፊሑ ብጋንታ ሊድል ትሬክ ቀዳመይቲ ኮይና ትምራሓላ ቱር ደ ፍራንስ ሎሚ ኣብ ዕረፍቲ ውዒሉ ጽባሕ ብናይ ውልቂ ናይ ግዜ ውድድር ክቕጽል እዩ
3: pour le duo Texas-Lipovic 33 secondes. Está forzando la máquina Isaac del Toro. Quiere intentar llevar al límite a Remco Evenepoel, pero tiene buena cara el belga. Lo va a aprovechar. Sprint a 200 metros de meta. Remco sale a cerrar la diferencia. El maillot amarillo Tadej Pogačar. Puede ser una nueva victoria para el esloveno. Puede ser la primera etapa de montaña para Remco. Sigue sprintando Remco sin sentarse. No va a poder Pogačar. Ojo, victoria para Remco Evenepoel en plató de sol a sol. Isaac del Toro es tercero. Y trabajo descomunal de Seisas con Lipovic a su rueda. 58 segundos. Le ha costado, es el peor parado del día. Ha sufrido mucho el ciclista español. Se va a dejar 2 minutos Juan Ayuso en la línea de meta. Una victoria de una importancia inimaginable. Remco Evenepoel suma su tercera etapa en el Tour, pero la primera, que no es una contrarreloj. Roto de emoción, esto significa muchísimo para el belga. Es increíble. Remco Evenepoel no solo ha conseguido la primera victoria de Red Bull Bora en la edición 26, sino la primera del equipo en el Tour en 3 años. El UAE completa el podio. Seisas y Lipovic, los mejores del resto, a casi un minuto.
1: Federación Kuso Merbeb Zawadob Tawadibu, Nshudishta Maaltat, Kaker, Zganye, Gitzmat Kuso Merbeb Tazazimum.
2: بفدرشن كعصة مربب زوادوب توديبو نشدش تماعالتات كهرزق اني قطمات كعصة مربب تزازيمو تي اب كتماما دفراغ كهرزق اني كلاي ديفجين قطمات كعصة مربب دك تبعتيو كاب حموشتن اوسان زوباتات زوادوب مالت كاب امن حيلي سنعفم دك امحار عد غيح مايمن الزمسو استات ميتون سوسان تتساوتن عاليتن كم تساتوفو تفليتو اب ديركتر جنرال كفل بحال سبورتن زوادوب اتو ابراهام يوحانس اما حدرتين اوسان زوباتات حرفت جنافرن زوادوب ترخبلو مزازم علت قال جسمع ابومبر كعصة مربب ممهر يوسيف زرعي اذ كهر زقني وردر بحف الشاق قانتاتات حبرا وتمكرون حدنتن تمرتن زعبيالو كم زنبرن بحبن خقل زقبو قانتاتات دماء زلعالة نايتوا دارنت منفس كم زرعيان حبيرون عفز امسترخبا غانتا دك امحرن امن حيلن كونان كلوا غانتا امن حيل دما سلسه بغلته بزخونه وصيت رتي عاك قدامي تخوينام ابتعلت ابركوتونه زغبرو تكالات نايم سغانا سيرتيفيكيت كوهابن كلو لعل بقعه نزرايتو تصوت دما نايم مدلاش اللي ما تعديلوم بدمرو صيت دما قداميتي امن حيلي ورق مدلان عباي وانشان شمون تشحن عفان كليتي دك امحر برور مدلان شدش تشحن عفان ساسيتي عد قيح نحاس مدلان 14 عفان كاب نايتي علت ناي كبر عدما تقبلن
1: ኣብ ከተማ ዓዲ ቀይሕ ንሓሙሽተ ሰናበቲ ክካየድ ዝፀንሐ ውርድራት ቅድም ምሽክለታ ብ19 ሓምለ ተዛዚሙ
2: ኣብ ከተማ ዓዲ ቀይሕ ንሓሙሽተ ሰናበቲ ክካየድ ዝፀንሐ ውርድራት ቅድም ምሽክለታ ብ19 ሓምለ ተዛዚሙ እዚ ንሓሙሽተ ሰናበቲ ክካየድ ዝፀንሐ ኣብ መንጎ 4 ምምሕዳር ከባቢታት ሃዳሙ ሕሽመለ ሓይነባን ዑናቡርን ኡዛባ ሰንዓፈን ሳተፍኡ ዝነበራ ውርድራት ኣብ ዞባ ንዝካየድ ውርድር መዳለዊ ኮይኑ ዝተካየደ ብ19 ሓምለ ብዙሓት ኣፍቀርቲ ስፖርት ዝተኻፈልዎ ኣጋጣሚ ተዛዚሙ ኣብትኒ ሓሙሽተ ሰናበቲ ብውህልነት ብዕውታት ዝኾኑ ካብ ኢድ ኣመሓዳሪ ንኡዞባ ኣቶ ሃብታይ ተስፋዝ ግን ካልኦት ሓለፍትን ሽልማቶም ወሲዶም ኣብ ደቂ ኣንስትዮ ቀዳመይቲ ዘቢብ ተስፋ ጋብር ካብ ሕሽመለ ካልአይቲ ኤልዳና ክብሮም ካብ ሓይነባ ሳልሰይቲ ማዓድን ሙልጌታ ካብ ንኡዞባ ሰንዓፈ ካብ ንኣሽቱ ቀዳማይ ዮስያስ ዓገሶም ካልኣይ ነቢ ኣማን ሳልሳይ ተስፋ ኣለም ደበሳይ ራብዓይ ሚልዮን ሙሉ ኣብ ማእከሮት ቀዳማይ ናኦድ ኣታክልቲ ካብ ዑናቡር ካልኣይ መርሃዊ ኣባዲ ካብ ሓይነባ ሳልሳይ ፊሊሞን ፍሬዘር ካብ ዑናቡር ኣብ ዓበይቲ ቀዳማይ ዲቪዥን ቀዳማይ ናኦድ ሃብተ ገብርኤል ካብ ሓይነባ ካልኣይ ዮሴፍ ለገሰ ካብ ሃዳሙ ሳልሳይ ሰነድ ዘርኣይ ካብ ዑናቡር ብጋንታ ኣብ ማእከሎትን ኣብ ዓበይትን ምምሕዳር ከባቢ ዑናቡር ቀዳመይቲ ኮይና ተዓዊታ
1: ሰለስተ ዲቪዥናት ዝጥርንፍ ግጥማት ኩዕሶ እግሪ ንኡዞባ ጌንዳ ኣብ ዝሓለፉ 2 ሳምንታት ቀፂሩ ተኻይዱ
0: ሰለስተ ዲቪዥናት ዝጥርንፍ ግጥማት ኩዕሶ እግሪ ንኡዞባ ጌንዳ ዝሓለፈ ሳምንታት እውን ቀፂሉ ነይሩ በዚ መሰረት ክለብ ሰገን ደንጎሎ ንኢራብ 5 ባዶክ ትረትዓን ከላ ክለብ ዓዋተን ቀይሕ ባሕሪ ብጎደሎ ተፃወቲ 7 ብባዶ ቀፂዓታ ኣብ ዝቐፀለ ፀወታ ምስ ንዕዘብ ድማ ክለብ ባቡራይ ንክለብ ልምዓት 2 ባዶ ክትቀፅሓን ከላ ኣብ ክለባት ቢ ድማ ሕፂት ንቀይሕ ባሕሪ 2 ባዶ ደንደን ምስ ኣላህለ ሓደ ብሓደ ከምኡ ድማ ለዓውዳ ምስ ዓዋተ ሓደ ብሓደ ተፈላለየን ብዘይካዚ 2 ጋንታታት ደቂ ኣንስትዮ ማለት ክለብ ሰማእታት ግንባር ጊንዳዕ ኣብ ልዕሊ መጋጥምታ ክለብ ናፅነት 2 ብ1 ተዓዊታ በዚ መሰረት ክለብ ባቡራይ ንፀንሓ 9 ነጥቢ ዓቂባ ንክለብ ልምዓት ብምርትዓ ነጥባ ናብ 12 ኣበሪኻቶ ትርከብ ኣቐዲማ ብክለብ ሰገን ደንጎሎ ኣብ ቅድሚ ደገፍታ ገፊሕ ስዕሪ ዝተቐበለት ዓዋተ ምስ ቅሒ ባሕር ብገደሎ 8 ተፃወቲ ኣብ ዘካየድቶ ፆታ ብገፊሕ 7 ባዶ ረቲዓ ብምውፃእ ግን ዝፀንሐ ሃጓፋት ኣማሒሻቱ እያ ክለባት ልምዓትን ኢራብን ኣብ ዝተሰርዐ ናይ ዙርያ ፆታታት ብምዛመን ክወፃ ከለዋ ዝተረፋ ክለባት ባቡራይ ምስ ቅሒ ባሕሪ መደርባ ምስ ዓዋተ ኣልኣህሊ ምስ ሰገን ደንጎሎ ናይ መወዳእታ መወሳኒ ግጥማት ከካየዳ ምዃንን ካብቲ ፌደሬሽን ዝተረኸበ ሓበሬታ ኣብሪሁ ኣሎ ናይ ካልኣይ ዲቪዥን ብዝምልከት ድማ ቅሒ ባሕሪ ምስ ኣልኣህሊ

0: ባቡራይ ድማ ምስ ኣብ ዝመፅእ ምሕላፋ ምስዘረጋገፀት ክለብ ክትገጥም ምዃና እውን ተፈሊጡሎም።
1: ንዝሓለፉ 39 መዓልትታት ብእንጋድነት ሰለስተ ሃገራት ኣብ ምክያድ ፀንሐ ዋንጫ ዓለም ትማሊ ምሸት ብዓወት እስጳኛ ፍጻመ ረኺቦም ሮድሪ ብሉፅ ተፃዋታይ ናይ ዝውድድር ብምዃን ተሸሊሙ።
2: ኣብዚ ትማሊ ዝተካየደ ናይ ፍጻመ ግጥም ኣርጀንቲና ናይ ዝሓለፈ ውድድር ክብረ ንምዕቃብ እስጳኛ ድማ ናይ 2010 ንካልኣይ ግዜ ንዋንጫ ዓለም ንምዕታር ዘካየደ ግጥም ብምዃን ይፈሊሙ። ቅድሚ ምጅማር ፀወታ ኣርጀንቲና ልዕሊ እስጳኛ ዝያዳ ናይ ዓወት ተኽእሎ ተዋሂብዋ ብመለስያ ተፃወቲ ዝተኸበት እስጳኛ ካብ ቀዳሚ ተኸሊ ናይቲ ግጥም ኣትሒዛ ንፀወታ ክትቋፅሮ ይተሸገረትን ነቲ ዝነበረ ዕብላለ ምስ እንዕዘብ እስጳኛ ክትፃወት ኣርጀንቲና ድማ ደው ከተብሎም ዝመፀት ዝመስል ትርኢት እዩ ሒዙ ቀሪቡ። ቀዳመይቲ ፈተና ናይ ዝግጥም ኣብ መበል 25 ደቂ ብመንገዲ ወደ 19 ዓመት ላሚን ያማል ዝተካየደት ነይራ። እዚ ናይ ፍጻመ ግጥም ብሚዛን ሓንቲ ጋንታ ተባሒቱ ንዕረፍቲ ብዘይሸቶ ባዶ ባዶ ምሪሑ። ኣብ ዕረፍቲ ከም ሻኪራ፣ ጀስቲን ቤይበር፣ ማዶናን ዝኣመሰሉ ዓበይቲ ስነ ጥበበኛታት ዝረኣይዎ ምርኢት ድማ እንተፃወቲ ንኣስታት 27 ደቃይቕ ይዕሪፎም ናብ ፀወታ ክምለሱ ገይርዎም። ድሕሪ ዕረፍቲ እስጳኛ ካብዚ ዓብላቶ ዘምሴት ፀወታ ዓወት ሒዛ ንምውፃም ዝካየደቶ ቀፅልቲ ፈተነታት ብሓላውርዳት ኣርጀንቲና ኤሚልያኖ ማርቲነዝ ክትዕገታ ምስያ። ብፍላይ ኣብ መወዳእታ ደቃይቕ ናይ ምድብ ሰዓት ናይ ያማል ነፃ ቅላዕን ናይ ኒኮ ዊልያምስ ብርእሱ ጨሊፉ ዘካየደ ፈተነ ዘድሓነሉ መንገዲ ሃገሩ ኣብ ፀወታ ክትቅፅል ልዑል ኣስተዋፅኦ ዝገበረ ነይሩ። ኣብ ተወሳኺ ደቂ ኢንዞ ፈርናንደዝ ኣብ ልዕሊ ኩባርሲ ብሰርሖ በደል ብክልተ ብጫ ብቀይሕ ካርድ ካብ ሜዳ ተሰናቢቶም። ኣርጀንቲና ድማ ብጎደሎ ተፃወቲ ነታ ንኡሽተይ ሃገር ኣምሲላታ ዘምሴት እስጳኛ ኣብ ተወሳኺ 30 ደቃይቅ ክትፋለማ ተቐሲባ። ኣብ ታሪክ ናይ ፍጻመ ግጥም ዋንጫ ዓለም 6 ቀይሕ ካርድ ተራእዮም። ካብዚኦም እቶም 3 ተፃወቲ ኣርጀንቲና ዝወሰድዎን ካርድታት እየን። ቅድሚ ኢንዞ ፈርናንደዝ ኣብ ዋንጫ ዓለም 1990 ፔድሮ ሞንዞን ጉስታቨ ደዞትን ቀይሕ ካርድ ተራእይዎም ዝነበረ ተፃወቲ ኣርጀንቲና እዮም። ቀዳሞት 15 ደቂቕ እውን ሸቶ ይተራእዩን። ክሳብ ዝህሞት ኣርጀንቲና የትረፍ ዕላማ ክትወቅዕ ትጥቀስ ፈተነ እውን ኣይገበረትን። ተፃወቲ ንዝተረፈ 15 ደቂቕ ንምምላእ ናብ ሜዳ ኣብ ዝተመልስሉ ኣብ መበል 106 ደቂቕ ፌራን ቶረስ ካብ ኒኮ ዊልያምስ ንዝተላኸት ኩዕሶ ናብ ሸቶ ብምቕያር ንዓመታት ዝከረላ መዕወቲት ሸቶ ናይ ዝግጥም ክትከውን ትኽእል ሸቶ መዝጊቦም። ኣርጀንቲና ኣብ ዝግጥም ንፈለማ ግዜ ዘካየደታ ፈተነ ብመንገዲ ሊዮኔል ሜሲ ኣብ መበል 117 ደቂቕ ዘካየደታ እያ። እታ ኻልኣይቲ ፈተነ ድማ ወዲ ዲያጎ ሲሞነ ኣብ ምዉት ሰዓት ላዕሊ ዝወፀት ፈተነ ዘካየደ እያ። ኣርጀንቲና ነዚ ግጥም ናብቲ ከርባሓ ዝኽእል ፍጹም ቅላዕ ናይ ምውሳድ ፃዕራ ፈሽልዋ ብስጳኛ ሓደ ባዶ ተረቲዓ ክብራ ንስጳኛ ረኪባ። ናይ ፍጻመ ግጥም ዋንጫ ዓለም ካብ ምድብ 9 ደቂቕ ሓሊፉ ናብ ተወሰኸ ደቂቕ ክኣቱ ኣብ ዝሓለፉ 6 ውድድራቱ ንሓሙሻይ ግዜ እዩ።
3: And it's a credit to the way they've defended with that type of intensity and commitment that you've got, you're feeling right now if you're Spain. How do we find a way? And if we don't find a way, I guarantee you going to penalties, they will feel like it's Argentina's momentum.
4: Poro chance to cross, hooks it in. Williams battling, knocks it down.
3: Nico Williams does so well just to get ahead on it. He's wrestling at the back post with Molina. But he knows he can't score, just puts it into a dangerous area. Late run, Ferran Torres watches it the whole way, sets his body, and fires one past Emi Martinez. Will that be the goal that wins Spain their second World Cup title? It is a beauty as they celebrate in front of the corner. We finally get a breakthrough, and it's Spain that take the lead.
4: Goals for Barcelona, including a goal in the game against Real Madrid, their big rivals as they clinch the league title. But he was behind Oyarzabal on the depth chart. Lost his starting spot at the Euros 2 years ago to Lamine Yamal.
3: Tournament long. They have so many quality players. But yet it's the way they play, it's their togetherness, it's their quality, it's their coaching.

0: كما يعلكم خبركم قطعة التي ساعة حمش أخيلو نلومي سولس عسران حدا حبل السر على وزينا مسنا الوحيزنا لكم كريمنا زلنا بيتروس من قسم أغرابي تكون كامل كسن نايت برخات بمغانينا أرست زينا بحالة وكشتات الزباتات بعقاب بحال كبرتات عب قد كم زلوا أو هادش ما قلب على زوا ماكل قليتون ኣብ ዞባ ጋሽ ባርካ ተራ ኣብ መሓደርቲ ከባቢ ኣብ ምዕቃብን ምስሳንን ሃብቲ ገረብ ክዓዝዝ ፃውዒት ቀሪቡ መደበር ፈልሲ ሸኻ እያሞ ኣብ ክራማት ዝትከል 135,000 ፈልስታት ከም ዘዳለዎ ተሓቢሩ ፈረንሳን ጋቦንን ኣብ ቁጠባ ዕደና ፀጥታን ምክልኻልን ዘተኮረ ናይ ምርርዳእ መዘክር ከቲመን ፊሊፒንስ ንኩነታት ባሕሪ ደቡብ ቻይና ዘጋድድ ንጥፈታት ካብ ምክያድ ክትሕየብ ቻይና ፀዊዓ ኣብ ኣፍጋኒስታን ብሓደጋ ዕለቕለቕ ከቢድ ሰብዊ ክሳራ ከም ዝወረደ ተገሊጹ ባህላዊ ቅሸት ዞባታት ኣበርክቶ ኣብ ዕቃበ ባህልን ክብርታትን ብቐሊል ከም ዘይጥመት ኣዋሃድቲ ገሊፆም ወኪል ኤሪና ዞባ ማእከል ዮናታን ይዕብዮን ናዝሬት በይንን ንዘዳለውዎ ፀብጻብ ያሲን ሳሌሕ ክቐርቦ እዩ
1: ኣብ ሃገራዊ ፌስቲቫል ኤርትራ 2016 ንምሪጥ ቀሪቡ ዘለዎ ቁሸት ዞባ ኣብ ዕቃበን ምስግጋርን ባህልን ክብርታትን ኣብ ተራ ከም ዘለዎ ኣቦ መንበር ኣዋሃዲ ሽማግለ በዓላት ዞባ ማእከል ኣቶ ኣስመሮም ፀጋ ብርሃን ሓቢሩ ቀሪቡ ዘሎ ትሕዝቶ ባህላዊ ኣፋውያታ ያታዊ ባህልን ድኮና ኣባይትን ብሄራት ትግረን ትግርኛን ከምኡውን ዝተፈላለየ ትልሂታት ከም ዘጠቓልል ጠቐሰ ኣቶ ኣስመሮም ዝበዝሑ ካብቶም ኣብዚ መዳይ ዝነጥፉ ዘለዉ መንእስያት ብምዃኖም ብልጫ ከም ዘለዎ ገሊጹ ኣዋሃቲ ናይቲ መደባት ብወገኖም እቲ ትሕዝቶ ንነጋድያን ብዝጥዕም ቀሪቡ ከም ዘሎ ብምሕባር ፌስቲቫል ኣብ ሓደ ቅርዓት ምስ ሃገርካን ህዝብኻን ከምኡውን ምስ ባህልኻን ታሪክካን እትላለየሉ ዓብ ዕድል ፈጢሩ ከም ዘሎ ኣብሪሆም ሎማ ዓመት ቀሪቡ ካብ ዘሎ ተሕዝቶታት ኣብ ድኮና ኣባይቲ ብሄረ ትግርኛ ካብ 100 ክሳብ 200 ዓመት ዕድመ ዘለዎ ናውቲ መንብሮ ኣብ ኣፋውያታን ባህልን ነዊሕ መፅናዕቲ ዝተኸየደሉ ወግዒ መርዓ ሓዘንን መልቀስን እቲ ነጋድያን ብተመስጦ ዝዕዘብዎን ዝከታተልዎን ዘለዉ ምዃኑ ብተወሳኺ ኣረዲኦም ብዘይካዚ ውሕስነት ምግብን ማይን ንምርጋፅ ንዝተሰላሰለ ልምዓታውን ትሕተ ቅርፃውን መደባት ከምኡውን ታሪካዊ ህንፃታት ከተማ ኣስመራን ካልእን ብስእሊ ንዋትን ቀሪቡሎም ነጋድያን ብግድኦም ሎሚ ዓመት ኣብ ቁሸ ዞባ ማእከል ቀሪቡ ዘሎ ትሕዝቶታት ካብቲ ናይ ቅድሚ ሕጂ ዝተፈለየ ከም ዘለዎ እዚ ድማ ንዝተኻየደ ፃዕሪ ዘርኢ ምዃኑ ብምጥቃስ ወለዲ ንደቆም ኣብ ክንዲ ናብ መዘናግዒ ቦታታት ጥራይ ዝወስዱ ምስ ባህሎምን ታሪኮምን ኣብ ዘላሊ ቁሸታት እውን ከዛውርዎም ተማሕፂኖም
0: ካብ ዜናታት ፌስቲቫል ከይወፃእና ባህሊ ንባብ ዘተባብዕ ኣጋጣሚታት ብቐፃሊ ክውደብ መዘኻኸሪ ቀሪቡ ወኪል ኤሪና ዳንኤል ወልዱ ንደረስትን ነጋድያንን ፌስቲቫል ኣዘራሪቡ ዘዳለዎ ፀብጻብ ሚካኤል ሓድጉ ከቕርቦ እዩ
2: ንባብ ዘተባብዕ ምርኢትን ምሸጣ መጻሕፍቲ ብቐፃሊ ክውደብ ደረስትን ነጋድያን ሃገራዊ ፌስቲቫል ኤርትራ 2026 ተላብዮም ኣብ ኣዳራሽ ምርኢትን ምሸጣን መጻሕፍቲ ትሕዝቶም ኣቕሪቦም ዘለዉ ደረስቲ ንኤሪና ኣብዝሃቦ ሓበሬታ ንኹሉ ክል ዕድመ ኣብ ግምት ዘእተወ ሓባሪ መሃርን ኣዘናግዕን መፅሓፍቲ ቀሪቡ ከም ዘሎ እዚ ድማ ንደረስቲ ምስ ህዝቢ ንህዝቢ ድማ ምስ ዝፈረየ መፅሓፍቲ ናይ ምልላይ ባይታ ዝፈጥር ምዃኑ ኣገዳስነቱ ልዑል ከም ዝኾነ ገሊፆም እቶም ውሃብቲ ርእቶ ወሲኾም መፅሓፍቲ ኣብ ምድራኽ ምዕባለ ምስጋርን ምውርራስን ታሪክ ምስራፅ መንነትን ምድብታር ዛንታታትን ዓብዪ እጃም ስለ ዘለዎ ፀሓፍቲ ውልቃዊ ተወግሶ ብምውሳድ ንታሪክን ክብርታትን ሕብረተሰብና ብዝግባእ ክድህስሱን ክብርብሩን ኣዘኻኺሮም ኣገዳስን መሳጥን ትሕዝቶ ዘለዎ መፅሓፍቲ ቀሪቡ ምህላው ዝገለፁ ነጋድያን ብወገኖም ባህሊ ንባብ ክዕንብብን ንቕሓት ሕብረተሰብ ክብርኽን ኣጋጣሚታት ከይተፀብኻ መድረኻት ምርኢትን መሸጣን መፅሓፍቲ ክተባባዕ ፀዊዖም ኣብ ፌስቲቫል ኤርትራ 2026 34 ደቂ ኣንስትዮ ዝርከብኦም 144 ሓደስትን ገዳይምን ደረስትን ፀሓፍትን ኣብ ጥዕና ትምህርቲ ታሪክ ባህሊ ስነ ፅሑፍ ስነ ልቦናን ካልእን ዘተኮረ ብዝተፈላለዩ ቋንቋታት ዝተሰናደ መፅ

0: ሓፍቲ ሒዞም ቀሪቦም ኣለዉ።
1: ኣብ ዘባጋሽ ባርካ ሃብቲ ገረብ ንምዕቃብን ምስሳንን ኣብ ዝካየድ ዘሎ ፃዕሪ ተራ ኣመሓደርቲ ከባብን ሕብረተሰብን ክዓዝዝ ፃውዒት ቀሪቡ። እዚ ፃውዒት ዘቐረበ ብ19 ሓምለ ኣብ መደበር ፈልሲ ባረንቱ ዝካየድ ዘሎ መስርሕ ምድላዊ ፈልስታት ንምዕዛብ ኣብ ዝተወደበ ዑደት እዩ። ሎም ዓመት ኣብ መደበራት ፈልሲ ባረንቱ ኣቑርደት መንሱራን ሎጋዓን ሰባን 820,000 ፈልስታት ከም ተዳልወ ዝጠቐሰ ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ተኸስተ ክፍለ ማርያም ዝተዳለወ ፈልስታት ንኽትከል ምምሕዳራት ከባብን ዓድታትን ቦታታት ኣብ ምልላይ ኣብ እዋኑ ኣብ ምትካል ከምኡውን ንዝተተኽለ ፈልስታት ኣብ ምክንኻንን ምዕቃብን ግዴታ ከም ዘለዎን ኣረድዩ። ኣብ ሓደርቲ ከባቢ ብወገኖም ሃብቲ ገረብ ናብ ንቡር ንምምላስ መደበራት ፈልሲ ብምቓም ንእጥፈታት ምግራብ ይካየድ እኳ እንተኾነ ዛጊት እቲ ትፅቢት ዝግበረሉ ውፅኢት ከምዘይተረኽቦ ብምጥቃስ ጎንጎን እቲ ዝዳሉን ዝትከልን ፈልስታት ክብ ንምባል ዝካየድ ዘሎ ፃዕሪ ባህሊ ምግራብን ምዕቃብን ንምስራፅ ብዕቱብ ክስራሓት ተሓሳሲቦም። ኣብ መወዳእታ ተምሃሮ ወፍሪ ክረምታዊ ልምዓት ኣብ ዝተፀንዐ ቦታታት ክግርቡ ወነንቲ ጀራዲን ኣግራብ ብብዝሒ ክተኽሉ ምቓም ሕዛእትታት ክድፋኣሉን ፅኑዕ ሓለዋ ክግበረሉን ኣብ ምጉዓዝ ፈልስታት ዝረአ ፀገም ፍታሕ ክናደየሉ ከምኡውን ምፍላስን ምትካልን መበቀላዊ ኣግራብ ብዝለዓለ ክስራሓሉ ዝብል ርእቶታት ኣቕሪቦም። ኣብ መደበር ፈልሲ ሸኻ እያሞ ንዞባ ዓዱ ኻላ ኣብ ክራማ ዝትከል 135,000 ፈልስታት ተዳሊኮም ዘሎ ተገሊጹ። ኪላ ምዕቃብ ኣግራብን እንስሳ ዘገዳምን ኣቶ ተክለማርያም ሃይለ እቲ ተዳልዩ ዘሎ መበቆላውን ዘይመበቆላውን ፈልስታት ኣግራብ ብወፈሮ ክረምታዊ ልምዓት ውልቀ ገረብቲ ኣብያተ ትምህርትን ትካላትን ክትከል ምዃኑ ሓቢሩ። ኣካየዲ ስራሕታ መደበር ፈልሲ ኣቶ ተስፋይ ፍሳሄ ብወገኑ ፈልስታት ኣግራብ ከምቲ ንምድላው ዝሓቶ ፃዕሪ ተተኺሉ ኣብቲ ዝድለ ደረጃ ንኽበፅሕ እውን ግቡእ ሓለዋን ክትትልን ስለ ዘድልዮ ምምሕዳራት ሓላፍነት ክወስዳ ኣዘኻኺሩ። ኣብ ዞባ ዓንሰባ ንዞባ ሓመልማሎ ዓቕሚ ምሕደራ ኣብያተ ትምህርቲ ንምሕያል ብ1819 ሓምለ ን38 ርእሰ መምህራን ሓለፍቲ ምምሕዳርን ፋይናንስን ከምኡውን ሱፐርቫይዘራት ስልጠና ተዋሂቡ። እቲ ስልጠና ኣብ ምሕደራ ዓቕሚ ሰብ ንሕብረትን ገንዘብን ከምኡውን ኣተሓሕዛ ኣታውን ወፃእን ሕሳባት ዘተኮረ ነይሩ። ሓላፊ ቤት ፅሕፈት ትምህርቲ መምህር ጃብር ኢብራሂም ኣብ ዘስምዖ ቃል ብቕዓት ምሕደራን መሪሕነትን ኣብያተ ትምህርቲ ምስ ዝሕይል ኣብ መስርሕ ምምሃርን ምስትምሃርን እወታዊ ፅልዋ ከም ዘሕድር ተኣሚኑሉ እቲ ስልጠና ከም ተወደበ ገሊጹ። ሓላፊ ጨንፈር ትምህርቲ ዞባ ዓንሰባ መምህር ክፍላይ ዓንደ ሚካኤል ኣብ ዝሃቦ መዛዝም ቃል ብቕዓት ትምህርቲ ንምሕያል ኣብ ብቕዓት ምሕደራን መሪሕነትን ስለ ዝምርኮስ ዓቕሚ ርእሰ መምህራንን መምህራንን ንምሕያል ውጥን ወፅኢ ይስራሓሉ ከም ዘሎ ኣረድዩ። ሰልጠንቲ ካብ 15 ናይ መባእታ ማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ዝተዋፅኡ እዮም። ተመሳሳሊ ስልጠና ኣቐዲሞ ኣብ ንዞባታት ሓጋዝ ኣስማጥን ገለብን ተዋሂቡ ምንባሩ ይፍለጥ። ኣብ ሓውሲ ከተማ ጎልጅ ተራን ኣበርክቶን ሕብረተሰብ ኣብ ምክልኻል ገበናትን በደላትን ንምዕባይ ዝሕግዝ ኣስተምህሮ ተዋሂቡ። ሓላፊ ምክልኻል ገበና ኣቶ ተዛረ ተኽላብ ምስ ፖሊስ ዝግበር ምትሕብባር ገበንን ሳዕብንን ብምግታ ሰላምን ድሕነትን ሕብረተሰብ ንምርግጋፅ ስለ ዝሕግዝ ዜጋታት ምትሕብባሮም ክዕዝዙ ፀዊዑ። ኣቶ ተዛረ ስዒቡ ወነንቲ ውሃብቲ ኣገልግሎት ትካላት እውን ብመምርሕን ሕግን ተማእዚዞም ክሰርሑን ንገበን ዝዕድም ተግባራት ከወግዱን ተላብዩ። ኣመሓዳር ንዞባ ጎልጅ ኣቶ ደሴ ዘርኢ ሚካኤል ብወገኑ ምዕቃብ ክብርታት ኣብ ምግታእ ገበናት ሓጋዝ ስለ ዝኾነ ኩሉ ዜጋ ንቑሕ ኣበርክቶ ክህልዋ ዘኻኺሩ። ተሳተፍቲ ኣብ መወዳእታ ኣብ ተሽከርከርቲ ዝግበር ምቁፅፃር ክሕይል ተማሕፂኖም። ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ፈረንሳን ጋቡንን ኣብ ቁጠባ ዕደና ፀጥታን ምክልኻልን ዘተኮረ ናይ ምርዳእ መዘክር ከቲመን። እቲ መዘክር መራሕቲ ክልቴን ሃገራት ሎሚ 21 ሓምለ ኣብ ከተማ ፓሪስ ፈረንሳ ኣብ ዘካየድዎ ዝርርብ ተኸቲሙ። ኣብ መዳይ ምክልኻልን ፀጥታን ብዝተበፅሐ ስምዕ መሰረት ፈረንሳ ኣብ ጋቦን ተወሳኺ ወታደራዊ መደበር ክድኩንን ሓበራዊ ወታደራዊ ልምምድ ከካይዳን መደብ ኣሎ። ፈረንሳ ኣብ ከተማ ሊብራቪል ኣስታት 100 ወታደራት ዝሰፍሮ መደብር ኣለዋ። እዚ ከምዚ ኢሉ እንከሎ ፈረንሳን ጋቦንን ኣብ ዕደናን ምስራሕን ማዕድናት ብቐንዱ ኸዓ ምስራሕ ማንጋነዝ ከም ዝተሓጋገዝ ኣፍሊጠን። ከም ኣካል ትስምዕ ጋቦን ብደገ ፈረንሳ ኣብ

2029 መንጋ ንዝ ክትምስርሕ ከም ትጅምር ተኣሚቱ ኣሎ። ፈረንሳ ኣብ ዞባ ምዕራብ ኣፍሪካ ዝፀንሐ ወተሃድራውን ፖለቲካውን ፅልዋ ድሕሪ ምኽሳራ ምስ ካልኦት ሃገራት ኣፍሪካ ዝምድና ከተመሓይሽ ትንቀሳቐስ ከም ዘላ ፀብፀባት የረድኡ። ፊሊፒንስ ንኩነታት ባሕሪ ዶብ ቻይና ዘጋድድ ንጥፈታት ካብ ምክያድ ክትሕየ ብህዝባዊት ሪፓብሊክ ቻይና ፀዊዓ። ቻይና ነዚ ፃውዒት ዘቕረበት ጀላቡ ፊሊፒንስ ኣብ ማያዊ ግዛእታ ተኩታኺ ምንቅስቓሳት ከም ዘካየዳ ብምውቃስ እያ። ጀላቡ ፊሊፒንስ ንምንቅስቓስ ጀላቡኣ ባዕሉታት ዝፀሉ ንጥፈታት ከም ዘካየዳ ዝኸሰሰት ቻይና ላዕላውነታ ንምውሓስ ሕጊ ናይ ምኽባር ስጉምቲ ከም ዝወሰድ ኣፍሊጣ ኣላ። ይኹን እምበር ጀላቡኣ ኣብ ማያዊ ግዛእታ ኣብ ንቡር ምንቅስቓስ ምንባረን ዝሓበረ ፊሊፒንስ ንቻይና ብተመሳሳሊ ጉዳይ ከሲሳት ኣላ። ድሕሪ ትፍጻሜ ቻይና ንኣምባሳደር ፊሊፒንስ ፀዊዓ ተቃውሞኣ ክትገልጽን ከላ ፊሊፒንስ እውን ተመሳሳሊ ስጉምቲ ከም ዝወሰደ ተቓሊሑ። እዚ ሓድሽ ምዕባለታት ብእጀታ ባሕሪ ዶብ ቻይና ኣብ መንጎ ክልተን ሃገራት ንዝፀንሐ ዘይምቅዳው መሊሱ ከጋድዶ ከም ዝኽእል የመት። ቻይና ዝዓበየ ክፋል ባሕሪ ዶብ ቻይና እጀታ ምዃኑ ክትምግትን ከላ ፊሊፒንስ፣ ማሌዥያ፣ ቪየትናምን ብሩናይን ድማ እቲ ስትራቴጂካዊ ማያዊ ኣካል ከም ዝብፅሐን ይገልጻ። ኣብ ኣፍጋኒስታን ብ20 ሓምለ ዝወቕዐ ብርቱዕ ዝናብ ዘሰዓቦ ሓደጋ ዕልቕልቕ ከቢድ ሰብኣዊ ክሳራ ከም ዝወረደ ማዕከናት ዜና ኣቃሊሐን። በቲ ኣብ ሰሜናዊ ምብራቕ ኣፍጋኒስታን ዘጋጠመ ተፈጥራዊ ሓደጋ ዛጊት ልዕሊ 120 ሰባት ከም ዝመቱ ዝሓበሩ ፀብጻባት ሓያሎ ዳህዮም ጠፊኡ ስለ ዘሎ ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም። ብዘይካዚ በቲ ዕልቕልቕ ኣብ ትሕቲ ቅርፂ ከቢድ ዕንወት ብምውራዱ ሃሻሓት ብዘይመፅለሊ ከም ዝተረፉ ክፍለጥ ተኻኢሉ ኣሎ። መንግስቲ ኣፍጋኒስታን ኣብቲ ብከቢድ ዝተሃሰየ ከባቢታት ህፁፅ ናይ እዋን ሓደጋ ድንጋገ ብምእዋጅ ስርሒት ምድሓን ሂወት ክሰፍሕ ዓዚዙ ኣሎ። ኣፍጋኒስታን ብሳዕቤናት ክሊማዊ ንውፂ ብቐዳምነት ተጸልየን ካብ ዘለዋ ሃገራት ምዃና እዮም ጸብጻባት ዝጠቕሱ። ኣብ ጉያና ኣብዚ ሳልስቲ እዚ ኣብ ምምላስ ህዝቢ እትነጥፍ ጃልባ ብምጥሓላ ልዕሊ 110 ሰባት ሞይቶም ክኾኑ ከም ዝኽእሉ ይቃልሓ ኣሎ። ዛጊት ብዝተኻየደ ስርሒት ምድሓን ሂወት ሬሳ 27 ሰባት ከም ዝተረኽበ ዝጠቐሱ ሰብ መዚ ምድሓን ሂወት ጉያና ልዕሊ 80 ዳሃዮም ጠፊኡ ከም ዘሎ ኣረድዮም። ዳሃዮም ዘይተረኽበ ግዳያት ምስ ምንዋሕ ግዜ ብሂወት ክሰሩ ዘሎ ተኽእሎ ጸቢብ ምዃኑ ቶም ሰብ መዚ ኣሚቶም ኣለዉ። እታ ጃልባ ኣስታት 180 ሰባት ፅዒናን ከላ ነቲ ሓደጋ ከም ተቓልዐትን ኣስታት 70 ከም ዝደሓኑን ተፈሊጡ። ጠንቅቲ ሓደጋ ዛጊት ከም ዘይተነፀረን ምፍላጡ ምርመራ ይካየድ ከም ዘሎን ተሓቢሩ ኣሎ። ናይጀርያን ሞሮኮን ዘራኽበን መስመር ባህርያዊ ጋዝ ንምውዳድ ኣብ ስምምዕ ከም ዝባፅሓ ገሊፀን። መስርሕ ህንፀት ናይዚ ኣስታ 6,000 ኪሎ ሜትር ዝንውሓቱ ስትራቴጂካዊ መስመር 2028 ጀሚሩ 2031 ኣገልግሎት ክህብ ትፅቢት ይግበር። እዚ ናይ ልዕሊ 27 ቢልዮን ዶላር ስምምዕ ኣብ 2016 ክኽተም እማም እኳ እንተነበረ ብዝተፈላለየ ምክንያት ተዳናጉ ምፅንሑ ይጥቀስ። እዚ ብመንገዲ ሞሮኮ ኣቢሉ ንሃገራት ኤሮጳ ከይተረፈ ጋዝ ክዕድል ዝኽእል መስመር ን13 ሃገራት ዝስንጥቕ ብምዃኑ ቁጠባዊ ኣገዳስነቱ ልዑል ከም ዝኾነ ይእመት። ኣልጀርያ፣ ናይጀርያን ኒጀርን ዘራኽበን ልዕሊ 4,000 ኪሎ ሜትር ዝንውሓቱ መስመር ባህርያዊ ጋዝ ንምውዳድ ኣብ ዝሓለፈ ወርሒ ሰነ ከም ተሰማማዓ ዝዝከር እዩ። መስርሕ ህንፀት ናይዚ ካብ ናይጀርያ ዝብገስ መስመር ክሳብ 2029 ክዛዝም ትፅቢት ይግበር። ፕሬዚደንት ዶናልድ ትራምፕ ኣብ ልዕሊ ዝተወሰነ ፍርያት እታው ካናዳ ናይ 50 ሚታዊ ተወሳኺ ቀረፅ ከም ዝወሰነ ፍሊጡ። ካናዳ ንፍርያት እታዊ ኣሜሪካ ዘቋናፅብ ንጥፈታት ተካይድ ከም ዘላ ብምውቃሲ ፕሬዚደንት ትራምፕ ነዚ ልዕሊ 20 ቢልዮን ዶላር ዝግመት ተወሳኺ ቀረፅ ገይሩ ዘሎ። እቲ ካብዚ ዝተወሰነሉ ግዜ ኣብ ውሽጢ 30 መዓልታት ከም ዝትግበር ዝተጠቕሰ ስጉምቲ ነቢት፣ ሰሚንቶ፣ ፀባን ስጋን ዝኣመሰለ ፍርያት ከም ዘጠቓልል ቤት ፅሕፈት ግምጃ ኣሜሪካ ሓቢሩ። ኣሜሪካ ኣብ ዝሓለፈ ዓመት ካብ ካናዳ ልዕሊ 380 ቢልዮን ዶላር ዝግመት እታው ከም ዝገበረ ዝጠቐሱ ፀብጻባት እዚ ተወሲኑ ዘሎ ቀረፅ ልዕሊ 5 ሚታዊት ካብኡ ምዃኑ የረዱ። ነቲ ስጉምቲ ብትሪ ዝኾነነ ቀዳማይ ሚኒስተር ካናዳ ማርክ ካርነይ ንንግዳዊ ዝምድና ክልተን ሃገራት ባዕሉታ ከም ዝፀሉ ሓቢሩ ኣሎ። ኣሜሪካን ካናዳን ኣብ 2025 ብጠቕላላ ልዕሊ 720 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ይሕበር። መራሒ ሰልፊ ዕዮ ኣንዲ በርንሃም ቀዳማይ ሚኒስተር ብሪጣንያ ኮይኑ ከገልግል ትማሊ 20 ሓምለ ስልጣን ተረኪቡ። ቀዳማይ ሚኒስተር ኮይኑ ካዓይ ዝፀንሐ ኬር ስታርመር ዝሓለፈ ወርሒ ሰነ ካብ መዝነቱ ክእለ ምውሳኑ ዝፍለጥ ኮይኑ ኣንዲ በርንሃም ንቦቱ ብምትካ እዩ ነዚ ሓድሽ መዝነት ተቐቢሉ ዘሎ። በዚ ድማ ኣንዲ በርንሃም ካብ 2016 ንድሓር ሻውዓይ ቀዳማይ ሚኒስተር ብሪጣንያ ኮይኑ ምህላው ፀብጻባት የረድኡ።
ሓድሽ ቀዳማይ ሚኒስትር ኣንዲ በርናሃም ኣብ ዘስምዑ ናይ ፈለማ መደረ ቁጠባ ሃገሩ ብምብርባር ብክብሪ ዋጋታት ንዝተሃሰየ መነባበሩ ህዝቢ ንምምሕያሽ ክሰርሕ ምዃኑ ቃልኣት እዩ። ብዘይካዚ ባጀት ምክልኻል ክብምባል ዓቕሚ ናይቲ ፅላት ንምምዕባል ከም ዝሰርሕ ኣፍሊጡ ኣሎ። ኣብ ወርሒ ሓምለ 224 ቀዳማይ ሚኒስትር ክኸውን ብዓብላሊ ድምፂ ዝተመርፀ ቀዳማይ ሚኒስትር ነበር ኬር ስታርመር ኣብ ውሽጢ ዝሓለፈ 10 ዓመታት ቅድሚ ግዜኡ ካብ ስልጣን ዝወረደ ሻድሻይ ቀዳማይ ሚኒስትር ብሪጣንያ ምዃኑ ይጥቀስ። ኬር ስታርመር ኣብ ብሪጣንያ ተፈጢሩ ብዘሎ ፖለቲካውን ቁጠባውን ቅልውላው ከምኡውን ካብቲ ንሱ ክመርሖ ዝፀንሐ ሰልፊ ሰራሕተኛታት ብዝመፆ ፀቕጥን ተቃውሙን ስልጣኑ ክገድፍ ከም ዝወሰነ ምሕባሩ ዝዝከር እዩ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ባህላዊ ቅሸት ዞባታት ኣብ ዕቃቢ ባህልን ክብርታትን ዓብ ግደ ከም ዘለዎ ኣዋሃዲ ሽማግለ በዓላት ዞባ ማእከል ገሊጹ። ኣብ ዞባ ጋሽ ባርካ ተራ ኣመሓደርቲ ከባቢ ኣብ ምዕቃብን ምስሳንን ሃብቲ ገረብ ክዓዝዝ ፃውዒት ቀሪቡ። መደበር ፈልሲ ሸኻ እያሞ ኣብ ክራማት ዝትከል 135,000 ፈልስታት ከም ዘዳለወ ተሓቢሩ። ፈረንሳን ጋቦንን ኣብ ቁጠባ ዕደና ፀጥታን ምክልኻልን ዘተኮረ ናይ ምርዳእ መዘከር ከቲመን። ፊሊፒንስ ንኩነታት ባሕሪ ደቡብ ቻይና ዘጋድድ ንጥፈታት ካብ ምክያድ ክትሕየብ ቻይና ፀዊዓ። ኣብ ኣፍጋኒስታን ብሓደጋ ዕለቕለቕ ከቢድ ሰብኣዊ ክሳራ ከም ዝወረደ ተገሊጹ። ዝኸበርኩም ተኸታተልቲ ዜና ተፈጺሙ። ምስ ዝተረፉ መድባትና ሰላም።

ሰውራዊ ደርፍታት በቶም ኣብቲ ግዜ ህይወቶም ወፍዮም ኣብ ቃልስን ስነ ጥበብን ብማዕረ ዝነጥፉ ዝነበሩ ተጋደልቲ ንህዝብን ሰራዊትን መተባብዒ መልእኽትታት ሓዘል ናይ ሓቦኒሕን ዘስንቕ መልእኽቲ ሒዞም ይቐርቡ ነይሮም። በቲ በቢ ክፍለ ሰራዊትካ ዝጥርነፍ ዝነበረ ጉጅለ ኣብቲ ጽንኩር እዋን ቃልሲ ከም ጎስጓስ ተባሂሉ ካብ ውግእ ናብ ልምምድ ካብ ታዕሊም ናብ ምቕራብ መደብ እናተረባረቡ ነቲ በቲ ዝገብርዎ ምርኢት ዝጭበጥ ዕላማ እናማዕደዉ ይደርፉን ይለሃዩን ነይሮም እዮም። ብርግጽ ድማ ሸቱኡ ይወቅዕ ነይሩ እዩ።

ሓደ ካብ ኣብ ስነ ጥበብ ሰውራ ኣብ ጉጅለ ሓዮት ተባሂሉ ዝስመ ዝነጥፉ ዝነበሩ ገዲም ተጋዳላይን ስነ ጥበበኛን መሓመድ ኣድም ዘሚል እዩ።

ኣብ ነፍሲ ወከፍ ኤርትራዊ ጦብላሕታ ዘትረፈ ቀንዲ ብሳጓ ዘሚል ዝልለ መሓመድ ኣድም ንሎሚ ከም ክቡር ጋሻና ኣብ መደብና ዓዲምናዮ ሌላ ምስ ድሕረ ባይትኡን ምስ ስነ ጥበብን ክዕልለናዩ ተኸታተሉ።

0: ኣኒለ ኣነ ሽመ መሓመድ ኣደም ከሰል ትበሃል ሶጋ ዘሚል ዝበሃል እ ኣነ ብ1962 ተወልደ ኣብ ኣውላ ኣብ ስድራ ቤተይ ኣብአ ካብኡ ቀፅለኻ 1974 መወዳእታ ማለት እዩ እዚ 75 ንበሎ ድሓን 75 ናብ ሳውራ ተሰልፍ እየ ማለት እዩ።
1: ከም ኩሉ ኣብ ግዜ መግሳእቲ ፍቕሪ ሃገር ደሪኽዎ ንኽቃለስ ናብ ገሊ ዝተጸንበረ ዘሚል ከምቲ ዘዕለለና ኣብ 1975 ምስ ተሰለፈ እዩ ግዜ ከይወሰደ ምስተውህቡኡ ክላለ ዝኽኣለ ጉሩም ድምፅን ሰሓቢ ትልይትን ተሓዊስዎ ድማ ኣብ ባይታ ብክልተ ቋንቋ ማለት ናራን ኩናማን ተውህቡኡ ዝተንጸባረቐ
0: ደርፊ ክጅምር ከለኹ መጀመርያ ኣነ ድምፃዊ ኣይኮንኩን ወይ ከ ናይ ስሜት ናይ ደርፊ ዘለና ኣይኮንኩን ብከምዚ ናይ ጎስጋስ ናይ ሰራዊት ዝኾይኑ ቋንቋ ዘመልኮ ዝኽእል ሲ ከም ኣበርክቶስ ኣእጃምካ ወሲድካስ ጎስጋስ ስለ ዝኾነ ኢኻ ብከምዚ ከዓ ቋንቋ ትመልኮ እንተዘኾንካ እስከ ፈትን ዝበሃል ሕጂ ብከምኡ ጀምረ እምበር ደራፋይ ሰ ኣይኮንኩን ግን ብከምኡ ኣብ ሰራዊት ጀሚርና ኣብ ጎስጋስ ማለት እዩ ጀሚርና ከዓ ብክልተ ቋንቋ ስለዘይ ቁርብ ምልከት ስለ ዘለኒ ብናራ ኩናማ ማለት እዩ ጀሚረ ማለት ኣነ ብሕረ ናራ እየ ግን እቲ ቋንቋ ናይ ኩናማ ቁርብ ስለዘመልኮ ስለዝነበርኩ ንክልቲ ኣማላና ስለ ዝበሎኒ ብከምኡ ናይ ጎስጋስ ሰራዊት ኢልና ጀሚርና ማለት እዩ። ሰማንያን ሓደን መወዳእታ ናይ መጀመርያ ተሰለፍ ከለኹ ኣብ ጃፓን ደ ተሰሊፈ ኣብቲ ነ ዝጀምሮ ከሎ እዋን ግዜ ሕማኩ ነይሮ ቁሩብ ማለት ተጋደሎ ሓርነት ተደፊኡ ሶዳን ዳ ተወላ ነይሩ ኣብቲ ዝነብረሉ እዋን ከዓ ኣብ ማስከራት 3 ዓመት ገለ ኮፍ ኢልና ማለት እዩ። ሕጂ ኣብኡ ሃያል ጎስጋስ ትደሊ ነይሩ ተመሊስካ ንቃልሲ ምቅፃል ተመሊስካ ከዓ እንደገና ኩለና ዳመና ናይ ሓርነት ስለ ዝኾነ ከዓ ተመሊስና ከመይ ገርና ንቅፅል ሞራልና ኣይንወደቕጎ ተመሊስናስ ቁኑ ዓላማ ዘሎ ወድብ ተሰሚርና ከዓ ክንቀፅሎ ስጋብና ፅነት ዕላማና ንሱ ስለ ዝኾነ ኢልና ኣብ ከምዚ ዓይነት እቲ ትምህርቲ ጀሚሮም እንደገና ጎስጋ ስለ ዝጀምሮም ከዓ ፈተ ዘለና ኣቕሚ ኣነ ኣብኡ ጀምር ኩላ ሰውራ ማን ሰውራ ትብል ደርፊያ ነይራ ማለት እዩ። ሰውራ ማን ሰውራ ማለት ሓቀኛ ሰውራ ኩሉ ግዜ ኣይተፍን እዩ ዝቀፅለ ሰውራስ ይዕወት እዩ ህዝባዊ ዕላማ ስለ ዝኾነ ናይ ግድን እዩ ኢለ ኣብ ሃንጎል ዝሓስብ ዝነበረኩ በዚያ መሰረትካ ሰውራ ማን ሰውራ ኢለ ከዓ ጀሚረ ማለት እዩ።

0: ቀንዲ ደርፍታት መሓመድ ኣድም ሃገራዊ ደርፍታት ምስ ምዃኖም 10 ናይ ኣልቡም ደርፍን ምስቲ ኣብ ሰውራን ድሕሪ ናጽነትን ዝደረፎ ኣስታት 30 ደርፍታት ኣሕቲሙ እዩ። ዘሚል እታ ቀንዲ ኣብ እዛን ኣብዚ እዋን መንእሰያት ኣብቲ ሽዑ ድማ ህፃናት ዝነበሩ ኣብ መስኮት ኤርቲቪ ዝስማዕ ዝነበረ ናይ ኩናማ ደርፍታቱ ዝያዳ ይዝከር። ቀንዲ ድማ በታ ሽቦ ሽቦ ኣጋራ ሽቦ እትብል ደርፉ ዝያዳ ክሳዕ ሎሚ ይልለ። ብዛዕባ ገለ ክብለና እዩ።
1: ሽቦ ሽቦ ኮ ከምዚ ቀደም ካብዚ ከባቢ ናቶም ናይ ዓዲ እዩ ማለት እዩ ናይ ህዝቢ ስለ ዝኾነት ኣብቲ ከባቢ ዘሎ ይወድሶ እቶም ደቂ ዓዲ ብፍላይ ካ ሓደ ዓዲ ወገና ትበሃል ኣሎ ኣብ ደቂ ኣደይ ከመይ ኣለኹም ደቂ ኣደይ ከምዚያ ደቂ ኣደይ ኢላ ንዎ ዝወደስ እዩ ኢና ከዓ እታ ትርጉም ቀይርና ከዓ ንፀላኢ ከመይንፀላኢ ሃሪምካ ንብረቶ እውን ማለንታ ትበሃል ወደ ሽቦ ሲ ስለቦም ማለት እዩ መንዛዕዮ ሓጅም ከስ መንዛዕዮ ብብሬት ናቱ መንዚካ ብናቱ ሂረሞ ገለ ዓይነት እዩ ሕጂ እዚ ክንገብር ኣሎ ኮይና ኩሉ ለመኒሴ ሸማ ንበሎ ናብ ድፋእ ኣብ ኩሉ ሰውራ ሸማ ኢልና ንፀላይና ንሸንፎም ገለ ዓይነት ማለት ንፀላይና ንድምስሶም ኣብ ሃገርና ትብል እያ ማለት እዩ ተደጋገመ እዩ ቃላት ሽቦ ሽቦ ሲ ስለብ ማለት እዩ በቃ ብሓፂሩ ሸማ ሸማ ንበሎ ንፀላይነት ሸማ ሸማ ንበሎ ማለት ዓብይን ንእሽተይን ሰብኣይን ሰበይትን ጓልን ወዲን ዘይበልካ የለ ኩለ ከ ኤርትራዊ ሸማ በሎ ኩምእያ ሕዝቶ

0: ሰውራዊ ደርፍታት ኣብቲ ኣብ ሸትኡ ምውቃዕ ዝነበሮ ጻዕሪ ኣዝዩ ልዕሊ እዩ። ኪንዮቲ ንመዘናግዒ ዕላምኡ ዝዓበየ ንህዝብን ሰራዊትን በብቋንቁኡ በብትዝርድኦ ባህልን ኣቀራርባን ክዛረቦ ምስ ጀመረ ህዝቢ ክተባባዕ ሰራዊት ድማ መሊሱ በርቲዑ እቲ ዝገብሮ ዝነበረ ጅግንነትን ተወፋይነትን በቲ ደርፍታት ክንጸባረቕ እንከሎ መሊሱ ይተባባዕን ሓቦ ይገብርን ከም ዝነበረ ኩሉ ተጋዳላይ ዘይክሕዶ ሓቂ እዩ።
1: እቶም ብፀውትካ ኣብ ድፋእ ዘሎ ለይትን መዓልትን ኣብ ውግእ ለይትን መዓልትን ኣብ መከራት ዘለዎ ወስያጂ ንሶም ክገልፆ ስሉ ዘይክእሉ ብኣይነ ኣርቲስት ገርና ኒና ከም ደረፍቲ እቲ ንኣቶም ተግባር ኢና ንሕና ነብሎም ማለት እዩ መለክቲ ኣብፅሖም ንህዝቢ ንሰራዊትን ንገዘረሰብ ንኦም ሞራል ዝህቦ ዝኽእል ንሶም ከምዚ ይስራሕ ኣሎና ኣይብሎን እዮም ንሕና ኢና መፅናቲ ገርና ነግብሮም ሕጂ ከምዚ ኢልና ንቐርብ ከለና መራዮም ዝገርሙ መራዮም ዝገርሙ ኣበይ ነይሮም ከመይ ገይሮም ስሚዖም እንታይ ዓይነት ሰብ እዮም ይብሉ ይገርሙና ከመይ ገይሮም ሰሚዖም በዓል ክስቶ መፅዋዕትነስ መነገርዎም ወይ ኣብ ከምዚ ዝገበርና እ መነገርዎም ኢሎም ይገርሞ ሕጂ ኣብ ከምዚ መራ ንህና ሞራል ንገብር ንሶም ሞራል ይገብሮ ማለት እዩ። ኣብ ህዝቢ ከዓ ከምኡ ልክ ተመሳሳሊ ከምኡ ኣሎ ድዩ ንህና እቲ ሰራዊት ዝፈፅሞ ኣብ መንጎ ህዝብን ኣብ መንጎ ሰራዊትን ንኸይድ ስለ ዝኮና ኣብ ሰራዊት ክንከይድ ከለና ነቲ ህዝቢ ተግባር ከመይ ገይሮም እተሓወቱ ሰውራ ከመይ ገይሮም ግዜኦም ወፊኦም ኩሉ ነገራቶም ከማን ተኸይድ ከለካ ንገድሊ ከመይ ገይሮም ይምግብዎም ነይሮም ከመይ ገይሮም ይተሓባብሮም ነይሮም ኣዴታትና ኣቦታትና እዚ ኩሉ ናቶም ደኻም ባና ዝግለፅ ሕጂ እንተኾን ዋላ ደ ጠቅም ትኸውን ዋላ ክልተ ቃል ትኸውን ተደሪፍካ እዩ በቲ ናቶም ቃላት ብጣዕሚ ህጉሳት እዮም ማለት እዩ። ዓብይ ክስታይ እዩ ካልኣይ መዳፈ ይባዕሉ መረ ሞራል እዮም ይሰምዖካሾ ይርእካ እዩ ከምኡ ነይሩ ማለት እዩ።

መሓመድ ኣድም ዘሚል ናይ ደርፊ ክእለቱ ኣብ ባይታ ድሕሪ ናጽነት እውን ኣንጸባሪቕዎ እዩ። ኣብ ዝተፈላለየ መድረኻት ብምኽንያት በዓል ናጽነት ኣብ ቺነማታት ተላህዩ እዩ። ኣብ 2006-2007 እውን ኣብ ዝተፈላለየ ሃገራት ኤሮጳ ንጎስጓስ ገይሹ

ብናራን ኩናማን ተላህዩ ንህዝቡ ኣገልጊል እዩ። ጥበብ ተውህቦ ምዃኑ ካብ ዘሚል ክንምሃር ንኽእል። ምኽንያቱ ኣብቲ ኣብ ገድሊ ኣብ ጉጅለ ባህሊ ሓዮት ዝተጸንበረሉ እዋን ብፍተቱ ብደርፊ ከገልግል ተበጊሱስ በተን ዝመልከን ቋንቋታት ድማ ዕላሙኡ ወቒዑ እዩ። መሓመድ ኣድም ዘሚል ምስ ደርፊ ካብ ዝፈላለ ነዊሕ ጌር እዩ። ጎኒ ጎኒ ዝሰርሖ ዘሎ ስራሕ መንግስቲ ድማ ካብ ዙርያ ጉጅለ ባህሊ ዋልታ ኣይተፈለየን፣ ብዝተፈላለየ ነገር ይሳተፍን ይሕግዝን ኣሎ። ንመጻኢ ጽቡቕ ንምንየሉ ኣብ ማእድ

0: ሰላም ከመይ ቀኒኹም? ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ መደብና ንጅምር ኣለና። ናይ ሎሚ ዛዕባ ዶክተራት ኣብ ስቱድዮ ድሕሪ ስንባደ ዘጋጥም ፀቕጢ ኣእምሮ ዝምልከት እዩ ክኸውን ኣብዚ ርእስቲ እዚ መብርሂ ዝህበና ክብሮም ነፀረ ኣብ ክኢላ ጥዕና ስነ ኣእምሮ እዩ። ጓዳሓን መፅሓ ክብሮም ከምዚ መእተው ዝሓበርናዮ ድሕሪ ስንባደ ዘጋጥም ፀቕጢ እምሮ እዩ ናይ ሎሚ ዛዕባና። ፈለማ እንታይ ማለት እዩ ድሕሪ ስንባደ ዘጋጥም
1: ደርሲ ምባደ ዘጋጥም ፀቕጢ ኣእምሮ ክንብል ከለና ሓደ ሰብ ወይ ሓደ ውልቀ ሰብ ንሂወቱ ዘርዕት ወይ ዘፍርሕ ወይ ዘጨንቕ ነገር ምስ ዘጋጥሞ ዝኽሰት ሕማም ናይ ስነ ኣእምሮ እዩ። ንኣብነት እቲ ውልቀ ሰብ ናይቲ ሓደጋ ግዳይ ም ዝኸውን፣ እቲ ካልኣይ ከዓ ኣብ ግዜ ሓደጋ ናይ ዓይኒ ምስክር ወይ ከዓ ተዓዛብ ም ዝኸውን፣ እቲ ሳልሳይ ከዓ ብወረ ምዝሰምዖ ነዚ ሕሳም ሕማም ዚ ክኽሰት ይኽእል።
0: ሓራይ ፅቡቅ ሕጂ እዚአን ኣብነታት እንታይ ክጥቀስ ይከኣል? ነዚ ክንብሎ ፀናሕና እቲ ድሕሪ ስንባደ ዘጋጥም ፀቕጢ ኣእምሮ ከምዚ ሕፅር ኣቢልካ ዝገለፅካዮ እቲ ውልቀ ሰብ ናይቲ ሓደጋ ግዳይ ምስ ዝኸውን ኢልና ኣለና። ኣብ ግዜ ሓደጋ

0: ናይ ዓይኒ ምስክር ምስ ዝኸውን ወይ ከዓ ምስዝርዮ ነቲ ፍፃመ እቲ ሓደጋ ከዓ ብወረ ንዝሰምዖ ብፍላይ ፅቡቅ ገይሩ ዘውርድ እንተኮይኑ ማለት እዩ። ስለዚ ኣብቲ ኣብነታት ክንሰግር እንታይ ኣብነት ክትቀስካል?
1: ኣብነታት ናይዚ ሕማም ዘቃልዑ ዘሰምዱ ፍፃሜታት ንኣብነት ኩናት ኩናት ክንብል ከለና ካብ ኩናት ፅቡቅ ነገር የለን፣ ሞት፣ ዕንወት ካልእ ካልኻል ኣሎ። ስለዚ ሰብ እቲ ኣብቲ ኩናት ምስ ዝሳተፍ ወይ ምስዝዕዘቦ ወይ እውን ብጎረ ምስ ዝሰምዖ ናብዚ ሓደጋ ዝቃል ዓኸል። እቲ ካልኣይ ባህርያዊ ሓደጋ እዩ። ባህርያዊ ደጋ ክንብል ከለና ከም ምንቅጥቃጥ መሬት፣ ከም ህቦብላ፣ ከም ባርዕ ካልእን ከምኡ ዝኣመሰሉ ክጋጥም ከሎ ንብዙሓት ሰባት ስለትንክብ በዚ ሕማም እዚ ብዙሓት ሰባት ክጥቆዑ ይኽእሉ። ሳልሳይ ሓደጋ ተሽከርከርቲ፣ ሓደጋ ተሽከርከርቲ ክንብል ከለና ናይ ኩለንተ ተሽከርከርቲ ዘጠቃልሉ ናይ ሳይክል ክኸውን ንኽእል፣ ናይ ማኪና ክኸውን ንኽእል፣ ናይ ባቡር ክኸውን ንኽእል፣ ናይ መርከብ ክኸውን ንኽእል፣ ናይ ኣየር እውን ክኸውን ንኽእል። ስለዚ በዚ ሓደጋ ዘጋጥሞም ሞ ሂወቶም ዝዝሕኑ በዚ ሓደጋ እዚ ክጥቁዑ ተኽእሎታት ኣሎ። ካልእ ሃንደበታዊ ሞት ናይ ትፈትዎ ሰብ ወይ ከዓ ናይ መቕርብ ሓደ ትፈትዎ ወይ ከዓ ተቐርቦ ሰብ እንተደ ፈትዩ መጀመርያ ዝኾነ ሰብ ነቲ ሓቂ ቅበሎ ኣይክእል እዩ። ኣይሞተን ኣሎ ኢሉ ይዛምን። ምስ ግዜ ግን ጥዑይ እንተደ ኮይኑ ግን ነቲ ክውንነት እንዳተቐበሎ እዩ ዝኸይድ። በዚ ሕማም ዝፅቃዕ ግን እቲ ሰብ ሞይቱ ከሎ ዘሎ ኮይኑ ስምዖ ዋላ ንዓመታት ዋላ ንዝግን ስጋዕቲ ብሂወት ዘሎ ኣሎ ኢሉ ይብለካ። ኣብ ወፃኢ ከይድሎ ኣብዚ ከይድሎ ገይሽሉ እምበር ኣሎ ኢሉ ይኣምን። ስለዚ በዚ ሕማም እዚ ክጥቃዕ ይኽእል። እቲ ካልእ ጭውያ እዩ። ጭውያ ከዓ ብሕልፊ ንህፃናት እቶም ጭውያ ዘካይዱ ዝተፈላለየ መዓላታት እዮም ዘካይድዎ። ስለዚ ነቶም ጭውያ ዘካይድዎም ሰባት ብሕልፊ ከዓ ንህፃናት ግፍዒ፣ ማህረምቲ ካልእ እውን ብናይ ቃላት ምህዳድን ካልእን ካልእ ክትጋጥሞም ስለ ዝኽእል በዚ ሕማም እዚ ክጥቁዑ ተኽእሎታት ኣሎ። እቲ ካልእ ፆታውን ኣካላውን ዓመፅ። እቲ ፆታዊ ዓመፅ ክንብሎ ከለና ብቅሩብ ክኸውን ንኽእል፣ ብውልቀ ሰብ ክኸውን ንኽእል። ነዚ እንታይ ድበሃል ብዘይ ድሌቱ ወይ ከዓ ብዘይ ድሌታ ፆታዊ ግብረ ስጋ እንተዳ ፈፂሞም በዚ ሕማም እዚ ክጥቁዑ ክእሉ። እቲ ኣካላዊ ዝብልናይ ከዓ ዘቤታዊ ክኸውን ንኽእል፣ ብደገ ክኸውን ንኽእል። ኣብቲ ስድራና ኣብ ስድራና ንደቅና ንበዓልቲ ቤትና ንበዓል ቤታ ዘካሕከህ ማህረምቲ ወይ ባእሲ ዘጋጥም እንተደ ኮይኑ እዚ ናብቶም ቆልዑ ድዩ ናብቶም ስድራ ቤት እዚ ክቃልዕ ይኽእል። ንህፃናት ዘይምግዳስ። ስለዚ ነቲ ህፃናት እውን ከምቲ ንፈልጦ ኩሉና ፍቅሪ ደልዩ፣ ሓልዮት ደልዩ፣ ምሕብሓብ ደልዩ፣ ተስፋ ደልዩ። ስለዚ ብንቶም ንወልዶም ህፃናት እዚ ምስ ዘይነካይደሎ እውን ምስ ዓበዩ እቲ ሓደጋ ዘጋጥሞም ነዚ ተክእሎታት ናይ ምግጣም ተክእሎታት ኣሎ።
0: ፅቡቅ ብምእታዊት ክረአይ ከሎ ወይ ከዓ እቲ ተክእሎ ናይ ምግጣም ዝበሃል ብከመይ ምገለፅካ?
1: ተክእሎ ናይ ምግጣም እቲ ኤፒዲሞሎጂ ካብ ሙሉእ ህዝቢ ዓለም 8 ሚእታዊት እዩ። ስለዚ በዚ ሕማም እዚ 8 ሚእታዊት ካብ ህዝቢ ዓለም ክጥቃዕ ይኽእል። እቲ እዚ ክንብል ከለና ግን ኩሎም ዚ ሓደጋ ዘጋጥሞም ወይ እውና በዚ ሓደጋ እዚ ዘበሉ ኩሎም ነዚ ሕማም እዚ ዝተቃልዑ ማለት ኣይኮነን። ውሑዳት ሚእታዊት እዮም ዝቃልዑ። ኩሉ ኩናት ተሳተፈ ኩሉ በዚ ከም ዘጋጥሞ ማለት ኣይኮነን፣ ወይ ኩሉ ዓመፅ ዘጋጥሞ ወይ ዘጋጠማ ከምዚ ዘጋጥሞ ማለት ኣይኮነን። ብብዙሓት ሚእታዊት ዘብ እቲ ተክእሎ ግን ኣብ ዓለም 8 ሚእታዊት ዝርግሐ ክህልዎ ይኽእል።
0: ፅቡቅ ካብ ህዝ ኣራይ ኣብቲ ምልክታት ክንሰግር ኢና። ምልክታት ድሕሪ ስንባደ እንታይ እዩ ዝመስል? ይፈላለዩ ድዩ?
1: ምልክታት ድሕሪ ስንባደ ዝኽሰት ሕማም ኣእምሮ ካብ ሰብ ናብ ሰብ ክፈላለ ይኽእል እዩ። ብሓፈሽኡ ግን ኣብ ኣርባዕተ ክነጠቃልሎ ንኽእል።
0: ፅቡቅ ተቐዳሚት ክንጅምር
1: እተን ኣርባዕተ ዓይነታት ንብለ ሓደ ህሩግ ዝብል ዝኽርታት፣ እታ ካልኣይ ካብ ዘዘኻኽሩካ ኩነታት ምርሓቕን ምእላይን፣ እሳልሳይ ብኣልታዊ ሓሳባት ምጉባእ ወይ ከዓ ምጉባእ፣ እቲ ሳልሳይ ኣካላውን ኣእምራውን ለውጥታት። ስለዚ ነዚኦም ሓደ ብሓደ ክንርኤና
0: ተቀዳሚቲ ህሩግ ዝብል ዝኽርታት
1: እቲ ህሩግ ዝብል ዝኽርታት ናይቲ ዘጋጠመ ዘሰንብድ ዘስካሕክሕ ወይ ዘፍርሕ ፍፃሜ ተደጋጋሚ ኣብ ዘይትደልዮ ፀቕጢ ዝፈጥረልካ ተዘክሮታት ምህላው። ስለዚ ኣብ ዘይትደልዮ ግዜ ናብቲ ዝደለካዮ ስዕሮትካ እናዘናጋዕካ ያ ካልእ ስራሕካ እናሰራዕካ ከምታይ ድባል ከም ተዘክሮታት ቅጅብ ክብለካ ክእል። እቲ ካልኣይ ስእሊ ናይቲ ዘጋጥመካ ሓደጋ ከምዚ ሕጂ ዘጋጥመካ ቅጅል ወይ ከዓ ብልጭ ክብለካ ክእል። ከም ስእሊ ድዩ ከም ፊልሚ ድዩ ከም ገለ ድዩ ነቲ ሓደጋ እቲ መስርዖ እንደበለ ከመይ ብከመይ ተፈፂሙ እንታይ ነይሩ ክረኣየካ ይኽእል። ሳልሳይ ዘባህረሩ ሕልምታት ብዛዕባ ተዘርዕት ሓደጋ ምህላው። ስለዚ ኣብቲ ግዜ ድቃስ እውን ልዋም ዝብሉ ድቃስ ወይ ከዓ እኩል ድቃስ ስለዘይንቅስ ምስኡ ዘባህረር ሕልምታት ስለዘብሎ ብዛዕባ ትፍፃሜ ንኣብነት ታጓንሴይቲ ዓመፅ ዝተፈፀማ እንተዳ ኮይና ብዛዕባቶም ዓመፅ ዝተፈፀምዋ ብስእሊ ድዩ ከም ፊልሚ ድዩ ኣብቲ ሕልምታት ዘባህረር ሕልሚ ክረኣያ ይኽእል። እቲ ካልእ እቲ ዘጋጠመ ሓደጋ ዘዘኻኽርካ ኩነታት ከቢድ ስምዒታዊ ፀቕጢ ዓቕሊ ፅበት ወይ ከዓ ነውፅካ ስዕበልካ ክእል። ስለዚ ነዚ ምሰብልካ እዚ ስምዒታዊ ፀቕጢ ክብለልካ ፍጥረልካ ክእል፣ ዓቕሊ ፅበት ክፈጥረልካ ክእል፣ ከምኡውን ነውፅ ኣእምሮ ክፈጥረልካ ክእል።

0: ፅቡቅ ኣብታቃለይቲ ምውጋድ ወይ ከዓ ምርሓቕ ኢልካ ኣለካ
1: ተኻልኣይቲ ምልክት ከዓ ምውጋድ ወይ ከዓ ምርሓቕ ብዛዕባ ትፍፃሜ ክትሓስብ ወይ ክትዛረብ ዘይምድላይ ንዑ እንተ ክትሓስብ ወይከዓ ክዛረብ ስለዘይደሊ ንዑ ተዘቢልካ እቲ ትክታ ስለዝመፀልካ ክተብላይ ትክእል ኣብነት እቲ ነገር ተፈፀመን ዓርካኻ ኒኻ ንገለ ካ ብዛዕባኡ ከዘክረካ ከሎ በጃኻ ግደፎ ኒዎ ኣሎ ኣይትዘክረለይ ስለዚ ክዝክሮ ኣይደልን እዩ ወይ ክሰምዖ ይደልን እዩ

0: ንጥፈታት ምርሓቕ፣ እቲ ንጥፈታትካ ኣብቲ ከባቢ ምዝኾን ወይ ስራሕካ ኣብቲ ከባቢ ምዝኾን ካብቲ ንጥፈታትካ ነቲ ቦታ ከይተርእዮ ክትብል ካብቲ ንጥፈታትካ ክትራቕ ትኽእል።
1: ሳልሰይቲ ብኣሉታዊ ሓሳባትን ስምዒትን
0: ብኣሉታዊ ሓሳብን ስምዒትን ምጉዋእ። ኣሉታዊ ሓሳብ ክንብል ከለና ብመጀመርያ ኣወንታውን ኣሉታውን እንታይ እዩ? ንኣብነት ዝኾነ ሰብ ሓሳቡ መፀ እዩ፣ ዝኾነ ሰብ ሓሳብ መፀካ እዩ። እቲ ሓሳብ ግን ኣወንታዊ ክኸውን ይኽእል፣ ኣሉታዊ ክኸውን ይኽእል። ቅፅበታዊ ሓሳብ ክመፀካ ከሎ ኣወንታዊ ክኸውን ይኽእል። ንኣብነት ኣወንታዊ ንብሎም ስድራ ይፈትን እዮም፣ ኣዕርክተ ይፈትን እዮም፣ መሳርሕተ ይፈትን እዮም፣ በዓልቲ ቤተ ተፍቅረኒያ፣ ኣምላኽ ፈትወኒ፣ ካልእ እንታይ ድባል ኣነ ዕድለኛ እየ። እዚ ኣውታዊ ክኾነ እቲ ኣሉታዊ ተሓሳስባ ግን ኣነ ሕማቕ እየ፣ ኣነ ዕድለኛ እየ ኮንኩን፣ ኣነ ቁርሱስ እየ፣ ኣነ ብኣምላኽ ተፀላኩ እየ፣ ሰባት ንዓያ ይኽብሩን እዮም፣ ኣዕርክታ ይሰምዑን እዮም ዝብል ሓሳባት ኣሎ። ስለዚ እቲ ሰብ ድመፆ ነቲ ኣወንታዊ ሓሳባት ገዲፉ እቲ ኣሉታዊ ሓሳባታት ይዕብልሎ። ስለዚ ብዛዕባ ገዛ ርእስኻን ካልኦትን ዓለምን ኣሉታዊ ሓሳባት ምሕሳብ ገዛ ርእስኻ ከም ዝገለፅክዎ ማለት እዩ። ብዛዕባ ርእስኻ ንነብስኻ ትወቕሳን ተብላን። ብዛዕባ ካልኦት ከዓ ንኣብነት ክስቶ ከምስ ዘይብለኒ ኮፍቲ ዕዳብቲ ፍፃሜ ምኸድኩን ክስቶ ሒዛት እንተደይ ትኸይድ ኮ ዝዓመፅ እዚ ተፈፀመኒን ወይ ሓደ ሰብ ከምስ ዘይብለኒ ብሰንኩ ኮይ ከምዝኮይኑ ኢልካ ብዛዕባ እቲ ካልኦት ኣሉታዊ ሓሳባት ተብል። ብዛዕባ ዓለም ክንብል ከለና ከዓ ዓለም ቅርስስትያ ኣነ ንዓይ ከምዚ ገራት ንዓይ ዘይግባአኒ ዓለም ክጠፋእ ኣለዋ ዝብል ኣሉታዊ ሓሳባት ክጉባእ ይኽእል ወይ ከዓ ክዕብሎሎ ይኽእል። እቲ ካልኣይ ተስፋ ምቁራፅ ተስፋ ምትቆርፅ ከለካ ደረጃ ኣነ ዋጋ የብለ ኣነ ክሰራሕ ይክእልኒ ኣነ ሓደር ክግብር ኣይክእልኒ ኣነ ክመሃር ኣይክእልኒ ኣነ መናባብሮ ክመራሕ ኣይክእልኒ ስለዚ ተሞትኮ ይሓይሽ። ስለዚ እቲ ናይ ነብሲ ቅትለት እውን ብተደጋጋሚ ሓሳባት ክመፁ ይኽእሉ ሓንሳ ሓንሳ እውን ክፍፅሞ ይኽእሉ ተኽእሎታት ኣሎ።
1: ተስፋ ምቁራፅ ዝፈጥሮ እዩ ሕጂ
0: ተስፋ ምቁራፅ ዝፈጥሮ ናይ ምዝካር ፀገም እቲ ናይ ምዝካር ፀገም ሕጂ ናይቲ ናይ ቀደም ክዝክሮ ክእል እዮም እቲ ናይ እውለቱ ወይ ካብ 24 ሰዓታት ዝገበርኮ ተዛርብካዮም ግን ናይ ምዝካር ግዜ ተክእሎም ይጠፍእ። ንኣብነት ኣብቲ ሕክምና ክንብሮም ኮንና ንኣብነት ሓደ 12 ክፍሊ ዝወድእ እንተ ኮይኑ ካብ 100 ዝጎደሎ 7 ንሕዳኢልካዮ እዚ ናይ ካልኣይ ናይ ሳልሳይ ክፍሊ ብግቡእ ክምልሶ ይክእልን ከዋላ እንዳብልካ ከለካ ክብቦ ይጥብሎ። ስለዚ ናይ ምዝካር ክተክእሉ ኣቕምታት ይጠፍእ። ጥቡቅ ዝምድምና ክንገብር ዘይምኻል ስለዚ እቲ ሰብ ምስ ዓርኮ ድ ምስ ቤተሰቡ ድ ምስ ስድሮ ድ ምስ መሳርሕቱ ፅቡቅ ዝምድና ካብኣቶም ክሃድም ደሊ ካብኣቶም ክንፀል ደሊ በይኑ ክኸውን ደሊ። ስለዚ እቲ ፅቡቅ ዝምድና ቅድሚ ሕጂ ዝገብሮ ዝነበረ ምስ ዝኾነ ማለት እዩ ኣብቲ ስርሑ ድ ኣብ መናባብሮ ድ ኣብ ትምህርቱ ድ ኣብ ምስ ስድሮ ድ ምስ ዕርክቱ ድ ዝነበረ ንቲ ዝምድና ንምግባር ይሽገር ይኽእል። ካብ ስድራኻን መዘኑካ ዝተነፀልካ ኮይኑ ይስምዓካ። ስለዚ ካብቶም መዛኑካ ወይ ካብ ስድራካ ተነፀልካ ኮይኑ ስማዓካ ዝንዕቁካ ሓሳባትካ ዘይቅበልዎ ንሳቶም ጥራሕ ክዛረቡ ዝደልዩ ንዓኻ ቁብ ነገር ዘይቡካ ኮይኑ ስማዓካ ስድራካ እውን ከምኡ በዓልቲ ቤትካ እውን ከምኡ ከምኡ ኮይኑ ንዓኻ ስማዓካ። እቲ ካልእ እቶም ቅድሚ ሕጂ ትሕጎሰሎም ዝነበርካ ንጥፈታት ተገዳስነት ምጥፋእ። ዝኾነ ሰብ ዘሐጉሶ ነገር ኣለዎ ኣብ ትርፊ ግዜኡ ዘካይዶ ንኣብነት መንእሰያት ኣለዉ ኩዕሶ ድፈት ኣሎ ኩዕሶ ምፅዋት ወይ ምርኣይ መፅሓፍ ምንባብ ፊልም ምርኣይ ኩሉ ግዜ ብትርፊ ግዜካ ንዓኻ ዘሐጉሰካ ንጥፈታት ኣሎ። ስለዚ ኣብቲ ግዜ ተሓመሎ ካብቲ ቅድሚ ሒ ዘሐጉሰካ ዝነበረ ከኣልየካ ይኽእል። ንኣብነት ኩዕሶ ምርኣይ ወይ ከዓ ምፅዋት ፈቱ እንተ ነይሩ ዋላ ንዑ ስምዒት ኣይቦን ወይ መፅሓፍ ምንባብ ፈቱ እንተ ኮይኑ ትርፊ ግዜ ዋላ እቲ መፅሓፍ ኣንቢቦ ክርድኦ ወይ ከዓ ከብሎ ኣይክእልን ሞ ይድርብዮ። ስለዚ ካብቲ ቅድሚ ሒ ዘሐጉሰካ ዝነበረ ንጥፈታት ክትእለ ትኽእል። ኣሉታዊ ስምዒት ክስማዓካ ይኽእል። ስለዚ ከምቲ ዝበለና ኣወንታውን ኣሉታውን ኣተሓሳስባታት ኣሎ። ስለዚ እቲ ጥዑይ ሰብ ብኣሉታውን ብኣወንታውን እናሓሰበ እዩ ዝኸይድ። እቲ ሰብ ግን በቲ ኣሉታዊ ተሓሳስባታት ኩሉ ግዜ ንዑኡ ድወቕስዎ ንዑኡ ደብልዎ ንዑኡ ዝሓሚዎ ንዑኡ ካብኡ ደብሉ ንነፍሱ ዝወቕሳ ኮይኑ ይስምዖ።
1: ምፍዛዝ እውን ኣላትካ ሓንቲ
0: እዋት ምፍዛዝ እውን ኣሎ ምፍዛዝ። ስለዚ እቲ ምፍዛዝ ክንብሎ ከለና ምድንዛዝ ወይ ከዓ ምፍዛዝ ክንብሎ ከለና እስኻ እንዳዕለልካ ከለካ ስቕብል ወይ እውን ቅዛነት ከም ተሰምዖ ምልሰልካ እንተ ኮይኑ ውን ሓፂር መልሲ ሓፂር መልሲ በር ኣብቲ ዕላል ኣይሳተፍን ነቲ ዕላል እውን ከበጉሶ ይክእልን እስኻ ብዝሓተትካ ዳ እምበር እሱ ኣብ ጋስ ናይቲ ዕላል ይኹን ወይ ከዓ ስቕብል ምዝራብ ኣብካ
1: ፈዛዝ ትበሎ ሽዑ ማለት
0: ፈዛዝ
1: ሓደ ካብቲ ፀገም እዩ ዝውን
0: ፀገም
1: ኣብታ ራብዒትን ናይ መወዳእታን እቲ ለውፅታት ኣብ ኣካላውን ስምዒታውን ግብረ መልሲ ምሃብ ትብላሞ እንታይ እዩ
0: ሕጂ ብቲ ኣካላዊ ለውጥታት ዘምፃልና ከዓኒ ብቐሊሉ ምስምባት ንኣብነት ዝኾነ ሰብ ዘሰንብደ ኣሎ ንኣብነት ስሌማን ኣብዚ እንተ ነታጉ እንተ ሰሚዒ ክስንብድ ባህርያዊ እዩ እቲ ሰብ ግን ማዕፆ ኳሕ ተይላ ይስንብድ ገለ ዓብ ድምፂ ተሰሚዒ ይስንብድ። ስለዚ ስን ሰባት ከሰምዶ እቶም ጥዑያት ከሰንብዶም ዘይግቦ ቀሊልቲ ነገራት ወይ ዓብ ዝበለ ድምፂ ወይ ከዓ ዝኾነ ነገር ኮሽታ እንተ ኮይኑ ብቀሊሉ ይስንብድ እንታይ ኮይኑ ኢሉ ምልክት

0: ክርእካ ይኽእል እቲ ካልእ ሓደጋ ከይጋጥም ኩሉ ግዜ ኣብ ተጠንቀቕ ምህላው ስለዚ እቲ ሓደጋ ኩሉ ግዜ ኣብ ተጠንቀቕ ክኸውን ኣብቲ ከባቢኡ ኩሉ ግዜ ቀባሓባህበል በዚ ሓደጋ ከይመፃኒ በዚ ኤሌክትሪክ ከይትቃፀል በዚ ሓዊ ከይባራዕ በዚ ከይብል ዋላ ሓንቲ ዘስግእ ዘይብሉ ከሎ ኩሉ ግዜ ጥንቁቕ ክኸውን ካብ ዓቐን ላዕሊ ካብ ዓቕኡ ዝሓለፈ ጥንቁቕ ክኸውን ሓደጋ ከይጋጥም ኩሉ ግዜ ጥንቁቕ ክኸውን ዋላ እውን ኣብቲ ዝዘናጋዓሉ ቦታ እንተኣትዩ ሓደጋ ንከይጋጥሞ ኣብ ዝሓሸ ቦታ ሴፍ ዝኾነ ወይከዓ ውሑስ ዝኾነ ቦታ ኮፍ ክብል ደሊ ኣድህቦ ምጉዳል ኣድህቦ ምጉዳል ካ ስኻ እናበልካዮ ከለካ ፀኒሑ እንታይ ኢልካ ብለካ ክእል ወይ እውን ስዝዕለልካዮ ደጊሙ ክዕለካ ክእል ተሓፂር ግዜ ገልምታት ወይ ዝሓተትካዮ ካልእ ክምሰልካ እንታይ ከልካ ብለካ ስለዚ እቲ ኣድህቦ ከጥፍእ ይኽእል እቲ ካልእ ቁጥዐ ወይከዓ ባእሲ እቲ ሰብ ዘይነበሮ ባህርያት ቁጥዕ ክኸውን ይኽእል መንፀርፀር ክኸውን ይኽእል ክበኣሱ ንኽእል ኣካላዊ ክበኣስ ወይከዓ ብኣካል እውን ክበኣስ ይኽእል ከባእሶ ዘይግብኦ በቐሊል ነገር ካቢሉ ቁጥዑን ሓራቕን ኣብቲ በቕሊል ነገር እውን ክበኣስ ይኽእል እቲ ካልእ ሕፍረት ወይ ከዓ ንርእሶ ወቐሳ እቲ ሕፍረት ንኣብነት ታጓል ኣንስተይቲ ፆታዊ ዓመፅ እንተደ በፂሕዋ ካብ መሓዙታ ድዩ ካብ ገለ ድዩ ተሓፍር ካብ ስድራ ድዩ ሕፍረት ብላ ሞ ካብ ሰብ ክትንፀል ትኽእል እቲ ካልይ ርእሶ ወቐሳ ርእሶ ወቐሳ ክንብሎ ከለና ከዓኒ እዚ ንዓይ ኣጋጢሙኒ ዘሎስ ከምዚ ስለ ዝገበርኮ እየ ሓጢኣት ስለ ዝገበርኮ እየ ንክስቶ ስለ ዝበደልኮ እየ ከምዚ ስለ ዝገበርኮ እየ ኢልካ በቲ ናይ ቀደም ዝገበርካዮን ዘይገበርካዮን ነፍስኻ ትወቕሳ
1: ድቃስ ምስኣን እውን ኣካል ናት እዩ
0: ድቃስ ምስኣን እውን ኣሎ ድቃስ ምስኣን እውን እኹል ድቃስና ኣብቲ እንታይ ድባት ንገልፆ ኢና እኹሉን ሙችኡን ወይከዓ ልዋም ዘለዎ ድቃስ ውን ኣይትድቅስኒ ኢኻ ልክዕ ከምቲ ዝገለፅናዮ ምስኡ ዘባህርር ሕልምታት ክሕወሶ ይኽእል
1: ፅቡቅ ሕጂ ቶም ናብዚ ጠንቅታት ዘቃልሑ ረቑሒታት ብዙሓት ክኾኑ ይኽእሉ እዮም ፅሙቕ ኣቢልካ እንታይ እንታይ እዮም
0: ከምቲ ሕጂ ቅድሚ ሕጂ ዝገለፅኮ ኩሎም ኣብዚ ሓደጋ ዝተሳተፉ ወይ ኩን ኣብዚ ሓደጋ ዘጋጥሞም ነዚ ሕማም ተጠቂዑ ማለት ኣይኮኑ ግን ካብኣቶም ነዚ ሓደጋ ዘጋጢሞም እዚ ከካብ ዝርዝር ዘሎ ኣለዎም ኮይኑ ዝያዳ ከጥቅዖም ይኽእል ንኣብነት ብተደጋጋሚ ዘሰንብድ ፍፃሜታት ምዘጓንፎም ዓመፅ ከጓንፎ ክእል ቅኒ ማኪና ሓደጋ ከጋጥሞ ክእል ካልእ እውን ታይ ድባል ከጋጥሞ ክእል ስለዚ ብተደጋጋሚ ሓደጋታት ከጋጥሞ እንተ ከይዱ በዚ ሕማም እዚ ናይ ምሕማም ተኽእሎታት ኣለዎ ካልእ ተወርሶ ካብ ስድራና ካብ ቤተሰብና ብ ብሕልፊ እቲ ናይ ቀረባ ዘመትካ ኣቦኻን ኣዴኻን ወይከዓ እቶም ቀረባ ዘመትካ ዘለዉ ብከምዚ ሕማም እተዳሓሞም እስኻ እውን በዚ ሕማም እዚ ናይ ምሕማም ተኽእሎ ኣለካ ግን ኩሎም ከምዝሓመሙ ማለት ኣቦኡ ከምሓሚ ማለት ተቆልዓ ክሓሚ ማለት ኣይኮነን ግን ተኽእሎታት ኣሎ ተኣፋፊ ወይ ቀጢን ጠባይ ዘለዎ ሰብ ሰባት ባህርያትና ዝተፈላለዩ ገለ ህዱ ኣሎ ገለ ቀሲሉ ዝዛረብ ኣሎ ገለ ከዓ መንፀርፀርና ኣሎ ስለዚ ሰብ ብተፈጥሩ ቀጢን ጠባይ መንፀርፀሪ ተኣፋፊ ጠባይ እንተሃልዎ ኮይኑ እሞቲ ሓደጋ ም ዘጋጥሞ ናይዚ ሕማም እዚ ተጠቃዕ ክኸውን ይኽእል ንፀቕጣ ኣእምሮና ብኣወንታ ናይ ምምዳህ መንገዲ ዘይምምዕባል ስለዚ ተኻልእ ኣዘራርባ ኩሉ ግዜ ኣተሓሳስባና ብኣልታዊ ተሓሳስባ ክውባእ ወይከዓ ክቕብል ከሎ ክመልእ ከሎ ዝያዳ ሞት ሓደጋ ምስዘጋጥመና በዚ ሕማም እዚ ክንጥቃዕ ንኽእል
1: ፅቡቅ ናብተን ጠንቅታት ኢና ዘለና ተን ረቑሒታት
0: ጠንቅታት ነዚ ዘቃልዑ ረቑሒታትን ኣብ ግዜ ህፃነትካ ዝተበደልና ምስ ዝኸውን በቶም ኣልኦቲ ድዩ በቶም ስድራ ድዩ ዝተበደለ ገፅና ኣብዮ እንተ ኮይንና ወይ እውን በቲ ግቡእ ነቲ ህፃን ድዕብነትና ምስ ዓበየ ነዚ ሓደጋ እዚ ምስዘጋጥሞ ነዚ ሕማም እዚ ከብሎ ክእል ዝተነፀልና ኣብቲ ስድራ እንተ ነፂሎም ካ ክስቶ ሓውካ ንፉዕ እዩ ሳ ግን ሕማቅ ኢኻ ሳ ከምዚ ኢኻ ኢልና እንዳፀረፍና ንብሎ ኮይንካ ሳ ከምኡ ዘይትኸውን ወይ ዓርካ ከምዚ ኢልካ እተ ንፅሎ ኮንካ እተ ግቡእ ክብረት እንታይ ኣልያን ድሕ ዘየካደ ኮንካ በዚ ሕማም እዚ ናይ ምጥቃዕቶ ይ ዘባ ዝተገፍዐ ምዝኸውን እንተ ገፊዕናዮ ከምቲ ግብኦ ከምቲ ኣታ ኣልያ እንታ ቢልና እታ ሓደጋ ምስ ዓበየት ሓደጋ ምስ ዘጋጥሞ በዚ ናይዚ ሕማም እዚ ናይ ምልካፍ ተክእሎታት ክህልዎ ይኽእል እቲ ካልኣይ ስራሕና ዘሰንብድ ፍፃሜታት ምስ ዝበዝሖ እንተዳ ኮይኑ እቲ ንስ ተወፊርና ዘለና ስራሕት ዘሰንብድ ፍፃሜታት ዝበዝሖ እንተ ኮይኑ በዚ ክብሎታት እዚ ክንከፍ ንኽእል ንኣብነት ሓካይም ኣብ ኢመርጀንሲ ወይ ከዓ ኣብ ኣይሲዩ ኣብኡ ዝሰርሑ ኩሉ ግዜ ሓደጋ ስለ ዝርዩ ብተደጋጋሚ ስለ ዝርዩ ናይዚ ብዕዘቦ ነዚ እንታይ ድባ ዚ ሕማም እዚ ክልከፉ ክእሉ ካልእ ጠለበጊዕ ዝጠብሑ እውን ኩሉ ግዜ ምስ ደምን ምስ ክሳይ ስለ ዝውዕሉ ነዚ ሓደጋ ዝታታይ ኣብቲ እንስሳታት ስለ ዝርእዎ ነዚ ከማዕብሉ ይኽእሉ ስካልእ ሳልሳይ ፖሊስ ትራፊክ ፖሊስ እውን ዝኾነ ኩሉ ፖሊስ እውን ኩሉ ግዜ ብሓደጋ ፍፃሜ ናይ ዓይኒ ምስክር ክኸውን ስለዝኽእል ስለዝዕዘብ ስለዝርኢ ኣብቲ ሓደጋታት ካብቶም ፖሊስ እውን በዚ ሕማም እዚ ናይ ዘርዒ እንታይ ድባል ምልካፍ ተክእሎታት ኣሎ ካልእ ኣወለፍቲ ነገር

0: ገራት ጉድኣ ዝኾኑ ሰባት ዘማ ወለፍቲ ግዛኣት ዝኾኑ ሰባት ከም ሓሺሽ መስተ ሽጋራ ካልእ መሰሉ ናይ ዝውልፋ ዝኾኑ ሓደ ናይ ምዛን ክእለቶም ስለ ዝጠፍእ ኩሉ ግዜ በቲ ጉዙኣት ስለ ዝኾኑ በቲ እንታይ ድማ ነቲ ሓደጋ ዝተቃልዑዮም እቲ ናይ ምፅዋር ክእነቶም ነቲ ሓደጋ ኣጋጢሞም ነቲ ናይ ምፅዋር ተኽእሎም ውን ትሑት ስለ ዝኾነ ኣብዚ ድበል ናይ ሕማም ክሓሙ ይኽእሉ እዮም ወይ ክጥቆዑ ይኽእሉ እዮም። ደገብ ዝህብ ስድራ ወይ ከዓ ዓርኪ ዘይምህላው ስለዚ ዝኾነ ሰብ ዓርኪ ትገብሮ ሳ ንዓኻ ኣብቲ ግዜ ሽግርካ ክሕግዘካ ክብለካ ኣጆኻ ክብለካ መንገዲ ኸርእካ እዩ። ስለዚ ደገፍ ዘይብልካ ዓርኪ ዘይብልካ ተነፀልካ ምስትኸውን በዚ ሕማም ዚ ተሓደጋ ምስዘጋድምፈካ ክብለካ እዩ። ናይ ስድራኻ ደገፍ እውን ስድራኻ ብዝተፈላለየ ሸነኻት ኩሉ ነገር እዮም ዝሕግዝካ ክዳንካ ትሒዝካ ካብ መጋባዕ ትካ ካብ ሞራልካ ትሒዝካ እዮ ደብሉካ። ስለዚ ግቡእ ደገፍ እንትሕ ስድራ ነቲ ህፃን እንትሕ ዘይብኒ ኮይና ወይ ንደቅና ዘይንህብ እንተ ኮይና እቲ ዘድልዮም ክንቅርበሎም ጥራሕ ንዋት ምቕራብ ጥራሕ ዘይኮነ ብኣእምራውን ብሞራልን እንተ ዘይነብሎም ኮይና በዚ ሕማም እዚ ናይ ምስ ሓደጋ ምስ ዘጋጥሞ ናይ ምልካፍ ወይ ከዓ ናይ ሕማም ክተክእሎ ኣለዎም።
1: እቶም ናይ እምሮ ሕማም ዘለዎም ኢልካዮም ዘለካ ይደግሶም ማለት ድዩ? እዚ ሓደ ከም ሕማም ናይ እምሮ እንተ ወሲድና እቶም ናይ እምሮ ሕማም ኣለዎም ትብል ነጥቢ ጠቂስካ ኣለካ ዚ
0: እወ ሕጂ ኩሉ ንኣብነት ሕማም ስና እምሮ ዘሎ ዝብሎ ብዙሕ ዘጠቃልል እዩ። ንኣብነት እዞም ኣብ ፅርግያ ወይከዓ ኣብ ሆስፒታል ነደቅሶም እዚኣቶም ፍርሕን ካልእ ስለ ዘይፈልጡ በዚ ሕማም ናይ ምጥቃዕ ተክእሎም ውሑድ እዩ። ምክንያቱ ዋላ ሓንቲ እቲ እምሮኦም ስለዘየለ እምሮኦም ተናዊፅ ስለ ዘሎ ብ ከም ጭንቀት ዘለዎም ወይ ቅዛነት ዘለዎም ግን እዚኣቶም በዚ ሕማም ናይ ምልካፍ ወይከዓ ናይ ብዚ ሕማም እዚ ከስዕሎም ኣይ። ስለዚ ኩሉ ሕማም እምሮ ንዑ ከቃልዕ ዘይኮነ ከም ቅዛነት ከም ጭንቀት ዝኣመሰለ መድሃኒት ወዝ ወይከዓ ደይ ወዝዱ በዚ ሕማም እዚ ናይ ምልካፍ ተኽእሎ ኣለዎ።
1: ፅቡቅ። ስለዚ ኣብ ፍወስ ኣ ክንከይድና ብከመይ ዝፍወስ
0: ወደ ፍወሳ ድሕር ስምባደ ዝክሰት ፀቕጣ ኣእምሮ ኣብ ሰለስተ ነገራት ዘጣምሮ ክኸውን ይግባእ። እቲ ሓደ መድሃኒት ምውሳድ፣ እቲ ካልኣይ ስነልቦናዊ ፍወሳ፣ እቲ ሳልሳይ ቅድሚ መናባብሮካ ብምቕያር። ስለዚ ብሓደ ዘይኮነ ሰለስተ እዩ ተጣሚሩ ብዝኸይድ ዝያዳ ትሕሙ ሓዊ ወይ ከዓ ናብቲ ዝነበሮ ቅድሚ ሕማም ዝነበሮ ክምለስ ይኽእል። ስለዚ መድሃኒት ምውሳድ ክንብል ከለና ብሓኪም ስነ ኣእምሮ ዝእዘዙ ከም ፀረ ጭንቀት፣ ፀረ ቅዛነት ወይ እውን ናይ ድቃስ ምምዝባል ዝተኻኽሉ መድሃኒታት ከከም ኣድላይነቶም በቲ ሓኪም ክእዘ ዝኽእል።
1: ኣብዚአንሲ እተን ሰለስተ እቲ ሓንቲ ካብ መድሃኒት ምውሳድ እያ
0: ወ
1: ናብ ሓኪም ምስ ቀረብካ ተመርሚርካ ነታት
0: በቲ ናይ ስነክና ሓነ ሓኪም ኣእምሮ ከከም ኣድላይነቱ በቲ ሓኪም ተኣዚዙ ምስ ክእዘዘሉ ይኽእል። እዚ ከዓ ፀረ ቅዛነት ክኸውን ይኽእል፣ ፀረ ጭንቀት ክኸውን ይኽእል፣ ናይ ድቃስ መስተኻኸል እውን ክኸውን ይኽእል።
1: ስለዚ ናይ ፀረ ጭንቀት፣ ፀረ ቅዛነት፣ ናይ ድቃስ ምምዝባል ነዚ መድሃኒታት ይወሃቦ ማለት
0: ይዋሃቦ።
1: ፅቡቅ። ኣራይ
0: እቲ ካልኣይ ብክኢላታ ዝወሃብ ስነ ልቦናዊ ፍወሳ፣ ሰብ ኣሉታዊ ኣተሓሳስባ ኣለሊኻ ንክብድሆን ኣወንታዊ ኣተሓሳስባ ከማዕብልን ዝኽእል ምክርን ማዕዳም ምሃብ። ስለዚ እቲ ሰብቲ በቲ ኣሉታዊ ኣተሓሳስባ ተዓብሊሉ ስለ ዘሎ ከመይ ገይሩ ኣወንታዊ ኣተሓሳስባ የማዕብል በቲ ሓኪም ናይ ስነ ልቦና ብኡ ክወሃቦ ይኽእል። ንኣብነት ነቲ ሕሙም ክተብሎ ክትመክሮ ከለካ እቲ ኣልታዊ ስምዒታት ተጎቢኡ ወይ ከዓ ተዓብሊሉ ስለ ዘሎ ነተን ኣልታዊ ስምዒታት ዘብለን ንኩሎ መዝግበ ትብሎ ንዐ መዝጊቡ ንኣብነት ነተ ዐ መዝገበ ንዐን ከዓ ብኣውንታዊ ይትክእን። ንኣብነት ኣምላኽ ኣይፈትወኒ ወይ ረቢ ፈትወኒ ክትብል እንታይ ኮይኑ ዘይፈትኒ ኣነስ ውላዱ ወይ ከዓ እንታይ ድባል ናቱ እንታይ ድባል ከም ሰበይ እንዴ ሰባት ንፅሉን እዮም ንምንታይ ዝንፅሉን ኣነ ከም ሰበይ እንዴ ኣነ ሕማቅ እየ እንታይ ኮይነ ዝሓምቕ መናበሮ ደገብር ኣለኹን ኢልካ ብኡ ልክዕ ከምዚ ኤክሰርሳይዝ ወይ ከዓ ናይ ኣእምሮ ኤክሰርሳይዝ ጌርካ ክትክፍትሖ ትኽእል። እዚ ብሓንሳብ ዝኾኑ ዘይኮነ ብተደጋጋሚ እንዳገበርካ እቲ ኣልታዊ ኣሊኻ ናብቲ ኣወንታዊ ተሓሳስባ ክትምዕብል ትኽእል።
1: ፅቡቅ።
0: እቲ ካልኣይ ናይ ምፅዋር ዓቕሙ ክብ ንምባልን ስምዒቱ ክቋፀር ዝኽእል ሜላን ጥበብ ምምሃር ከምቲቅቢልና ዝበለና ሰብቲ በዚ ሕማም ምዝጥቃዕ ሓራቅ እዩ ነዳር እዩ ናይ ባእሲ ውን ብጉልበት ውን ክፈትሖ ደሊ። ስለዚ ከመይ ገይሩ ስምዒታት ይቋፅር ናይ ምፅዋር ዓቕሙ ክብ ንምባል በቲ ናይ ስነ ኣእምሮ ክኢላ ምክርን ማዕዳን ክወሃቦ ይኽእል።
1: ፅቡቅ። ስነ ልቦናዊ ፍወሳ ኢልና ኣለና እንታይ ምባል
0: ካልእ ኣማራፅታት ብምምፃእ ሽግራቱ ብኣወንታ ክፈትሕን ክብድህን ዝኽእል ስነ ኣእምሮዊ ንቕሓት ምሃብ። ስለዚ ናይ ስነ ኣእምሮ ሓኪም ሽጉር ይኮነ ዝፈትሐሉ ግን ምስ ሽግር ዘዕለሎ ምስ ብከመይ ክኸይድ ብከመይ ብድሆ ከም ዝኽእል ምክሪ

0: እንታይ ድበሃል ብሉ ስለዚ እቲ ሕሙም ብከመይ የብድሮ ምክሪ ማዕዳ እንዳ ካትቦ ምበር ተሓንስያ ንቦና መፍትሑ ኣይቦን እዩ ስለዚ በዝን በዝን ተፈታሕካ ይሓሽ በዝን በዝን በዝን በቲ ዝወሃቦ በቲ ንሱ ዘዕለሎ በዚ መንገዲ ንክብድሮ ብከመይ ኣገባባ ንቕሓት ህቦ ወይ ከዓ ልቦና ይህቦ
1: ትምህርቲ ወሳኒ እዩ ማለት እዩ። ስለዚ ክሳዕ ሕጂ ንሂብካና ዘለካ መብርሂ ክብሮም ክሳዕ ሕጂ ሂብካና ዘለካ መብርሂ ገለ ሕቶታት ክህልዎም ስለዝኽእል ተኸታተልትና መስመር ቴሌፎን ክንከፍት እሞ ሕቶታት ክንቅበል ኢና። ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ ከምዚ ትከታተልዎ ዘለኹም ናይ ሎሚ ብዛዕባ ዶክተራት ኣብ ስቱድዮ ድሕር ስምባደ ዘጋጥም ፀቕጢ ኣእምሮ ዝብል እዩ። ብቁፅርታት ቴሌፎን 12 24 54 ከምኡውን 12 24 74 ብምድዋል ኣብዚ ርእስቲ እዚ ሕቶታት ምስዝህልወኩም ቀጥታ ንክብሮም ክትረኽቦ ትኽእሉ ኢኹም። ብቁፅርታት ቴሌፎን ክደግመልኩም 12 24 54 12 24 74 እዩ። ሓራይ ክብሮም ክሳብ ናይ ቴሌፎን ፀውዒት ዝመፃና ክሳብ ሕጂ ሂብካና ዘለካ ክሊ ዕድመ ዝፈሊ ይኮነን ንኩሉ ዘጠቃልለ እዩ። ኣብ ዓበይቲ ዝበዝሕ ከጋጥም ዝኽእል እዚ ምስ ሓደጋ ዝተኣሳሰር ምስ ኩናት ዝተኣሳሰር ምስ ተፈጥራዊ ሓደጋታት ዝተኣሳሰር ክኸውን ይኽእል። ኣብ ቆልዑ ንኣብነት ኣብ ደቂ 3 ዓመት 4 ዓመት ካብኡ እናልካ ክትከይድ ከላ ብከመይ ክንፈልጦ ንኽእል? ኣብ ቆልዑ እንታይ ምልክታት ኢና ፍሉይ ንሪኢኣሎም ክሳብ ቴሌፎን ድመፃ ናቅርብ ካብታ ዘለና ከዓ ከይድ
0: ወ ሕዚ ህፃናት ስምዒታቶም ስለዘይገልፁ ወይ ከዓቲ ስለዘይገልፁ ኣሸጋሪ ክኸውን ይኽእል እዩ። ግን ካብቲ ዝነበሮ ባህርያት ንኣብነት ከይደቀሰ ቀጨብጮ ዝብል ተኮይኑ ፀርፀር ዝብል ተኮይኑ ስኢሉ ሓራቅ ዝኹን ተኮይኑ ምግቢ ዝኣብየካ እንተ ኮይኑ ካብቶም ንፈትዎም ነበረ ስድራ ወይ ከዓ ካብ ኣዲኡ ዝረሓቕ እንተ ኮይኑ ገለ ነገር ኮይኑ ከም ዘሎ ተረዲእካ ናብቲ ሓኪም ስነ ኣእምሮ ኣምፅኢኻ ትሽጉሩ ከተለልዮ ትኽእል
1: ኣብ ህፃና ዝያዳ ብከመይ ማለት እዩ ሕራይ ኣብታ ቅዲ መነባብሮ ምቕያር ትብል ከመይ እያ እዚኣ?
0: ቅድሚያ ሓንቲ ዝጎደለትናላ ብናይ ስነ ልቦና ክኢላ እናተሓገዝካ ካልቲ ናይ ስነ ልቦና ፍወሳ ማለት እዩ። ብናይ ስነ ልቦና ክኢላ እናተሓገዝካ ነቲ ዘሰንብድ ፍፃሜ ከዛክሮ ዝኽእሉ ቦታታት ሰባትን ኩነታትን ቀስ ብቀስ ምቅላዕ። ስለዚ ኣብቲ ምልክታት ከም ዝገለፅና ካብቲ ቦታ ካብ ሰባት ካብቲ ኩነታት ካብኡ ስለ ዝንፀሉ በቲ ናይ ስነልቦና ክኢላ እናተሓገዝካ ቀስ ብቀስ ናቲ ቦታ ምግላፅ ነቲ ሓደጋ ዝተፈፀመሉ ቦታ ቀስ እንዳበልካ ነቶም ሰባት ነቲ ኩነታት ድ ቀስ እንዳበልካ እንዳተሓገዝካ ከተብሎም ትኽእል ሞ ናብቲ ንውር መናብሮም
1: ክርእዎ ኣለዎም ቦታ ከይዶም ክርእዎ
0: ክርእዎ ኣለዎ ሕጂ ብሓንሳ ደይኮንካ ግን ቀስ እንዳልካ ብህድኣት ኣብቲ ከባቢ እንዳወሰድካ ብቅድ እንዳገበርካ ከብብሉ ከም ዘለዎም ነቲ ቦታ ክቃልዑ ከም ዘለዎም ምሕጋዝ
1: ኣራይ ሞ ቴሌፎን ኣለና ቅድሚና ብዛ ቅዲ መነባብሮ ምቕያር ትብል ምእተውና ቴሌፎን ክንቅበልና። ሎ መርሓባ ዶክተራት ኣብ ስቱድዮ
2: ሎ ከመይ ውዒሎም?
1: ድሓንደ ውዒልካ ከመይ ውዒልካ ትሰምዑ ኣለካ ድያ
2: ፅቡቅሰማዓካ ኣለኹ
1: ሰማዓ ቀፅል።
2: እሺ ኣነ ኳ ካሓታ ደልዩ ዘለኹም ምናልባሽ ሙሉእ ብሙሉእ ኣይሰማዕኹን ድ ንስነ ኣእምሮ ዝተሓሓዘ ካሓታ ደልዩ ዘለኹም ሕዚ እቲ ተዋሂቡ ዘሎ መድሃኒት ሬስፕሬዲን ኤንድ ፍሎክሳቲን ዝበሃል መድሃኒት እዩ ተኣዚዙ እወ እቲ ዓይነት ሕማምካ ብንፅር ኣይፈለጥኮን ሜይ ቢ ስችዞፐርኒያ ዝበሃል ይመስለኒ እወ ሕጂ ምስኡ ዝተሓሓዚ ኣይኮነን ኣይፈለጥኩን በዓልቲ ቤተይ ቀፃሊ ሽንቲ መፃ ማለት እዩ ኣብ ሕክምና ከድና ዋላ ኣብ ኦሮታ ዋላ ውን እንዳኮርያ ከድና ኢንፌክሽን ዝበሃል ኣይጨንሐን እቲ ከንድጋል ብላደር ዝብል ግን 0.6 በፂሑ ሕጂ ምስቲ መድሃኒት ዶ ይተሓሓ ዝኸውን ምስ ሬስፕሬዲን ኤንድ ፍሎክሳቲን እዚኣ ካሓት ወደ
0: ሬስፕሬዲን
2: ኤንድ ፍሎክሳቲን
1: ተኣዚዝ ሕጂ ድገመሉ ኣንፅረሉ ታሕቶ
2: እወ እታ ሕማም ኣብ ስነ ኣእምሮ ሬስፕሬዲን ኤንድ ፍሎክሳቲን እዩ ተኣዚዝዋ ሕጂ ምስ ቀፃል ሬስፕሬዲን ኤንድ ፍሎክሳቲን ምውሳል ይኸውን ዝኽእል እየን ዝብል ግን ሽንቲ ቀፃሊ ኣይትቋፃፀርን ሕጂ እዚ ሽንቲ ዘይምቁፅፃርቲ ምስ መድሃኒት ዝተሓሓዝ ዶኸውን ምስ ናይ ኒውሮሎጂካል ፕሮብለም ዝተሓሓዝ ዶኸውን ወይ ከዓኒ እቲ ከንድጋል ብላደር ዝብል ከዓ መፂ ኣሎ ካብ ምንታይ ከም ዝመፀ ኣይተፈለጠን እቲ ኢንፌክሽን ከዓ የለን
1: ሕጂ ቀጥታ ትኸይድ ድያ እዚኣ ሕቶካ ምስ
2: ናይ ናይ ኣእምሮ
1: ድሕር ስምባደ ዘጋጥም ፀወጣ ኣእምሮ ብዝኾነ ድሓን ኣሕፅር ኣቢሉ ክምልሰልካ እዩ ካልእ ቴሌፎን ስለ ዘለና ንዑ ክንቅበልና ነመስግነካ ይቀኒልና ስለምድዋልካ ትምልሰሉ እዮ ካልይ ቴሌፎን ኣለና ሓባር ትምልሰሉ ሎ
3: መርሓባ ማርሓባ ዳሓንደ
1: ሰላም ሰላም
3: ዶክተር ኣላምስ
1: እዋ

0: ተክለ ብርሃን ይበሃል ካብ ኣቁሉቲ እንታይ ዝብልደሊ እቲ ዝውሃ ብሎ መግለፂ ብጣዕሚ ፅቡቅ መሃር እዩ ኣገዳሲ ይኸል እጂ ካብ መጀመርታ ናይ ከሳፊርያተነ ደስ ዳርጋ ኩሉ እቲ ዝበሃል ፅንሐት ምስ ናተይ ህወት ዝተሓሓዝ ዘለዎ ኩም ፀኒሐኒ ማለት እዩ ናይ ድቃሱ ምስኣን ኣሎ ናይ ሕማም ኣሎ ክሳብ መዘን ገለመለ ምቅላዕ ኣሎ ብዙሕ ነገራት ኣጋጥመኒ ጀሚሩ ማለት እዩ እዚ ድማ ምክዕ ከምታሱ ዝበላ እዚ ፅርኩሳለካ ዘንቢ ነገር ምስ ረኣኹ ጀሚርኒ ማለት እዩ ሓደ ስገበት ሕጂ ዝዛረቦ ዘለኹ እቲ ኣክሰስ ናይ ሕክምና ይኹን ናይ ኣገልግሎት ጥዕና ይኹን ብቀሊሉ ከመይ ክንረኽቦ ንኽእል ንኣብነት ብወታታት ክስኒካ ማለት እዩ ከም ጠቀም ትክድስ እጂ ብከመይ ክንረኽቦ ንኽእል ኣበናይ ቦታ ሄድካ ከባቢካ ስዳርካ ብዙሕ ይርከብ ኢና እ ቦታ ተዝሕብረና ኬድና ኣገልግሎት ንረክብና ማለት
1: እዩ ፅቡቅ ክምልሰልካ እዩ ማልትዮም ሓባር ክምልሰልኩም
2: ኣብቲ ቀዳሚ ትሕቶ ንከይል ዝኾነ መድሃኒት ናቱ ጥቕሚ ኣለዎ ናቱ ጉድኣት ኣለዎ ስለዚ እቲ ሓኪም ዝእዝዞ ነቲ ጥቕሙ ዝያዳ ምስ ዝኸውን ነቲ ጉድኣት ኣብ ግምት እትዩ ክእዝዞ ይኽእል ግን ከምዚ ዝበልካዮ ዝኾነ ረስፐሪዶል ወይከዓ ፍሎክሰቲን እየ ድወስድ ኢልካ እዚ እውን ኣብ ተባዓልቲ ቤትያ ትወስድ ኢልካ እዚ እውን ናይ ሽንቲ ፀገም ኣምፅኢላ ዶ ኸውን ክኸውን ይኽእል ኣይመስለንን ግን ዝያዳ ከድካ እቲ ጠንቂ ናይ ሽንቲ ናይ ምቁፅፃር ብዙሕ ነገራት ክኸውን ይኽእል እዩ ፀር ክኸውን ንኽእል ናይቲ መቋፀር ሽንቲ ድኽመት ክኸውን ንኽእል ካልእ ካልእ ሕማም ውን ክኸውን ንኽእል ናይ ሽኮር ውን ክኸውን ንኽእል ስለዚ ከድካ ኣብቲ ክኢላታት ዘለዎ ናይ ውሽጣዊ ሕክምና ከድካ ተጠንቀኣለሊኻ ምእላይ ዝሓሸ እዩ ግን እቲ መድሃኒታት
1: ብግምት ስለዝወስድ ዘለኹ እዚዮ ትብል ኣይትኽእልኒ
2: ኢኻ
1: ፅቡቅ ስለዚ ተጠንቂ እሱ ክኸውን ይኽእል እዩ ኣይክእልን እዩ ግን ብሓፈሽኡ
2: ግን ኣይመስለኒ ኣይከውኒ
1: ፅቡቅ ኣብ ኦርደት ከምዚ ዓይነት ክትጠቕሶ ዝፀናዕካ ምልክታት ኣለኒ ኣበይ ከይደ ክፍወስ ክእል ብላ
2: ዋ ኣሎ ኣብ ቅርደት ኣብ ተሰነይ ኣሎ መንደፈር ኣሎ ኣብ ኩሉ ዘዋታት ኣሎ ኣብ ኣስመራ ከዓ ኣሎ ስለዚ ኣብቲ ዝሓሸካ መፅኢካ ክትምብል ትኽእል ኢኻ ስለዚ ኣብ ኣስመራ ጥራሕ ዘይኮነ ኣብ ኩሉ ዘዋታት እውን ኣለና ክኢላታት ልካ ከምናይ ስና ኣእምሮ ኣብኡ ኣለውሉ
1: ኣብቅርደት ኣሎ
2: ኣሎ ኣሎ ስለዚ ኣብኡ ከድካ ኣብ ቅርደት ድ ተሰነይ ድ
1: ኣብዚ ከረን
2: ፓረንቱ ድ ኣብልቕታት ኣለዉ ስለዚ ምስኣቶም ከድካ ተተመኻርካ ዝሓሸ መስለኒ
1: እንተደኣ ግዲ ንዓኻ ደልየ ተ ድማ ኣስመራ ብሆስፒታል ቅዱስ
2: ማርያምወልካም ደስ እንዳበለ ንቕበለካ
1: ፅቡቅ ሕራይ ቴሌፎን ክልተ ተቐቢልና ኣለና ኣብታ ቅዲ መነባብሮ ምቕያር ትብል እዚኣ ቅርብ መብርህ ዘድለ እያ እንታይ እያ ቅዲ መነባብሮ ትገይር
2: ቅዲ መነባብሮ ሕጂ ካብቲ በዚ ሕማም ምስጥቃዕ እቲ ካይዳ ካቅድሚ ሕጂ ዝነበረ ንኣብነት ሕጂ ብቲ ቀዳማይ ብልና ዘለና ስሩዕ ኣካላዊ ንኣብነት በሊዕካ ትድቅስ ወይ ብማኪና ወይ ብታክሲ ወይ ብገለ ትንቀሳቀስ ወይ ከዓ ኩሉ ታይ ድባል እንተናኒልካ በዚ ሕማም ምስጥቃዕ ኣካላዊ ምንቅስቃስ ትገብር ስሩዕ ክንብሎ ከለና ቀፃሊ ማለት እዩ ኢልካ ሎመዓልቲ ጎየሞ ሎመዓልቲ ከምዝገይረሞ ፅባሕ ደኺመልካ ደይኮንካ ስሩዕ ኣካላዊ ምንቅስቃስ ክትገብር ኣለካ እቲ ስሩዕ ኣካላዊ ምንቅስቃስ እንተዳየርካ ነቲ ጨዋዳትና ተጨቢጡ ዘሎ ንዕኡ ናይ ምዝርጋሕ ተክእሎታት ኣለዎ ጨዋዳታትና ተዘርጊሖም ከዓ እቲ እምሮና እውን ክዛነ ክእል እዩ እቲ እምሮና ተዛኒኻ ዝያዳ እቲ ቕሳነት ክስምዓና ክእል እቲ ቕሳነት ተሰሚዕና ከዓ ካብቲ ፍርሕን ጭንቀትን ክነብና ስለዚ እቲ ስፖርት ወይከዓ ኣካላዊ ምንቅስቃስ ክንብል ከለና ኩሉ ግዜ ስሩዑን ቀፃልን ክኸውን ኣለዎ ስሩዑን ቀፃልን እንተ ኩነታት ተኾንካ ካብ ፍርሒ ካብ ጭንቀት ወይከዓ ካብቲ ሕማቅ ስምዒታት ዝስምዓካ ክኣልየልካ ይኽእል እዩ
1: ፅቡቅ መስመር ይቦምና ኣለዎ ቴሌፎን መርሓባ ሰላም
3: ሄሎ ሰላም
1: ሰላምትብልዋ
3: እሺ ሰላም በሃል ካብ ሆላንድ የድውል ዘለኹ
1: ኣራይ መርሓባ ሰላም
3: ቆልዓ 16 ዓመት ቆልዓ ኣላትኒ ክትዓቢ ኩሎ ወላሓንቲ ምልክታት ኣይነበራት ልክ ኣብዚ ዓድም ሰኣተወት ግን ናይ ኤፒሊፕሲ ኢሎማ ሕጂ እቲ ዘጋጥማ ቀዲሙ ዕድሚቲ ሕማም መግጣማስ ነብ ሰውነታ የንፈርፍር እዩ ሕጂ ካልእ ርእስቲ እኳ ተኾነ ግን ተቅጥንይ ኣእምሮ ስለዝኾነ ምናልባት ምትሓዝ ክህልዎ ክእል እየ ዝሓቶ ዘለኹ መድሃኒት ከዓ ኮብራ ዝበሃል እያ ትወስድ
2: እንታይ ድብል
3: ኮብራ
1: ኮብራ ካብ ሆላንድ እያ ትድብል ዘሎኣብቲ ሃገር ዝውሰድ መድሃኒት
3: ሕጂ መድሃኒት ምስ ወሰደት ክልተ ቀና ምስ ወሰደት ሰዋቂ ናይ እምሮ ጌይርላ ነዊሕ ሰዓታት ትድቅስ ኣእምራ እውን ትኽክል ክትዝክራይ ትኽእልን በዚ ኣቋሪፅታዮ ማለት እዩ ሕጂ ኤፕሊፕስ ሓደ ግዜ ኣብ

0: ቶም ኣብ ዝነበርኩ ናይ ዶክተራት ኣብ ስቱድዮ ርስነ ማርያም ክገልፆም ከሎሲ ካብ ኣፋጣጥራኻ ሲጀመር ምልክታት እንዳሃበይ ዝዓቢ እዮም ዝብልዎ ሕጂ ከምኡ ዶ ክኸውን ይኽእል ወይ ካልእ ፀቕጢ ናይ እምሮ በዚ ክገልፅዎ ፅንዕኹም ዶክተር ንስም ተሰረልዎ ኸውን እዚ ሓት ደለ
1: ይቀኒለይመስግኒይቀኒልና
2: ሕጂ እቲ ሕማም ዘውድቕ ወይ ከዓ ኤፕሌፕሲ ወይ ከዓ ሲዘር ዲስኦርደር ንብሎ ብዝተፈላለየ ሸንካት ክመፅእ ይኽእል እዩ ሓደ ካብ ተወርሶ ክመፀካ ክእል እዩ ካልኣይ ንዕባታትካ ገለ ሓደጋታት ምዘጋጥመካ ሞ ናይ ርእሲ ማህረምቲ ክጋጥመካ ይኽእል እዩ ስለዚ እቲ ሰብ እቲ ናብ ሕክምና እንተ ደኣ መፅኡ ወይ ከዓ ናብቲ ናብና ትካል እንተ ደኣ መፅኡ እቲ ዕላማ እንታይ እዩ ሓደ እቲ ሰብ እቲ ካብ ምውዳቕ ነፃ ምግባር ካልኣይ እዚ ትርኢ ተኻኢልካ ነቲ ዘውድቆ ዘሎ ንዕኡ ምውዳል እቲ ሳልሳይ ኣብ ሓደጋታት ክስዕብሉ ዘይኽእሉ ንኣብነት ኣብ ዒላ ዘይምግላል ኣብ ሓዊ ዘይምቕራብ ኣብ ጎቦታት ዘይምድያብ ኣብ ስካላ ዘይምድያብ ካብዚታት ነፃ ክኸውን ከም ዘለዎ ተብሎ ሓደ ሓደ ሕሙማት እውን ኣለዎ ከምዝበልከ ምስቲ ዘውድቕ ሕማም ነውፅ ናይ ኣእምሮ ዘኻትለሎም ኣለዉ በይንኻ ምዝራብ ሃለሎ ምባል ድምፂ ዘየለ ምስማዕ ካልእ ስለዚ ክልቲኡ ተዛሚዱ ስለዝኸይድ ክልቲኡ ብሓንሳብ ሕጂ ኩሎም ማለት ኣይኮነን እቲ ናይ ኣእምሮ ነውፅ ምስኡ ክድረብ ስለዝኽእል ብክልቲኡ መድሃኒት እንዳገበርካ ክፍወስ ይኽእል እዩ ስለዚ ካብቲ እምሩኡ ናብቲ ንቡር ትመልሶን ካብቲ ዘውድቕካ ነፃ ክትገብሮ መድሃኒታት እንዳሃብካ ኣብቲ ንቡር ክትመልሶ ትኽእል ኢኻ ኣብዝናና እውን ብዙሓት ኣለዉ ካብዚ ሕማም እዚ እንዳተፈወሱ ስርሖም መናባብሮኦም ዝገብሩ ኣለዉ
1: ፅቡቅ ሓረ ኣብቲ ቅድመ ነባብሮ ዳርጋ ወዲእካ ያኻ ናብቲኣ ካልአይቲ ዛዕባ ክንሰግር ማለት እዩ
2: ድቃስ ክንገልፀ
1: ወ ድቃስ ኣላ ፅቡቅ ኣላ
2: ስለዚ እቲ ካልኣይ እቲ ቀዳማይ ዝበልናዮ ኣካላዊ ምንቅስቃስ ኢልና እቲ ድቃስ ስሩዕ ስሩዕ ክንብል ከለና ስኢልካ ዝጣዓመካ ምርቃ ዘይኮነ ሎም ሰዓት ሓደ ደቂሰ ማለካ ሰዓት ሓሙሽተ ደቂሰ ገለ ዘይኮነ ስሩዕ ድቃስ ኣብታ ተወሰነትልካ ስሩዕ ድቃስ ሰዓት 10 ትድቅስ ተኾንካ ስሩዕ ድቃስ ድቃስ እኹል ድቃስ እኹል ድቃስ ክንብል ከለና ከዓ እንተዋሓደ ካብ 6 ሰዓት ስጋዕ 8 ሰዓት እኹል ድቃስ ናይ ምድቃስ እሳልሳይ ናይ ድቃስና ቦታ ምውዳብን ምምቻእን እዚ ከዓ ብዙሕ ድምፂ ዘይብሉ ረበሻ ዘይብሉ ብርሃን ርቢሽቲ ከም ዘይብሉ ፅሩይን ፅፉፉን ኣየር ዝኣትዎ እንተ ኮይኑ ነቲ ድቃስ ከብለልና ኽእል ድቃስ ልዋም ዘለዎ ድቃስ እንተ ደቂስና ካብቲ ስምዒታት ወይከዓ ካብቲ ክብለና ክብለና ኽእል እዩ ስለዚ ድቃሱን ከም መድሃኒት ክውሰድ ይኽእል እዩ ስለዚ እኹል ድቃስ እንተ ደቂስካ ካብቲ ናይ ትርቦሾን ትድባፆን ዝነበርካ ክትእለ ትኽእል ኢኻ
1: ፅቡቅ ማሓሙሽተ ደቂ እንተሪፈናና ዘለዋ እዘ እንተሪፈን ዘለዋ ኣጠቃለል ክተብለና ምስታመ ኣጠቃለሊት ጌርካ ኣብ ስርዓት ኣብቲ ኣመጋግባ እውን ጠቂስካ ኣለካ
2: ማእዛዊ ምግብታት ከዓ ክንብሎም ከለና ከዓ ኩሉ ማእዛዊ ትብለ ፍሬታት ድዩ ኣሕምልታት ድዩ ካርቦሃይድሬት ፕሮቲንስ ካልእ ክኸውን ከሎ ስሩዕ ምግብን እኹል ፈሳስን እንተዳ ወሲድካ ካብቲ ዝስማዓካ ዘሎ ጭንቀትን ፍርሕን ከኣልየልካ ይኽእል እዩ ካልእ ኣዕሚቕኳ ምስትንፋስ ዕሙቕካ ትንፋስ ክንብል ከለና ኣብቲ ጭንቀት ዝስማዓካ ኣብቲ ፍርሒ ዝስማዓካ የዕሙቕካ ተትንፍስ ዕሙቕካ ተትንፍስ ከለካ ክትብል ከለካ እኹል ኣየር ብኣፍካ ትስሕብ ቀስ እንዳልካ ሃዲእካ ኦል ኣየር ብል ቀስ ኢልካ ከዓ በፍንጫካ ተውፅኦ እዚ ተደጋጋሚ እንተ ደኣ ጌርካዮ ካብቲ ዝስማዓካ ዘሎ ጭንቀት ፍርሒ ክኣልየካ ይኽእል እዩ
1: ፅቡቅ ኣራይ ንቅፅለን እዚአን ክልቲፍክልቲፍ ኢልና
2: ኣራይ እቲ ካልእ ካብቲ ቅድመ እናብሮካ ንዓርካኻ ወይ ንኣባላ ስድራኻ ስምዒትካ ምክፋል ስለዚ ነቲ ዘጋጠመካ ሓሳባት ሕጂ ሰባት ኣለዉ ኩሉ ናይ ዘረባታይ ድማ ኩሉ ዘሰምዖም ክስምዑ ክእሉ እቶም ካልኦት ከዓ ኣብ ውሽጦም ሒዞሞም ክከሉ ስለዚ ነቲ ዘጋጥመና ውሽጥና እንተ ኣብ ውሽጥና ዓቂርና የሱቅ ድብል እንተ ኮይና መሊሱ ስለ ዘጭንቕና ነቲ ተኣምኖ ንዓርካኻ ድዩ ንኣባላት ቤተሰብካ ድዩ ከምኡ ንሓኪምካ ድዩ ብተደጋጋሚ ምዝናብ ካብቲ ሽግርካ ከፋክሰልካ ወይ ከዓ ክኣልየካ ይኽእል እዩ ስለዚ ንተኣምኖ ንዓርክካ ክኸውን ይኽእል ንኣባላት ቤተሰብካ ክኸውን ይኽእል ንሓኪምካ ክኸውን ይኽእል እቲ ዘጋጥመካ ብዘይ ፍርሕን ብዘይ ሕፍረትን ከተካፍሎ እንተ ኢልካ ከተዛርቦ እንተ ኢልካ እዚ እውን ኣካል ፍወሳ እዩ ብካልእ ኣዛርባ ቶክ ትራፒ ወይ ከዓ ናይ ዘረባ ሕክምና ክንብሎ ንኽእል
1: ምፅምባር ምስ ሓገዝቲ ጉጅለታት ዝብልካ እሱ እዩ ክኸውን ትኽእል ሞ ኣብታ መጠቃለሊ ንከይድና ግዜውን ኣኺላ ስለ ዘለ
2: ኣብቲ መጠቃለሊ ልክዕ ከምቲ ካልእ ሕማማት ሕማም ሕማም ስና እምሮ እውን ኣካል ሕማም እዩ ስለዚ ሓደ ሰብ ዝተፈላለዩ ሕማማት ክሓመም ይኽእል እዩ ዝተፈላለዩ ሕማማት ካብ ውሽጣዊ ሕማማት ተ ሓሚሙ ናብ ውሽጣዊ ሕማማት ናይ ማህፀን ሓኪም ሕማም ተሚ ናብ ናይ ማህፀን ሓኪም ናይ ዓይኒ ሓኪም ተሓሚማ ከ ናብ ዓይኒ ሓኪም። ስለዚ እቲ ሰብ እቲ እውን ናይ ኣእምሮ እንተ ሓኪሙ ሓሚሙ ቀልጢፍካ ናብቲ ሕክምና ክን ዝኽእል እዩ። ስለዚ እዛ ጥራሕ ሕማም ዘይኮነት ቀልጢፍካ ብምምፃእ ናብቲ ሕክምና ናብቲ ናይ ኣእምሮም ካል ናይ ምሕዋይ ተክእልዎታት ኣሎ። ኣብቲ ሕብረተሰብና ዝረአ ግን ፍቕዶ ደየድሊ ኣብ ማሪታዊ ናብ ገለ ናብ ዘይስንጠና ኮለል ምስ በሉ ተስፋ ምስ ቆረፅዮም ናብ ሕክምና ዘምፅኦ ስለዚ ነቲ ሕክምና ክሕግዘካ ሰብ ናብ

0: ንቡር ስርሑ ናብቲ ምሙና መናባብሩ ወይ ከዓ ቅሱን ሂወት ክሕልፍ እተ ኮይኑ ቀልጢፍካ እተ ምታይ ዝያዳ ተሓጋዝ ኮይኑ ኣብቲ ስርሑ ክምለስ ይኽእል። ብዙሓት ውን እውን ኣለዉ ኣብ ስርሖም ኣብ መናበሮምን ኣብ ሓደሮምን በዚ ኮይኖም መድሃይቶም እዳወሰዱ ዕዉታት ክኾኑ ይኽእሉ።
1: ፅቡቅ። በዚ ጋጣሚ እዚ እዛ ትርጉምከያ ዘለካ መፅሓፍ ናይ ኬን ፎሌት ሰላይ ብዓይኒ መርፍእ እትብል ኣይ ኦፍ ዘነድል ማለት እዩ ምስ ኩናትን ኣዝዩ ዝፍርሕ ፀላም ምኳኑ እያ ትገልፅ 310 ዘለዋ ገፅ ኣገዳሲትያ ንምዚ ክንብሎ ፀናሕና ዛዕባ ዶዶ ትብላ ኣብልካ ውን ኣቐዲምና ኣብ ምስትደ መእታውና ስለተዘራርብና
0: ኣለ እጂታ መፅሓፍ ን ዋላፍታ ገበራ ዘላታ ኩናት ኣዝዩ ዘፍርሕ ፀላም እዩ ወይ ደላሃመት እዩ ስለዚ እዚኣን ገዛ እሳት ሓደ ካብቲ ነቲ ፒቲኤዝ ትገልፅ እያ ስለዚ ካብ ኩናት ፅቡቅ ነገር የለን እታ መፅሓፍ ከዓ ዝያዳ ግን ኣብቲ እንታይ ድበሃል ገለ ኣብ ካልኣይ ኩናት ዓለም ውግእ ተገብረ ሓደ ሰላይ ዕዉት ንምዃን ወይከዓ ንጀርመን ካብ ዕዉታ ኢሉ ዝገበሮ ሓያል ፃዕሪ እያ ተብል እዚ ከዓ ናይ ኩናት ኣለዋ ናይ ሽግር ናይ ኩናት ኣለዋ ናይ ኩናትን ናይ ሽግርና ኣለዋ ናይ ፍቕሪ ኣለዋ ናይ ስለያ ኣለዋ ከመይ ገይሩ እንታይ ድበሃል ተዝዕወት ነይሩ እንታይ ምኾነት ነ ዝብል መፅሓፍ እያ።
1: ፅቡቅ ፅቡቅ ሓራይ እሞ ነመስግነካ ክብሮም ነፀረኣ ብክኢላ ጥዕና ስነ ኣእምሮ ካብ ሆስፒታል ቅድስቲ ማርያም ስለተዝሃብካና ኣስተምህሮ ወይ መብርሂ ብስም ኩሎም ተኸታተልቲ ነመስግነካ ይቐኒየልና
0: ይቐኒለካ
1: ባርከ ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ ናይ ሎም ዛዕባ ዶክተራት ኣብ ስቱድዮ እዚ ክትከታተልዎ ፀናሕኩም እዩ ዝመፅእ ዘሎ ሰሙን ብካልእ ዛዕባ ክሳብ ንረኸብ ድሓንቀኒ ሰላም።

0: ከምባል ስለ ዝመረጸ
1: ኢትዮጵያ የባህር በር ስታገኝ ኤርትራ ኤርትራ የሆነችበት ምክንያት ይፈርሳል።
0: ኢትዮጵያ አፍደገ ባህር ምስረኸበት ኤርትራ ኤርትራ ዝኾነትሉ ምክንያት ከብቀይ እዩ።
2: እዛ በጣም ትልቅ ሃገር ነች
0: ኤርትራ። ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንክቕፅልን ክሓፀርን ፅልዋ ኤርትራ ነይርዎ። ሰነዳዊት ፊልም ኣብ ኤርቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ቀይ ባህር ማለት
0: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ይበሃል። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
4: የባህራችን ጉዳይ ተዘግቶብን ንኖራለን እንዴ?
0: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቂ ለና ዓለምለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
5: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ ኣካል የሚሆኑበትን መንገድ ለማመቻቸት ጥረት ምናደርግ ይሆነ።
6: ዓሰብ የኢትዮጵያ ነች ያነው ዓሰብ የኢትዮጵያ ስለሆነች ነው።
0: ዓሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለ ዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
7: ስለዚ ከዚ ቀደም የሰራዝነ ስህተት ናብሩ
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ።
8: ኣጉል ህልሚ ነው እየ ኣጉል ህልሚ ነው
0: ትምባል ስለ ዝመረፀ መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜያ ተቆፂሩ ኣሎ።
9: ውጊያውን ኣስመራ፣ ምፅዋ፣ ከረን፣ ዓሰብ ንወስድነት
10: በፍፁም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፈታት አለበት።
11: በአንድም በሌላ መንገድም ተሸንፈናል።
0: ተሳዒርና፣
12: ተጨፈጨፍ፣
0: ተዳሂኽና
13: ዓሰመቲና ተነባሮ ዝነበረን ዕላማ የኾነ ማእኸላት እዩ ለዊስና
14: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
0: ኣይሽ እንኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ይተበፅሐን
15: 67 ተዋገን የት ነው ያለ ነው
0: 60 ዓመታት ተዋጊና ሕጂ በ የለና ምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ ረቡዕ 9:25 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ።

0: ራይ ኣነ ድመፃ ክሎ ካብ ኮርፖሬሽን ዘራእትን ጥሪትን እዩ ኮርፖሬሽን ዘራእትን ጥሪትን ዝውክል ስራሕ ከዓ ዝና መፂና ኣለና ኣብዚ ከዓ ከመዋሃዲ መደብ ኮይነ ሰራሕ ኣለኹ እዚ ኮርፖሬሽን ካዓ ኣብ ዝተፈላለየ ኣብ ልምዓት ዘራእትን ጥሪትን ዝነጥፍ ትካል እዩ ዝተፈላለየቲ ኣግሮ ኢንዱስትራታት ኣለዎ ዝተፈላለዩ መመስርሒ ትካላት ኣለዎ እዚ ኮርፖሬሽን ዝጀመረሉ ኣብ 212 ሓድሽ ወፍሪ ኣብ ሕርሻ ብምብጋስን ከምኡውን ንዝፀንሓ ትካላትን ብምጥርናፍ እዩ ጀሚሩ ዝተፈላለዩ ኣግሮ ኢንዱስትሪ ኣብ ትሕቲ ተጠርኒፈን ዝተፈላለዩ ሕርሻታት ተጠርኒፈን ከምኡውን ሓደስቲ ሕርሻታት ብምብጋስ ስርሑ ኣብ 212 ብኣዋጅ ቁፅሪ ጋዜጣ ኤርትራ ጀሚሩ ማለት እዩ
1: ሽመይ ሳሊም ኣለም ሰገድ ይበሃል ኣብ ኮርፖሬሽን ዘራእትን ጥሪትን ኤርትራ ኣብ ክፍሊ ፋይናንስ ይሰርሕ ነዚ በዓል እዚ ድማ ናይ 226 ፌስቲቫል ድማ ትካለይ ወኪለ ኣብዚ ይሳተፍ ኣለዎ ኣብዚኣ ኣጋሽዳ ተቐበልኩ ብሮሸር ድማ ዝተፈላለየ ሰለስተ ዓይነት ቋንቋ ይዕድል ኣለኹ ማለት እዩ
2: ሽመይ ናሆም ሳሙኤል ይበሃል ካብ ምሕረድ ስጋ ባርካ ካነድ ቁፅሪ 3 ወይ ኢንኮደ መፅእ ኣለኹ ኣብዚ ፌስቲቫል 226 ድማ ነዜና ኣብዘይን ቀሪበን ዘለዋ ስጋን ውፅኢት ስጋ ናይ ሓሰማን ስጋ ናይ ብዕራይን ከነቐርብ መፂና ኣለና ፍልልያቱ ብገፊሑ ከነረድእ መፅእ ኣለኹ ኣብ ምሕረድ ስጋ ባርካ ካነሪስ ቁፅሪ 3 ዓይነት ኣገልግሎት ሓሪና ንህብ ቀዳማይ ዓይነት ንላዕለዎት ትካላት ትምህርቲ ናይ ዕደና ትካላት መንግስታውያን ትካላት ነዚአን ብውሽጣዊ ዓቕሚ ዝፈረዩ ከብቲ ጌርና በቲ ሪኩዌስት ናቶም ተሓሪዱ ዓፅሚ ተኣልዩ ስብሒ ተኣልዩ መወዳእታ ቀይሕ ስጋ ተዓሽጉ ይወሃቦም ማለት እዩ ተወሳኺ እታ ካልኣይ ዓይነት ኣገልግሎት ሕሪ ንህቦ ኣብ ምሕረድ ስጋ ባርካ ካነድ ቁፅሪ 3 ኣብ ኣስመራን ከባቢ ኣስመራን ዘለዉ ትካላት መሸጢ ስጋ ናቶም ከብቲ ሒዞም መፅሙ ብድሮኣትዮም ተመርሚሮም እዚ ንማሕረድቲ ብቑዒ ምስ ተባህለ ናብ ሕርዳኣቲ ወይ ብእንግሊሽ ኣንቲሞርቶም ንብሎ ብድሕሪኡ ብመኪናናትና ገይሮም ኣብ ትካላት ናይ መሸጢ ስጋ ይበፅሕ ማለት እዩ ተሳልሳይ ንኣገልግሎት ንውራያት ገለመለ ንሰብ ናቱ ከብቲ ሒዙ መፅሞ ተሓሪዱሉ ክወሃቦ ይኽእል ማለት እዩ እዘን ሰለስተ ዓይነት ኣገልግሎት ሕሪ ንህብ ኣለና ነዚ ንኸነላለ ከዓ ኣብ ፌስቲቫል መፂና ኣለና

0: መጀመርያ ሽሜ ዓወት ካዕሳይ ወድታ ሌሮ ይበሃል። ድመፃናሉ ቦታ ካብ ኣግሮ ኢንዳስትሪ ዕላ በርዕድ ካብ ፋብሪካ ፀባ ሒዝናዮ መፂና ዘለና ተሕዝቶና ድማ ፀባን ውፅኢት ፀባን። ውፅኢት ፀባ ክንብል ከለና ከም በዓል ጠስሚ፣ ቡሮ፣ ሪኮታ፣ ፋርማጆ እዚኣቶም ሒዝና መፂና ኣለና።
1: ድመይ ኣስራታ ፍወርቅ ይበሃል ካብ ሓልሓለ ድየር ፋርም መፅ ኣብዚ ቅሪብ ዘለካ ብሓፈሻ ብዛዕባ ኣብ ትሕቲ ኮርፖሬሽን ዘራእትን ጥሪትን ኤርትራን ኮይኑ ስሙ ከም ዝሕብሮ ብዛዕባ ዘራእትን ጥሪትን እዩ ዝጥርንፍ ዚ ኮርፖሬሽን። ኣነኸ ብዛዕባ ጥሪት እየ ነገር ማለት ኣብ ትሕቲ ኮርፖሬሽን ዘራእትን ጥሪትን ኤርትራ ኣብ ጋሽባርጋ ኣብ ኣባጊዕ ይኹና ከብቲ ይኹና ኣለዋ ኣብ ከብቲ ማለት እዩ ጅሰን ብባህላዊ ዓይነት ኣተሓዛ ይተሓዛ። ኣብ ሓላለ ዘለዋ ከብቲ ግን ሰለስተ ዓሌት ናይ ፀባያን ብዘበናዊ ኣገባብካ ይተሓዛ። ሆሉሴን ፍረሻን ዝበሃላ ፀሊምን ፃዕዳን ሕብርን ኣለዋ። ብራውን ሕብሪ ዘለዎን ከዓ ብራውን ስዊዝ ንብለን፣ ፃዕዳን ቀይሕን ሕብሪ ዘለዎን ከዓ ሴሜንታል ዝበሃላ ኣለዋ ማለት እዩ። እዚአን ኩለን ዝተመርፃ ንፀባ ኢለን ዝመፃ ካብ ደገየን ማለት እዩ እ ካብ ገዘአናት ሒዝካ ብምልእቲ ዝካየድ ምሕደረካ

0: ዘበናዊ ኮይኑ ኣብ ሳይነስ ዝተመርኮ ሰዩ ማለት እዩ። እቲ ንዓን ክበቅዕ ዝኽእል ካብ ገዘአ ካብ መንበሪአን ጀሚርካ ማለት እዩ። መንበሪአን ጉቡእ ንዓን ክበቅዕ ዝኽእል ኣብ ሳይነስ ዝተመርኮሶ እዩ። እቲ መግቢ ዝምገብኦ ከ ንዓን ዝበቅዕ እዩ ማለት እዩ። ካልእ ሕክምናዊ ኣገልግሎት ዝረኽቦ ከ እቲ ንዓን ዝበቅዕ ብምሉእ ኣብ ሳይነስ ቤዝ ዝኾነ እዩ ማለት እዩ። ማሽንስ ዘመናዊ ወይ ከዓ ከምዚ ስታንዳርድ ዝኾነ ሳይነስ ቤዝ ዝኾነ እዩ ማለት እዩ። ብሓፈሻ ነዚ ይመስል።
1: ሽመይ ኣማኒኤል ግላዝግ ባሃል ሒዘ መፅአ ዘሎ ከዓ ኣብ ትሕቲ ኮርፖሬሽን ጥሪትን ዘራእትን ዝካየድ ንጥፈታት ኮይኑ ፋብሪካታት ኣብ ትሕቲ ጥሪትን ዘራእትን ዘለዋ ናይ ኣፊምቦል ኣለና ኣብ ኣለቡ ከዓ ባናቶም ኣላትና ናይ ዘይቲ ፋብሪካ ከዓ ኣብዚ ቀረባ ግዜ ዝተተኽለት ኣላ። ሽዱሽተ ዓይነት ሒዘ መፅአ ኣለኹ። ሕጂ እዚ ኦርጋኒክ ኩሉ ሒዝንያ ዘለና ሕጂ ኦርጋኒክ ባናቶም ከዓ ከምኡ ማለት እዩ። ካብተን ሕርሻታት ኣብ ትሕቲ ጥሪትን ዘራእትን ዘሎ ሕርሻታት ካብ ኢና ጥረ ነገራት ንረክብ ማለት እዩ።

ሕረ መጀመርታ ሽመይ ኣማንኤል ምሕረት ኣብሃብ ተበሃል ካብ ኮርፖሬሽን ዝራት ጥሪትን ኣለቦ የ መፅ ነዚ ፌስቲቫል እዚ ከዓ ብዛዕባ ሓፈሻዊ ኣለቦ ወርክሾፕ ኣብ ኮርፖሬሽን ዝራትን ጥሪትን ዘበርክቶ ስራሕ ገልፅ የመፅ ማለት እዩ። ካብ መጀመርታ እዚኣንሃና ኣለቦ ወርክሾፕ ትድኮነሉ ቦታ ኣብ ልማዓታዊ ቦታ ዘባጋሽ ባርካ ንዞባይኮታ ኣለቦ እያ ተደኪና ዘላ ናብቲ ስራሕ እንድሕር ኣቲና ከዓ ኣብዚ ትካል እዚ ብዙሕ ዓይነት መሳርሒታት ኢደሎ ንኩሉ ከዓ ንናት ኦፐሬተር ኣለዎ ማለት እዩ። ንሓንቲ ማሽን ሓደ ወይ ክልተ ልክዕ ናታ ኦፐሬተር ኣለዋ ማለት እዩ። ናብ ስእሊ እንድሕር መፂና እዚኣ ንሪኣ ዘለና ስእሊ ፕላዝማ ትበሃል። እዚኣ ፕሬስ ብሬክ፣ እዚኣ ሲኤንሲ፣ እዚአንካ መላሓሓሚ ንጥቀመለን ማለት እዩ። ሕራይ ብሓፈሻ እዚ ኣለቦ ወርክሾፕ ነቲ ኣብ ትሕቲ ኮርፖሬሽን ዘሎ ኩሉ ደንበ ንኩሉ ዘገልግል ኮይኑ ዝኾነ ቴክኒካዊ ስራሓት ንዕኡ ዝፅግን ዘተዓራርም ማለት እዩ።

ሽመይ ክብረኣብ የማን ይበሃል። ዝመፀ ክሉ ትካል ከዓኒ ካብ ኮልስተር ዓዲ ጓዓላደ ይመፅ እዩ ማለት እዩ። ኮልስተር ወይ ከዓ መዝሓሊ መክሰን ክንብል ከለና ዓብዪ ናይ ኩሊን ሲስተም ወይከዓ ናይ ስርዓተ መዝሓሊ ኮይኑ ካብቲ ዓብዪ ኤርትራ ሃገርና ዝርከብ ዝዓበየ ወይከዓ ኢንዳስትሪያል ደረጃ ኢልና ንፅዑ ከዓ ሓደ እዩ ማለት እዩ። ኣብ ሃገርና ኤርትራ ሰለስተ ኮልስተር እዩ ዘለዋ። ሓንቲ ኣብ ኣለቡ ትርከብ እቲ ናታ ካፓሲታ ናይ 2,000 ቶን እዩ። ካልአይቲ ኣብ ዓዲ ጓዕላድ ናይ 5,000 ቶን። ሳልሰይቲ ከዓ ኣብ ማሳዋ ናይ 10,000 ቶን ኣላትና ማለት እዩ። ዕላማ ናይዚ ኮልስተር ከዓ እንታይ እዩ? መግቢ ምስ ፈረየ ክዕቀብቲ ኮይኑ ዝሓሊ የድልየ እዩ ማለት እዩ። ስለዚ ብሰንኪ ስነ ዝሓሊ ዝባላሾ መግቢ ኮነ መድሃኒት ወይከዓ ምስ መግቢ ዝተኣሰሩ ነገራት ንኸይሉ ነዚ እዩ ተቐንዲ ዕላማ ናይዚ ኮልስተር ማለት እዩ።

0: እዚ ንሪኦ ዘለና ብሽኮቲ ኣብ ብሬሲ ጀነራል ሚልስ ኣብ ደቂ ኣምሓረ ዝፈሪ ብሽኮቲ እዩ። ስሙ ከዓ ብጋሌጣ ወይ ከዓ ብጉስማጥ ዝፍለጥ ብሽኮቲ እዩ። ድበዝሒ ከዓኒ ንሚስሪ ምክልኻል ኢልና ንስርሖ ማለት እዩ። ካብ ብሽኮቲ ወፃኢ ፊኖ የፍሪ እዩ፣ ዲኤምከይ ፓስታ ፍሩስካን ፍርሽኬለን ዘፍሪ ዓበይ ትካል እዩ።
1: ኣራይ ስመይ ጃዕፈር ብርሃነ ይበሃል። ተወኪለ ዝመፃእ ኩሉ ካብ ትካል ባርካ ካናርስ

0: ፋብሪካ ዕሹግ ምግቢ ማለት እዩ። ፋብሪካ ዕሹግ ምግቢ ባርካ ካነርስ እቶም ዘቕርቦም ኣብዚ ሕጂ እዋን ዘቕርቦም ዘለዉ ፍርያት እዚ ንሪኦ ዘለና ፀብሒ ሓምሊ ንብሎ፣ እዚ ከዓ ፀብሒ ዓተር ንብሎ ማለት እዩ። ሕጂ ዝመፀና ጥረ ነገራት እዚ ስለ ዝኾነ እምበር ዝተፈላለየ ዓይነት ጥረ ነገራት ዓሳ ክንሰርሕ ንኽእል፣ ስጋ ክንሰርሕ ንኽእል፣ ካልኦት ጥረታት እውን ብፀብሒ መልክዕ ከነዳሉ ንኽእል። ስለዚ ብኣጠቓላለ እዚ ይመስል ንትካል ባርካ ካነርስ ዝምልከት ንፍርያቶም ይቐኒለ።
1: ሽመይ ሜሮን ኣብርሃም ይበሃል። ካብ ኮርፖሬሽን ዘራእትን ጥሪትን ኣሃዱ ማካናይዜሽን ኢና። እዚ ሎም ዓመት ኣብ ኤክስፖ ፌስቲቫል ሒዝናዮ መፂና ዘለና ድማ ንመንግስቲ ኣብ ምፍዋስ ማይ ክዖ ካብ ቅድም መጀመርያ ናፅነት ዝእተዎ ማሽነሪ ብብዓቕመቱ ኣብ ቴክኖሎጂ ዝበለፀ ማለት እዩ ኣብ ዝለዓለ ቴክኖሎጂ ዝበለፃ ቴክኖሎጂ እንዳምፀአ ነቲ ንምፍዋስ ማይ ክዖ ሃልክ ዘይብሉን ቀሊልን ፅፉፍን ስሉጥን ንምግባር ዝገብሮ ዘሎ ፃዕሪ ንምርኣይ ኢና ምፂናዮ። ንሕና ከም ትካል ንኩሉ ኣብ ትካልና ዝርከብን ንናይ ግሊ ሓረስቶት ብስማው ድጎማ ናይ መንግስቲ ክፍሊት ኣገልግሎት ንህብ ማለት እዩ። ኮታ ኩሉ ኣብ ሕርሻ ቅርጡን ፅፉፍን ኣገልግሎት ንምሃብ እቲ ኣሃዱ ንከምኡ ይሰርሕ ማለት እዩ።

0: ስመይ በረኸት ሃብ ተፅዮን ይበሃል። ካብ ትካል ኮርፖሬሽን ዘርእትን ጥሪት ንኤርትራ ማለት እዩ። ናይ ሎማ ዓመት 226 ሒዝናያ መፅና ዘለና ብክፍልና ክፍሊ መስኖን መካናይዜሽን ወይ ከዓ ኢሪጌሽን ኤንድ መካናይዜሽን ዝበሃል ሓደ ብዛዕባ ሎኬሽን ኦፍ ኢሲኤልስ ፋርምስ ሕርሻት ናይዚ ኮርፖሬሽን ዝርከባሉ ቦታታት፣ ካልኣይ ሚሽነሪ፣ ሳልሳይ ከዓ ብዛዕባ ፓይሎት ፕሮጀክት ናይ ሕርሻ ሓለሓለ ሒዝና መፅና ኣለና። እዚ ተዳልዩ ዘሎ ካርታ ኣብዚ ቅድሜና ዝረአየና ዘሎ ብምትሕባር ምስ ማእከል ካርታን ሓበሬታን ኮይኑ ዝተዳልዩ ዘሎ ማለት እዩ። ተመላለዩ እዩ ዝኸይድ ሓደ ካብ ሓደ ዝተናፀረ ዘይኮነስ ነንሕዱ ተወሳሲቡ እዩ ዝኸይድ ማለት እዩ። ነንሕዱ ዘሎ ዲፓርትመንታት ወይ ከዓ ክፍልታት ማለት እዩ።
1: ራይ ሽመይ ኢሳያስ ደሳለ ይበሃል። ዝመፃ ኩሉ ትካል ድማ ኮርፖሬሽን ዘራእትን ጥሪትን ኤርትራ ይበሃል። ኣብዚ ትካል እዚ ከም ክላ ስነ በቕሊ ኮይነ ይስርሕ ኣለኹ ማለት እዩ። ኣብዚ ናይ ሎም ዘበን ፌስቲቫል ሒዝና የቐሪብና ዘለና ትሕዝቶ ናይ ኣሕምልትን ናይ ፍረታትን ናይ ኣእካልን ኮይኑ እዚ ትካል እዚ ድማ ነዚ ብምሎም ክንብሎም ፀንሓና ኣብ ዝተፈላለየ ቦታታት ናይ ኮርፖሬሽን የፍርዮም ማለት እዩ። ንኣብነት ኣብዚ እንተዳ መፂና እዚ ኣቮካዶ ኣብ ከባቢ ሓልሓለን ዒላ በርዕድ ንፈሪ ሎም ዘበን እዚ ሒዝና ቀሪብና ኣለና ንኽእል ማለት እዩ።

ስመይ ስነ ጥባዊ ሰሎሞን ኣብርሃ ይበሃል። ካብ ዝመፀ ኩሉ ከዓ ካብ መኮንን ጎስጓስን ሓበሬታ ንሚኒስትሪ ምክልኻል እዩ። ንሎሚ ናይ 226 ፌስቲቫል እዚ ዝኣክል ስነ ጥባዊ ስራሓት ወይ ውርሻታት ገድሊ ሒዝና መፂና ኣለና። ካብተን ውርሻታት ገድሊ 5 ፓርቲ ሒዝና መፂና ናይ ሰውራ ዝነበረ ካብኣተን ሓንቲ እዚአን መራኸቢታት እየን። ኣብ ግዜ ሰውራ ዝነበረ መራኸቢታት ሓደ ናይ ኣዘዝቲ ካልኣይ ድሕሪ መስመር ምስ ኣዘዝቲ ኮይኖም ረድዮ ርክብ ተሰኪሞም ሓበሬታ ዘመሓላልፉ ነበሩ። ብድሕሪኡ ከዓ ድሕሪ መስመር ኮይነን ረድዮ ሒዘን ኣብቲ ሰውራ ብኸመይ ይንቀሳቐስ ወይ ብኸመይ ሓበሬታ ይወሃብ ነይሩ ምስጠራዊ ሓበሬታ ምስ ግፍሕብ ስለ ዝነበሮ እቲ ዝነበረ ሓበሬታታት ፅበብ ክብል ምእንቲ እዚ ዓይነት ረድዮ ከም መበገሲ ተጠቒሞም በዚ ይኸዱ ስለ ዝነበሩ እዚአን ከዓ ካብ እንዳ መራኸቢታት ዝሃቡና እየን ማለት እዩ።

እዚአን ከዓ ካብ ሚኒስትሪ ጥዕና ካብ ሕክምና ዘምፀናየን ንብረት እየን መበገስ ናይ ሰውራ ዝነበራ ሕጂ ኣብ ሰውራ እንታይ ዓይነት ናይ ንጥፈታት ናይ ሕክምና ይጥቀሙ ነይሮም ገለ ክፋል ካብኡ መርኣይ ዝነበረ እዩ ንኣብነት እዚኣ ፎርሴፍ ኣይነበረን ሓፂን በቲ ዝነበረ ኣብቲ ከባቢኦም ኣግራብ ካብኡ ፀሪቦም እዮም ዝጥቀሙ ነይሮም ዋላ ሓንቲ መሳርሒ ዝበሃል ኣይነበሮም ኢቨን እውን እዋን ለይቲ ክኸውን ከሎ መጥባሕቲ ክበዝሖም ከሎ ወይ ህሩማት ክበዝሖ ከለዉ ከዓ ዝነበራ ላምፓዲና ተፀጊሞም እንዳገበሩ እዮም ነዚታት ንጥፈታት ዝሰርሑ ነይሮም መምከኒ መሳርሒ ከዓ እዚኣ ዓባይ ድስ ትርእያ ዘለኽ ናይ ሓዊ ነራ ሃልሃልታ ዕንጨይቲ ገይሮም ሓዊ ይጥቀሙ ነይሮም ድሓድ ግን ቁሩብ ናይ ኤሌትሪክ መፅያቶም ብከምዚ ኣገባብ ገይሮም ከዓ ሕክምና ዝሰርሑ ነይሮም እቲ ዝኸፈአ ነበረ ቀንዲ ቃንዛ ግን ቃንዛ ኩርምቲ እዩ ነይሩ ቃንዛ ኩርምቲ ከዓ እዚኣ ረኣያ እዛ ሰድያ እዚኣ ናይ ሽዑኡ በቲ ኣብኡ ዝነበሩ ሰባት ተባላሒቶም ዝሰርሕዋ እያ እቲ መስደዲ ኩርምቲ ከዓ ረኣዮ ኣዝዩ ሓደገኛ እዩ እንታይ እውን ይጥቀሙ ነይሮም ኣብቲ ሰዓትቲ ይገርመካ እዩ ምክንያቱ መደንዘዚ መደንዘዚስ ዳርጋ ኣይነበረን ሕጂስ ብከምዚ ዓይነት ኣገባብ ገይሮም ይጥቀሙ ነይሮም ባሬላ ኣይነበሮምን ገረብ ቆሪፆም ኣንሶላ ገይሮም እዮም ሰባት ዘጋዓዕዙ ነይሮም ምርኩስ ካ ራእዮ እዚ በቲ ዝነበረ ቦታታት ሓፂን ድ ዕንጨይቲ ድ ፀሪቦም እዮም ምርኩስ ተሰኪሞም ይኸዱ ነይሮም እንታይ ዓይነት መስገደል ይመፅኡ ኣብ ግዜ ምንቅስቃስ ፀገም ይብልካን ተሃሪሙ ወይ ተወጊኡ ወይ እግሩ ሰንኪሉ ኣዝዩ ከቢድ እዩ ንዑ ብምንታይ ክትፃወሮ ትኽእል ጥሜት ክትፃወሮ ትኽእል ኢኻ ርክብ ክትፃወሮ ትኽእል ኢኻ ሰብ ሊኢኽካ እዚ ግን ክትፃወሮ ዘይክእል ቃንዛ ከቢድን ብርቱዕን እዩ ነይሩ ማዕር ክንደይ ፀገምን ሽግርን ሕሊፉ ተጋዳላይ በዚ ድረኣየካ ሰውራስ ብኸመይ ፀቢብ ሂወት ሓሊፉ ነዚ ሕጂ ዘለናዮ ብርሃን ኣምፅኡ ብጣዕሚ ድገርም ዝኸ ንወለዶታት ብከምዚ ገባብ መፅ ኢሎ ማለት እዩ

ራይ እዚአን ከዓ ካብተን ደምፀናያን ዝበልኩ ኸ ናይ ክፍሊ ሓበሬታ እዩ ኣብ ግዜ ቃልሲ ሓበሬታ ኣብ ግዜ ቃልሲ ከምዚ ሎም ይኮነን ሳላ መንግስቲ ብዙሕ ቤት ትምህርቲ ብዙሕ ንቕሓት ኣለዉ ኣብ ግዜ ገድሊ ግን እቲ ዝበዝሐ ክፋል ደይተምሃረ እዩ ነይሩ እቲ ቀንዲ ኣብ ሜዳ ዘዕወተ ከዓ ንቕሓት እዩ ንቕሓት ብኸመይ ብፅሑፍ ንኹሉ ሰብ ክትእክቦ ኣብ ጫፍ ደሎ ኣብ ርሑቕ ዘሎ ክትእክቦ ይትኽእልና ግን ታዝዓብት ነበረት ንቕሓት እያ መጀመርያ ብፒሮ እዩ ተበጊሱ ብፅሑፍ ድሕሪ ፅሑፍ ብታይፒን ድሓር እየን ኮምፒተራት መፅአን ድሕሪ ጌዳ ግን ኣብ ሰውራ እዚ ዝኣክል ኣብ በረኻ ኮንካ ክንዚ ዓይነት ብዙሕ ዘለዎ መፅሄት ክትሓትም ፅሑፋት ክትሓትም ወተሃደራዊ ፅሑፍ ኢቭን ክሳብ ሕክምና ቆልዑ ተዓባብያ ህፃናት ከመይ ኢሎም ዓብዩ ከይተረፈ ሕርሻ ከመይ ኢሉ ሓረስታይ ክሰርሕ ከም ዘለዎ ኣብቲ ናፅነት ሰላም ዘውፅሉ ዓዲ ኩሉ እንዳጎስጎስካ ከምዚ ዓይነት ሓበሬታታት ነይሩ ብዓረብን ብትግልኛን ብእንግሊሽን ንኩሉ ሰብ በቢ ዝደረቦ በቢ ድርጀቡ ንኩሉ ከምዚ ዓይነት መፅሓፍቲ ተገይሩ ማለት እዩ እዚ ገለ ክፋል ካብቲ ዝሃቡና ሒዝናየ ዝመፅና ማለት እዩ እዚ እንዳ ስንቂ እዩ ስንቂ ዋላ ዝኾነ ከምቲ መጀመርያ ዝሕብሩና ነይሮም ቆፅሊ ሸምጢጥካ ድዩ ገለ ጌርካ ተበሊዑ ይሓልፍ ነይሩ ድሓር ግን ንእሽተይ መስተሮት ምስ ተረኽበ ናይ መሻርፍ ተረኺቡ መሻርፍ ከዓ ናብ ኣሃዱ ንክበፅሕ ብኸመይ ይብፃሕ ትራንስፖርት የለን መካይን የላ ዝተፈላለየ ነገር የለን እንታይ ዳ ተባላሒቶም መጀመርያ ብመንኮቦም ብመንኮብካ ከመይ ጌርካ ትሕልፎ ሓደ ሰብ ወይ ክልተ ሰብ ኣብ ሓንቲ ኩንታል ክንዲ ዝኣክል ብመሸላ ተሰኪምካ ብውሕጂ ሓደ ውልቀ ሰብ ከማ ብውሕጅ ንነብሱ ጥራይ ክሓልፍ ክንደይ ስቀቕታ ክንደይ ሰብ ድመውደሎ ንሪኦ ኣለና ኣብቲ ሰዓት እቲ ግን ሓደ ሰብ ኩንታልን ገለን ተሰኪሙ ብውሕጅ እንታይ ዝብል ዕላማ ነይርዎም ኣብዚ ፅሑፍ ኣላ ውሕጅ ደይኮና ነማዕዱ ኪኖ ውሕጅ ዘሎ ብፆትና ኢና ነማዕዱ ይድብል ኣብዚ ከዓ ከምቲ ዝሓበሩና ናይ እንዳስንቀ ኣባላት ነዚ መሻርፍ እዚ ንኸስግሩ ሂወት ንኸድሕኑ ሂወቶም ኣጥፊኦም ምስ እኽሎም ተሰኪሞም ከሎ ውሕጅ ወሲድዎም ብታሕቲ ኣግራብ እናሃረሞም ዝተፈላለየ ፀገም እንዳምፆም እዚታት ኣብፂሖሞ ኣዝዩ ብጣዕሚ ከቢድ ድሓር ቁሩብ መስተሮት ምስ ተፈጠረ እቲኣ ጣሓኒት ትራክተር መፅያ ነቲ ሰራዊት ኣብ ሓደ ኮንካ ከተጥሕነሉ ስለ ዘይከኣል ብህፁፅ ኣቦውቱ ይብፃሕ እታ ትራክተር ከዓ እንዳተንቀሳቐሰት ነቲ እኽሊ ከተጥሕነሎም ጀሚራ ማለት እዩ ኣራይ እዚአን ከዓ መበገሲ ናይ ሰውራ መሳርሒ ሙዚቃ ዝነበረ እዩ ብፍላይ ብዓዝያ ሃርሞኒካ እዚአን ተን ቀዳሞት እያ ካብተን ቀዳሞት ዝነበራ 3-4 ነይሩ ግን ካብተን ቀዳሞት ተባሂላ ዝመፀት ሓንቲ እዚኣ ነይራ እዚኣ ከዓ ካብቶም ቀዳሞት ሳክስፎን ዝነበራ እየን ናይ ተኣህዱ እዚኣ እውን ኦርጋን ከማ እየን ሕጂ ቁሩብ ምስቲ ቦታ ዩ እምበር ናይ ነፍሲ ወከፍ መሳርሒ ኣሎ ምስ ሰብ ዝተቐመጠ ከዓ ኣሎ ትማሊ ሕጂ ከምዝ

0: ሓበረና ሰብ ምሳና ክራር ኣላ ናይ መጀመርያ ክራር ምሳና ከምዝሎ ኢሉ ብዙሕ ሰብ ሓቢርና ኣሎ እዚ ከዓ ኣብ ምዕቃቡ መገዲኹም ገለ ነገር ክግበር እዚአን እውን ካብተን ቀዳሞ ዝነበራ ካሜራታት ተባሂለን ዝተዋህባና የን ነረን ሕጂ እዚ ብሙሉ ወደ ይኮነስ ገለ ክፋል ካብቲ ዝሃቡና ዝሓተናዮ እምበር ብዙሕ ዝዓቀቡ ሰባት ከዓ ኣለዉ ተመሃዱታት ማለት እዩ እዚኣ ብኣባልና መኮንን ጎስጓስን ሓበሬታን ስነጥበባዊ ኤርምያስ ነጋሽ ይሰሪሕዋ ሕጂ ኣጋጣሚ ስለ ዘየለ ህውክቲ ከዓ ስለ ዝበልኩማ ኢና ንሕና ንግልፃ ዘለና እዘን ኣብ ጥርሙዝ ዝኣትየን ዘለዋ ብስነጥበባዊ ኣሰራርሓ ብካልእ ስነጥበብ ክስራሕ ምተኽኣለ ነይሩ ዝኾነ ዓይነት ኣሰራርሓ ግን ስለምንታይ ብኸመይ ኣትያ ዝብል ዘሎ ሰብ መልሲ ናይ ፅሑፍ እዚ ወይ ናይ ስራሕ እዚ መልሲ እንታይ እዩ እዚ እዩ ታሪክ ናይ ህዝባዊ ግንባር ታሪክ ሰውራ ታሪክ ህዝቢ ኤርትራስ ብኸመይ ይሓሊፉ ሳ እታ መልሳት ኣቐዲ እቲ ስራሕዮ ስነጥበቦ ኣሰራርሑኡ ንሰብ ኣይግለፅን እዩ ምክንያቱ ሚስጢራዊ እዩ ክሳዕሎም እዩ ሰብ ግን ባዕሉ ክፍትን ኣለዎ ታሕቶ ናይ እዚኣ ወይ መልሲ ናይ እዚኣ ጥርሙስካ እንታይ እያ ትብል ብኸመይ ኣትዩ ኣብዚ ነፍሰ ወከፍ ሰብ ክባላሓት ኣለዎ ነፍሰ ወከፍ ሰብ ክፅዕር ኣለዎ ንሓደ ስራሕ ንሓደ ጥበብ ሰሪሕኻ እንድሕር ነጊርካዮ ወይለይ ብከምዚ ድያ ትስራሕ ኢሉ የፋኽሶ ነቲ ስራሕ መጀመርያ ግን ሓሳብ እዩ ኣብ ስራሕ ሽዑ ፀገም ይህብሉ ታቐንዲ ሚስጢር ናይ እዛ ስራሕ እዚኣ ግን ታሪክ ናይ ሰውራ ታሪክ ናይ ህዝባዊ ግንባር ታሪክ ናይ ህዝቢ ኤርትራ እዚ ቅድሚት ተራእዩ ደሎ ብምሉኡ ተጠርኒፉ ኣብ ስራሕ ዝኣትዩ ኣሎ ሕጂ እዚኣ እያ እታ ሚስጢራ ሰብ ከዓ ካብ ነዚኣ ድመራመረላ መጀመርያ ነቲ ታሪክ ዝሓለፈ ናይ ሰውራ ንዑ ክመራመረሉ ይኽእል ኣሎ መጀመርያ
1: ስመይ መትከል የማነ ባሃል ካብ መኮንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል እየ ኣብዚ ከዓ ንኣህዱና ንሚኒስትሪ ምክልኻል ንሚኒስትርና ዝውክል ሓፈሻዊ ቅባታት ቀሪቡ ኣሎ ማለት እዩ እዚ ኣብዚ ቀሪቡ ዘሎ ቅባታት ኣብ ክሊ ዕድመ ተረከቡ ውላዶ እንብሎ ዕስራታት ክሳብ ሓምሳታት ዝርከብ ስነ ጥበበኛታት ሓቢሮም ደቂ ተባዕትዮን ደቂ ኣንስትዮን ዘፍረይዎ እዩ ማለት እዩ ብዓቕሚ ከዓ ንንሕንሕዱ ካብቲ ጀማሪ ክሳብቲ ምኩር ናይ ገዛ ርእሱ መልእኽትን ጥበብን ተመክሮን ዝሓለፎ ስራሕ ቀሪቡ ኣሎ ማለት እዩ እቲ ስራሕ ከዓ ሓፈሻዊ ንባህሊ ንምክልኻል ንልምዓት ዳግመ ህንፃ ሃገር ብሓፈሽኡ ንታሪክ ዝውክል ኮይኑ ቀሪቡ ኣለዎ ማለት እዩ እዚ ኣብዚ ዘሎ ስነ ጥበበኛ በብእዋኑ ዝተፈላለየ ስልጠናታት ክሳብ ናይ ደገ ከይዱ ገለገለ ተመክሮታት ዝቐሰመ ብውሽጣዊ ዓቕሚ ኣባላት ተመኩራት ኣባላት ስነ ጥበበኛታት ኣብዚ ኣሃዱ ዘሎ ነቶም ኣብ ምጅማር ዝርከቡ ንኣሽቱ ሕጂ ብሕጂ ተስፋ ዘለዎም እንዳዓበይ ዝኸዱ ዘለዉ እንዳተመክሮ እንዳውረሰ ገለገለ ስልጠናታት እንዳወደበ ተዓቕሚ እንዳዓበየ ይኸይዱ ዝሃዱ እዚ ከዓ በብእዋኑ ዝተፈላለየ ዕድላት ፈጢሩ ነቲ ሰብ ሞይኡ ከምዘዕብን ከምዘማዕብልን እውን ዝከኣለ ተራ ይፃወት ኣሎ ክብል ይኽእል ማለት እዩ

እዛ ኣብ ዘላ ቅባ ኣነ ብናተይ ስራሕያ ማለት እዩ ቀሪባ ዘላ ከምዚ ኣቐዲመ ዝበልኮ ሕጂ ዘለናዮ መድረኽ ንምዕባልን ዳግመ ህንፃ ሃገርን ዘአንፍት ተስፋ ዘለዎ ገለ ዝሓሸ መድረኽ ዘለና ኣሎ ከም ምዃንና መጠን ንዳግመ ህንፃ ዝውክል ንልምዓት ዝውክል ቅባይ ኣቕሪበ ዘለኹ ማለት እዩ። እዞም ኣብዚ ንሪኦም ዘለና ዜጋታት ናይዚ ሃገር ትማል ትማል ሃገር ልዕላውነታ ንኸይድፈር ንምክልኻል ሃገራዊ ሃገር ንምድሓን ኣብ ስራሕ ፀኒሖም ሃገር ኣድሒኖም ልዕላውነታ ውሒሶም ከዓ ሕጂ ንህንፃ ንልምዓት ተዳልዮም ከም ዘለዉ ተወፍዮም ክሰርሑ ተቐሪቦም ከም ዘለዉ ስቲል እውን ንትዕዮ ክዓይዎ ፀኒሖም ሕጂ እውን ይዓይዎ ከም ዘለዉ እያታ መልእኽቲ ተሕልፍ ማለት እዩ። ስለዚ ከዓ ሃገር ክከላኸሉ ፀኒሖም ሃገር ተኸላኺሎም ሕጂ እውን ኣብ ንልምዓት ይኣቱ ስለ ዘለዉ ከዓ ኣርስታ ከ እንታይ ለየ ኣለኹ ተውለ ይለየ ኣለኹ ማለት እዩ። ተውለ ከምቲ ኩላትና ንርድኦ ዳብል ኤጀንት ማለት ንክልተ ተልእኾ ዝዓምም ማለት እዩ። ሕጂ ሃገር ብብረት ንዝመ

ህንፃ ተፃብኦ ተኸላኸሎም ኣድሒኖም ሕጂ ኣነ ህንፀታን ዲጋታት ኣብ ምስራሕ ህንፃታት ኣብ ምስራሕ ካልእ ካልእ ልምዓት ናይ ዝሃገር ብመግቢ ርእሳ ንክትክእል ዝሃገር ኩሉ ዘበርክቶ ዘሎ ኣበርክቶ ገለ ካብቲ ባሕሪ ብጭልፋ ብሕፅር ዝበለ ኣፅበብ ኣቢልና ንውክልና ዝቐረበ ስራሕ ይኸውን እዩ ማለት እዩ እዚ።

ሽመይ ሕሩይ ግርማ ይበሃል ወይ ከዓ ሳላይ ሕሩይ ግርማ ይበሃል ማለት እዩ። ኣሃዶ ከዓኒ ጎስጓስን ሓበሬታን ሚኒስትሪ ምክልኻል ጨንፈር ዜና ማለት እዩ ዘለና እያ ሎም መዓልቲ ቀሪብና ሒዝና ዘለና ኣብዚ ፌስቲቫል 226 ማለት እዩ ብሚኒስትሪ ዜና ዝተዳለወን ብሚኒስትሪ ምክልኻል ዝተዳለወን ናይ ክልቲኡ ምትሕጋስ ኢና ሰድ ኣቕሪብና ዘለና። ኣብቲ ናይ ሚኒስትሪ ምክልኻል ኮይነ ክዛረብ ከዓኒ ናይ ሚኒስትሪ ምክልኻል ብዛዕባ ፅገና ድፋዓት ኣሎ ብዛዕባ መኸተ ኣሎ ብዛዕባ ፅገና ኣሎ ብዛዕባ ድፋዓት ኣሎ ብዛዕባ ልምዓት እውን ኣሎ ማለት እዩ ዝተፈላለየ ዓይነት ስራሓት ማለት እዩ። እቲ ምክልኻል ዝበሃል ኣብ ኩሉ ዓይነት ንጥፈት ከም ዝነጥፍ ንክነርኢ ኢና ሎም መዓልቲ ብዝተካለ መጠን እቲ ስእልታት ገርናዮ ዘለና ማለት እዩ። ዕላሙ ብዛዕበየ ነቲ ሕጂ ዘሎ ወለዶ ንምውራስ እዩ ነቲ ዘይፈልጦ ከዓኒ ንዑኡ ከዓ ንምፍላጥ እዩ። እቲ ብሜድያ ብማስ ሜድያ ዝፈልጦ ዘረባ ከዓኒ ብኣካል መፅኡ ኣብዚ ከዓ ክሪኦ ነቶም ስራሕትን ተግበርቱን ከዓኒ ብዝኸፊላዊ መንገዲ ክረኽቦም ጭቡጥ ሓበሬታን ሓቀኛ ዝኾነ ስእልን ሒዙ ይኸይድ ማለት እዩ። እዚ ናይ ሎምዓልቲ ዕላማ ማለት እዩ። ነዚ ዝመፅእ ዘሎ ወለዶ ከዓኒ ሃገር ብኸመይ ከም ዝመፀት ብኸመይ ተዋሒሳ እውን ትኸይድ ኣላ ብሕጂ እውን ፃዕሪ ከም ዘድልያ ዝገልፅ ማለት እዩ እቲ መፅኡ ዘሎ ትስልታት ማለት እዩ።

ዓራዊ ምሉእ ሽመይ ኢብራሂም ስለይማን ይበሃል። ካብ ኣዳራሽ ምርኢት ኤግዚቢሽን ዞባዓን ሰባ እዮም ማለት እዩ። ኣብዚ ሃገራዊ ፌስቲቫል 226 ዞባዓን ሰባ ሒዝናዮ ቀሪብና ዘለና ንባህርያዊ ፀጋታት ዞባዓን ሰባ ዘንፀባርቕ ትሕዝቶ እዩ ማለት እዩ። ሒዝናዮ ቀሪብና ዘለና ኣብቲ ባህርያዊ ፀጋታት ኮይኑ እቲ ናይ ሕርሻ ኣብ ከባቢ ርባዓን ሰባ ዝርከብ ኮታስ ኣኻዊሕ ይኹን ኣግራብ ኣእዋም ናይ መሮር ንብምሉእ ንሳታት ዘገዳም ንብምሉኦም ዘጠቓለለ እዩ ማለት እዩ። ሕጂ ብዛ ዓመት እዚ ንኣብነት ሒዝናዮ ዘለና በዚ ወገን ዚ ተርእናዮ ዳዕሮ ናይ ደቂ ዓንዱላትና እዛ ዳዕሮ እዚኣ ፍሉይነታ ኣብ ዓመት ክልተ ግዜ በበይኑ ወገን ማለት እዩ። ካብ ፍርቂ ናብዚ ገሎ ኣብ ሓደ ወቕቲ ካብዚ ናብዚ ዘሎ ከዓ ሓደ ወቕቲ ኣብ ዓመት ክልተ ግዜ ትፈርብ ዳዕሮ እያ። ብዓብዩ እቲ ህዝቢ ዝኾነ ውራያቱ ዝኾነ ምስታይ ክህልዎ ከሎ ኣብ ትሕቲ እዛ ዳዕሮ ኮይኑ እዩ ኩሉ ፅምብላቱን ውራያቱን ዘካየድ ማለት እዩ። ድሕሪ ዘለና ከዓ ገብዛ ዝበሃል ኣብ ንዞባ ሓልሓል ዝርከብ ኣብ ምሕዳር ከባቢ ቅርፀት ዝርከብ ኮይኑ እዚ ንሪኦ ዘለና ባህርያዊ ሰፈር ናይ ንህቢ ማለት እዩ። ከባቢ 50 ዝኾኑ ዕስለ ንህቢ ኣብዚ ቦታ እዚ ይቕመጡ ማለት እዩ። ካብኡ ዝወፅእ መዓር ከዓ ኣዝዩ ፍሉይ እዩ። ምንጭ እቶት ናይ ገለ ውልቀ ሰባት እውን እዩ ማለት እዩ። ካብኡ ቀፂልካ ከዓ ጃኒ ዝበሃል ኣብ ንዞባ ኣስማዕ ዝርከብ ኣኻውሕ ኣለና። እዛ ኣኻውሕ እዚ ክትሪኦ ከለካ እቲ እንግርታዊ ዝኾነ ቅርፂ እዩ ዘለዎ። ብዓብዩ ከዓ ቤት ትምህርቲ ሰውራ ኣብዚ ከባቢ እዚ ጃኒ ንብሎ ዘለና ኣብ ንዞባ ኣስማዕ ዝርከብ ኣብ ትሕቲኡ ከም ዝነበረትን ከም ዝተመስረተትን ይንገር ወይ ይዝረብ ማለት እዩ። ድሕሪኡ ዘለና ትሕዝቶ ከዓ ገዳም ፃዕዳ እምባ ማለት እዩ። እዚ ገዳም እዚ ኣብ ዕለት 14 ወርሒ 7 ዝንገድ ገዳም እዩ። ኣዝዩ ፍሉይ እዩ እቲ ተፈጥራዊ ክሳዩ እንተርእናዮ እውን ማለት እዩ። ድሕሪኡ ብዓብዩ ርባዓን ሰባ ኣለና። እቲ ርባዓን ሰባ ንብሎ ዘለና መበገስቲ ሽም ናይቲ ዞባ እውን ምንጪ ቁጠባውን ሕርሻውን እቶት ናይ ነባሪ ናይቲ ዞባ እዩ። እዚ ከዓ ነቲ ከምዚ ንሪኦ ዘለና ፍሩታታት ወይ ከዓ እቲ ኣሕምልትን ፍረታትን ካብ ቱርባ ዝፈሪ ኣለና ማለት እዩ። ገለ ቦታታት ከ ኣለና በዓል ገለብ ከባቢ ዓተ ከለይዛን እዚ ቦታታት እዚ ቅድሚ ሕጂ ኣግራብ ኣብዚ ቦታታት እዚ ኣዝዮም ስሕዋት ነይሮም። ኣብዚ ቀረባ ግዜ ግን ብተበግሶ ናይ ህዝብን መንግስትን እቲ ኣግራብ ኣብ ምምላስ ይርከብ። ገለ እንስሳታት እውን ኣብቲ ቦታ ይቀላቀሉ ይረኣዩ ስለ ዘለዉ ነቲ ዳግማይ ትንሳኤ

ናይቶም ኣግራብ ኣብቲ ከባቢ ዘለዉ ንምርኣይ ገለይካው ትሕዝቶ ሒዝና ቀሪብና ኣለና። ካብኡ ምቅፃልካ ናይ ኣብ ከባቢ ገለብ ናይ ትምላስ ናይቲ ኣግራብ ዘርኢ ካብ ሰሜናዊ ባሕሪ ናኣገፆም ዝኸዱ ከም በዓል ዓጋዜን ዝኣመሰሉ እንስሳታት ኣለውን ኣብ ንኡስ ዞባ ገለብ ዝርከቡ ማለት እዩ። ኣብ በዓል ሓሽሻይ ዝርከባ ኢራብ ኣለዋና። ኣብቲ ዞባ ዓብ ዝርግሐ ዘለውን እንስሳታት እየን። ብዓብኡ ዕዋፍ ኣብ ዞባ ዓንሰባ ዝርከቡ ገለ ሒዝና ቀሪብና ኣለና ማለት እዩ። ሓፈሻዊ ሕጂ ዚ ሎብዞበን ሒዝና ዘለና ፌስቲቫል ኤርትራ እቲ ሓፈሻዊ ባህርያዊ ፀጋታት ኣብ ዞባና ዝርከብ ኣብ ውሽጥን ኣብ ደገን ዘሎ ህዝቢ ኤርትራ ንምልላይን መስሕብ ንበፃሕቲ ንምግባርን እቲ ፍሉይ ፍሉይ ዝበሃል ወይ ከዓ እቲ ፍሉይ ፍሉይ ዝበሃል ዘለና ባህርያዊ ፀጋታት ሒዝና ኣብዚ ፌስቲቫል 2026 ሒዝና ቀሪብና ኣለና ማለት እዩ። ካልእ ፍሉይ ዝገብሮ ኣብ ብዙሓት ናይ መደበር ፈልስታት ናይ ዞባና ብዕቱብ ዝስርሓሉ ዘሎ ናይ መበቆላውያን ኣግራብ ናይ ምፍራይ ዓቕሚ ኣጥሪና ኣለና ማለት እዩ። ከባቢ 2 ሚልዮን ዝኾኑ ፈልስታት ኣብዚ ዝተፈላለዩ ንኡሳን ዞባታት ዝርከብ መበቆላውያን ፈልስታት ዝሓዙ መደበራት ኣለዉና። ገለ ካብኦም ካብቶም ኣብኡ ተታሒዞም ዘለዉ ፍሉያት ኣዝዮም ኣብ ምፅናት ዝርከቡ ከም በዓል ዱማን ካልኦትን ዝኣመሰሉ ዓበይቲ ኣግራብ ኣለዉና። ኣብቲ ናይ ምፍራይ ዓቕሚ እንተርእናዮ እውን እቲ ፐርሰንቴጅ ኣብ መንጎቶም መበቆላውያን ኣግራብን ናይ ደገ ወይ ከዓቶም ኤግዞቲክ ዝበሃሉ ኣግራብ ዘሎ ናይ ምፍራይ ዓቕሚ ናይቶም ሓረስቶትና ካብ ግዜ ናብ ግዜ እንዳተመሓየሸን እንዳዓበየን ይመፅእ ኣሎ። በዚ ከዓ ነቶም መበቆላውያን ዝበሃሉ ኣግራብ ናይ ሃገርና ኣብ ምዕቃብ ተን መደበር ፈልስታት ሚኒስትር ሕርሻ ዓብዪ ኣስተዋፅኦን ዓብ ስራሕን ይሰርሑ ከም ዘለዉ ንምርኣይ ኣብዚ መበቆላውያን ኣግራብን እቶም ዘይመበቆላውያንን ወይቶም ኤግዞቲክ ዝበሃሉ ሒዝናዮም ቀሪብና ኣለና ማለት እዩ። ብሓፈሽኡ ሕጂ እቶም መበቆላውያን ዝበሃሉ ዓይነት እዮም ዘይፈልጦም ብዙሕ ሰብ ስለ ዘሎ ንዕኦም ንምልላይ እቲ ተፈጥሮዊ ፀጋታት ናይ ዞባና ምስ ህዝቢ ንምቅርራብ ኣብ ውሽጢ ንደገን ዘሎ ነቲ ዞባ ነቲ ኣብኡ ዘሎ ተፈጥሮዊ ፀጋታት ክላለዮን ንክበፅሖን ኢና ነዚ ፌስቲቫል እዚ ብባህርያዊ ፀጋታት ናይ ዞባና ሒዝና ቀሪብናዮ ዘለና ማለት እዩ።

ከምቲ ልሙድ ቁሸት ዞባ ዓንሰባ ብሰለስተ ብሄራት ማሚቃ ዝተኸበባ ትርከብ ብቋንቋ ብሊን ትግረ ከምኡውን ብሄረ ትግርኛ ማለት እዩ። እዚ ደንበዚ ዝተፈላለየ ንብረታት ኣብ ውሽጡ ሓቂፉሎ ነናቱ ኣገላል ዝገልፅ ኣካል ኣለዎ። ኣነ ሕጂ ብናተይ ብናይ ብሄረ ትግርኛ ገልፅ ንሕና ብሄረ ትግርኛ ከምዚ ንሪኦ ዘለና ኣብዛህድሞ ዝተፈላለየ ንብረት ሒዝና ቀሪብና ኣለና ማለት እዩ። ካብ ናብቲ ማሕረሳት ሒዝካ እቲ ናይ ሰብኣይ ዝበሃል ንብረት ብሙሉ ናይ እንዳመርዓውቲ ዝበሃል ንብረት ብሙሉ ኣብኡ ተዳልዩ ኣቐሚድና ኣለና ማለት እዩ። ሎሚ ዓመት ከም ፍሉይ ዝተፈላለየ ዓይነት ንብረት ሒዝና መፅና ኣለና። ከም መሳርሒ ኩናት፣ ወዞሞ፣ ጉራደ ከም 3-4 ወለዶ ዝገበረ ንባዕሉ በትሪ ናይ 3 ወለዶ ዘለዋ በትሪ እውን ክሳብ ከምዚ ንብረት እቲ ዝጠፍእ ዘሎ ንብረት ብሓፈሻ ኣብ ዞባና ሒዝናዮ መፅና ከም ዘለና ክሕብር ይፈቱ ማለት እዩ። እቶም ናይ ሎም ዓመት ካብቲ ዝበለፀ ፍሉይነት ዘለዎ ከዓኒ እቶም ሒዝናዮም ዘለና መርዓውቲ ናይ ሕጂ መርዓውቲ እዮም። ኣብ ሕፅኖ ዘለዎ መርዓውቲ ሒዝና ሒዝና መፅና እቲ ፅቡቕ ነገሩ ማለት እዩ። ከምቲ ኩሉ ሰብ ዝምነዮ እቶም መርዓውትና ከምቲ ኣብርሃምን ሳራን ዝፈርዮ ክፈርዩልና እቲ ኣብዚ ዝውለድ እውን ንኦም ዝትክእ ክኾነልና ናይ ሓቀኛታት መርዓውቲ ሒዝና ኢና ቀሪብና ዘለና ካብቲ ኣብ ኩለን ቁሸታት ፍልይ ኣቢልዎ ዘሎ ማለት እዩ። ሕጂ ብዘይ ምግናን ኢና ሳይነብል ዘለና ኣብ ውሻጠ ምስኣቶኻ ናይ ሰበይቲ ንብረት ብሙሉ ኣሎ። ምናልባት ኣዴታትና ከምዚ ሎሚ ኣብ ሻሓኒ ኣብ ኩባያ ከይወደቕና በዕለን ካብ ሓመድ ኣቆምጢአን ሓዊ ኣንዲደን ዝሰርሖ ዝነበራ ኩሉ መሳርሒታት ኣብ ውሽጢ ኣብ ውሻጠ ተታሒዙሎ ኣብ ውሻጠ ውሽጢ እውን እቲ ናይ ሰበይቲ ነገር እንዳ ስዋኣ ድዩ ናይ ብሓቁኣ ድዩ ኩሉ እዚ ንብረት እዚ ሒዝናዮ መፅና ኣለና። እቲ ፅቡቅ ነገሩ እቲ ናይ ውሻጠ ኣነ ክገልፆ በቲ ባህላዊ ንባህሊ ለመፅ ስለ ዘለኹ ኣነ ይገልፆን እዩ። ምክንያቱ ናይ ሰበይቲ ነገር እዩ። ካብ ውሻጠ ገፁ ሰብኣይ ንድሕር ሓሊፉ ቀደም ንሰበይቲ እውን መድሓኒኣ ስለ ዝነበረ ኣነ ነቲ ናይ ውሻጠ ነገር በዕላ ተናዴታት እተዝገልፆ ዝያዳ ንዓይ ደስ ምበለኒ ማለት እዩ። ኣብ ደገ ምስ መፃና ግን ናውቲ ማሕረስ ብሙሉ ኣለኖ ካብ ዝተዓተ ክሳብ ዝለዓለ ማለት እዩ። ዋይዳ ኣለና ከምዚ ሎሚ ሻሓኒ ሰንያ ኣብኡታት ከነቆምጥዕ ከይጀመርና ቀደም ኣዴታት በዕለን ብሓመድ ዝሰርሕዎ ዝነበራ ኣብኡ የለውሳሉ።

0: ኣብየ ቆምጣዓ ኣብኡ ድማ እሳ የብላ ነረን። እዚ ከዓ ዋይዳ ዝበሃል ካብ ሓመድ ዝስራሕ ወላ ሓንቲ ክሳብ ሕጂ ነቕ ዘይበለ እውን ኣርባዕተ ወለዶ ዝበፅሐን ንብረት ኣለና ማለት እዩ። ብዓፈሻ ካብኡ እቲ ፍልይ ዘብሎ ከዓ ዓመታዊ ኩሉ ሰብ ክፈልጦ ዘለዎ መርዓት ክሳብ 12 ደገ ወፅያ ትሸይን ስለ ዘይነበረት ኣብ ውሽጢ ናይ ቲ ገዛ ኣብቲ ምድር ቤት ኣብኡ ትስራሕ ሽቓቕ ኣላትና። እዚኣ ከዓ ሰታሪት ትበሃል። መርዓት ርሕያ ትሸነላ ካብ መርዓት ወፃኢ ወላ ሓደ ክሸነላ ይክል ክሳብ 12 ድሕሪ 12 እዛ ሰታሪት ትበሃል ትድፈን መርዓት ከም ሰባያ ወይ ምስ ሓማታ ወይ ምስ ንዕልታ ወፂኢኻ ንበረኻ ትሸይን ማለት እዩ። ካብኡ ምስ እንዳ መርዓውቲ ምስ ከድና ዝተፈላለዩ መሳርሒ ኣለውና። ቀደም ንጥቀመሎም ዝነበርና መዘናግዕና እንዳ መርዓውቲ ከም በዓል ገበጣ፣ ሸደድ እዚኦም ኩሎም ኣለውና። ክሳብ ናይ ዝተቆፅዑ ዝሰርሉ ዝነበሩ መፅዓን ምራን ክሳብ እዚ ከይተረፈ ሒዝና መፅና ኣለና ኣብዚ ዓመት እዚ ማለት እዩ። ስለዚ ብሓፈሻ ቁሸት ዞባዓን ሰባ ብፍላይ ካ ብሄረ ትግርኛ ኣብዚ ህድሞ እቲ ጥንታውን ያታውን ዝበሃል ናይ ኣቦታትና ንብረት ብዓቕምና ሒዝና መፅና ኣለና። ትዝተረፈ ከዓ ኣብ ቀፃሊ ቀሲልና እናመላና ከም ንመፅእካ በዓል ሙሉእ ተስፋ ክብል ይፈቱ።
1: መጀመርያ ኣምሉ ሽመይ ዑስማን መሓመድ ስዒድ ዝበሃል ሓላፍ ባህሊ ስፖርት ዞባ ሓጋዝ እየ። ኩምኮሚተ ድኳን ኣብያት እየ ዝሰርሕ። እንደገና ኸ ብሄር ትግሪ ሒዛቶ መፅያ ዘላ ኸ ከም ሰባት ሒዛቶ መፅያ ዘላ ኣቦሓጎታት ኣለዉ። ሓሙ ኣቦ መርዓዊ ኣሎ፣ መርዓውቲ እውን ኣለዉ። እዚ እዎ ብሄር ትግሪ ዝውክል እዩ። ብሄር ትግሪ ኸ ኣብ ዞባዕን ሰባ ሓደ ኣብ ዞባዕን ሰባ ትርከብ ብሄር ትግሪ ትውክል። ድሕሪኡ ኸ ብሄር ትግሪ ሒዛቶ ዘለኻ ውሽጢ እዚኦም ኣብዚኣ ዘለዉ ኣቦታት መርዓውቲ እዮም። እዚኦም ኣብዚኣ ዘለዉ ከ የማና ንሪኦም ዘለና መርዓውቲ እዮም። እዚኦም ካብ ዚ ዘለዉ ከዓ እዚኣ ንሪኦ ዘለና ገዛኻ ናይ ኣባሓጎታት እያ። እዚ ከምቲ ንብሎ ብሄራትና ከዓ ኣብ ዞባዓን ሰባ ነፍሲ ወከፍ ዓመት ዓመት ነፍሲ ወከፍ ንዞባ ዝርከባ ንውሳን ዞባታት እንደቀያየርና ንኩሉ ባህሊ ክፈልጡ ሓደ ዓመት ሃበሮ እንተመፅያ ካልኣይ ዓመት ገለብቲ መፅእ ሳልሳይ ዓመት ኣስማት ከምኡ እንደበልና ኩለና ኣብ ሓጋዝ ዘለዋ ንኩለና ኣባፅሐን ኢና። ንኣብነት እዚ ንሪኦ ዘለና ኮር ናይ ገመል እዩ። እንደገና ካ ኣቦ መርዓዊ ዘሎ ከዓ ኮር ናይ ገመል ኣለና። ኣብ ውሽጢ ካ ዘለና ኩሉ ብሄራ ዝግረ ዝውክል ኣለና ማለት እዩ። ምስ ኣባሓጎታት ዘለዉ ምስ ኣቦ መርዓዊ ዘሎ ኣብ ቤር መርዓ ዝርከብ ከዓ ብሄር ትግረ ዝውክል ንብረት ኣለና ማለት እዩ።
2: ኣራይ መጀመርታ ሽመይ መሓመድ መሓመድ ሪስ ይበሃል። ካብ ዞባዓን ሰባ ኢና መፅና ካብ ንኡ ዞባ ሓልሓል ዞባ ሓልሓል ካብ ከረን ብምዕራብ 45 ኪሎ ሜትር እያ ትርከብ። እሰ ከዓ ሕጂ ሒዝና መፅና ዘለና ከዓ ናይ ብሄራ ብሌን ቀድም እንታይ ከመይ ከም ዝነበረ ብሄራ ብሌን እሱ ሒዝና መፅና ዘለና። ካብዚ ንሪኦ ዘለና ከዓ ሕጂ ክልተ ገዛ ኢና ሒዝና ዘለና። ሓንቲ ትኩል እያ ትበሃል። እታ ሓንቲ እያ ከዓ ኣብሉራ ኢና ንብላ ማለት እዩ። እቲ ኣብሉራ ትበሃል ናይ መርዓትን መርዓውን እያ። እቲኣ ከዓ ናይ ኣቦን ኣዴን እያ ማለት እያ። እቲኣ ትኩል ንብላ ማለት እዩ። ሕጂ ነናተን ትሕዝቶ ኣለዎ ማለት እዩ። እቲ እዚኣ ከማዓራት ርግ ኢና ንብሎ ወይ ከዓ ዓርቃይ ዝበሃል ኣሎ ኣብ ክልቲኣ ንዩ ዝርከብ። እቲ ናይ መርዓትን መርዓውን ክኸውን ከሎ እዚ ከዓ ናይ ኣደን ኣቦን እዩ ማለት እዩ። ኣብቲ ትኩል ዘሎ ማለት እዩ። ሕጂ ከም ዝትሪኦ ዘለካ ከዓ ኣብቲ ቅድሚ እቲ ትኩል ዳስ ኢና ንገብር። እቲኣ ዳስ ከዓ ኮፍ መበሊት ናይቲ ኣቦና እዩ ማለት እዩ። እቲ ኣቦ ኣብኡ ኮይኑ ዝኾነ ንያውቲ ናይ ብዑር ድዩ ዝኾነ ፃርቦ ዝደለየ እናፀረበ ከምቲ ትሪእዎ ዘለኹም ይፀርብ ማለት እዩ። ሕጂ ኣብቲ ኣብሎ ኣብሉራ ወይ እታ ኣብሎ ንብሎ ከምቲ ዝረአኻዮ መርዓትን መርዓውን ጥራዮም ዝነብርዎ ኣብኣ መደቀሲቶም እዮ ንውሱን እዋን ማለት እዩ። ኩሉ ግዜ ዘይኮነ እዚ ንሓፂር ግዜ ማለት እዩ ኣብኣ ዮም ዝነብሩ ማለት እዩ። ኣብኣ ካብ ጀካ እቲኣ ዓርቃይ ንብላ ካልእሲ ዋላ ሓንቲ የብላን ማለት እዩ። ሕጂ እዚ ኣቦነ ትሪኦ ዘለካ ዝፀርብ ዘሎ ምስኡ ኣብቲ ቅድሚኡ መሳረሎ ወይ ከዓ መፅረቢ መጨረቢትና ንብሎ ይፀርበሉ ከምዚ ከዓ መክሩና ንብሎ ብቢልን ወይ ከዓ እቲ መንደል ትብሎ ትግርኛ ይበሃል መስለኒ መንደል ኣለዎ። ኣብኡ ከምዚ ትሪኦ ዘለካ ማለት እዩ። ወዱ ከዓ ምስኡ ኮይኑ ኣብኣ ይዕልሎ ማለት እዩ። ሕጂ ኣብታ ውሽጢ ገዛ እንድሕር ኣቴና ከዓ ዝተፈላለየ ኣሎ። ሕጂ እቲ ገዓት ንሰርሓሉ ቁራዕ ኣሎ። እቲ ቁራዕ ከዓ ብጨቃ ዝተሰርሐ ማለት እዩ። ሕጂ ኣብቲ ቅድም ዝኾነ ናይ ሓፂን መፂ ናይ ነበረም ኩሉ ብዕንጨይትን ብእንታይ ሽሙ ብዕንጨይትን ብጨቃን ዝተሰርሐ እዩ። ሕጂ ብሄራ ብለን ከ እቲ ናብርኡ ኣብ ክልተ ነገራት ተመርኮሶ እዩ። ግራቱ እኽሉ ካብ ግራቱ፣ ፀብኡ ከዓ ካብ ጥሪቱ ማለት እዩ። ሕጂ ካብ ጥሪት ሕጂ ከምቲ ዝበልኩ ከዓ ዓርበት መሳሊ የንፅፎ መቐመጠና እኽሊ እውን ካብ ቀርበት እዩ። ኩሉ ከምቲ ዝበልኩ ኣብ ክልተ ተመርኮሶ እዩ ካብ ቀርበት

0: ካብ ጭቃዲ ማለት እዩ ሕጂ እትሪኦ ዘለካ ትገዛ ከዓ ትጉላ ሽማ ማለት እዩ ክብብ ኢላ ኣብ መንጎኣ ከዓ ከምዚ ዓንድላታ ካብያ ትስራሕ ማለት እዩ ናይ ኣቦለን ኣዲና እኒ ማለት እዩ እቲ ኣብሎ ንብላ ብጋባ ጥራይ ዝተሰርሓት እያ ሕጂ ብጋባን ተሰሪሓ ክዳና ከዓ ተንኮባ እዩ ሕጂ ብምንታይ ብጋባ ሰሪሕኹማ ዝብል ሕቶ እንድሕር መፅኢና ወይ ከምኡ ስለ ዝበሉና ጋባ እንድሕር ብታሓቲ ቋሪፅካ እያ ኣልጢፋያ ተስስን እንተፈርያ ከዓ ብዙሕ እያ ትፈሪ ሕጂ ነቲ ውላዶም ከም ጋባ ሰሱንና ወይ ከዓ ካምኣ ፍረዩና ንምባል እዩ ብጋባ ተሰሪሓ ማለት እዩ ሕጂ እቲ መእሰሪኣ እውን ኩሉ ለኻይ ዝኾነ ገመት ሕዋስ የብላን እንታይ ታ ኩሉ ሕዋስ ዘይብላ ብላኻ ጥናተ ኣሲራ ዝብል ሕቶ ንድሕር መፅኢካ ወይ ከዓ ኢሎም ስለ ዝሓተትና ከዓ እቲ ብርዞ ከ እንታይ እዩ መስለካ ሕጂ ወሎም ርቑ ከለዉ እንታይ እዮም ዝብል መስለካ እንታይ ተኣሲርካ መእሰሪ ለኻ ይግበረልካ ባሃል ለኻ ሽዑ ተእስረሉካ ኣለኻ ይኣስረልካ እዩ ቁሩብ ፅንሕ እንተ ኢሉ ግን ስለ ዝብተኽ ወላ እንተ ተኣሲርካ ካብኡ ተፈታሕ ንምባል እዩ ሕጂ ከምተ ዝበልከዋ ብጋባ ትስራሕ ብተኮባ ትኽደን ኣብ ውሽጣ ዓርቃይ ዝበልኩኻ ወይ ከዓ ኣርግዳን ብሎ ብብለን እስዩ ዘሎ መርዓቲ መርዓውን እዮም ከዓ ዝነብርዋ ወላ ሓንቲ ዝሓዘቶ ከዓ የብላን ሓንቲ ላታ ክልተ እንታሽቡ ናይ ቋርበት ኣለዋ እሳታ ከዓ መትሓዝና ይኽልየን እኽሊ ትመልአን ኣብኣ ኮፍተብላ ከምዚ ከዓ ሰንገላብ ትበሃል ኣላ መትሓዚት ናይ ሒላብ ማለት እዩ ወይ ከዓ ብብልን ግባር ኢና ንብሎ እሳ ከዓ መብልዒት ናይ ጋዓት እያ ማለት እዩ መርዓትን መርዓውን ኣብኣዮም ዝበልዑ እዚኣ መርዓት ሒዛታ ትመፅእ ምስኣ ማለት እዩ ብላዕሊ ከዓ መክደን ኣለዋ ዕላፍ ኢና ንብሎ እሱ እውን ብላኸ ዝተሰርሐ እዩ ማለት እዩ ሕጂ እዚ ክሳብ መዓሲ እንተልከን እቲ ዓርኪ ርእስን እቲኣ መሓዛን ክሳብ ካብታ መርዓ ክሳብ ሸውዓተ መዓልቲ ምስኦም ይቕኑ ማለት እዩ ምስኦም ይውዕሉ ምሸጥ ኣብ መደቀሶኦም ይኮኑ እሳቶም ኣብኣ ይሓድሩ ማለት እዮም ተመርዓት መርዓውን ማለት እዩ ንርፅኦም እያ ሕጂ እቲ ኣብሉራ ድብሎ ወይ እቲ ኣብሎ ከምዚ ዝመስል ማለት እዩ ብተቕድሚኡ መጋረጃ ከዓ ሕርበት ኢና ንብሎ ካብ ድማ እያ ትስራሕ ድማ ዝበሃል ዓይነት ገረብ ኣሎ ካብኡ እዩ ዝስራሕ ማለት እዩ እቲ ካብ መጋረጃ ንጥቀሞ ብቅድሚት ካብቶ ቅድሚ ገዛ ኣሎ ማለት እዩ ሕጂ እቲ ናይ ኣብሎ ከዓ ከምዚ ዝመስል ማለት እዩ
1: ራይ ስመይ ታምራት ከሰተ ይበሃል ኣብ ፌስቲቫል 226 ኣዳራሽ ምርኢት ዞባ ደቡብ ሒዘ መፅ ኣለኹ እቲ ኣዳራሽ ምርኢት ዞባ ደቡብ ከም ኩሉ ዓመት ለዘበን ከዓ ድተፈላለየ ነቲ ዞባ ይገልፅ እዩ ንብሎ ትሕዝቶ ሒዝና ቀሪብና ኣለና ዞባ ደቡብ ሓደ ካብ 6ዱሽተ ዞባታት ኤርትራ ኮይኑ ሰለስተ ብሄራት ዘለዎ ምሕርሻ ምችኡ ድኾነ ክሊማን ሓመድን ዘለዎ ዞባ እዩ ለዚ ብናይዚ ዓመት ፌስቲቫል ከዓ ነቲ ሕርሻዊ ልምዓት ድገልፅ ንጥፈት ኣለና ተወሳኺ ነቲ ኣብ ጥዕናዊ ኣገልግሎት ዘሎ ገስጋስ ዝገልፅ ትሕዝቶ ብዓብኡ ከዓ ኣብ ምዕቃብ ሓመድን ማይን ምፍዋስ ማይ ኩዕታት ኣብ ዞባና ዝካየድ ዘሎ ንጥፈታት ዝገልፅ ኣሳእል እውን ሒዝና መፂና ኣለና ዝርዝር እንድሕር ርኢናዮ ቅርስን ባህሊ ቅርስታትና ዘለዎም ጥቕሚ ሕብረተሰብ ክርድኦ እንታይ ዓይነት ባህላዊ ርሻታት ኣለውና ውን ንክርዳእ ኣብሃም ዝርከብ ዝደረቐ ዓስከሬናት ንከባቢ 1500 ዓመት ገበረ እሞ ኣካላቱ ከይፈረሰ ተዓቂቡ ዘሎ ዓስከሬናት ኣምፂና ኣለና እዚ እቲ ሕብረተሰብ መንነቱ ባህሉ ምልስ ኢሉ ንድሕሪት ክፈልጥ ኣብ ምዕቃቡ ከዓ ተርኡ ክፃወት ንምድራኺብ ካብኡ ቀፂሉ ኣብ ዞባና ብዳሓለፈ ዓመታት ብዝተካየደ ናይ ምግራብን ምዕቃብ ብኣግራብን ስራሓት ኣግራብ ዝተሸፈነ ከባብና በዝሒ ከይድ ስለ ደሎ እቲ ካብዞም ኣግራብ ዘሎ ዕምባባታት ከዓ ንምፍራይ ንህቢ ዝህቦ ብልጫ ኣሎ ኣብ ዞባና ሕጂ ዝብልጫ እዚ ተጠቒምካ ትፍርያት ናይ ንህቢ እናበዝሐ እቶም ዘለዉ ዕስለታት እናበዝሑ ኣብዚ ዓውዲ ድሳተፉ ሓረስቶት ከዓ ካብ ዓመት ናብ ዓመት እናበዝሑ መፅ ኣለዉ ስለዚ ነዚ ኣብ ፍርያት መዓርን ንህብን ዘሎ ንጥፈታት እውን ንምግላፁ ሓደ ክፋል ናይ ዕዮና ጌርና ሒዝናዮ መፂና ኣለና ብተወሳኺ ኣብ ዞባና ዝርከቡ እሞ እናፀነቱ ድኸዱ ዘለዉ ባህርያውያን ኣግራብ ብፍላይ ከዓ ንመድሃኒታዊ ኣገልግሎት ሕብረተሰብና ዝጥቀመሎም ከም ዝነበረ ዝግለፁ ኣግራብ ሒዝና መፂና ኣለና እዞም ኣግራብ ዘምፃናሉ ቀንዲ ምክንያት ሓደ ንመድሃኒታዊ ኣገልግሎት ንጥቀመሎም እንድሕር ነርና እሞ ሕጂ ምፅናት እንድሕር ኣለዉ ኮይኖም ፅባሕ እቲ ኣገልግሎት

0: ቶም ከይስተኣን ክንዕቅቦም ዓቂብካ ፀኒሕካ ከዓ ብሳይንሳዊ መንገዲ ተፀኒዖም ብሳይንሳዊ ኣገባብ ናብ መድሃኒት ማዕቢሎም ነቲ ሕብረተሰብ ትድህጎ ዝነብሩ ኣገልግሎት ከም ዝህቡ ንምግባር። ስለዚ ሕብረተሰብ ኣብኦም ዘለዉ ኣፍልጦ ክዓቢ ሞ ኣብ ምዕቀቦም ከዓ ተርኡ ክፃወት ንምድራኺ ካልእ ሕማማ ኣብ ኣገልግሎት ጥዕና ዘሎ ገስጋስ ንምግላፅ ከዓ ምስ ስርዓተ ሓሸራት ኣሳሲሩ መብዝሕትኦም ሕማማት እዚኦም ተመሓላለፍቲ ሕማማት ብሓሸራታት ስለ ድመሓላለፉ ነዚ ንምክልኻል ኣብ ዞባና ማእከል ናይ ስነ ሓሸራ ላቦራቶሪ ኣሎ። እዚ ላቦራቶሪ ኣብ ምፅናዕ እዞም ሓሸራታትን ንምፍዋሶም ስጉምቲ ምውሳድን ተካይደው ዘሎ ንጥፈታት ንህዝቢ ንምግላፅ ኣምፂና ኣለና። ኣብ ርእሲ እዚ ኣብ ዝተፈላለየ ከባቢታት ናይ ዞባና እዚ ምዕቃብ ሓመድን ማይን ምፍዋስ ማይ ኩዖ ዕዲጋታትን ይግበር ኣሎ። ነዚ ስራሕ እዚ ከዓ ዓብይ ክፋል ስራሕ ናይቲ ዞባ እዩ። ነዚ ስራሕ እዚ ዘንፀባርቕ ስእልታትን ተንቀሳቐሲ ስእልን ወይ ቪድዮን ሒዝና ቀሪብና ኣለና። እዚ ስራሕ እዚ ዕብቱ እንታይ እዩ? እቲ ሕብረተሰብ ዘለዎ ባህሊ ስራሕ ከም ዝዕቅብ በቲ ሓደ ገብር ኣሎ። በቲ ሓደ ከዓ ምንጭ እቶት እውን ነቲ ሕብረተሰብ ናይ ስራሕ ናይ ሸቕሊ ዕድል ዝፈጠረ ስራሕ ስለ ድኾነ ህዝቢ እንታይ ድካየድ ዘሎ በቲ ናይ ልምዓት ወገኑ ጥራይ ደይኮነስ ኣብቲ ሕብረተሰብ ባህሊ ስርሑ ኣብ ምዕቃብን ምንጪ ኣታዊ ወይ ሽቕለት ኣብ ምርካብን እውን ኣበርክቶኡ ቀሊል ስለ ደይኮነ ሕብረተሰብ ትድኸይድ ዘሎ ልምዓታዊ መደባት እውን ክፈልጦ ክርድኦ ንምግባር ሒዝና መፂና ኣለና። ድሕረ ባይታና ከምዚ ዝረአ ደሎ ዳዕሮ ኢና ሒዝና መፂና። ዳዕሮ ሓሙሽተ ኣብ ዞባና ኣብ ንዞባ ሰገነይቲ ድርከብቲ ብሓሙሽተ ናቕፋ ዘሎ ዳዕሮ ንዕኡ ከምውክለና ድሕረ ባይታና ክኸውን ጌርና መፂና ኣለና ለዘበን። ስለዚ ብሓፈሻ ሒዝናዮ ቀሪብና ዘለና እዚ ትሕሶ እዩ።
1: ስመይ መብርደበሳይ ዕቑበ ይበሃል። ተወኪለ መፅኦል ዘለኹ ከዓ ናይ ዞባ ደቡብ ዝርከብ ያታዊ መነባብሮ ኢና መፅና ዘለና። በዚ መሰረት ኣብ ህድሞና ኣብ ውሽጢ ህድሞ ኣርባዕተ ክፋላት ኣለዋ። ደንቤ፣ እቲ ካልኣይ ከዓ ገበላ፣ እቲ ሳልሳይ እቲ ምድር ቤት እንብሎ እዩ፣ እቲ ራብዓይ ከዓ ውሻጤ ኣንስቲ ወይ ከዓ ኣዴታት ዝያዳ ዝንቀሳቀሳሉ ወይ ከዓ ምግቢ ዘዳልዋሉ ማለት እዩ። ኣብዛ ውሽጢ ደንቤ ከም ንሪኦ ዝተፈላለየ ዓይነት ንብረት ኣለና። ሓደ ካብኡ እዚ ዋላ እንብሎ ዝፊ ቅድሜና ዘሎ ዋላ ማለት ከዓ ናይ ቃንጫን ወይ ከዓ ሳዕሪ እንቐምጠሉ ኣብ ግዜ ቆውዒ ኣኪብና ንግዜ ሓጋይ ወይ ከዓ ጥሜት ኣብ ዝህልወሉ ግዜ ንምራኽብ ወይ ከዓ ንላም ወይ ከዓ ንኣድጊ ዝኸውን ሳዕሪ እንቕልበሉ ወይ ከዓ እንህበሉ እዩ። በዚ የማናይ ወገን እንተደኣ መፂና መጎጢ ቆቋሕ ወይ ከዓኒ መድፈንያ ዝበሃል ኣለና። እዚ መድፈንያ እዚ ከዓ ቆቋሕ ንደፍነሉ ኣገባቢ ወይ ከዓኒ ኣብ በረኻ ኣፃዊድናያ ንመፅእ ኣብ በረኻ መተፃወድናያ ከዓ ኣብቲ በረኻ ከይድና ርኢና ቆቋሕና ንብለሉ እዚ ከዓ መድፈንያ ይበሃል። ባህላዊ መሳርሒ ወይ ከዓ መድፈንያ ናይ ቆቋዕቲ እዩ። ብየማናይ ተመፂና ናውቲ ማሓረስ ኣለና። እዚ ናውቲ ማሓረስ እዚ ሓደ ሓረስታይ ሕርሹ ከካይድ እንተ ደኣ ኮይኑ ዘካይደሉ መሳርሒታት ተፈላለዩት ከም በዓል ነዊት፣ ኣርዑት፣ ማሓረሻ፣ ከርፈስ፣ ቅትርቲ፣ ነዊት ዝኣመሰሉ ኩሎም እዚኦም ናውቲ ማሓረስ ተባሂሎም ከዓ ይፅውዑ። በዚ የማናይ ተመፂና መነትዕ ኣለና። እዚ መነትዕ እዚ ከዓ ቆርበት መጀመርያ ካብ ከፍቲ ምስ ተቐልጠ ኣብቲ መነትሒ የእቲና ዕንጉለን ሽንቲ ከፍትን ወሲኽና ንሓደ ሰሙን ወይ ንክልተ ሰሙን ኣብኡ ነፅንሖ ሞ እቲ ናይቲ ቆርበት ፀጉሪ ዝያዳ ተመሊጡ ይኸይድ። ብድሕሪኡ ናብ ፀባ ዝመልአ ዕትሮ ከዓ ንእትዎ። ኣብዚ ፀባ ዝመልአ ዕትሮ ዝያዳ ሕጂ እንታይ ይኸውን? ይለፍዕ፣ ይልስልስ። ቁሩብ ኣንቅጥ ኣቢሉስ ሓረስታይ ኣውፅኡ ሽዑ ተደልዩ መፅዓን፣ ተደልዩ ማእሲ፣ ተደልዩ ልቆታ፣ ተደልዩ ዓይቤት፣ ተደልዩ ከዓ ጥማሞ ክሰርሖ ይኽእል ሓረስታይ ማለት እዩ። ናብዛ ውሽጢ እዚኣ ተ ኣቲና በዚ ንእድ ናይ ሓረስታይ ኣሎ። እዚ ሓረስታይ ኣብዚኣ ኮይኑ ነዞም ኣብዕሩ ዘብልዕ። ኣብ ልዕሊኣ ፀዋሪት እንብላ ሓንቲ ይባላ ነገር ኣላ። እታ ፀዋሪት እዚኣ ነቲ መንፀፉ ኣብ ግዜ ለይቲ ደቂሽሉ ዝሓደረ ዕፅፍ ዕፅፍ ኣቢሉ ኣብታ ፀዋሪት ይሰቕሎ። ከም ንሪኦ ዘለና ነፀላ ስቕልና ኣለና፣ ኮበርታ ንሰቕለላ፣ መንፀፍ ማእሲ ንሰቕለላ። እዛ ዘለናያ ክፋል ናይዛ ህድሞ ምድር ቤት ትበሃል። ምድሪ ቤት ኣብዚ ውሽጢ ምድሪ ቤት ከዓ ከም ንሪኦም ዘለና መርዓውት ኣለዉ ነቀርቃብ ዝፃወት ኣለዉ ኣቀራቃሪ ዝፃወት ኣለዉ ከም ንሪኦም ዘለና ስለዚ ሓደ ባህላዊ ፀወታ እዩ ንሱ ቀፂልና ኣብዚ ውሽጢ ምድሪ ቤት ዝተፈላለየ ዓይነት ንብረት ኣሎ
2: ኣመጎጎ እዚ መክደኒ ብምንታይ ይስራሕ ብሓመድ ጭቃ ማለት እዩ እዚኣ ሕጂ መውፅኢት ተሃፋ ርሃፅ ንኸይነጥዎ እዚኣ ሕጂ ርኢና ኢልካ ክርድ በለ ስለ ዝኾነ ኣብዚ ሃገርካ ክፍትካ እዚ ቁራዕ ኣጋጣሚ ሕጂ ትጥቆን ዝክተሉ ኢና ኣቢልና ዘለና ሓዊ ነድዳ ኣሎ ንኸበከኣትወዩ ንትትወዩ ቁራዕ ሓምድ ነብስለሉ ገዓት ንግዕተሉ እዚኣ ቁራዕ እዚኣ ንኩሉ ትጠቅም ማለት እዩ እቶን መቕሎ ካፍቲ ኣ እዚኣ ብምልተ ከዓኒ ስራጋላ ከብሒ ተባሂላ እውን ትፅዋዕ ኣብ ሓማሲ ሕጂ ከብሒ ትበሃል ብስራጋላ ፅዋዕ ብከብሒ ከዓ ፅዋዕ ኣብዚ ንቆምጠ ንብረትካ ንህልብስ እዚ ሕጂ ሽክና ካብ ሓምሓም ዝተሰርሐ ሓመርታ ላዓልነትና ካብኡ ዝተሰርሐ እዚ ሽክና እቲ ሸሎ ፍልሊ ናይ ሽክና ናይ ሸሎኸን እዚ ንእስ ዝበልኢት ከ ቀጢል ነዊሕ ቅጥን ዝበለ እዚኣ ፀሓል ብርጊ ንምንታይ ነቲ ዝተደንቀተ ቢሑቅ ከም መሕሰይ ንጥቀም እዚኣ ከዓ ልካ ንፅባ ንፅባ ሕጅታይ ከም መለስ ዝጓማ ለምንክብል ኣለና ኣብዚኣ ተለዊስ ምስተቐተለ ናብ መጎጎ ቢልና እዚ ሕጂ እዚ ፀሓል ብርኪ ሃብሎ ንእሽተይ ኣሎ እዚ ንፅባ እውን እዚ ንእስ በለይ ካብኡ ዝዓብ ናይ ንኸተምዓቆል እዚኣ ከዓ ዕቶ ሰከማይ ንእስ ዝበላ ወይከዓ ዕብይ ዝበላ እዚኣ ተሰኪመን ከምመሰ እዚ መክደኒ ነበረ ቆፅ ገረን ክድና ኢለን ገረን ሰኪመን ኣብሰስተይ ገረን
3: ሰላምታ ሓንቲ ናይ ናፍቡ

ሽመይ ዑመር ዓሊ ኢብራሂም ይበሃል። እዚ ዘለናዮ ከምቲ ዝገለፅካዮ ናይ ብሄረ ሳሆ ኣብ ዞባ ደቡብ ንርከብ መንብሮ ወይ ከዓኒ ዳል ተባሂሉ ዝፍለጥ ገዛ ኮይኑ ኣብዚ ገዛ እዚ ብሰለስተ ደረጃታት ኢና ቅሪብናዮ ዘለና። እዚ ሕጂ ዘለናዮ ጋባላ ተባሂሉ ዝፍለጥ ክፋል ናይቲ ገዛ እዩ ማለት እዩ። ኣብዚኣ ውሽጢ እቱ ምስ በልካ ከዓኒ ናሓሳ ምድርበት ወይ ከዓኒ ምድርበት ተባሂሉ ዝግለፅ ኣደን ኣቦን እቲ መንብሮ ዘካይድሉ ኮይኑ

ዝበልካ ከዓ ናይ እንዳ መርዓውቲ መርዓትን መርዓውን ዝሕፀኑሉ ክፋል ገዛ እዩ ማለት እዩ። በዚኣ ክንጅምርቶ ኮይንና እዛ ክፋል ገዛ እዛ ገበላ እናፀዊዕናያ ዘለና እዛ ገበላ እዚኣ ሓደ ናውቲ ማሕረስ ከነቐምጠሉ ንኽእል ማይ እውን ነህልካ ዝደልሚ ንሪኦ ዘለና እውን እቲ ማይ ውሽጢ ገዛ ክኣቱ ስለ ዘይክእል ኣብዚ ገበላ እዩ ዝኸውን። ነዚ ማይ መቐመጢ እውን ክንጥቀመሉ ንኽእል ኢና። ብዓብዩ ዝብዚ ዘሎ ናውቲ ማሕረስ ብምልኡ ኣብዚ ኢና ነቐምጦ ማለት እዩ። ከም ካልኣይ እውን ኣብዚ ኣቦ ኣለና። ኣቦ ከዓ ኣብዚኣ ኮይኑ ኣብዛ ገበላ ኮይኑ እዩ ቁርኣን ደቁ ቁርኣን ዘቕርእ ማለት እዩ። ኣብዚኣ እንዳቕረአ እውን በቲ ስግር እውን ኣለሃና ነስዳ ገዲ ነስዳ ተባሂሉ ዝፍለጥ ንእዚ ናይ ኣጋይሽ ማለት እዩ። ጋሽኡ ኣብኡ ኣንቢሩ ጋሽኡ እንዳተኸታተለ ደቁ ኣብዚኣ እንዳቕረአ ኣብዛ መኻዶ ዝጥበዝ ዕፎን ድዩ ዝብርኮት ብርኩዳድ እንዳበርኮተ ኣብዚኣ ናብራ እንዳገበረ ንጥቀመሉ ማለት እዩ። ኣብዚ ምብቕፃል ዘሎ እቲ ዓብዪ ገዛ ኣደ ናብራ ተካይደሉ ገዛ ማለት እዩ። እቲ ናብራ ከዓኒ እቲ ናብራ ኣደ ኩሉ እንትና ማለት እዩ ፀባ ተሓቕነሉ ቦርኩታ ተበርክተሉ ሓበዛ ዝበሃል ኣሎ ቅጫ ወይ ከዓኒ ካልእ እቲ መንበሮ ናይቲ ብሄር ሓፈሻዊ ተካይደሉ ማለት እዩ። ፀባኣ እንዳ ሓቆነ ድያ ውላዳ ከለለ እንዳራረወ ድያ ጠስማ ድያ ወይስ ኩሉ ገዓታ ድያ ትቑዕተሉ ጋሻ ዝመፃተሉ ዩ ከዓኒ መዓራ ትቕርበሉ ጠስማ ትቕርበሉ ኣጅቦኣ ትቕርበሉ ካልእ ምስ ሰብኣያ ኮይና ወይ ከዓኒ ምስ በዓል ቤታ ኮይና እውን ቡና ትሰትየሉ ክፋል ናይ ገዛ እውን ኣለና ማለት እዩ። ስለዚ ከምኡ እንዳበለ ታተዚቲ ዝበዝሐ ክፋል ወይ ከዓኒ ዝበዝሐ ናብራ ዝበዝሐ ናይዚ ብሄር እዚ ወይ ከዓኒ ዝበዝሐ ዕዮ ናይዚ ተካይዲ ታደያ ታደ ከዓኒ ብሓፈሽኡ ኣብዚ ንብሎ ዘለና ክፋል እያ ተሰላስሎ ማለት እዩ። ካብኡ ምቕፃል ከዓኒ መርዓትን መርዓውን እውን ኣለውና ማለት እዩ። መርዓትን መርዓውን እንተይልና ሕጂ ኩሉ ግዜ ካብ ኣደ ኣይረሕቑን እዮም። ኣደ ዋላ ሽሕ ግዜ ሓፃኒ እተሃልዎም ዳኣ እምበሪ እታ ኣደ እያ ኩሉ ኣደ ከም ሓማት ከም ወላዲት ከም ኩሉ ኮይና ስለ ትቆርበሎ ነቶም መርዓውቲ ብውሽጢ ዘለዉ እንዳተኸናኸነት ነቶም መርዓውቲ ነታ መርዓት ሕጂ ጡሽ ትወብኣሉ ክፋል ቦታ እውን ኣለና። ጡሻ ነታ መርዓታ ሰይትወዳ እንዳ ወብአት ካልእ መግቢ መሳልል እዩ ፀፅቡቕ በቃ ነቶም መርዓውቲ ትቕርበሉ ክፋል ገዛ እንዳ መርዓውቲ ኢልና ንገልፆ ዓዳዓረ ኢና ንብሎ ብሳሆ ማለት እዩ። ዓዳዓረ ተባሂሉ ዝፍለጥ ክፋል ገዛ እዩ ማለት እዩ። ካልእ እቲ መርዓትን መርዓውን ኩሉ ግዜ እታ ህይወት ናይ መርዓትን መርዓውን ዘሰላስሉሉ ወይ ከዓኒ ዘስተማቕርሉ ክፋል ቤት ወይ ከዓኒ ክፋል ገዛ ኢልና እውን ክንገልፆ ንኽእል ማለት እዩ።

0: ኣሎ።
1: ሰላም ሰላም ሰላም። ኣብ ውሽጥን ኣብ ወፃእን ትርከብ ኩልኻ ህዝቢ ኤርትራ ብፍላይ ከዓ ዕንበባታት ደቅና ከመይ ትኾኑ? ቤት ትምህርትታት መቸም ኣብ ኩሉ ቤት ትምህርትታት ዝተገበረ መዕፀዊ ብጣዕሚ ድሕጉስ ነይሩ። ብዙሓት ደቅና ከዓ ማለትሲ ነፊዕኩም ኣብ ፅቡቅ ነጥብታት ዘምፃእኩም እንኳዕ ሓጎሰኩም እንኳዕ ሓጎሰና እንዳበልኩ እቶም ካልኦት

ቁሩብ ትሕት ትበልኩም ከኣኒ ከምኦም ክትስዕብዎም ቀሊል ስለ ዝኾነ ኩሉ ግዜ ኣብዚ ናይዚ ሰለስተ ወርሒ ዕረፍቲ ኩሉ ግዜ መፅሓፍኩም ክትጉዝጎዝዎ ኣለኩም። ፃውቲ ኣይትፃወቱ ክብለኩም ኣይክእልን እየ። ተፃወቱ ግና ከዓ ሙሉእ መዓልቲ ክትላፍዑ ኣብ ጎልጎል ክትውዕሉ ግን ኣይግባእኒ። ምክንያቱ ዋላ ንስድራ ከማን ፅቡቅ ኣይኮነን፣ ጭንቀት ይደምፅእ። ኣብ መሳሕኩም፣ ኣብ ድራርኩም፣ ኣብ ቁርስኹም ክትርከቡ ኣለኩም ዞም ደቀይ እንዳበልና መደብና መደብ ሃሎው ቆልዑ እታ ናይ መጀመርያ እንታይ ከም ንገብር ታ መክፈቲት ሸውሃት ሰላጣ ዶክንብላ ወይ ከዓኒ መረቅ ክጋብዘኩም እዮም ሳታይ ማለት እያ ሙዚቃ ቁሩብ ነብስኩም ቋራዕራዕ ኣብልዎ ሞ መፅኢ ከዓ እንደገና ገለ ክብለኩም እዩ።

ናብ ንኡስ መደብ ዲሞይ ዳ ዲሞይ ከብለኩም እየ። ናይ ሎሚ ዲሞይ ዳ ዲሞይ እንታይ ትኸውን ኣብ መወዳእታ ብሓንሳ ክሪኣ እሞ ገለ ክንብል ኢና ማለት እዩ። እዚኣ ንዓኹም

ነበረ እያ ነበረ። ኣብ ሓደ ዓዲ ሓደ ቆልዓ ካብ ኩሎም ቆልዑ ኣዝዩ ዝለበመ ብዓበይትን ንኣሽቱን ፍቱ ኣብ ትምህርቱ ንፉዕ ኣብነታዊ ተማሃራይ ነበረ። እቲ ለባም ቆልዓ ስሙ ኣቡበከር ጅምዕ ይበሃል ነበረ። ኣቡበከር ጅምዕ ኣካዳድንኡን ኣመሻሽጣ ፀጉሪ ርእሱን ፅፉፍ ስለ ዝነበረ መምሃራኑ ብጣዕሚ ይፈትዎን ይኽብርዎን ነበሩ። ካብ መዓልታት ሓደ መዓልቲ ዳይሬክተር እቲ ቤት ትምህርቲ መቐዝ ሒዙ ናብ ኩለን ክላሳት ብምኻድ ዘይንቡር ኣቀማቕማ ዘለዎ ፀጉሪ ተማሃራይ እንተርዩ ብመቐዝ ብምእታው ከናለታት ዝመስል ኣቀማቕማ ላፅዩ ገዝኦም ይሰጎም ነበረ። ካብ መዓልታት ሓደ መዓልቲ ዳይሬክተር ኣብቲ ኣቡበከር ዘለዎ ክላስ ኣተወ እሞኦ ንክብረት እቲ ዳይሬክተር ኩሎም ተማሃሮ ብድድ ብድድ ኢሎም ተሱ ዳይሬክተር እንተማሃሮ ንበሩ በሎም እሞ መቐዙ ሒዙ ነቲ ክላስ ኮለሎ ኣርባዕተ ተማሃሮ ዘይንቡር ንክትሪኦ ዘፅላዕካ

0: ጸጉሪ ርእሲ ረኣየ። ዳይሬክተር ነቶም ኣርባዕተ ተምሃሮ ሓደ ድሕሪ ሓደ እናፀውዐ ኣብ ቅድሚ ተምሃሮ ደው ኣበሎም። ዳይሬክተር ንኣርባዕተ ተምሃሮ ኣንበርክኾም እሞ ነቲ ንክትሪኦ ዘፀግም ፀጉሮም መቐዝ እናእተወ ሩባሩባ ዝመስል ከናለታት ላፂዩ ናብ ገዝኦም ኣፋነዎም። ተምሃሮ ብእፍረት ተዋሒጦም ድንን ድንን እናበሉ ንገዝኦም ከዱ። ስድራ ቤት እቶም ተምሃሮ ኣራእስ ደቆም ከም ፍልሖ ዝኣተዎ ጉንዲ ኮይኖም ምስ መፆም ፅቡቅ ገበርኹም ፅቡቅ ገበርኹም ኣይበልናኩምን ዶ? ሕጂ ዳሓይሽ እንታይ መስሊ ፀጉሪ ርእስኹም ነይሩ? ሕጂ ከናለታት ኪዱ ኪዱ ተቐምቀም ኢሎም ገንዘብ ሂቦም ኣፋነውዎም። እቶም መምሃራን እቶም ወለዲ ነቶም ደቆም መሰፋነውዎም። ድሕሪ ሕጂ ከምዚ ዓይነት ፀጉሪ እንድሕር ገይርኩም ገና ክትላፀይኹም በልዎም ይበሃል። ፍትዋት ደቀይ ካብዚኣ እንታይ ንመሃር? ተምሃራይ ልክዕ ከም ኣቡበከር ፀጉሪ ርእሱ ፅቡቅ፣ ፅፍሩ ነዊሕ ዘይኮነ፣ ኣካዳድንኡ ምዕሩግ ፅሩይ እንድሕር ኮይኑ ብኩሉ ፍትው እዩ። ብመምሃራን ፍትው፣ ብስድራ ቤትን ጎረባብትን ፍትው። ንክትዕልሎ ደስ ዝብለካ ተዘይኮይኑ ተጠቃለለ ጨጉሪ ደስ ዘይብል ኣቀማቅማ እንድሕር ኮይኑ መምህር ከዓ ናቱ ኣገባብ ስለ ዘለዎ ልክዕ ከምኦም ላፂ ከይሰደኩም ኩሉ ግዜ ምዕሩያት ኩኑ። እዞም ደቀ
1: ሕራይ ሪኢኹሞ ዶ ዲሞይ ዳ ዲሞይ ብዛዕባ እንታይ ነራ? ብዛዕባ ፀጉሪ ርእሲ እያ ነራ። ፀጉሪ ርእሲ ብፍላይ ደቂ ተባዕትዮ ማለት እዩ። ብምእታዊት ክትሪኦ ከለካ ኣብ ደቂ ኣንስትዮ ለቂበን ድኸዳኒ ትምህርቲ ኣይክህልዋን እየን። ዝኾነ ግን ኣማሻሽጣኻ እውን ክፅብቅ ስለ ዘለዎ ደቂ ኣንስትዮ ኣማሻሽጣኸን ከምቲ ትገብሮኦ ፅቡቅ ግበርኦ። እቶም ደቂ ተባዕትዮ ግና ከምዚ እናገበርካ እናጠቕለልካ ኮይኑ ወይ ንቡር ደይኮነ ኣቀማቅማ እንድሕር ኮይኑ መምህርታ ይገብረካ ልክዕ ከምታ ነበርያ ነበረ ዝረኣናያ ከናለታት ናይ ጀርዲን ውፃዕልካ መቆል ሳዕሪ ከምኣይ ትገብረካ ሓፊርካ ሽዑ ቆብዕ ተኸዲንካ ድግድግ ንገዛካ ማለት እዩ። ስለዚ ጨጉርኹም ንቡር ግበርዎ እንዲሉና እዚኣ ንዕኡ ነቶም ጨጉርኹም ፅቡቅ ጌትኩም ከኣነ ትቕምቅምዎ እዚኣ ንዓኻትኩም። ሕራይ ዝወደይ መጀመርያ መን እዩ ሙሉእ ስምካ?
2: ዓድል ጀማል።
1: መን ኢልካ ዓወ?
2: ዓድል ጀማል።
1: ሕራይ ዓሊ ጀማል ወዲ ዓሊ ሓቀይ ወዲ ዓሊ ኢኻ ስኻ በፂኻ ዘለና ከዚ ወደይ ክንደይ ክፍሊ ኢኻ ሞ ክንደይ ዓመትካ?
2: 11
1: 11 ክንደይ ክፍሊ ኢኻ?
2: 5
1: ኣብ ትምህርቲ ንፉዕ ዶ ናይ ባሓቂ መምሃራነይ በልስከ
2: መምሃራነይ
1: ኣቱም ሽኮራ
2: ኣቱም ሽኮራ
1: ብጣዕሚ እየ ዝፈትወኩም
2: ብጣዕሚ እየ ዝፈትወኩም
1: እማ ባራዋ ኣጣቃሉ ኣጣቃሉ ረ ኣብ ቀዳማይ ጃልባ ኣላ ሓዝ ኮይቱ ደግሩ ጃልባ ኣብ ቁፅሪ ሓደ ጃልባ ጃልባ ኣብ ቁፅሪ ክልተ ራዮ እንታይ ኣሎ ሓምላይ ደሴት ሓዝ ሓምላይ ደሴት ኣብ ቁፅሪ ክልተ ሕራይ ቁፅሪ ሰለስተ ሰሜናዊ ባሕሪ ሓዝ ሰሜናዊ ባሕሪ ኣብ ሰለስተ ኣብ ቁፅሪ ኣርባዕተ ዳዕሮ ኣፍሪካ እዚኣ ኣብ ከባቢ ሰገነይቲ እያ ትርከብ። እዚኣ ኣብታ ቁፅሪ ናቕፋ ሓሙሽተ ኣላ እዚኣ ኻራ እያ ቁፅሪ ሓሙሽተ ዓሳ ጫዕጫዕ ሓዝ ቁፅሪ ሓሙሽተ ጫዕጫዕ ቁፅሪ ሽዱሽተ ጎቦታት ናቕፋ ኣስተውዕል ዝወደይ ጎቦታት ናቕፋ ቁፅሪ ሸውዓተ ሓወልቲ ኣባፅዕ ሓወልቲ ባፅዕ ሓወልቲ ኣባፅዕ ቁፅሪ ሸሞንተ ናይ መወዳእታ ኮራን እዚኦም ትፈልጦም ኢኻ ሒዝካ ዶ ሒዝካ ኣላ ሓቂ ሕራይ ሕጂ ደስ በለካ ቁፅሪ ሰሓብካብኡ እሞ
2: ቁፅሪ
1: ሽዱሽተ ቁፅሪ ሽዱሽተ ኢልካ ኣለኻ እንታይ ነይሩ
2: ጎቦታት ናቕፋ
1: ጎቦታት ናቕፋ እስከ ዳሓን እስከ ጎቦታት ናቕፋ መን ዝያዳ ዘከረ ጎቦታት ናቕፋ ኣረጋጊፅካ ኣለካ ሓቂ ጎቦታት ናቕፋ ፍሉይ ኢኻ ስ ብከብዳ ጀሚርካያ ብቁፅሪ 6ዱሽተ እስከ ብሕንብርታ እንዲኻ ጀሚርካያ ዘለካ ክርአይና ክርአይና እስከ ጎቦታት ናቕፋ ብራው ወዲ ወደ ዓሰርተ ነጥቢ ረኺብካ ኣለኻ ሳብ ካልኣይ ከዓ ሽዑ እዚኣ ምፅእ ምስ በለት ኢኻ ትምልስ ሸዎ እንትልፋፍ እዩ ቁፅሪ 8 ኣብ ቁፅሪ 8 እንታይ ኣሎ
2: ኮራል
1: ኮራል ኮራል ኣብ ምንታይ ይድርከብ ኣብ ባሕሪ ናብ ሻቀ እስከ ኮራል ተኮይና ድዒ እቶም ትዋዳደሩ ዘለኹም ከዓ ተዋዳደሩ ምስ ናብ ዝቕርብ በል ዝወደ ተዋዳደር ኢኻ መሊስከ እስከ ክርአና ኮራል ተኮይና ኮራል ኮራል ተኮይና ኮራል ተኮይና 20 ክኸውን ማለት እዩ ኮራል ዋይ ክነፍዕ ዋይ ክትነፍዕ ሳብ ሕጂ ከዓ ሳልሳይ 20 ነጥቢ ቁፅሪ 2 ዕዋይ እስትራቴጂ ናትካ ንበይኒ እዩ እንታይ እያ ነራ ኣብ ቁፅሪ 2
2: ሓምላይ ደሴ ሓምላይ ደሴ
1: እንታይ ነራ
2: ሓምላይ ደሴ
1: ሓምላይ ደሴ እስከ ወደይ ክርአና ሓምላይ ደሴት ነራ ከምኣተ ነራ ክርአና ሕጂ ኣብዚኣ ክርአና ክርኣ ኢና ሓምላይ ደሴ እተ ነራ ኣብኣ ከካ ክትዛውዕኻ እስከ እስከ ሓምላይ ሓምላይ ሓምላይ ደሴ ኣሎ ርእሲ ራብዓ ያውፅእ 30 ነጥ ቁፅሪ 1 እዋያ ጣዋውያ ቁፅሪ 1 እስከ ፅናሕሞት ምፃእ እንታይ ነራ
2: ጃልባ
1: ኣብ ቁፅሪ 1 ጃልባ ትሰቕልካ ትፈልጥ ሓቀ ዕልል በለላ ጃልባ ዕልልዕልል ብራ ዘለ እስከ ክርአይና ክርአና ጃልባ ተነራ ጃልባ ተነራ ፅቡ ገ ተጣቁዕሉ ሕራይ ጃልባ ጃልባ ድያ እስከ ክርአና ሕጂ ጃልባ ጃልባ ዋ ሓምሸይቲ ሕጂ ክተመፅኢኻ እንደገና
2: ሰለስተ
1: ቁፅሪ 3 ምስ መፀት
2: ሰሜናዊ ባሕሪ
1: ሰሜናዊ ባሕሪ በየን እዩ ዘሎ ሞ ብመንገዲ ናበይ ገፅካ ትኸይድዎ መስመራ ድያ ክዲ ብሓቀይ ሓቀይ ብ ድያ ዘሎ ሰሜናዊ ባሕሪ ዕዋፍ ኣለዋ ኣብ ሓቀይ እስከ ሰሜናዊ ባሕሪ ተኮይኑ ኣነ ይፈለጥኩ ተኮይኑ ክርአና ኣብዚኣ ሰሜናዊ ባሕሪ ናይ መወዳእታ እስ ሓንቲ ናይ መወዳእታ ተሪፋትካላ ሓንቲ መሪፅካ 4-5-7 ኣለዋኻ ኣጆኻ ሓሲብካ ሕሰብ 4-5-7 ኣለዋኻ 4 ሓቀይ ብዓረብ እንታይ ትበሃል 4 4 መልስ በል
2: ቁፅር
1: እንታይ ኣይኮነትን ኣጆኻ ፈትን ጆኻ ከምዚ ኣብ ናቕፋ ስኒ ርአ እያ ነረ ከማ ናብቲ ጥቃ
2: ናቕፋእስከ
1: ወደ ዳዕሮ ዲሃልካ ታ ዳዕሮ ዲሃል ዳዕሮ ሽተየዶ ብትሽለ እምበሪ ኣይነገርክዎን ብጣዕሚ ንኩዕ ኢኻ ናይ ሓቂ ሕራይ እምበዕር እሞ ሕጂ እታ ተዋሂባሃና ዝነበረት ማለት ሲ መደብና መደብ ሃለው ቆልዑ ናብ መወዳእታ ገፃ እንዳኸደት ትኸይዳላ ክንቲ ሚላ ከዓ ይሓድገኩም እኒ እታ ናይ መወዳእታ ዓፍየት ተራራራ ዓፍየት ተራራራ

0: ኣፍርዎ።
1: ሽመይ ኤልዳና ማሓሪ ይበሃል። ኣብ ዞባ ሰሜናዊ ቀይ ባሕሪ፣ ደቡባዊ ቀይ ባሕሪ ንነብር። መነባብሮኦም ድማ ምግፋፍ ዓሳ ይነብሩ። መግቦም ድማ ካንዱር
2: ይንቲ ደጉራ ግድምታ ቦሎት እግሳ ግዲና

0: bagiyokixna geesinoonu maxayatwaana bagiyokixna maxayatwaana bagiyokixna.
1: ኣነ ሙኒር ኣልኣሚን ይበሃል። ብሄረ ትግራይ ኣዘባ ዓሰባ ኣዝባ ጋጅ ፓርካ ብዝበዝሒ ይርከቡ። ኣማናብሮኦም ድማ ማሕረስን መጓስን መጉቦ ድማ ኣካልት ይበሃል።

ብሄረሰብ ኣብ ሰሜናዊ ቀይሕ ባሕሪ ይነብሩ። ኣብ ደባደቡ ሰሜናዊ ቀይሕ ባሕሪ ይነብሩ። መናብሮም ድማ ማሕረሰብ መጓሰ፣ መግቦም ድማ ዳካሓ ይበሃል።

0: ዶክተር ኬብሮን ሳሙኤል ይባል።
1: ዶክተር ጁልያ ይባል።
0: ሕጂ ዝዓመመ ሰብ ኢና ንሕክም ዘለና።
1: ዝዓመመ ሰብ ንሕክም
0: ከመይ ጌርኪ? ሰዓት ሓንካ ኣለኺ

بو نايت زفزحي نقاط سي كشوار تسرعي نقاط سي كشوار تسرعي ورغتك

ዘና ኣነ ተኽሊ ህይወት ኣለኒ እንዳሓለኩ ኣይትወልኩስኒ እንተኽልኩም ዝተኻለኸሉኒ ህይወት ኣለኒ።

ነጋሽ ኣቑደትን ሻምበቆን ዝተዋፅኡ 53 ደቂ ኣንስትዮ ዝርከቦም ብጥቕላላ 146 ተወዳደርቲ ኣተታት ውድድር ሰሪዑ ኣብቲ ውፅኢት ኣብ ዳርባ ዓረር ደቂ ተባዕትዮ ቀዳማይ ቢንያም የማነ ካብ ተሰነይ ካልኣይ ሃሩን ዮሴፍ ካብ ባሮንቱ ሳልሳይ ሙስጦፋ ሮምዳን ካብ ተሰነይ ኣብ ደቂ ኣንስትዮ ቀዳሚት ኣርሴማ ማህደረ ካብ ላዕላይ ጋሽ ካልእቲ ሊድያ ተስፋ ማርያም ካብ ባሮንቱ ሳልሰይቲ ምርሃዊት ዮሃንስ ካብ ጎልጅ ኣብዚ ላ መሬት ደቂ ተባዕትዮ ቀዳማይ ኣክረም ዘካርያስ ካብ ላዕላይ ጋሽ ካልኣይ ሙስጦፋ ብኺት ካብ ባሮንቱ ሳልሳይ ሑሴን ሓመድ ካብ ተሰነይ ኣብ ደቂ ኣንስትዮ ቀዳሚቲ ነጃህ ጀማል ካብ ጎልጅ ካልእቲ ኣዋጢፍ ኣድም ካብ ተሰነይ ሳልሰይቲ ነጅላ ኣድም ካብ ተሰነይ ኣብዝላ ደቂ ተባዕትዮ ቀዳማይ ናኤብ ክፍሎም ካብ ተሰነይ ካልኣይ ዑመር ዓሊ ካብ ተሰነይ ሳልሳይ ሙስጦፋ በኺት ካብ ባሩንቱ ኣብ ናይ ደቂ ኣንስትዮ ድማ ቀዳሚቲ ካልቶም ኢድሪስ ካብ ባሩንቱ ካልእቲ ጁማንቲ ኣንዱ ካብ ሻምብቆ ሳልሰይቲ ባናተኽሉ ካብ ላዕለጋሽ ብምዃን ዕዉታት ኮይነን ኣብ ጉያ 100 ሜትሮ ደቂ ተባዕትዮ ቀዳማይ ናይብ ክፍሎም ካብ ተሰነይ ካልኣይ ያቆብ ዓዋት ካብ ባሮንቱ ሳልሳይ ሙስጦፋ ሮምዳን ካብ ተሰነይ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ኣያት ሃብቲ ካብ ባሮንቱ ካልእቲ መዲና ኢድሪስ ካብ ባሮንቱ ሳልሰይቲ ናዝሬት ዓሊ ካብ ሻምብቆ ኣብ 200 ሜትሮ ናይ ደቂ ተባዕትዮ ቀዳማይ ሻንፍቱይ ካብ ተሰነይ ካልኣይ ያቆብ ዓዋት ካብ ባሮንቱ ሳልሳይ ዓብዱሰላም ጣህር ካብ ባሮንቱ ኣብ ደቂ ኣንስትዮ ቀዳሚቲ ንያት ሃብቲ ካብ ባሮንቱ ካልእቲ ናዝሬት ዓሊ ካብ ሻምብቆ ሳልሰይቲ ያስሚን ያቆብ ካብ ተሰነይ ኣብ 400 ሜትሮ ደቂ ተባዕትዮ ቀዳማይ ዑመር ዓሊ ካብ ተሰነይ ካልኣይ እስራኤል ፓስኳል ካብ ሻምብቆ ሳልሳይ ኣክረም ዘካርያ ካብ ላዕላይ ጋሽ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ኤደን ገብሪ ህይወት ካብ ባሮንቱ ካልእቲ ፌርዶስ ማውሮ ካብ ባሮንቱ ሳልሰይቲ የሩሳሌም መሓመድ ካብ ሻምብቆ ኣብ 800 ሜትሮ ደቂ ተባዕትዮ ቀዳማይ ዑመር ዓሊ ካብ ተሰነይ ካልኣይ ሉካል ኣዛር ካብ ባሮንቱ ሳልሳይ እስራኤል ፓስኳል ካብ ሻምብቆ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ኤደን ገብሪ ህይወት ካብ ባሮንቱ ካልእቲ ኣርሴማ ተኽሊት ካብ ባሮንቱ ሳልሰይቲ ናዝሬት ፈይሰል ካብ ላዕላይ ጋሽ ኣብ 1500 ሜትሮ ደቂ ተባዕትዮ ቀዳማይ መሓሪ ኣየር ካብ ሻምብቆ ካልኣይ በረኸት ኣማኑኤል ካብ ባሮንቱ ሳልሳይ መሓሪ ገብሪት ካብ ተሰነይ ኣብ ደቂ ኣንስትዮ ቀዳሚቲ ሄለን ሲሞን ካልእቲ ቻማ ሳልሰይቱን ኣርሴማ ተኽሊት ሰለስተን ካብ ንእዞባ ባሮንቱ ብምዃን ዕወታት ኮይነን ኣብ 3,000 ሜትሮ ደቂ ተባዕትዮ መሓሪ ኣየር ካብ ሻምብቆ ካልኣይ በረኸት ኣማኑኤል ካብ ባሮንቱ ሳልሳይ ኣንዋር ዑስማን ካብ ተሰነይ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ሄለን ሲሞን ካልእቲ ማርሴላ ቻማ ሳልሰይቲ ፍትሒ ዓሊ ሰለስተን ካብ ንዞማ ባሮንቱ ብምዃን ዕወታት ኮይነን ኣብ ዜናታት ወፃኢ ምስ ንሰግር እንግሊዛዊቱ ክለብ ማንቸስተር ዩናይትድ ንፈረንሳዊ ማኑኮነን ኣብ ሕቑፋ ንምፅምባር ምስ ወኪላቱ ከም ዝተዘራረበት ይንገር ኣሎ ብመሰረት መርበብ ሓበሬታ ቢቢሲ ዩናይትድ ንመስመር ምክፋላ ንምድላል ነዚ ወዲ 25 ዓመት ኣከፋፋሊ ቀዳማ ዕላማ ገርያ ኣብ ዝቕን ናብ ዕዳጋ ኣትያ ዘላ ማኑ ምስ ኢጣልያቱ ክለብ ሮማ ዝፃወት ኮይኑ ኣብዚ እዋን ካብ ኢጣልያ ብምውፃእ ኣብ ውድዳ ፕሪምየር ሊግ ክፃወት ደልዩ ብምህላው ንክለቡ ስለ ዘፍለጠ ምውፃእ ናይዚ ተፃወታይ ካብታ ክለብ ርጉፅ ዝኾነ ይመስል ዩናይትድ ማኑ ኮነን ዝርብ ዘካየዱ ግን ኣብ ስምዕ ብዛዕባ ዝበፅሐ ምዕባለ ዝወፀ ሓበሬታ የለን ዩናይትድ ንኡራጋዊ ኣከፋፋሊኣ ማኑኤል ኡጋርት ኣብ ዋንጫ ዓለም ብፀሮ መጉዳእቲ ንውሕ ዝበለ ግዜያት ክትከስሮ ከም እትኽእል ድሕር ምርጋፅ እያ ዒንታ ናብዚ ኣብ ዝሓለፈ ዓመተ ስፖርታዊ ውድዳት ሴርያኣ ኣብ 35 ውድዳት ንክለቡ ሮማ ብምስላፍ ዕዙዝ ኣበርክቶ ዝገበረ ተፃወታይ ተቋሚ ዘላ ብዘይካዚ ኣብ ውድዳት ዋንጫ ዓለም 2026 ድማ ንሃገሩ ፈረንሳ ብምውካል 5 ግዜ ብምስላፍ ዝደምቐ ተፃወታይ ክለባት ኣርሰናልን ኣትለቲኮ ማድሪድን እውን ንምውናኑ ተገዳስነት ኣሕዲረን እየን እንተኾነ ዩናይትድ ነዚ ተፃዋታይ ንምውናን ከቢድ ብድሆ ኣብ ቅድሚያ ከም ዘሎ ይእመን እዛ ክለብ ንብራዚላዊ ኣንድሬ ሳንቶስ ብ48 ሚልዮን ፓውንድ ካብ ቸልሲ ንቤልጅማዊ ዩሪ ቴሌማንስ ድማ ብ35 ሚልዮን ፓውንድ ካብ ኣስቶን ቪላ ብምዕዳግ ንመስመር ምክልኻላ ተደላድል ከም ዘላን ንመስርሕ ናይዚ ፈረንሳዊ ምስ ሰልጣ ድማ ኣብቲ ንምጅማር ሳምንታት ተሪፎ ዘሎ ሓድሽ ዓመተ ስፖርት 2026-27 ተወዳዳሪት ንምዃን ክሕግዛ ከም ዝኽእል ካብ ኦልትራፎርድ ዝፍኖ ዘሎ ሓበሬታታት ይሕብር

0: ግዝያት ክሪስታል ፓላስ ማክነስ ላክሪዮስ ንምፍራም ትሰርሕ ከም ዘላ ይንገር ኣሎ። ቸልሲ ነዚ ወዲ 25 ዓመት ተኸላኻሊ ቦሙናንያ ንመሳርዕ ምክልኻል ደጊማ ብምሕዳስ ተወዳዳሪ ንክትከውን ደልያ ዘላ። ንምስርሕ ናይዚ ተጻዋታይ ንምቅልጣፍ ድማ ሓለፍቲ ክልቲኡን ክለባት ዝሓለፈ ሰንበት ኣብ ከተማ ኒውዮርክ ከምዚ ተራኸቡ ተገሊጹ። ፓላስ ካብ መሸጣ ናይዚ ፈረንሳዊ 60 ሚልዮን ፓውንድ ክትረክብ ተተስፊያ ኣላ። ላክሪዮስ ኣብ ጀርመናዊት ክለብ ወልቭስ ብ18 ሚልዮን ፓውንድ ብምስጋር ምስ ክለቡ ፓላስ ብሉፅ ናይ ፀወታ ዘመን ክሕልፍ እንከሎ ኣብ ዋንጫ ዓለም 2026 እውን ካብቶም ወሰንቲ ተፃወቲ ናይቲ ሃገር ብምዃን ክደንቁ ካብ ዝኽኣሉ እዩ። እንግሊዛዊ ተኸላኻሊ ቸልሲ ትሬቮ ቻሎባ ናብ ኢጣልያ ክለብ ኮሞ ንምስጋር ኣብ ዝርርብ እናሃለዊ ቸልሲ ነዚ ፈረንሳዊ ናብ ሜዳ ስታንፎርድ ብሪጅ ንምስጋሩ ትፅዕር ዘላ።
1: What a scoreline for them here. He's disappeared because he's up against Lacroix, who's one of the best defenders in the Premier League, one to one.
0: እዚ ኸበርኩም ተዓዘብቲ ንሎሚ ዝተዳልዎ ዕለታዊ ዜና ስፖርት ኣብዚ ፍፀም ስለምክታልኩም ኣዝየ መስግን ምስ ተረፉ መርባት ርቲ ብሓድገኩም ብወገነይ ግን ሰላም።

0: ትምባል ስለዝመረጸ
1: ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል።
0: ኢትዮጵያ አፍ ደገ ባህር ምስ ረኸበት ኤርትራ ዝኾነትሉ ምክንያት ከብቅዕ እዩ።
2: እዛ በጣም ትልቅ ሃገር
0: ኤርትራ። ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንኽቕፅልን ክሓፅርን ፅልዋ ኤርትራ ነይርዎ። ሰነዳዊት ፊልም ኣብ ኤርቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ቀይ ባህር ማለት
0: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
4: የባህራችን ጉዳይ ተዘግቶብን ንኖራለን እንዴ?
0: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቂ ለና ዓለም ለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
5: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል።
6: አሰብ የኢትዮጵያ ነች ያነው አሰብ የኢትዮጵያ ስለሆነች ነው።
0: አሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
7: ስለዚ ከዚ ቀደም የሰራትና ስህተት ናብሩ
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ።
8: ኣጉል ህልሚ ነው እየ ኣጉል ህልሚ ነው
0: ትምባል ስለ ዝመረፀ መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜያት ተቆፂሩ ኣሎ።
9: ውጃውን ኣስመራ፣ ምፅዋ፣ ከረን፣ ዓሰብ ንወስድነት
10: በፍፁም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፈታት አለበት።
11: በአንድም በሌላ መንገድም ተሸንፈናል።
0: ተሳዒርና፣
12: ተጨፈጨፍ፣
0: ተዳሂኽና
13: ዓሰመቲና ተነባሮ ዝነበረን ዕላማ የኾነ ማእኸላት እዩ ለዊስና
14: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
0: ኣይሽ እንኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ይተበፅሐን
15: 67 ምተዋገም የትን ያለነ
0: 60 ዓመታት ተዋጊና ሕጅበ የለና ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ ረቡዕ 9:25 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ።

ደጋ ዮሃንስ ይበሃል። ኣዋሃዲት ድኮነ ዓባይቲ ኣታዊ ድኮነ ዓባይቲ ናይ ዞባ ጋሽባርካ ኮይነ መፅየ ዘለኹ ኣብዚ ብሓፈሽ ንሕና ሓሙሽተ ኣባይቲ ያታዊ ኣባይቲ ኢና ሒዝና መፅእና ዘለና። እቲ ቀንዲ ዕላማ ከምቲ ኩልና ንርድኦ ቅድሚ ነዊሕ ዓመታት ኣናብራናስ እንታይ ይመስል ነይሩ፣ ኣካዳድናና እንታይ ይመስል ነይሩ፣ ባህልና ልምድና እንታይ ይመስል ነይሩ፣ ነዚ ንዑ ንምንፅብራቅ ኢና ኣብዚ መፅእና ዘለና። ብሓፈሽኡ ኣብዚ ሓሙሽተ ብሄራት ኢና ተሳቲፍና ዘለና።

ስመይ ሰዲግ ፈረጅ ይበሃል። ካብ ዞባ ጋሽ ባርካ ንብሔረ ናራ ወኪል እየ ዝመፃኹ ሰብ እየ። ሒዝናዮ መፂና ዘለና ትሕዝቶ ድማ ብዛዕባ መደሪታ ዝበሃል ኣብ ብሔረ ናራ ዝግበር ወግዒ ናይ መርዓ ናቱ ና ሒዝና መፂና ዘለና። ሕጂ ነዚ መርዓ እዚ ንኽተካይዶ ከዓ እቲ መርዓዊ ኩሉ ግዜ እንታይ ይገብር ኣለዎ? ከምዚአን ትርእይዎን ዘለኹም ገዛውቲ ማለት ካብ 5 ክሳብ 7 ዝኸውን ገዛውቲ ሰሪሑ ተዳልዩ ክፀንሕ ክኽእል ኣለዎ። ተን ገዛውቲ ከዓ ከምዚአን ትርእይዎን ዘለኹም ካብዚ ዝጅምር እዚኣ ገዛ እዚኣ እንዳእኽሊ እያ። እንዳእኽሊ ክንብል ከለና እዚኣ እንዳእኽሊ እዚኣ ከዓ ኩሉ ግዜ ብዘይ ዝኾነ ወፃኢታት ማለት እዩ ምሳና ብዘሎ ነገራት ኢና ንሰርሖ። ቃንጫ ኣላ ቃንጫ ምሳና ሓሪስና ንእትወ እዩ። ካልእ ከዓ በዚ እንጨይቲ እዩ ላኻ እዚአን ኩለን ከዓ እንታይን ምሳና ዘለዋየን ነገራት እየን። ዝኾነ እንታሽሙ ንኸፍደሉ ይብልና ኣብ ውሽጢ እዚ እንዳእኽሊ ተኣቲና ድማ ቆፎ ኣላ ዓባይ ቆፎ ናይ እኽሊ እያ እዚኣ። እዚኣ ቆፎ እዚኣ ካብ ገዛ ኣይትወፅን እያ ዓመት መፀት ዘ ዘምፀኻዮ ኣብኡካ ትመሎ ከባቢ 5-6 ኩንታል ዝኸውን ዝሕዝ እዩ። ብምንታይ ይስራሕ ተኢልኩም ከዓ ብሳዕሪ ይስራሕ። በዚ እንተመፂና ከዓ በዚ ብየማናይ ዘላ ድማ ኣጉዶ እያ። እዚኣ ኣጉዶ ከዓ ናይ ኣጣል ማለት እዩ። ኣጉዶ ናይ ኣጣል እያ። እዚኣ ከዓ ክሽነ እያ። ኣብ ውሽጢ እዚ ክሽነ መዓት ንብረት እዩ ዘሎ። እዚ ንብረት እዚ ድኻ ብእንጨይቲ ወይ ከዓ ብጭቃ ዝተሰርሐ እዩ። ካልእ ዝኾነ ነገር የብልናን እሰደንቲ እናትና ኣቑ ዝኾነ ሓፂን የብልና ገለ የብልና ብጭቃ ወይ ብእንጨይቲ ዝተሰርሐ እዩ። እዚኣ እንዳ መርዓት እያ። እዚ እንዳ መርዓዊ መርዓዊ ውሽጢ ኣሎ። መርዓውን መርዓትን ንምክትፈልዮም ድማ እቲ መርዓዊ ኩሉ ግዜ ቀይሕ ጨርቂ ተኣስረ እዩ። ዚ 9 ሜትሮ ትኸውን ዓለባ ከዓ ትመትር ኣብ መንጎን ኣሲርካ ኣብዚኣ ርእሱ ትገብረሉ ማለት እዩ። ከምዚ ኢሉ ሸፊንዎ ይወርድ። ካብኡ እቲ ዓርኪ ርእሲ እውን ናይ ግድን 14 መዓልቲ ዝኸውን ካብኡ ኣይፍለኒ ካብዚኣ ገዛ ይወፅን ዝኾነ ኣገልጋሊ ናይዚ መርዓዊ ማለት እንታይ እቲ ዓርኪ ርእሲ ንምንታይ ከ 14 መዓልቲ ካብ ገዛ ስለ ዘይወፅእ ማይ ተደልዩ መግቢ ተደልዩ እሱ ዘሳስዮ ማለት እዩ ገዛ እዚ። እዚ ገዛ እዚ ድማ ብተንኮበታት ዝተጋየፀ እዩ። ካብኡ ሓሊፍና ድማ እዚኣ እንዳ እንታሽሙያ ኣብ ጋሽ ባርካና ኩሉ ግዜ ሃሩር ስለ ዘሎ ናይ ግድን ከምዚ ዓይነት ዳስ ክትሰርሓ ኣለካ። እዚኣ ዳስ በዚኣ ትርእዋ ዘለኹም ዳስ እያ። ንምንታይ ተገልግለና እዚኣ ካብ ሃሩር ሙሉእ መዓልቲ እዚኣ ስለዘይትውዕል ኣብ ገዛ ስለዘይትውዕል ምስተ ሃሩር ወፂእ ካብዚ ኣብ ዳስ ትውዕል ማለት እዩ። ኣብ ውሽጢ እዚ ዳስ ድማ መዓት መሳርሕታት እዩ ዘሎ። ሰበይቲ ትኹን ዋላ ዝኾነ መጣሓኒዶ መሐቆኒዶ ዝኾነ ንብረት ኣሎ ዚ ኣብዚኣ ዘላኻ ናይ እንታሽምና እዚኣ መስተይት ማይና ከም በርሚልና ንጥቀመላ ኤላዶ ትበሃል ማለት እዩ። ብጭቃ ተሰርሐት እያ። ነዚ መስሊ ተሓፈሻዊ ስእሊ ናይዚ ከባቢና

ኣራይ ስመይ እስማኢል ኣሕመድ ኣደም ይበሃል። ካብ ዞባ ጋሽ በርካ ኢና መፂና ቁሸት ብሄር ብዳዊት ሒዝና ኢና መፂና ዘለና ኣብዚ ሎም ዓመት ፌስቲቫል 2026 ሕጂ እቲ ሒዝናዮ ዘለና ትሕሶ ቁሸት ኣብቲ ቁሸት ብሄር ብዳዊት ያታዊት ገዛ ወይ መነባብሮ ብሄር ብዳዊት ከመይ ይመስል ሕጂ ሓፈሻዊ እተን ብሄር ብዳዊት ሰለስተ ገዛ እየን ዘለዋ ንኣን ሒዝና ኢና ቀሪብና ዘለና ኣብዚ ፌስቲቫል እዚ እታ ሓንቲ ናይ መርዓት ገዛ ማለት እዩ ኣላትና ከምኡ ውን እታ ናይ ስድራ ገዛ ማለት እዩ ክልተ ኣግነት ኣለውና እታ ሓንቲ ናይ ስድራ እያ እታ ሓንቲ ናይ መርዓት እያ እዚኣ ከዓ ሸፈት ትበሃል ሓንቲ ሳልሰይቲ እታ ሳልሰይቲ ገዛ ናይ ደቂ ተባዕትዮ እያ ማለት እዩ ሓፈሻዊ ኣብ ሸፈት እንታይ ዓይነት ንብረት ኣለዎ ናይ ደቂ ተባዕትዮ ፍፍላይ ፍሉይ ዝኾነ ማለት እዩ ኣብ ናይ ደቂ ኣንስትዮ ከዓ ኣብ ናይ መርዓት እንታይ ከምኡ ውን ኣብ ናይ ዓበይቲ ናይ ስድራ ማለት እዩ እንታይ ዓይነት ንብረት ይቐመት ብበይኑ ስለ ዘለዎ ኣብ ነናቱ ተቐሚጡ እዩ ብፍላይ ኣብ ብሄር ብዳዊት ደቂ ተባዕትዮ ሸፈት ትበሃል ነፍሳ ዝኽኣለት ኩሉ ንብረታት ዘማለት እያ ማለት እዩ ሕጂ እቲ ዘድልዮም ኩሉ ኣብቲ ምስኦም እዩ ዘሎ ናብቲ ዘድልዮም ነገር እንድር ኣሎ ተላእኻይ ኳላ ኣለዎም ንሱ ኸይዱ ዘድልዮም ነገር ካብቲ ስድራ ሒዝቦም ይመፅእ ማለት እዩ ሓፈሻዊ ሒዝናየን ዘለና ሰለስተ ገዛ እየን ማለት እዩ ናይ ብዳዊት ብሄር ብዳዊት ያታዊ ናይ መርዓትን ናይ ስድራን ከምኡውን ሸፈት ደቂ ተባዕትዮ ሒዝና መፂና ኣለና ማለት እዩ።

ክሳብ ዓር ቀይዲ ተረፈ ብትሕትዩ ዘለና ከሸ ዝበሃል ኩሉ ብምሉእ ኣዳሊና ሕምፂና ኣለና እቲ ገዛሲ ንሕና ተሪፍና ንብል ጉዳይ የብናን እዩ ናይ ብሄር ትግረ ክሳብ ክርሲ ናይ መንከፍ መበሊ ናይ ጎኖ ዝበሃል ናይ ክሳ እዩ ዘሎ ኩሉ ብምሉእ ናይ ትንኮባዲ ናይ ገሌ ኣማሊና መፅና ኣለና።

ስመይ ዓለውያ ዋና ባህል ካብ ዞባ ጋሽባርካ ካብ ከተማ ባረንቱ መፂና ንርከብ። ሎም ዓመቱን ከምቲ ልሙድ ብሄረ ኩናማ ነዚ ዝኣመሰለ ገዛውትን ባህላዊ መነባብሮን ሒዙ መፂ ኣሎ። እዚ ከምቲ ትሪእዎ ዘለኹም እዚአን ገዛውቲ ኣብ ነፍሶ ከፍ ብሄረ ኩናማ ገዛ ከምዚ ዓይነት ገዛ ይስራሕ ማለት እዩ። እዚኣ ሕጂ እታ ኣንዳ ንብላ መጀመርታ መርዑት ክምርዓዊ ከለዉ ከምዚኣ ሓንቲ ገዛ ዓባይ ገዛ ትስራሕ ኣሎ። ብድሕርያ ከማ ምስ ፀንሑ ምስ ቆልዑ ምሳፈረዩ ከዓ ካልኦይቲ ገዛ ዳማ ትበሃል ትስራሕ ማለት እዩ። እንደገና እቲኣ ከዓ መውዓሊቶም እያ ማለት እዩ። እታ ስድራ ቤት ተኣኪባ ኣብ ኣቡና እንዳሰተየት እንዳዓለለት ከምዚ ትሪኦ ዘለኹም ስራሓት ላኻ እንዳሰርሑ ዝውዕሉላ መውዓሊቶም ላይታ ንብሎ ብቋንቋና ዳስያ ማለት እዩ። እዚኣ በዚኣ ትሪእዋ ዘለኹም ከዓ ናይ ኣጣል መደቀሲት ገዛ ማለት እዩ። በቲፊትና ዘሎ ኣብዚአን ክልተ ገዛ ፍሉይ ምልክት ኣብ ላዕሊ ኣሎ ማለት እዩ። እዚ ምልክት እዚ ድማ ብሄረ ኩናማ ኣብ ኣርባዕተ ዓበይቲ እንዳታት እንድና ንቀውም። እዚአን እንዳታት ድማ ሰርማ፣ ሽዋ፣ ከርዋ፣ ጉርማ እንደን ዝበሃላ። ናይ ሎም ዓመት ግን ናይ ሰርማ ዝበሃል እንዳ ምልክት ኢና ሒዝና መፂና ዘለና ማለት እዩ። እዚአን ምልክታት እንተለዎ ድኾነ ሰብ ማለት እዩ ዝኾነ ኣዝማድ ናይቲ እንዳ ሰርማ በዚያ ምልክት ጥራይ ርኦም እዚ እንዳ ኣዝማድና ብማለት ኣለልዮም ትኺሎም ናብታ ገዛ ይኸድዎም ማለት እዩ። ንሰብሲ እንዳክስቶ ኣበይ እዩ ኢሎም እንዳሓተቱ ኣይሽገርን እዮም። እዚአን ምልክታት እዚአን ሕጂ ናይ ሰርማ ምልክት ማለት እዩ።

ፍሎም ወልዳይ ይበሃል። ካብ ድኮና ኣባይቲ ዞባ ጋሽ ባርካ ኮይና ንብሄረ ትግርኛ ካብ ንእዞባ መልቂ ወኪልና መፂና ኣለና። ብሄረ ትግርኛ እዚ ድኮና ኣባይቲ ናይ ያታዊ መነባብሮ ከመይ መስል ነይሩ ኢና ሒዘ መፂና ዘለና። እዚ ሒዝና መፅልና ኸኒ ናይ ቅድሚ 200 ዓመታት ሒዙ ዝነበረ ያታዊ መነባብሮ እዩ። ከም ዝፍለጥ እቲ ናይ ቀደም መነባብሮና ካብ መሬት ስራሓት ካኢላ ካብ ገረብ ካብ ደሎ ከባቢና ንመነባብሮና ዝኸውን ብኣዝዩ ውሕሉሉን ብኣዝዩ ጥበበኛ ዝኾነ ስራሕ ተሰሪሑ ካብ ሰብ ከይተፀበና ካብ ዕዳጋ ከይወፃና ካብ ከባቢና እኹል መነባብሮ ነብር ምብርና ካብታ ገዛ ጀሚርካ ክሳብቲ ዝደቐቐ መሳርሒ ካብ ከባቢና በዓልና እዩ ስራሕ ነይሩ። እቲ ዝገርመካ እቲ ፅቡቅ ነገር ከዓኒ እቲ ስራሓት ኣዝዩ ስራሓት ካኢላ ብስራሓት ዕንጨይቲ ብስራሓት ላኻ ብስራሓት ሓምሓም ዝተፈላለየ ኮይኑ ኣዝዩ ነዊሕ ዓመት ዝገበረ ነዊሕ ዓመት ዘገልግል ኣብዙይ ጥበብን ክእለትን ዝሓለፎ ምዃኑ እዩ ዘብርሃካ ናይ ቅድሚ 200 ዓመታት ናብራ እዩ። ቀንዲ በልኡኽቱ ከዓኒ

ሓደ እቶም ስድራ ቤትና እቶም ኣባዓጓታትና ወለድና ማዕረ ክንደይ ክእለትን ጥበብን ሞያን ከም ዝነበሮም ይበርሃልካ። በቲ ካልእ ከዓ እዞም ንኣሽቲ ወለዶ ማዕረ መነባብሮ ናይ ቀደም ሰብ ከም ታሪክ እንታይ ይመስል ነይሩ እንታይ ይመስል ነይሩ እንታይ ክእለት ከ ነይርዎም ካብ ሰብ ከይተፀበዩ በዕሎም ይሰርሑ ምንባሮም ካብ ከባቢኦም ርእሶም ክእሉ ምንባሮም ናብ ወለዶታት ከዓ ታሪክ ክንሓልፍ ክኢልና። ስለዚ እቲ ደሎ ንብረት ኣዝዩ ጥንታውያን ንብረት እዩ። ኣቲና ክንሪኦ ንኽእል ኢና። ብኣዝዩ ክእለትን ሞያን ዝሓደረ ስለ ዝኾነ ከዓ ኣቲና እንተረአናይ ተመራፅኸቡ ማለት እዩ።

0: ናይ መጀመርያ ከመስግነኩም ፈቱ ሽመይ ብምሉ ኣሕመድ ጣህር ዑስማን ይበሃል። ዝመፃ ኩሉ ዞባ ዞባ ጋሽ በርካ እዩ ኣቦ ወንበር ኮሚቴ ባህሊ። ስለዚ ኣብዚ መሰናድኦ ሒዝና መፅና ዘለና ናይ ለብ ዘበን 226 ንሕና ኣርባዕተ ብሄራት ሒዝና ኢና መፅና ዘለና፣ ብሄረ ናራ፣ ብሄረ ኩናማ፣ ብሄረ ቢዳዊት፣ ብሄረ ትግሬ። ኣርባዕትዮም ብሄራት ዝተፈላለዩ ትሕዝቶ ዘለዎም፣ ዝተፈላለዩ ደርፊታት ዘለዎም፣ ዝተፈላለዩ መሰናድኦታት ዘለዎም ቦም ኢና ተሳቲፍና ዘለና። ቀዳማይ መሬትና ከዓ ትማሊ ንኦዴንስ ንሕና ኣብ ስቴጅ ኣሪና ኣለና። ኣብዚ ከዓ ንጎ ንጎ እቲ ቅሾት ነካየድ ኢና። ስለዚ እቲ ሒዝናዮ መፅና ዘለና ናይ ብሓቂ ፅቡቅ ባህሊ ነቲ ባህሊና ዘስስን ነቲ ባህሊና ዝምዕብል ምስ ካልኦት ባህሊታት ሪኢና ወዳዲርና ዝያዳ ነቲ ሃገራዊ መንነትና ንዕብየሉ እቲ ሃገራዊ መንነትና ዝያዳ ክብ ንኣብለሉ ንሕና እውን ምስቶም ካልኦት ኣብ ካልኦት ብሄራት ኣብ ካልኦት ዞባታት ዘለዎ ምስም ተሳቲፍና እቲ ባህሊና ነእርየሉን እቲ ባህሊና ነፍልጠሉን ክቡር ባህሊ ስለ ዘለና። እዚ ባህሊ ከዓ ምንነትና ስለ ዝኾነ ምንነትና ማለት ከዓ ኤርትራውነትና ስለ ዝኾነ ንዑ ንምግላፅ ኢና መፅና ዘለና።
1: ፍራንኮ ኩባባ ኡሌ ናይ ሎሚ ዘበን 226 ፌስቲቫል ንምስታፍ እታ ንመጀመርያ ዝመረፅናዮ ቴማና ዞባ ጋሽ በርካ መውሶብ ፅጋታት ሃገር ዝብል እዩ። ከምዚ ኣብ ፅሑፍ ዝስራናዮ ብኡ መሰረት ኣብ ጋሽ በርካ ብዙሕ ፀጋታት ኣለዎ። እድምጂ ኣብ ዝተፈላለየ ዓመታትን ኣብ ዝተፈላለየ ግዜን ብዙሕ ዓይነት ትሕዝቶ ኣቕሪብና ነርና። ሎሚ ዘበን ግን ካብተን ሓደ ቅርስታትና ከተማ ቆርደት፣ ካልኣይቲ ከዓ መበቆላዊ ኣግራብ፣ ፍረታት፣ ጥረታት፣ ዓይነት ኣእኻል ኩሉ ኣሎ ዝበሃል ትሕዝቶ ሒዝናዮ መፅና ኣለና ማለት እዩ። ብሓፈሽኡ ክረአ ከሎ ጋሽ በርካ ሃብታም ፀጋታትን ባህሊን ዘለዋ ህብረተሰብ እዩ። ኣርባዕተ ብሄራት ኣለዋ በተዛማዲ ኩለን ብሄራት ከዓ ነናተን ፀጋ እኳ እንተለዋ ግን ናይ ሎሚ ዘበን ዝያዳ ነዚ ኣብ ፌስቲቫል ተሳቲፉ ዘሎ ህዝቢ ዝያዳ ነቲ ፀጋታት ንምልላ ኢልና ኩለን ዓይነት ትሕዝቶ ከብ ስምሱም ጅሚርካ እኽሊ

ሚርካ አይነት አኻል ቅጠልያ ብጫ አይነት ቡልቱክ ተፈላለየ አይነት ካብ ፍርያት ናይ ኣካት ከዓ ብኣካት ዝስራሕ ኩሉ ዓይነት ናይ ስራሓት ላካ ኣብዚ ሒዝና ቀሪብና ኣለና ማለት እዩ። ትሕዝቶ ኣብ ቴሌቭዥን ዝረአ ዘሎ ከዓ ዝተፈላለየ ንኡ ዝንፀባረቕ ዓይነት ፀጋታት ኢና ንተኣታት ኣለና። ካልእ ብፍሉይ ሆር ዝበሃል ውድድር ናይ ጥሪት ናይ ከብቲ ኣሎ። ብፍላይ ናይ ፀጋታት በዓል ፀጋ ክመውት ከሎ ኣብ ብሄረ ኩናማ እንኳ ኣብዚ ኣብቃዓካ እንኳ ሓጎሰካ እንኳ ኣፍርየካና ንደቂደቅኻ ኢሎም ፅቡቅ ገይሮም ከም ድፋኑ ዝገብር ናይ ቪድዮ ምርኢት እውን ኣብዚ ኣቕሪብና ስለ ዘለና ካብተን ዝሓለፈ ዓመታት ፍሉይ ዝበለ ክንብል ንኽእል ኢና። ስለዚ ምስቲ ባክግራውንድ ከዓ መበቆላዊ ኣግራብ ከዓ ምስኡ ጎኒ ንጎኒ ኣዳሊና መፂና ኣለና ማለት እዩ።

ዓሊ ደርደር ይበሃል። ካብ ድባቡ ቀይሕ ባሕሪ መፅና ኣነኻ ሓደ ካብቶም ገለፅቲ ናይ ያታዊ ድኮና ኣበይቲ ወይ ከዓ ቁሸት መነባበሮ እየ ማለት እዩ። እቲ ሒዝና መፅና ዘለና ትሕዝቱ ከዓ መነባበሮ ህዝቢና ዝገልፅ ሙሉእ ስእሊ ክህብ ዝኽእል ዝበልናዮ ትሕዝቶ ሒዝና መፅና ኣለና። ኣብዛ ዘለናዮ ካንሸሎ ከዓ ኩሉ ብምርኣይ ይከኣል እዩ ማለት እዩ። ሕብረተሰብና ከዓ ካብ ጥንቲ ክሳብ ሕጂ ብዝያዳስ ካብ ብባህላዊ መነባበሮ ዝነብር ዘሎ ህዝቢ እዩ። ኣብ ገማግም ቀይሕ ባሕርን ኣብ ደሴታትን ክሳብ ሓውሲ ከበሳ ክሊመ ዘለዎ ከባቢታት ዝነብር ህዝቢ መነባበሮ ዝገልፅ ትሕዝቶ ሒዝና መፅና ኣለና ክበሃል ይከኣል እዩ። ካብዚ ብምጅማር ከዓ ካብ ወይደል ጀሚርናስ። ወይደል ማለት መቃብር ወይ ከዓ ሓወልቲ ኣብ ኢድ ፀላኢ ዝወደቐ ነዚ ክርእዩ ተባሂሉ ዝስራሕ ኮይኑ ክልተ ክሳብ ሰለስተ ዓይነት ወይደል እዩ ዘሎ። ኣብዚ ሕጂ መፅና ዘለና ከዓ ጉዳዩ እንተ ብዕርቂ እንተ ሕሕነ ብምፍዳይ ዝተወደአ ኮይኑ ክሳድ ዘለዎ ወይደል ተባሂሉ ከዓ ፍለሊ ወይደል ተባሂሉ ይፅዋዕ። እዚ ከዓ ክሳድ ዘለዎ ኣብ ዝባኑ ከዓ ፃዕዳ እምኒ ዘለዎ ማለት እዩ። እዚ እቲ ሓደ ካብቲ ታሪካዊ ምክተ ሕብረተሰብናን ኣብ ልዕሊ ጅጋኑ ዝነበሮ ኣኽብሮት ዝገልፅ ሓደ ታሪካዊ ሓወልቲ እዩ። ካልኣይቲ ሒዝና ዘለናኻ ዓሉምን ሶላን ዝበሃል ከዓ ያታዊ መነባበሮ ምስቲ እንስሳ ዘለና ዝምድና ዝገልፅ ማለት እዩ። ዓሉም ዝበሃል ከዓ ስጋ ንሓርደሉ ማለት እዩ። ብእምኒ ጌርካ እዩ ዝሕረድ። ሙሻማዕ ኣብ ዘይነበረ ጣውላ ኣብ ዘይነበረ ግዜ ሕብረተሰብና ብከምዚ ገይሩ ስጋ ብከምዚ ንኸይበላሾ ብከምዚ ብዓሉም ይሕረድ ነይሩ። ሶላ ከዓ ያታዊት መጥበሲት ስጋ ማለት እዩ። ኣማን ብሓዊ ኣርሲንካ ነጊፍካ ኣብኡ ይጥበስ ማለት እዩ። ሓደ ካብቲ መነባበርና ዝገ

ዝገልፅ ዓሉምን ሶላን ማለት እዩ። ሳለሳይቲ ከዓ ሒዝና መፅና ዘለና እዚ ንሪኦ ዘለና ሽማግሌ ንሪኦም ዘለና እዚ ኩስራ እዩ ዝበሃል ማለት። ኩስራ ማለት ከዓ ያታዊት መጋባያ ማለት ልክዕ ከም ቤት ፍርዲ ኣብ ሕብረተሰብ ዝረኣዩ ሽግራት ወይ ከዓ ዕለታዊ ቅርጅታት ዝፈትሓሉን ዝዳንየሉ ማለት እዩ። እዞም ከዓ ዓበይቲ ዓዲ ካብ ሕብረተሰብ ደሓን ዝኾነ ኣፍልጦ ናይ ሕጊ እንዳባ ዘለዎም ሰባት ነቲ ሕብረተሰብ ጉዳዩ ብሰላማዊ መንገዲ ፈቲሑ ተሳንዩ ክነብር ኣዝዩ ዓብዪ ተራ ዘፃወቱ ማለት እዩ። ካብ ላዕለዋይ ቤት ፍርዲ ክሳብ ኩማዊ ቤት ፍርዲ ኣብዚ ሕጂ እዋን ዘሎ ልክዕ ከምኡ ቤት ፍርዲ ተንቀሳቃሲ ቤት ፍርዲ እውን ክበሃል ይከኣል። ኣድራሻ ዘይብሉ ምስቲ መነባበሮ ሕብረተሰብ ዝኸይድ እቶም ሽማግሌ ከዓ እቶም ለባማት ሰባት ምስቶም ሰባት እንዳዞሩ እንዳተንቀሳቀሱ ኣብ ዝረአዩ ጉዳያት ከዓ ካብ ፅፍሪ ክሳብ ጋር ነፍሲ ዝፈትሑ ሽማግሌታት ከዓ ኣምፂና ኣለና ማለት እዩ። ንመርኣያ ተባሂሉ ሕብረተሰብና ከዓ ብሕጊ እንዳባ ዝመሓደር ብሰናይ ጎርብትናን ሓድሕዳዊ ምክብባር ዝኣምን ሕብረተሰብ ስለ ዝኾነ እቲ ሕጊ እንዳባ ከዓ ኣብ ግብሪ ዘውዕሉ ሽማግሌታት ትገልፅ ኩስራ ኣምፂና ኣለና። ካብኡ ብምቕፃል ከዓ ዳልታ ትበሃል ንሪኦ ዘለና ኣብዚ ሕጂ ሓውሲ ከበሳ ክሊማ ዝስራሕ ካብ ሙሉእ ብሙሉእ ካብ እምኒ ዝስራሕ ገዛ ማለት እዩ። ኣብ ዝባኑ ከዓ ማይ ዘይኣቱ ክላይ ሶይል ንብሎ ማለት እዩ ጭቃ ገርካ ይስራሕ እዩ። እዚ ከዓ መቕበሊ ኣጋይሽ ክኸውን ይኽእል እዩ፣ መንበሪ ገዛ እውን ክኸውን ይኽእል እዩ። ኣብ ንጉስ ቤተሰብ እውን ሓልዋ ዘለዎ ሰብ እውን ንእሽተይ ከምዚኣ ትመስል ዳልታ ገርካ 3-4 ፍንስትራ እንዳገበርካ ማእዝናት ብምሕላው እውን ዳልታ እውን ይኸውን እዩ። ብምቕፃል ከዓ ተሓንቲ ዘላ እዚ ንሪኦ ዘለና ዓብዪ ኣቦና ኣብነታዊ ኣቦናይ እዚ ከዓ ሓደ ካብቲ ናይ እድ ጥበብ ማለት እዩ። ያታዊ ጫማ ዝሰፊ ማሕጎማ ዝገብር ሓደ ካብቲ ጥበብ እዩ ማለት እዩ። ክናበር ዝኽእል ስድራ ክናበር ዝኽእል ንክመርዑ ሓዳር ዝበቅዕ ሰብ ክህልዎ ዝግብኦ ሓደ ካብቲ ጥበባት ነይሩ ማለት እዩ። እዚ ዓፋር ክብላ ዝበሃል ኣነ ሕጂታ መሊሰ ዘለኹሲ ብከምዚ ኣገባቢ ዝስራሕ እዚ ከዓ ናይ ከምኡ ዓይነት ኢድ ጥበብ ዘለዎ ሰባይ እዩ። ብምቕፃል ከዓ ማዕደ ትበሃል ሓንትላ ሓደ ካብቲ ኣታዊ መንበሪ ገዛ እዩ። ሙሉእ ብሙሉእ ከዓ ካብ ዕንጨይቲ ይስራሕ። ከምዚ ትሪኦ ዘለካ ቅርፂ ሃልይዎ ከዓ ማይ ከምዘይኣቱ እተን ቅላት ናይ ወይ ከዓ ቅራፍ ናይቲ ዕንጨይቲስ ከምታ ናይ ዚንጎ ዝስራዕ ሰሪዕካ ማይ ንደገ ከም ዘፈስስ ጌርካ ከም መንበሪ ገዛ ትኸውን ማለት እዩ። ካሊእ ንሪኦ ዘለና ከዓ መብዛሕቱ መትሓዚና ጎማ ኣብ ዘይነበረ እዋን ቆርቦት ናይ እንስሳ ማለት እዩ። ንጫማ ዝኸውን ናይ ግመል ናይ ካብቲ ክኸውን ከሎ ንማይ ዝኸውን ከዓ ናይ ጤል ኣልፍዕካ እቲ ቆርቦት ንከይመሽምሽ ጌርካ ንማይ ይኸውን። ምስቲ ሃሩር ከባቢ ብምዃንና ከዓ ፍርጅ ዘየድልዮ ማይ የዝሒል እቲ ቆርቦት ሲ ማይ የዝሒል እዩ። ኤሌክትሪክ ቢል ገለ ፀጋም ዘይብሉ ዝሑል ማይ ተሰቲ ማለት እዩ። በቲ ቆርቦት ገርካ ሒዝካ ተኸይድ ከዓ መንጠልጠሊ ዘለዎ ኣልፊታ ዝበሃል እውን ኣሎ። ንምሕቆኒ ፀባ ዝኸውን እውን ቆርቦት ኮርዳ ዝበሃል ከዓ ከቡ ይስራሕ እዩ። ስለዚ ናይ ቆርቦት ካብ ገዛ ፍልይ ዝበለ ዋለዶ ዝበሃል ዝስራሕ ኣሎ። ካብ ገዛ ውፅእ ዝበለ ኣብቲ ሃሩር ከባቢ ለመምቲ ኣብቲ ምስ ዛሕሊ ቆርቦት ስለ ዝኣቱ ውፅእ ዝበለ ትገብሮ ቀትሪ ታሕቲ ምሸት ከዓ ማይ ምስ ተወደአ ቅድሚ ማይ ምውራድ እተን ቆርቦት እተን ሓርቢ ኣብኡ ተሰቕሎ ማለት እዩ። ብምቕፃል ኣብቲ ሓንቲ ዘሎ ንሪኦ ዘለናኻ ከባብ ገዛ ኣዩንታ ትበሃል። መበቆላዊት ገዛ ናይ ሕብረተሰብና እዩ። ምስቲ ከባቢና ዝኸይድ ምስ ሃሩር ዝኸይድ ምስ ዛሕሊ ዝኸይድ ንፋስ ዘፃወር ምንቅጥቃት መሬት እውን ሰብ ዘይሓሲ ምስቲ ከባቢና ተሰማማዕ ገዛ ኣዝዩ ታሪካዊት ገዛ ክበሃል ይከኣል እዩ። ንሪኦ ዘለና እቲ ቅርፂ ናቱ ከዓ ንኩሉ ንክፃወር ማይ ንክፃወር ማይ ንኸይኣቱ ብንፋስ ንኸይከይድ ኣብ ግዜ ምንቅጥቃት ምድሪ እውን ሰብ ንኸይሓሲ ኣገባብ ዘተሰርሐት መበቆላዊት ገዛ እዩ ትበሃል። ኣዩንታ ማለት ከዓ ሕብረተሰብ መንበሪ ገዛ እዩ ማለት እዩ። እቲ ሓንቲ ንሪኦ ዘለና ከዓ ዓድዓሪ ትበሃል። ንመርዓውቲ ኣብ ገማግም ባሕሪ ርቡዕ ኮርናዕ ዘለዎ ዝስራሕ ገዛ እዩ። ብምቕፃል ከዓ ኣብቲ ከባቢ ዘሎ ከዓ ንናእሹ እንስሳን በዓል መሓሰ ዝኣመሰሉ ውጉሕ ተባሂሉ ንናቶም መዳቆኒ ማለት እዩ እንስሳ ንኸይወስዶ ምስ ኣደታትን ከዓ ንኸይወፍራ ንኸይጠፍኣ ንፋስን ፀሓይን ንከይረኽቡ ከዓ ናታትን መዳጎኒ ተሓንቲ ከዓ ዒላ እዩ። ጠቓ ዒላ ዘለካ ዶራ ወይ ከዓ ጋብላ ንብሎ እዩ።
ብምሩፅ ሓመድ ዝተሰርሐ ኮይኑ ልክዕ ሸሓን ጥስቲ ኣብ ዘይነበረ ግዜ ማይ በቲ ምሩፅ ሓመድ ጌርካ ካብትን ኣግማል ጥርት ዝስተየሉ ማለት እዩ። እዚ ከዓ ብዙሕ ጥቕምታት ኣለዎ። መዓልታዊ ሓድሽ ሓመድ እንደገበርካ ዝስራሕ እዩ። እዚ ከዓ እቲ ማይ ሓደ ዘሒሉ የፀንሕ።

ዝነብሩላ ማለት እዩ። ዝተፈላለየ ንምግፋፍ ዓሳ ዝኸውን መሳርሒ ጀላቡ መዕረፊት ዝኣመሰለ ዓሳ ዘንቁፁላ ዘዝሕሉላ ኣብ ፍርጅ ዝቕመቱላ ጀላቡ ዝፅገኑላ ሞቶር እንተተበላሽ ዝፅገኑላ ልክዕ ምስቲ ባሕሪ ዘለዎ ዝምድና ዝገልፅ ግዛዊት ሰፈር ዒድባት ተባሂሉ ዝፅዋዕ እዩ። እዚ ዝኣመሰለ ትሕዝቱ ከዓ ሒዝና ዘለና መፂና ማለት እዩ።

0: ያታ ልምድን ወግዕን ሕብረተሰብ በዓል ዝወራረሰሉ ኣካል ስነ ጥበብ ከም ዝኾነን ውፅኢታዊ ምዃኑን ገሊጹ። እዚ ብመልክዕ ግጥሚ ማሰ ወዮ ጨፈራን ካልእን ዝቐርብ መደብ በብዓመቱ ኣብ ፌስቲቫል ምቕራቡ ረብሑ ኣብ እኳ እንተኾነ ንሃብታም ባህልናን መንነትናን ዝገልጽ ኣፋውያታታት ብርክት ዝበለ ብምዃኑ ግዳ ኣብ ካልእ ኣጋጣሚታት ዝቐርበሉ ኩነታት ክፍጠር ከም ዘድለ ኣረድዩ። ዞባዓን ሰባ ኣብ ሃገራዊ ፌስቲቫል 2026 ኣብ ብሄራት ብሊን ትግረን ትግርኛን ዝዝውተር ኣፋውያታታት ሒዙ ቀሪብሎ።
1: ተፈጥራዊ ፀጋታትና ኪኖትን ከባቢና ዝህቦ ግርማ ካብኡ ንረኽቦ ተፈጥራዊ ትሕዝቶታት ናይዚ ኩሉ ኣብ ምዕቡል ግዜ ንጥቀመሉ ዘናጥነ ነገር ምንጪ እዩ። በዚ እውን ተፈጥራዊ ፀጋታትና ብግቡእ ክንዕቅቦ ይግባእ። ምስኣላይ ተኪ ዮሴፍ ተስፋ ሚካኤል ገብሬስ ኣገልግሎት ዜና ዞባ ዓንሰባ ካብ ቀፅሪ ኤክስፖ።
2: ንመስግነካ ወኪሌሪና ተስፋ ንኬል ገብሬስ። ናብ ዝቕፅል ዜና ምስ ንሰግር ካብ ዜናታት ፌስቲቫል ከይወፃና ባህሊ ንባብ ዘተባብ ኣጋጣሚታት ብቐፃሊ ኩደ መዘኻኸሪ ቀሪቦም ወኪሌሪና ዳንኤል ወልዱ ንደርስ ነጋድያንን ፌስቲቫል ኣዘራሪቡ ዘዳለዉ ፀብጻብ ኣርሴ ማስመሮም ከተቕርቡ እያ።
3: ባህሊ ንባብ ዘተባብዕ ምርኢትን መሸጣን መፅሓፍቲ ብቐጻሊ ክውደብ ደረስትን ነጋድያንን ሃገራዊ ፌስቲቫል ኤርትራ 2026 ተላብዮም። ኣብ ኣዳራሽ ምርኢትን መሸጣን መፅሓፍቲ ትሕዝቶኦም ኣቕሪቦም ዘለዉ ደረስቲ ኔሪና ኣብ ዝሃብዎ ሓበሬታ ንኹሉ ክሊ ዕድመ ኣብ ግምት ዘእተወ ሓባሪ መሃርን ኣዘናጋዕን መፅሓፍቲ ቀሪቡ ከም ዘሎ፣ እዚ ድማ ንደረስቲ ምስ ህዝቢ ንህዝቢ ድማ ምስ ዝፈረየ መፅሓፍቲ ናይ ምልላይ ባይታ ዝፈጥር ብምዃኑ ኣገዳስነቱ ልዑል ከም ዝኾነ ገሊፆም። እቶም ውሃብ ትርኢቶ ወሲኾም መፅሕፍቲ ኣብ ምድራኽ ምዕባለ ምስ ስግጋርን ምውርራስን ታሪኽ ምስራፅ መንነትን ምድብ ታርዛንታታትን ዓብ እጃም ስለ ዘለዎ ፀሓፍቲ ውልቃዊ ተበግሶ ብምውሳድ ንታሪኽን ክብርታትን ሕብረተሰብና ብዝግባእ ክድህስሱን ክብርብሩን ኣዘኻኺሮም። ኣገዳስን መሳጥን ትሕዝቶ ዘለዎ መፅሓፍቲ ቀሪቡ ምህላው ዝገለጹ ነጋድያን ብወገኖም ባህሊ ንባብ ክዕንብብን ንቕሓት ሕብረተሰብ ክብርኽን ኣጋጣሚታት ከይተፀብኻ መድረኻት ምርኢትን መሸጣን መፅሕፍቲ ክተባባዕ ፀዊዖም። ኣብ ፌስቲቫል ኤርትራ 2026 34 ደቂ ኣንስትዮ ዝርከብኦም 144 ሓደስትን ገዳይምን ደረስትን ፀሓፍትን ኣብ ጥዕና፣ ትምህርቲ፣ ታሪኽ፣ ባህሊ፣ ስነ ጽሑፍ፣ ስነ ልቦናን ካልእን ዘተኮረ ብዝተፈላለየ ቋንቋታት ዝተሰናድአ መፅሓፍቲ ሒዞም ቀሪቦም ኣለዉ።
2: ኣብ ዞባ ጋሽባርካ ሃብቲ ገረብ ንምዕቃብን ምሳንን ኣብ ዝካየድ ዘሎ ፃዕሪ ተራ መሓደርቲ ከባብን ሕብረተሰብን ክዓዝ ፃውዒት ቀሪቦም። እዚ ፃውዒት ዝቐረበ ብ19 ሓምለ ኣብ መደበር ፈልሲ ባሮንቱ ዝካየድ ዘሎ መስርሕ ምድላው ፈልስታት ንምዕዛብ ኣብ ዝተወደበ ዑደት እዩ። ሎሚ ዓመት ኣብ መደብራት ፈልሲ ባሮንቱ ኣቑርደት መንሱራን ሎጋዓን ሰባን 820,000 ፈልስታት ከም ተዳሎ ዝጠቐሰ ወኪል በዓል ስልጣን ኣግራብን እንሳ ዘግራምን ኣቶ ተኸስተ ክፍለ ማርያም ዝተዳሎ ፈልስታት ንኽትከል ምምሕዳራት ከባብን ዓድታትን ቦታታት ኣብ ምልላይ ኣብ እዋኑ ኣብ ምትካል ከምኡውን ዝተተኽለ ፈልስታት ኣብ ምክንኻን ምዕቃብን ግዴታ ከም ዘለዎን ኣረድዮም። ኣብ መሓደርቲ ከባቢ ብወገኖም ሃብቲ ገረብ ናብ ነቦር ንምምላስ መደበራት ፈልሲ ብምቓም ንጥፈታት ምግራብ ይካየዱ እኳ እንተኾነ ዛጌድ እቲ ትፅቢት ዝግበረሉ ውፅኢት ከምዘይተረኽቦ ብምጥቃስ ጎንጎን እቲ ዝዳሎን ዝትከልን ፈልስታት ክብ ንምባል ዝካየድ ዘሎ ፃዕሪ ባህል ምግራብን ምዕቃብን ንምስራፅ ብዕቱ ክስራሕ ኣተሓሳሲቦም። ኣብ መወዳእታ ተምሃሮ ወፍሪ ክረምታዊ ልምዓት ኣብ ዝተፀንዐ ቦታታት ክግርቡ ወነንቲ ጀራዲን ኣግራብ ብበዝሒ ክተኽሉ ምቓም ሕዛእትታት ክድፍኣሉን ፅኑዕ ሓውለለዋ ክግበረሉን ኣብ ምጉዓዝ ፈልስታት ዝረአ ፀገም ፍታሕ ክናደሉ ከምኡ ውን ምፍላስን ምትካልን መበቆላዊ ኣግራብ ብዝለዓለ ክስርሓሉ ዝብል ርእቶታት ኣቕሪቦም። ሓረስቶት ንዞባ ዓዲ ኋላ ርቡሕ ምህርቲ ንኽሓፍሱ ኣብ መደብ ንኡስ ርቡሑን ቃፅዖ ሕርሻ ክደፉ መዘኻኽሪ ቀሪቦም። ኪላ ልምዓት በቕሊ ቀሺ መብራቶም ገብረ ትንሳይ ኣብ ዝሃቦ ሓበሬታ ሎሚ ዓመት ንፈተነ ኣብ 93 ዓድታት ን135 ሓረሶት ምሩፅ ዘርኢ ስርናይን ዕፉንን ተዓዲሉ ብመስመድ ከም ዝዝራእ ከም ተገብረ ብምሕባር እዚ ኣካል ናይቲ መደብ ንኡስን ረቡሕን ቃፅዖ ሕርሻ ብምስፋሕ እቶትን እቶታውነትን ምዕባይ ዝካየድ ዘሎ ፃዕሪ ከም ዝኾነ ኣረድዩ። ሓረሶት ብወገኖም ኣብ ተጠቃምነት ምሩፅ ዘርኢ ባህርያዊ ፀረ ባልዕን ካልእን ሜላታትን ብሰንኪ ዝፀንሖም ድሩት ኣፍልጦ ምህርቶም ከምቲ ዝድለ ከም ዘይነበረ ብምጥቃስ ኣብዚ እዋን እዚ ቀጻሊ ምኽርን ሓበሬታን ይወሃቦም ስለ ዘሎ ግና ኣድማዒ ንጥፈታት የሰላስሉ ምህላዎም ኣነፂሮም።

ኣብ መደበር ፈልሲ ሸኻ እያሞ ንዞባ ዓዱ ኻልኣ ኣብ ግራማት ዝትከል 135,000 ፈልስታት ተዳልዩ ከም ዘሎ ተገሊጹ። ኪኢላ ምዕቃብ ኣግራብን እንሳ ዘግራምን ናቶ ተኽለ ማርያም ሃይለ እቲ ተዳልዩ ዘሎ መበቆላውን ዘይመበቆላውን ፈልስታት ኣግራብ ብወፋሮ ክረምታዊ ልምዓት ውልቀ ገረብቲ ኣብያተ ትምህርትን ትካላትን ክትከል ምዃኑ ሓቢሩ። ኣካየዲ ስራሕታ መደበር ፈልሲ ኣቶ ተስፋይ ፍሳሐ ቦጉኑ ፈልስታት ኣግራብ ከምቲ ንምድላው ዝሓቶ ፃዕሪ ተተኺሉ ኣብቲ ዝድለ ደረጃ ንኽበፅሕ እውን ግቡእ ሓለዋን ክትትልን ስለ ዘድልዮ ምምሕዳራት ሓላፍነት ክወስዳ ኣዘኻኺሩ። ኣብ ዞባ ዓንሰባ ንኡስ ዞባ ሓመልማሉ ዓቕሚ ምሕደር ኣብያተ ትምህርቲ ንምሕያል ብ18/19 ሓምለ ን38 ርእሰ ምምህራን ሓለፍቲ ምምሕዳርን ፋይናንስን ከምኡ ውን ሱፐርቫይዘራት ስልጠና ተወዲቡ። እቲ ስልጠና ብምሕደር ዓቕሚ ሰብ ንብረትን ገንዘብን ከምኡ ውን ኣታሓዛ ኣታውን ወፃን ሕሳባ ዘተኮረ ነይሩ። ሓላፊ ቤት ፅሕፈት ትምህርቲ መምህር ጃበር ኢብራሂም ኣብ ዘስምዖ ቃል ብቕዓት ምሕደራን መርሕነትን ኣብያተ ትምህርቲ ምዝሕይል ኣብ መስርሕ ምምሃርን ምስትምሃርን እወታዊ ፅልዋ ከም ዝሕድር ተኣማሚኑ እቲ ስልጠና ከም እተወደበ ገሊፆም። ሓላፊ ጨንፈር ትምህርቲ ዞባ ዓንሰባ መምህር ክፍላይ ዓንደ ሚካኤል ኣብ ዝሃቦ መዛዘሚ ቃል ብቕዓት ትምህርቲ ምሕያል ኣብ ብቕዓት ምሕደራን መርሕነትን ስለ ዝምርኮስ ዓቕሚ ርእሰ መምህራንን መምህራንን ንምሕያል ውጡን ወፂኡ ይስራሓሉ ከም ዘሎ ኣረድዩ። ሰልጠንቲ ካብ 15 ናይ መባእታ ማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ዝተዋፁ እዮም። ተመሳሳሊ ስልጠና ኣቐዲሙ ኣብ ንኡስ ዞባታት ሓጋዝ ኣስማጥን ገለብን ተዋሂቦ ምንባሩ ዝፍለጥ እዩ። ዝኸበርኩም ተዓዘብቲ ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውኑ ምክታልኩም ክቅፅሉ ደግመ ብቕብሪ ዕድም። ዜናዊ መሰናዶ ኤርቲቪ ይቕፅል ኣሎ። ዝኽርኩም ተዓዘብቲ ስለምክታልኩም ኣዝየ መስግን። ዜና ወፃኢ፣ ፈረንሳን ጋቦኑ ናብ ቁጠባ ዕደና ፀጥታን ምክልኻልን ዘተኮረ ናይ ምርዳእ መዘክር ከቲመን። እቲ መዘክር መራሕቲ ክልቴን ሃገራት ሎሚ 21 ሓምለ ኣብ ከተማ ፓሪስ ፈረንሳ ኣብ ዘካየዶ ዝርርብ ተኸቲሙ። ኣብ መዳይ ምክልኻልን ፀጥታን ብዝተበፅሐ ዝስምዕ መሰረት ፈረንሳ ኣብ ጋቦን ተወሳኺ ወታደራዊ መደበር ክድኩንን ሓበራዊ ወታደራዊ ልምምድ ከካይዳን መደብ ኣሎ። ፈረንሳ ኣብ ከተማ ሊበርቪለ ኣስታት 100 ወታደራት ዝሰፍርዎ መደበር ኣለዋ። እዚ ከምዚ ኢሉ እንከሎ ፈረንሳን ጋቦኑን ኣብ ዕደናን ምምስራሕን ማዕድናት ብቕንዱ ድማ ኣብ ምምስራሕ ማንጋነዝ ከም ዝተሓጋገዝ ኣፍሊጠን። ከም ኣካልቲ ስምዒ ጋቦን ብደገ ፈረንሳ ኣብ 2029 ማንጋነዝ ክትምስርሕ ከም እትጅምር ተኣሚቱ ኣሎ። ፈረንሳ ኣብ ዞባ ምዕራብ ኣፍሪቃ ፀንሓ ወተሃደራውን ፖለቲካውን ፅልዋ ድሕሪ ምኽሳራ ምስ ካልኦት ሃገራት ኣፍሪቃ ዝምድና ከተማ ሓይሽ ትንቀሳቀስ ከም ዘላ ፀብጻባት የረድዉ። ፊሊፒንስ ንኩነታት ባሕሪ ዶብ ቻይና ዘጋድድ ንጥፈታት ካብ ምክያድ ክትሕየብ ህዝባዊት ሪፓብሊክ ቻይና ፀዊዓ። ቻይና ነዚ ፀውዒ ዘቕረበት ጀላቦ ፊሊፒንስ ኣብ ማያዊ ግዝኣታ ተኽታኺ ምንቅስቓሳት ከም ዘካየዳ ብምውቃስ እያ። ጀላቦ ፊሊፒንስ ንምንቅስቓስ ጀላቦኣ ብኣሎታ ዝፀሉ ንጥፈታት ከም ዘካየዳ ዝኸሰሰ ቻይና ልዑላውነታ ንምውሓስ ሕጊ ናይ ምኽባር ስጉምቲ ከም ዝወሰደት ኣፍሊጣ። ይኹን እምበር ጀላቦኣ ኣብ ማያዊ ግዝኣታ ኣብ ንቡር ምንቅስቓስ ምንባረን ዝሓበረት ፊሊፒንስ ንቻይና ብተመሳሳሊ ጉዳይ ከሲሳት ኣላ። ድሕርቲ ፍጻሚ ቻይና ንኣምባሳደር ፊሊፒንስ ፀዊዓ ተቃውሞኣ ክትገልጽ እንከላ ፊሊፒንስ እውን ብተመሳሳሊ ስጉምቲ ከም ዝወሰደ ተቓሊዑ። እዚ ሓድሽ ምዕባለታት ብእጀታ ባሕሪ ዶብ ቻይና ኣብ መንጎ ክልቴን ሃገራት ንፀንሐ ዘይምቅራው መሊሱ ከጋድዶ ከም ዝኽእል ይእመት። ቻይና ዝዓበየ ክፋል ባሕሪ ዶብ ቻይና እጀታኣ ምዃኑ ክትምጉት እንከላ ፊሊፒንስ፣ ማሌዥያ፣ ቪየትናም፣ ብሩነይን ድማ እቲ እስትራቴጂካዊ ማያዊ ኣካል ከም ዝብፅሐን ይገልጻ። ኣብ ኣፍጋኒስታን ብ20 ሓምለ ብዝወቕዐ ብርቱዕ ዝናብ ብዘሰዓቡ ሓደጋ ዓለቕልቕ ከቢድ ሰብኣዊ ክሳራ ከም ዝወረደ ማዕከና ዜና ኣቃሊሐን። በቲ ኣብ ሰሜናዊ ምብራቕ ኣፍጋኒስታን ዘጋጠመ ተፈጥሮዊ ሓደጋ ዛጊድ ልዕሊ 120 ሰባት ከም ዝሞቱ ዝሓበሩ ፀብጻባት ሓያሎ ድሃዮም ጠፊኡ ስለ ዘለዎ ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም። ብዘይካዚ በቲ ዕልቕልቕ ኣብ ትሕቲ ቅርፂ ከቢድ ዕንወት ብምውራዱ ኣሸሓት ብዘይመፅለሊ ከም ዝተረፉ ክፍለጥ ተኻኢሉ ኣሎ። መንግስቲ ኣፍጋኒስታን ኣብቲ ብከቢድ ዝተሃሰየ ከባቢታት ህፁፅ ናይ እዋን ሓደጋ ድንጋገ ብምእዋጅ ስርሒት ምድሓን ህይወት ክሰፍሕ ኣዚዙ ኣሎ።
ኣፍጋኒስታን ብሰዕብናት ክሊማዊ ነውፂ ብቐዳምነት ተጸሊን ካብ ዘለዋ ሃገራት ምዃና እዮም ጸብጻባት ዝጠቕሱ። ኣብ ጉያና ኣብዚ ሳልስ እዚ ኣብ ምምልላስ ህዝቢ እቲ ነጥፍ ጃልባ ብምጥሓላ ልዕሊ 110 ሰባት ዝመይቶም ክኾኑ ከም ዝኽእሉ ይቃልሓ ኣለኹ። እዛ ግን ብዝተኻየደ ስርሒት ምድሓን ሂወት ሬሳ 27 ሰባት ከም ትረኽበ ዝጠቕሱ ሰብ መዚ ምድሓን ሂወት ጉያና ልዕሊ 80 ድሃዮም ጠፊኡ ከም ዘሎ ኣረዲኦም። ድሃዮም ዘይተረኽበ ግድያት ምስ ምንዋሕ ግዜ ብሂወት ክሰሩ ዘሎ ተኽእሎ ጸቢብ ምዃኑ እቶም ሰብ መዚ ኣሚቶም ኣለዉ። እታ ጃልባ ኣስታት 180 ሰባት ፅዒና ከላ ነቲ ሓደጋ ከም ተቓልዕትን ኣስታት 70 ከም ዝድሓኑ ተፈሊጡ። ጠንቅቲ ሓደጋ ዘጊድ ከምዘይተነፀረን ንምፍላጡ መርመራ ይካየድ ከም ዘሎን ተሓቢሩ ኣሎ። ናይጀርያን ሞሮኮን ዘራኽበን መስመር ባህርያዊ ጋዝ ንምውዳድ ኣብ ዝስምዕ ከም ዝበፅሓ ገሊፀን። መስርሕ ህንፀት ናይዚ ኣስታት 6,000 ኪሎ ሜትር ዝንውሓቱ እስትራቴጂካዊ መስመር 228 ጀሚሩ 231 ኣገልግሎት ክህብ ተፅኢት ይግበር። እዚ ናይ ልዕሊ 27 ቢልዮን ዶላር ስምዕ ኣብ 216 ክኽተም እማመ እኳ እተነበረ ብዝተፈላለየ ምኽንያት ተደናጉዩ ምፅንሑ ይጥቀስ። እዚ ብመገዲ ሞሮኮ ኣቢሉ ንሃገራት ኤውሮጳ ከይተረፈ ጋዝ ክዕድል ዝኽእል መስመር ን13 ሃገራት ዝስንጥቕ ብምዃኑ ቁጠባዊ ኣገዳስነቱ ልዑል ከም ዝኾነ ይእመፅ። ኣልጀርያ፣ ናይጀርያን ኒጀርን ዘራኽበን ልዕሊ 4,000 ኪሎ ሜትር ዝንውሓቱ መስመር ባህርያዊ ጋዝ ንምውዳድ ኣብዝሓለፈ ወርሒ ሰነ ከም ተሰማምዓ ዝዝከር እዩ። መስርሕ ህንፀት ናይዚ ካብ ናይጀርያ ዝብገስ መስመር ክሳብ 229 ክዛዘም ተፅኢት ይግበር። ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ዝተወሰነ ፍርያት እታው ካናዳ ናይ 50 ተወሳኺ ቀረፅ ከም ዝወሰነ ኣፍሊጡ። ካናዳ ንፍርያት እታው ኣሜሪካ ዘቋናፀብ ነጥፈታት ተካየድ ከም ዘላ ብምውቃስ እዩ ፕረዚደንት ትራምፕ ነዚ ልዕሊ 20 ቢልዮን ዶላር ዝግምት ወሰኺ ቀረፅ ገይሩ ዘሎ። እቲ ካብ ዝተወሰነሉ ግዜ ኣብ ውሽጢ 30 መዓልታት ከምዝትግበር ዝተጠቕሰ ስጉምቲ ነቢት፣ ሲሚንቶ፣ ፀባን ስጋን ዝኣመሰለ ፍርያት ከም ዘጠቓልል ቤት ፅሕፈት ግምጃ ኣሜሪካ ሓቢሩ። ኣሜሪካ ኣብ ዝሓለፈ ዓመት ካብ ካናዳ ልዕሊ 380 ቢልዮን ዶላር ዝግምት እታው ከም ዝገበረ ዝጠቐሱ ፀብጻባት እዚ ተወሲኑ ዘሎ ቀረፂ ልዕሊ 500 ካብኡ ምዃኑ የረድኡ። ነቲ ስጉምቲ ብትሪ ዝኾነ ንቀዳማይ ሚኒስተር ካናዳ ማርክ ካርኒ ንንግዳዊ ዝምድና ክልቲን ሃገራት ባሉታ ከም ፀሉ ሓቢሩ ኣለዎ። ኣሜሪካን ካናዳን ኣብ 225 ብጠቕላላ ልዕሊ 720 ቢልዮን ዶላር ዝግምት ንግዳዊ ምልዋጥ ከም ዘካየዳ ይሕበር። መራሒ ሰልፊ ዕዮ ኣንዲ በርንሃም ቀዳማይ ሚኒስተር ብሪጣንያ ኮይኑ ከገልግል ትማል 20 ሓምለ ስልጣን ተረኪቡ። ቀዳማይ ሚኒስተር ኮይኑ ከዓይ ፅንሐ ኬር ስታርመር ዝሓለፈ ወርሒ ሰነ ካብ መዝነቱ ክእለ ምውሳኑ ዝፍለጥ ኮይኑ ኣንዲ በርንሃም ንቦትኡ ብምትካ እዩ ነዚ ሓድሽ መዝነት ተቐቢሉ ዘሎ። በዚ ድማ ኣንዲ በርንሃም ካብ 216 ንድሓር ሻውዓይ ቀዳማይ ሚኒስተር ብሪጣንያ ኮይኑ ምህላው ፀብጻባት የረድኡ። ሓድሽ ቀዳማይ ሚኒስተር ኣንዲ በርንሃም ኣብ ዘስምዖ ቃል ናይ ፈለማ መደረ ቁጠባ ሃገሩ ብምብርባር ብክብሪ ዋጋታት ንዝተሃሰየ መነባብሮ ህዝቢ ንምምሕያሽ ክሰርሕ ምዃኑ ቃልኣት ኢሎ። ብዘይካዚ ባጀት ምክልኻል ክብ ብምባል ዓቕሚ ናይቲ ፅላት ንምምዕባል ከም ዝስርሕ ኣፍሊጡ። ኣብ ወርሒ ሓምለ 224 ቀዳማይ ሚኒስተር ክኸውን ብዓብላል ድምፂ ዝተመርፀ ቀዳማይ ሚኒስተር ነበር ኬር ስታርመር ኣብ ውሽጢ ዝሓለፈ 10 ዓመታት ቅድሚ ግዜኡ ካብ ስልጣን ዝወረደ ሻርሻይ ቀዳማይ ሚኒስተር ብሪጣንያ ምዃኑ ይጥቀስ። ኬር ስታርመር ኣብ ብሪጣንያ ተፈጢሩ ብዘሎ ፖለቲካውን ቁጠባውን ቅልውላው ከምኡ እውን ካብቲ ንሱ ክመርሖ ፀንሐ ሰልፊ ሰራሕተኛታት ብዝመፅኦ ፀቕጥን ተቃወሞን ስልጣኑ ክገድፍ ከም ዝወሰነ ምሕባሩ ዝዝከር እዩ። ዜናታት ንምዛም ቀንዲ ነጥብታት ክደግመልኩም። ዞባ ዓንሰባ ኣብ ሃገራዊ ፌስቲቫል ንባህርያዊ ፀጋታት ዘጉልሕ ምርኢት ኣቕሪቡ። ኣብ ዞባ ጋሽባርካ ትራ መሓደርቲ ከባቢ ኣብ ምዕቃብን ምስሳንን ሃብቲ ገረብ ክዓዝ ፃውዒት ቀሪቦ። ኣብ ንኡ ዞባ ዓዲ ኳላ ሓረስቶት ኣብ መደብ ንኡስን ረብሑን ቃፅዖ ሕርሻ ክደፍኡ መዘኻኽር ቀሪቡ።
ኣብ ዜናታት ወፃኢ ፈረንሳን ጋቦንን ኣብ ቁ

ቁጠባ ዕደና ጸጥታን ምክልኻን ዘተኮረ ናይ ምርድዳእ መዘክር ከቲበ ፊሊፒንስ ንኩነታት ባሕሪ ዶብ ቻይና ዘጋድድ ንጥፈታት ካብ ምክያድ ክትሕየብ ቻይና ጸዊዓ ኣብ ኣፍጋኒስታን ብሓደጋ ዕልቕልቕ ከቢድ ሰብኣዊ ክሳራ ከም ዝወረደ ተገሊጹ ዝኸበርኩም ተዓዘብቲ ንሎም ሸ ዝተዳለዎ ዜናዊ ምስናዱ ኣብዚ ይፍፀም ስለምክትታልኩም ኣዘየመስግን ሲትኮም እንዳዘማምስዒባ ክትቀርብያ ብወገነ ግን ሰላም።

0: ትምባል ስለዝመረጸ
1: ኢትዮጵያ የባህር በር ስታገኝ ኤርትራ ኤርትራ የሆነችበት ምክንያት ይፈርሳል።
0: ኢትዮጵያ አፍደገ ባህር ምስ ረኸበት ኤርትራ ኤርትራ ዝኾነትሉ ምክንያት ከብቀ እዩ።
2: እዛ በጣም ትልቅ ሃገር ነች
0: ኤርትራ። ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንክቕፅልን ክሓፀርን ፅልዋ ኤርትራ ነይርዎ። ሰነዳዊት ፊልም ኣብ ኤርቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነልቦናን ካብ ቃላቶም ክንከታተል ኢና።
3: ቀይ ባህር ማለት
0: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
4: የባህራችን ጉዳይ ተዘግቶብን ንኖራለን እንዴ?
0: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቂ ለና ዓለምለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
5: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል።
6: አሰብ የኢትዮጵያ ነች ያነው አሰብ የኢትዮጵያ ስለሆነች ነው።
0: አሰብ ናይ ኢትዮጵያ እያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
7: ስለዚ ከዚ ቀደም የሰራዝነው ስህተት ናብሩ
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ።
8: ኣጉል ህልሚ ነው እየ ኣጉል ህልሚ ነው
0: ትምባል ስለ ዝመረፀ መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜ ተቕፂሩ ኣሎ።
9: ውጃውን ኣስመራ፣ ምፅዋ፣ ከረን፣ ዓሰብ ንወስድነት
10: በፍፁም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፈታት አለበት።
11: በአንድም በሌላ መንገድም ተሸንፈናል።
0: ተሳዒርና፣
12: ተጨፈጨፍ፣
0: ተዳሂኽና
13: ዓሰመቲና ተነባሮ ዝነበረን ዕላማ የኾነ ማእኸላት እዩ ደዊስና
14: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
0: ኣይሽ እንኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ኣይተበፅሐን
15: 67 ተዋገን የት ነው ያለነዋ
0: 6 ዓመታት ተዋጊእና ሕጅበ የለና ምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ ረቡዕ 9:25 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ

0: እንተ ሓንቲ ኣል ከመይ ፀኒሕኻ? ከም ብቕሉይ ከመይ ተሰጢሕካ ይኮንኩን ይለካ? ከመይ ፀኒሕካ የለካ?
1: ባዕልኻ ትፈልጥ። ኣነ ሓንቲ ኣል በዓል ስራሕ ቀዳም ቀዳም በጊዕ ዝድብሕ ብኣኻ ተስፋ ኣለም ካብ ስራሕ ፍትሑስ ኣብዚ ክስጣሕ
0: ይ ሓንቲ ኣል ኣብሾ መጀመርያ ኣበይ ፀኒሕካልካ ዘተሓተኒ
1: ታስክበል ንስኻን መስፍን ደላላይን ላንድሮቨርን እሞ ኣበይ ዘይተኣት
0: እዚ ናይ ወሰን ወደይ ዚ ኣብቲ መዋል ህፃናት ርስና እኒ ዝምሃር ሕጂ ሎም ዓንቲ ናይ ምዕፀቦ መደብ ነይሮዎምዚ ዓብየ ሙሉ መዓልቲ ገቲሮም ናውዒሎም
1: እንታስ ዝገደደ ባእኻ ትሰምዕ ንዓያ ዝገቲርካ ስንስኻ ኣብ ምስ ህፃናት ኣነ ኮ ትወዲ ጓላይ ርኢኻ ኣለኻ ስድርኡ ገይሾም ኣብ ኮ እዩ ዝምሃር ኣነ ኮ ይክኸይድ ዝግባአኒ ነይሩ
0: እሞ ከምዚ ኮስ ፈሊጠ ኣብኒ ክትፀቢየካ ንዓኻ
1: ኣነ ብሰያበይን ብበራሐይን እዚ ኣብ ምስቶም ቆልዑ
0: እንታይ ና በይንስሂድካዮ
1: ዝበል እታ ሽፎናን ወርቃን ቁንኣን ክረአየላ ንእሽተይ ምክንያት ትደሊ ኣስመረፅ ንኣንድ የሰዲደ ንስኻ ክታ ኮንካ ሰበይትኻ እባ ሰብኣይካ ዘይሰደድካ
0: እዎ እንታይ ደካ ሓሲብካ ኣለይ ኣይ ቁረፅ ሰይጣን እንዲ ግዲ
1: ወይ እታ ሕማኻ ዘይፍራሕካ ዝውሽማኻ ዕዋይ እተስኸ ሪኢኻ ረኽ ማይ ኮይንካ ትኸይድ ሪኢኻ ኩሉ ሰብ ሰላም መረኸበ
0: እሞ የለን ተወሊደት ነለካ ኣርኩ ኣለኹ
1: ዓድኻ ዕድል ኣይገበርና ግን ስማዕ እስከኻ ሓተካ ነቲ ባህጅሎኦም ምንጥላ ኣቢልካ ምምፃእሲ እንታይ እዩ ዘዳናዊ
0: በዓለ ፈልጣ ነለኻ ድራማ ዶ ደርፊ ዶ ተዋሶኦ ዶ ግጥሞ ዶ ክብላዊ ገትናና ናውዒለ
1: ከመይ ከመይ
0: ወለ ይርስዕ እየባ ነታ ትካልካኸ ከመደሎ ሲደንሲ በተን ስራሕኛታትካን ብደቅናን ከባጨዋል ናርፊደን
1: ከመይ ከመይ ከመይ ከመይ ከመይ
0: ኪሓ ፈራሲ ነቲ ወደይ ከም ምስ መደናገር ነቲ ወዲ መስፍን ድማ ከም ሰተ ሌባ ወኪለን ክዋስኦ
1: ከም ሰራሕተኛታት እዚ ብህፃናት ተወኪሎም
2: ንዕዲርካ ኣንጣል ናምዳር ንታዶ ካራሕጅ ግበ ኣታ ሰብ እግዚኣብሔር መስገይን ዝበሃል እግዚኣብሔር ኮለናዓሎም ተያርፅኢካ ንለኻ ንዓይንኣማስ ፍር ክሳዓት ከተፀብአኒ ታክሲሲኢና እንበር ይመፁ ኮይ ነይረ ትመፅእ ነርካ እዚኻ እሞ ላስተውፅና ኣለወት ኣኸባኸ ተሃድም ነይራ
3: ሰኩዋን
2: ከመይ ጌርካ ትዓስቦ ርእሲ ዘይብልካ ንሳትን ስራሕ ስለ ዘይብለ ከም መርኣያ ዋርኡን ሾንን ዝጥቀማሉ ንቃኸም ኣብ ጌይረ ካብቲ ዝረኽኹማ ንተኸወልኩ እህ እንታይ ድኻ ርኢኻ እቲ ወደይ መፃወቱ ባምላ ኮይኑ ተዋስዒለን ኣብ ቅድሚ ሰብ ክዋስኦኦ እንታይ ወደይ መንዳ ተዋስዒዳ በቲ ጓመስኻ ሃሃሃ እንዳበልካ ትፅዕቕ ዳሊኻ
4: መምህር ድባላ ድዩ ለሎ ወላዲ እምበር ወለዲ ኮን ናይ ህፃንነት ጠባይ ተፃዊረን ናይ ዓድነት ባህር እናርኣያ ንዝመፅእ ትምህርቲ ፊደላት ቆፅርታት ስነ ምግባርን ኣቕሲመን ኮየን ብርእሰ ተኣማንነት ናማባታ ቤት ትምህርቲ ዘፋንዋ
5: ወረ ገለገለ ወለዲ ከም በዓል ማማ ንደቀን ናብ ትምህርቲ ሰዳ ንክማርለን ዘይኮና ንኸይር በሻ ከመውዓል ደቀን መክበልየን ዝጥቀመሉ
4: ዋ እዚ ኮ ቀለም ትቕስመሉ ሰሳዕ ትምሃረሉ ካብ ህፃን ናብ ተምሃራይ ትቕየረን በ ደሸር እዩ
0: እዚ ንወዲ ከምዚ ኢና ክንርኢ ርፊድና
1: እሞቶም ሰራሕተኛታት ኢዳ ብኸመይ ፈሊጦኖ እንታ ስመረት ደ ነጊራቶ
0: ዋይ ኣለኹም ማለት እዛ ብዒን ሰበይቲ ካደ ኢና ኢላቶ ነዚኣተንሲ ፅናሕ ዳ ክንርአ ኢና ምዚኢና
1: እንታይ ቀሪጭካስ እታ ትካለይ ከም ሞዴል ስለተወሰድ ዲኻ ፅርፅርፅርፅር ትብ ዘለኻ
0: ኣነ ተስፋ ኣሎም ዶ ስማዓስኪ ኮነ ኢለን እምበሪ እታ ትካልካ ካብታ ትካለይ ክዕብ ኣደልየን ወደይ ተንበልነ ተቆፂሩ ሲ ተዋስእ ክብሎ ደቂ በጃኽን ፅቂሎም ምሃሩ በዓል ደቀይ ድማ ተንበልነ ተቆፂሮም ብሃብታማ ትስሓቁ
1: በል ነቲ ወደይ ማባ ርኢኻ ኣለካ የግጥሞኦ የድርፎኦ የሳዕስዖ ኣነ ኣብታ ትካል ከይደሓኒቀ ፈጫ
6: ከብለኒ
0: በዓል ወዲ ጓጋ ዳ ክመኢሎም ክስሓቁ ደቂ ሃብተማት እኒኦም ወይሎም ዳ ደቅና ደቂ ካታት እንበር
1: ተኽላ ስቕበል ደጃካ ኢልካ ስቕኢልካ ተመስገን በላይ ተማርር ኣነ ኮ ብምንታይ ብክንደይ ንብቕል ፀካ ዲ ብ5ሽተ ሚልዮን ገለ መለ ኣቢለ ዝበል ፀካ ኢልካ ይትባሳጨውብለካ ኣለኹ ድሓርክ ኣርኢኻ ለኸ በዓል ደቅኻ ከምተፖሊኖ ንድሕርተ ዘይተዋሲኦም ሲ እቶም ደቂ ሃብታማት ደቅና ሲ ደቂ ሃብታማት ምዃኖም ብኸመይ ይፈልጡ

0: ዝበል ኣባሓንጀሩ ክሻእት እዩ ክወስደካ እዩ ወይ ድማ ኣብ ፀልማት ክዓፅወካ ኢ ከምትብሎ ግጡ ብከምዚኣ ዝዓበየ ቆልዓ ድማ እምርኡ በሊሕ ክኸውን ኢልካ ከይተሓስቦ ብለካ ኣለኹ እሞ ድማ ሓደ ዓመት ኣብ ኬጂ ዝተምሃረ
1: ኣዋይ ኣዋይ ዳ ድክነትሓስብ
0: ኣ መዋረ ዘይጠንበረታ ትገብረካ ስማ ኣመዋል ህፃናት ሓደ ዓመት ጥራይ ስለ ዘምሃርካዮ እሞ ድማ ኣብ ገዛ ስለዘይ ትከታተሎሲ ብትምህርቲ ጥራይ ክሓልፈሉ ኢልካ ከይተሓስብ ብለካ ኣለኹ ተደሊኻ ብበጠበጥ እናኸደ ኣብታ ስነ ጥበባባ ካብኣ ከም ዝጠብቕ ጌልካ ኣዕብዮ ብለካ ኣለኹ ተሓለፍ ክሉ
1: ግደፍ ግደፍ ኣይትበዳዕ ካብ ስነ ጥበብ እንታይ ክረብሕ ሞ
0: ከምዞም ኣብ ቤት ሙዚቃ ብሓደ ናቕፋ ጥራይ እንዳመላእኻ ክሳብ ግርፃንካ ዝረአ ዘስሕቁኻ ስነ ጥበባውያን እንተኮይኑ ኢልካ እውን ግርም ገንዘብ ተዘይሃለዎ በጥራም ድካ ኮነልካ
1: ይ ናይ ሆሊውድ ፊልም ክትመልእ ኢልካ መስከድካ እዮም ኣብ ኮልና ድማ ናይ ትግርኛ ፊልም መቕሽሽ ጌርናልካ ልና ዝብሉ በዚ ድካ ሓልፈልና ሓሲብካ እዮም
0: መቕሽሽ
1: ወ መቕሽሽ
0: እንታ እዚ ኣባ ነውል ኣድኦም ገዲፎም ሰሓትንኦም ክናፍቁ ግን እቶም ብቅርሺ ይሰጡ ዘለዉ ሰብ ትካላት ጥራይ ዘይኮኑ ሲ ዋላ እቶም ብነፃ ሕራ ኢሎም ዝወስዱ ዘለዉ ዋላ ሳቶም እዮም ከይገኛታ
1: እንታይ ዳ ብነፃ እንደልና ክብሉ
0: ይብሉ ወይ ነብሲ ወከፍ ዜጋ ኣብ ልዕሊ ስነ ጥበብ ናይ ሃገሩ ባህላዊ ወራር እናተካየደስ ስቂኢሉ ክዕዘብ ፅባሕ ንጎኸ እታ ሃገር ብዘይ ሰነድ ክተርፍ
1: በል እዚኣ ካባይን ካባኻን ጀሚሩ ብኣፍ ፀፍ ድኣ እምበር ኣብ ግብሪ ዝትርጉማ ሰብ የለን
0: ውነ ብናዕና ንዓና ይብለካ ኣለኹ ደበ ዝተኾነካ ሓደ ሓደ እንዳበልና ሓደ ሓደ እንዳተረፍና
1: ኣይ ዝኩሉ ጠሪፍካ እንዳእሞ ብጥራሕ ኣኸይድ ኮይኑ ንዓና ይ
2: ካብ ዝገርመኩም ንዓይ ጓልያ ወኪላትኒ
3: ያ ሰላም እዚኣስ ክንሪኣ ነይርና
4: ዋ ዑስማንካ ነዛ እንታይ ያ ሰላም ክትብለላ ኢኻ ጓላስ ዶክተር ኢንጂነር ወይ ካልእ ነገር ምተመናኻላ እምበር ኣሳሳይት ክትኮን ክትምነየላ
3: ያ ኣዛሚት እንታይ ኮንክ ያ ኩሉ ስራሕ ከ ማዕረፍ ምሃኑ ኣይታምኒ ማለት እዩ ወላ እንታይ ወባዕድን ከኣኒ ናይ ተዋስኦ ትርጉም ኣይፈለጥ ክዮን ዘለኪ ተዋስኦ ማለት እኮ ከምዚ ዘይባህርኻን ዘይጠባየካን ሒዝካ ናይ ካልእ ሰብ ባህርን ጠባይን ምልባስ ማለት እዩ
4: እምበርከ እዞም ኣፈቀዶ ፊልምታትን ተዋስኦታት ንሪኦም ተዋሳእቲ ከምዝዋስኦ ርኦም ዝነብሩ
3: ኣይዋ ከምኡ ነይሩ እንተዝኸውን ነይሩ እሞ ኩሉ ሰብ ከምዚ ፀፅብቁ ሃብታም ንጉስ ዶክተር ገሎ ኮይኑ ተዋሳእ ነይሩ ማለት ኮይኑ
2: ካብ ዝገርበኩም ሲ ጓነይ ክትዋሳእ ከላ ቅምጥ ኢላ ንዓይኒ ምሳላ እዩ በቃ ኣነ ዝዋሳእ ዘለኹ ኮይኑ ተሰሚዕኒ
5: ኣንተ ከመይ ከመይ ማለት ክ
2: እቲ ባህረይን ኣዘራርባ እዩ እቲ ዝገብሮ ምንቅስቃስ ኮፍያ ኮቢላቶ ጣንዓ ክዝበክለት ሞ ምስ ጋውና ምስ መኮስተራ ምስ ጓንታ ከይተረፈያ ቀሪባ በቃ
6: ዘይከወስከይ ትዛረብ ሕራይ እቲ ኣዘራርባ ክስ ጓልክ ስለ ዝኾነት ፈሊጣቶ ንበል እቲ ብዚ ስራሕ ትገብርዮስ ከመይ ገራ ፈሊጣቶ
2: እሱ እንዲሞ ገሪምኒ
7: ለሊኖ ኣይትገደሚ ናይታ ተዋስኦ ደራሲትን ዳይረክተርን እኮ ባዕለ እዩ ነይረ
2: ሚካል እታ ኣብ ናይ ርስትና መዋለ ህፃናት ዝረኣናያ ተዋስኦ ስናት ክያ
7: እንተሓሰብ ክ ኸትለለ ኩሉ እቲ ኣዘራርቦኦም ኣቀራርቦኦም ጠባዮም ኣስማቶም ብኸመይ ፈሊጦም ኢልክዳ ተሓስቢ
3: ያ ለማልም ክትግምት ነይረኪ እንተሓሰብኩ ይኸ ራእይ ሞ ጓልካ ኣብ እንዳዝማመጫ ዘይትፈልጥ ኩሉ ምንቅስቃስማትስ ከመይ ገይራ ከተምፆ ትኽእል ኢልክሓስቢ
2: ሓቅኻ ዕስማኒ ኣነ ብትናተይ ጥራይ ስለ ዘድሃብኩ እዮ እምበር ወረ ናይ ኩልኻትኩም ኣዘራርባን ምንቅስቃሳትኩም እኮ ካባና ዝነግርዎም እንተዘይረኺቦምስ ከመይ ገይሮም ከምፅዎ
4: ግን ሚኮ እዚ ሓሳብ እዚ ሳ ምንታይ ተበጊስኪ ክሓሲብክዮም
7: ሓቂ ሓይሽ እቲ ሓሳብ ናተይ ዘይኮነ ናይታ ተሓጋጋዚ ዳይረክተር እንድዩ እታ ቤት ትምህርቲ ከዓ ንመበል 19 ግዜ እያ ተመርቕ ነይራ ኣነ ድማ ናይታ ቀዳሜይቲ ዓመት ተመረቂ ስለ ዝኾንኩ ክሳብ ሕጂ ካብታ ቤት ትምህርቲ ተፈለኹ
4: እንታይ ዓመት መፀ ተውዕልዮ ማለት ድዩ
7: እዋ እቲ ቤት ትምህርቲ ነቶም ኣመሪቑ ናብ መባእታ ዘፋነዎም ተምሃሮ ናብ ዝኸዶ ኣብያታ ትምህርቲ እናኸደ ይበፅሖ እሞ ተኸታቲሉ ነቶም ኣብ ደረጃ ዝርከቡ ድማ ናይ ኣፍልጦ ሰርቲፊኬት ዓመት መፀ እዩ ዝህቦም ኣነ ድማ ካብ ዩኒት ቀዳሜይት እንዳወፀኩ ትምህርተይ ስለ ዝወዳእኩ ክሳብ ሕጂ ምስታ ቤት ትምህርቲ ይርክብ ኣለኒ ማለት እዩ
3: ያ ሰላም እንሻላ ያ ጀማዕት ከር እዚአን ብሙልአን ኣብያተ ትምህርቲ ናይ መዋለ ህፃናት ከምዛ ናይ ርስትና እንድሕር ገይረን እንሻላ ያ ጀማዕት ከር ንመን ኢልዎ መፃኢ ናይ ደቅና ብሩህ ክኸውን እዩ
7: ብልክዕ ከምቲ ኣብ ስፖርት ንሃገራዊት ጋንታ ተረከብቲ ክኾኑ ኢሎም ካብ ብንኣሽቶኦም ናይ ግራስሩትስ ዘሰልጥንዎ ኬጂ ድማ ናይ ትምህርቲ ግራስሩትስ እኳ እዩ
6: ኣሕዋይ ባዓልንሕና ስድራና ኣብ 4 ዓመትና ምስ ትምህርቲ ስለዘየላለዩና ናይ ኣፍልጦ ይኹን ናይ ተመክሮ ሰርቲፊኬት ደይብልና ተሪፍና መወዳእትኡ ከዓ በቃ ኣብ ዳዝማም ወይተር ኮይና ተሪፍና
4: ዳልካ ሰታ ወዲ መስፈት
6: እንታይ እዛ ወዲ

0: ብበትሪ ምድጉዳጉን ምምካርን በበይኒ ውላድካ ክብድል ከሎ ድሌታት ምኽላእ ምምዓድ ምኽታትን እኮ ዓብ መቕፃዕት እዩ
1: መምህር ልዕል ወላዲ ምዃኑ ክፈልጡ እዮም ኣብ ክንዲ ስነስርዓታት ሕዙልና ምባልሲ ስድስ ረዱልና ባህል እዩ እዞም ኣብ ስደት ኣብ ቆልዓይ ተቕፅዑ ዝዓብዩ ዘለዉ ኤርትራና ሰኮፉናስ ኣብዚ ከዓ ክመፀና ይስተረና
2: ኣታ ገለገለ ወለድስ ካሓስቡ ንይወደቁም ይጠልዑ ሰተ እንታይ ድኣ ዘኪርኒ ሓርተ ብቴና ወላዲ እታ ንይብላን መምርካ ንፍዕት እያ በዚ ሒዝዎ ዘሎ ይቐፅል እንተበለቶስ እንታይ ድልዋ
3: ኣየ
2: ንወደይ ናይ መስሚ ዝሓግዘ ዝኾነ ኒአ እምበር ኣብ ዘምህሮ ዘለኹ እምበር ኣነ ኣብ ገዛይ ክሳብ 11 ክፍሊ ኣምሂረ ናብ ሰዋ ሰይደ ፎይ ከም ዘምፅእ ምገበርኮ ክብላ ምሰባዕኮ ተገሪመ
4: ኣእምሮኻን ልብኻን ከፊትካ ፅን ኢልካ ትሰምዓኒ
5: ሕራይ የእዛነይ ኮኪዐ ሰምዓክ
6: እስኻሲ ካብዝን ካብቲ ፅጋዕተኛ ቁሪድ መስፍን ክትሓምቕ
5: ሓቂኺ ፓራሳይተይ እንታይ ቁርዲ ጥራይ ጭርናዕ ጣንጡ ኣሰለት ካብል እዮም
7: ዳሓን ዳሓን ዳሓን ዳሓን ገንዘብኩም ጨጎራይ ዝሕምብስ እምበር ፀርፍኹም ኣብ ሳንካ እዛኒ ኣይበፅሕን
5: ናይ ዝመርስዕ እዮ እንታይ ክትብል ደለ
6: ስማዕ ናይ ዝሓለፈ ሓሊፉ እዩ ንዓመታ ንወዲ ጓልና ኣብታ መባእታ ቤት ትምህርቲ ከይድካ ኣብቲ ጉጅለ ባህሊ ከም ዳኣ ትጉበሮ
5: እንታይ ወዲ ጓልና እስከ መወዲ ዘፍጣጥን ከመወዲ እቲ ጓሕማምን ሲ መስሓቕ ሃብታማትን ንፉዓትን ተምሃሮ ክኸውን ይክደለ
6: ተስበር ኣበይ ከም ዝተረኽበ እዩ ኣብቲ መዕፀዊ ቤት ትምህርቲ ኣብቲ ደራጅ ስለዘይነበርካ እኳ እዩ
5: ኣብ ውስታይ ደ ነይሩ እዩ እቶም ኣብኡ ዝነበሩ ርኢክንክ ደቅና መስሓቅ ሃብታማትን መስሓቅ ንፉዓት ተምሃሮም ገይሮሞም ኢሎም እኒኦም ከማርሩፅን እዮም
6: ደናቁር ኮይኖ
7: ኣታስ ተፀሪፍካ ተፅርፈና ኣለኻ
6: ኣይፀረፍኩኹም ብስንኩም የፅዋዕኩም ዘለኹ
7: እንተ መልስ ኣለባ ወይን ገዛና ብሓይሊ ወሲደ ታናይ ሰበይቲ ፅርፊ ብሓንሳብ ክንቋለሳ እዩ
6: ኣነ ነግረካ ኣለኹ ንዓመታ ንወዲ ጓልና ኣብ መዕፀው ቤት ትምህርቲ ወይ ድማ ኣብ ህዝባዊ በዓላት ክዝምር ክዋሳዕ ክደርፍ ወይ ድማ ክገጥም ኣይርኣዩ እሞ ኣነ ንስኻን ኢድ ብኢድ ረሲሊን ክንጋጠሙ ኸና ፍልፅካ ተዳሎ ከይደ
7: ጠፋኸ ሓንጣ ጠፋኸ ቢግዳ ድረኢኻ ኣብዛ መሬት ስጣሓ ኣቢላ እግሪኻ ሓፍ ኣቢላ ሓደ ክልተ ሰለስተ ኢላ ብያኸ መክስዕረካ
5: እታ የ ኣክለኒኸ ክብልሲ ከመይ ኢሉ ከውፃ ዝተረኒ ጥራይ ብቢላ ከይትቀትለኒ ዕዋዒ ኣንታ ተስበኣለን
7: ዓለኻ ትፈልጥ
5: መጥፊኢኻ ይብራሃካ ዝብልዎሲ ኣታ ቀታሊተይ ብኣስቢሒ
7: ባዕልኻ ትፈልጥ ዕዋዒ እንኳዕ ጥራይ ካብ ዘናትካ ሰበይትንኮ ትብል ምሩዛ የተጋላገልኩ
5: ክላስ ክበል ነዝድ ኢኻ ቀደሚ ዝሕፍር ነይሩ እምበር ሎሚ ድኣ ኖርማል እንዲ ኮይኑ
7: እንታይ ማለትካ እዩ ኖርማል
5: ኣብ ኩሉ ገዛ እዩ ዘሎ ሎም እኮ ቢልኣክስ እዩ ኮይኑ እታ እቲ ካሊእ ዘይተቀያየረ እምበራ መምሕዳር ተቀያይርና ዲ
7: እንታ እንታይ ኢኻ ትብል እሞ በዓል መብራህቱ ዶክተር ሓሰን ኢንጂነር ሳምሶምሲ ከምዚ ከማ እዮም ዝሕልፍዎ ዘለዉ
5: ከማና ወ ሎሚ እኮ ርኢኻ ለኻ ተሰራዕ ተመዓራረ ተረአ ኣይትተሓማመ እናደረፍካ ኮ ኮይኑ ዘሎ ናብራ
7: ላስኮል ግምጥል ዋሒድ ነቲ ደርፊ ገማጢልካ ኣለኻ ተመዓራረ ተሰራዕ ተረአ ኣይትጋርዕ እዩ ዝብል
5: ኣታት ግዜ ምስ ተገምጠለሲ እቲ ደርፊ ግድን ይክግምጠል ይብለካ ኣለኹ ሰበይተይ ልባም ይግበረለይ ኣብ ቅድሚ ዕርኽተይ ኣይተሽኮንድረለይ እንዳበልካ ይምፅላይ ዘለዉ
7: ኣሜን ኣሜን ኣሜን ይሕቢሩ
5: ኣታ ሎምሲ ኣቦይና ኣደይን በበይኖም ጸሎቶም ይኮይኑ ዘለዉ
7: ከመይ
5: ስማዕ ንስኻ ብልዓክስ ርኢኻ ኣለኻ ወደይ ኣብ ተዋስኦ ክሳተፍ የብሉን ትብል እዛ ቢግዳድ ከዓ ወደይ ንዓመፀ ተዋስኦ ተዘየቲኻዮ ኢለካ ትፍክር ኣላ
7: ቀላድካ ተቋፅጥርባ ኣብዛ ከባቢያ ዘላ እዛ ኸማይ ድባ
5: ብድሕሪ ኮሽኮ ንረሉ ዘረባ እምበር ኣብ ቅድሚያ ዳ ኣብ ዒባ ተቆተለት
8: ንኽእልኣቲ ናይ ሎሚ ቆልዑ እኮ ብጣዕሚ ዕድለኛታት እዮም
9: እወን ጠጠሙን ህፃናት እንዲ ዝበሃል ዘሎ
8: ሓመድ ክሓም ከይብለኪ
10: ማማዳ ንኸይትራገም ምሕልኪ ኸ
8: ባይ ኣታ እዚኣተን ሞ ኣበይ ምሕላኻ የፅናዓልካ ባይ
10: ይመግሃብ ኣልቃል መቕቱል እዩ
9: ወረ ምንታይ ስለ ዝበዓልኩ እያ ትዛረብ ዘላ
8: ሃምጂ ኣነ እኮ ብዛዕባ መውኣለ ህፃናት የዛረብ ዘለኹ እምበር ብዛዕባ መግቢ ይኮንኩ ኣ ሎሚ ድኣ ከምቲ ናይና ዘበን ዘይኮነሲ ቅድመ ትምህርቲ ዝበሃል

0: ፅቡቕ ትምህርቲ እሞ ድማ ከዓ ቀዲምካ ክልተ ዓመት ዝመሃረሉ ዘበን ተበፂሒ ዘሎ
1: ኣብ ግዜ ንረኣ ወዲ 7 ዓመት ከይበፃሕካ ትምህርቲ ዘይተኣት
0: ዋ እንታይ ወዲ 7 ዓመት ጥራይ መዓስ ኮይኑ ከንዚኣ ጌይርካ ነዛ እዝንኻ እንተዘይ ተንኪፍካያ ምሁኖ ትበሃል ኣይተኣትን ኢኻ
2: ከይተንክፍካያ 10 ዓመት ተጌርካ
0: ኣምላኽ ሰብ ዶ መሲል እኳ እዩ ንሱ ኳ ኣብ ስርሑ ኣይጋግን ንስኻ ስኳ ሳላቐጥንኻ እተን እዛንካ ውን ከምዚ ዓይነት ዕብራንካ እንዲሓግዝ ኳ ጢል በላ ስለ ዝኾናሲ ዋላ ወዲ 5 ዓመት ከለካ ወዲ 7 ዓመት ኢልካ ማእትኻ
3: ግን ማማ ድሃቤ ዝሓቂ ክኳ ይኺ እዚ ወለዶ እዚ ነዝባይታ ዝተተጠቂምሉ ግድን እዩ ዝለዓለ ደረጃ ክበፅሕ
4: ኣሞ ህፃናት እኳ እቶም ህፃናት ዶክተር ኢንጂነር ወተሃደር መምህር ወዘተ እናተባሃሉ ስለ ዝፅውዑ ንሳቶም ድማ ነቲ ዝተዋሃቦም ቅፅል ክመስልዎ ስለ ዝፅዕርኦም መስለኒ ዝነፍዑ ዘለዉ
3: ከመይ ማለት ክኽሚኩ
4: ንኣብነሲ ኣብ ናይ ሎዉ ዘበን ኣብቲ ናይ ቅድመ ትምህርቲ መመረቕታ ዝነበረ ሓደ ወዲ 5 ዓመት ህፃን ብፕሮፌሰር ሉቕማን ቢላል ዝፅዋዕ እሱ ዘቐርቦ መደረ ከስማዕኩም በጃኹም
5: መዝሙር 3 ክፋላት ኣለዎ መምርሒ ኣደ ዝኸውን ጭርሖ ንዝማር ዝሕግዝ ጥቕሲ እቲ ጥቕሲ ድማ ዘርኢ ስእልን ኣብ ቀፃሊን ዘጥረኹሞ ተመክሮ ክእለታትኩም ፈጠራውነትኩም እና መስኩነኩም

0: ምሕፀን ኣብ መደምደምታ ብኸይሩን ኣድናቆትን ብተመስጦ ብምስማዕኩም ክብሬት ይሃበለይ ራሕቲ ዘለዎ ምህርቲ ዝሕፈፆ ጥሉል ክራማት ንኣረፍቲ እዋን እምነ ኣብ ምምዕባል ህፃናት ሓጋዚ ኢልኩም ክትረኽቡኒ ምስ እትደልዩ ፕሮፌሰር ልቕማን ቢላል ኣትሁዳትኩም ኢልኩም ርኸቡኒ ቀላም 27 ሰነ 2026 ስኔማ ሮማ ኣዝመራ ይቐንየለይ።
1: ያ ሰላም ያ ጀማዓት ኸር፣ እዞም ናይ ሕጂ ወለዶ ብጣዕሚ ዕድለኛታት እዮም።
2: ኣሰይ ኣቲ ዝሃገርና ስሙ ዓልራ እዩ ዘለዎ ማለት ኮይ
3: ይበለጥ ብሰንኪ መግዛእቲ ውሕዶ ተወፅዕና ኢና። እንግሊዝ ዝኾነ እዝንኻልሰሉ ንትምህርቲ ከምዝኣሸረባ ካብ ራብዓይ ክፍሊ ሓደ ሰብ ከይሓልፍ ኢሉ ኣጊዱና፣ እቶም ካልኦት ገዛእቲ ድማ ብሰንኪ ዕግርግር መምሃር ከሊኦምና።
4: ኣታባዓ ንሕና ኢና ሞሊቕና ካብ ፍልጠት ነፃ ኮይና እምበር በዚ ተፈጢሩ ዘሎ ዕድል ክጎርመኩም ኩላ ሓሊፋትና ክትከይዳ
5: ሰተ ብዛዕባ ነብስኻ ከየማረርካሲ ብዛዕባ ዝበዝሐ ሰብ ሕሰብ
2: ሓቃላ ሄሉ ሰማእታትና እውን ንነብሶም በጅ ኣሕሊፎም ብምሃብ እኳዮም ንዓና ብርሃንን ናፅነትን ኣምፅኦምልና።
3: እወ ካብ ትምህርቲ ዝዓቢ ብርሃን ደሎ እዩ
4: ግደፋና ያ ንገሊኣ ከም ባውዛን ከም ገንበል ኳዕ ዕብለላ ንባዓልናና ከዓ ከምዚ ባትሪ ድወዳእት ላምፓዲና ጭልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምል

0: ከዚኣ ነቶም ምሁራት ዘይኮነ ሲ ንበዓል ቶም ክሩዝ ንበዓል ሜሲ ንበዓል ክርስቲያኖ ሮናልዶ ኢክተሓትዮም ኢላታ
1: ምክንያቱ ዓለም ንዓኣቶም እያ ዘይተኣደነ ገንዘብ ትኸፍሎም ዘላ እምበር ወሪድና ምሁራት ዳኣ መዓስ ምስ ተዘከርና ኢና ኢላ መሊሳት ኣሎ
2: እዋይ ከምኡ እዩ በሉ ኣነ ንትምህርቲ ምስ ተጀመረ ኣብታ ቤት ትምህርቲ ከይደፈለ ማዛሓታ እንታይ ድነቶም መምሃራ ንእሰይ ወደይ ኣብቲ ናይ ባህሊ ክለብ እእትውዎ ክብሎም ብድሕሪ እሰይ እንታይ ይበሃል እሰይ ክሩዝ
3: ዓምና መጀመርያ ኣ ተህቦ ናይ ወዲ ጓልካ ፅንዕ እዚ ትብላዕ ኣላልካ ህወት ኣብ ዘለዎ ሞያ ምጉያይ ኣይዕውትን እዩ
0: ልክዕዋ ቢንያም ግርማ ኣብ ሳይክል ተዓዊት ኢልካ ደድሕሪ ሳይክል ምጉያይ ኣሌክሳንደር ኢሳቅ ኣብ ኩዕሶ ሃቢብ ኢልካ ደድሕሪ ኩዕሶ ምጉያይ ስነ ጥበብ ትብላዕ ዘላ ኢልካ ፊልም ክሰርሕ ጎነፍነፍ ምባልካ ኣይዕውተናን እዩ
1: እወ ተውህቦ ትዕድሎ ኢኻ እምበር ተቓሊስካ ተምፅኦ ስለ ዘይኮነ ስለዚ ሓወቦይ ናይ ወዲ ጓልካ ተውህቦ ድማ ነተን መምሃራን ጉደፈለኒ ሞ ባዕለን ኣቦት ውክእትዎ እየ
4: ስለዚ ንደቅና ተውህቦም ኣብ ምልላይ ክንሕግዞም ኣለና ምክንያቱ ብዙሓት ተምሃሮ ድሌቶም ገዲፎም ድሌት ናይ ስድሮኦም ንክፍፅሙ ኢሎም ኣብ ዘይደልይዎ ሞያ እናኣተዉ ይጠፍኡ ኣለዉ
5: መዋል ህፃናት መሰረት ስለ ዝኾነ ሲ መምሃራኖ ባዕላትን ኣለልየን ክውዝዖኦም ከለዋስ ዓይነ ዓንቅፅን እዩ ዝበሃል ዘሎ ሓቂ
3: እወ ክንደይ ወለዲ ድኦም ደቆም ፍሉይ ተውህቦ ከለዎም ኣብ ክንዲ ምልላይ ግደፉ ትምህርትኩም ጥራይ ግበሩ እናበሉ ሓደ ዩ ዘትርፍዎ
1: ኣብተን ዝማዕበለ ሃገራት ኮ ሓደ ተምሃራይ ንመጀመርታ ግዜ ኣብ ኬጂ ምስኣተወ ኣብ ሓደ ዓብ ኣዳራሽ ናይ ዝተፈላለዩ ሞያታት መሳርሒታት ዘለዎም የእትውዎ ሽዑቲ ህፃን ጎይ ንሓንቲ መሳርሒት ምሰላዓለ ንዓ ምስግቧ ዳሓር ማዕረ ማዕረ ትምህርቲ ድማ ንዓ ምህርዎ
0: እወ እቲ ህፃን ተቀዳዲሙ ሴቴስኮም እንተዳልዒሉ ዶክተር ናይ ምኳን ተውህቦ ስለ ዘለዉ ንሳቶም ከዓ ናብኡ ይደፋፍእዎ
1: መሳርሒ ሙዚቃ ተልዒሉ ኸ ጎኒ ጎኒ ትምህርቱ ሙዚቃ ከምዝከታተል ገብርዎ
2: ደንጎላ ተልዒሉ ከ ዳዕውቲ ክኸውን ማለት ዩ
6: ዋ ስቲኖ ከመይ ዝበለ ነዳቃይ እንበርኸውን
7: እዋይ ጥበብ ኣታ ንሕናኩም ክራር ንዝሓዘ መንጢልና ንሰብረሉ ክዋሳ ዓይነት ዝበለ ድማ ናብታ ቤት ትምህርቲ ኸና ንሰማዓሉ
6: እዚኣ ኮ እቲ ናብ ካልእ ሞያ ዝዘንበለ ኣብ ትምህርቱ ይሓምቕ እዩ ትብል ዘረባ ስለ ዘላኩ እያ
3: እወ ግና ብግብሪ ተመፂና እቶም ናብ ካልእ ሞያ ዝነጥፉ እቲ ሞይኦም ግዲ ነቲ ትምህርቲ ይሕግዞም ኮይኑ ዋ ነሊ ሕጂ ከምዚ ናይ ጓልይ ክደርፉን ክዋስኡን ውዒሎም ሲ ብልጫ ክወስሉ ካርኢና እዮም
2: ዋይ ንዓይ ኮስ ድራይ ማራዩ ማለት እዩ ቀዳማይ ዓመት መዋል ህፃናት ምስተምሃርኩ ከም ካንጋሮ ስለ ዘዝለሉኒ ኣብኡ ተውቦ ይከየል ኣለኹ ናብ መባእታ ስለ ዝኣተኹ ሎሎ ክሳብ ሕጂ ቢቲቪቶ ዝኾነ ሂወት መር
8: ሰተ ወደይ ክትከውን ነርካ ኣነ ንወደይ ተመምሃራን ተዋሳዕ ምሰሎ ሕራ የ ንክነክስ ድማ ሙሩ ናፅነት ህበዩ
2: ንክነክስ ናፅነት ሂበዮ እንታ በጅኻት ግና እንታ በጅኻትኩም ኩላኻትኩም ከንክን መንጨትኦ ንቆፅኦ በጭብጭ ኣሎ እንተ ሙያ ወዳትካ በጅኻትኩም ንበል ሓስኩ ረጥዎ
8: ኢታ ወደይ ተብኡ ስለዝኾነ ፍጥር ክብል ከሎ ስነጥበብ ይድብ ነሩ ወዲ ጓልካ ድማ ከም ወደይ ኮነልካ ኢልካ ኣዘይ ተህውወት ኢኻ በጥበጥ ከምዝኸይድ ከይትገብሮ ተጠንቀቕ ስነ ጥበብ ናይ ወደይ ኣመጣ
2: እወይ ግምጥል ግምጥል ንስኻደ ኮንኮም ከምዚ ኢልካ ወደይ ኣብ ናይ ስነ ጥበብ ባዕሊ ከየእትዎኦ ትብል ንበር እሞ ግምጥልጥል ንስኻ ኮ ኢኻ ንዓይ ጋጊኻ ንበር ኣነ ኹም ይሓስብን እየ ነ ሕጂ ውፃእ ብለካ ኣለኹ ገማጥለካ
8: ይዋፃኒ ሓንጣዝ ወደይ ብስነ ጥበብ ሓሊፉሉ ህቡ ምስ ኮነ ኣነ ንቁልቁል ከምዚ ኢለ ንስኻ ድማ ከምዚ ካብ ንላዕሊ ካዒርካ ንረአ ይረአየን ቸው
2: እወይ ዝኸርምን ዘይከርምን ማይ ለመነ ዝበሃል ድኣ ከምዚ እንድዩ ተስፋ ኣለም ሃላይ ግምጥል ግምጥል

ወሓዚት ብየነ ባሃል ኣባል ምቁፅፃር ናይዚ ፌስቲቫል ኣብዛ ኣዳራሽ ቁፅሪ ክልተ ከዓ ናይ ምርኢት መፅሓፍቲ እዩ ቀሪቡ ዘሎ። ብምሉእ ቀሪቡ ዘሎ መፅሓፍቲ ከዓ ከላለየኩም ኣብዚ ቀሪቡ ዘሎ ናይ ትምህርቲ መፅሓፍቲ እዩ ብምሉእ ኣለኩም። ኣብዚ ብእንግሊሽ ኣሎ፣ ብትግርኛ ኩሉ ዓይነት መፅሓፍቲ ናይ ትምህርቲ ኣሎ። ናይ ናእሽቱ ህፃናት እውን ኣሎ፣ በዚ ናይ እንስሳታት ኣሎ። ዚ ኩሉ ዓይነት መፅሓፍቲ ብዘሎ ናይ ጀመርቲ ህፃናት ኣሎ። ዚ ብምሉእ ብቋንቋ እንግሊሽ እውን ኣለኩም። ኣብዚ መፅሓፍቲ ኩሉ ናይ ትምህርቲ መፅሓፍቲ እዩ። ኣብዚ እውን ኣሎ ናይ ጀመርቲ መፅሓፍቲ ብዙሕ መፅሓፍቲ እዩ ዘሎ። ኣብዚ ድማ ናይ ህፃናት መፅሓፍቲ ናይ ጥዕና ኣሎ ብምሉእ ናይ ናእሽቱ ህፃናት እዩ። ናይ ናእሽቱ ህፃናት መፅሓፍቲ ኣሎ ኣብዚ። እዚ ብምሉእ ናይ ናእሽቱ ህፃናት መፅሓፍቲ እዩ ብትግርኛን ብእንግሊሽን። ኣብዚ ከዓ ናይ ልቢ ወለድ መፅሓፍቲ ኣሎ ብትግርኛ። ኣብዚ እውን ኣሎ ናይ ታሪክ መፅሓፍቲ ብምሉእ። ኣብዚ ድማ ብምሉእ ታሪካዊ መፅሓፍቲ ኣሎ ብምሉእ ዕውት መፅሓፍቲ እዩ። ኣብዚ ኣለኩም ናይ ሰውራ ናይ ብምሉእ ኩሉ ናይ ቀደም መፅሓፍቲ ብዚ ቀሪቡ ኣሎ። ኩሉ እዚ ዘገልገለ መፅሓፍቲ ብምሉእ ካብዚ ክሳብ ዘሎ ብኩሉ ዓይነት ቋንቋ ማለት እዩ። ብእንግሊሽ ኣሎ፣ ብትግርኛ እውን ኣብዚ ኣለኩም። ኩሉ ናይ ታሪክ መፅሓፍቲ እዩ እዚ። እዚ ድማ ኣውገት ቤት መሸጣ መፅሓፍቲ እዩ። ኩሉ ዓይነት መፅሓፍቲ እዮም ቀሪቦም ዘለዉ። ብዚ ናይ ጥዕና ኣሎ። ኣብዚ ድማ ብዛዕባ ናይ ቆልዑትን ናይ ዓበይትን ዝገልፅ ናይ ስነ ምግባር ኣሎ።

ኣብዚ ድማ ናይ ሕክምና ናይ ቆሎት ናይ ትምህርቲ መፅሓፍቲ ኣሎ። ኣብዚ ሎ ናይ ቆሎት ናይ ትምህርቲ ናይ ሕክምናታት ድማ ኣብዚ ኣለኩም ማለት እዩ። ኣብዚ ድማ ናይ ታሪክ ኣሎ፣ ናይ ልቢ ወለድ ኣለና።

Hazırla. ሓቀኛ ታሪክ ዝተመርኮሰ ናይ ደቂ ኣንስትዮ ዘማእኸለት መፅሓፍ ኣላ እዚኣ። ኣብዚኣ ከዓ ናይ ሕክምና ኣላ። ብትርኢ ኣሎ ሰለልካ ቤት ኣብዚ ድማ ናይ ዓበይቲ መምሃራን መፅሓፍቲ ኣሎ፣ ባዮግራፊ ማለት እዩ ኣለኩም። ኣብዚ ብምሉእ መፅሓፍቲ ኣብዚ ኣለኩም። ፊክሽን ሓቀኛ ዛንታታት መፅሓፍቲ ኣሎ። ኣብዚ ልብወለድን ኣሎ፣ ናይ ስነ ልቦና ኣሎ፣ ኩሉ ኣለኩም ማለት እዩ።

ኣብዚ ከዓ ልብወለድ ኮይኑ ኣብ ሓቀኛ ታሪክ ዝተመርኮሶ መፅሓፍቲ ኣሎ ብምሉ ሓቀኛ ታሪክ ዘለዎ መፅሓፍቲ እዩ ኣብ ሓቀኛ ታሪክ ዝተመርኮሶ መፅሓፍቲ እዩ ሓቢር ኩሉ እዚ ናይ ታሪክ መፅሓፍቲ እዩ ኩሉ ሓቀኛ ዛንታ እዩ ማለት እዩ ኣብዚ ከዓ ናይ ልብወለድ መፅሓፍቲ ኣለኩም ዛግረ ትብል ከኣላትኩም ናይ ሰዋ መፅሓፍ እዚኣ ኣብዚ ድማ ናይ ፍልስፍና መፅሓፍቲ ኣሎ ናይ ታሪክ ብምሉ ኣብዚ ኣለኩም ኣብ ፍልስፍና ዝተመርኮሶ እዩ ብምሉ ኣብዚ ከዓ ናይ ልብወለድ መፅሓፍቲ ኣሎ ናይ ህፃናት እውን ኣሎ ዚ ህፃናት ከንብብዎ ዝኽእሉ ኣሎዚ ኩሉ ናይ ህፃናት ከንብብዎ ዝኽእሉ መፅሓፍቲ እዩ ዚ እዚ ብምሉ ናይ ልብወለድ እዩ እዚ ኩሉ ናይ ልብወለድ መፅሓፍቲ እዩ ኣብዚ ኣለኩም ብዙሕ ናይ ልብወለድ መፅሓፍቲ እዩ ዘሎ ኣብዚ እውን ኣለኩም ኣብዚ እውን ኣለኩም ኩሉ ናይ ልብወለድ መፅሓፍትታት ብምሉእ ኣብ ዝሪጋዝ ኣለኩም ዝደለየ መፅ ክወስድ ይኽእል እዩ ኣብዚ ኣለኩም ናይ ህፃናት ኣብዚ ከዓ ናይ ሕግታት መፅሓፍቲ ኣለና ዓበይቲ መፅሓፍቲ ኣሎ ናይ ታሪክ ኤርትራ እውን ኣለኩም ኣብዚ ማለት እዩ ኣብዚ ድማ ብምሉ ተምሃሮ ክመሃርሉ ዝኽእሉ መፅሓፍቲ ኣሎ ኩሉ መፅሓፍቲ ኣለኩም ኣብዚኣ ላሻዲግ ትብል ናይ ህፃናት መፅሓፍቲ ማለት እዩ ፔንት ክገብሩላ ዝኽእሉ እያ ከሽ ኣብዚ ናይ ሃይ ስኩል መፅሓፍቲ ኣለኩም ብምሉ ናይ ኮሌጅ ይኹን ናይ ሃይ ስኩል መፅሓፍቲ ኣሎ ኣዚ ኣብዚ ኣለኩም ናይ ህፃናት ዲና ኣብዚ ድማ ናይ ህፃናት መፅሓፍቲ ኣሎ ትሕተይ ሓሙሽተ ዓመት ክመሃሩ ዝኽእሉ መፅሓፍቲ ማለት እዩ ኩሉ ናይ ኣካዳሚ መፅሓፍቲ እዩ ዘሎ ኣብዚ ብምሉ ናይ ኤዲኬሽን መፅሓፍቲ ኣሎ ኣብዚ ከዓ ናይ ታሪክ ኣለና ናይ ታሪክ መፅሓፍቲ ኣሎ

ቋንቋ ትግረ ዝተዳለወ መፅሓፍ ኣላ እዚኣ። ናይ ስነ ልቦና መፅሓፍ እውን ኣብዚ ኣላ። ኣብዚ እውን ናይ ታሪክ ኣለና መፅሓፍቲ። ኣብዚ ከዓ ኣለኩም ሰረት ትምህርቲ ዝብል ህፃናት ኹን ዓበይቲ ክምሃሩሉ ዝኽእሉ እዮም። ኣብዚ ኣሎ ናይ ኮሌጃት መፅሓፍቲ

كل عينت سبجكت مالتي ኣብዚ ድማ ዝተፈላለዩ ዓይነት ናይ ህፃናት ይኹን ናይ ዓበይቲ መፅሓፍቲ ኣለና ብምሉእ ዚ ብኩሉ ዓይነት ቋንቋ ማለት እዩ ካብ ኤሌመንታሪ ክሳብ ኮሌጅ ዝበፅሕ መፅሓፍቲ ኣሎ ዚ ብምሉእ ኣሎ ዚ ናይ ህፃናት መፅሓፍቲ ኣለና ኣዚ ናይ ቀደም መፅሓፍቲ እውን ኣብዚ ኣሎ ኣብዚ ፅንፅያት ኣሎ ናይ ህፃናት መፅሓፍቲ እዩ ዚ ናይ ታሕቲ ዕድመ መፅሓፍቲ ናይ ትምህርቲ ይኹን ዛንታታት ብምሉእ ኣለኩም ኣብዚ መፂኹም ረኣይዎ ይኹም ደቅና ኣሕዋትና ንክሎም ውሰዱሎም ኣብዚኣ ከዓ ዳላታት ገድሊ ትብላ ኣላ ናይ ታሪክ መፅሓፍቲ እያ ናይ ታሪክ መፅሓፍ እያ ፍዮር ይዋግኡ መፂኹም ውሰዱ ማሰን መልቀስን ዝብል ኣለና ኣዚ ናይ ዓበይቲ ኣቦታትና ናይ ያታትናን ማሰን መልቀስን መፅሓፍቲ ብዝለኩም መፂኹም ራእይዎ ውሰዱ ኩሉ እዚ ናይ ትምህርቲ መፅሓፍቲ እዩ ብቋንቋ እንግሊሽ ተደሊኹም ብቋንቋ ትግርኛ እውን ኣለኩም ናይ ናእሽቱ ኣለኩም ኣዚ ናይ ዓበይቲ እውን ኣብዚ ኣለና ኣብዚ ከዓ ናይ ህፃናት መፅሓፍቲ ኣለና ዛንታታት ማለት እዩ መፂኹም ደቅኹም ግዘሎም ኢኹም ኣብዚ ናይ ትምህርቲ መፅሓፍቲ እዩ ዘለና ናይ ኬሚስትሪ ማለት እዩ ተምሃሮ ናይ ኮሌጅ ይኹን ናይ ካልእ መፂኦም ተወስዶ ትኽእሉ ኢኹም መፅሓፍቲ

እዚ ብምሉ ናይ ሳይኮሎጂ መፅሓፍቲ እዩ። ብትግርኛ ደሊኹም ብእንግሊሽ ኩሉ ዓይነት ቋንቋ ኣለኩም ኣብዚ ኣብዚ ኣሎ ኣብዚ ድማ ኣለኩም ማለት እዩ ብእንግሊሽ። ኣብዚ ድማ ናይ ህፃናት መፅሓፍቲ እዩ ዘሎ። ኩሉ ናይ ትምህርቲ መፅሓፍቲ እዚ ናይ ህፃናት ከዓ ኣብዚ ኣለኩም ማለት እዩ። ኩሉ እዚ ናይ ትምህርቲ መፅሓፍቲ እዩ። እዚ ብምሉ ናይ ኤዲኬሽን ትምህርቲ ዘሎ መፅሓፍቲ እዩ። ብእንግሊሽ ኣለኩም ናይ ጁኒየር ማለት እዩ ኣብዚ እውን ኣለኩም። ናይ ሃይስኩል እውን ኣብዚ ኣሎ። ኩሉ መፅሓፍቲ ኣብዚ ኣለኩም ማለት እዩ። ናይ ህፃናት እውን ኣብዚ ኣላትኩም። ኣብዚ ድማ ናይ ስነ ልቦና መፅሓፍቲ ኣለና። ናይ ስነ ልቦና መፅሓፍቲ ኣሎ ኣብዚ።

ናይ ሕክምና እውን ኣብ ዘለና ናይ ሕክምና ናይ ትምህርቲ ብዝሎ ኣብዚ ትሕቲ 5 ዓመት ከንብብዎ ዝኽእሉ መፅሓፍቲ ኣለና ብመምህር ያቆብ ዝተዳለወ ማለት እዩ። ኣብዚ ድማ ናይ ስነ ልቦና መፅሓፍቲ ኣሎ። ናይ ፍልስፍና እውን ኣለኩም። ናይ ትምህርቲ ኣሎ ኣብዚ ብምሉ ሳብ ላስት ማለት እዩ። ኣብዚኣ ከዓ ናይ ሃይስኩል መፅሓፍ ኣላትኩም ጎልደን ትብል። ኣብዚ ኣዳራሽና ቁፅሪ 2 ዘሎ መሬት መፅሓፍቲ ከምዚ ዝረኣኹሞ እዩ። ብብዙሕ መፅሓፍቲ ናይ ኣካዳሚ ትምህርቲ 298 መፅሓፍቲ ቀሪብናልኩም ኣለና። መፂኹም ትወስዱ ትኽእሉ ኢኹም። ናይ ታሪክ ውን 44 ደረስቲ ዝፀሓፍዎ መፅሓፍቲ ኣለና። ኣብዚ ናይ ልቦ ወለድ እውን 105 ኣውገት ቤት መፅሓፍቲ

ኣዳልዮም ልና ኣለዉ ናቶም መፅሓፍቲ ናይ ቀደም ዘገልገለ መፅሓፍቲ እውን ኣለና ኣብ ኣዳራሽ ቁፅሪ 2 መፅኡ ብፅሑ ኢኹም እዚ ፌስቲቫል ንዓኹም እዩ ተኸፊቱ ዘሎ

ሕጂ ድማ ኣዳራሽ ቁፅሪ ሰለስተ ኣቲና ኣለና። ናይ ቅርፃቅርፅን ናይ ቅብኣን ምርኢት ኣሎ። ኣብዚ ኣብዚ ናይ ቅርፃቅርፂ ኣሎ ብዕንጨት ዝተሰርሐ። ኣብዚ ኣለኩም እዚ ብምሉ ናይ ቅርፃቅርፂ ብኢደ ጥበብ ድፈረየ ብኣሕዋትና እዩ። ኣብዚ ድማ ኣለዉ ገልፀልኩም እዮም ግለፁ። እዚ ምርኢት ናይ ቅርፃቅርፂ እዚ ኩሉ ናይ ቅርፃቅርፂ ናይ ኢድ ጥበባት እዩ። ኩሉ ኣሕዋትና ብኢዶም ዝሰርሕዎ ማለት እዩ። 51 ዓይነት ብዝሕ ኣሎ ኣብዚ ናይ ቅርፃቅርፂ። እዚ ድማ ናይ ቅብኣ እዩ። ብኢድ ዝተሳለ ስእልታት ኣሎ ኣብዚ። ታሪካዊ ኹን ኩሉ ገላፂ ነገራት ኣሎ ኣብዚ። ታሪካዊ ኣብዚ ኣሎ ብምሉእ። እዚ ናይ ኢድ ቅብኣታት እዩ። ኩሉ ኣብዚ ፌስቲቫል ቀሪቡ ዘሎ ናይ ኢድ ቅብኣታት ማለት እዩ። ኩሉ ብናእሽቶ ኣሕዋትና ዝተሳለ እዩ። ኩሉ ናይ ኢድ ቅብኣታት እዩ። ኣብዚ ጉዕዞ ፍርቂ ዘመን ትብል ብኢድ ቅብኣላ ናይ ዳንኤል

እዚ ኩሉ ቅብኣታት ናይ ኢድ እዩ። ኣብዚ እውን ኣለኩም ቅብኣ ብፈትሊ ዝተሰርሐ፣ እዚ ብፈትሊ ዝተሰርሐ ኣለኩም። ብዙሕ ዓይነት እዩ ዘሎ። ኣብዚ እውን ብካልእ ዓይነት መልክዕ ዝተሰኣለ ስእሊ ናይ ቅብኣ ኣሎ። ብዙሕ ዓይነት ቅብኣታት እዩ ዘሎ፣ ኣሕዋትና ዝሰኣልዎ ማለት እዩ። ኣብዚ ኣለኩም ኩሉ ዓይነት ቅብኣታት ኣለና።

ሓምሳን ሓደን ቅብኣታት ቀሪቡ ኣሎ ብኣሕዋትና ዝተዳለወ ቅብኣታት ማለት እዩ ኩሉ ናይ ኢድ ስራሓት እዩ

0: ትምባል ስለዝመረጸ
1: ኢትዮጵያ የባህር በር ስታገኝ ኤርትራ ኤርትራ የሆነችበት ምክንያት ይፈርሳል።
0: ኢትዮጵያ አፍደገ ባህር ምስ ረኸበት ኤርትራ ኤርትራ ዝኾነትሉ ምክንያት ከብቅ እዩ።
2: እዚ በጣም ትልቅ ኣገሮች
0: ኤርትራ ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንኽቕፅልን ክሓፀብን ፅልዋ ኤርትራ ነይርዎ። ሰነዳዊት ፊልም ኣብ ኤርቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነልቦናን ካብ ቃላቶም ክንከታተል ኢና።
3: ቀይ ባህር ማለት
0: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
4: የባህራችን ጉዳይ ተዘግቶብን ንኖራለን እንዴ?
0: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቂ ለና ዓለምለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
5: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ ኣካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል።
6: ዓሰብ የኢትዮጵያ ነች ያነው ዓሰብ የኢትዮጵያ ስለሆነች ነው።
0: ዓሰብ ናይ ኢትዮጵያ እያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
7: ስለዚ ከዚ ቀደም የሰራትነው ስህተት ናርም
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ።
8: ኣጉል ህልሚ ነው እየ ኣጉል ህልሚ ነው
0: ትምባል ስለዝመረፀ መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜ ተቆፂሩ ኣሎ።
9: ውጃውን ኣስመራ፣ ምፅዋ፣ ከረን፣ ዓሰብ ንወስድነት
10: በፍፁም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፈታት አለበት።
11: በአንድም በሌላ መንገድም ተሸንፈናል።
0: ተሳዒርና፣
12: ተጨፈጨፍ፣
0: ተዳሂኽና
13: ዓሰመቲና ተነባሮ ዝነበረን ዕላማ የኾነ ማእኸላት እዩ ለዊስና
14: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
0: ኣይሽ እንኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ይተበፅሐን
15: 67 ተዋገን የት ነው ያለ ነው
0: 6 ዓመታት ተዋጊና ሕጂ በ የለና ትምባል ስለዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ ረቡዕ 9:25 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ።
16: ንከተማ ከረን ታሪኻዊት ካብ ዘስሚዋ ፍጻሜታትን ቦታታትን እቲ ቐንድን ብቐዳምነት ዝጥቀስን ከባቢ ጥንቁልሓስ እዩ። ስንጭሮ ጥንቁልሓስ ታሪኽ ከረንን ኤርትራን ጥራሕ ዘይኮነ ታሪኽ ዓለም ዝሓሰለ ኣገዳስን ወትሩ ተዘካርን ፍጻመ ካልኣይ ኩናት ዓለም ዝሰነደ ቦታ እዩ። ብዘይካቲ ሓዚልዎ ዘሎ ታሪኽ ከዓ ሃይማኖታውን ባህላውን ክብርታት ዝሓቆፈ ባህርያዊ ፀጋታት ዝተመልአ ሓደ ካብ ተጠመድቲ ታሪኻውያን ስፍራታት ሃገርና እዩ።

ካልኣይ ኩናት ዓለም ኣብ ምብራቕ ኣፍሪቃ ኣብ ኤርትራ ትበሃል ታሪካዊት ሃገር ካብኡናዊ ከዓ ኣብ ከተማ ከረን ኣብ ዝርከብ ጥንቁላሓስ እዩ ተዛዚሙ። ከባቢታት ጥንቁላሓስ ኣብዚ እዋን እዚ ሕሩም ሕዛእቲ ተገይሩሉ ግርምኡ ተመሊሱ ንኽትሪዮ ባህ ዘብል ስፍራ ኮይኑ ይርከብ። እቲ ትማሊ ኩናት

0: ሓያላን ዘምከነ ዝተፈላለዩ መግዛእታዊ ሓድግታት ዝሓቆፈ ባህላውን ሃይማኖታውን ክብርታት ዘለዎ ጥንቁልሓስ ኣብዚ ደረጃ እዚ ንምብፅሑ ዝተኸፍለ ዋጋ ቀሊል ከም ዘይኮነ እዩ ዝሕበር። እዚ ኸባቢ ከዓ ኣብዚ እዋን እዚ ሰፈር ታሪካዊ ባህርያውን ሃይማኖታውን ፀጋታት ኮይኑ ኣሎ።
1: ኣገዳስነት ናይ ቀረባ ግዜ ናይ ጥንቁልሓስ ተዳኢልናስ ምዝዛም ካልኣይ ኩናት ዓለም ዝተፈፀመሉ ቦታ እዩ። ብዙሕ ፍፃሜታት ናይ ከም ግንባር ኮይና እዛ ዘለናያ ምስ ጥንቁልሓስ እያ ዝተኣሳሰር ምስ ጎቦ ሰንኪል ምስ ጎቦ ዝባን ተኣሳሲራ እትካየድ ታሽሙያ ሕጂ እቲ ቱሪዝማዊ ኣገዳስነትስ ብኩሉ ነገር ዝረአየካ ሓደ ተፈጥሮኣዊ ኣቃውማ ብጣዕሚ እያ ምች እቲ ሓደ ቀረባ ኢ ከዓ ካብታ ከተማ ካብ ከረንሲ ኣዝያ ሓፃር እያ።
2: ኣብ 218 19 ግን ከም ሓፈሻዊ ኣምር ናይ ሕዛእትን ምትግባር ነቲ ክሕዛእ ዝግብኦ ቦታ ምስ ኩሉ ታሪካዊ ኣገዳስነቱን ምስ ከተማ ከረን ዘለዎ ቅርበትን ኣብ ግምት ብምእታው ብካርታ ደረጃ ማለተይ ናይ ጃኤስ ሓበሬታት ወሲድሉ ኣብ 218 19 ዘሎ ክራማት ክሕዛእ ጀሚሩ ብሕብሩ ምሕዛእቲ ማለት እዩ። ሕጂ እቲ ክሕዛእ ከሎ መጀመርያ እቲ ዓላማ ናይቲ ሕዛእትን ምንፃር ኣገዳስነት ስለ ዝነበሮ ኩለንተን ምሕዳር ካቢታት ነቲ ጥንቁልሓስ ዝቐርባ ብፍላይ ምሕዳር ካቢ 3-5-4 ኩለን ኣብቲ ናይ ምሕዛእ መደባት ክሳተፋን ነቲ ዝግበር ናይ ምሕዛእ መደባት ደጊፈን ክሰርሓን ግቡእ ሓበሬታ ናብ ህዝብን ናብ ምሕዳራትን በፂሑ ብኡ መሰረት ከዓ ካብቲ ብጃኤ ዝተዓቀደ 835 ሄክታር ስብሓት ዘለዎ መሬት ናይ ጥንቁልሓስ ናይ 135 ሄክታር ንመገዲ ዝኸውን ወይ እውን ምስ ቅርበት ናይቲ ከተማን ምስ ሓደ ማሕበራዊ ኣገልግሎት ክህብ ዝኽእል ትካላት ኣብቲ ከባቢ ምህላ እውን ናይ 135 ሄክታር ጎዲሉ 700 ሄክታር ሕዛእ እቲ ክሕዛእ ከም ዘለዎ ኣብ 218 19 ተወሲኑ ማለት እዩ።
3: እዚ ዘለናዮ ከባቢ ኣብ ልዕሊ እቲ ሃይማኖታዊ ኣገዳስነቱ ብባህላዊ ሸነኽ እውን ክንሪኦን ከለና ኣዝዩ ዕዙዝ ኣገዳስነት ዘለዎ ከባቢ እዩ። ብናይ ቅርሲ ትሕዝትኡ ክንሪኦን ከለና ኣዝዩ ልዑል ኣገዳስነት ዘለዎ ከባቢ እዩ። ንኣብነት ብባህላዊ ወገን ክንሪኦ ወይ ብሃይማኖታዊ ትሕዝትኡ ኣገዳስነቱ ክንሪኦን ከለና ካብ ቤተ ክርስቲያን ቅዱስ ጊዮርጊስ ኣብ ላዕሊ ጀሚርካ እዚ ንባዕሉ እዚ ዘለናዮ ቦታ ብማጨሎት ጋብር ጫድቕ ዝፍለጥ ሃይማኖታዊ ቅዱስ ቦታ ታሪካዊ ኣገዳስነት እውን ዘለዎ ካልኣይ ኩናት ዓለም ኣብ መንጎ ክልተ ሓያላት ሃገራት ኣብ ቀርኒ ኣፍሪቃ ኣብ ኤርትራ ዝተካየደሉ ቀንዲ ቦታ ብምዃኑ ብኩሉ መዳይ ኣዝዩ ዕዙዝ ኣገዳስነት ዘለዎ ቦታ እዩ። ካብቲ ናይ ቅርሲ ትሕዝቱ ሓደ እዚ ናይ መንገዲ ባቡር መስመር እዩ። እዚ ዘለናዮ ቦታ በዚ እዩ ዝሓልፍ ነይሩ መንገዲ ባቡር። ዘይተኣደነ ገለርያታት ነዚ ጎቦ ናይ ሰንኪል በሲዑ ዳሓልፍ ኣለዎ። ከምቲ ዝበልናዮ ማእከል ሓድነት ናይ ህዝቢ ኤርትራ ከዓ እዩ። ሃይማኖታዊ ስኒት እውን ንርእየሉ ቦታ እዩ። እዚ ቦታ እዚ
0: ኣብ ደቡባዊ ምዕራብ ከተማ ከረን ኣብ ከባቢ መጋርሕን ጥንቁልሓስን ዝተኸለለ ሕሩም ሕዛእቲ ኣብ ውሽጢ ሓፂር ዓመታት ብዝተገብረ ውህዱን ዕቱብን ስራሕ ምዕቃብ ኣከባቢ ርኡይን ግብራውን ምዕባለ ተመዝጊቡሎ። እዚ ብውህደት ዝተፈላለያ ዝምልከተን ኣሃዱታት መንግስቲ መሻርክትን ህዝብን ዝተሰርሐ ንጥፈታት ምዕቃብ ማይን ሓመድን ምዕቃብ ታሪካዊ ኣሰራትን ቅርስታትን ምዕቃብ ቦታታት እምነት ኣብዚ እዋን እዚ እቲ ከባቢ ንኩሉ ረኣዩኡ ዝምስጥ ዘቤታዊ ቱሪዝም ዘተባብዕ ግሩምን ሓምላይን ሕብሪ ዝተላበሰ ጫካ ገይርዎ ኣሎ።
1: ሕሩም ሕዛእቲ ዝበሃል ምስ ተገብረ ታፋስን ተንጥሪትን ድሕር ዳ ደው ኢለን እኮ ናይ ግድን እዩ ኣብቲ ናይ ቀደም ባህሪ እዩ ክመፅእ። እዚ ፀጋ እዚ ምስ ኮነ ከዓ እንታይ ክመፀና ከም ንክእል ካብኡ እንታይ ክንዕወት ከም ንክእል ፍሉጥ እዩ። ሳይነሳዊ ሓቂ ስለ ዝኾነ ናቱ ገረብ እንተገይርካ ምስ ዝናብ ምትእስሳር ከም ዘለዎ ፍሉጥ ነገር እዩ እንጂ ኩሉ ነገር እዩ። ትሕተ ባይታውን ላዕለ ባይታውን ማይ ትዕቅብ ብዓብኡ ከዓ እቲ ዝናባት ካብ ኣግራብ ብብዝሒ ገረብ ዘለዎ እቲ ፎረስቴሽን ወይ ታሽሙ ንብሎ ካብኡ ስለ ዝኾነ ዝመፅእ እውን ረአየናይ ማለት
4: ናቱ ታሪክ ፍሉይ ፅባቐ ናይ ጎቦታቱ እንስሳ ዘገዳማት ኣብኡ ዘለዉ ቆፂድካ ዘይውዳእ በቢ ዓይነቶም ኣለዉ። ቅድም ዝነበሩ እርኪብናሎም ናእሽ ከለና ጠፊኦም ነይሮም ሕጂ እውን ተመሊሶም እዮም።

0: ሳላ እዚ ሓዛዕቲ ምሕላው ሳላ ሕርሻ ምቕላሶም ሕጂ ኣብቲ ናይ ንቡር ቀደም ንክምለስ ብዙሕ ተስፋ ኣለና። እቲ ቦታ እቲ ብጣዕሚ ብኣሽማቱን ብክብርን ብፀጋታቱን ፍሉይ ቦታ እዩ። ስለምንታይ ኮከም ባርያ ጥንቁላሓስ ሰንኪል ይበሃል። እዚኣተን ሕጂ እዛ ሰንኪል ስርጉ ኳኹ ትበሃል ነይራ ብብለን ቀደም። እታ ስርጉ ኳኹ ናይ ቀደም እቶም ባሕጎታትና ክብል ከለዉ መሕብዒ ዓበይቲ ደንጎላታት ነይሮም። ሕጂ እኳ ብዙሓት ምስ ተሰብረ ጠጠው ኢሉ ኣብኡ በዓትታት ዓበይቲ ነይርዎ ኣብኡ ተሓቢኦም እቲ ናቶም እሳይ ዝነበረ ክሳብ ሕጂ ምልክት ናትሎ
1: እዚ ቦታ እዚ ሳላ መንግስቲ ቆላሕታ ዝገበረሉ ንሕና ውን ምስ መንግስቲ ሓቢርና ከም ኢድን ጓንትን ኮይንና ዝሰራሕናሉ እዚ ቦታ እዚ ናይ ብሓቂ ክዕቀብ ሓመዱ ክዕቀብ ሳዕሩ ገረቡ እምኑ ክዕቀብ ብዙሓት ዝተዋፅኦ ተገይሩ ኣሎ ማለት እዩ። እዚ መንግስቲ እንተዘይደልዮ ነይሩ ክኸውኖ ናይ ምኽኣለን እጃሙ ገይሩ መንግስቲ ምስ መንግስቲ ከዓ ንሕና ውን ተሓባቢርና በቲ መንግስቲ ዝደለዮን ዝዘፍቀዶን ብፍሉይ ከዓ ምስ ናይ ሚኒስትሪ ሕርሻ ማለት እዩ ኣብቲ ምዕቃብ ማይን ሓመድን ኣብዚ ቦታ እዚ ዝተሰርሐ ዛላታት ከትርታት ኣዝዩ ብዙሕ እዩ። እሱ ስለ ዝኾነ ምዕቃብ ማይን ሓመድን ርኡይ ኣብዚ ኢና ንርኢ። እዚ ስለ ዝኾነ እዚ ቦታ እዚ ካብ ዘለናዮ ንታሕቲ ክሳብ እዚ ጎላጉል በጉ ዘሎ ማዩ ውሑስ ኮይንዎ እቲ ትሕተ ባይታዊ ማይ ናይ ብሓቂ ክህብትም ከሎ ንሪኢ ኣለና። እዚ ስነ መበቆላውያን ኣግራብ እተን ጥንታውያን ኣግራብ ከዓ ባዕለን ይመፅእ ኣለዋ ንሕና ተኺልናያ ንዘይኮና ባዕለን ይመፅእ ኣለዋ ማለት እዩ። እንታይ ስለ ዝኾነ ስለ ተኸልከለ ካብ ጤለ በግዕ ካብ ምቁራፅ ብመጠኑ ስለ ተኸልከለ እዚ ቦታ እዚ ከዓ ሕጂ ግድሙ ለቢሱ እንሆ ናይ ብሓቂ ማራኺ ኮይኑሎ ብዝሐሸ ከዓ ዝመፅ ዘሎ ብዝያዳ ክመሓየሽን ክፅብቕን ከዓ ናይ ኩላትና ፃዕርን ሓላፍነትን ዝሓትት እዩ።
2: እቲ ናይ ምሕዛእ መደባት ምስኩ ፀገማቱ ከይፀኒሑ ኣብ 224/25 ከዓ እዞም ዝብሎም ዘለኹ ናይ እዚ ህዝባ ሰራዊትን ናይ በዓል ስልጣን ኣግራብ እንሳ ዘገዳሙ ዘሎ ናይ ቁፅሪ ኣባላትን ኣብቲ ከባቢ ምምዳቦም ዝያዳ ዕቱብነት ብዕቱብ ተረእዩ እቲ ሕዛእቲ እውን ክስስን ጀሚሩ ምስ ምስሳን ናይዚ ሕዛእቲ እዚ ምስ ኣገዳስነቱ ከዓ ብፍላይ ምስ ኣገዳስነት ናይቲ ቦታ ምስ ቅርበት ናይቲ ከተማ ምስ ታሪካዊ ድሕረ ባይታናቱ ምስ ሃይማኖታዊ ድሕረ ባይታናቱ እቲ ሕዛእቲ ክገፍሕ ስለ ዘለዎ ብፍላይ ከዓ ኣብ 224 መወዳእታ 225 መጀመርያ ከዓ እቲ ሕዛእቲ ክንዲ 700 ሄክታር ጥራይ ዝኸውን ብወገን ታሕቲ ንበጉ ገፁ ዝርኢ ንኮኹም ባርያ ኣብ ግምት ዘእተወን ንጎቦ ሰንኪል እውን ኣብ ግምት ዘእተወን ኮይኑ ናይ 1200 ሄክታር ክኸውን 500 ሄክታር ተወሲኹሉ ማለት እዩ። ስለዚ ብስፍሓት ደረጃ ክንሪኦ ከለና ሕጂ ኣብዚ እዋን እዚ ሕዛእቲ ጥንቁላሓስ ማለት ናይ 1200 ሄክታር ስፍሓት ዘለዎ ሕዛእቲ ማለት እዩ።
3: ጎቦታት ይትዓብር ላልምባ ዝባን ልክዕ ከም ጥንቁላሓስ ሓምላይ ትርኢት ንምልባሱ ብመደባት ክረምታዊ ልምዓት ከም ዝለምዕ ብምግባርን ምክትታል ብምሕያልን ናይ ምሕዛእ ንጥፈታት ይሰላሰል ኣሎ። በብዋኑ ብዝግበር ዘሎ ህዝባዊ ማእተታዊ ንጥፈታትን ወፍሪ ህዝባዊ ሰራዊትን ህዝብን ከዓ ንኡድ ዝኾነ ልምዓታዊ ገስጋስ ብምምዝጋቡ ባህርያዊ ብዙሕነት ይኹን ኣከባቢ ኣብ ምዕቃብ ርኡይ ሕላገት ይገድፍ ኣሎ። ኣብዚ መዳይ ከዓ ብቐንዱ ንቕሓት ሕብረተሰብ ወሳኒ እዩ።
4: እቲ ንቕሓት በፂሕ እዩ ተግባር ምናልባት ቁሩብ ተሪፍና ዘሎ እቲ ንቕሓት ተግባር ቁሩብ ምስ ተወሰኮ ከዓ እዚ ሕጂ ንሪኦ ዘለና በፂሕና ኣለና። እዚ ሕጂ ንሪኦ ዘለና ቅድሚ 4-5 ዓመት እንታይ መስል ነይሩ እንተንብል ነርና ናብ ገረብ ዘይነበሩ ዓይነት በፂሑ ኣሎ ወይ ድማ በፂሑ ነይሩ። ኣብዚ ሕጂ ግዜ ግን ወላ ንሕና ውን ክንቀሳቀሰ ዘይንኽእል ኩሉ እቲ ተፈጥሮኣዊ ፀጋታት ብፍላይ ከዓ እቲ ኢኮቱሪዝም ንብሎ ሂወታዊ ብዙሕነት እንዳተመልሰ ይኸይድ ኣሎ። እንስሳ ዘገዳምሲ ተረእዮም ዘይፈልጡ በዓል ነብርን ነዛብእን ኣብዚ ከባቢ ክትርኢ ከም ኖርማል ነገር እንዳኾነ መፅእ ኣሎ። ሕጂ እቲ ኣግራብ ከዓ ንሪኦ ኣለና እ እቲ እንስሳ ዘገዳምን እቲ ኣግራብን ብሓፈሻ ከዓ እቲ ፍግረ መሬት ንምክልኻል ዝተፃዕረ ፃዕሪ ክፍሊ ሕርሻ ከዓኒ ሕርሻን መሬትን ማለት እዩ ምትሕጋዝ ናይ ክልቲኦም ዝተገብረ ናይ ምግራብን ምዝላይ እዚ ናይ ብሓቂ ዓበ ውፅኢታዊ ውፅኢት ርኢና ኣሉ።
2: ዛእቲ ምሕዛእ ዝበሃል ንገዛ ርእሱ መጀመርያ ሓዛእቲ ከዛእቲ ኮይኑስ ናይ ህዝቢ ናይ ምሕዳራት ናይ መንግስትን ኣበርክቶ ወይ ተሳታፍነት ክህልዎ ኣለዎ። ንድሕሪ እዚኦም መንግስትን ህዝብን ድሕሪ ዘይተዋሃይድሉ ወይ መንግስትን ምሕዳራትን ድሕሪ ብጉቡእ ምሕዳራትን

ህዝቢ እንድሕር ዘይሰሪሑ ኣብቲ ሕዛእቲ ንምሕደርኡ ዝምልከት ሓደ ሆጋፍ ኣሎ ማለት እዩ ሓደ ሆጋፍ ኣሎ ነዚ ኣብ ግምት ብምእታብ ከዓ እዩ በዓል ስልጣን ኣግራብ እንስሳ ዘገዳምን ሓደ ብመጀመርያ ቅድሚ ዚ ሕዛእቲ ዝምሕዝኡ ምስተን ዘለዋ ኣብቲ ከባቢ ቅርበት ዘለዎን ሰለስተ ምሕዳር ከባቢታት ኣርባዕተ ኢንፋክት ሕጂ ራብዓይተን ተወሲኻላ ምሕዳር ካባቢ ሸሞንተ ማለት እዩ ናይ በጉ ንበጉ ንከባቢ ርባዕተ ንከባቢ ሓሙሽተ ንከባቢ ሰለስተን ምስቶም ምሕዳራት ግቡእ ኣኼባ ተገይሩ እቶም ምሕዳራት ንገዛእ

0: በዓል ስልጣን ኣገራብ እንስሳ ዘገዳምን ምምሕዳር ከባቢታት ንገዛርእሰን ሕጂ ብዛዕባ ዝሕዛትን ኩሉ ሓስክ ዝረብ ከሎ ነቲ ገረብ ንምዕቃቡ ከም ቀንዲ ዓላማ እዩ። ነቲ ታሪካዊ ድሕረ ባይታ ናይቲ ከባቢ ርኢኻን ነቲ ዘሎ ክሊማዊ ለውጢ ምስ መነባብሮ ናይቲ ህዝቢ ብፍላይ ከዓ ምስ ቅርበት ናይቲ ከተማ ኣብ ግምት ኣቲኻን ግን ኩለን ብውህደት ሰርሓሉ ስለ ዘለዋ ሕጂ ኣብዚ ሕጂ መፅሕዎ ዘሎ ደረጃ በፅሕሎ ማለት እዩ።
1: ፅርግያ ጥንቁላሓስ ምስ ፈለምካ ጥራይ እልቢ ዘይብሉ ፀጋታት ኢኻ ትረክብ። ካብ ፋብሪካ መድሃኒት ኣዘልን መቓብር እንግሊዝን ጀሚሩ ብየማነ ፀጋም ፅርግያ ጥንቁላሓስ ዝርከብ ኩጀታትን ስንጭሮታትን ምስ ተሓቂፍዎ ዘሎ ኣህግራዊ ታሪካዊ ድሕረ ባይታ ብዓይኒ ቱሪዝም ክረአ ከሎ መሳጢ ቅርፂ መሬት እዩ ዝውንን። ኣብ ማእከል ስንጭሮ ጥንቁላሓስ ዝርከብ ብዒና ንፋስ ዝፅዋዕ ቦታ፣ ኣሰራት መንገዲ ባቡር፣ ዓበይቲ ገላርያታት፣ ድፍዓት ዝኣመሰሉ መግዛእታዊ ኣሰራት ምስቲ ሕጂ ለቢስዎ ዘሎ ግርማ ተዛሚዱ ንዘቤታዊ ቱሪዝም ዓብዪ ፅልዋይ ዘለዎ
2: ምድሪ ባቡር ድብልዋ ካብ 1922 ኣብ መዓላ ካብተውዕለሉ ጀሚራ መዚ ንሕና ንሓልፎ ዘለና ዘለናዮ መሬት ልክዕ ዘረጊፅናያ ዘለና ማለት እዩ። ዘረጊፅያ ዘለኹ ናይ ምድሪ ባቡር ኣሰርያ ካብ ከረን ብሓሊመንተል መፅያ ማለት እዩ ብሓሸራ ገይራ ምስኣትወት ንኸረን ልክዕ ኣብ ፍርቂ ቆሪፃ ብኣዘል ገይራ ናብዚ ዘለናዮ ጋብሪ ጫዘቕ ዝበሃል ሓሊፋ ነዚ ሰንኪል ዝበሃል ጎቦ ተቐኒታ ንበጉ ዝበሃል ዓድለዎ ብትሕተና ቡጌራ እውን ክሳብ ቢሻ ትበፅሕ መስመር እዩ ማለት እዩ። ዓብ ኣገልግሎት ዝህብ ነበረ ኣብቲ ሰዓቱ ኣብቲ እዋኑ ማለት እዩ ግዜ ጥልያን ተንታ ዝነውሐት ዝተፈፀመትላ ውግእ እያ ከማንታ ናይ ጥንቁላሓስ ድበርትዐትን ብዙሕ ህልቂት ዝሰዕበላን ዝነውሐ ግዜ ዝወሰድ ኣስታት ክልተ ወርሒ እያ 57 መዓልቲ ዝብል እቶም ሰውዕሎ ማለት ያው ዝነበሩ ክንዲኡ ዝወሰደ ግዜ እዩ ዝበርትዐን እታ መዛዘሚት ከዓ ጠንቂ ናይ ምንዝዛም ካልኣይ ኩልያት ዓለምሲ ድሕሪኡ ኣብ ዓለም ዳርጋ ኣይፀንሐን በቃ ፃዕዳ ባንዴራ እንዳሓስካ ዓዲ ዓዲ ተኣቱ ውግእሲ ድሕሪኡ ኣይቀፀለን እዮ ባሃል ዝከኣል ኣዝዩ ኣገዳሲ ታሽሙ ኣለዎ ታሪክ ኣለዎ ድሕሪ 200 ዓመት 300 ዓመት እንታይ እንታይ ይግበረሉ ከም ነበረ ሰብ ውዕሎ ዝያዳ ወይ ድማ ብሓጎታቶም ዝወሰድዎ ዕላል ክዕልሉካ ከለዉ ኣዝዩ ብዙሕ ፍፃሜታት ዝፍፀመሉ ዝነበረ ቦታ እዩ። ከም ታሪክ ከዓኒ ኣገዳስነት ዘለዎን ትሪስማዊ ፀጋታት ምዃኑ ኒሃ ንብሎ ማለት
3: እቲ ምሕዛእእቲ ሕዛእቲ ምዃኑ እዚ ከባቢ እዚ ካብቲ ዓብዪ ተበግሶ እዩ። እንትድሕር ተሓዚኡ እቶም ቅርስታት ክዕቆብ እዮም፣ እንድሕር ተሓዚኡ እቶም ኣግራብ ክዕቆብ እዮም፣ ከም ብሓድሽን ክስስኑ እዮም። እንድሕር ተሓዚኡ እንስሳታት ኣብ ንቡር መንበሪኦም ክምለሱ እዮም። እንድሕር ተሓዚኡ ከዓ ዝያዳ ሰሓብነት ክፈጥር እዩ። በቲ ታሪኩ ጥራይ ሰሓቢ ዝነበረ በዚ ሕጂ ዘለዎ መልክዕ ከዓ ዝያዳ ሰሓቢ ክኸውን እዩ። ስለዚ እቲ ቀዳማይ ክግበር ዝግብኦ ተገይሩ ኣሎ ኢለ ዝሓስባ ነቲ ምሕዛእ እዩ ማለት እዩ። ምሕዛእ ሲ ካብ ምትካል ንላዕሊ ኣገዳስነት ኣለዎ።
4: ታሪክ ኣለዎ፣ ባህሊ ኣለዎ፣ ሃይማኖት ኣለዎ፣ ናይ ሃገር ፅላል ውሕስነት ኣለዎ። ናይ ኣይደንቲቲ ናይ ኣንነትን ናይ መንከብ ምዃንና ኣብዚ ቦታ እዚ ምስ መፃና ናይ ብሓቂ እቲ ዕምቆቱን እቲ ታሪኹን እቲ ርዝነቱን ኣብዚ ኢና ነብል።
0: እቲ ንጉላሓስ ክሪኦ ከለኹ ምስቲ ኣቀማምጣ ናይቲ ቦታ፣ ምስቲ ክሊማዊ ባህር ናይቲ ከባቢ፣ ምስቲ ብዙሕ ህዝቢ ናይዚ ከባቢ እዚ በዝሕ ሕጂ ንኸዶ ዘለና በዝሕ ሒዝናያ ዘለና ኣካይዳ ናይ ምሕዛእ እንተ ደኣ ን4 5 6 7 ዓመት ብከምዚ ቀፂልናዮ ከረን ከም ከረንሲ ግርማ ናይ ቀጠልያ ናይ ምዃን ግርማ ክህልዋ እዩ ወይ እውን ህዝቢ ናይ ከረንሲ ሓደ ፅቡቕ ነገር ክርእሉ ዝኽእል ከባቢ ክፈጥር እዩ ክህልዎ እዩ ኢለ የ ዝሓስብ።
1: ምዕቃብ ኣከባቢ ምዕቃብ ሂወታዊ ብዙሕነት እዩ። ከባቢታት ጥንቁላሓስ ክዕቀብን ክሕዝኣን ምስ ጀመረ መቦቆላውያን ኣግራብ ናብ ንቡር ሂወቶም ክምለሱ ስፍሮኦም ተመንጢሎም ዝፀንሑ እንስሳታት ዘገዳም ከም ነብሪ፣ ዝብኢ፣ እፎይታ ረኺቦም ናብ መረበቶም ከብሉ እቶም ዝብላዕ ተሓሪሞዎም ፅርግያ ጥንቁላሓስ ንዝሓለፈት ኣውቶቡስ ክቋመቱ ዝፀንሑ ኣህባይ ከይተረፉ ምስ ሙሉእ ተስፍኦም ናብ ጫካታት ጥንቁላሓስ ክቋመቱ ከለዉ ማንም ክግንዘቦ ዝኽእል ፍጻመ ኮይኑ ኣሎ።
2: ከምዛ ናይዛ ከባቢ ጋብሪ ጫደቕን ጥንቁላሓስ ብሓፈሻን ኮይና ዘለና ናብ ሕሩም ሕዛእትን ተኸምኡ ዝኣመሰለ ፕሮጀክትታት ተኣታት እዩ ዝነበረ መካያድን ተኣተኻይዱ እቶም ፀጋታት ንብሎም ዘለና ናይ ቱሪዝም ፀጋታት ናይ ብሓቂ ተሓልዮም ኣሎ ማለት እዩ እንጂ ኣብቲ ንቕሓት ንእሽተይ ተግባር ኣብ ኩለን ዞባታት ንክኾነለ ኢለየ እምበር ኣይግበርን ኣሎ ማለት ኣይኮነን ኣብ ኩሉ ዞባታት ከምኡ ክኸውን ክትሪኦን ከለካ ግን ዓብ ውፅኢት ክህልዎ ከም ዝኽእል ረኣየካ እዩ። ፅቡቅ ታሽሚዮ ከዓ ዘሎ ፅቡቅ ከይድና ኣለና ዮም በልኩ
4: ብሓፈሻ ታሪኹ ትንታኒኡ እቲ ዘለዎ ለውጢ

0: ኣብዚ ዝተገብረ ናይ ብሓቂ 405 ሰባት እዮም ዝወፍሩ ዝነበሩ። እዚ ብኸንቱ ብቀሊሉ ተሰርሐ ኣይኮነን፣ ግን ናይ ብሓቂ ናይ ኢድ መንግስቲ ኣለዎ፣ ናይ መሪሕነት ናይ መንግስቲ ኣለዎ፣ ፍቓድ ከዓ ናይ መንግስቲ ስለ ዘለዎ እዩ። ስለዚ ሕጂ እውን ለበዋይን ናተይ ምሕፅንታን እዚ ቦታ እዚ ንከምዚ ንክቅፅል እሞ ናይ ብሓቂ ቱሪዝማዊ መስሕብ ክህልዎ
1: ንሕና ንዝሕታ ዝናሓዞና ከም ተቐዲሞ ዝበልኩ ኣብ ማእከል ህዝቢ ኮይና ኢና ንሓዝኦ ዘለና። እቲ ረብሓስ ቀጥታ እዩ ምስ ህዝቢ ዝተሓዝ ክሪኦ ከለኹም ብክሊማ ኹን ብባህሪ ናይ ምቕያር ቀጥታ ርክብ ዘሎ ኮይኑ ዝስማዓኒ። ምክንያቱ ኣብ ካልእ ከምዚ ዓንተ ወይ ዝበልኮ ኣቐዲሞ ዝበልኮ ኣብ በረኻ ከይድካ ትሓዝ ነቲ ናይ ተሓዛዝ ሲስተምካ እውን ከም ካልእ ጌርካ ክትምፅኦ ትክእል ኢኻ። ምክንያቱ ምስ መነባብሮ ናይ ሓረሳይ እዚ ግን ታሪክ ንምዕቃብን ኣከባቢ ንምዕባል ኢልካ ዝሕዛእ ዘሎ ሕዛእቲ እሞ ከዓ ኣብ ማእከል ህዝቢ ስለ ዝኾነ እቲ ዝመፅእ ሲ ካብ ኩለን ሕዛእትታት ከም ኣብነት ኮይኑ ክጥቀስ ዝኽእል ሕዛእቲ ናይ ጥንቁልሓስ ክህልወና ኢለየ ዝግምት ማለት እዩ።
2: እዚ ተበግሶ እዚ ብካልኦት ኣካላት ክሰዓብ እዚ ተበግሶ እዚ ብካልኦት ኣካላት ከዓ ዝሓየለ ደገፍ ክግበረሉ። ምክንያቱ ካብዚ ዝዓቢ ስራሕ የለን። እዚ ከባቢ እዚ ከዓ ብሃይማኖታዊ መልክዕ ጥራይ ዘይኮነ ብኩሉ ቱሪዝማዊ መልክዑ ብባህላዊ ውርሻታት መልክዑ ብተፈጥሮኣዊ ፅባቂኡ ንባዕሉ ኣብዚ ዘሎ ኣኻውሕ ዝብ ዘሎ ኣግራብ እንደገና እንስሳታት እንድሕር ተወሲኮምቦ ሲ እንታይ እዩ ክመስል። ሕጂ እዚ ብኩሉ መልክዕ ርእና ናይ ኩሉና ረብሓ ምዃኑ ብዞባ ደረጃ ብሃገር ደረጃ ምዃኑ ተረዲእና ንምዕቃቡ ንምሕያሉ በብዓቕሙ ደገፍ ክገብረሉ ከም ዝግባእ ሓደ እዚ ናይ ምዕቃቡ ስራሕ እዩ ማለት እዩ። ካልእ ግን ከምዚ ዓንተቦይ እውን ክትጥቀስ ፀኒሑ ኣብዚ ክበፅሕ ኢሉ ዝመፀ ሰብሲ ማይ ክሰቲ እንተዘይክኢሉ ኮፍ ኢሉ ብርኩዕ ፅፍ ኣቢሉ ዋላ ነታ ባዕሉ ሒዝዋ ዝመፀ ባኒ ክበልዓላ ዝኽእል ቦታ እንተዘይ ኣጣጢሕና በፃሕቲ ክሰሓቡ ኣይክእሉን እዮም። ስለዚ እዚ እውን ክሕሰበሉ ይኽእል ኣለዎ። ዝዓበየ ቦታ እንድሕሪ ተዳልዩልና ኣሎ ዝነእሰ ንምንታይ ተርፍ ዛዕበየ ጌርና ከለና ነቲ ዝናእሰ ንምንታይ ንገድፎ።
3: ጥንቁልሓስ ልዑል ኣገዳስነት ዘለዎ ከባቢ ብምዃኑ ዕቱብ ኣቓልቦ ዘድልዮ ቦታ እዩ። ንቕሓት ሕብረተሰብ ኣበሪኽካ ብውህደት ሓቢርካ ንምሕላው ክስራሕ እውን ዘምዋት ነጥቢ ይኮነን። ብዙሕ ኣገዳስን ታሪኻውን ቅርስታትን ብሸለልትነትን ፍግረ መሬትን ክዓንኳ ተፀንሐ ንምእራሙ ግን ዝናኣድ ስጉምቲ ተወሲዱሎ፣ ንሱ ድማ ምሕዛ እዩ። ሕሩም ሕዛእቲ ጥንቁልሓስ ባህርያዊ ተፈጥሮ ናብ ንቡር ንምምላስ ባህልን ሃይማኖትን ንምዕቃብ ቅርስታትን መግዛእታዊ ሓድግታትን ኣሰሮም ከይሃስስ ዝድግፍ ድርብ ረብሓታት ዘለዎ ዕውት ውጥን እዩ። ብቐንዱ ከዓ እዚ ተረኺቡ ዘሎ ውፅኢት ደገፍ ናይ ህዝቢ ዘማእከሎ ስለ ዝኾነ ንነበርቲ እቲ ከባቢ ዝለዓለ ክብርን ሓበንን ክስምዖም ይግባእ። ሕሩም ሕዛእቲ ጥንቁልሓስ ብከምዚ ተቐፂሉ ቱሪዝማዊ ስሕበት ዘለዎ ልሙዕን መሳጥን ትርኢት ከም ዝውንን ዘጠራጥር ኣይኮነን።

እዚ ሰላምታ ና ተቐበሉ ፈነውን ኣብ ምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተኸታተልትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎም 21 ሓምለ ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኤፍረም ግደ ንምክትታልኩም ብክብሪ እናዓደምኩ ኸዓ ብቐንዲ ኣርእስተ ዜና ፍልም ባህላዊ ቁሸት ዞባታት ኣብ ዕቃቢ ባህልን ክብርታትን ዓብ ግደ ከም ዘለዉ ወሃዲ ሽማግለ በዓላት ዞባ ማእከል ገሊጹ ሃገራዊ ባንኪ ደም የኤርትራ እኹልን ውሕስን ቀረብ ደም ንምርግጋፅ ዝምስገን ንጥፈታት ከም ዘሰላስለ ገሊጹ

0: ኣብ ንኡ ዞባኦም ንሓይሊ ኣገልግሎት ቅድመ ትምህርቲ ንምሕያል ውፅኢታዊ ስራሕ ተዓሚሙ። ናይጀርያን ሞሮኮን ዘራኽበን መስመር ባህርያዊ ጋዝ ንምውዳዳብ ስምምዕ ከም ዝበጽሓ ገሊጸን። ፕረዚደንት ትራምፕ ኣብ ልዕሊ ዝተወሰነ ፍርያት እታው ካናዳ ናይ 50 ሚእታዊት ወሰኽ ቀረጽ ወሲኑ። መራሒ ሰልፊ ዕዮ ኣንዲ ቤርንሃም ቀዳማይ ሚኒስተር ብሪጣንያ ኮይኑ ኸገልግል ስልጣን ተረኪቦም። ባህላዊ ቁሸት ዞባታት ኣበርክቱ ኣብ ዕቀበ ባህልን ክብርታትን ብቐሊል ከም ዘይጥመት ኣዋህድቲ ገሊፆም። ወከልቲ ኤሪና ዞባ ማእከል ዮናታን የዕብዮን ናዝሬት በይንን ዘዳለውዎ ጸብጻብ ያሲን ሳልሕ ከቕርበልና እዩ።
1: ኣብ ሃገራዊ ፌስቲቫል ኤርትራ 2016 ምርኢት ቀሪቡ ዘሎ ቁሸት ዞባ ኣብ ዕቀበን ምስግጋርን ባህልን ክብርታትን ዓብተራ ከም ዘለዎ ኣቦ መንበር ኣዋሃዲ ሽማግለ በዓላት ዞባ ማእከል ኣቶ ኣስመሮም ፀጋ ብርሃን ሓቢሩ። ቀሪቡ ዘሎ ትሕዝቶ ባህላዊ ኣፋውያታ ያታዊ ባህልን ድኮና ኣባይትን ብሄራት ትግረን ትግርኛን ከምኡውን ዝተፈላለየ ትልሂታት ከም ዘጠቓልል ጠቕሰ ኣቶ ኣስመሮም ዝበዝሑ ካብቶም ኣብዚ መዳይ ዝነጥፉ ዘለዉ መንእስያት ብምዃኖም ብልጫ ከም ዘለዎ ገሊጹ። ኣዋሃቲ ናይቲ መደባት ብወገኖም እቲ ትሕዝቶ ንነጋድያን ብዝጥዕም ቀሪቡ ከም ዘሎ ብምሕባር ፌስቲቫል ኣብ ሓደ ቅርዓት ምስ ሃገርካን ህዝብኻን ከምኡውን ምስ ባህልኻን ታሪክካን እትላለየሉ ዓብ ዕድል ፈጢሩ ከም ዘሎ ኣብሪሆም። ሎሚ ዓመት ቀሪቡ ካብ ዘሎ ተሕዝቶታት ኣብ ድኮና ኣባይቲ ብሄረ ትግርኛ ካብ 100 ክሳብ 200 ዓመት ዕድመ ዘለዎ ናውቲ መንብሮ ኣብ ኣፋውያታን ባህልን ነዊሕ መፅናዕቲ ዝተኻየደሉ ወግዒ መርዓ ሓዘንን መልቀስን እቲ ነጋድያን ብተመስጦ ዝዕዘብዎን ዝከታተልዎን ዘለዉ ምዃኑ ብተወሳኺ ኣረዲኦም። ብዘይካዚ ውሕስነት መግብን ማይን ንምርጋፅ ንዝተሰላሰለ ልምዓታውን ትሕተ ቅርፃውን መደባት ከምኡውን ታሪኻዊ ህንፃታት ከተማ ኣስመራን ካልእን ብስእልን ንዋትን ቀሪቡሎም። ነጋድያን ብግድኦም ሎሚ ዓመት ኣብ ቁሸት ዞባ ማእከል ቀሪቡ ዘሎ ትሕዝቶታት ካብቲ ናይ ቅድሚ ሕጂ ዝተፈለየ ከም ዘለዎ እዚ ድማ ንዝተኻየደ ፃዕሪ ዘርኢ ምዃኑ ብምጥቃስ ወለዲ ንደቆም ኣብ ክንዲ ናብ መዘናግዒ ቦታታት ጥራይ ዝወስዱ ምስ ባህሎምን ታሪኮምን ኣብ ዘላሊ ቁሸታት እውን ከዛውርዎም ተማሕፂኖም።
0: ካብ ዜናታት ፌስቲቫል ከይወፃና ባህሊ ንባብ ዘተባብዕ ኣጋጣሚታት ብቐፃሊ ክውደብ መዘኻኸር ቀሪቦም። ወኪል ኤሪና ዳንኤል ወልዱ ንደረስትን ነጋድያንን ፌስቲቫል ኣዘራሪቡ ዘዳለዎ ጸብጻብ ሚካኤል ሓድጉ ከቕርቦ እዩ።
2: ደረስትን ነጋድያን ሃገራዊ ፌስቲቫል ኤርትራ 2026 ተላብዮም ኣብ ኣዳራሽ ምርኢትን መሸጣን መጽሕፍቲ ትሕዝቶም ኣቕሪቦም ዘለዉ ደረስቲን ኤሪና ኣብ ዝሃቦ ሓበሬታ ንኹሉ ክል ዕድመ ኣብ ግምት ዘእተወ ሓባሪ መሃርን ኣዘናግዕን መጽሕፍቲ ቀሪቡ ከም ዘሎ እዚ ድማ ንደረስቲ ምስ ህዝቢ ንህዝቢ ድማ ምስ ዝፈረየ መጽሕፍቲ ናይ ምልላይ ባይታ ዝፈጥር ምዃኑ ኣገዳስነቱ ልዑል ከም ዝኾነ ገሊፆም። እቶም ውሃብቲ ርእቶ ወሲኾም መጽሕፍቲ ኣብ ምድራኽ ምዕባለ ምስጋርን ምውርራስን ታሪኽ ምስራጽ መንነትን ምድብታር ዛንታታትን ዓብዪ እጃም ስለ ዘለዎ ጸሓፍቲ ውልቃዊ ተወግሶ ብምውሳድ ንታሪኽን ክብርታትን ሕብረተሰብና ብዝግባእ ክድህስሱን ክብርብሩን ኣዘኻኺሮም። ኣገዳስን መሳጥን ትሕዝቶ ዘለዎ መጽሕፍቲ ቀሪቡ ምህላዉ ዝገለጹ ነጋድያን ብወገኖም ባህሊ ንባብ ክዕንብብን ንቕሓት ሕብረተሰብ ክብርኽን ኣጋጣሚታት ከይተጸበኻ መድረኻት ምርኢትን መሸጣን መጽሕፍቲ ክተባባዕ ጸዊዖም። ኣብ ፌስቲቫል ኤርትራ 2026 34 ደቂ ኣንስትዮ ዝርከቦም 144 ሓደስትን ገዳይምን ደረስትን ጸሓፍትን ኣብ ጥዕና፣ ትምህርቲ፣ ታሪኽ፣ ባህሊ፣ ስነ ጽሑፍ ዘተኮረ ብዝተፈላለዩ ቋንቋታት ዝተሰናደ መጽሕፍቲ ሒዞም ቀሪቦም ኣለዉ።
0: ሃገራዊ ባንክ ደም ኤርትራ ብሰንኪ ዝትካእ ደም ዘይትትካእ ህይወት ንኸይተሓልፍ እኹልን ውሕስን ቀረብ ደም ንምርጋጽ ኣብ ቀዳማይ መንፈቕ ዓመት 2026 ዝምስገን ንጥፈታት ከም ዘሰላሰለ ገሊጾም። ወኪል ኤሪና ናዝሬት በይን ተወሳኺ ጸብጻብ ኣለዋ ዳናይት ገብሪ ህይወት ከተቕርቦ እያ።
3: ሃገራዊ ኣገልግሎት ባንክ ደም ኤርትራ እኹልን ውሕስን ቀረብ ደምን ውፅኢት ደምን ንሆስፒታላት ብምርግጋጽ ብሰንኪ ሕፅረት ደም ዘጋጥም ሞትን ስንክልና ንምግታ ኣብ ቀዳማይ ፍርቂ ዓመት ዝምስገን ንጥፈታት ከም ዘሰላሰለ ገሊጹ። ሓላፊ ሃገራዊ ኣገልግሎት ባንክ ደም ኤርትራ ዶክተር ዮሃንስ ተኸስተ

0: ተኒኤሪ ናብ ዝሃቦ ሓበሬታ ኣብ ልግሲ ደም እቶም ቀንድን ኣገደስትን ነገራት ድልዱል መደባት ልግሲ ደም ብቑዕን ቀጻልን ትካላዊ ኣሰራርሓን ሰፊሕ ማሕበራዊ ተሳትፎን ምዃኖም ብምጥቃስ ኣብ ዝሓለፈ 6 ኣዋርሕ 943 ከረጺት ደም ከም እተለገሰን ካብቲ ዝተሓንፀፀ ውጥን ስራሕ 115 ሚእታዊት ከም እተዓመ ኣብሪሁ እቲ ቀረብ ምስ ናይ ዝሓለፈ ዓመት ተመሳሳሊ ግዜ ክነፃፀር እንከሎ ብ47.5 ሚእታዊት ወሰኺ ከም ዘረኣየ ብምሕባር 36 ሚእታዊት ንሃገራዊ መወከስ ሆስፒታል ኦሮታ 12.6 ሚእታዊት ንሃገራዊ መወከስ ሆስፒታል ሰንበል 9.6 ሚእታዊት ንሃገራዊ መወከስ ሆስፒታል ሓሊበት 3.6 ሚእታዊት ንዞባዊ መወከስ ሆስፒታል ባፅዕ 6.4 ሚእታዊት ንዞባዊ መወከስ ሆስፒታል መንደፈራ 4.6 ሚእታዊት ድማ ንዞባዊ መወከስ ሆስፒታል ከረን ከም እተመቓርሐን 83.8 ሚእታዊት ካብ ጠለባተን ከም ዘማልአን ኣብሪሁ
1: ቁፅሪ ዝልገስ ከምዝኽሉ ሻዕ ንብሎ ካብ ዓመት ናብ ዓመት እንዳወስኸይ ዝኸይደ ኣሎ ኣብዚ ሕጂ እዋን ኣብ ዝሓለፈ 6 ወርሒ ልዕሊ 9,000 ደም ኣኪብና ካብቲ ፕላን ወይ ከዓ መደብ ደውፃናዮ 115 ሚእታዊት ዓብዩ ክንብል ንኽእል ኢና ሕጂ ምስቲ ዝበልክዮ 225 ከነፃፃፅሮ እንተደኣ ኮይኑ ብ47.5 ሚእታዊት ወሲኽሎ እዚ ከዓ ኣፀቢቑ ናህሪ ኣርእሎ ማለት እዩ
0: ዶክተር ዮሃንስ ኣስዒቡ ውሕስነት ዝልገስ ደም ንምርግጋፅ መርመራታት ተመሓላለፍቲ ሕማማት ከም ዝካየደሉ ብምግላፅ መጠን ርክበት መልከፍቲ ኤችኣይቪ ባዶ ነጥቢ ባዶ 1 ሚእታዊት ወይ ቦቢ ባዶ ነጥቢ 23 ሚእታዊት ወይ ቦሲ ባዶ ነጥቢ 1 ሚእታዊት ፍንጣጣ ድማ ባዶ ነጥቢ ባዶ 1 ሚእታዊት ከም ዝነበረ ኣነፂሩ
1: ኣብ ኤርትራ ወይ ኣብዚ ሃገራዊ ባንክ ደሜታ ዝኾነት ደም ድመፀት ኩሉ ናይ ግድን ካብ ተመሓላለፍቲ ሕማማት ነፃ ምዃኑ ኣረጋጊፅና ኢና ንብም ኣብዚ ዝገበርናዮ ምርመራ ሕጂ ብዚ 6 ወርሒ ካብ ኤችኣይቪ ዝገበርናሎም ነጥቢ 01 ሚእታዊት ተረኺብዎም ማለት እዩ ኣብ ወይቦ ነጥቢ 2 ሚእታዊት ተረኺቡ ወይቦ ሲ ንብሎ ከዓ ነጥቢ 1 ወይ ከዓ ፍንጣጣ ወይ ሲፍልስ ዝበሃል ከዓ ነጥቢ 01 ሚእታዊት እዩ እዚ ክበሃል ከሎ ትሑት እዩ ዘሎ ማለት እዩ ካብቲ ንሪኦ ዓመታዊ ትሬንድ ብዙሕ ፍሉይ ዝበለ ኤችኣይቪ ድዩ ወይ ገለ ወሲኹ ኢልና ክንዛረብ ኣይንኽእልና
0: ኣብ መወዳእታ ዶክተር ዮሃንስ ንኩሎም ወለንታውያን ለገስቲ ደም ድሕሪ ምምስጋን ወለንታዊ ልግሲ ደም ከም ባህሊ ክሰርፅ ትካላትን ማሕበራትን ኣብ እዋን ክራማት ዘካየደኦ ንጥፈታት ልግሲ ደም ድማ ክዓዝዝ ተላብዩ
1: እቶም ለጊሶም ዘይፈልጡ ደም ክልግሱ በዚ ጋጣሚ ፅውዕ እቶም ለጊስና ንፈልጥ ከዓ ኩሉ ሻዕ ከምዚ ንዛረቦ ስሩዓት ለገስቲ ክንከውን ከም ዘለና ብሕልፊ ሕጂ ክረምቲ ኣቲና ስለ ዘለና ኩለን ኣብያተ ትምህርቲ እውን ተዓፅየን ስለ ዘለዋ ካብቲ ቀንዲ ለገስትና እውን ተምሃሮ ናይ ሃይ ስኩል ስለ ዝነበሩ ሕፅረት መታን ከየጋጥመና ኩሉ ሰብ ክልግስ በዚ ኣጋጣሚ ይፅውዕ
2: ኣብ ንእዞብ እምኒ ሓይሊ ኣብ ዓመተ ትምህርቲ 225-26 ምሕያል ኣገልግሎት ቅድመ ትምህርቲ ውፅኢታዊ ስራሕ ከም እተዓመ ሱፐርቫይዘራት መዋእለ ህፃናት ገሊፆም ንሳቶም ኣብ ሓበሬቶም መንግስቲ ኣገዳስነት ቅድመ ትምህርቲ ብምግንዛብ ምስ ሕብረተሰብ ተሓባቢሩ ብዘካየዶ ንጥፈታት ኣብ ዓመተ 225 ኣብ ኩላተን ምምሕዳራት ከባቢ ትካላት ቅድመ ትምህርቲ ከም እተሃንፀ ኣብሪሆም ቅድሚ ሕጂ መዋእለ ህፃናት ውሑዳት ስለ ዝነበራ ተሳታፍነት እውን ብኡ መንፅር ትሑት ምንባሩ ብምጥቃስ ኣብ ዝመፅእ ዓመት ኣብ ነፍሲ ወከፍ ዓዲ ክተኣታቶ መደብ ከም ዘሎ እዚ ድማ ኣብ ተሳታፍነት ዓብያ ኣስተዋፅኦ ከም ዝህልዎ ሓቢሮም ሓላፊ ትምህርቲ ኣብ ንእዞባ እምኒ ሓይሊ መምህር ተስፋይ ተኸስተ ብዝሃቦ ሓበሬታ ኣብ ዓመተ ትምህርቲ 225-26 ኣብ 83 ዓድታት ትካላት ቅድመ ትምህርቲ ከም ተኸፍታ እዚ ከዓ ካብ ዝሓለፈ ዓመታት ዓብዪ ፀብለልታ ከም ዘለዎ ብምግላፅ ኣብ ምብራኽ ውፅኢት ትምህርቲ እወታዊ ፅልዋ ከም ዝፈጥር ኣገንዚቦም ኣብ መወዳእታ ግዜያዊት ኣመሓዳሪት ንእዞባ እምኒ ሓይሊ ወይዘሮ ትርሓስ ፍቓዱ ኣብዚ ድሮ ተስፋ ሂቡ ዘሎ ኣገልግሎት ቅድመ ትምህርቲ ናይ ምስፋሕ መደብ ህዝቢ ንዝገበሩ ኣበርክቶ ምስጋና ኣቕሪባ ብኻልእ ወገን ውዳብ ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ ንእዞባ እምኒ ሓይሊ መንፈቓዊ ገምጋም ስራሕ ኣብ ዘካየደሉ ኣብ ምሕያል መሳርዑ ዘካየዶ ፃዕሪ ዝምስገን ውፅኢት ከም ተረኽቦ ሓቢሮም ኣብ ክዶብ ዕራብ ዝተኻየደ ኣኼባ ሓላፊት ጨንፈር ሃማደ ዞባ ደቡብ ወይዘሮ ሰናይት ኣፈወርቂ ውዳቤታት ንምስፋሕ ንምድልዳልን ሙያዊ ስልጠናታት ምሕያል ወደብቲ ኣካላት ምምልማልን ፖለቲካዊ ንቕሓት ምብራኽን ኣገዳሲ ከም ዝኾነ ገሊጻ ኣብ ሓውሲ ከተማ ጎል ልጅ ተራን ኣበርክቶን ሕብረተሰብ ኣብ ምክልኻል ገበናትን በደላትን ንምዕባይ ዝሕግዝ ኣስተምሮ ተዋሂ

ቦም ሓላፊ ምክልኻል ገበን ኣቶ ተዛረ ተኽላኣብ ምስ ፖሊስ ዝግበር ምትሕብባር ገበንን ሳዕቤኑን ብምግታእ ሰላምን ድሕነትን ሕብረተሰብ ንምርግጋፅ ስለ ዝሕግዝ ዜጋታት ምትሕብባሮም ክዕዙ ጸዊዖም። ኣቶ ተዛረ ስዒቡ ወነንቲ ወሃብቲ ኣገልግሎት ትካላት እውን ብምምራሕን ሕግን ተማእዚዞም ክሰርሑን ንገበን ዝዕድም ተግባራት ከወግዱን ተላብዮም። ኣመሓዳር ንኡዞባ ጎልጅ ኣቶ ደሴ ዘርአ ሚካኤል ብወገኑ ምዕቃብ ክብርታት ኣብ ምግታእ ገበናት ሓጋዝ ስለ ዝኾነ ኩሉ ዜጋ ንቑሕ ሓበርክቶ ክህልዎ ኣዘኻኺሮም። ተሳተፍቲ ኣብ መወዳእታ ኣብ ተሽከርከርቲ ዝግበር ምቁፅፃር ክሕይል ተማሕፂኖም። ክቡራትን ክቡራንን ስዕብ ዜና ሃገራት ወፃኢ ንምክትታልኩም ደጊመ ብኽብሪ ዕድመኩም። ናይጀርያን ሞሮኮን ዘራኽበን መስመር ባህርያዊ ጋዝ ንምውዳድ ኣብ ስምምዕ ከም ዝበጽሓ ገሊጸን። መስርሕ ህንፀት ናይዚ ኣስታ 6,000 ኪሎ ሜትር ዝንውሓቱ እስትራቴጂካዊ መስመር ካብ 2028 ጀሚሩ ክሳብ 2031 ኣገልግሎት ክህብ ትፅቢት ይግበረሎም። እዚ ናይ ልዕሊ 27 ቢልዮን ዶላር ስምምዕ ኣብ ዓመት 2016 ክኽተም እማ መኳ እንተነበረ ብዝተፈላለየ ምኽንያት ተደናጉዩ ምጽንሑ ይጥቀስ። እዚ ብመገዲ ሞሮኮ ኣቢሉ ንሃገራት ኣውሮጳ ከይተረፈ ጋዝ ክዕድል ዝኽእል መስመር ን13 ሃገራት ዝስንጥቕ ብምዃኑ ቁጠባዊ ኣገዳስነቱ ልዑል ከም ዝኾነ ይእመት። ኣልጀርያ ናይጀርያን ኒጀርን ዘራኸበን ልዕሊ 4,000 ኪሎ ሜትር ዝንውሓቱ መስመር ባህርያዊ ጋዝ ንምውዳድ ኣብዝሓለፈ ወርሒ ሰነ ከም ተሰማምዓ ዝዝከር እዮም። መስርሕ ህንፀት ናይዚ ካብ ናይጀርያ ዝብገስ መስመር ክሳብ ዓመተ 2029 ክዛዘምካ ትፅቢት ይግበረሉ። ፕሬዚደንት ዶናልድ ትራምፕ ኣብ ልዕሊ ዝተወሰነ ፍርያት እታው ካናዳ ናይ 50 ሚታዊ ወሰን ቀረፅ ከም ዝወሰነ ኣፍሊጦም። ካናዳ ንፍርያት እታው ኣሜሪካ ዘቆናፅብ ንጥፈታት ተካይድ ከም ዘላ ብምውቃስ እዩ ፕሬዚደንት ትራምፕ ነዚ ልዕሊ 20 ቢልዮን ዶላር ዝግመት ወሰን ቀረፅ ገይሩ ዘሎም። እቲ ካብ ዝተወሰነሉ ግዜ ኣብ ውሽጢ 30 መዓልትታት ከም ዝትግበር ዝተጠቕሰ ስጉምቲ ነቢት ስሚንቶ ፀባን ስጋን ዝኣመሰለ ፍርያት ከም ዘጠቓልልካ ቤት ፅሕፈት ግምጃ ኣሜሪካ ሓቢሩሎም። ኣሜሪካ ብዝሓለፈ ዓመት ካብ ካናዳ ልዕሊ 380 ቢልዮን ዶላር ዝግመት እታው ከም ዝገበረ ዝጠቕሱ ፀብጻባት እዚ ተወሲኑ ዘሎ ቀረፅ ልዕሊ 500 ሚታዊት ካብኡ ምዃኑ የረድኦም። ነቲ ስጉምቲ ብትሪ ዝኾነነ ቀዳማይ ሚኒስተር ካናዳ ማርክ ካርኔ ንንግዳዊ ዝምድና ክልቲኣተን ሃገራት በኣሉትዋ ከም ዝፀልዎ ሓቢሩሎም። ኣሜሪካን ካናዳን ኣብ ዓመት 2025 ብጠቕላላ ልዕሊ 720 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ እዩ ዝሕበር። መራሒ ሰልፊ ዕዮ ኣንዲ በርንሃም ቀዳማይ ሚኒስተር ብሪጣንያ ኮይኑ ከገልግል ትማል 20 ሓምለ ስልጣን ተረኪቦም። ቀዳማይ ሚኒስተር ኮይኑ ክዓይ ዝፀንሐ ኬር ስታርመር ዘሓለፈ ወርሒ ሰነ ካብ መዝነቱ ክእለ ምውሳኑ ዝፍለጥ ኮይኑ ኣንዲ በርንሃም ንቦትኡ ብምትካዩ ነዚ ሓድሽ መዝነት እዚ ተቐቢሉ ዘሎም። በዚ ድማ ኣንዲ በርንሃም ካብ 2016 ንድሓር ሻውዓይ ቀዳማይ ሚኒስተር ብሪጣንያ ኮይኑ ምህላው ፀብጸባት ይረድኦም። ሓድሽ ቀዳማይ ሚኒስተር ኣንዲ በርንሃም ኣብ ዘስምዖ ናይ ፈለማ መደረ ቁጠባ ሃገሩ ብምብርባር ብኽብሪ ዋጋታት ንዝተሃሰየ መነባብሮ ህዝቢ ንምምሕያሽ ክሰርሕ ምዃኑ ቃል ኣትሎም። ብዘይካዚ ባጀት ምክልኻል ክቢ ምባል ዓቕሚ ናይቲ ፅላት ንምምዕባል ከም ዝሰርሕ ኣፍሊጦም። ኣብ ወርሒ ሓምለ 2024 ቀዳማይ ሚኒስተር ክኸውን ብዓብላሊ ድምፂ ዝተመርፀ ቀዳማይ ሚኒስተር ነበር ኬር ስታርመር ኣብ ውሽጢ ዝሓለፈ 10 ዓመታት ቅድሚ ግዚኡ ካብ ስልጣን ዝወረደ ሻድሻይ ቀዳማይ ሚኒስተር ብሪጣንያ ምዃኑ ዝጥቀስ። ኬር ስታርመር ኣብ ብሪጣንያ ተፈጢሩ ብዘሎ ፖለቲካውን ቁጠባውን ቅልውላው ከምኡውን ካብቲ ንሱ ክመርሑ ዝፀንሐ ሰልፊ ሰራሕተኛታት ብዝመፀ ፀቕጥን ተቃውሞን ስልጣኑ ክገድፍ ከም ዝወሰነ ምሕባሩ ዝዝከር እዩ። ጃፓን ብመገዲ ዩክሬን ኣንጻር ሃገሩ እትወስዶ ዘላ ስጉምቲ ብህፁፅ ከተቋርጾ መንግስቲ ሩስያ ፀዊዖም። ዝግለጽ ዘሎ ጃፓን ኣብ መፍረ ድሮናትን ምስጋር ወተሃደራዊ ቴክኖሎጂን ምስ ዩክሬን እተካሂዶ ምትሕባር ከም ተስፍሖ ድሕሪ ምሕባራ እዩ። ነቲ ተግባር ብትሪ ዝኾነነ መንግስቲ ሩስያ ጃፓን ኣብ ልዕሊ ሃገሩ ኣብ ዝካየድ ደብዳብ ትሳተፍ ከም ዘላ ከም ዝቆፅሮ ብምጥቃስ ከቢድ ዋጋ ከኽፍላ ምዃኑ ሓቢሩሎም።
ጃፓን ንዩክራይን ናይ ልዕሊ 20 ቢልዮን ዶላር ደገፍ ክትገብር ተመባፅያ ከም ዘላ እዩ ዝግለጽ። እቲ ሃገር ምስ ዩክሬይን እትገብሮ ዘላ ወተሃድራዊ ምትሕባር ነቲ ብሰንኪ ኣከራኸርቲ ደሴታት ኩሪል ምስ ሩስያ ዝፀንሓ ዘይምቅዳው ኣጋዲድዎ ከም ዘለካ ጸብጻባት ይረዶም። ግልትያተን ሃገራት ብሰንኪቲ ዲፕሎማስያዊ ዘይምቅዳው ዛጊት ስምምዕ ሰላም ክኽትማ ከም ዘይከኣላ እዩ ዝጥቀስ። መሻርክቲ ሃገራት ምዕራብ ኣፍሪቃ ሽበራ ንምቅላስ ዘካይዶ ፃዕሪ ክሕይል ኒጀር ፀዊዓ። ዝተገልፀ ሽበራውያን ዕጡቃት ኣብ ኒጀር ብዘካየድዎ መጥቃዕቲ ብውሕዱ 20 ወተሃደራት ከም ተቐትሉ ድሕሪ ምቁልሕ እዮም። በቲ ኣብ ምዕራባዊ ኒጀር ዝተፈፀመ መጥቃዕቲ ልዕሊ 30 ከም ዝቐሰሉ ኣዘዝቲ ሰራዊት ኒጀር ሓቢሮም ኣለዎም። ሰራዊት ኒጀር ድሕርቲ መጥቃዕቲ ብዘካየዶ ሰፊሕ ስርሒት 15 ካብቶም ሽበራውያን ከም ተቐትሉ ብምጥቃስ እቲ ስርሒት ይቕፅል ከም ዘሎ ኣፍሊጦም። ኒጀር፣ ማሊን፣ ቡርኪና ፋሶን ሽበራ ንምቅላስ ፀጥታዊ ልፍንቲ መስሪተን ከም ዘለዋ ዝፍለጥ ኮይኑ ልዕሊ 5,000 ኣባላት ዘለዋ ሓበራዊ ሓይሊ ኣብ ዶባተን ኣዋፊረን ከም ዘለዋ እዩ ዝግለጽ። ኣብ ዞባ ምዕራብ ኣፍሪቃ ብቆንዲ ከዓ ዞባ ሳሕል ተኸሲቱ ዘሎ ሽበራዊ ተርእዮ ብውህደት ኣባላት ሃገራት ክምከት ከም ዝኽእል እዩ ዝሕበር። ኢራቅን ሶርያን ኣብ ምምዕባል ፅላት ነዳድን ባህርያዊ ጋዝን ክተሓጋገዛ ዘኽእለን ናይ ምርድዳእ መዘክር ተፈራሪመን። ከም ኣካል እቲ ስምምዕኻ ኣገልግሎቱ ቋሪፁ ዘሎ ንክልትያተን ሃገራት ዘራኽብ መስመር ነዳዲ ዳግም ንምሕዳሱ ክብገሳ ምዃነን ገሊፀን። ኢራቅ ነቲ ኣብ 1952 ዓ.ም ዝተሃንፀ መስመር ብሰንኪ ዲፕሎማስያዊ ዘይምቅዳው ኣብ ዓመ 1982 ከም ዝዓፀወቶ ኣሜሪካ ኣብ ዓመ 2003 ኣብቲ ሃገር ብዘካየደቶ ወተሃድራዊ ወፍርኻ ከም ዝዓነወ ጸብጻባት የረዶም። እቲ ንከተማታት ኪርኩክን ባንያስን ዘራኸብ 800 ኪሎ ሜትር ዝንውሓቱ እስትራቴጂካዊ መስመር ዳግም ተጸጊኑ ኣገልግሎት ምጅምር ንኽልቲኣተን ሃገራት ዓብዪ ቁጠባዊ ረብሓ ከም ዝህልዎ እዩ ዝእመት። ፍርያት ነዳድን ጋዝን ኢራቅን ሶርያን ኣብ ዞባ ማእከላይ ምብራቕ ተኸሲቱ ብዘሎ ግዳማዊ ምትእትታው ዝጠንቁ ጸጥታዊ ቅልውላዊ ብከቢድ ከም ተሃስየ ጸብጻባት ይረድዎም። ሰደድ ነዳዲ ልዕሊ 900,000 ካብ ቁጠባ ዒራቅ ከም ዝሽፍን ዝገልጹ ቶም ጸብጻባት ብሰንኪቲ ጸጥታዊ ጸገማት ኣብ ዝሓለፈ ዓመታት ብልዕሊ ፍርቂ ከም ዝነከ ይጠቕሱ። ክቡራትን ክቡራንን ዜናታት ንምዛሙ ኣርስተ ዜና ክድግመልኩም እየ። ባህላዊ ቁሸት ዞባታት ኣብ ዕቃበ ባህልን ክብርታትን ዓብ ግደ ከም ዘለዎ ኣዋሃድቲ ሽማግለ በዓላት ዞባ ማእከል ገሊፆም። ኣግራዊ ባንኪ ደም ኤርትራ እኹልን ውሕስን ቀረብ ደም ንምርጋፅ ዝምስገና ግን ንጥፈታት ከም ዘሰላሰለ ገሊፁ። ኣብ ንዞባ እምኒ ሓይሊ ኣገልግሎት ቅድመ ትምህርቲ ንምሕያል ውፅኢታዊ ስራሕ ተዓሚሞም። ናይጀርያን ሞሮኮን ዘራኽበን መስመር ባህርያዊ ጋዝ ንምውዳድ ኣብ ስምምዕ ከም ዝበጽሓ ገሊፀን። ፕረዚደንት ትራምፕ ኣብ ልዕሊ ዝተወሰነ ፍርያት እታው ካናዳ ናይ 50,000 ወሰን ቀረጽ ወሲኑ። መራሒ ሰልፊ ዕዮ ኣንዲ በርንሃም ቀዳማይ ሚኒስተር ብሪጣንያ ኮይኑ ከገልግል ስልጣን ተረኪቡ። ክቡራትን ክቡራንን ንሰዓት ዝተዳለወ ዜናታትና ኣብዚ ተዛዚሙሎም ዝተረፉ መደባትና ንሓገኩም ብወገነይ ኩሩ

0: 55 ሰዓታትን 41 ደቂቃን 31 ካይታትን ብግዜ ንዝመርሕ እቲ ውሃብ ብጫ ማልያ ብገፊሕ ናይ ግዜ ፍልሊ ኣብ ዝባኑ ኣዕሪፉ ይቕፅል ኣሎ። ብጅማው ተቐዳድማ ክለብ ሬድ ቡል ቦር ሃንግስግሮ ሬምኮ ኤቨኖፐል ካብዚ ተቐዳድማይ 5 ደቂቕ ድሒሩ ካልኣይ ወዲ ክለቡ ንታሪክ ዝኾነ ኢሳ ደል ፔሮካ 5 ደቂቕን 58 ካይታትን ድሒሩ ኣብ ሳልሳይ ደረጃ ተቐሚጡ ይስዕቦ። ኣብ ናይ ምትቢ ዴንማርካዊ ተቐዳድማ ጀርመናዊ ክለብ ሊድል ትሬክ ማትስ ፒደርሰን ብ417 ነጥቢ መራሒ ክኸውን ከሎ ቤልጅማዊ ተቐዳድማይ ቤልጅማዊ ክለብ ኣልፐሲን ፕሪሜክ ቴክ ዝኾነ ጃስፐር ፊሊፕሰን ብ376 ነጥቢ ካልኣይ ኤርትራዊ ቢንያም ግርማይ ድማ 361 ነጥቢ ኣክቲቡ ሳልሳይ ደረጃ ኮይኑ ይኽተሎ። ኣብ ናይ ዓቐበት ፖካቻ ብ67 ነጥቢ ኣንበሳ ዓቐበት ብምዃን ንማልያ ጻዕዳ ቀይሕ ነጠብጣብ ወዲቡ ኣሎ። ፈረንሳዊ ቫለንቲን ፓርት ፔንትር ብ45 ነጥቢ ኤኳዶራዊ ሪቻርድ ካራፓስ ድማ ብ39 ነጥቢ ካልኣይ ሳልሳይን ደረጃታት ሒዞም ይኽተልዎ። ሜክሲካዊ ኢሳቅ ዴል ፔሮ ብ55 ሰዓታትን 47 ደቂቃን 29 ካይታትን ንውድድር ቡልፅ መንእሰይ ናይ ዝውድድር ብምራሕ ሎሚ ነታ ብቅድሚት ማሊ ሰንበት ካብ ፈረንሳዊ ፖል ሴክሳስ ዝመንጠላ ጻዕዳ ማልያ ወዲቡ ክጻወት እዩ። ኢሳ ምስ ሴክሳስ ዘለዎ ናይ ግዜ ፍልሊ 25 ካይታት ብምዃኑ ግን ሎሚ ማሊ ንክዕቅብ ስራሕ ከድልዮ እዩ። ጀርመናዊቲ ክለብ ሊድል ትሬክ ብጋንታ ብ167 ሰዓታትን 15 ደቂቕን 39 ካይታትን መርሒ ብምዃን እትቕልስ ዘላ ክትከውን ኢማራታዊቲ ክለብ ዩኤኢ ኤምሬትስ ጀርመናዊቲ ክለብ ሬድ ቡል ቦር ሃንግስግሮን ካልኣይ ሳልሳይን ደረጃታት ብምሓዝ ዝኽተላ ዘለዋን
1: luchando. Y el maillot blanco sigue cambiando. Ahora es Isaac del Toro el que ha vuelto al podio y a ser el mejor joven del Tour.
0: Federation Athletic Zowa Gasparka Agmut Wada Dorsi Kibin Mbala Mongo Shidishinu Zowa Tatu Wudi Tatu Sariu. Zibun Sata Tatu Mfrai Agmut Wada Danet Kibin Mbala Naitet Isra Amit Kab Nuz Zowa Tatu Baron Tu Tesanei Golic La'la Gash Agudot Nishan Bukon Zuto Watu Hamsan Sersen Mitae Dekan Sezru Kobo Bitaqla La Mitin Arba Shidishin Tuwada Dorsi Ati Tatu Wudi Tatu Sariu. ኣብቲ ውፅኢት ኣብ ዳርባ ዓረር ደቂ ተባዕትዮ ቀዳማይ ቢንያም የማነ ካብ ተሰነይ ካልኣይ ሃሩን ዮሴፍ ካብ ባሮንቱ ሳልሳይ ምስጦፋ ሮምዳን ካብ ተሰነይ ኣብ ደቂ ኣንስትዮ ቀዳሚ ሳርሴማ ማህደር ካብ ላዕላይ ጋሽ ካልእቲ ሊድያ ተስፋ ማርያም ካብ ባሮንቱ ሳልሴይቲ ምርሃዊት ዮሃንስ ካብ ጎልጅ ኣብ ዘላ መሬት ደቂ ተባዕትዮ ቀዳማይ ኣክረም ዘካርያስ ካብ ላዕላይ ጋሽ ካልኣይ ምስጦፋ ብሪት ካብ ባሮንቱ ሳልሳይ ሑሴን ሓመድ ካብ ተሰነይ ኣብ ደቂ ኣንስትዮ ቀዳሚቲ ነጃህ ጀማል ካብ ጎልጅ ካልእቲ ኣዋጢፍ ኣድም ካብ ተሰነይ ሳልሴይቲ ነጅላ ኣድም ካብ ተሰነይ ኣብ ዝላ ደቂ ተባዕትዮ ቀዳማይ ናየብ ክፍሎም ካብ ተሰነይ ካልኣይ ዑመር ዓሊ ካብ ተሰነይ ሳልሳይ ሙስጦፋ በኺት ካብ ባሮንቱ ኣብ ናይ ደቂ ኣንስትዮ ድማ ቀዳሚቲ ካልቶም ኢድሪስ ካብ ባሮንቱ ካልእቲ ጁማንቲ ኣንዱ ካብ ሻምብቆ ሳልሴይቲ ባና ተኽሉ ካብ ላዕላይ ጋሽ ብምዃን ዕዉታት ኮይኖም ኣብ ጉያ 100 ሜትሮ ደቂ ተባዕትዮ ቀዳማይ ናይብ ክፍሎም ካብ ተሰነይ ካልኣይ ያቆብ ዓዋት ካብ ባሮንቱ ሳልሳይ ሙስጦፋ ሮምዳን ካብ ተሰነይ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ኣያት ሃብቲ ካብ ባሮንቱ ካልእቲ መዲና ኢድሪስ ካብ ባሮንቱ ሳልሴይቲ ናዝሬት ዓሊ ካብ ሻምብቆ ኣብ 200 ሜትሮ ናይ ደቂ ተባዕትዮ ቀዳማይ ሻንፉቱ ካብ ተሰነይ ካልኣይ ያቆብ ዓዋት ካብ ባሮንቱ ሳልሳይ ዓብዱሰላም ጣህር ካብ ባሮንቱ ኣብ ደቂ ኣንስትዮ ቀዳሚቲ ኒያት ሃብቲ ካብ ባሮንቱ ካልእቲ ናዝሬት ዓሊ ካብ ሻምብቆ ሳልሴይቲ ያስሚን ያቆብ ካብ ተሰነይ ኣብ 400 ሜትሮ ደቂ ተባዕትዮ ቀዳማይ ዑመር ዓሊ ካብ ተሰነይ ካልኣይ እስራኤል ፓስኳል ካብ ሻምብቆ ሳልሳይ ኣክረም ዘካርያ ካብ ላዕላይ ጋሽ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ኤደን ገብሪ ህይወት ካብ ባሮንቱ ካልእቲ ፌርዶስ ማውሮ ካብ ባሮንቱ ሳልሴይቲ የሩሳሌም መሓመድ ካብ ሻምብቆ ኣብ 800 ሜትሮ ደቂ ተባዕትዮ ቀዳማይ ዑመር ዓሊ ካብ ተሰነይ ካልኣይ ሉካል ኣዛር ካብ ባሮንቱ ሳልሳይ እስራኤል ፓስኳል ካብ ሻምብቆ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ኤደን ገብሪ ህይወት ካብ ባሮንቱ ካልእቲ ኣርሴማ ትኽሊፍ ካብ ባሮንቱ ሳልሴይቲ ናዝሬት ፈይሰል ካብ ላዕላይ ጋሽ ኣብ 15 ሚ ሜትሮ ደቂ ተባዕትዮ ቀዳማይ መሓሪ ኣየር ካብ ሻምብቆ ካልኣይ በረኸታ ማኒል ካብ ባሮንቱ ሳልሳይ መሓሪ ገብሪት ካብ ተሰነይ ኣብ ደቂ ኣንስትዮ ቀዳሚቲ ሄለን ሲሞን ካልእቲ ቻማ ሳልሴይቱን ኣርሴማ ትኽሊፍ ሰለስትን ካብ ንኡዞባ ባሮንቱ ብምዃን ዕወታት ኮይኖም ኣብ 3,000 ሜትሮ ደቂ ተባዕትዮ መሓሪ ኣየር ካብ ሻምብቆ ካልኣይ በረኸት ኣማኑኤል ካብ ባሮንቱ ሳልሳይ ኣንዋር ዑስማን ካብ ተሰነይ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ሄለን ሲሞን ካልእቲ ማርሴላ ቻማ ሳልሴይቲ ፍትሒ ዓሊ ሰለስትን ካብ ንኡዞባ ባሮንቱ ብምዃን ዕወታት ኮይኖም ኣብ ዜናታት ወፃኢ ምስ ሰገሩ እንግሊዛዊ ክለብ ማንቸስተር ዩናይትድ ፈረንሳዊ ማኑ ኮነን ኣብ ሕቑፋ ንምፅምባር ምስ ወኪላቱ ከም ዝተዘራረበት ይንገር ኣሎ ብመሰረት መርበብ ሓበሬታ ቢቢሲ ዩናይትድ መስመር ምክፋላ ንምድላል ነቲ ወዲ 25 ዓመት ኣከፋፋሊ ቀዳማይ ዕላማ ገይራ ኣብ ዝቕኒ ናብ ዕዳጋ ኣትያ ዘላ ማኑ ምስ ኢጣልያዊ ክለብ ሮማ ዝፃወት ኮይኑ ኣብዚ እዋን ካብ ኢጣልያ ብምውፃእ ኣብ ውድዳ ፕሪምየር ሊግ ክፃወት ደልዩ ብምህላው ንክለቡ ስለ ዘፍለጠ ምውፃእ ናይዚ ተፃወታይ ካብታ

ክለግቡ ዝፅቡቕ ይመስል ዩናይትድ ማኑ ኮነ ዝርብ ዘካይዱ ግን ኣብ ስምዕ ብዛዕባ ዝተበፅሐ ምዕባለ ዝወፅእ ሓበሬታ የለን። ዩናይትድ ንወራጋዊ ኣከፋፋሊኣ ማኑኤል ኡጋርተ ኣብ ዋንጫ ዓለም ዝፀሮ ምጉዳት ንውሕ ዝበለ ግዜ ኣብ ክትከስሮ ከም ትኽእል ድሕሪ ምርጋፅ እያ ዒንታ ናብዚ ኣብ ዝሓለፈ ዓመት ስፖርታዊ ውድዳት ሴርያ ኣብ 35 ውድዳት ንክለብ ሮማ ብምስላፍ ሕዙስ ኣበርክቶ ዝገበረ ተፃወታይ ተቋም ዘላ ዜካዚ ኣብ ውድዳት ዋንጫ ዓለም 2026 ድማ ንሃገሩ ፈረንሳ ብምውካል 5 ግዜ ብምስላፍ ዝደመቐ ተፃወታይ ክለባት ኣርሰናልን ኣትሌቲኮ ማድሪድን እውን ንምውናኑ ተገዳስነት ኣሕዲረን እየን። እንተኾነ ዩናይትድ ነቲ ተፃዋታይ ንምውናን ከቢድ ብድሆ ኣብ ቅድሚያ ከም ዘሎ ይእመን። እዛ ክለብ ንብራዚላዊ ኣንድሬ ሳንቶስ ብ48 ሚልዮን ፓውንድ ካብ ቸልሲ ንቤልጅማዊ ዩሪ ቴሌማንስ ድማ ብ35 ሚልዮን ፓውንድ ካብ ኣስቶን ቪላ ብምዕዳግ መስመር ምክልኻላ ተደላድል ከም ዘላን ንምስራሕ ናይዚ ፈረንሳዊ ምስሰልጣ ድማ ኣብቲ ንምጅማር ሳምንታት ተሪፎ ዘሎ ሓድሽ ዓመት ስፖርት 2026-27 ተወዳዳሪት ንምዃን ክሕግዛ ከም ዝኽእል ካብ ኦልትራፎርድ ዝፍኖ ዘሎ ሓበሬታታት ይሕብር።

0: እንግሊዛዊቱ ክለብ ቸልሲን ፈረንሳዊ ተከላካይ እንግሊዛዊቱ ክለብ ክሪስታል ፓላስ ማክነስ ላክሬስን ፍራም ተሰርሕቶም ዘላ ይነገራሎ ቸልሲ ነዘወዲ 25 ዓመት ተከላካሊ ብሙናንያ ንመሳርዕ ምክልኻል ኣደጊማ ብምሕዳስ ተወዳዳሪ ንክትከውን ደልያ ዘላ ንመስርሕ ናይዚ ተፃውታይ ንምቅልጣፍ ድማ ሓለፍቲ ክልቲኢን ክለባት ዝሓለፈ ሰንበት ኣብ ከተማ ኒውዮርክ ከምዝተረኸቡ ተገሊጾ ፓላስ ካብ መሸጣ ናይዚ ፈረንሳዊ 60 ሚልዮን ፓውንድ ክትረክብ ተተስታላ ላክሬስ ኣብ ጀርመናዊቲ ክለብ ወልቭስ ብ18 ሚልዮን ፓውንድ ብምስጋር ምስ ክለቡ ፓላስ ቡልፅ ናይ ፀወታ ዘመን ክሕልፍ እንከሎ ኣብ ዋንጫ ዓለም 226 እውን ካብቶም ወሰንቲ ተፃወቲ ናይቲ ሃገር ብምዃን ክደንቁ ካብ ዝኽኣሉ እዩ እንግሊዛዊ ተኸላኻሊ ቸልሲ ትሬቨር ቻሎባ ናብ ኢጣልያ ክለብ ኮሞ ንምስጋር ኣብ ዝርርብ እናሃለዉ ቸልሲ ነዚ ፈረንሳዊ ናብ ሜዳ ስታንፎርድ ብሪጅ ንምስጋሩ ትፅዕር ዘላ
1: Crystal Palace loving their night at River Park tonight. What a scoreline for them here. He's disappeared because he's up against Lacroix, who's one of the best defenders in the Premier League, 1-1.
2: እዚ ኸበርኩም ተዓዘብቲ ንሎሚ ዝተዳለወ ዕለታዊ ዜና ስፖርት ኣብዚ ፍፀም ስለምክታልኩም ኣዝየ መስግን ምስ ተረፉ መርባቶ ኤርቲቭ ሓድገኩም ብወገነግን ሰላም

0: ትምባል ስለዝመረጸ
1: ኢትዮጵያ የባህር በር ስታገኝ ኤርትራ ኤርትራ የሆነችበት ምክንያት ይፈርሳል።
0: ኢትዮጵያ አፍደገ ባህር ምስረኸበት ኤርትራ ኤርትራ ዝኾነትሉ ምክንያት ከብቅዕ እዩ።
2: እዚ በጣም ትልቅ ሃገር
0: ኤርትራ ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንክቕፅልን ክሓፀብን ፅልዋ ኤርትራ ነይርዎ። ሰነዳዊት ፊልም ኣብ ኤርቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ቀይ ባህር ማለት
0: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
4: የባህራችን ጉዳይ ተዘግቶብን ንኖራለን እንዴ?
0: ጉዳይ ባሕርና ተዓፅና ክንነብር ግና ተዓፅዎ ዝነብር መንእሰይ የለን። ሓቂ ለና ዓለም ለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
5: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ ኣካል

0: የሚሆኑበትን መንገድ ለማመቻቸት ጥረት እናደርግ ይሆናል።
1: አሰብ የኢትዮጵያ ነች ያነው አሰብ የኢትዮጵያ ስለሆነች ነው።
2: አሰብ ና ኢትዮጵያ ዝብልና ና ኢትዮጵያ ስለዝኾነች እዩ ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
3: ስለዚ ከዚ ቀደም የሰራትና ስህተት ናብሉ
2: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ።
4: ኣጉል ህልሚ ነው እየ ኣጉል ህልሚ ነው
2: ትምባል ስለ ዝመረፀ መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜያት ተቆፂሩ ኣሎ።
5: ውጊያውን ኣስመራ፣ ምፅዋ፣ ከረን፣ ዓሰብ ንወስድነት
6: በፍጹም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፈታት አለበት።
7: በአንድም በሌላ መንገድም ተሸንፈናል።
2: ተሳዒርና፣
8: ተጨፈጨፍ፣
2: ተዳሂኽና
9: ዓሰመቲና ተነባሮ ዝነበረና ዕላማ የኾነ ማእኸላት እዩ ደዊስና
10: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
2: ኣይሽ እንኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ኣይተበፅሐን
11: 67 ተዋገር የትን ያለነ
2: 6 ዓመታት ተዋጊና ሕጅበ የለና ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ ረቡዕ 925 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ

ቀዳም 18 ሓምለ 2026 ኣብ ሰዓታት ናይ ንግሆ ቀፅር ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ ጋውን ብዝለበሱ ተመረቕትን ከሰኒዩ ብዝመፁ ኣጋይሽን ዕልቕሊዑ ይረአ ነበረ። ንውሽጢ ሓሊፍካ ናብቲ ስነ ስርዓት መመረቕታት ዝካየደሉ ኣዳራሽ ምስ እተመርሕ ድማ ሴድያታት ብዝግባእ ተሰሪዑ ተሸላሊሙን ልዕሊ ንቡር ማዕሪጉን ይረአ ነበረ። እቲ ዓለት ንተምሃሮን ሰራሕተኛታትን ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ ፍሉይነት ዘለዎ ዓለት እያ። ምክንያቱ እቶም ብክብርታት ሕብረተሰቦም ተማእዚኖም ዝተጓዕዙ ወለዶምን ሕብረተሰቦምን ድማ ትምህርትኻ ይግለጸልካ ኣብ ዝለዓለ የብፅሕኪ ኢሎም እናመረቕዎም ዘዕበይዎም እሞ ምረቓ ሕብረተሰቦም መሪሕ ኮይኑ ኣሳሊዎምስ ሓደ ምዕራፍ ናይ ኣካዳምያዊ ህወቶም ዝኣዚሞም ጋውኖም ለቢሶም ዝምረቑላ ዕለት ስለ ዝኾነት

0: ተምሃሮ ብቦትኦም ምስ ሓዙ ድማ ስነ ስርዓት መምረቕታ ብዝክረ ሰማዕታት ምስ ፈለመ ፍጻሚ ዳይሬክተር ሃገራዊ ትካል ላዕለዋይ ትምህርትን ምርምርን ዶክተር ሃይለ ምሕፁን ንስነ ስርዓት መምረቕታ ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ ብወግዓ ከፈቶም
1: and the National Higher Education and Research Institute, I hereby declare the 19th commencement of the College of Engineering and Technology to open it officially and at the same time authorize the college to confer degrees and diplomas to the graduate thesis that are ready for graduation.
0: ኣብዚ ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ ንመበል 19 ግዜኡ ዘካይዶ ዘሎ ስነ ስርዓት መምረቕታ 297 ተምሃሮ እዩ ብዲግሪን ዲፕሎማን ክመርቕ በቂዑ ዝርከብ ዘሎም።

0: ኣብዚ ስነ ስርዓት መምረቕታ ኮሌጅ ምህንድስናን ቴክኖሎጂን ማይ ንፍሒ ኣብ ዓውድታት ሲቪላዊ ምህንድስና ምህንድስና ስነ ቐመም ስነ ፍልጠትን ምህንድስናን ኮምፒተር ኤሌክትሪካውን ኤሌክትሮኒካውን ምህንድስና ምህንድስና ዓደና ምህንድስና ስነ ባሕሪ ሜካኒካዊ ምህንድስናን ሕርሻዊ ምህንድስናን ብናይ ዲግሪ ፕሮግራም ክምረቕን ከሎም ብዓውድታት ቴክኖሎጂ ዕደና ቴክኖሎጂ መተግበሪታት ኮምፒተር ቴክኖሎጂ ናውቲ ኮምፒተርን መርበባትን ከምኡውን ቴክኖሎጂ ኤሌክትሮኒክስ ድማ ብናይ ዲፕሎማ ፕሮግራም እዩ ተማሃርኡ ክምርቕ በቂዒ ዘሎም።
1: ናይ ዝኩሉ ፃዕርኻ ፍርኡ ክትርኢ ከለኻ ካብዚ ዝዓቢ የለን ወላ ንወለዲ ከዓ ካብኡ ዝዓቢ የለን ቀንዲ ንዕኦም ዝኩሉ ንዓኻ ተወፍዮም ዓብዮምካ ተገዲሶም ተኸታቲሎም እዚ ፃማ ክርኡ ከለዉ ስምዒት መግለፂ የብሉ ንዓኻ ጥራይ ዘይኮነስ ወላ ንወለድኻ ክትክሕዝ ከለኻ ልዕሊ ክትገልፆ ትኽእል የለን።
2: ኣነ ሓጎሰይ ወሰን ይብሉን ብሓቂ ሓጎሰይ ወሰን ይብሉኒ ዕድመን ጥዕናን ይሃቦም መንግስትናን ህዝብናን ከኣኒ ድክሕስ ክበረጡ
3: ናይ ለማ ዓንቲ ሓጎሰይ ወሰን የብሉን ኣብዚ ዘብፅሓና ልዑል ኣምላኽ መጀመርያ ምስጋና ኣብፅሓዮ ብዝተረፈ ከዓ ፍረፃምኦም ዘርኣዮም ነመስግን ንኣምላኽ ክብሪ ንስዋዕትና ነዚ ክንርኢ ዝገበሩ ብጣዕሚ ደስ ኢሉና ሓጎሳይ ክገልፆ ኣይከኣልኩን።
4: ሎማ ዓንቲ ነዚ ናይ ኩሉ ዓመታት ፃዓርና ነዊሕ ዓመታት 12 ዓመት ድሞ 5 ዓመት ኣብ ኮሌጅ ፃዓርናሉ ፍረፃማና ንርእየሉ ወለድና ናይ ዝኩሉ ዓመታት ድኸስኮስዎ ዝኣለይዎን ፍረፃምኦም ዝረኣዩሉ መዓልቲ እሞ እንቋዓብቋዓና ክብል ደሊ ማለት እዩ።
5: እዚ መዓልቲ እዚ ፍልይ ዝበለ መዓልቲ እዩ ንዓይ

0: በዛ ጓለይ ማለት እዩ። በዛ ኣጋጣሚ ከዓኒ ራብዒቲ ዘመርቕ ዘለኹ ብጣዕሚ ደስ ዝብል እዩ። ኩለን ብዲግሪየን ተመሪቐን ደቀይ ብጣዕሚ ደስ ኢሉ ንውዒል ኣለኹ ማለት እዩ። ንዓ ከዓ ንሃገራ ንህዝባን ከተገልግል ከዓ ዓብ ምንት ይብኒየላ
1: ማራ ፍሉይ ስምዒት እዩ ማለት እዩ። ናይ ትምህርቲ እዋናት ወዲእኻ ሓሙሽተ ዓመት ወዲእኻ ናብዚ ንክትምረቕ ኢልካ ጋውን ጌርካ ሞ ከዓ ምዝ ኩሉ ፋሚሊ ክትምለስ ከለኻ ማራ ኣዝዩ ፍሉይ ሓጎስን ስምዒትን እዩ ዘለዎ ማለት እዩ።

0: ኣብ ኮሌጅ ተምሃሮ ቀዳሚ ዓመት ትምህርቶም ምስ ተኸታተሉኦም ዓውደ ትምህርቲ ዝመርፆም እዞም ናይ ትማል ተምሃሮ ናይ ሎሚ ድማ ተመረቕቲ ከኣ ኣብቲ ዝመረፅዎ ዓውደ ትምህርቲ ብተወፋይነት ትምህርቶም ክከታተሉ ድሕሪ ምፅናሕ እንሆ ሎሚ ጋማ ዓወት ለቢሶም ይርከቦም። ኮይኑ ግን ነዚ ዓወት ንምብፃሕ ዝተሓልፈ ጉዕዞ ቀሊል ኣይነበረን። ዘጋጥምዎም ብድሆታት ሰጊሮም ክዕወቱ ድማ ሓያል ዓቕልን ፃዕርን ኣዋሲቦም ከም ዝተጓዓዝዎ እዮም ዝዛረቦም።
1: እታ ዕላማ እያ ታቐንዲ ንኹሉ ነገር ክትብድህ ሓደ ነገር ትሪኦ ክህሉ ኣለዎ። እሱ ከዓ ዝዕላማ ንብሎ እዩ ንዓ ክትገብር ኩሉ ተብሎ ኣሎ። ኣብ መፅናዕቲ ዝሓተካ ግዜ ኣሎ፣ ኣብ ካልእ ትውፍዮ ኣሎ፣ ኣብ ማሕበራዊ ህወትካ ወፊኻ ንመፅናዕቲ ጥራይ ትውፍየሉ ግዜስ ኣሎ። እዚ ከዓ ንሓንሳ ግዜ ብምፅማም ንመፃኢ ዓወት ዘምፃልካ ክኸውን ኣለዎ። ካብ ንሓንሳ ንእሸይ ርኢኻ ኩሉ ነገር ተብል እዚያ ሕጂ ናተይ እታ ዕላማ እያ ኣብዚ ዘብፅሓትኒ ሸቶ ካልእ ከዓ በዚ እቲ ዕላማይ ንኸተግብሮ ኣደይ ድፊኢት ናይ ኣደይ ከዓ ብጣዕሚ ዓብዪ እዩ። ምክንያቱ ወላ ሕጂ ሰብ ዓብዪ ኢሉ ኣብዚ ሕጂ እዋንሲ ንሳ መገድና ከይክስሕት ኣነ ከዓ ብፍላይ መገደይ ከይስሕት ዝኾነ ነገር ክትፃወር ከም ዘለኒን እዚ ዕላማይ ከይገበርኩ ናብ ካልእ ከይስሕት መገዲ ብምትሓዛ እቲ ዕላማን ናታ ድፊኢትኒ ናይ ኣደይ ማለት እዩ።
2: ፃዕሪ እዩ ንኩሉ ነገር ዘብፅሓካ። ከም ኩሉ ሰብ የፅንዕ ነይረ። ኣብ ዝተፈላለየ ቤት ትምህርቲ እናተምሃርኩ ከዓ ምስ ብሉፃት ተምሃሮ ስለዝተምሃርኩ ዩ ከዓ ልዕሊ ኩሉ ንዓይ ናብ ዘረጃ ዘብፅሓኒ ወይ ከዓ ብብሉፅ ነጥቢ ክውድእ ዝገበረኒ ምስ ብሉፃት ተምሃሮ ይምሃር ስለዝነበርኩ የ በዚ ጋጣሚ ከዓ ነቶም ናብ ዘረጃ ዝክበፅሕ ዝሓገዝኒ ወይ ከዓ ሞራል ዝኾነ ወይ ሞቲቭ ዝኾነ ተምሃሮ ከዓ የመስግኖም ማለት እዩ።
3: እቲ መስራሕ እኳ ነዊሒ ማለት ፃዕሪ ኣሎ ንጎን ምሸትን ከይኣረፍካ ክፅዕር ኣለካ ማለት እዩ። ኩሉ ጎንታት ገዲፍካ ማለት እዩ። ዝኾነ ፀገማት ክህልወካ ክእል ግን ንሱ ንጎኒ ገዲፍካ ስኻ ድማ ሃላይ ክፅዕር ክተፅንዕ ኣለካ ለይትን ምሸትን ማለት እዩ። ካልኣይ ድማ ሃላይ ምስቶም ምሳኻ ዘለዉ እንዳተሓባበርካ ዲስካስ እንዳገበርካ ኩሉ ክትወፅ ኣለካ ማለት እዩ። ከም ናይቲ ኣቦታትና ዝብልዎ ሓደ ብዕራይ በይኑ ኣይሓርስኒ ዝበሃል ክልተ ፀሚድ ከያ ተሓርስ ሕጂ ድማ ሃላይ በይንኻ ኮይንካ ድማ ሃላይ ክትወፀይ ትኽእል ና ማለት እዩ። ኩሉ ሲ ደገፍ ነርኒ ማለት እዩ። ደገፍ ናይ ኣዕሩኽ ነርኒ ብፍላይ ከዓ ናይ ስድራ ቤተይ ማለት እዩ መምሃራነይ ብፍላይ ፍላይ ከዓ ናይ ህዝብን መንግስትን ድማ ካላይ ደገፍ ስለ ዝነበረኒ ኣብ ከምዚ ደረጃ በፂሕ ኣለኹ ማለት እዩ።

0: ኣብቲ ኣጋጣሚ ካብ ገጽቶም ተመረቕቲ ብዘይፍለ ኣብ ገጽ ወለድን መምህራንን ኣለይትን እውን ናይ ሓጐስ ስምዒት ይንበብ ነይሮም። እዚ ናይ ሓጐስ ስምዒት ድማ ውፅኢት ናይቲ ስጡም ስሉሳዊ ርክብ ተምሃራይ ወለድን መምህራንን ምዃኑ ትግንዘቦም። ምኽንያቱ እዚ ሎሚ ተረኺቡ እንሪኦ ዘለና ዓወት ሳላዚ ስጡም ስሉሳዊ ርክብን ህዝብን መንግስትን ኤርትራ ብዘውሓሶ ናፃናይ ትምህርቲ ዕድልን ዝተሓፍሰ ውፅኢት ስለ ዝኾነ
1: ከምቲ ንሕና ብነፃ ዝተምሃርና ወይ ድማ ናይ ህዝብን ናይ መንግስትን ከም ዝተምሃርና ንሕና ብሓፈሻስ ኩሉ ዝተገይሩ ዘሎ ብናይ መንግስትን ህዝብን እዩ ማለት እዩ። ስለዚ ንሕና ከዓ ናይ ህዝብን መንግስትን ኢና እቲ ንገብሮ ነገር ከዓ ንህዝብን መንግስትን ከገልግል እዩ። ስለዚ ብሓፈሻ ነቲ ህዝብን ነቲ መንግስትን ብኸመይ ከም ትጠቕሞ ብፍላይ ከዓ ኣብ ዝናትና ሕብረተሰብ ወይ ከዓ ኣብ ዝናትና ኣህጉርና ኣፍሪቃ ብዙሕ ፀገማት ኣለዎ ዋላ ምስ ተቐዳማይ ዓለም ከዓ እንታይ ይበሃል ስለ ዘሎ ስለዚ ተወዳደርቲ ንክንገብሮም እዩ ንሕና ብዓቕምና ተማሂርና ኣለና። ካብዚ ተማሂርና ማለት ግን ተወዲ ማለት ኣይኮነን ካብዚ ብዝቐፀለ ወይ ከዓ ዝበዝሐ ነገር ተሪፍና ኣሎ ንዕኡ መሊእና ከዓ ንሃገርናን ንህዝብናን ነቲ ዘሎ ፀገማት ንኣሹ ፀገማት ፈቲሕካ ናብ ዝለዕለ ደረጃ ነብፅሕ እዩ ማለት እዩ።
2: ፍልጠት ሃብቲ እዩ። ምክንያቱ ክትከኣ ዘይክእል ዝክውሰደካ እውን ዘይክእል እዩ። ኣብ ዝደለካዮ እዋን ባዕልኻ ከተበርክተሉ ትኽእል እዩ። ስለዚ እዚ ዘለና

0: መድረኽ ኣብዚኣ ወዲ ኣለኹ ኢልካ ትብለሉ ተቋርፀሉ ዘይኮነ ንዝለዓለ ሓንጎልካ ከተስፍሕን ትተምሃርካሉ ፍልጠትካ ኣብ ግብሪ ከተውዕሎ ስዩ ዝዓበየ ሕጂ ኣነ ብመጠን ከምኡ እየ ዝሪኦ እዚ ስኸም መወዳእታይ ዘይኮነስ ግን እዚ ዘለኒ መጀመሪ እምበር ኣይወዳእኽዎን
1: ነዚ ተምሃርናይ ፍልጠት ንምዕባላ ሃገርና ንለውጢ ሕብረተሰብና ሃገርና ንማዕብለሉ እንልውጠሉ ግዜ እሞኒ ኩላትና ተመረቕቲ ኣብዛ መዓልቲ እዚኣ እዚ ዝቐፅል መድረኽ

0: ካብ ብጠቕላላ ድምር ቁፅሪ ተመረቕቲ 25,000 ደቂ ኣንስትዮ ነይረን። እዚ ድማ ኣብ ምህንድሳዊ ፅላት እውን ቁፅሪ ደቂ ኣንስትዮ ሃገርና ክብ እናበለ ይመፅእ ከም ዘሎ ዘረጋግፅ ኣብነት እዮም። ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ ኣብ መዳይ ምምዕባል መምህራኑ ዝገብሮ ዘሎ ገስጋስ እውን ዝነኣድ እዮም። ካብ ግዜ ናብ ግዜ መምህራኑ ናብ ብብደረጃ ማስተርስን ዶክትሬትን እናዕበየ ድማ ካብ ናይ ወፃኢ ሃገር መምህራን ፅግዕተኛነት ንምንጋፍ ይፅዕር ኣሎም። ሓያሎም መምህራን ድማ ናይ ማስተርስን ዶክትሬትን ትምህርቶም ንክከታተሉ ናብ ወፃኢ ሃገር ልኢኹ ይርከብ ኣሎም። እዚ ድማ ኣብ ቀረባ መጻኢ እዚ ኮሌጅ ሙሉእ ብምሉእ ብናይ ውሽጢ ሃገር ብቑዓት መምህራን ብቑዓት መሃንድሳት ከፍሪ ከኽእሎም ምዃኑ ዘጠራጥር ኣይኮነን።
1: ነቲ ዝደለኹሞ ክትበፅሕዎ ከም ትኽእል ክትኣምን ኣለካ። ቀዳማይ ነገር ሓንጎልካ ዝእመንካ ዩኻ ትገብሮ፣ ድሕሪኡ መፅናዕቲ ከዓ ትሕውሰሉ። ኣሚንካ ጥራይ ዘይኮነ ተብል ኩሉ ነገራት መመደቡ ተትሕዞ ንድሕር ዳ ውጥን ኣውፂኻ ናይ መፅናዕትኻ ናይ ፀወታኻ ናይ ምስ ሰብ ማሕበራዊ ሂወትካ ትገብረሉ ዘይትበፅሖ የለን። ሕጂ ንዕኦም ከዓ ኣብታ ዘላትኩም ሕጂ ናይ ትምህርቲ እዋን ተማሂርኩም ኣብ ዝለዓለ ክትበፅሑ ዕላማኹም ከተተግብሩ ድሕሪኡ ኣለኩም ግዜ። ስለዚ ኣብዚኣ ኣብ መፅናዕቶምን ብብዝሒ ከዓ ኣብዚ ሕጂ ኣብ መፅሓፋ ምንባብን ሓንጎሎም ከስፍሑ እየ ኣነ ዘብሎም። ብንእሽተይ ከለኹስ ብዘንብቦ ዝነበርኩ መፅሕፍቲ ሓንጎለይ ክሰፍሕ ክኢሉን ዕላማታተይ ከነፅርን ከግፍሕን ክኢለን። ስለዚ እዛ ቐንዲ ዝብላ ቋንቋ ከማዕብሉን መፅሓፍ ከንብቡን ኩሉ ነገራትካ ኣብ ገግዝ ኢኹ ገብርዎ እዚ ኢኹ ክላቦ ዝደሊ።
2: ከምኡውን ነዚ ኩሉ ኣብዚ ደረጃ እዚ በፂሕና ከምዚ ዘለናዮ ንክነብር ዝገበሩና ሰማእታትና ብደገኣ ኣብ ሓለዋ ዝሕልዋ ብውሽጣ ድማኒ እና ህንፃ ፍርያት ደቂ ሳዋ ኣለና ሞኒ ቅሰኑ ክብሎም ደሊ
3: ንደቂ ኣንስትዮ ተምሃሮ ብሕጂ ድማ ብፍላይ ካብ ናይ ኢንጂነሪንግ ድላይ ዘለዎን ማለት እዩ ካብኣትኦ ክፈርሖ ከምዘይብሉ ወይ ድማ ናይ ኣወዳሲ ተባሂሉ እንድዩ ብጣዕሚ ብዋልድ ዘይምረፅ ነይሩ። ሕጂ ግን ብዝያዳ ንሕና ኣለና ኤግዛምፕል ንዓና እንዳርኣያ ከዓኒ ክሳብ መወዳእታ ክቅፅሎኦን ካብኣትኦን ክመርፅኦን ኣለዎን ማለት እዩ።
4: ንኩሎም ተመረቕቲ ኸ በዚ ዕለት እዚ ህዝቡኹምን መንግስትኹምን ዘሰከመኩም ሓላፍነት ብተወፋይነት ክተገልግሉ ምሕፀን
5: ነቶም ብመንኣሹ መንእሰያትን ነዞም ሕጂ ዝምህሮም ዘለኹ ተምሃሮ ቴክኒካል ድምህሮም ዘለኹን ንኩላቶም ዓወት ክሳይ ንክገብረሎም ጥረየ ኣርኣያ ንክኾኖም ንዓይ ሪኦም ሲ ከማይ ንክኾኑ ጥረየ ዝላቦ ማለት እዩ።

0: ኮሌጅ ምህንድስናን ቴክኖሎጂን ማይነፍሒ ምዞም ናይ ሎሚ ዓመት ተመረቕቲ ደሚርካ ክሳብ ሎሚ ኣብ ቁጠባዊ ልምዓት ኤርትራ ዓበ ኣበርክቶ ዝገብሩ ብድምር 7968 ብምህንድስናን ቴክኖሎጂን ፍልጠት ዝዓጠቑ ዜጋታት ከፍሪ ዝበቕዐ ኮሌጅ እዮም። ኣብ መወዳእታ ድማ ክቡር ሚኒስተር ህንፃ ኣቶ ኣብርሃ ኣስፋሃ ቀልምሳ ስምዐ እቲ ስነ ስርዓት መመረቕታ ብሃገራዊ መዝሙር ተፈጺሞም
1: ድለት ህዝብን መንግስትን ኣብዚ ዓለምና ካብ ደቐ ናብ ደቐ ብቴክኖሎጂን ምህንድስናን ውፅኢቱ ዝኾነ ኣርቲፊሻላዊ ምልሒ ብዘደንቕ ፍጥነት ተሕንበበሉ ዘለኹሞ መሰረቱ እዚ ተሓንኪኩምሞ ዘለኹም ዕጥቂ ስለ ዝኾነ ንምዕሪነትን ተወዳደርነትን እዚ ሃገር ምስ ካልኦት ሃገራትን ኣሕዛብን ዝድርዕ ሓደ ስጉምቲ እዩ እሞ ዝያዳ ፃዕርን ኣተኩሮን ሂብኩም ናብ ዝለዓለ ደረጃ ንምብፃሕ ከም ልማድኩም ንኽትምርሽ እዩ። ነዚ ንምትግባር ድማ እጅጎኹም ሰብሲብኩም ከም እትብገሱ ወላ ቅንጣብ ጥርጥር የልቦን። እዚ ትምረቕሉ ዘለኹም እዋን ኣብቲ እዛ ሃገር ብኩሉ መሰናኽላት ሰጊራ ናብ ርሁብ ህሞት ተመማዕድወሉ ሙሉእ ዓቕሚ ሃገር ድማ ናብ ዳግመ ህንፀትን ምዕባልን ዝቕንዓሉ ዘሎ እዋን ትምረቑ ስለ ዘለኹም ዕድለኛታት እዮም። ነዚ ዕድል እዚ ከም ኩሉ ዝሓለፈ ታሪክ ዜጋ እዛ ሃገር ድማ ብፃዕርን ተባላህነትን ትፅቢታት ህዝብኹምን መንግስትኹም ክውን ከምኡ ትገብሩ ኣይንጠራጠር። ዮሃና ንዓኹምን ነቶም ኩሉ መዳዊ ኣበርክቶ ዝገበሩ ወገናት ከም ኣብዚ ላዕሊ ዝተዘሎ ንስራሕን ብዝለዓለ ትምህርታዊ ኣገልግሎትን ከም

ትድግሶም ድማ በዓል ዓብዪ እሙንተ ደቂ ዝኽቡር ህዝቢ ስለ ዝኾንኩም እንደገና እንኳ ሓጐሰኩም ጥሉል ክራማት ይግበረልና ይቐንየለይ ዓወት ንሓፋሽ

0: ትምባል ስለዝመረጸ
1: ኢትዮጵያ የባህር በር ስታገኝ ኤርትራ ኤርትራ የሆነችበት ምክንያት ይፈርሳል።
0: ኢትዮጵያ አፍደገ ባህር ምስረኸበት ኤርትራ ኤርትራ ዝኾነትሉ ምክንያት ከብቅዕ እዩ።
2: እዚ በጣም ትልቅ ሃገሮች
0: ኤርትራ ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንኽቕፅልን ክሓፀብን ፅልዋ ኤርትራ ነይርዎ። ሰነዳዊት ፊልም ኣብ ኤርቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነልቦናን ካብ ቃላቶም ክንከታተል ኢና።
3: ቀይ ባህር ማለት
0: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
4: የባህራችን ጉዳይ ተዘግቶብን ንኖራለን እንዴ?
0: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቂ ለና ዓለም ለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
5: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል።
6: አሰብ የኢትዮጵያ ነች ያነው አሰብ የኢትዮጵያ ስለሆነች ነው።
0: አሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
7: ስለዚ ከዚ ቀደም የሰራትነው ስህተት እናብሉ
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ።
8: ኣጉል ህልሚ ነው እየ ኣጉል ህልሚ ነው
0: ትምባል ስለ ዝመረፀ መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜ ተቆፂሩ ኣሎ።
9: ውጃውን ኣስመራ፣ ምፅዋ፣ ከረን፣ ዓሰብን ወስድነት
10: በፍፁም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፈታት አለበት።
11: በአንድም በሌላ መንገድም ተሸንፈናል።
0: ተሳዒርና፣
12: ተጨፈጨፍ፣
0: ተዳሂኽና
13: ዓሰመቲና ተነባሮ ዝነበረን ዕላማ የኾነ ማእኸላት እዩ ለዊስና
14: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
0: ኣይሽ እኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ይተበፅሐን
15: 67 ተዋገል የት ነው ያለ ነው
0: 60 ዓመታት ተዋጊና ሕጂ በ የለና ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ ረቡዕ 9:25 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ።

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደባት ዩቲቭ ብሓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ፍላይ መደብ ለሰ ስፖርት ሎሚ ቀዳም እውን ዝተፈላለዩ ስፖርታዊ ትሕዝቶታት ዘለዎም ንኡስ መደባት ሒዛ ናባኹም ብሰዓት ኣቅሪባ ኣላ ንምክታልኩም ብክብሪ ንዕድም ፈለማ ግን መደብና ብደርፊ ክንፍልም

ከመይ ፀኒሕኩም ዝኸበርኩም ተዓዘብቲ እዛ ከተስተማቕሩባ ፀናሕኩም ደርፊ ናይ ሎም ሰሙን መደብና ፈሊምና ኣለና። ናብ ዝቕፅል መደብና ክንሰግር ብፌደሬሽን ባይታቴን ዞባ ማእከል ተወዲቡ ንመጀመርታ ግዜኡ ዝካየድ ዘሎ ውድድር ኣስመራ ኦፐን ኣብዚ ወርሒ እዚ ብዝካየድ ዘሎ ፀወታታት ፈሊሙ ኣሎ። ብዛዕባ እዚ ውድድር ኣመልኪትና ዝተዳለወ ትሕዝቶ ወይ ድማ ዘዳለናይ ትሕዝቶ ናብኹም ከነቕርቦ ኢና። ሰናይ ምክታል።

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደብ ለስተ ስፖርት። ኣብ ናይ ሎሚ ሰሙን መደብና ነቲ ኣብ ከተማ ኣስመራ ንፈለማ እዋን ዝካየድ ዘሎ ውድድር ባይታ ቴንስ ኣስመራ ኦፕን ዝድስስ ትሕሶ ሒዝና ኢና ቐሪብና ዘለና። እዚ ውድድር ብፌደሬሽን ባይታ ቴንስ ዞባ ማእከል ተወዲቡ ዝካየድ ዘሎ ኮይኑ ካብቲ ካልእ ብሃገራዊ ፌደሬሽን ባይታ ቴንስ ኤርትራ ኮነ ዞባ ወድዳ ዝስራዕ ፆታ ዝፈልዮ እንተሎ እዚ ውድድር ካብ ክሊ ዕድሚ 15 ክሳብ 6 ዓመት ንዘለዉ ተፃውቲ ከራኽብ ዝኽእልን ዕወታት ናይ ዝውድድር ከ ነጥቢ ዝተሓዘሎም ብምዃኑ መሳጢ እዩ። እዚ ውድድር ብዕለት 3 ሓምለ ብክልቲ ፆታ ዝፈለሙ ኮይኑ ፅቡቕ ዝኾነ ተሳታፍነትን ተወዳዳርነትን እናተራየሉ ዝካየድ ዘሎ እዩ። ካብቲ ቀንዲ ብልጫ ናይዚ ፆታ ኸ ኣብ መንጎ ተፃውቲ ክልተ ክለባት ማለት ክለብ ማሕበር ቴኒስ ኣስመራ ማለት ቤት ገርግሺ ከምኡ ድማ ክለብ ደንበ ሰንበልን ዝተወከሉ ብድምር 48 ስፖርታውያን ዝወዳደሩ ዘለዉ ክኾኑ ካብዚ እተን 16 ደቂ ኣንስትዮን። ዕላማ ናይ ዝውድድር በዚ ሓድሽቲ ኣታትዩ ዘሎ ፆታ ኣቢልካ ብሉፃት ተፃወቲ ብክልቲ ፆታ ንምልላይ ምዃኑ እዩ ምክትል ፕረዚደንት ፌደሬሽን ባይታ ቴንስ ዞባ ማእከል መምህር ግዴዮን ሃይለ ዝገልጽ።
1: ውድድር ኣስመራ ኦፐን ከም ዝፍለጥ ንመጀመርታ ግዜ ተካይድላ ብፌደሬሽን ባይታ ቴንስ ዞባ ማእከል እያ። እዛ ውድድር ኣብ ናይ ደቂ ኣንስትዮን ናይ ደቂ ተባዕትዮን ናይ ንፅል ውድድር ትካየድ ኮይና እቲ ፍሉይነታ ድማ ኩሉ ውድድራት ኣብ ሓንቲ ካታጎሪ ዝካየድ ምዃኑ እዩ። ስለዚ ካብ ደቂ 15 ዓመት ዘለዉ ህፃናት ስጋብ ደቂ 60 ዝኾኑ ገዳይም ተፃወትና ኣብ ሓንቲ ካታጎሪ ኣትዮም ውድድራቶም ደካይድዎ ውድድር እዩ። እቲ ዕላማ ናይ ዝውድድር መሰረቱ ድማ እንታይ እዩ? ከም ዝፍለጥ ባይታ ቴኒስ ኣብ ዝተፈላለየ ካታጎሪ ዝካየድ ውድድራት እዩ ነይሩ። ሕጂ ግን እቲ ብሉፅ ተፃዋታይ ናይ ዞባ ማእከል ወይ ከዓ ብልፅ ተፃዋቲ ናይ ዞባ ማእከል ንምልላይ ተገብረ ዕላማ እዩ ነይሩ። ስለዚ ኩሎም ኣብ ሓደ ካታጎሪ ኣትዮም ካብኦም ናቶም ውድድራት ብምክያድ ድማ እቶም ብሉፃት ቀዳማይ ካልኣይ ሳልሳይ ዕውታት ድማ ሽልማት ክወስዮም። እዛ ውድድር እዚኣ ተረከብናዮም ተፃወቲ ካብ ክለባት ድማ 46 ኣወዳት ተባዕትዮ ተወዳደርቲ ክህልዉ ከለዉ ደቂ ኣንስትዮ ድማ 23 ተወዳደርቲ ነረን። ሕጂ እቲ ብዝሒ ናይ ተወዳደርቲ ካብ ተፀበናዮን ላዕሊ ስለ ዝነበረ ቅድም ናይ መጻሪ ወይ መዋፅኢ ፅዋታታት ብፕሌይ ኦፍ ዝፍለጥ ውድድራት ብምክያድ ኣብ ክልተ መዓልቲ ውድድራቶም ሰሪዖም እቶም ዝለዓለ ራንክ ወይ ነጥቢ ራንክ ዝነበሮም ብቐጥታ ናብ ውድድር ኣስመራ ኦፕን ክኣትዉ ከለዉ እቶም ዝተሓተ ራንክ ድማ ናይ መጻሪ ውድድራት ብምክያድ ቀፂሎም ስዒቦሞ። ስለዚ 32 ተወዳደርቲ ናይ ደቂ ተባዕትዮን 16 ድማ ተወዳደርቲ ናይ ደቂ ኣንስትዮን ናይ ምድብ ዙር ወይ ዚ ራውንድ ሮብን ንብሎ ኣካይዶም ኣብ ደቂ ተባዕትዮ ኣብ 8 ምድባት ተፈላለዮም ነይሮም። ደቂ ኣንስትዮ ድማ ኣብ 4 ምድባት ተፈልየን ቀዳማይን ካልኣይ ናይ ነፍሲ ወከፍ ምድብ ድሕሪ ናይ ራውንድ ሮብን ወይ ምድብ ዙር ምክያድ ብቐጥታ ናብ ኣውዲእ ካብ ብምሕላፍ ካብ ናይ ዙር 16 ውድድራት ስጋብ ናይ ፍፃሚ ውድድራት ብምፃሕ ድማ ውድድራቶም የካይድሉ ማለት እዩ።
0: እዚ ውድድር ካብቲ ካልእ ዓይነታት ፆታት ዝፈልዮ ተሎ መዓልታዊ ዝካየድ ብምዃኑ እዩ። ኣብዚ ናይ መዓልታዊ ፆታታት ዝተዓወቱ ተፃወቱ ድማ ብቐጥታ ናብ ዝቕፅል ግጥማት እናሰገሩ ኣንጻር ዝተፈላለዩ ክሊ ዕድመ ይጋጠሙ። እዚ ነቲ ዝካየድ ፆታታት ተወሳኺ መቕረ ዝህብን እናሸዕ ድማ ኣብ ብቕዓት ንኽትህሉ ዝድርኽን ብምዃኑ ካብቲ ብልጩ እዩ።
1: ስለዚ ኣስመራ ኦፕን ክትዳለ ከላ ካብቲ ፍሉይነት ትገብራ ነቶም ብሉፅታት ኢና ድሓሱም ተፃወቲ ንምውፃእ እዩ ነይሩ ትዕላማ። ስለዚ ምናልባትም ተፃወቲ ከይውሕድና ውድድራት ተፃወቲ ተወዳደርቲ ከይውሕድና ድብል ስክፍታ ነርና፣ ግን ካብ ተፀበናዮ ንላዕሊ ተወዳደርቲ ኣዝዮም በዚሖም መፂኦም ና ወላቲ ውድድራት ኣብ መንጎዞም ተፃወቲ ዘለውን ኣዝዩ ውዕውዕ ብመንፈስ ዝካየድ ዘሎ ኮይኑ ተወዳደርነት ዝረኣየ ዘሎ ውድድር እዩ። ካብቲ ካልእ ፍልይ ደብለ እዛ ውድድር ድማ ኣብ ከምዚ ነጥ ክንዛርብ ከና ማለት እዩ ኣብ 10 መዓልቲ ምስተን ክልተ ናይ መፃረይ መዓልትታት ኣብ ውሽጢ 2 ሰሙን ትካየድ ውድድር እያ። ካልእ ከነካይዶ ፅንሓ ውድድራት ናይ ዞባ ማእከል ኣብ ናይ ቀዳመ ሰንበት መዓልታት ይርካየ ነይሩ። እዚ ግን ብቀጥታ ምክያዱ ናቱ ፅባቐን ናቱ ካ ቁሩብ ጎናዊ ሳዕቤት እውን ኣለዎ። እቲ ፅባቐ እዩ እንታይ እዩ? ዳርጋ እቲ ውድድር ኣብ ካብ መዓልቲ ናብ መዓልትና ሰገረ ስለ ዝኸይድ እቲ መንፈስ እቲ ናይ ተወዳዳርነት ዳርጋ ኣው እዩ ድሳላሰል። ስለዚ ሓንቲ ፀወታ ካይካ ንመዓልቲ ፅባሒቱ ተፃወታ ይመፅ ወዳደር። ስለዚ እቲ ስምዒትን እቲ ብቕዓትን ከም ዘለዎ ይቕፅል። ቁሩብ ግን መዓልታዊ ውድድራት ምክያድ ታይ ከዓ ንፌደሬሽን ደረጃ ክንዛርብ ከለና ማለት እዩ እቲ ቀረብ ምቕራብ ኦፍኮርስ ናይ ሜዳ ናይ ገለ ክንክን ሜዳ እውን ፀገማት ስለ ዝመፅእ እዚ እውን እናቱ ብድሆታት ኣካይድዎ እዩ። ግን ከም ቀዳሚት ውድድር ብምዃና ንዓመታት እናቐፅለ ትኸይድ ውድድር ብምዃና ትብልጫ ናርኣናዮ ንኸይድ ኣለና ማለት እዩ። ስለዚ ኣስመራ ኦፕን ካብ ኩሉ ውድድራት ዘካይድናዮ እውን ፍልይ ንክትብል ዝበዝሐ ሽልማት ንዕውታት ትወሃበላ ኮይኑ ወላ ተገንዘባዊ ሽልማት እውን ብሉፅ ናይ ዞባ ማእከል ዝብላ ተሓሳስባ ብምርኳስ ዝተበገሰ ዝሓሸ ሽልማት ተገይርላ ዘሎ እዛ ውድድር እዚኣ እያ። ልክዕ ኣብዛ ዓመት እዚኣ ተሓድባይ ሓገዝ ንዞባዊ ፌደሬሽን ኮይና ዘላ ምትእታው ናይ ራንክዮ ኣብ ውድር ናፅነት ናይ ንፅልን ናይ ድርብን ኣብ ተካይደ ንናቶም ተፃዋትን ንናቶም ራንክ ሒዞም መፅኦም ብኡ መሰረት ድማ መእተው ነጥቢ ነዛ ናይ ኣዝማራ ኦፐን ኮይና ኣላ ኣብዚኣ እውን ዝበዝሐ ነጥቢ ካብ ኩሎም ውድራት ናይ ዝዓመ እዚኣ ዝወሃባ ነጥቢ ናይ ራንክ እዚኣ እያ ቀዳማይ ናይ ዝወፀ ናብ ናይ ደቂ ተባዕትዮ ብዙሕ ስለ ዝነበሮም 50 ነጥቢ ክወስድ ከሎ ናይ ደቂ ኣንስትዮ ድማ ዋሕደ ተፃወት ስለ ዝነበረ ብምፅር ናይ ደቂ ተባዕትዮ 40 ነጥቢ ክትወስድ እያ ስለዚ ኣብ ድበፅሖ ደረጃ ነነጥቢ ናይ ፖዚሽን ነጥቢ ክወሃቦም ከሎ ንነፍሲ ወከፍ ፀወታ ዝሰዓርዎ ድማ ከከም ዝሰዓርዎ ነጥቢ ጌም ብምርካስ ማለት እዩ ነጥቢ እውን ክወሃቦም እዩ ስለዚ እቲ ነጥቢ ድወሃብ ብዓወታትን ብድበፅሕዎ ደረጃ ኣብቲ ውድድር እናተዋሃበ ድኸይድ ስለዝተደሚሩ እዚ ድማ ነጥቢ እናተዋህቦምን ኣብ ዝቕፅል ውድዳት እናተደመረ ኸይድ ድማ ኣብ መወዳእታ ዝዓመ እዚኣ ድማ ኣ ነፍሲ ወከፍ ካታጎሪ ዝበዝሐ ነጥቢ ደምፀ ጎብለል ኣብታ ካታጎሪ ናይ 226 ክበሃል እዩ ማለት እዩ
0: መምህር ሜላት ሃብተ ኣብ ዓውዲ ባይታ ቴንስ ን10 ዓመታት ዝነጠፈት እያ ኣብ ናይ ሎሚ ዓመት ኣስመራ ኦፕን ድማ ትወዳደር ዘላ ኣትለት እያ እቲ ዝካየድ ዘሎ ውድድር ኣብ መንጎ ዝተፈላለዩ ክሊ ዕድመ ብምዃኑ ተመክሮ ንምቕሳም ሓጋዚ ኮይኑ ከም ዝረኸበቶ ገሊጻ ጥቕሚ ቴንስ ምፅዋት ኣብ ርእሰ ምትእምማን ስፖርታዊ ዓብዪ ተራ ከም ዘለዎ እውን ኣረዲኣ
2: መጀመርያ ቴንስ ብጣዕሚ ጥቕሚ ኣለዎ ኣብ ኩሉ ማለት እዩ ኣብ ኣካላዊ ጥቕሚ ኣለዎ ምስ ሕብረተሰብ ዘለዎ ዝምድና ከዓ ብጣዕሚ ዓብዪ እዩ ማለት እዩ ምስ ኩሉ ሰብ ዘለካ ቅርበት ከይተሰከፍካ ንክትከይድ ኣብ ከምኡ ይሕግዘካ ማለት እዩ ኣብ ናይ ትምህርቲ ወላ ሓደ ፀገም ዘለዎ ሳይኮነን ምክንያቱ ኣብታ ትርፊ ግዜካ ትፃወቶ ፀወታ እዩ ምክንያቱስ ካብ ሶኒ ክሳዕ ዓርቢ ትምህርትካ ተካይድ ኣብተን ቀዳሚ ሰንበት ዘለዋ ናይ ዕረፍቲ ግዜ ከዓኒ እንዳኸድካ ትፃወት ማለት እዩ ሕጂስ ካብ መዘናግዒ ዳ እምበር ኣብ ትምህርትካ ዘምፅኦ ወላ ሓደ ፀገምሲ የለን
0: ወይዘሮ በየነሽ ካሕሳይ ጓል 58 ዓመት ተፃዋቲት ባይታ ቴንስ ክለብ ቤት ግርግሽ እያ እዛ ደ ኣብዚ ውድድር ምስተን ካብ ብዕድመ ዝንእሳ ደቃ ትፃወት ዘላ ኮይና ብሓፈሻ ግን ኣብ ናይ ቴንስ ዓለም ን20 ዓመታት ብምፅዋት ጥዕና ክትሕሉ ዝኽኣለት ኣብነታዊት ስፖርተኛ ናይ ሎም ዓመት ውድድር ኣስመራ ኦፐን ብምትእትታዉ ተመኩራ ከተካፍል ንሳ እውን ክትቀስምን ሓጋዚ ኮይኑ ከም ዝረኸበቶያ እትምስክር እዚ ዓይነት ስፖርት ዕድመን ፆታን ዘይፈል ብምዃኑ ድማ ኣዴታት ካብ ግዜአን ብምምቃል ጥዕነ ንክሕልዋ ማዕድኣ ኣመሓላልፋ ኣላ
3: ኣነ ልክዕ ከምተን ንኣሽቱ ትሕቲ ዕድመ ዘለዋ ከምኣተን ይጎይ ዘለን ኣብ ጥዕናይ ድማ ኣዝዩ ፅቡቕ ዝኾነ ክሳ እዩ ዘለኒ ሓሚመ ኢለ እውን ሆስፒታል ዝኽብልሉ ኣብነት የብለይ ኣካለይ ድልድል እዩ ይጎይ ዘለን ያ ብጣዕሚ ፅቡቕ እዩ ምክንያቱ ምስተን ትሕተይ ዘለዋ ዕድመ ምስኣተን ዝወዳደር ዘለኹ ክስዕራ ንድን ክስዕረን ሕጂ ዝረአ ቴንስ በቃ ከምቲ መግቢ እየ ዝብሎ ኣነ መግቢ እዚ ዝተፈላለዩ ዓይነት መግቢ ትመርፅ ኢኻ ምሽ ኣብ ስፖርት ድማ ንዓኻ ዝኸውን መሪፅካ ኣብቲ ንዓኻ ዝኸውን ኣቲኻ ጥዕናኻ ልክዕ ከምቲ መግቢ ትወዝ ከምኡ ክምዃኑ የዛመን ኩለን ድማ መፅአን ክሳተፋ ግዜ እውን ወላ ሓደ ግዜ ዝወስድ እውን ኣይኮነን ከምቲ ሰዓታት ናበያኻ ትኸደሉ ናብ መብፃሕ ድዩ ናብቲ ትወስደሉ ንሳ ድማ ከምኣ ፈሊኻ ንድሕራ ጌርካላ ካብ ሰዓት ክልተ ሰዓት ኣይተወስድን ሓደ ሰዓት ክልተ ሰዓት ተፃዊትካ ንገዛኻ ተሓፂብካ ሓንጎልካ ነፃ ኮይኑ ነፂህካ ኣብ ልበኻ ወላ ሓደ ሕረኽራኽ ዘይበሉ ክትፃወት ክትዕልል ነፃ ኮይንካ ስለ ዝኾነ ሲ ኣነ ናብ ስፖርት ንዕነ እየ ዝብለን

መንእሰይ ሮዳ ኢንድሪያስ ኣብ ክለብ ባይታ ቴንስ ደንበ ሰንበል ንነዊሕ ዓመታት ዝሰልጠነትን ዝተፃወተትን ኮይና ኣብ ዝተፈላለዩ ዞባውን ሃገራውን ውድድራት ብምፅዋት ብዙሕ ዓወታት ክትጎናፀፍ ክኢል እያ። ብዜካ ዝዛ ተፃዋቲት ንሃገርና ኤርትራ ብምውካል እውን ኣብ ዞባዊ ውድድራት ባይታ ቴንስ ምብራቕን ማእከላይን ኣፍሪቃ ብምፅዋት ብሉፅ ደረጃ ክትሕዝ ዝኽኣለት ትስፉቲ ስፖርታዊት እያ። ውድድር ኣስመራ ኦፕን ብምስርዑ ንዓ ካብኣ ምስ ዝዓብያ ተፃወት ንክትፋለጥን ተመክሮ ንክትቀስምን ዕድል ዝፈጠረላ ኮይኑ ረኺባቶ ካብኣ ንዝንእሳ እውን ብተመሳሳሊ ብቐረባ ንክተካፍለን ከምዝሓ

0: ግዛኣ ረድያ ኤርትራ ኣብ ውድድር ባይታ ቴኒስ ምስ ጎርባብቲ ሃገራት ዘለዋ ተመክሮን ደረጃን ብምንጻር ጽቡቕ ስለ ዝኾነ ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ኣብ መጻኢ ኣብ ኣህጉራዊ ውድዳት ዝሳተፍሉ ኩነታት ከጣጥሕ ተላብያ።
1: ኣስመራ ኦፐን ፍልይ ዝበላ ካብ ትኻል ዓይነት ፀወታታት እዩ። ምክንያቱ ፍልይ ደብሎ ድማ እቶም ኣብ ንኣሹ ደሉ ዕድመሲ ምስቶም ዓበይቲ ንራኸብ ምዃና እዩ የሕይልና ዓይነት ፀወታ እዩ ከዓ ሓያላት ካባይ ድዓብያ ኣብዚ ምሕያል ደለይካ ካብ ዓበይቲ ገይልካ ከዓሲ ከምዚ ንነፍስኻ ደይምትሕሓት ከዓ የድልዩ ብዙ ቴኒስ ከም ትኻል ዓይነት ስፖርታት ንጥዕናኻ ወላ ኣካላዊ ፊትነስ ድማ ፊት ገብረካ እዩ። ካልኣይ ድማ ምስ ትምህርቲ ወላ ሓንቲ ንትምህርቲ ሲ ዘተሓሕት ወይ ንድሕሪ ዝጎትት ነገር ኣይኮነን ከማን መሊሱ እዩ ክስተይ ዝገብር ከምዚ የነቃቅሐካ እዩ። ነቶም መዘናይ ድማ ከምዚ ከምቲ ካልእ ዓይነት ጌርካ ክትወስዶ እቲ ስፖርት ሲ ካልኣይ ድሕሪ ትምህርቲ ድመፅእ ኮይኑስ ከምቲ ካልኦት ዓይነት ስፖርት ጌርና ክንወስዶስ የነቃ ከምቲ ትሬን ድወሃበና ውድር ድወሃበና ሲ እቲ ናይ ዕድላት እውን ከምኡ ክወሃበና
2: ዩ
1: ማለት ከምዚ ናይ ደገ ዕድላት ዝወሃበና ሲ እቲ ተስፋ እውን ንሕና እውን ስኣይ ምቆርፅን

0: መንእሰይ ኖህ በረኸት ኣብዚ ዓውዲ ስፖርት ንሓሙሽተ ዓመታት ዝነጠፈ ተጻወታ እዩ። ናይ ሎሚ ዓመት ኣስመራ ኦፕን ድማ ነቲ ኣብዝሓለፈ ዓመታት ዝቐሰሞ ፍልጠትን ዝደለዎ ተመክሮን ብምዝማድ ዝወዳድር ዘሎ ኮይኑ እዚ ውድድር ካብ ዝሓለፈ ዝተሳትፎም ውድዳት ዝያዳ ተመክሮ ንክረክብ ከም ዝሓገዞ ዩ ብቃላት ገሊጹ ኖ
1: ለውጥ ኮ ትርእየለኻ ካብ ግዜ ናብ ግዜ ትዕቤት ትምዕባለ ትርእየለኻ ከምዚ ኣብ ዘለኻየ ሳይኮንካን በቲ ድሌትካ በቲ ዝፃዓርካሉ መጠንሲ ዕቤት ትርእየለኻ እቲ ምስ ዓበይቲ ምፅዋት ምስ መንእስያት ምፅዋት ንዓኻ ውን ሓጋዚ እዩ ምስ ኩሎም ክትጋጠም ከለኻ ዝተመክሮ ተወስድ ዘሌካ ሓደሓደ ነገራት እውን ዝጠቕመካ ዝተወስድ ኢኻ ሕጂ ሓጋዚ እዩ ዝብሎ እዚ ኣስመራ ኦፕን ብኩሉ ዕድመ ብምዃኑ ከምዚ ምስቲ መጋጥምትኻስ ውድድር ፈጥረልካ ሎም ተሲዕርኒ ፅዋሕ ከዓ ንክስዕሮ እዩ ትብል ሽዑ ከምዚ ኣፀቢቕካ ንክፅዕርሲ ይሕግዘካ እዩ ውድድራት ምብዙሑ ከምዝብሎ ኣነ

0: ዳን ሳሙኤል ሎም ዓመት እዩ ናብ ክለብ ደንበ ሰንበል ብምፅምባር ኣብ ፀወታ ባይታ ቴኒስ ክነጥፍ ጀሚሩ እዚ ኮተቴ ኣብ ቦኽሪ ዝተፍኡ ግን ኣብዚ ውድድር ካብቶም ዘገርም ብቕዓት ዘንፀባርቑ ዘለዉ ስፖርታውያን ብምዃን ኣርእስቲ ሰሪሑ ኣሎ ንሓፈሻዊ ትዕዝብቱ ብዛዕባ እዚ ውድድር ዝሃበና ርእቶ ድማ ናባኹም ንቕርቦ
1: ኣብዚ ኣስመራ ኦፐን ዕድመ ዘይፈል ፀወታ ብምዃኑ ተመክሮ ካብቶም ካባኻ ዝዓብን ካባኻ ዝንእሱን ተመክሮ ትቐስም ትኽእል ፀወታ በዳሂ ኸዓ
0: እንታይ በዳ ዝገብሮ
1: ብዙሓት ዘይፈል ክእለት ዘይፈሊ ብዙሓት ዓበይቲ ተፃወት እውን ዘለዎ ስለ ዝኾነ ቴኒስ ኣብ ትምህርትካ ዋላ ሓንቲ ፅብሎ የብሉን ግዜ ሰሪዕካ ተፃወት ድማ ዋላ ሓንቲ ኣብ ትምህርትካስ ክብድሃካ ይኽእልኒ
0: ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ

0: ሩቢክስ ኪዩብ 6 ገጻት ዘለዋ ኮይና ነፍሲ ወከፍ ገጽ ድማ ናታ ሕብሪ ኣለዋ። ሓንቲ ገጽ 9 ምቕልቃል ሕብርታት ትውንን። ስለ ዝኾነ ድማ ነዛ መጻወቲት ክትሰርሕ ኣዝዩ ምስተውዓልን ትኩርን ክትከውን ኣለካ። እዛ ዝበዝሑ በላሕቲ ሰባት ጥራይ ዝፃወትዋ መዘናግዒት ንኽትሰርሓ ኣዝዩ ኣበዳይት እያ። ኣብ ገለገለ ሃገራት ንሩቢክስ ኪዩብ ከም መዐቀ ንብልሒ ኣእምሮ ይጥቀሙላ እዮም። ሩቢክስ ኪዩብ ብቀራፃይን ፕሮፌሰር ስነ ህንፃን ሃንጋራዊ ኢንሮ ሩቢክስ ብ1974 ዓ.ም ተማሂዛ። ካብ 1980 ዓ.ም ጀሚራ ድማ ኣብ ዓለም ተፈላጥነት ክትረክብን ውድድር ክካየደላን ጀሚሩ። ሩቢክስ ኪዩብ ብዝተፈላለየ ኣገባብ ክትፃወት ትኽእል። ንኣብነት ሰሚልካ ብሓደ ኢድካን ከምኡውን ብእግርኻ ክትፃወት ትኽእል ኢኻ። ብውድድር ሩቢክስ ኪዩብ ብዓለም ደረጃ እቲ ዝቐልጠፈ ኣብ መዝገብ ክብረ ወሰን ሱሙ ሰፊሩ ዝርከብ ቻይናዊ ዱ ዩሽንግ ዝተባሃለ ኮይኑ ብ3.47 ካልኦት ክዛዝማ ኽኢሎም። ናብ ሃገርና ምስ ንመፅእ ሩቢክስ ኪዩብ ብርክት ዝበሉ ህፃናትን መንእስያትን ይፃወትዋ እኳ እንትኾኑ ብመልክዕ ውድድር ግን ክሳዕ ሎሚ ኣይተኣታውትዎትን ፀኒሓ። እንተኾነ ኣገዳስነት ናይዛ መፃወቲት ብምርኣይ ጋዜጣ ሓዳስ ኤርትራ ዓምዲ ተርሙማ ውድድር ከካይድ ተበጊሶ።
1: እወ እዛ ሩቢክስ እኳ ሓቂ ዘረባ ኣነ ብዙሕ ግዜ ፈቲና እንዴ ልዕሊ 10 ዓመት ፈቲና እየ። ስለዚ ኣብያትን ገሊፈ እየ። ናይ ኣጋጣሚ ኮይኑ ሶፍትዌር ዝመሃዘ ኣቢዳን ዮናስ በቲ ዝሰርሖ ሶፍትዌራት ኢንተርቪው ክገብረሉ ምስ ሓሰብኩ ብድሕሪ ብዛዕባ ሩቢክስ ካ ተላዒሉ እኖ ኣነ ኮ ውዳእ የለኒ ኣብ ክንደይ ዝበልኮ ኣብ 4 ሰከንድ ማለት እዩ ንሕቂ ክትውዳእ ትኽእል ኢኻ ምስ በልኮ ውዳእ ኢሉ ኣርእኒ ሽዑ ናይ ኣጋጣሚ ኸን 45 ሰከንድ ይወዲእዋ ብድሕሪ ከም ሓሳብ መፅኡ እቲ ሓሳብ ክመፅእ ከሎ እዞም ሰባት እዚኦም ነዚኣ ዝገጥሙ ከመይ ዝበሉ እዮም ኢለ ናእሽ መፅናዕታት ክገብር ምስ ፈተንኩ ከ ኣዝዮም ንፉዓትን በላሕትን እዮም። ብሓቢኡ ግን እቲ ነዚኣ ሩቢክስ ዝማህዘሰብ እውን ሩቢክስ ንባዕሉ ኣዝዩ በሊሕን ቀራፃይን ከምኡ ከዓ ኣርቴክ ናይ ስነ ህንፃ እዩ ነሩ ማለት እዩ። ስለዚ ካብኡ ጀሚርካ ክትርኢ ከለካ ብልሕ ዝበሉ ሰባት እያ። ስለዚ ሓሳብ ካብኡ ተጀሚሩ ሞ ብምክንያት 24 ጎንበት መበር 33 ዓመትና ዘይንገብር ተባሂሉ ምስ ኣቶ ስፋ ተረዳዲና ከዓኒ ድሮ ክንገብራ ፈቲና እዚ ዝረኣኹመሎም መዓልቲ ከዓ ዕውት ስራሕ ነይሩ ማለት እዩ።

ብዕለት ሓደ ሰነ 224 ድማ ኣብ ኣዳራሽ ዳዕሮ ሃማማተ 6 ተወዳደርቲ ተምሃሮ ኣብ ዝተረኽብሉ ብወግዒ ተኸፊቱ። እቲ ዝተኻየደ ውድድር ልዑል ብልሕን ናይ ዘይተሰዕርነት መንፈስን ዝተረኣየሉ እዩ ነይሩ። ተወዳደርቲ ነዛ ፆታ ንኽዕምዋ 3 ደቃይቕ እዩ ተዋሂብዎም። በዚ መሰረት ካብቶም 6 ተወዳደርቲ እቶም 4 ኣብ ግዚኦም ክዕምዋ ከለዉ፣ እቶም ዝተረፉ 2 ግን ካብ ዝተመደበሎም ግዜ ንላዕሊ ብምሕላፎም ኣብ ደረጃ ክኣትዉ ኣይከኣሉን። ኣብ መወዳእታ ቀዳማይ ዕውት ኮይኑ ውድድሩ ዝዛዘመ ተምሃራይ ሂኖክ ተስፋ ሂወት ካብ ቤት ትምህርቲ ሰማእታት ብ45 ካልኦት ክዛዘመ ከሎ፣ ካልኣይ ተምሃራይ ኣቢዳን ዮናስ ካብ ቤት ትምህርቲ ደንበሰንበል ብ58 ካልኦት፣ ሳልሳይ ድማ ተምሃራይ ናሆም ሃብተ ካብ ቤት ትምህርቲ ሰማእታት ብ1 ደቂቕን 6 ካልኦትን ብምዝዛም ንሽልማት በቂዖም።

0: መጀመርታ ካብቲ ሓሶኩ ክሳብ ዕለት 21 ተባሂሉ ከሎ ዕለት 21 እየ ተመዝጊበነ ንስኹማ ኣለዉ ዕርክቲ ኣለዉ መምህር ይገለ ኣሎ ኣይኣቱን እየ ገሊል ጠጠው ኢለ ነረ ማለት እዩ ኣቱን ለካ ግድን ክትዕወት ምኾንካ ስፍሉጥ እዩ ማራይ ካ ንፍዑ ዘለካ ገይሎምኒ ዛክር ዝበሃል ዓርከይ መምህር ሳሚኤል ናይ ማትስና እሶም ማራ ተባቢዖምኒ ማለት እዩ በዚ ጋጣሚ ዝንዖም ከመስግኖም ደሊ ዝምፅዮ ዘለኹ ስፒድ ኣብ ውሽጢ ሓፂር ግዜ ካብ ጅምራ ኪብስ ክልተ ወርሒ እየ ገይረ ብክልተ ወርሒ ዘምፃኽዎ 45 ግዜ ምሳይ ተገይራ ስክንደይ ከምፅኦ ይኽእል ኢሉ እዩ ዘተሓሳስበኒ በር ዝምፅዮ ዘለኹ ናተይ ኣይኮነን ናተይስ ብሕጂ ክልዕል እዩ ዝብል ሓሳብ ኣለኒ ማለት እዩ
1: ብዙሓት ሰባት ኣብ ዝረኽቡ ኩሉ ገርመካ ብዛዕባ እዚኣ ሩቢክስ ዳርጋ ድጓሓፍዋ በዝሑ እዚኣ መሕረቕ እዮም ዝብልዋ እጂ ኣነስ ከማነስ መሕረቕ ዶ ክንብላ ኢ ሓሲበ ረሽማ ምክንያቱ ኩሉ ሰብ ሓሪቆ እዩ ዝድርብ እያ ስለዚ እዚኦም ቆልዑ እዚኦም ክትሪኦም ከለካ ወይከዓ እዚኦም ተምሃሮ ግን ሪናዮም ኣለና ንሕና ዝሃብናዮም ክንደይ እዩ 3 ደቂቂ ኢና ይምኒ እዮም ዝቐልጠፈ ኸዓ ብ45 ሰከንድካ ወዲእዎ እዚ ክትሪኦ ከለካ ንባዕሉ ዓብ ነገር ኮይኑ ስማዓ ንክሪኦ ከለኹ እቲ መጀመርታ ቻምፒዮን ዝኾነ ንባዕሉ ብ22 ሰከንድ ይወዲእዎ እጂ ንሕና እ ከምኡ ተዳሊና ነቶ ንኸውን ነርና እንታይ ምኾነት የልካነ እቲ ውፅኢት ርግፀኛ እየ ክዓቢ ይኽእል እዚኦም ጥራሕ ድኦም ከተወዳደርትና ኣይኮኑን እዚኦም ነቲ ዕድመ ዝረኸብዎ እዩ ንሕና ኮ ብጋዜጣ ዘርጊሕና ነርና ውድር ከም ዘሎ ግን ክንደይ ሰብ ኣንቢቡ ተገዲሱ ርእዋ ክኸውን ኢልካ ትሓስብ ኢኻ ከምኡውን ኣባት ትምህርቲ እውን ዘርጊሕና ነርና ስለዚ ብሃገር ደረጃ እንተዝተሓዝ ነይሩ ሞኒ ዓብዪ ነገር ምኾኑ ነይሩ ብዙሓት ኣዝዮም ብሉፃት ቆልዑ ከዓ ምረኸብናሉ ኢሉ ሓስብ ማለት እዩ

0: ገለ ካብ ጥቕምታት ሩቢክስ ኪዩብ ንምጥቃስ ካብ ሕማም ረሲዕን መዝንጋዕ ሕብሬታን የድሐን ግድላት ናይ ምፍታሕ ዓቕምን ርእሰ ተኣማንነትን ይዕቢ።
1: ሩቢክስ ብዙሕ ነገራት ምትሓሓዝ ኣለዎ ምስ ንኣእምሮ፣ ምክንያቱ ብዝያዳ ምስ እምሮን ኣወሃሂድና ንሰርሖ ስራሕ ስለ ዝኾነ እዚ ሩቢክስ ከዓኒ ኤክሰርሳይዝ ኢን ኦፍ ማይንድ ወይ ከዓኒ ናይ ከምዚ ኣካላዊ ምንቅስቃስ ንገብሮ ምንቅስቃሳት ወይ ከዓ ስራሕ ምልምማር ናይ ስነ ኣእምሮ ተባሂሉ እዩ ዝግለጽ ማለት እዩ። ኣብዚ ሩቢክስ ክትለማመዶ ከለካ ወይ ከዓ ክትሰርሖ ከለካ ናይ ምርሳዕ ክእለትካ የጉድለልካ ወይ ከዓ ናይ ምዝንባዕ ዓይነት ሓበሬታታት ክጎድል ይኽእል ማለት እዩ። ኣዝኻ ፎከስድ ወይ ከዓኒ ከምዚ ናይ ምስትውዓል ክእለትካ ከዓኒ ኣዝዩ ክዕበ ወይ ከዓ ከማዕብሎ ይኽእል። ምክንያቱ ኣብ ሩቢክስ ብከለርስ ወይ ከዓ ብሕብርታት ዝቆመት ዓይነት ኪዩቢክ ጌም እያ። እዛ ጌም እዚኣ ከዓ እቲ ሕብርታት ኩሉ ክወሃድ ከም ዘለዎ እያ ትነግር። ሓንቲ ሕብሪ እንተ ሰጊርካ ንድሕሪት ገጽካ ከም እትምለስ እያ ትገብረካ ማለት እዩ። ስለዚ ፉል ዝኾነ ወይ ከዓ ሙሉእ ዝኾነ ኣድህቦ ጌርካ ኣብኡ ከም ትስርሐ ክትከውን ዘለዋ ወይ ከዓ ኮይና ክትስርሕ ዘለዋ ጌም እያ። እዚ ነገር ዝተዘጊርካ ግን እቲ ናይ ኣቴንሽን ወይ ከዓ እቲ ፎከስ ናትካ ምስትውዓል እንብሎ የለን ማለት እዩ። ሕጂ ኣዝኻ ኣስተውዓለ ንክትከውን ኣብ ሙሉእ ሂወትካ ማለት እዩ። ኣብዛ ጌም ጥራሕ ዘይኮነ ኣብ ዝመፅካ ነገራት ናይ ሂወት ሓጋዚ እዩ ማለት እዩ። ካልእ ድማ ካብ ፀቕጢ ናይ ኣእምሮ ከጉድለልና ይኽእል። ኩሉ ግዜ ብስራሕ ቢዝ ዝኾነ ነገር ምዝና ይደሊ እዩ ማለት እዩ። እንታይ ዓይነት ነገራት የዛኒካ ካልእ ክኸውን ይኽእል። ግን እዞም ሩቢክስ ርእስኻ ስለ ዝሕዝዎ ካብቲ ዝፀንሐካ ኣዝዩ ኣጨናቕ ሓሳባት ኣውፅኡ ኣብኡ ናትካ ኣተኩርካ ክትገብር ከም እትኽእል ስለ ዝገብር ካብ ፀቕጢ ናይ ስነ ኣእምሮ ከውፀአና ይኽእል እዩ። ካልኣይ ከዓ ከም መዘናግዒ ክንጥቀመሉ ንኽእል ኢና። ብኡ ቢልና ድማ ናይ ምብልሓት ክእለትና ማለት እዩ። ኩሉ ግዜ ኣብ ዓለም ኣዝኻ ተባላሓት እተኮይንካ ጥራሕኻ ደለዉ ሽግራት ኣብ ጎንኻ ወይ ከዓ ኣብ ከባቢኻ ክትሓልፎም እትኽእል። እዚ ድማ ኣዝዩ ግድል ስለ ዝኾነ ንዕኡ ክትፈትሕ ክትብል ካልእ ኣብ ሂወትካ ዘጋጥሙካ ግድላት እውን ክትፈትሕ ትኽእል ኢኻ ማለት እዩ። እዚ ብሕፅር ዝበለ ናይ ሩቢክስ ጥቕሚ ወይ ድማ ምትእሳር ዘለዎ ምስነ ኣእምሮ ኢና ንዛረብ ዘለና ማለት እዩ።
2: ሻ ትገብርካ ብፍላይ ከምዛ ትጭነካ ዝመፅኻ ነዚኣ ሰልፍ ክትገብረ ከላ ስትረስካ ቅርቡ ጎልልካ እዩ። ፕላስ ኢንተርቴይንካ ትገብረክ እያ ኣብ ዝኾነ ሰዓት ምጫቀ ፍላይ ኣብ መፅናዕቲ ፀኒሕካ ነዚ ሰልፍ ክትገብር ሓንጎልካስ ናብ ካልእ ምሽኸይል ኣብ ከሎ ድማ ሓንጎልካ ፍሬሽመን ትጠቕመክ እያ። ፕላስ ናትካ ክሬቲቪቲ ከዓ ትውስኸ ሰል ክትገብር ከለካ ብ ሰስተ ብሰስተ ዘይኮነስ ላ ኣርባዕተ ኣርባዕተ ኣለዋ ገለ ናይ ሰልፍ ክትገብር ከለካ ወላ ታይ ዝበሃል ክሬቲቪቲ ናትካ እንዳወስኸ እንዳዓበየ ኸይድ ማለት እዩ።

ወላዲ ንውልዱ ይፀልወዩ። ዝበዝሑ ህፃናት ኣብ ሞባይሎም ዝፅዕንዎ ዓይነት መፃወቲ ጌማት ብዙሕ ጥቕሚ ዘይብሎምን ገዚኻ ብኾንቱ ዘበኹንን እዮም። ስለዚ ወለዲ ነዚ ብግቡእ

0: ተገንዚቦም ኣብ መትረቆም ክገብሩ ሶም ሞያ ይምዕዱ
1: ኩሉ ፀወታታት ይሓስየ ከማል ታይኳ ኣብዚ ክንግንገዘቦ ዘለና ማለት እዩ ገሊ ፀወታታት ዝጠቕመካሉ ሕጂ እዚ ፀወታ እዩ ድመስል ግን ፀወታ ኣይኳ ገሊ ፀወታታት ሕጂ ንኣብነት ምስሰባት ደባእሰካ ዝጋራጭወካ ዓበሊ ክዘእትወካ እዩ ናይዛ ሩቢክ ክትሪያ ከለካ ግን ከማ ይኮነት ምስ ንገዛ ነፍስኻ እዩ ምስ ብቕዓትካ እዩ ምስ ፍልጠትካ እዩ ምስ ናትካ ዕቤት ኢኻ ትወዳድር ዘለኻ ስለዚ እዚ እንታይ ደስ ዝብለካ ነገር ከምዚ ብዙሕ ትኹርየሉ ይኮነ ተኸራኻኻ ነፍስኻ እዩ ገለ ፀወታት ሕጂ ንኣብነት ልውዶ ኣሎ ብዛዓድና ብኩሉ ቆልዑ ፃወቶ ዓበይቲ ፃወቶ ገለማለት ሕጂ ትሪኦ ከለካ ግ እንታይ ናብ ህሊ ክደወስደካ እዩ ናብ ገንዘብ ኣቱ ናብ ቁማር ገፁ ዝኸይድ እዩ እዚ ግን ከምኡ ይኮነ ናይ ኣእምሮ ካብ ብልሒ ስለ ዝኾነ ብዝተኸኣለ መጠን ሓደ እንታይ ዓይነት ፀወታት ክፃወት ኣለዎም ደቅና ክንፍልጥ እዩ ዘለና ሞባይል ናይ ውላድካስ ናትካ እዩ ስለዚ ወላዲ ነታ ሒዝዋ ዘለዎ ገይም ብምርኣይ ዘየድለዮ እንተደኣ ኮይኑ ድሓን ዝወደ ኢሉ ናብዚኣ ዋላ ብመልክዕ ኣፕሊኬሽን እዚኣ ፀወታ እዚኣ ኣላ ክትረኽብዋ ክእሉ እዮም ስለዚ ብዝተኸኣለ መጠን እንታይ ደቅና እንታይ ዓይነት ፀወታ ፀወት ኣለዉ ክንፈልጦም ኣለና ከምዚ ዓይነት ፀወታ ጠቃሚ ሞከዓኒ ምስ ብልሖም ከዓ ዝዕቢ እንተደኣ ኮይኑ ግን ክደፍሉልዎም ማለት እዩ ስለዚ ወላዲ ሞባይል ናይ ደቆም እንታይ መሊእ ኣሎ ክፍትሽዎን ዘየድሊ እንተደኣ ኮይኑ ከዓ ከልግስሎምን ዝጠቅም ተረኪቦም ከዓ ከምፅሎምን ከዓ ኣለዎ ብፍላይ እዚኣ ሩቢክስካ ሕጂ እንተደኣ ሓልያ ከማን ድምፂ ኣለዋ ንባዕላ ኩሉ ኣካላትካ እዩ ትሰርሕ ሕጂ ከምቲ ዓንቲ ወይ ክንገልፆ ፀናሕና ሲ ሰሚ ኢሎም ዝሰርሕቦ ኣለዉ ኢልና ብእግሮም ዝሰርሕቦ ኣለዉ ኢልና ብሓንቲ ኢሎም ከዓ ዝሰርሕቦ ኣለዉ መን ዝሰርሕ እንተልናስ ናይ መወዳታ እንታይ ማለት እዩ ኣእምሮ እዩ ዝሰርሕ ስለዚ ኣእምሮኦም እዮም ደስርሕዎ ዘሎዎ እምበር ኣካላቶም ኣይኮነ ማለት እዩ ምናልባት እዝና ክሓዝተ ዝኸውን ነሩስ ብእዝና እውን ክስራሕ ትኽእል ነ ኢለ ድሓስ ማለት ምክንያቱ ኣእምሮ እዩ ናይ ኩሉ ውፅኢት ክሪኦ ከለኹ ኣእምሮ ስለዝኾነ ኣእምሮና ከዓኒ ከምቲ ብዙሕ ግዜ ነዛረበሉ እንታይ እዩ ንኣካላትና መግቢ እንተዳድልይዎ ኣእምሮና ከዓ ምምጋብ የድለ እዩ መንባብ የድለ እዩ ከምዚ ዓይነት ፀወታ እውን የድልዮ ስለዝኾነ ወለዲ ነዚ ኣብ ግምቲ እትዋ ኣቢልና ደቅና ከምዚ ዓይነት ፀወታት ብምፅዋት ምስኦም ከ ኣካል ከዓ ልዕሊ ኩሉ ከዓ ኣካል ከዓ ክኾን ይኽእል እዩ ኣብ ገዛካ ሓንቲ ሩቢክስ ተደ ህልያትካሲ ናይ ኩሉ ከዓ ግዜ እንዳሓስካ እንተፈቲንካ ኣለውን ፅቡቅ ማለት እዩ ስለዚ ከምቲ ዓንቲ ወይ ምህርቲ ስነልቦና ክትብሎ ፅናሐት እውን ካብ ብዙሕ ፀቕታት እውን ክተርግሰካ ትኽእል እያ ስለዚ ዝኾነ ድማ ወለዲ ነዚ ኣብ ግምት እትዮም ከዓ እንተተፃወትሉ ፅቡቅ ኢለ ሓስብ ማለት እዩ
2: ወላዲ ተውህቦ ወይ ከዓ ታለንት ናይ ውላዱ መጀመርያ ክፈልጥ ክኽእል ኣለዎ ማለት እዩ እዚ ከዓ ካብ ብንእስነቶም ምክንያቱ ሓደ ቆልዓ ብዙሕ ነገራት ይሰናኽፍ እዩ ከምዚ ሞባይላት ኣብ ገዛ ፋሕብለልና ይሰብረልና ይብሉ እዚ ገለ ነገራት ኣለዎ ማለት ምስ ኤሌክትሮኒክስ ምትሓሓዝ ማለት ስለዚ ወለዲ እውን ብኣተኩሮ ድሌታት ደቆምን ተውህቦ ደቆምን ከለልዩ ክኽእሉ ኣለዎ ማለት እዩ ምክንያቱ ኣብዚ ዘመን እዚ ውላድ እዩ ንወላድ እዩ ዝቅድሞ ዘሎ ማለት እዩ እዚ ከዓ ብመጠንቲ ቴክኖሎጂ ዝምዕብሎ ዘሎ ማለት እዩ ማዕረ ማዕረ እዮም ክትስጉም ክትክእል ኣለካ ማለት እዩ ብዝተኻለ መጠን እንታይ ይሕዝ ኣለዉ እንታይ ይጥቀሙ ኣለዉ ኣብቲ ሞባይል ክንታይ ተፃዒኑ ኣሎ ክፍለጥ ክኽእል ኣለዎ ማለት እዩ ከምዚኦም ዓይነት ጌምስ ከምዚ ብሬን ኣውት ዝበሃሉ ጌምስ ኣለዉ ልክዕ ከም ናይ ሩቢክ ፓዘል ዋላ ኣይኹኑ ግን ቅድም ኢልና ተመሪቓ ነበረት መፅሓፍ ነራ ኤውሮካ ትብል ኣብኡ ደሎ ፓዘልስ ዓይነት ሕጂ ኣለውና ማለት እዩ ከምኡ ዓይነት እንተደ ተፃዒናልና ፀገም የብሉ ማለት እዩ ዘይጠቕሙ ዓይነት ጌምስ ንዕኦም ካብቲ ዘለዎም ሂወት ሽፍቲ ገይሩ ወይ ከዓ ናብ ካልእ ከማእዝን ዝኽእል ጌምስ እውን ክመፅእ ይኽእል ምስቲ ዘሎ ቴክኖሎጂ ማለት እዩ ስለዚ ነዚ ነገራት ሪኦም ታይሚን ግዜ ብምሕላው ማለት እዩ ምስ ደቆም ማዓስ ጥቀሙና ኣለዉ ተን ሞባይልስ እቲ ጌም ማዓስ ዝፅወት እንዳፈለጡ ምስኦም ብምትሕባር ማለት እዩ ሞባይል ክልኪልካ ደይኮነ ምስቲ ዘሎ ቴክኖሎጂ ምስኦም ብምጓዓዝ ወላድ ሓቢሮም ምስኦም ተሰሪሖም ጥራሕም ናብዚ ንብሎ ዘለና ናይ ማስተርስ ምክንያቱ ናይ ሪከርድ ዝሰበሩ እውን ክነግርና ፀኒሐ ማለት ብዙሓት ሪከርድ ዝሰበሩ ኣለውና ናብኡ ደረጃ ክበፅሑ ዝኽእሉ ማለት እዩ እጂ ኩሉ ነገር ብመጠን እቲ ዘለካ ወይ ከዓ ዓቕምካ ምስኡ ከመይ ጌርካ ኮብ ኣብ ጌርካ ወይ ከዓ ምስቲ ደሎ ውላድ ከመይ ጌርካ ማዕረ ማዕረ እዩ ሰጊምካ ናብቲ ዝድለ ክተብፅሖ ትኽእል እዩ ስለዚ ወለዲ ብዝያዳ ታለንት ወይ ከዓ ተውህቦ ደቆም ኣለልዮም ናብኡ ገፆም ከፀግዖም ወይ ከዓ ከዘንብልዎም ክኽእሉ ኣለዎም።

0: ኣብ መወዳእታ ሩቢክስ ኪዩብ ኣብ ብቕዓት ኣእምሮ ወዲ ሰብ ኣበርክቶን ጥቕምን ዘለዎ ዓይነት ውድድር ብምዃኑ ልክዕ ከምቶም ካልኦት ዓውድታት ኣፍልጦ ረኺቡ ንመጻኢ ብዝለዓለ ክስራሐሎን ቆልሓታ ክግበረሉን ንላቦም
1: ሩቢክስ ብዓለም ደረጃ ኣብ ኢንተሌክቹዋል ስፖርትስ ናይ ስነ ኣእምሮ ስፖርት ተባሂሉ ኣብ ምግላፅ ይበፅሒ ዘሎ ማለት እዩ። ምክንያቱ ከምዚ 2003 ዝጀመረ እዚ ኪዩቢክ ወርልድ ኪዩቢክ ኣሶሲሽን ዝበሃል ተመስሪቱ እዩ። ከምኡ ዓይነት ታለንት ዘለዎም ናይ ከምዚ ዓይነት ግድላት ክብል ዝበለ ክፈትሑ ዝኽእሉ ሰባት ኣብኡ ይጥርነፍ እዮም ማለት እዩ ከም ስፖርት እዩ።

0: ካብ ዝተፈላለዩ ዓድታት መፅኦም ውን ይወዳደሩ ማለት እዩ። እዛ ዓይነት ሕጂ ኣብ ብዙሕ ነገራት ኣሎ ሕጂ ዋላ ኣብ ተርሙማ ትብል ኣብ ጋዜጣ ሓዳስ ኤርትራ ኣላህና ማለት እዩ። ኣብኡ ንክወዳደሩ ተሳትፎም ክትክእል ኣለካ። ብኡ ቢሉ ከዓኒ ኣብ ቤት ትምህርትታት ምስተን ዘለዋና ስፖርት ማለት እዩ ድበዝሕ ስፖርት ናይ ኣካላዊ ምንቅስቃስ ዓይነት ስፖርት ከም ሳይክል ጉያን ካልእን እዩ ዘለና ኣብ ዓድና ማለት እዩ። እዚ እቲ ልሙድ እዚ ኢንተሌክቹዋል ስፖርትስ ትበሃል ድማ ክጅምር ምክንያቱ ኣዝዩ ሎምስ ናይ እምሮ ዓይነት ዓለም እዩ ተበፂሑ ዘሎ ማለት እዩ ካብቲ ኣካላዊ። ስለዚ እዚ ዓይነት ክህሉ እንተኮይኑካ እቶም ኣብኡ ድግደሱ ሰባት ወይ ከዓ እቶም ኣብቲ ሙያት ዘለዉ ሰባት ተኣኪቦም ድዮም ወይ ከዓ ምስቶም ከምኡ ዓይነት ድሌት ዘለዎም ብምትሕባብ ክኽፈት ማለት እዩ። ኣብ ገሊአን ስፖርት ምስአን ፅጊዕ ኢላ ክትከይድ ተመራፅ ክኸውን ማለት እዩ።
1: ብቤት ትምህርቲ ደረጃ ተዝኾኑ ነይሩ ፅቡቅ ሓደ ተማሃራይ ወላ ክልተ ብጉሩ ኮይኖም ወላ ዝኾኑ ንትምህርቲ ወኪሎም ንሽቅሩ ናይታ ትምህርቲ ሪቪኪው ከዓ ውድድር ኣብ መንጎ ቤት ትምህርትታት ካየድ ፅቡቅ ፕላስ ናይ ትሪያንግል ኣለው ናይ 4-4-5-5 ኣለው እዚአን ድማ መፃኢ ናይ እናተወሳኻተ ዝኸለ ፅቡቅ
2: በዚ ተጀሚርዎ ዘሎ ተቐፂሉ ኮ ማራ ፅቡቅ ክኸይድ እዩ። ምክንያቱ ሕጂ ኣነ 4-5 ወደያ ማለት ኣነ ዝለዓል ኩለኹ ማለት ኣይኮነን ማለት ልዕለይ ክገብርዋ ዝኽእሉስ ኣለው ጥራሕ ከምዚ ባይታን ግዜን ክህሉ ኣለዎ ማለት እዩ። ንዕኦም ከዓ ዕድል ክውሃቦም ኣሎ እንደገና ከምዚ መብዛሕትኡ እዚ ሪቢክ ካብዚ ዘሎ ከምዚ ትርር ዝበለ እዩ እዚ ፎከስተ ሪቢክስ ክርከቦ ኣለ ዝኽእላ መንገዲ ተዝፍጠር ገለኻ
3: ከምዛ ዘላታ ጀሚርና ኢና ደለና ንሕና ሕጂ ካብዚ ንላዓሊ ኢና ንደል ዘለና ካብዚ ንላዓል ተደኣ ኮይኑ ሕጂ ናይ ብዙሓት ኣካላት የድሊ ማለት እዩ። ሓደ ካብ ውልቀ ሰባት ንኣብነት ዘንድ ድረኣኻየን ሰርቲፊኬት ኮና ገለ ሲ ካልእ ክኸውን ክእል ነይሩ እዩ ራታ ዝሰርሓና ንኣብነት ኮባ ንበዓላ እጂ ካብዚ ጀሚርካ እንታይ እዩ ክኸውን ሓደ እቲ ዝሽለምዎ ሽልማት ዕብይ ዝበለ እንተዝኸውን ካልኣይ ኣብ ዝሓሸ ቦታ ተዝኸውን ካልእ ከዓ ብዓብኡ ከዓኒ እንተዝጋዋሕ ነይሩ ካብዚ ንላዕሊ ምኳን ነይሩ እጂ ንሕና ማለት ኣነ ከም ኣዳለዊ ዓምሊ ተርሙማ ዓመት ዓመት ክንሕዛ ኢና ብምነት ሰምራትን ግን ብስ ጀሚርና ኣለና ስለዚ ክንቅፅላ ኢና ቀፃልናታ እንታ ደኣ ዝዓቢ ኮይኑ ግን ኩሉ ኣካላት መንግስትን ከምኡ ውልቀ ሰባት ካብ ዓብኡ ነቲ ዝወፅእ ሽልማት እንተ ደኣ ክበርክቱ ክኢሎም ዝያዳ ዓባይ ምኾናት ነራ ብመንፅር ከዓ ሓደ ካብ ፀወታትና ከዓ ምኾናት ነራ ኢላ ይሓስብ ማለት እዩ። ስለዚ ናይ ኩሉና ተሳትፎ ስለ ትደሊ ኩሉ ሰብ ዓቕሙ ከበርክትካ እላዎ ማለት እዩ። ብዓብዩ ግን ፌደሬሽናት ናይ ስፖርት ግን ከም ስፖርት ተጠሚቶም እውን እንተእተውዋ እውን ሓደ ፅቡቕ ነገር ነይሩ ወይ ከዓ በዓላ እውን ነብሳ ዝኽኣለት ከዓ ሓንቲ ውድድር ክስራዕ እንተተኽኢሉ እውን ዝያዳ ፅቡቕ ነገር ማለት እዩ። ስለተጀሚሩ ኣሎ ተጀመረ ከዓ ንክዛዝሙ ከዓ ኣዝዩ ቀሊል እዩ ማለት እዩ። ስለዚ ብከምዚ መንገዲ ከዓ ኩሎም ዝምልከቶም ኣካላት ከዓኒ ነዚ ዓይነት ፀወታ ብዝሓሸ መልክዑ ንክኸይድ ኢደ ኢድካ ክንብልካ ኣላዎ ማለት እዩ።
4: ዝዓበኹም ዝነዓስኩም ብዓበይ

Abgetan ne bitti mit ihm sei. Auch wenn

Neto, Shaw.

0: everyone is looking right now in Africa.
1: You know it, Benny.

0: Van der Poel, and he makes history. The history maker, the Eritrean, the rising star of Africa. A brilliant night for Binyam Gumai.
1: Oh, bizarre. ዝሓለፈ ሂስትሪ ተፃሓፈ ክንዛረብ ተኮይናኮ ናይ ባሓቂ ማለት እዩ ከም ብብዝሒ ኣይነበረን ኣፍሪቃውያን ተቃለደምቲ ተፃዊቶም ዓወዶም ፅሉ ማለት እዩ ናትና ነበረ ዝሓለፈ

መደብ ለሰ ስፖርት ናብ ምዝዛም ገፂኡ ዝኸይ ዘሎ ዝኸርኩም ተዓዘብቲ ስዒባ ተዳልያ ዘላ መደብ ድማ ሌላ ስፖርት እያ። ኣብ ናይ ሎሚ መደብ ሌላ ስፖርት ንገዲም ተፃዋታይ ኩዕሶ እግሪ ዝኾነ ብራዚላዊ ሆዜ ማር ዘላለ ትሕዝቶ ክህሉ ኣሚር ዓሊ ብኸምዝስዕብ ኣዳልይዎ ኣሎ። ሰናይ ምክታል

ስራሕ ፈቲሑ ኮፍ ኣብ ዝበለሉ መንበሪ ቤቱ ዝነበረ ቴሌፎን ደወላ ስምዐት። ዝደወለ ሰብ ኣሰልጣኒ ሃገራዊት ጋንታ ብራዚል ቴለ ሳንታናዩ መልእኽቱ ክሕልፍ ደልዩ። ናብቲ ሜክሲኮ ተእንግዶ ዋንጫ ዓለም 1986 ክትከይድ ተመሪፅካ ኣለኻ ተቐረብ ተባህለ። ኣብታ ዓመት ልዕሊ 5 ወርሒ ኩዕሶ እግሪ ኣይተፀወትኩን፣ ክለብ ኮነ ስራሕ የብለይን። ኣነ ከመይ ኣቢለ ንብራዚል ወኪለ ናብ ዋንጫ ዓለም ይኸይድ? ዝኾነ ሰብ ንዓይ ደዊ ኢሉ ከባጭወለይ ፍቓደኛ ኣይኮንኩን ብምባል ነቲ ደዋሊ ኣብ እዝኑ ዓፀዎ። እቲ ስራሕ ኣልቦ ጅግና ጆሴ ማር።

ናይ 1986 ዋንጫ ዓለም ሜክሲኮ ንኽጅምር ኣብ ዝተቐረበሉ እዋን እዩ። ኣብ መጻሪ ዝሓለፋ ሃገራውያን ጋንታታት ምድላዋትን የጻፋ ኣለዋ። ሓደ ዘይፍለጥ ንሃገራዊት ጋንታ ብራዚል ሓንቲ ግጥም እውን ትኹን ዘይተሰለፈ ስራሕን ጋንታን ዘይብሉ ተጻዋታይ ድማ ኣብ ዋንጫ ዓለም እትሳተፍ ሃገራዊት ጋንታ ብራዚል ብመሳኽቲ ቴሌቭዥን ንምዕዛብ መዓልትታት ምጅማር ናይቲ ውድድር ይቝጽር ኣሎ።

ኩዕሶ እግሪ ናይ ምፅዋት ዓቕሚ እኳ እንተነበሮ ምስ ጋንቱ ዝነበረ ውዕል ዛዚሙ ንኣዋርሒ ዝኣክል እዩ ኣብ ቤቱ ኮፍ ኢሉ። እዚ ስራሕ ኣልቦቶ ፀወታይ ጆሴ ማር ይበሃል። ኣብ እዋኑ ብቴሌ ሳንታና ትምራሕ ዝነበረት ሃገራዊት ጋንታ ብራዚል ናይ መወዳእታ ምድላዋታ ተፃፋላ። ብሉፅ ናይ የማናይ መስመር ተኸላኸላይ ሊዮናርዶ ካብ መሳርዒ እቲ ሃገራዊት ጋንታ ወፃኢ ተገብረ። ቴሌ ሳንታና ናይ ሜክሲኮ ሒዝዋኑ ዝኸይድ ሃገራዊት ጋንታ ንኽፍልጥ ገደብ ግዜ ኣብ ዝኣኸለሉ 4 ካብ ኣባላት ሴሎሳኦ ነከየ። ኣብዚ ግዜ ነቶም ካብቲ ሃገራዊት ጋንታ ዝተኣልዩ ተፃወቲ ዝትክኡ ካልኦት ተፃወቲ ክድለ ይጀመሩ። ስራሕ ፈቲሑ ክለብ ኣልቦ ዝነበረ ጆሴ ማር ኣብ ህወት ከጋጥም ዘይተፀበዩ ዕድል ክበፅሓኒዩ ዝብል ሓሳብ ኣይነበሮን። 5 ወርሒ ኩዕሶ ይተፃወተን ንሓንቲ መዓልቲ እውን ትኹን ብጫ ማልያ ሃገራዊት ጋንታ ብራዚል ኣይለበሰን። ምስታ ፃወተላ ዝነበረ ቦቶፋጎ ውዕሉ ከናውሕ ኣይከኣለን። ደጊም ኩዕሶ ይትረፈኒ ብምባል ኣብ ቤቱ ኮፍ ኢሉ ንነፍሶ ጾር በዓልቲ ቤቱ ክከናኸን ወሰነ።

ሓደ መዓልቲ ኣብ ስራሕ ፈቲሑ ኮፍ ኢለሉ ዝነበረ ገዛ ዝነበረት ስልኪ ፀውዒት ኣድመፀት ካብ ኣሰልጣኒ ሃገራዊት ጋንታ ብራዚል ተለሳንተና ዝተላእኸሉ መልእኽቲ እዩ ተባህለ። እቲ ወሳኒ ነገር ድማ ተሓበሮም ናብ ዋንጫ ዓለም ሜክሲኮ ክትከይድ ኢኻ ተቐረብ ድማ ተባህለ። ጆሴማር ብቕፅበት ጌና ላዓት ቴሌፎኑ ካብ እዝኑ ከይወረደ እንከሎ ብስሓቅ ትዋሕበለ።

ሰዓታት ብዝኸደ ቁፅሪ ካልእ ቴሌፎን ተደወለ። ጆሴ ማር ምስ ሃገራዊት ጋንታ ብራዚል ናብቲ ኣብ ሜክሲኮ ዝካየድ ዋንጫ ዓለም ክትከይድ ኢኻ ኣብዚ ዝወሃበካ ግዜን ቦታ እንተረኺብካ ንኣሰልጣኒ ተለሳንታናን ፌደሬሽን ኩዕሶ እግሪ ብራዚልን ህላውነትካ ኣረጋግፅ ተባህለ። ጆሴ ማር ንዝሰምዖ ዝነበረ ሓቂ ምእማን ከበዶም። ስራሕ ኣልቦ ክኾብ ሓደ መዓልቲ ቢጫ ማልያ ሴለሳኦ ለቢሱ ዘይፈለጥ ጆሴ ማር ብቴለ ሳንታና ንዝተባረሩ ከዋኽብቲ ክትክኡ ካብ ዝተሓርዩ ዕድለኛታት ተፃወቲ ኮይኑ ናብ ሜክሲኮ ኣቕንዐ።

ጆሴ ማር ንሰምዖ ዝነበረ ሓቂ ምእማን ከበዶም ስራሕ ኣልቦኮኾብ ሓደ መዓልቲ ብጫ ማልያ ሰለሰኦ ለቢሱ ዘይፈልጥ ጆሴ ማር ብቴለ ሳንታና ንዝተሰናበቱ ከዋኸብቲ ክትክኡ ካብ ዝተሓርዩ ዕድለኛታት ተፃወቲ ኮይኑ ናብ ሜክሲኮ ኣቕንዐ ምቕኑዑ ጥራይ ዘይኮነ ኣብ ዋንጫ ዓለም ሜክሲኮ ዝረኣዮ ብቕዓት ኣብ ታሪክ ዋንጫ ዓለም ሓንሳብ ተራእዮም ዘይርሳዕ ተፅዕኖ ፈጢሮም ዝሓለፉ ከዋኸብቲ ሓደ ክኸውን ኣብቅዖም ኣብ የማናይ መስመር ምክልኻሉ ይፃወት ብቲ ቦታ ቀዳማይ ተመራፂ ዝነበረ ኤዴሶን ቦሮም ብራዚል ኣንጻር ኣልጀርያ ኣብ ዘካየረቶ ቀዳማይ ናይ ምድብ ፀወታ ማሃረምቲ ኣጋጠሞም እዚ ኣጋጣሚ ድማ ሓንቲ ካብተን ንታሪክ ጆሴ ማር ክደምቕ ካብ ዝገበረቶ ፍጻሜያ ብራዚል ኣብቲ ናይ ኣልጀርያ ግጥም ቅያር ተፃወቲ ወዲኣ ብምንባራ ጆሴ ማር ታሪክ ክስንድ ቀጻል ግጥም ክፅበ ነበሮም ኮነ ድማ ብራዚል ኣንጻር ሰሜን ኣየርላንድ ተሰሪዕሎ ኣብ ዝነበረ ካልኣይ ናይ ምድብ ፀወታ ድማ ቴለ ሳንታና ንጆሴ ማር ቀዳማይ ተሰላፊ ገይሩ ናብ ሜዳ ዝኣኸቦም

ጆሴ ማር ሰውነቱ ኣዝዩ ገዚፍ ብምንባሩ ካብ ልዳት ናብ ልዳት ብፍጥነት ዘመላልሶ ኣይነበረን። እቲ ኣብ መንጎ ብራዚልን ሰሜን ኣየርላንድን ዝካየድ ዝነበረ ፀወታ ክሳብ መበል 41 ደቂ ብዘይሸቶ ይቕፅል ኣሎ። ኣብ ቢቢሲ ከም ኮመንታተር ኮይኑ ዝዓይ ዝነበረ ጆን ሞትሶን ንፀወታ ስንትን ዝነበረ ወሃቢ ርእቶ እዩ። ጆሴ ማር ንጁኒየር፣ ጁኒየር ንኤልዞ፣ ኤልዞ ንኦሊማ ኣብ ምባል ድማ ንውህደት ተፃወቲ ብራዚል ገለጾ። ብራዚል ንፀወታ ሙሉእ ብምሉእ ዓብለለቶ። ጆን ሞንተስ ይቕፅል። ካሪካ ኩዕሶ ሒዙሎ፣ ካሳግራንደ ተቐቢልዎሎ፣ ክሮስ ዝገብራ ይመስል ኣይገበሮን፣ ንጆሴ ማር ኣቐቢልዎሎ። በዚ ሰዓት ንፈለማ ግዜ ብማሊ ሃገራዊት ጋንታ ብራዚል ዝፃወት ዝነበረ ንመጀመርያ ግዜ ካብ ቤቱ ተወሲዱ ኣብ መድረኽ ዋንጫ ዓለም ዝተረኸበ ጆሴ ማር ካብ 30 ያርድ ርሒቑ ክሳብ ሎሚ ኣብ ታሪክ ዋንጫ ዓለም ካብ ዝተረኣያ ብሉፃት ሸቶታት ሓንቲ ብርእሰ ተኣማንነት ኣመዝገበ።

ኣትለታት ዓወት ድሕሪ ምምዝጋቦም ካብ ዝዞርዎ 400 ሜትሮ ቁሩብ ትሕት ብዝብል ጉያጉየየ ክልተ ይዕዳዉ ንላዕሊ ኣወዛዊዙ ኣብ ሂወቱ ተኸሲቱ ንዘሎ ፍጻመ ምእማን ዝሰኣነ ክመስል ገጹ ኩሉ ነገር እዩ ዝዛረብ። ጆሴ ማር ድሕሪ 4 መዓልትታት ብራዚል ንፖላንድ 4 ባዶ ኣብ ሳዕረት ሉግጥም 2 ሸቶ ተወስኸ ናይ ዋንጫ ዓለም ኣዛራቢ ተጻወታይ ድማ ኮነ። ማሕበር ኩዕሶ እግሪ ዓለም ፊፋ ናይ 1986 ዋንጫ ዓለም ብሉፃት 11 ካብ ኩለን ሃገራት ኣብ ዝረቑሓሉ ካብ ብራዚል 2 ተፃወቲ ጥራይ ተኻተቱ። ቀዳማይ ሊብሮ ሊዮ ሴዛር ክኸውን እንከሎ እቲ ካልኣይ ድማ ጆሴ ማር ነበረ።

ወቅዓዊ ብዘይኮነ መልክዑ ድማ ብሉፅ ተፀዋታይ ናይቲ ውድድር ተባሂሉ ተፀውዐ። ብራዚል ካብ ዝረኣየቶም ናይ የማን ተኸላኸልቲ ሓደ ዝኾነ ጆሴ ማር ድሕሪ ጉዕዞ ሜክሲኮ ነቲ ሒዝዎ ዝነበረ ክብሪ ክስከሞ ብዘይምኽኣሉ ናብ ውድቀት ኣምርሐ። ወልፊ ዕፀ ፋርስ ኮካይንን ሆይሆይታን ናብ ፀጋም መሪሑ ካብ ናይ ህይወት መስመር ኣውፅኦም። መዕረፊኡ ኣብ ቤት ማእሰርቲ ኾነ። ምስ ፖሊስ ኣንጭዋን ድሙን ምፅዋት ኣካል ዕለታዊ ተግባራት ኾነ ቀፂሉ።

ሓገዝ ናይ ጆርጂኒዮ ናብ ንቡር ህይወቱ ክምለስ ፃዕርታት ተገብረሉ ንዳንደ ዩናይትድ ተፃወተ። ሰር ኣሌክስ ፈርጉሰን እውን ናይ ምፍራም ፈተነ ካይደሉ ቀፂሉ ማር ናብ ሰቪያ ኣምሪሑ ዝተወሰነ ግዜ ተፃዊቱ ኣብ መጨረሻ ድማ ናብ ቦቶፋጎ ተመልሰ።

ሓደ እዋን ጆሴ ማር ኣብ ዝገበሮ ቃለ ምሕትት ማራዶናን ኤድሞንዶን ብምጥቃም ዕፀ ፋርስ ግብረኛታት ኮይኖም ድሕሪ ምርካቦም ካልኣይ ዕድል ተዋሂብዎም እዩ። ንዓይ ግን ዝኾነ ሰብ ዘወር ኢሉ ኣይረአየንን። የዕሩኽተይ ናይ ሓሶት እዮም ነይሮም። ሜድያ እውን ንዓይ ጨካን ነይሩ። ኣሌታውነት ብዝለዓለ መልክዕ እዩ ገጢሙኒ። ሕጂ ጣዕሳዩ ስምዓኒ ዘሎ ክብል ተዛረበ። ከም ኢጣልያዊ ሳልቫቶር ስኩላቺ ጆሴ ማር ኣብ ሓደ ውርድር ዋንጫ ዓለም ዘይጠፍእ ታሪክ ሰዲዶም ዝሓለፉ ተፃወቲ ሓደ እዩ። ኣብ ኩዕሶ እግሪ ንዝረኸቦ ሃንደበታዊ ዕድል ተጠቒሙ ኣፍልጦ ዝረኸበ ብኩዕሶ እግሪ ዝመፀ ኣፍልጦ ድማ ካብ ናይ ህይወቱ መስመር ዝወፀ ኮኸብ ዘ ኣንኢምፕሎይድ ሄሮ ስራሕ ኣልቦ ጅግና ጆሴ ማር።

ዝኸበርኩም ተዓዘብቲ ንሎም ሰሙ ዝተዳልዎ መደብ ለሰ ስፖርት ኣብዚ ይፍፀም። ስለምክታልኩም ኣዚና ነመስግን። እዛ መደብ እዚኣ ብኩሉ ነገራ ናደመቐትና ወስኸት ክትከይድናትኩም ተሳትፎ የድልያ እዩ። እቲ ምንታይ ኩሉ ሳዕ ናባኹ ንብሎ ሓደ እዩ። እዛ መደብ እዚኣ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣብላ ስቱድዮ ብሓባር ምምዃን ዝሰናብተኩም ዝመዘርሰሙኒ ክኾኑ ምድረኻብና ክሳብ ሽዑ ግን ሰላም።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ስሙን ኣብ መዘርግሒ ንቑጠታት መርበብ ሓበሬታ ሸባይ ዳትኩም ናይ ሰዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራል ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉእ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ እግዚኣብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሃየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ።

ሰሉስ 14 ሓምለ ኣብ ዝተዘርግሐት ጋዜጣ ሓዳስ ኤርትራ ምውሓድ ናብ ልቢ ዝበፅሕ ዓቐን ኦክስጅን ጠንቅታቱን ሓልክታቱን ከምኡ ድማ ንረኽሲ እዝኒ ዝምልከት ትሕዝቶ ዓምዲ ጥዕና ይፀንሐና ምውሓድ ናብ ልቢ ዝበፅሕ ዓቐን ኦክስጅን ኣንጂና ተባሂሉ ይዝፅዋዕ ወፃእን ኣታውን ዝኾነ ቀንዛን ዘይምችእነትን ኣብ ኣፍ ልቢ ዝፈጥር ምልክታት እዩ ዘለዎ ሓደ ካብ ጠንቂ ወቕዒ ልቢ ኮይኑ እውን ይጥቀስ እዩ እዚ ጥዕናዊ ፀገም እዚ ቅልጡፍ ዝኾነ ሕክምናዊ ሓገዝ ዝሓትት እዩ 4 ዓይነት ኣንጂና እዮም ዘለዉ ኣንጂና ብኦክስጅን ዝሃብተ መደም ናብ ልቢ ክበፅሕ ብዘይምኽኣሉ ዝፍጠር ጥዕናዊ ፀገም ክሳብ ዝኾነ ምስ ጥዕና ልብን ሸምብቆታት ደምን ተኣሳሲሮም ዝኽሰቱ ጥዕናዊ ፀገማት ጠንቂ ናይ ዝሕማም ክኾኑ ይኽእሉ እዮም ምድፋእ ዕድመ ደቂ ተባዕትዮ ልዕሊ 45 ዓመት ደቂ ኣንስትዮ ድማ ልዕሊ 55 ዓመት ምስ ኣቁፅረ ብኣንጂና ናይ ምጥቃዕ ተኽእሎ እናሰፍሐ እዩ ዝኸየድ ሕዱር ሕማም ልቢ ዘለዎም ልዑል ፀቕጢ ደም ሕማም ሽኮር ልዑል ኮለስትሮል ግዙእ ኣልኮላዊ መስተን ኣወለፍቲ ቀወማትን ክሳዓትን ልዕሊ ንቡር ክብደትን ዝኾኑ ሰባት ንኣንጂና ዝያዳ ተኣፈፍቲ እዮም ግዳያት ሕማም ኣኒምያ ብሕማም ኣነምያ ዝተጠቕዑ ሰባት ኦክስጅን ክስከሙ ዝኽእሉ እኹላት ቀያሕቲ ውህታት ደም ስለ ዘይብሎም ብኣንጂና ዝያዳ ተጠቃዕቲ እዮም ይርከቦ ኣብ ዓምዲ ባህልን ስነ ጥበብን ከም ዘይንፈልጥ ንፈልጥ ዶ ዝብል ሕቶ ተላዒሉ ይርከብ ብዛዕባ ቋንቋ ብዙሕ ኣይግደስኒ ዝብለካ ግጥሚ ዝፅሕፍ ሰብ ክትረክብ ኣይግባኣን እዩ መሊእና ኢና ግን ዘለና ሕልፊ ሰብና ኣብ ቋንቋ ዘይንግደስ እንተዳኺጥና ከመይ ኣቢልና ኢና ፀሓፍቲ ገጠምቲ ደረስቲ ኢና ኢልና ንነፍስና ማዕርግ ክንህባ እንደፈር ዓለም ውሃቢት ብርኩት ውህብቶ እንተዳ ሂባትና ሳሕቲ ዝርከብ ፀጋ ውፅእ ኢልና ክንርአ ኣይንፅገምን ንኸውን ዓለም ግን ናይ ፃዕርን ስራሕን እያ ክእለት ድማ ከይደቀስካ ብምሕዳር ዝጥረ ውህብቶ ኩላትና እዩ እቲያ ብመንጎ ሰባት ዝርአ ዓብ ፍልሊ እምበኣር ተውህቦኻ ኣለሊኻ ዓብ ወፍሪ ምግባር እዩ ተመራማሪ ቋንቋየ ትብል እንተደኣ ኮንካ ክንደይ ዝኣክል ምርምር መፅናዕቲ ፈተነ ኣካየድካ ንብቕዓትካ ወሳኒ እዩ እቶም ኣብ ጥርዚ ዝበፅሑ ብቑዓት እቶም ተውህቦኦም ኣለልዮም ዝሓቶ ዋጋ ዝኸፍሉሉ እዮም ድሌት ጥራይ ወንሓንቲ ይኮነን ገለ ሰባት ድሌት ይሃሉ እምበር ኩሉ ነገር ይከኣል እዩ ዝብል መረዳእት ኣለዎም ከምኡ እንተዝኸውን ብድሌት ጥራይ ዝሰምር እንተዝኸውን ኩላትና ነቲ ክንኮኖ እንደሊ ግን ዘይኮንናዮ መጨበጥናዮ ኣነ ንኣብነት በቲ ኣብ ኩዕሶ እግሪ ዘለኒ ድሌት ከም ብርቂ ፖርቱጋላዊ ተፃዋታይ ክርስትያኖ ሮናልዶ ክኸውን ምደለኹ ኣብ ገሊኡ እዋንሲ ኣነ የንሱ እብል ምክንያቱ ልክዕ ከምታ ካብ ኩዕሶ እግሪ ክኾና ዝደሊ ኮይኑ ስለ ዝደለኹ ጥራይ ግን ክኸውን ይኽእል ዶ እቲ ዕድላት መሰለጥያታት ግዜ ተመሳሳሊ እውን ይኹን ስለ ዝደለኹ ጥራይ ክኸውን ይኽእል ዶ ኩላቶም ደቂ ኣርጀንቲና ከም ማራዶናን ሜሲን ክኾኑ ይፀልኡ ዶ እንታይ ኮይኖም ደኣ ዘይኮኑ ስለ ዘይደለዩ ግን ኣርጀንቲናውያን ንማራዶናን ሜሲን ብምፍጣር ኮይኖም እዮም እቲ ንስኻ ዘይብልካ ኣብ ካልኦት ምስ እትረኽቦ ብኡ ተዓግብ ተጠቂሱ ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ንሓስብ ዶ እንታይ ንሓስብ ዝብል ሕቶ ተላዒሉ ሓሳባት ተረዲእካን ከይተረዳእካን ብኣእምሮ ዝካየድ ንጥፈት እዩ ፍኹስ ዝበለ ዕለታዊ እነካይዶ ሓሳባት ኣሎ ዕሙቕ ዝበለ ሙሉእ ውነናን ኣቐልቦናን ዝሓትት ሓሳባት ከ ኣሎ ስቕኢልና ክንሓስብ ቀሊል ነገር እዩ ካብ ሓደ ሓሳብ ናብ ካልእ ጨለዴታት እናፈጠርና ካብ መበገስ ሓሳብና ክሳብ ንጠፍእ ሃው ንበል ይጠቅም ድዩ ኣይጠቅምን ንዝብል ሕቶ ንጎድኒ ገዲፍና ማለት እዩ ዝሓሰብናዮ ነገር ከመይ ጌርና ናብ ተጨባጢ ነገር ንቕይሮ ግን ብተወሳኺ ኣዕሚቕና ምሕሳብ የድልየና በዚ ኮይኑ በቲ ከይሓሰብና ክንነብር ከም ዘይንኽእል ርጉፅ ነገር እዩ ፀዓትናን ኣድህቦናን ሂብና ዝሓሰብናዮ ንቑም ነገር ምስ ዝውዕል ከዓ ዕውት ሂወት ንክህልወና ዓብዪ ኣበርክቶ ይገብር ዘይሓስብ ኣይንገድ ስቕኢሎም ዶ ወለድና መሲሎሞ ክኾኑ ኢሎም ይርከቦ ቀይሕ ባሕርና ምስሊ ፅበቐናን ምስልናን ኣብ ትሕቲ ዝብል ገማግም ባሕሪ ኤርትራ ብፅሬት ኮነ ብዕቑር ፀጋታቱ ኣዝዩ ፍሉይ ምዃኑ ኩሉ ዝምስክሮ ሓቂ እዩ እዚ ካብ ጫፍ ራስ ቄሳር ክሳብ ኪንዮ ራስ ዱሜራ ዝዝርጋሕ ገማግም ዝተፈላለየ ጠባያት ዘለዎን ብዝተፈላለዩ ኣስማት ዝፅዋዕን እዩ ካብ ወደባዊት ከተማ ምፅዋዕ ንሰሜንን ደቡብን ዝዝርጋሕ ንጉዕዞ ባሕሪ መራኽብ ዘገልግል ማያት ማለት ኖርዝ ማሳዋ ቻነል ኤን ሳውዝ ማሳዋ ቻነል ማለት ሰሜናዊ መትረብ ምጽዋዕ ከምኡ ድማ ደቡባዊ መትረብ ምጽዋዕ ተባሂሉ

ሉዊ ውዝጽዋዕ። ነቲ ሰሜናዊ መትረብ ምስን ምልከት ድማ ካብ ራስ ቄሳር ክሳብ ማርሳ ተኽላይ ተዘርጊሑ ይርከብ። እዚ ክፋል ማያት ቀይሕ ባሕሪ ነዚ ቦታ ጋሻ ዝኾነን ዕብይ ዝበለት መርከብን ዝመርሕ ባሕረኛ በዚ ማያት ንኽጓዓዝ ልዑል ጥንቃቐ ዝሓትት እዩ። ምክንያቱ ዕምቆት ማይ ናይ ዝኽፋል ባሕሪ ዘይስሩዕን ዝፈላለን ስለ ዝኾነ እዩ። ኣብ መንጎ ራስ ቄሳርን ማርሳ ተኽላይን ዘለዎ ማያት ንተዓዘብ ን33 ማይልስ ዝዝርጋሕ ዓቐን ዘለዎ ገማግም እዩ። ካብ ገማግሙ ንማእከል ባሕሪ ዘሎ ዕምቆታት ትሕቲ 20 ሜትሮ ኮይኑ ን12 ማይል ዝኣክል ንማእከል ባሕሪ ግን ክሳብ 200 ሜትሮ ዝፈላለ ዕምቆት ኣለዎ። ስለ ዝኾነ ድማ ዕምቆቱ ዘይስሩዕ ኮይኑ ንረኽቦ። ስለዚ ካብ ባፅዕ ንሰሜን መርከብ መሪሑ ዝጓዓዝ ባሕረኛ ናብ ከርከስ ባሕሪ ከይኣቱ ፍሉይ ጥንቃቐ ክገብር ኣለዎ። እዚ ማያዊ ኣካል እዚ እኹል መፅናዕቲ ስለ ዘይተገበረሉ ኣብ ካርታ ባሕሪ ዘይተመልከተ ቀረባ ማይ ከጋጥም ይኽእል እዩ። ኣብ 1996 ብዝቐረበ ፀብጻብ ካብ ምፅዋዕ ንሰሜን ዘሎ ቦታ ውሑድ ዘይተመልከተ ማያት ከም ዘሎ ንባሕረኛታት መጠንቀቕታ ተዋሂብ እዩ ይርከቦ። ኣብ ዓምዲ መዛ ትኻልእ ሸነኽ ውድቀት ብዛዕባ ፍርሒ ሌላ ምስ ጋስ ሃሌ ጥቕስታት መዛነይ ሕቶ እተመሳቐለ ቓላት ይጸንሑና። ጋስ ሃሊ መን ኮን ይኸውን? ደጋፊ ኩዕሶ እግሪ እንግሊዝ ዝኾነ ጋስ ሃሊ ንዋንጫ ዓለም ብፍልይ ዝበለ ኣገባብ ዝከታተሎ። ንሱ ካብ ነፍሲ ወከፍ ኣብ ዋንጫ ዓለም እትሳተፍ ሃገር ሓንቲ ቢራ ይዕድግ። እታ ጋንታ ካብቲ ውድድር ምስ እትግለፍ ወይ ከዓ ምስ ትእለ ደሓንኩኒ ብምባል ናይ መፋነዊ ቢራ ናይቲ ሃገር ይሰቲ። ኣብ ዋንጫ ዓለም 2022 ካብ ኩለንተን እተሳተፋ ሃገራት 32 ዓይነታት ቢራ ኣኪቡ። ጋስ ናይ ገለ ሃገራት ቢራታት ብቐሊሉ ክትረኽቦም ትኽእል ኢኻ። ብኣንጻሩ ግን ናይ ገለ ሃገራት እቲ ልክዕ ቢራ ንኽትረኽቦ ትጽገም ኢኻ ብምባል እዩ ዝገልጽ። ኣብ 2026 ዝካየድ ዘሎ ዋንጫ ዓለም 48 ሃገራት 48 ዓይነታት ቢራ ብምእካብ እዩ ናይ ነፍሲ ወከፍ ካብቲ ውድድር ዝተገለፈት ሃገር ቢራ እናሰተየ ዝከታተሎ ዘሎ። ሓንቲ ጋንታ ክትእለን ከላ ኸዓ ንጥዕና ይግበረልኪ እናበለዩ ቢራ ናይቲ ሃገር ዝጭልጦ። መብዛሕትኦም ደገፍቲ ኩዕሶ እግሪ ንዋንጫ ዓለም ባንዴራ ማልያ ኩዕሶ እግርን ሒዞም እዮም ዝከታተልዎ። ጋስ ሃሊ ግና ቢራታት ዝመልአ ፍርጅ ሒዝዩ ዝዕዘቦ። ኣብ ዓምዲ ርእቶ ብኽያትን ፍኸራን ብልፅግና ህህታ ብስዕረት ዝተሃሰየ ስነ ልቦና ርግኣት ሓይሊ እዩ ዝብሉ እዋናውያን ርእቶታት ይጸንሑና። ጋዜጣ ኤርትራ ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳኢ መሓመድ ኑር ያሕያ፣ ምክትል ኣሰናዳኢ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ሪፖርታጅ ስነ ስርዓት መምረቕታ ኮሌጅ ስነ ፍልጠት ማይ ነፍሒ ሰፊሩ ይርከብ። ኣብ ዓምዲ መልሓቕ ኣዳብ ኣልፍኑን ምስ ስነ ጥበባዊ ሳልሕ ዑመር ሳልሕ ዝተኻየደ ቃለ መጠይቕ ይጸንሐና። ኣብ ባህላዊ ፍቕራውን ሃገራውን ትሕዝቶ ዘለዎም ስነ ጥበባዊ ፍርያት ብሄረ ሳሆ ፀቒጡ ከም ዝሰርሕ ሓቢሩሎ። ምስ ምዕባለታት ሰብ ሰርሖ ብልሂ ኣገዳስነት ዕጥቂ ፍልጠትን ሞያን መንእስያት ኣብ ዓምዲ ቀዳያትን ሞያ ተዳሲሱ ይርከብ። ሪፖርታጅ ስነ ስርዓት ምምራቕ መበል 38 ዙር ተዓለምቲ ሃገራዊ ኣገልግሎት ቀሪቡሎ። ኣብ ዓምዲ ማሕበራዊ ዕቤት ምዕባለ ኮምፒዩተር ሳይንስን ተጠቃምነት ዓይነ ስውራንን ዝድስስ ትሕዝቶ ይጸንሐና። ኣብ ዓምዲ ዕሉም ወቴክኖሎጂ ብሰብ ሰርሖ ብልሂ ዝተሰንዐ ስእሊ ንምፍላጥ ዝሕግዙ 7 ምልክታት ዝተፈላለዩ ሓደሽቲ ምህዞታትን ርኽበታትን ሰፊሮም ኣለዉ። ስእላዊ መግለጺ ስነ ስርዓት ምምራቕ መበል 38 ዙርያ ተዓለምቲ ሃገራዊ ኣገልግሎት። ኣብ ዓምዲ ዛዕባ ሎሚ ፍሽለት ትረኻ ስልታዊ ውዲት ሓቅታት ልኡላውነት ኤርትራ ዘርእስቱ እዋናዊ ትሕዝቶ ይጸንሐና። ኣብ ቀርኒ ኣፍሪቃ ዘላቕ ሰላምን ምርግጋእን ክሰፍን እንተኮይኑ ታሪክ ካብ ምጥምዛዝን ምስ ጎረባብቲ ሃገራት ናይ ግጭት ባይታ ካብ ምፍጣርን ምቁጣብ ኣገዳሲ እዩ። ፖለቲካዊ ሽግራት ብናይ ፕሮፓጋንዳ ኩናትን ልኡላውነት ጎረባብቲ ሃገራት ብምትንካፍን ክፍታሕ ከም ዘይክእል ታሪክ ናይ ዞባ ብብዙሕ መገድታት ዝምስክሩ ሓቂ እዩ። እዚ ብመራሕቲ ብልጽግና ዝዝርጋሕ ዘሎ ሕሱር ግን ከዓ ሓደገኛን መነቐጽን ትረኻ
ንታሪኻውን ሕጋውን መንነት ኤርትራን ህዝባን ዝኽዕድ ነውራም ፕሮፓጋንዳ ጥራይ ምዃኑ ተረዲእካ ንቕሓት ህዝቢ ምዕባይ የድሊ። ዘላቒ ምርግጋእ ዝመጽእ ንልኡላውነት ሃገራትን ዓለምለኻዊ ውዕላትን ብምኽባርን ኣብ መንጎ ህዝብታት ሓቀኛን ሰላማውን ምትሕዋር ብምፍጣርን ጥራይ እዩ። ስለዚ መራሕቲ ጉጅለ ብልፅግና ካብዚ ዓይነት ሓደገኛን ዘይሓላፍነታውን ትረኻታት ወፂኦም ንልኡላውነት ጎረባብቶም ብምኽባር ንሰላምን ርግኣትን ምዕባለን ክሰርሑ ይግባእ። ታሪክ ምጥምዛዝ ንግዜያዊ ፖለቲካዊ ረብሓ ከገልግል ይኽእል ይኸውን፣ ኣብ ነዊሕ እዋን ግን ናብ ዘኸፍአ ውድቀት ጥራይ ዘምርሕ። ልኡላውነት ኤርትራ ንኢትዮጵያ ስግኣት ዘይኮነስ ንሰላም ቀርኒ ኣፍሪቃ ዓብዪ ዓንዲ ሕቆ ምዃኑ ተረዲእካ ምስራሕ ጥራዩ ናብ ሓበራዊ ዕቤት ዝመርሕ። እዚ ሕሱር ፕሮፓጋንዳ እዚ ኣብ ቅድሚ ሓቀኛ ታሪክን ሕግን ፈጺሙ ክቐውም ከም ዘይክእል ግን ኩሉ ክግንዘቦ ዝግባእ ሓቂ እዩ ተጠቒሱ። ኣብ ዓምዲ ማሕበራዊ ዕቤት ተራ ምርምርን መፅናዕትን ኣብ ማሕበራዊ ለውጢ ተዳሲሱ። ምርምር ኣብ ማሕበራዊ ለውጢ እወታዊ ኣበርክቶ ክህልዎ እንተኮይኑ ትመርፁ ዓይነት ስነ ኣገባብ ምርምር ኣዝዩ ወሳኒ እዩ። ብዘይካዚ ወድዓዊ ምርምራት ምክያድ ንምርምር ኣብ ዘይኮነ መዓላ ካብ ምውዓልን ሚዛናዊ ጥቕሚ ክህብ ኣብ ምግባር ዝሕግዝ መፅናዕታዊ ምርምር ከም ኣገባብ ወድዓዊ ብዓይኒ ስነ መንጎ ድማ ዘይሸራዊ እንተኾነ ብፍጹም ማሕበራዊ ገለልተኛ ማለት ሶሻል ኒውትራል ክትብሎ ዝኸብድ እዩ። ኣብ ምክያድ መፅናዕቲ ዝተፀንዐ ረኽበታት እንታይ መስል፣ ነቲ ምርምር ዝመወሉ ኣካል ምፍላጥ፣ ረኽበታት ዝተቀረፀሉ መንገድታት ምንዳይ ዝብሉ ሕቶታት የገድስ እዮም። ምክንያቱ ኣብ ሚዛናውነት ናይ ምርምር ዓብዪ ኣበርክቶ ስለ ዝገብሩ። ጀርመናዊ ምሁር ስነ ሕብረተሰብ ካርል ማርክስ ብዛዕባ ኣገዳስነት ምርምርን ፍልጠትን ክዛረብ እንከሎ ፍልጠትን ምርምርን ብትሕዝቶ ንዋት ዝምድናታት ውፅኢቱ ናይ ምቕራፅ ተኽእሎ ኣለዎ ክብል ይገልጾ። ኣብ ዝተፈላለየ መድረኻት ታሪክ ከም ዝተረአየ ብርክት ዝበሉ ሓይልታት ንምርምር ከም መሳርሒ ማሕበራዊ ምህንድስና ተጠቒሞምሉ እዮም። በዚ ድማ ንዝደለይዎም ፖሊሲታት ኣድማዕቲ ንምምሳል ምስ ፖለቲካዊ፣ ቁጠባዊ፣ ማሕበራዊ፣ ታሪካዊ ፍጻመታት ዝተተሓሓዙ ክውንነታት ብምድምሳስ ሕብረተሰብ ኣብ ምግጋይ ኣውዒሎሞም። በቲ ንሶም ዝዘርግሕዎ ሓበሬታ ተጸልዩ ኣብ መስርሕ ዝምዕብል ማሕበራዊ ለውጢ ድማ ኣሉታዊ ሳዕቤን ህልዎ። ስለዚ ኩሉ ብስም ምርምር ዝቐረበ ውፅኢት ወይ ረኽበታት ተጠቃምነቱን ወድዓውነቱን ምርግጋፅ የድሊ ይርከቦ። ኣብ ዓምዲ ቃለ መሕተት ብኣካዳምያዊ ፖለቲካውን ወታደራውን ትምህርቲ ክስልጥኑ ዝፀንሑ መበል 38 ዙርያ ሃገራዊ ኣገልግሎት ስልጠናኦም ብዓወት ብምዛም ኣብ ዝተመረቕሉ ኣጋጣሚ ምስ ገለ ካብኦም ዝተኸየደ ርክብ ሰፊሩ ኣሎ። ኣብ ዓምዲ ልቦናን ፍልስፍናን መበል 7 ክፋል ጽፈት ስራሕ ጥርዚ ፍርያምነት ክትጭብጥ እንተደኣ ኸደሊኻ ንምሕደራ ግዜኻን ፀዓትካን ግድን ክተወርፅጦ ይግባእ። ኣብ መንጎን ስራሕካ ዝምልከት ግዜን ንውልቃዊ ህይወትካ ዝምልከት ግዜን ንጹር ዶብ ክህልወካ ኣለዎ። እዚ ዶብ እዚ እንተደኣ ተፈንጢሑ ኣብ ስራሕካን ውልቃዊ ህይወትካን ብዙሕ ምዝርራግ ክስዕበልካ ይኽእል እዩ። ገለ ሰባት ነቲ ኣብ ሓዳሮም ዘለዎም ፀገም ናብ ስርሖም ተሰኪሞሞ ይመፁ ሞ ምስ መሳርሕቶምን ናይ ቀረባ ሓላፊኦምን ህውከት ክኣግዱ ትሪኦም። ብመንፅሩ ካልኦት ስራሕተኛታት ነቲ ኣብ ስርሖም ዘለዎም ፀገም ናብ ገዝኦም ተሰኪሞም ብምኻድ ምስ በዓልቲ ቤቶምን ደቆምን ንዝነበሮም ሰላምን ሓጎስን ዝዘርጉ ኣለዉ። እቲ ካብ ኩሉ ዝበእሰ እቶም ሰራሕተኛታት ብሰሪ ምትሕውዋስ ስርሖምን ሓዳሮምን ኣብ ፀገም ከም ዝወደቑ ዘይርድኦም ምዃኖም እዩ። ክንዲ ዝኾነ ነቲ ፀገሞም ንምፍታሕ ዝኾነ ዓይነት እወታዊ ፃዕሪ ኣይገብሩን እዮም ተጠቒሱ። ኣብ ዓምዲ ዳየሪ ናብ ሙሉእ ዝቐረበት ሰብ ኣይተሓባብኣኒ ፈታኒ ዕጫ ዝብሉ ዛዕባታት ዳየሪ ይፀንሕና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ኣብ ዓምዲ ደልኣባብ መበል 5 ዛዛሚትን ክፋል ዛንታ ዓላለይ ሓምባሬ ቀሪባላ። ኣብ ዓምዲ ዓማር መስሕብ ቱሪዝም ዝኾኑ ብርቂ ፀጋታትን ጥንታዊ ቅርስታትን ንእዞባ ዓዱኻላ ተዳሲሶም ይርከቡ። ኣብ ዓምዲ ባና ታዕሊም ዝተፈላለዩ ፍልጠት ሓዘል ሓበሬታታት ይፀንሑና። ኣብ ዓምዲ ዕንጃረ ትሕዝቶ ሌላ ምስ ኣደ ምዕባለ ኮምፒዩተር ቻይና ተባሂላ ትፍለጥ ክኢላ ቴክኖሎጂ ዶክተር ቬፔሱ ቀሪብሎ። ስእላዊ መግለፂ መመረቕታ መበል 38 ተምሃሮ ሃገራዊ ኣገልግሎት ቀሪብሎ።
ኣብ ዓምዲ ነፈት ኣምር ብዛዕባ ሓፈሻዊ ጥዕናና ኣብ ኣጥፋርና ዝርአ ምልክታት ኣብ ቻይና ጸለምቲ ደማሙ ምስ ጽቡቕ ፋል ይተኣሳሰራ ትፈልጡ ዶ? 10 ፍልልያት ረኸብ ጎብየ ምስ ሰብ ዘ

ዝረኽቦም ጠባያት ሰፊሮም ይጸንሕና ኣብ ዓምዲ ተርበያት እቲ ጸረብ እምኒ ልቦና ሓዘል ትሕዝቶ ቀሪባ ኣላ ኣብ ዓምዲ ፈንዋዕዳት ሪፖርታጅ መመረቕታ ስልጠና ሃገራዊ ኣገልግሎት መበል 38 ዙርያ ተምሃሮ ቀሪቡ ኣሎ።